ራስ ቅንያት ናፅነት እናበልና ከምቲ ልሙድ ንሎምን ዝተፈላለዩ ሕቶታት ሒዝናልኩም ቀሪብና ኣለና ብቁፅርታት ቴሌፎን 12 24 74 ከምኡውን 12 24 54 ብምድዋል ኣብዚ ንሎሚ ተዳልዩ ዘሎ ሕቶታት ክትሳተፉ ትኽእሉ ኢኹም ቴሌፎን ኣለና። ሃሎ መርሓባ፣ መደብ መልሲ ኣብ መስመር ሎ ብቁፅርታት ቴሌፎን 12 24 54 ከምኡውን 12 24 74 ብምድዋል ኣብዚ ንሎሚ ተዳልዩ ዘሎ ሕቶታት ክትሳተፉ ትኽእሉ ኢኹም። መደብ መልሲ ኣብ መስመር ቀዳም ድሕሪ ዜና ዓረብ ብቀጥታ ተፈኒዩ ረብዑ ድማ ድሕሪ ዜና ትግራይ ምሸት ሰዓት 8:40 ዝድገም መደብ እዩ። ቴሌፎን ኣለና። ሃሎ መርሓባ፣ መደብ መልሲ ኣብ መስመር ሃሎ ሰላም፣ መን ክብል? መርሓባ። ሃሎ ኣይ ማእተወን ኣሎ ቴሌፎን መስለኒ። ሃሎ መርሓባ፣ መደብ መልሲ መስመር ናራይ ሞ ናብ ቴሌፎን ናይ ኣተወን ኣሎ ናብ መስመር ናብ ስቱድዮ ክንምለስ ኢና ክሳብ ናይ ተዓዘብቲ ቴሌፎናት ዝመፃና ናብ ስቱድዮ።

0: ኣራይ ተመሊስናኩም ኣለና ዝኽበርኩም ተኸታተልቲ መደብና ቴሌፎን እትብልና ኣለዉ ስቱድዮ። ሃሎ መርሓባ መደብ መልሲ ኣብመስመር መን ክብል?
1: ሎ ሰሎሙን ይበሃል።
0: ሰሎሙን ኣራይ ካበይ ኢኻ?
1: ካብ ኣስመራ።
0: ካብ ኣስመራ ሓራይ ሰሎሙን፣ ኣብ ቀዳማይ ደረጃ ሕቶ ቁፅሪ ክንዲያ ኢኻ ትመርፅ? ቁፅሪ ክንዲ ሕቶ?
1: ቁፅሪ ሰለስተ።
0: ኣብ ቀዳማይ ደረጃ ሕቶ ቁፅሪ ሰለስተ ሓራይ ምርጫ ስለ ዝኾነ ተዓድል ሓንቲ እያ። እንከይድና ናፍቲ ሕቶ ሕቶ ቁፅሪ ሰለስተ። ካብዞም ዝስዕቡ ማሕበራዊ መራኸቢታት ብኩባንያ ሜታ ዘይውነን ኣየና እዩ? ሀ ፌስቡክ፣ ለ ዋትስኣፕ፣ ሐ ቴሌግራም፣ መ ኢንስታግራም።
1: ሓቶ እስከ ድገመለይ መሬታ።
0: ካብዞም ዝስዕቡ ማሕበራዊ መራኸቢታት ብኩባንያ ሜታ ዘይውነን ኣየና እዩ?
1: ቴሌግራም ዶ ትኸውን? ቴሌግራም።
0: ቴሌግራም ቅኑዕ መልሲ ቴሌግራም እያ። ኣራይ ሰሎሙን ትቕፅል ዲኻ ወይስ ክነስግረልካ? ኣራይ ፅቡቅ። ብዙሓት ድኦም ዘለኹም ኣላበይና ሓገዝቲ ኣለኹ
1: ኣወይ ኣለኒ
0: ፅቡቅ። ኣራይ ኣብ ካልኣይ ደረጃ ሕቶ ቁፅሪ ክንደይ?
1: ሰለስተ።
0: ሕጂ እውን ሕቶ ቁፅሪ ሰለስተ ብካልኣይ ደረጃ ሓራይ ምርጫ እዚኣ እውን ንኸድ ናፍቲ ሕቶ። ቃላይ ቪክቶሪያ ኣብ መንጎ መነመን ሃገራት ይርከብ? ሀ ቶጎ፣ ኒጀር፣ ቡርኪና ፋሶ፣ ለ ታንዛኒያ፣ ኬንያ፣ ኡጋንዳ፣ ሐ ላይቤሪያ፣ ናይጄሪያ፣ ቱኒዚያ፣ መ ሶማል፣ ጅቡቲ፣ ሱዳን።
1: ታንዛኒያ፣ ኬንያ፣ ኡጋንዳ።
0: ታንዛኒያ፣ ኬንያ፣ ኡጋንዳ ቅኑዕ መልሲ። ራይ ሰለ ኣይ ሰሎሙን ኣይተኻኣልካን ፅቡቅ ቅልጥፍ ቅልጥፍ ኢልካ ትምልሶ ኣለካ። እዚ ሕቶታት ድሓኒ ዘሎ ማለት እዩ ናይ ሎም ሕቶታት ንስኻውን ድሓኒ ኢኻ ትቐፅል ዲኻ? ሰለስተን ሰላሳን መፅሕካ ኣለኻ።
1: ንቐፅል
0: ኣራይ ክቕፅል የ ዘሎ ቁፅሪ ክንደይ ኣብ
1: ቁፅሪ ሰለስተ
0: ኣራይ ኣብ ሳልሳይ ደረጃ እውን ቁፅሪ ሰለስተ ፈቲኸ ኣለኻ እዛ ቁፅሪ ኣራይ ፅቡቅ። ሕቶ ቁፅሪ ሰለስተ ክንከይድና ናፍታ ሕቶ። ቅድሚ ሸቶታት ዘላቂ ልምዓት ምትላሙ ካብ 2000 ክሳብ 2015 ዝነበረ ተመሳሳሊ ተበግሶ እንታይ ተባሂሉ ይፅዋዕ ነይሩ?
1: ቅድሚ ሸቶታት ዘላቂ ልምዓት መረፃ ኣለዋ ዶ ይብላን?
0: ዝያዳ የብላን። ናብ 8 ክንደይ እንዲኻ 8 እኳ ዲብ ዘለካ ናብ ሳልሳይ ዝቕሩብ ብርትዕ እብለአን ዋላ ሰሎሙና ጆኻ
1: እቲ ግዜ ማለት ድ
0: እንታይ ኢልካኒ?
1: እቲ ግዜ ጆ ክነገረካ ዘለኒ
0: ኖኖ ተሕቶ ዝተውዕለላ ቅድሚ ሸቶታት ዘላቂ ልምዓት ምትላሙ ካብ 2015 ዝነበረ ተመሳሳሊ ተበግሶ እንታይ ተባሂሉ ይፅዋዕ ነይሩ? ያ ተሓታ

0: ዓመት ኣይኮነት ሓቂ
1: ብሃገር ደረጃ ዝግበር ዝነበረ ማለት እዩ።
0: ኖ ኣይኮነን።
1: ንእሽተይ ተተሓግዘኒ መለስኳ ኣነ
0: ተሓግዘካ ትኽእል ግዜ ጥራይ ኣህበካ
1: ቴማዲ ሕጂ ወይ ቁርብከይ ብርሃል
0: እዋ ንከምታት እዩ
1: ቅድሚ ሸተታት
0: ቅድሚ
1: ብርሃትና ፃዕርና
0: ወድሓን ዕስራ ካልእ ታክለካ መስለኒ ምሽ ግዜ እውን ግዜ ቅርብ ሂበካ ስለ ዘለኹ ሓሲብካ ኣላ እንዲኻ ሕጂ መፈላለዩት ክትኮነና ዕስራ ካልእት ክበካ እየ ሰሎሞን ናረ ጅምር ኣላ ሕጂ ዕስራ ካልእት ጀሚር ኣላ
1: ወፍሪ ብፃዕሪ
0: ኣይኮነትን ሰሎሞን ኣፅዋ ቴሌፎን እታ ግዜውን ናብ ምእካላ ያ እቲ ቁኑዕ መልሲ ሸቶታት ልምዓት ሚሊኒየም ወይ ድማ ሚሊኒየም ዴቨሎፕመንት ጎልስ እዩ ዝበሃል 8 ሸቶታት ከዓ ነይርዎ ማለት እዩ። ብኤምዲጂኤስ ዝፍለጥ ሸቶታት ልምዓት ሚሊኒየም እዩ ዝበሃል። ሰሎሞን ኣብ ሳልሳይ ደረጃ ስለ ዝወፅኻ 110 ክትህልወካ እያ። 110 ክነሰጋግረልካ ኢና ሰሎሞን ካብ ከተማ ኣስመራ ነመስግነካ ይቐኒየልና። ኣብ ካልእ ደዋሊ ወይ ደዋሊት ክንሰግር ኢና። ሄሎ መርሓባ፣ መደብ መልሲ ኣብ መስመር ሰላም። ሄሎ መደብ መልሲ መስመር፣ መን ክብል? መርሓባ፣ መን ኢልካኒ?
2: ምስግና።
0: ምስግና ካበይኻ? ምስግና
2: ቅሩብ ድምፂ ይቆራረፅ ኣሎ።
0: ፅቡቅ ሰምዓካ ኣለኹ። ካበይኻ ትውል ዘለኻ?
2: ካብ ዓዲ ዋላ ዝብል ኣለኹ። ሰምዓካ ኣለኻ ነው
0: ኣረይ ንቐፅል በል ቁፅሪ ሰለስተ ተሓቲታ እያ።
2: ቁፅሪ ሰለስተ
0: ከይዳ ተሓቲታ እያ። ሳ ቀዳማይ ደዋልሪ
2: ቁፅሪ
0: ሓደ ክገብረልካ ኣብ ቀዳማይ ደረጃ ሕቶ ቁፅሪ ሓደ ሓራይ ንኽድ ናብቲ ሕቶ። ሓደ ስፖርተኛ ኦሎምፒካዊ ዝብል ማዕርግ ዝረክብ እንታይ ምስ ዝገብር እዩ? ሓደ ስፖርተኛ ኦሎምፒካዊ ዝብል ማዕርግ ዝረክብ እንታይ ምስ ዝገብር እዩ?
2: ኣብ ውድድር ኦሎምፒክ ኣብ 4 ዓመታት ዝካየድ ናይ ውድድር ኦሎምፒክ ኣብ ክሳተፍ ክኽእል ኣለዎ።
0: ሽዑ ኦሎምፒካዊ ዝብል ማዕርግ ይዋሃቦ ማለት እዩ። ቅኑዕ መልሲ፣ ቅኑዕ መልሲ። ምስግና ካብ ዓዲ ኋላ ቁኑዕ መልሲ።
2: ኦሎምፒክ ካብ ዝካየድ ኣብ 4 ዓመታት ዝካየድ ስኳዳደር ክኽእል ኣለዎ።
0: ፅቡቅ ኣላ ቁኑዕ መልሲ። ሰምዓን ኣለኻ ዲኻ? ምስግና ትቕፅል ዲኻ?
2: ሄሎ
0: ትቕፅል ዲኻ ብለካ ቁኑዕ መልሲ። ቁኑዕ መልሲ ረኺብካ ኣለኻ። 110 ኣለካ። ትቕፅል ትኾንካ ወይ ኣኽልን እንተይልካና
2: ይቕሬታ ግምትን ቆር ትሽትን ዝሎኒ መንገደ ዝዕሽም ግበር ክኸውና
0: እዋ ካባኻ ክይከውን እምበር ንሕና ኣነ ፅቡቅ ሰምዓካ ኣለኹ። ዝኾነ ግን ትቕፅል ዲኻ?
2: ሄሎ
0: ትቕፅል ዲኻ ብለካ ኣረይ። ምስግና ክንሰማማዕ ስለ ዘይከኣልና ድሓን በዛ 110 ክንሰናበት ሓይሽ መስለኒ። ምክንያቱ ኣይትሰምዓናን ኣለኻ ንስኻ ንሕና ፅቡቅ ንሰምዓካ ኣለና። ተቐዳመይቲ ሕቶ ስለ ዝመለስካ እያ ከም ይኣኽለና ሓሲብና 110 ክነሰጋግረልካ ኢና። ይቐኒየልና ምስግና። ናብ ካልእ ቴሌፎን ክንሰግር ኢና ኣብ ካልእ ድዋሊ ወይ ድዋሊት ማለት እዩ። ምክንያቱ ኣይትሰምዓናን ኣለኻ። ምስግና ሃራይ። ሃሎ
3: ሄሎ።
0: ሰላም መርሓባ። መን ክብል?
3: ሰላም ባሃል።
0: ሰላም ካበይ ኸ?
3: ካብ ከመ ወሎ ኣስመራ።
0: ካብ ኣስመራ ሃራይ። ሰላም ሳልሰይቲ ድዋሊት ኸ?
3: ሃራይ
0: ቁፅሪ ክንደይ?
3: ቁፅሪ 4 ትህልዎ?
0: ቁፅሪ 4 ኣላ
3: ሃራይ
0: ኣረ ቁፅሪ 4 ንኺድ ናብቲ ሕቶ። ሰላም
3: እሺ
0: ኣረይ ስቱድዮ ተሕቶ ክነእትዋ ዶ?

0: ራይ ኣብ ሳልሳይ ደረጃ
1: ቁጥሪ ሸዓተ እዮን
0: ኣብ ሳልሳይ ደረጃ ሸዓተ ሓራይ እንከይድ ኢና ናብቲ ሕቶ ፍጥነት ድምፂ ኣብ ካልኢት ክንደይ ሜትሮ እዩ?
1: ፍጥነት ድምፂ እሞ ሓገዝ ዝኾነ ሓተት
0: ኣነ ደ ሕግዘካ ወይስ
1: ኣብዘለዎ ሕግዝካ
0: ፅቡቅ። ፍጥነት ድምፂ ኣብ ካልኢት ክንደይ ሜትሮ እዩ?
1: ሕቶ ባሪ ዘመልእ ፍጥነት ድምፂ ድሓ ይርአ ኣላ
0: ትሪኢ ኣለ ምሽ ኣብ ቴሌቭዥን ዎ ትረአ ኣላ
1: ኣይረኸኮ ብምንታይ ደቀ ብሄር ዚ ብሜትሮ
0: እዚኣ በዕልኻ ፈትሻ እሳተ ነጊረካ ዳ መምልሲ ሂበካ ማለት እንደ
1: ካብ 20 ሄርስ ክሳብ 20 ኪሎ ሄርስ
0: ብሄርዝን ብኪሎ ሄርዝን ኢኻ ትገልፀለይ ዘለካ ኣይኮነትን ኣይረኸብካን። ግዜ ዶ ክገብረልካ ንስራ ካልኢት ንፈላለየትካ ትኸውን ሕጂ ንኣብነት እንታይ እዩ ንፍጥነት ድምፂ ዝፀልዎ ነገራት ኣሎ እንድዩ ከምዚ ራህዲ ፀቕጢ ኣየር ክህሉ ከሎ ነቲ ፍጥነት ናይ ድምፂ ዝፀልዎ ረቑሒታት ተባሂሎም ዝጥቀሱ እዮም። ካብዚኦም ረቑሒታት ዝክሰት ምቅያር ነቲ ናይ ፍጥነት ናይ ድምፂ ክፀልዎ ይኽእል እዩ ማለት እዩ። ቁሩብ መብሪ ይህበካ ተሓገዘትካ
1: እታ ሕጂ እታ ሜትሮ ክሳብ ክንደይ ኣገለሲ
0: ናባካሳ 20 ካሊእ ክበካ ሞ መፈላለዩ ትኾነና ግዜ ቅርቦ ሲድና ኣ ብዙሓት ኣብ መስመር ፅበይ ስለ ዘለዉ 20 ካሊእ ክበካ እያ ትጅምር ኣላ ሕጂ 20 ካሊእ
1: እስከ ፅናሕ ስለይ
0: ግዜ ኣትያ ኣይፅበየካን እ ሕጂ ቀልጥፍ ግዜ ኣኺላ 342 ሜትሮ ኣብ ካልኢት እዩ ፍጥነት ናይ ድምፂ 342 ሜትሮ ኣብ ካልኢት እዩ። እዚ ድማ ኣብ 20 ዲግሪ ሴንቲግሬድ ምዃኑ እዩ ዝጥቀስ ማለት እዩ። ከም ዝበልኩካ ኩነታት ኣየር ከዓ ከም ራህዲ ፀቕጢ ኣብ ኣየር ክህሉ ከሎ ንፍጥነት ናይ ድምፂ ካብቶም ዝፀልዉ እዮም ማለት እዩ። ኣቤል 110 ክነሰጋግረልካ ኢና ኣይረኸብካዮን ተቐነቲ መልሲ ምክንያቱ ግዜ ቀዲማትካ ብዙሕ እውን ኣይፈተንካልናን ነመስግነካ ኣቤል ካብ ኣስመራ ናብ ካልእ ደዋሊ ወይ ደዋሊት ክንሰግር ኢና ብቅፅርታት ቴሌፎን 12 24 54 ከምኡውን 12 24 74 ብምድዋል ኣብዚ ንሎሚ ተዳልዩ ዘሎ ሕቶታት ክትሳተፉ ትኽእሉ ኢኹም። ክሳብ ሕጂ ሰሎሙን ካብ ኣስመራ ሙሉእ መልሲ ይረኸበን 110 ምስግና ካብ ዓዲ ኋላ 110 ሰላም ካብ ኣስመራ ሙሉእ ቁኑዕ መልሲ ረኺባ 880 ሄኖክ ካብ ዓይላ በርዕድ መስመር ክረዳኣና ይከኣለን ካብ መስመር ወፅኡ ኣቤል ካብ ኣስመራ ከዓ ኣብ ሳልሳይ ደረጃ ምስ በፅሐ ኣይመለሰን 110 ማለት እዩ። ኣራይ ቴሌፎን ተሊና ናብ እስቱድዮ ክንሰግርን ሄሎ መልሲ መስመር ሓራይ ቴሌፎን ናይ መፃናን ኣሎ ክሳብ ናይ እስከ ሓራይ ቴሌፎን ይቦምና ኣሎ። ሄሎ መርሓባ ሎ መልሲ መስመር ሎ ሃሎ መን ክብል ሎ ሰላም ሰማዕካ ኣሎ መን ክብል ትዛረብ ኣለካ

0: ተመሊስናኩም ኣለና ዝኸበርኩም ተዓዘብትና ብቁፅርታት ቴሌፎን 12244 ከምኡውን 12274 ብምድዋል ትሳተፉ ትኽእሉ ኢኹም። ቴሌፎን ኣትልና ኣሎ። ሃሎ ቴሌቭዥን ባጥፋያ ብክብረትካ ደው ኢልካ ዘለካ መስመር እታ ቴሌቭዥን ባጥሕታ ክንሰማማዕ ብክብረትካ እታ ቴሌቭዥን ተደትሒትካ ካብ ፀወታ ምውፃሕ ሸካ ኣይትሰምዓንና ኣለካ መስለኒ ተድሕታ ተክእሎ እታ ቴሌቭዥን መን ኢኻ?
1: መሓሪ
0: ካበይ?
1: ካብ ከተማ ውልዕ።
0: ኣራይ ቁፅሪ ክንደይ?
1: ቁፅሪ 7
0: ተሓቲተ እያ እቶ ቁፅሪ 7
1: 8
0: እቶ ቁፅሪ 8 ኣብ ቀዳማይ ደረጃ ኣራይ ነፍታሕቶን ከይድ ኢና። ካብ ዞባታት ኤርትራ ምስ ኩለን ዞባታት ዝዳወብ ኣየና እዩ?
1: ካብ ዞባት ኤርትራ ምስ ኩለን ዝዳወብ
0: ሓንቲ ዕድል ናይ መወዳእታ ክበካ እየ። መሓሪ ኣለካ ደምሳይት ግዜ ተወስዳ
1: ኣለው
0: ግዜ ወሲድካ
1: ኣንሰባ
0: ኣይኮነትን ተቐንዕቲ መልሲ ዞባ ሰሜናዊ ቀይሕ ባሕሪ ክልቲ ዕድል ሂበካ ሓንቲ ዕድል እያ ነራ ዝኾነ ዞባ ሰሜናዊ ቀይሕ ባሕሪ እዩ ምስ ኩለን ዞባታት ዝዳወብ ማለት ካብ ዞባታት ኤርትራ ምስ ኩለን ዞባታት ኤርትራ ዝዳወብ ዞባ ሰሜናዊ ቀይሕ ባሕሪ እዩ። ኣራይ ነመስግነካ ይቀኒልና ናብ ካልእ ቴሌፎን ክንሰግር ኢና ወይ ናብ ካልእ ደዋሊ ናሎ ናሎ መርሓባ ሕራይ መቁርብ ናይ ቴሌፎን ፀገም ኣለ ቴክኒካዊ ናይ ቴሌፎን ፀገማት ኣለና መስለኒ ብዙሕ ክንቅፅል ኣይንኽእል ኢና። ዝኸበርኩም ተኸታተልቲ መደብና ንሎሚ ዘዳለናዮ ትሕዝቶ መደብ መልሲ ኣብ መስመር ኣብዚ ክንዛዝም ኢና ዝመፅእ ዘሎ ሰሙን ብካልእ ትሕዝቶ ክሳብ ንረኸብ ስሰናይ ንኽእሉና ድሓንቀኒእ

ሰላምታ ናይ ብፃሕኩም ኣብ ርሑቕን ቀረባን ኣብ ውሽጢን ወፃእን ትርከቡ ክቡራትን ክቡራን ተኸተልቲ ናትራን ከመይ ቀኒኹም ናትራ ናባኹም ዘብለሉ ሰዓት ኣኺልሎሞ ክሳብ ንፍፃምና ክትከታተሉና ድማ ዕድሜና እዩ። ናይ ሎሚ ትሕዝቶታትና ኣብ ንኡስ መደብና ዘዋርት ካሜራ ኣብ ቅድድም መኪና ዝሳተፋ ዘለዋ ክልተ ደቂ ኣንስትዮ ሲና በረኸት ከምኡውን ቤተልሄር ፍፁም ንዓያን ዘላለ ትሕስ መደብ ክህልወና እዩ። ኣብ ንኡስ መደብና ዓለም ስነ ጥበብ ፊልምታት ተወዲዮም ናይ መወዳእታ መልክዖም ሒዞም ክንሪኦም ከለና ማለት እዩ። ብድሕሪ መጋረጃ ኮይኖም ንምፅባቕዎ ብዙሕ እዮ ዝዓሙ። ኣብ ድሕሪ መጋረጃ ዘለዉ ሰብ ሞያ ስራሓቶምን ፃዕሮምን ዘላለ ትሕስ መደብ ክህልወና እዩ። ኣብ ንኡስ መደብና ፍኖተይ ወድ ድማ ነተጋዳላይ በረኸት ዘላሊ ትሕሶ መደብ ተመክሮ ሂወቱ ዘካፍል ትሕሶ መደብ ክህልወና ማለት እዩ። ክኢላ ካሊብሪ ወይ ድማ ምስራሕ ሰብ ሰርሖ መሓውር ናይ ስንኩላን ክኢላ ዝኾነ ማለት እዩ። ብሓባር ክንላለዩ ኢና። ብዘይካ እዚ ፋንክሊፕ ከምኡውን ተኸታሊ ድራማሳ እውን ኣካል ትሕሶ መደብና እዮም። ቅድሚ ኩሉ ግን ከም ትወትሩ ንገብሮ ትሕሶ መደብና ብደርፊ ክፍልም እሞ ናብዛ ትቐፅል ደርፊ እየ ከስገረኩም ሰናይ ምስትምቃር።

ንኡስ መደብና ዓለም ስነ ጥበብ ቀፂላ ተቐሪባ ኣላ። ክቡራትን ክቡራን ተኸታተልትና፣ ሎሚ ዓለም ስነ ጥበብና ድሕሪ መጋረጃ ኮይኖም ብዙሕ ስራሓት ዝዓሙ ሰሙያ ናብኹም ክነብሎም ኢና። ፊልምታት መጀም ተወዲኦም ናይ ሙዳታ መልክዖም ሒዞም ማለት እዩ ክንዕዘቦም ከለና ኣብ ገለ ስራሕ ኣርትዖት ኣብ ገለ ስራሕ ስእሊ ወይ ድማ እቲ ዘለዎ ኩርናዕ ናይ ብርሃን ነድንቕ ኢና፣ ኣጉለ ድማ ሜላ ኣወሳሳ ናይ ተዋሳእቲ ነድንቕ ኢና። በዚ ኮይኑ በቲ ግን ድሕሪ መጋረጃ ኮይኖም እታ ፊልም ናይ መወዳእታ መልክዕ ሒዛ እሙኻ ፀቢቓን በቲ ዝደልይዎ መልክዕ ንክትወፅእ ዝሰርሑ ብዙሓት ሰሞያ እዮም ዘለዉ። እዞም ድሕሪ መጋረጃ ኮይኖም ዝዓዩ ሰሞያ እምበኣር እንታይ ዓይነት ስራሕ እዮም ዝዓሙ ዘሕልፍዎ ፃዕሪ ከም ይመስል ብሓባር ንከታተል። ነባ ደላዊ ተዛመደብ ኣርያም የማነ ከስክረኩም እዩ።

ምስራሕ ፊልም ገፊሕን ብዙሓት ስነ ጥበበኛታት በብሞይኦም ዘሳትፍ ዓውዲ እዩ። ኣብዚ ዓውዲ እዚ ዝስራሕ ስራሓት ንኡስ እኩብ ናይ ዝተፈላለዩ ስነ ጥበባዊ ንጥፈታትን ዕዮታትን እዩ። ሓንቲ ፊልም ተሰሪሓ ናብ ህዝቢ ክትቀርብ እንተደኣ ኮይና ቀዳምነት ድርሰት ማለት ደራሲ ወይ ፀሓፊ ዛንታ የድልያ። ኣላይ እውን ክህል ኣለዎ። ሰኣላይ ብቐንዱ ነቲ ገፀ ባህሪ ተላቢሶም ንፅሑፍ ናብ ህያው ዝቕይሩ ተዋሳእቲ፣ ምከናቦታ ዝገብሩ ክኢላታት፣ ምስ ገፀ ባህርያት ዝኸይድ ኣልባሳትን መፀባበቂታትን ዝገብሩ ሞያውያን፣ ኣርታዒ ኣካየዲ ስራሕ ወዘተ ካብቶም ብውሕዱ ዝፅውዑ ብድሕሪ መጋረጃ ኮይኖም ነታ ስራሕ ተወዲያ ናብ ተዓዘብቲ ንክትቀርብ ዝሳተፉ እዮም።

0: ክኹን ዝገብሩ ብድሕሪ መጋርጃ ዝዓዩ ሞያውያን ግን ብቁፅሪ ኣዝዮም ብዙሓት እዮም። ድሕሪ መጋርጃ ክንብል እንከለና እንታይ ማለት እዩ?
1: ስነ ጥበብ ዘሎ ኣርቲስት ሓደ ውዱእ ወይ ድማ ውዱዕ ዝኾነ ስራሕ ንምቕራብ ቅድሚ ናብ ፈነወይ ወይ ድማ ናብ ኦዲየንስ ምቕራቡ ዘሎ ሓጎስ ጎፃት፣ ገልጠምጠማት፣ እቲ ዘጓንፎ ብድሆ እንታይ ይመስል ትገልፅ ሓፃር መልሲ ወይ ድማ ሓፃር ነቲ ሓፃር ሕቶስ ሓፃር መልሳ ኮይና ዝስማዓኒ።
2: ፊልም ተሰሪሑ ክትሪኦ ከለካ ክሰርሖ ከለካ በበን እዩ ሕጂ ክሰርሖ ከለካ ዘጋጥም ነገር ብዙሕ እዩ። ገዲኡ ኣብቲ ፊልም ትሪኦ ኣሎ፣ ገዲኡ ከዓ ዘይትሪኦ ኣሎ። እቲ ዘይትሪኦ ኩሉ ግዜ ድሕሪ መጋረጃ ንብሎ ስታት እዩ። ነቲ ቅድመ ምድላዋት ዝግበር ነገራት ኩሉ ብድሕሪ ስለ ዝግበር ምናልባት ኣብቲ ስእሊ ምስ ረኣኸዮ ሓደ ሰብ ዘሎ መስለካ፣ ግን ሰላሳ ሰብ ክህልዉ ክእሉ እዮም ኣብታ ገዛ። ብዙሕ ነገር ዝገብሩ ናይ ክዳን በሉ ናይ ገለ በሉ ናይ ብዙሕ ነገራት ናይ ሜካፕ ናይ ብዙሕ ነገራት ዘዳልዉ ኣለዉ። ናይ ኤሌክትሪክ ኣለዉ፣ ናይ ሳውንድ ሲስተም ኣለዉ፣ ናይ ገለ ኣለዉ። እዚኦም ኩሎም ድሕሪ መጋረጃ ኮይኖም ነታ ፊልም ንክትከውን ዝገብሩ ሰባት እንጂ ኩሉ ግዜ እቲ ድሕሪ መጋረጃ ንብሎ እቲ ዘይረአ እቲ ፊልም ዘይንሪኦ ነገራት ግን ብዙሕ ስራሕ ዝሰርሑ ሰባት እዮም።
3: እዛ ድሕሪ መጋረጃ ወይ ቢሃይንድ ዘ ስክሪን ዝበሃል ስብሓንቲ ቋንቋ ኮይኑ ትግለፅ ኮይና ትስማዓኒ። ምክንያቱ መብዛሕትኡ ግዜ ክንሰርሕ ወይ ኣብ ካፌ ወይ ኣብ ገዛ ምስኣተናሲ እቶም ዝርኢና ወይ ቶም ዘፍቀዱልና ናይቲ ገዛ ይኹን ዝኾነ ዝረኣየና ሰብሲ እዋይ እዚስ ኣብ ሳሉን ኮፍ ኢልካ ክትሪኦ ዩ ጥዑም፣ እዛ ዓይነት ስራሕ ሲ ከምዚ ከም ዘሎስ ኣይንፈልጥን እዮም ዝብሉና ኩሎም ዝረኣዩና ማለት እዩ። ምክንያቱ እቲ ብሙሉእ እቲ ሃልክና እቲ ሃልኪ ዘለዎ ብድሕሪ ኣብቲ ተወዲኡ ካብቲ ደራሲ ጀሚሩ ስጋብቲ ስእሊ ተቐሪፁ ናብቲ ተዓዛቢ ዝቐርብ ዘሎ ብድሕሪቱ ዘሎ ብሙሉእ ብጣዕሚ እዩ ሃልክ ዘለዎ። እሱ ከዓ ኣይረአይኒ ሕጂ እሱ ኣብኡ ደሎ ብድሆ ኣብኡ ደሎ ሓርጎፅቆፅ እሱ እዩ እቲ ቢሃይንድ ዘ ስክሪን ወይ ከዓ ድሕሪ መጋርጃ ዝበሃል ኮይኑ ስማዓና ኣነ።
0: ኣሰራርሓ ፊልም ከከም ትሕዝቶ ዓይነት ከምኡውን ዕምቆት ዛንታ ክፈላለዩ ይኽእል። ኣብ ድሕሪ መጋርጃ ዝሳተፍ ዓቕሚ ሰብ ድማ ብመንፀር ናይዚ ይፈላለ።
1: ድሕሪ መጋርጃ ዘሎ ዓቕሚ ሰብ ከምቲ ኣብ ስክሪን በብናቶም ካብ ደራሲ ጀሚርካ ስጋብቲ ናይ መወዳእታ ዘሎ ኣብ ስራሕ ዝዋሳእ እቲ ክሪው ዝበሃል ወይ ማታ ጉጅለ ትበሃል እሱ እዩ። እሱ ማለት ከዓ ኦልሞስት ደራሲ ዳይሬክተር፣ ካስ ዳይሬክተር፣ ኣልባስ ካሜራ ዳይሬክተር፣ ናይ ካሜራ ኤዲተር እንዳበልካ ናይ ሙዚቃ ውህደት እውን ካልእ ካልእ ብሙሉእ ኣብታ ስራሕ ዝሳሰብ ካብ ኤ ስጋብ ዘድ እቲ ክሪው እሱ እዩ ማለት እዩ። ተዓቕሚ ሰብ ከዓ ከምቲ ስራሕ እዩ ዝምዘን። ንኣብነት ሓደ ሾርት ሙቪ ወይ ማ ሓፂር ናይ ፍርቂ ሰዓት ዘዳሉ ኣካልን ሓደ ተኸታታሊ ፊልሚ ዝሕዝ ኣካልን ሓደ ዓይነት ዓቕሚ ሰብ ክህልዎም ኣይክእልን እዩ። ንኣብነት ኣብቲ ብደራስን ዳይሬክተርን ተዋሳኢ ባዕሉ ኣልባሱ የምፅእ ባዕሉ ቦታ የዳሉ ባዕሉ ገለ ጌካ ኣፅባቢካ ክትሰርሖ ወይ ኣብ ተወሰነ ኣብ ክልተ ሰለስተ ኣንግላት ክውዳእ የኽእላ ኮና ተኸታታሊ ፊልሚ ተኮይኑ ግን ከምዚ ንሪኦ ማለት እዩ ብዙሕ ባጀት፣ ብዙሕ ሃልኪ፣ ብዙሕ ናይ ንብረትን ዓቕሚ ሰብን ስለ ዝሓትት ዝገፍሐ ወይማ ዝሓየለ ናይቲ ስራሕ ጉልበት ይሓትት ፊልሚ ኣውታት ኢና እንታሽሙ ንገብር። ኣብዚ ከዓ በቲ ታሪክ እዩ ዝምዘን ዝውሰን ማለት እዩ። ሓደ ታሪክ ምናልባት ኣብ ውሽጢ ከተማ ዝስራሕ ማሕበራዊ ሂወት ዝድህስስ ክኸውን ይኽእል። እቲ ሓደ ዛንተ ከዓ ማሕበራዊ ሂወት ኮይኑ ናይ ገጠር ክኸውን ይኽእል። ኣብቲ ናይ ገጠር ዓመታት ኣለዎ። ገሊኡ ገጠር ናይ ሎሚ ናይ ድሕሪ 1997 ኢልካ ክተበግሶ ትኽእል። እቲ ገሊኡ ታሪክ ከዓ ኣብ 18 ክፍለ

0: ዘመን ነበረ ዛንታ ናይ ሃገር ኢልካ ኣብ ገጠራዊ ነገራት ክትገብር ትኽእል። ተመሳሳሊ ኣብቲ ናይ ከተማ ስራሕካ ናይ ቅድሚ ናፅነት ናይ ገላዊ ሂወትና ኢልካ ንዕኡ ከም መበገሰ ኣይድያ ሒዝካ ትብገስ ትኽእል ትኸውን ወይ ድማ ንዘሎ ማሕበራዊ ሂወት። ስለዚ እቲ ዛንታ ከከምቲ ዓመተ ምህረቱ ከከምቲ ገዲምን ሕጂ ዘሎ እዩ ዋጋ ዝሓተካ።
1: ምስራሕ ፊልም ወይ ድማ ተዋስኦ ነቲ ኣብ ኣእምሮ ደራሲ ዝተሰርሐ ዛንታ ናብ ህያው ብምቕያር ነቲ ዛንታ ድማ ሓቀኛ ንምምሳሉ ብምስራሕ ማለት ስለ ዝኾነ ነቲ ኣብ ፅሑፍ ዘሎ ዛንታ ኩላቶም ኣብቲ ሞያ ዝሳተፉ ሰፋት ብዕምቆት ብምስራሕን ምፍታሽን እዮም እጃሞም ከበርክቱ ዝፅዕሩ፣ በብዝኽእልዎ ድማ የበርክቱ። ዝተፈላለየ ዛንታ ታሪክ ባህሊ ሕብረተሰብ ዝሓዘ ፊቸር ይኹን ተኸታታሊ ፊልም ይስርሑ እዮም። ስነ ጥበብ ከም ነንፀብራቕ ሕብረተሰብ ምዃኑ መጠን ድማ ነቲ ተደልዩ ዘሎ ዛንታ ሓቀኛ ንምምሳሉ ብዕቱብነት ምስራሕ እዩ ዝሓትት። መብዛሕትኡ እዋን ንድሕሪት ምልስ ኢልካ ዝስርሑ ባህላውያን ይኹን ታሪካውያን ፊልምታት ኣብ ምስርሖም ዝያዳ ኣህለኽትን ኣሸገርትን ይኾኑ። እዚ ዝኾነሉ ምክንያት ድማ ነቲ ትብሎ ዘለካ ግዜን ክውንነትን ቦታን ሽዑ ግዜን ኣብዚ ሕጂ ኮንካ ክትመስሎ ኣፀጋሚ ብምዃኑ እዩ። ብዝኾነ ግን ኣብ ምስራሕ ፊልም ዘሎ ሞያዊ ኣብ ድሕሪ መጋረጃ ኮይኑ በብሞይኡ ዝሕተቶ ነገር ብፃዕሪ ንኸተግብር ይሰርሕ።
0: ስለዚ ኣነ ዝብሎ መጀመርያ ሓደ ስራሕ ክብገስ ከሎ ካብቲ ደራሲ እዩ ዝብገስ። እቲ ደራሲ ቀዳማይ ድልውነቱ ከመይ እዩ ዛንታ በናይ ኣንግል ርእይዎ ኣሎ ነዚ ሕብረተሰብ ከ ዝያዳ ይውክሎ ድዩ ወይ ንቱ ናይ ሽዑ ዝነበረ ናይ ቀደም ሕብረተሰብ ይውክሎ ድዩ እንታይ ዘፅንዖ ነገር ኣለዎ። ነብሱ መጀመርያ ድልውነቱ የረጋግፅ፣ ንነብሱካ ሓታ ምስ ነብሱካ ዲስካስ ዝገብር ማለት እዩ። ንዚኣ ኣነ ክሰርሓስ ብቑዕ ድ የበቑዕን ኣማና ኮ ብዙሕ ግዜ ልሙድ ቡን ኣይኮነን ሓደ ኣይድያ መሰ በገስካ ካባይ የማነ ወይ ካባይ ሱሌማን ይሓይሽ እንተ ኮይኑ የሕሊፍካ ናይ መሃብ ባህር እውን ክህልወና ኣለዉ ማለት እዩ። የማነ ንዚ ኣነ ሕዝያ ዘለኹ ኣንግል ካባይን ላዕሊ ዕምቀት ክበላ ወይ ድማ ኣፍልጦ ልዕና ኣለዎ ኮይኑ ኣሕሊፍካ መሃብ ፅቡቅ ደድሕሪኡ እታ ስራሕ ተፃሒፋ ምስ ተወደአት እቲ ታሪክ ናይ ቀደም እተ ኮይኑ ነቶም ናይ ቀደም ዛንታ ሰርች ዝገብሩ ምስኦም ይህን ምሂን ምበሃል ኣብ ኩሉ ኣብ ባህላዊ ኣንግላቱ ኩርናዓቱ ኣብ ቋንቁኡ ኣብ ኣልባሳት ኣብቲ ኣቃወማ ንዚ ከም ኣብነት እንታይ ሽሙ ክትገብሮ ትኽእል ዘለዎ ሚዛን የጉድሎ። ስለዚ ንዚ ንክትእክብ ወይ ንዚ ሰርሻ ትገብር ግዜ ክትበለካ ግዜ ሂብካ ምስ መፅናዕቲ ማለት እዩ እቲ ቦታ ዝጠልቦ ሰንዓፈት ኮይኑ ሰንዓፈ ከትካ ሰርቻ ትገብር ኣለካ። ኣብ ኣስመራ እንተ ኮይኑ ናይ ሽዑ ዝነበሩ ሰባት ከትካ ሰርቻ ትገብር ኣለካ። ኣነ ኣብ ግዜ እንግሊዝ ኣይተወለድኩ ኣብ ግዜ ጥልያን ኣይተወለድኩ ናይ ግዜ ጥልያን እንግሊዝን ዝነበሩ ሰባት ከትካ ነቲ ሽዑ ዝነበረ ስርዓት ኣነባብራ ካብኦም ወሲድካ ሓሳብ ክሰርሖ ከለካ ነቲ ስራሕ ዝያዳ ዓብ ገብሮ
2: ሓደ ሰኣላይ ኣብቲ ቦታ ከይዱ እንታይ ክስእለ ኣይኮነን ክብል ዘለዎ ኣቀዲሙ ልክ ከምቲ ካደ ምድላዋ ዘድልዮ ምድላዋ ዘድልዮ ምስኣልካ ሕጂ እዚኣ ከዓ ከምቢኣ ትጅምር መጀመርያ ትሰኣላይ ዓይን ናይ ዳይረክተር እዩ ዳይረክተር እንታይ እዩ ዝደሊ ዘሎ ኢሉ ክሓስብ ክኽእል ኣለዎ። ነቲ ዳይረክተር ፅቡቅ ገይሩ ክፈልጦ ክኽእል ኣለዎ እንታይ ክገብር ደሊ ዘሎ እንታይ ክስእል ደሊ ዘሎ ወይ ድማ እንታይ ክነግረና ደሊ ዘሎ ኣብዚ ኣብታ ፍሬም እቲያስ ክንእትዎ ዘለናን ክንእትዎ ዘይብልናን ነገራት እንታይ እዩ ክሓስብ ክኽእል ኣለዎ። ኣጋጣሚ ዳይረክተር ዘይርዮ ነገር ኣብታ ፍሬም ዳሕርኣትያ ሪስፖንሲቢሊቲ ዝወስዳ እቲ ካሜራ ማለት እዩ ሕጂ ኣብኣ ከዓ ክሕግዞ ኣለዎ ማለት እዩ። ሕጂ እቲ ካሜራማን ሲ ምስኣን ጥራሕ ዘይኮነ ዓይን ናይቲ ዳይረክተር ክበር ነቲ ናይ ዳይረክተር ድሌት ተረዲእዎ ወይ ትሰርሖ ዘሎ ስራሕ እንታይ እዩ ናይ ቀደም እንዳሰኣልካ እቲ ናይ ተዓዛባይ ነቲ ተዓዛባይ መጨረሻ ዘቕርቦ ስቲ ኤዲተር እዩ ነቲ ስራሕ ብምሉእ ኣብ መጨረሻ ነቲ ተዓዛባይ ዘቕርቦ ስቲ ኤዲተር እዩ። ሕጂ እቲ ተዓዛባይ እንታይ ይፅበይ ኣለዎ ኣብ ርእሱ እንታይ ይርኢ ኣሎ ኢሉ ክሓስብ ክኽእል ኣለዎ። ልክ ከምቲ ካሜራማን ነቲ ዳይረክተር ዝዘንብቦ እቲ ኤዲተር ከዓ ነቲ ተዓዛባይ ከንብቦ ዘሎ ሕጂ ንምሳሌስ ሓደ ዝፈትዋ ከልቢ ዘላቶ ሰብ ከተርኢ ፀኒሕ ከዓ እቲ ከልቢ ገለ እንድሕር ኮይኑ ወይ ማኪና ረጊፀቶስ መጀመርያ እቲ ኦዲየንስ ተዓዛባይ ክርኢ ዘድ ዘሎስ ገፅ ናይቲ ዋኒ እዩ ምክንያቱ ከም ዝፈትዋ ነጊርካ ስለ ዘለካ ንሱ ከይረእኻ ናብ ካልእ ንድሕር ከድካ ሕጂ እቲ ኤዲተር ተጋጊሉ ኣብ መዓሲ ክክሎዝ ኣብ ክቆርፀልና ዝኽእል ኣብ መዓሲ እቲ ሚድየም ከርእየና ዘለዎ እቲ ኤክስፕሬሽን መዓሲ መን እንዳተዛረበስ ናይ መን ሪኣክሽን እዩ ዝፅበይ ዘሎ እቲ ተዓዛባይ ክርድኦ ክእል ኣለዎ እቲ ኤዲተር።
3: እንታይ እዩ እቲ ካራክተራይዜሽን ወይ እቲ ጠባይሲ እንታይ እዩ እንታይ እዩ ዝመስል ከመይ እዩ ኣበይ እዩ ክነግረካ ዝተሓቶ ጥራሕ ኣንቢብካያ ገለ ደይኮነ እሱ ዕምቀት ናይቲ ካራክተራይዜሽን ተሓቶ እሞ ነግረካ እንዳሕር ዝፅናዕ ኣለዎ ከድካ ተፅንዖ ገለገለ ሰባት ነይሮም በዓል ሳምሶም ተክ ኣብቲ ዝሓለፈ ስጋዕ ወርሒ ዝወሰደ ከፅንዕዎ ነቲ ጠባይ ማለት እዩ ኣብ ካልእ ቦታ ከይዶም ማለት እዩ በዕለይ ንበዕለይ ብዙሓት ሰባት ከምኡ ነይሮም እቶም ዝመሃሩና ቶም ዓበይቲ ማለት እዩ ጅሞ ስዋእቲ ትገብረሉ እሱ ጥራሕ ደይኮነ ከማን ንበይንኻ ኮንካ ኣብ መስትያት ክትለማመድ ኢኻ ትውዕል ፍቕሪ ስጋ ምሽ እስኻ ካብ ስጋ ትመስል ሲ ነቲ ካራክተር ተእትዎ
1: ድሕሪ መጋረጃ ከምቲ ተደጋጊሙ ዝበሃል ዘሎ ብዙሓት ሞያውያን ዘሳትፍ እዩ ደራሲ ዳይሬክተር ሰኣላይ ኣርትዖት ካብቲ ብተደጋጋሚ እንጥቕሶም ኣብቲ ስራሕ ዝሳተፉ ኮኑ ዳኣ እምበር ኣብ ምስራሕ ፊልም የማናይ ኢድ ዳይሬክተር ብምዃን ዓብታራ ዝፃወት ካልእ ኣገዳሲ ሞያው እውን ኣሎ ንሱ ድማ ኣልባሳትን ምከና ቦታን ከምኡውን መመላክዒ ተዋሳእቲ ሓላፍነት ዝስከም ሰብ ኣብቲ ሞያ እዚ ዝሳተፍ ሰብ ሓላፍነቱ ነታ ደርሰት ኣዕሚቕካ ካብ ምፍላጥን ምፅናዕን እዩ ዝብገስ ብሓፈሻ ድሕሪ መጋርጃ ብዙሕ ጨናፍር ዘለዎም ዓውድታት ዘሳትፍ ስራሕ እዩ
4: ኣብ ኮስቲም ቅድም ክረእቲ ኢላ ማለት እዩ ኮስቲም ክበሃል ከሎ ሕጂ ኮስቲም ከተዳሉ ከለካ ማለት እዩ ናይ ሓንቲ ፅሕፍቲ ናይ ሓንቲ ዛንታ እንታይ ዓይነት ኮስቲም የድልያ ማለት ኣብ ገጠር ንድሕር ከድካ ነቲ ናይ ገጠር ዘድሊ ክዳውንትኻ እንታይ ዓይነት ኣልባሳት የድሊ ተኣቱ ማለት እዩ ኣብ ገድላው እንተኮይኑ ከዓ ኣብቲ ናይ ገድለኸ እንታይ ዓይነት ንብረታት የድልየና እንታይ ዓይነት ክዳውንቲ የድሊ ከምኡ ዋላ ስጋዕ እዚ ሕጂ ዘለናዮ ክዳውንቲ ከመይ ዓይነት ክዳውንቲ ክንክደን ኢልና ከዓ ንሓስብ ማለት እዩ ኣብቲ ንብረት ቀረባት ንብረት ከዓ እንተደ ኮይኑ ናይ መዓስ እዩ እቲ ንብረት ናይ መዓስ ንብረት እዩ ናይ ቅድም ንብረት ድዩ ነይሩ እንታይ ነይሩ እቲ ናይ ቅድም ንብረትና ንዕኡ ሪሰርች ትገብሮ ማለት እዩ ንዕኡ ሪሰርች ንክትገብር ንዕኡ ነቶም ሰባት ክትረብ እንደዩ ነይሩ ዶ ገለ ይብሉካ ብዙሕ ስእልታት እንዳረኣኸ ኢካ ተምፅእ ካብ ገሊእ ተውፅኡ ካብ ገሊእ ታሽብታት ናገብርካ ተምፅእ ማለት እዩ ቦታ ናይ ቦታ ከዓ ቦታ ክትርኢ ከለካ ታዛንታ እንታይ እያ ታዛንታ ምስ ረአ ከዓ ኣበይ ቦታ ክትሰኣል ትከኣል እዚኣ ዋላ ከምዚ ክብልዎ ፀንሑ ቅድሜና ዝነበሩ ማለት እዩ ኣብ ስመራ ትሽገረሉ መሳእሊ ቦታታት ኣሎ ነቲ ዛንታ መሰንበብካስ ነዚኣስ እዚኣ ዶ ትመስል እስከ ንክዳ ትብል ከድካ ርሑቅ ቦታታት ከድካ ኢካ ተውፅኦ ማለት እዩ ከምዚ ዓይነት መስል ማለት እዩ ትንጥፎ ንሕና ማለት እዩ
5: ሳ ስራሕ ማለት መጀመርታ ማለት እዩ እንታይ ንብረት ዘድልየካ እንታይ ክርስ ኣብካ ሜሞሪ ኩሉ ዘድልየካ ባትሪ ቻርጀር ክትሓድር ኣለካ ተዳሉ ምሽ ሽኡ ካብኡ ከዓ ሰብ ኣለ ምስሃለዉ ሰባት ናብቲ ቦታ ድብፅሑካ ማለት እዩ ቦታ መብፅሓ ሽ ካብኡ ኣብቲ ቦታ መብፅሓ ካሜራ ማን ክበሃል ከሎ ሓበይን ኮነ ካሜራ ዝበሃል ናይ ብርሃን ናይ ላይት ካትልካ ሰብ ኣሎ ብዓብኻ ናይ ድምፂ ካ ኣሎ ሰለስቲ ተዋሂድ እዩ ስእሊ ክሰይር ኮ ናብ ህያው ብመፅእ ማለት እዩ ሕጂ እታ ስክሪን ክትረአ ኮላ እቲ ምስኻ ዘለዉ ላይት እቲ ዓይነት ላይት ዘድልየካ ንኣኻ በየናይ ሻዶ ገልካ ኣሎ ወይከዓ በየናይ ብርሃን በፂሕካ ኣሎ ካትል ምስኻ ግድን ሰብ ክብልወካ ኣለዎ ኣብ ድምፂ ኸም ማለት እዩ እቲ ድምፂ ክብርቲ የብሉን ክታሕት ከዓ ጎለካ የብሉን ነዞም ምስ ተጣመርካ ስራሕ ትጅምሮ ማለት እዩ ሕጂ ብሃን እዚ ድሕሪ መጋረጃስ ብዙሕ ነገራት ተሓልፍ እቲ ማለት እዩ
1: ጎድኒ ጎድኒ እዚ ኣብ ላዕሊ ክበሃል ዝፀንሐ ነገራት ዝኸይድ ኣብ ምፅባቕ እቲ ስራሕ ዓብታራ ዘለዎ ተነፃፊ ድምፂ እዩ ሓንቲ ፊልም ተኸታታሊትኹም ፊቸር ፊልም ምስ ትሕዝቶ ዛንታኣ ዝኸይድ ናይ ባዕላት ተነፃፊ ሙዚቃ ወይ ድማ ሳውንትራክ ዘለዋያ እዚ እውን ካብቲ ኣብ ድሕሪ መጋርጃ ናይታ ስራሕ ቀዲሙ ዝስራሕን ዝፃፈፍን እዩ ኣብታ ስራሕ ድማ ኣገዳሲ ቦታ ይሕዝ

ከምዚ ክበሃል ፀንሐ ሲ እቲ ሙዚቃ ወይ ሳውንትራክ ንብሎ ሙድ ዘትሕዘካ ማለት እዩ ኦልሞስት 25 ካብ 100 ሓይሊ ናይታ ፊልም ክኸውን ይኽእል እዩ። ምክንያቱ እንታይ ዓይነት ሙድ ህበካ፣ እንታይ ዓይነት ምስ ትሪኦ ዘለካ ስእሊ ትሰኣላ ከዓ ምስቲ ሙዚቃ ዝኸይድ ሓደሓደ ግዜ ክኸውን ካልእ ትረፍ ዋላ እቲ ትሪኦ ዘለካ ሰብ ከማ እንድሕር ተንኮል ሓስብ ኣሎስ በቲ ሙዚቃ ጥራሕ ዝርድኦም ሰባት ኣሎ ቋንቋ ዋላ ይረዳዮም ውይ ተንኮል ሓስብ ኣሎ እዚ ክኹ እዩ ገለ ዘብሎ እቲ ሙዚቃስ ይዛረብ ባዕሉ ሕጂ ሙድካ ሙድ ናይቲ ሰብ ናይቲ ካራክተር ናይቲ ተዋሳኣይ ናይቲ ገፀ ባህርያት ይነግረካ ነገረ ከዓ ነቲ

0: እቲ ጥራሕ ኣይኮነን ትሕዝካዮ ዘለካ ዛንታ እሳያ ትውስን ምክንያቱ ናይ ንኣብነት ንእሽተ ሓወይ ክንዳ ሓሙተ ተርእናያ ሚለኑ እታ ዛንታ እታ ሙዚቃ ነታ ዛንታ ዝያዳ ተሰሪሓ ኣብ ዝኾነ ኣጋጣሚ እታ ሙዚቃ ተሰሚዕካያ እታ ዛንታ ኢካ ትዝክር ስለዚ ንዑ ተባሂሉ ስለተሰርሐ እዩ ገና ኣብ ምምዕባል ከም ዘሎ የማና ክነገር ክፀኒሖም ብዙሕ ነገር ኣለዎ ብሕጂ ዝተርፈና እውን ነቲ ዘሎ መድረኻት ዝመስል ሙዚቃ ዝመርፆ ሰብ ኣይኮነን ዛንታ እዩ ዝመርፆ ኣብቲ ውሽጢ ዛንታ ኣብቲ ሓጎስ ናይ ሓጎስ ሙዚቃ ኣብቲ ሓዘን ከዓ ብፍሉድ ድዩ ብካልእካልእ ሙዚቃ ተጠቂምካ ነቲ ሓዘን ዝያዳ ሓዘን ዘምስሎ ናይ ሙዚቃ ኣብ ዝኾነ ስራሕ ግን ዝሓየለ ፓርቲ ከምቲ ኩሉ ከምቲ ዛንታ ከምቶም ተዋሳዕቲ ከምቲ ገለ ከምቲ ልባስ ከምቲ ገለ ዝሓየለ ተራ ዘለዎ ከዓ ኣካል ሙዚቃ እዩ ሙዚቃ ነታ ዛንታ ከደይባ ይኽእል ከውርዳ ይኽእል ክዕንዋ ይኽእል ከማዕብላ ይኽእል ዝያዳ ከዓ ሓባር እዩ ፍቅራዊ ነገራት ብሙዚቃ ክስነ ከሎ ነቲ ፍቕሪ ዝመስል ሙዚቃ ተገይርካሉ ነታ ፍቕሪ ዝያዳ ግልፅከያ ኣለካ ኣብዚ ንባዕሉ ኣብ ከተማ ትገብሩ ናይ ፍቕሪ ክገልፀለኢልካ ዘእተካዮ ሙዚቃ ንናይ ገጠር ክጥቅመሉ ትኽእልካ ንናይ ገጠርካ ናይ በዕሉ ናይ ገጠር ኣሎ ብዙሕ ግዜ ብባህላዊ ሙዚቃ ዝፅወት ነቲ ናይ ገጠር ዝያዳ ግልፆ ስለዚ ዛንታካ እዩ ነቲ ሙዚቃ ከመይ ክገብሮ ከም ዘለካ ዝያዳ ዝሕብር ማለት እዩ
1: ድሕሪ መጋርጃ እቲ ተዓዘባይ ብዓይኑ ዘይርዮ ካልእ ሕቡእ ዛንታ እዩ ነቲ ክረአ ዘለዎ ኣብ ዓይኒ ተዓዛባይ ንክበፅሕ ዝስራሕ ዘይረአ ካልእ ዛንታ ኣብዚ ድማ ብዙሕ ኣጋጣሚታት ኣለው ገለ ካብ ተመክሮ እዞም ስነ ጥበበኛታት ንምክፋል
0: እዘን ደሴታት ወፊረ ኣጋጣሚ እቲ እዋናት ከምዚ ሕጂ እዋን ናይ ጉንበት እዩ ነይሩ ማለት እዩ በዓል ኣሉሉይ በካ ገለ ዝበሃል ደሴታት እየን ናይ ሓንቲ ደራፊት ሄለን ትበሃል ደራፊት ክንስእል ንኸይድ ማለት እዩ ኣብኡ ምስከና ልዕሊ ዓቕን ምቆት ካብ ፅፈፍ ሓደ ትሕቲ ዜሮ እዩ እቲ ዝነበርናሉ ኣዝዩ ምቆት ነይሩ ከድናየ ኢና ከዓ ኣብ በረኻ እዩ ኣብተን ደሴታት ከዓ ቬንቲሌተር የለን ክተዘሕለሉ ትኽእል ከምዚ ናይ ኣስመራ ናይ ከበሳ ባህሪ የብሉን ክንስእል ኢልና ምስከና እንታይ ኮይኑ እታ ካሜራ ፀሓይ ምቁር ሃሪምዋ ካኖን እያ ነራ ፀሓይ ሃሪምዋ እቲ ይቆፅር እቲ ኬጅ እቲ ጌች ይቆፅር ትቀድሕ ከም ዘላ እቲ ካሴት ግን ኣይ ካሴት ንርሽዑ እቲ ካሴት ግን ኣይዘውርን ስኢልና ወዲኢና ኢልና ምስ ተመለስና ንገላዓሎ ምስ ተመለስና ተፈተሽካ ካብዚ ሰለስተ መዓልቲ ዝሰኣልናዮ ስእሊ ክልተ ስእሊ ጥራሕ ጥዕያ ፅንሐ ሕጂ እቲ ምቆትን እቲ ሞስቸር ናይቲ ቦታ እቲ ካሴት ከምዘይሰርሕ ገይርዎ መዕቀኒ የብልናን ወላ እውን መፈተሺ የብልናን በረኻ እዩ ንባዕሉ ጀነሬተር ጌካ ቻርጅ ትገብር ሞር ምቆት ይትረፍ ንሰብ ካሜራ ዘምክኽ ምቆት ነይርዎ ሕጂ ብዚ እንታይ ጌጋ ነርና ንሕና ናይቲ ቦታ ናይ ምቆት ዓቐን መዚና ምስቶም ምቆት ዝዳረጋ ካሜራ ክሕዝና ክንወፍር ኣይከኣልናን ዳሕራይ ከዓ ኣብ ደሴታት ኬትካ ክሰርሖ ትኽእል ኣብኡ ባሕር ኣሎ ኣብቲ ባሕር ኣሎ ዋይ ንምንታይ ባፅዕ ዝቐረበ ቦታ እቲ ፋሲት ትረክበሉ ትኽእል ንገብሮ የ ደይመካልና ካልእ ጌጋናታ ነይሩ ማለት እዩ
2: ተሓጠርሲን ክንስእላ ሓሙሽተ መዓልቲ ገርና ክንጅምራ ደመና መፅእ ፈፍርቂ ክኸውን ትስእል እንደገና ገ እታ ናይ መጀመርያታ ጀነራል ብፀሓይ እነ ተሳኢላ ተባሃል ደመና ንመፅእ እንደገና ንፅባሒት ከምኡ እዳበና ብሓሙሽተ መዓልቲ ዝወዳናያ ሲን ኣላ ሕጂ እቲ ዝዓበየ ብድሆ ናይ ዝኾነ ይኹን ካሜራማን ዝመስለና ኣነ ኣብቲ ናይቶም ተዋሳኣት ኮንቲኒቲ ክሕሉ ከመይ ኢሎም ዝዛረቡ ነይሮም ክርኢ እንደገና ከዓ ግዜ ክሕሉ ደመና ክሕሉ ማይ ክሕሉ ገለ ጓይ ከሎ ሳቶም ቀስ ክብሉ ከለዉ እዚ ዓባይ ብድሆ ሓደ ካሜራማን
3: ክዳን ናይ ጦርሲ ኢና ማለት እዩ ክዳን ናይ ጦርሲ ኢና ፈቲሽና ፈቲሽና መቸስ ካብቲ ትካላት እንዳጎስጓስ ንረኽቡ ቆቢዕ የለን ቆቢዕ የብልና ንመልሶ ቆቢዕ ደይብልና ዝጥራሕ ዳ ምንታይ ዳ ዳ ክንገብሩ ጭንቀት መፀና ማለት እዩ ሸዓ ከምኣ ተባሂልና ወፂኢና ክዳን ናይ ታሽሙስ ረኪብና እያ እቲ ቆቢዒ ግን ስኢናየ ንብል ስሌማን እዩ ስሌማን ዑመር ኣብ መንገዲ ተጨኒቃ ሕጂ እዚ ቆቢዒስ እንታይ ኢና ንገብር እንታይ ኢና ንገብረ እንዳብልና ስትረስ ፈጢሩላ ማለት እዩ ብዚ ኣጋጣሚ ነቲ ሰብ ቅሬታ ሓት የ ኣብ መንገዲ ንፈልጦን ኢና ብታ ማእከል ከተማ እዳክድመ ከለና ልክ ነተ ናይ ጦር ትመስል ቆቢዕ ገይሩ ፀንሓና ማለት እዩ እ سلام زحوي كمين لخا نحنا

0: ደውፃና ያምሻ ኣለካ ከምዚ ዝረኸብካ ሓደ ንብረት ከምኡ ኮይኑ ስማና ስለብዝሓ ወይ ከመይ ዳሕኒኻ ሓተካ እዛ ቆቢ እ ካበይ ኣንፂኻያ ትኸውን ትወዲ ከዓ መሽክዳ ፀልም ዝበለ ፀል ይብል ነይሩ እዚኣስ ናይ ጦር እንድያ ሕዚ ካበይ ገዚእኻያ ኢለ ወዲ ኩሉ ሻልኪ ገፁ ተቐይሩ ስኒማን ሽዑ ኣነ የርዳኣሉ እዩ ደሎ ሽዑ ስኒ ዝሓወይ ንፊልም ስለ ዝደላና ኢና ጨሪቓትና ስለ ዝኾነ ከምዚኣ ስለ ዝደላና ኢና ኢሉ ሰ ይረድኦ ማለት እዩ እዚ ኣብቲ ታሽምለጥኩም ኣብቲ ቤሩዳ ናይ መደበር ደሎ ኣውለኩም ካብኡ ውሰዶ ይብለላ ሓራ ይብሎ ማለት እዩ ካብኡ ከላ ማለት እዩ ከምዚ ዓይነት ኣጋጥበካ ማለት እዩ
1: ሕጂ ናሳኣልና ኸለና ኣነ ነበርኳ ቦታ ኣብ ፀድፊ እያ ከምዚ ነብሳ ደክ ትብለላ እምበረ ከምዚ ተራቂያ ትብለላ ቦታ ኮነት ነራ ሓንታ ሜራ በዓል ትስእል ነራ ሕጂ እቲ ዝነበረ ክሳይ ዝነበረ ተዋሳኢ ምሳይ ታሓት ነሩ ማለት እዩ ሕጂ ይገብር ክዲብ ክብል ካብታ ጎቦ እንታይ ትፀድፍ እንታይ ትፀዲፉ ፀዲፉ ኣብይዋዶ ኣብ ንጨት ወድቕ ሕጂ ኣነ ንዕልዮ ከልዕል ወይስ ካሜራ ከምጥ ኣለ ይፀበን ማለት እዩ እታ ሜራ ኣብኢድ ኣላ ማመጡ ካሜራ ይብለኒ ቦታ ፀድፊ እያ ኩላታ ቦታ ማለት እዩ ሕጂ ፍርቅ ፍርቅ ትኾንሽ ንዕልዮ ካብ ትልዕሎ ነታ ካሜራ ሕጂ ከም ዓይነት ሽግራት ከጋጥመካ ኣብስድ ማለት እዩ
2: ኣብ መወዳእታ ድሕሪ መጋረጃ ኣበርክቶ ናይ ብዙሓት ሞያውያን ንኽውንነት ሓንቲ ስራሕ ካብ ኮነ ኣብ መንጎዞም ሞያውያን ውህደትን ዕትብነትን ክህሉ ግዴታ ይገብሮ ኣብዚ ስራሕ ዝትግበር ጉድለት ናይ ሓደ ሞያዊ ነቲ ስራሕ ብዓሚቕ ክፀልዎ እንከሎ ውህደትን ምብሃልን ድማ ካብቲ ነቲ ስራሕ ኣብ ምዕዋት ዓብ ቦታ ዝሕዝ እዩ
3: ሓደ ይፅነቆ ከምዚ ናይ ኤዲተር ይፅነቆ ትብል ቃል ኣላ ክተሓልየሉ ለካ ላ ኤዲተር እዚ ሓደ ተዋሳኣይ ሲ ውዕል ክገብር ኢሉ መፅእ ኣብቲ ውዕሉ እዚ በዚሕኒ ዝውሕኒ ዝገለመለ ኢሉ ኣብቲ ውዕል ዋጋ ዕዳጋ ብዓል ታሕትን የብለካ ንሱ ጌርካ ምስ ወዳእካ ግን ኣብታ ናይ ትሬኒንግ ግዜ ከምቲ ናይ ቀደም ብዙሕ ግዜ ስለ ዘይወሃቦ እታ ናይታ ሸዓ መዓልቲ ሲን ሲን ክንዲዚኣ ኤደ ትሬኒንግ ክንገብራ ኢና ፅባሕ ክንለማመዳ ኢና ይብልዎም እታ እሳ ጥራሕ ሸምዲድዋ መፅእ ፅቡቕ ንፅባሕቲ ግን ረሲዕዋ ኣሎ ናይታ ሓንቲ ዝዝክር ሕጂ እሱ እውን ካብቲ ናይ ቀደም ዝፈላለየ ቀደም ኩላ ኢና ዳርጋ ንገብራታ ትሬኒንግ ሕጂ ንፍሲ መሰልሰል ምዃኑ እዚ ግን ቁሩብ ከምኡ እንዳመቓቐልካ ኢካ ትገብሮ ኣብቲ ስእሊ ምስ በፅሐ ሽዑ ድቅስ ሓዲሩ እቶም ካልኦት ኣፅኒዖም መፅኦም ንሱ እስከ ትሕዘኒ ገለ እንዳበሉ ከምዚ ፓፓጋሎ ዝብልዎ ኣሰራርሓ ከምኡ ሰርሕ ንኤዲተር ጭነቆ ሽዑላ እቲ ፓፓጋሎ ኣሰራርሓ ከማ ሓንቲ ሰንተንስ ብምልእታ ነጌድካዮ ከምኡ ተዝወፀ ፅቡእ እዩ ወይ ነታ ሓንቲ ሰንተንስ ናብ ክልተ ተዝመቕልዋ ሓደሓደ ግዜ ሰለስተ እዩ ሕጂ ንኩለን ነተን ክስተን ከፀብቕ እቲ ኤዲተር እዩ ድማወት ማለት እዩ ነቲ ተዋሳኢስ ተዋሳኢ ዝገብሮ ዘሎስ እቲ ኤዲተር እዩ ብሓፂር ሕጂ እቲ ዝኽፈሎ ከማ እቲ ኤዲተር እዩ ክፈል ዝግብኦ እየ ዝብላ ሕጂ ከምዚ ዓይነት ኣሰራርሓ ነቲ ኩሉ ኣሰራርሓና ይሃስየና ንኩሉ ንድሕሪት እውን ስለዝመልስ በዚ ጋጣሚ ከማ እንታይ ክብል ዘሊ ኣብዚ ስራሕ ኣብዚ ዓውዲ ዘለና ሰባት እዚ ከምዚ ዓይነት ኣሰራርሓ ከመይ ጌርና ክንፅብቆ ከም ዘለና ክንቀረሶ ከም ዘለናስ በዚ ጋጣሚ እዚ ክላውቡ ዘሊ
0: እዎ ብመጀመርታ ኮ እንታይ ይመስለኪ ፊልሚ ምስራሕ ንዓይ ከም ሓደ ዓብዪ ውራይ ዓብዳስ ኮይኑ እዩ ዓባይ ውራይ ክትገብር ከለካ ስኢደኢድካ እንዳበለ እዩ ዝሕግዘካ ማለት እዩ እቲኣ ትጎድል እቲኣ ምፀርካ እቲኣ ትጎድል እቶም ኣብኡ ዘለዎ ኩሩ እንተ ደኣ ተሰማሚዖም እንተ ደኣ ልቢ ልልቢ ተዋሂቦም ወላ ሓንቲ ዘፀግመካ ነገር የለን ማለት እዩ ኣብቲ ኩሩ ምውሃድ እንተ ደኣ ሃሊ ዝጎድልካ የለን ዋላ እንታይ ኣሎ መስለኪ ካሜራማን ይኹን ዳይሬክተር ይኹን ተዋሳኣይ ይኹን ክጎድለካ ከሎ ንብረታት ከምዚ ንብረት እምበር ጎድልና ይወፁ ካሜራ ማለት ኣታ ናይ ገዛና ኮ ናይ ቀደም ዝነበረት ከምዚ ክዳና ኣላትና ኢሎም ኣምፅልካ ሕጂ እንታይ እዚ ትምዋሃል ይህን ምሂን ይበሃል ማለት እዩ ኣብዚ እቲ ይህን ምሂን ይበሃል ከዓ ኣገዳሲ እዩ ማለት እየ
4: እዚ ንስኺ ይኮነኒ ኢል ክዝሓስኪዮ ኣነ ግን መዳኸሚ ይኽት ምዃኑ ጥራይ ዝነግረክንበሉ ሽሙ ከይፅዋላይ ክኸደለይ ኣዝየ ፀለይ

ናትራን ይኹም ኣብ ምክትታል ትርከቡ። ብምቕፃል ድማ ንኡስ መደብና ፍኖተ ህይወት ተቐሪባ ኣላ። ሎሚ ንኡስ መደብና ፍኖተ ህይወት ንገዲም ተጋዳላይ በረኸት ኣዋሚካ

ተመክሮ ሂወቱ ዘላለ ትሕሶ መደብ ኣሕዛትና ክትቀርብ ተጋዳላይ በረኸት ኣብ 1977 ተሰሊፉ ነዊሕ ከይፀንሐ ድማ ስንክልና ማሓወር ኣጋጢሞ ጥዕንኡ ክከታተል ወይ ድማ ሕክምና ክገብር ናብ ፖርት ሱዳን ኣብ ዝኸደሉ ድማ ሞያ ካሊብሪ ተማሂሩ መፅኡ። ካሊብሪ ማለት ምስራሕ ሰብ ሰርሖ ማሓውር ናይ ስንኩላን ማለት እዩ። ኣብዚ ሞያ እዚ ንውሕ ዝበለ ዓመታት ተሰሪሐሎ ብዘይካዚ ተጋዳላይ በረኸት ስንኩላን ዝግልገሉለን መካይን ከምኡውን ዓረብያ ኣብ ምፅጋንን ኣብ ምስናዓን ክሳብ ሎሚ ብዙሕ ስራሓት ኣበርኪትሎ ተመክሮ ሂወቱ ብሓባር ንካፈል ናብ ፍፁም ፍለማርያም ከስክረክመይ

0: በረኸት ወልደ ሚካኤል ይበሃል ኣብ 1956 ኣብ ዓዲ ጎንበሎ ንኡስ ዘባጋላ ንፍሒ ተወሊዱ ኣብኡ ድማ ዓብዩ ካብ ቀዳማይ ስጋብ ሻድሻይ ደረጃ ትምህርቱ ኣብ ዓዲ ጎንበሎ ሰላዕ ዳዕሮኖ ዓዲ ጓዕዳ ደንድሕሪ ምክትታል ምስቲ ዝነበረ ዕግርግር ትምህርቲ ብምቁራፅ ኣብ ሙያ ስራሕት ዕንፀይቲ ክነጥፍ ጀመረ። ይኹን እምበር ኣብ ንኡስ ዕድሚኡ ብዝርእዩን ዝሰምዖን ዝነበረ ዝተፈላለየ ሃገራዊ ምንቅስቃሳት ሃገራውያን ኤርትራውያን ምስ ብዙሓት መዘንኡ ንምግዳል ናብ ኣብ ከባቢኡ ዝነበሩ ወከልቲ ህዝባዊ ሓይልታት ከዱ። ይኹን እምበር እቲ እዋንቲ ዝኾነ ኤርትራዊ ብሰንኪ ግፍዒ ጸላኢ ብዛዕባ ሃገሩን ህዝቡን ዝሓስበሉን በብጉጅለ ብምዃን ዝዝትየሉን እዋን ስለ ዝነበረ ሕጂውን በረኸት ምስ ሓደ ዓድኩ ናብቲ ህዝባዊ ሓይልታት ይርከብሉ እዮም ዝበልዎ ከባቢ እምባደርሆ ተበገሱ። ይኹን እምበር ካልእ ግዜ ተመለሱ ይበልዎም ድሕሪ ክንደይ ግና በረኸት ኪኖ ሜዳ ምውፃእ ኣብ ሕምብርቲ ጸላኢ ብምዃን ግቡእ ዕማም ክፍጽም ተልእኾ ተዋህቦ። ይኹን እምበር በረኸት ምስቲ ዝነበረ ናይ ሃውስታት ምንቅስቓሳት ቀሲኑ ክሰርሕ ኣይከኣለን፣ ምኽንያቱ ተፈሊጡ ስለ ዝኾነ። ስለዚ ካልእ ተካእቲ ገይሩ ኣብ 1977 ብመንገዲ ዓላ ናብ ሜዳ ኤርትራ ተበገሰ። ይኹን እምበር ንሕማቕ መዓልቲ የለኹም በላ ከም ዝበሃል በረኸት ኣባላቱ መሪሑ ብጸልማት ንሓለዋ ኣብ ዝንቀሳቐሰሉ ዝነበረ እዋን ብእግሩ ብዝረገጻ ደንጎላ ሸተት ኢሉ ብምጽዳፍ ናይ ዓንዲ ሕቖ መልመስቲ ኣጋጠሞ። ዘይሓሰብካ ይርኸብ ኣይ መርገማይ ምረቓ
1: ሕጂ ለይቲ ኣብ ሓለዋ ኸለና ነቲዮም ክስተያ ደቂስንዮም ኣብ ሓለዋ ኸለና ይኸይድ ከም ዝፀገፀገቶም ደቂሶም ዘለዎ ተምዓላምቲ ፀገፀገ እንዳኸድኩ ከለኹ ሓደ ፀዳፍ ቦታ ፅዕኒ እምኒ ርግፅ ምስበልኩዋ ሸተት ሒዛህኒዕዝር ምስ በለ ሽዑ ኣዝዩ ፀዳፊ ነይሩ ክወድቅ ክማ ናይ ተፈልም ብቐጥታ ናፍቲ ሩባ ወሪቃ ሕጂ በዚ እግረይ ስለ ዝወደቕኩ ቀጥታ ቤተ ሃሪመ ኣብዛ ዓንቲ ሕቆሲ ስለዚ ከምኣምሳሃርም ክሽዑ ንሕክምና ከይደ ክሳብ ክንድኡ ድበፃሒት ብለኒ ኣብ ጥቓና ስለ ዝነበርካ እቲ ሕክምና ናይ ዓላ ካብ ትሕትየናይ ነይሩ ዓርዶተር ኣለም ዝነበርዎ ናብኡ ከይደ ኣደቂሶምኒ በዚ ናብዚ ኢንትራክሽን ስሒቦም በዚ እግረይ ስሒቦም ነዚ ንምስሓብ እዚ ተሃሪሙ ብዛ ዓንዲ ሕቆይ ተሃሪሙ ንምስሓብ ብዙሕ ክፈቲኖም ኣይተኸኣለን። ብከምዚ ሕጂ ናይ ዓንዲ ሕቆ ቀጥታ መልመስቲ ናይ ታሕተዋይ ማሓወር ኣምፅዩ ናይ እግሪ መልመስቲ ከምኡ ተወሲዱ ካልእ ህወት ከዓ ምቕፃል መፂ ማለት እዩ።
0: እወ ንዘይ ንቡር ከም ንቡር ንዘይ ውሁብ ከም ውሁብ ምቕባል ባህሊ ተጋዳላይ ህዝባዊ ግንባር እዩ። ስለ ዝኾነ ድማ እዩ ህዝባዊ ግንባር ምስ ኣዝዩ ገዚፍ ሰራዊት ገጢሙ ፀብለሊል ዝወፀ።
1: እጂ ኣብ ፖርሱዳን ምስ ኣተና ግን ካልእ ህወት እዩ ተመስሪቱ። ኩሉ እቲ ሓደት ፋሲሊቲ እኹል ኮይኑ ሙሉእ ኮይኑ ሓቂ ህዝባዊ ግንባር ተዳልዩ ክሳብ ክንድኡ ኣብ ሶራ ኮይኑ ክንድኡ ከዳሊልካ ሳይ ፅበይንካ ኣብኡ ዳሊ ግን ኩሉ ክልተሰለስተ ፒያኖ ገዛ እዩ ኣብኡ ተኻሪልና ኣቲና ኣብዚኣ ሽዑ ሕጂ ሓድሽ ህወት ኣብኡ ንጅምር ማለት እዩ። በቲ ሓደቶም ናይ ርእሲ ምህረንቲ ዝነበሮም እሶም ወይንቲ ጀላንቲ ክፃርዎ ስለ ዘይክሉ እሶም ኣብቲ ሓደ ገዛ ተኻሪዮም ንሕና ኣብቲ ሓደ ብውንና ሕጂ ኣብ ፖርሱዳን ንጥርነት ማለት እዩ።
0: እሞ ኸደኣ ጉዕዞን መፅአን እዚ ዝኸበደ ኣካላዊ ስንክልና ዘጋጠሞ ተጋዳላይ በረኸት እንታይ ኮነ?
1: ሕጂ ኣብዚ እዚ በዚ ናይ ስራሕ ድመፅ ሕጂ መበገስነት ስራሕ ኮነካ እቲ መጀመርታ መባእታ ኣብዛ ኣስመራ ከለዉ ፈለኛ ማያ ቅርብ ጀሚረ ነይረ ዳሓር ኣብኡ ምስ ኣተና ከዓ ድኾነ ነት ንክሳይ ደድልየካ ነቲ መነባብሮ ዝደድልየና ሓርኮትኮት ክብል ጀሚረ ንእሰይ ኮሞዲኖ ኹን ንእሰይ ኣርማድ ኹን ሰፈር ቴሌቭዥን ኹን ትብልና ካብኦም ፅምፂና ገዚእና ከምኡ እናገበርና

0: ጥምጥም እንዳልናስን ሰርሕ ነርና በዚ ከዓ ዘ ድዝገና እዚአን ከዓ ውሕዳት እየን ነረን ገድመካ ሽዕቲ መጀመርታ ኣተናሉስ ውሕዳት እየን ፀኒሕና ኡ ኣርባዕተ ሓሙሽተ ድየን ነረን ደድሕሪ ኸባ ደድሕሪ ኸባ እንዳልና ኢና ንስቀለን ነርና ሓዲስ ናይ በቃ ሽዑ እዚአን ተሰቂልካ ክስንቀሳስ ገለ መለታት ምስ ወዳእ ካባ ድሕሪኻ በብሪጋ እያ ነርና በት ገዛውትስ ውዛዓ እየ ነረን ሎም ዘን ሓሙሽተ ኣብዚ ሓደ ውዕላ ምደኒ ድሓርካ ፅባሕ ከዓ ናብቶም ሓደ ውዕላ ሕጂ ድሕሪ ኻባ እንዳልና ከም እንዳልና ግን ኣይዶን ግን ባጉንባር ከምዛ ዝፈልጥ ሓያል እዩ እዚአን ክመፃ ጀሚረን እቲ ካልእ ስራሕ ከዓ ብአን መሰረት ከዓኒ ኣብአን ኮን ከዓ ኩሉ ንጥፈታት ክካየድ ከዓ ተቐሊሉ ማለት እዩ
1: ህዝባዊ ግንባር ዝኾነ ዜጋ በታ ዘለቲ ዓቕሙ ከበርክት ከም ዝኽእል ጋህዲ ዝገበረ ውድብ እዩ ስለ ዝኾነ ድማ እዞም ኣብ ፖርት ሱዳን ዝነበሩ ስንኩላን ዝተፈላለዩ ዕድላት ብምፍጣር ከከም ዝንባልኦምን ድሌታቶምን ኣብ ባህልን ኣብ ዝተፈላለዩ ስልጠናታትን ክሳትፎም ጀመረ በረኸት እምበኣር ሕጂ ልዕሊ ሰቡ ብንጥፈት ዝሰርሓሉ ዘሎ ሞያ ኣብኡ ዘማዕበሎ እዩ
0: ሕጂ ብዚ እናተቓለሎ ከሎ ከምዚ ድልበካ ትስራሕ ምስ ጀመርና ዳሕራይ እንታይ መፅኡ እዚ ዝካሊበር ዝንብሎ ኣይፍለጥኒ ነይሩ ብከምዚ ድጋፍ ጌርካ ክየድ ከም ዝነበረሲ ከምዚ ክስራሕ መባእታ ክስራሕ ጀሚሩ መጀመርታ ሽዑ ኣነ ምስ ካልኣይ ናበይ ንኸይድ ንካርቱም ካርቱም ኮይድና ከምዚ ምዕቡል ኣይኮነን ግን ከምዚ ዓይነት ሕጂ ኣብ ካርቱም ተሰሪሒልና ንዓና ንክልቴና ከምዚ ተሰሪሒልና መፂና ብኡ ጌርና ንንቀሳቐስ ኣብዚ ኣሲርካ ብምሉእ ክልተ ምርኩስ ጌርካ ትንቀሳቐስ ከምዚ ጀሚርና ከምዚ መጀመር እምባእ እሞ እዚ ደኣ ክስራሕ ክከኣል እዩ ዝተባሂለ ሽዑ ካብ ሜዳ ከይዶም በይሩ ተምሃሮ ነይሮምና ናይ ባንቡላ ታቦት ማሓረና እዚ ሕጂ ዓዲጓዕዳ ደሎ ድፋግር ንብሎ ኢብራሂም እዚኦም ኣርባዕቲኦም ንበይሩት ከይዶም ተማሂሮም ነይሮ ናይ ቧንቡላ ክምሃሩ ካብኡ ምስ መፁ ሽዑ እሶም ንሜዳ መፂኦም ካብ ሜዳ መፂኡ ዝታቦት ድብለካ ታቦት ኣብርሃ ኣሎ ሕጂ ማይ ተመናይ ኣሎ መዛም ዳቧንቡላ እዩ እሱ ሕጂ መባእታዊ ናይዚ ካሊበር ዝበሃል እዚ ሰብ ዝሰርሖ ድጋፍ ናይዚ ሕጂ መባእታዊ እሱ ኣብኡ ይምህረና ማለት እዩ ኣብ86ስ መሃረና ሽዑ ካብ ሽዑ ጀሚርና እምበዓር ኩሉ ክንቀሳቀሲ ኢልና ሽዑ እጂ ነፍሲ ወከፍ ስንኩል ከምዚ ክንሰርሓሉ ጀሚርና በዓልና ትጥረ ነገራት ሽዑ ገሊኡ ካብ ቆርበት ካብ ሱዳን ገዝኡ ገሊኡ ጣውላ ንገብር ዋላ እዚ ቧንቡላ ዝበሃል ንበዓል ቧንቡላ እዚ ቧንቡላ ናይዞም ቆራፃት ካብ ዝተቐርፁ ቆርበት ነይሩ ቆርበት ነዚ ቆርበት ኣብ ማይ ንኣልኮ ጀሶ ጌርና ቅርፂ ነውፅእ ኣሎም ትነክሳይ ብኣ ጌርና እታሕታይ ኖርማል ጣውላ ሙራለ ከምኡ ፀሪብና ንገብረሎም ከምኡ እንዳገበርና ሕጂ ንሰብ ክርሰብ እንቀሳቀሲ ነይሩ ምክንያቱ እትበላ እቲ ነበርናያ ገዛ ሰለስተ ፒያና እዩ ኣብ ታሕታይ እቶም ህስያት ክንቀሳቀስ ዶ ኩሉ እሶም ቕመትዎ እቲ ካልኣይ ንሳልሳይኒ ግን ኩሉ ሰብ እዚ ካሊበር ንብሎ እዚ ከምዚ ኣሲሩ ምርኩሱ ገይሩ ናብኡ ክኸይድ እቲ ንጥፈታት ሕጂ ክቃለል ጀሚሩ ማለት እዩ ኩሉ ሰብ ኣብ ማእቶት ክሳረፍ ጀሚሩ ኣብ ስራሕ ክሳተፍ ጀሚሩ ባዕሉ ይሓፅብ ባዕሉ ሸቃቅ ገብር ባዕሉ መናባብሩ የካይድ ከምዚ እንዳገበረ ሽዑ እቲ ስራሕ እንዳተቃለለ እንዳተቐለለ ኸይዱ ንሕና ከዓ እዚ ስራሕ እዚ ከዓኒ ብባንቡላ ኢልና ጀመርና ኸዓ እዚ ካሊበርና ጀመርና ኸዓ ካልእ ድኾነ ስራሕ ነቲ ገዛ ደድሊ እዚኣ ናይ ጣውላ ይኹን ናይ ሓፂን ኹን ናይ ገለ ውን ከዓ ብምሉኡ ነብሲ እንዳኸኣለ ከዓ ከምዚ ኢሉ ከይድ ጀሚሩ ማለት እዩ ደሪኡ ቶናታት እቕፅል እቲ መውጋዕቲ እውን ብብዝሒ መፁካ ኣቡልካ ስለ ዝነበሩ እዚ ትካል እዚ ኣብቲ ፖር ሱዳን ቁሩብ ስለ ዝፀበቦ ንስዋኪን መፅኡ ምስቲ ጋራጅ ናይ ስዋኪን ምስ ተሓዊሱ ንጡፍ ስርሑ ክካየድ ጀሚሩ ማለት እዩ ክሳብ ናፅነት ሕጂ እዚ እንዳገበረ እዚ ይኹን ካልእ ይኹን እቲ ንጥፈታት እዚአን ድዕረያ ንዚአን ድዕረያ ይኹና እዚ ይኹን ብከምዚ እናገበር ከዓ እቲ ስራሕ ከዓ ክሳብ ናፅነት ቀፂሉ ማለት እዩ
1: ብክልተ እግርካ ከድካ ብዓረብያ ክትምለስ ከቢድ እኳ እንተኾነ እዞም ጀጋኑ ግዳእ ንስለ ውፅእ ሕዝቢ ዝኸፈልዎ ጋ ስለ ዝነበረ ብሓበን እዮም ዝዝክርዎ ስለ ዝተቐበልዎ ከዓ ኣብ ዝኣተውዎ ስራሕ ኣድማዕ ንጥፈታት እዮም ከካይዱ ተራእዮም በረኸት እምበኣር ሓደ ካብኣቶም እዩ
0: ኣትጀመራ ኣለካ እምበር ምስ ጀመርካ እቲ ሚሉ ሱ ወልፊ ድኾነካ እቲ ሚልክ እቲ ስራሕ ስራሕ ስራሕ ጥራይ ድመፀካ ሕጂ ከምኡ ስለ ዝኾነ ኩሉ እዚ ብስንኩሉ ዝደሎ ዚ ኣብቲ ኒው ከሎ ከምዚ ድበልካ እጃሚዶ ኣብ ባህሊ ድነጥፍ ኣብ ባህሊ ነጥፍ ኣብ ስፌድ ነጥፍ ኣብ ስፌት ነጥፍ ኩሉ ስነናት እዚኣ ንሃና ብጥርኑፍ ግን ብትምህርቲ ድወሰድና ከምዚ ኮይና እዚኣ ጌርና

0: ድሕሪኡ ኣብዚ ምስ መፃና ግን እዚ ስራሕ እዚ መሊስና ኣማዕቢልና እያ ማለት ምክንያቱ ፀገም ዝበሃል ኣነ ሕጂሲ ነብሰይሲ በጀካታ ጉልበት ተሓትት ኮይና እሞ ተፅግመ እንተደ ኮይና እበር እዚ ካልእ ማለት እዚ ኮፊ ኢሎ ክሰርሖ ዝኽእል እዚኣታ ኣብየኒ እያ ድብላ የብለኒ ኩላ የድፍትና ናይ ዕንጨይቲ ይኹን ናይ ሓፂን ይኹን ዋላ ናይ ኤሌትሪክ ይኹን ትሚልየ ድኾነ የድፍትን ሕጂ ኣይፅግመካን እዩ ስራሕ ሲ እንድሕር ተቐቢልካዮ መሊስ እዩ በሽ ተተባብዓካ መሊስ እዩ ድመርሓካ እቲ ስራሕ ሲ ስራሕ መርሓካ ሕጂ ከም ስለ ዝኾነ ዋላ ስንኩል ኹን ኣይፅግሞን እዩ ስራሕ
1: ተጋዳላይ ፍረዶሙን ረሃፁን ህያብ ስዋዕትን ዝኾነት ናፅነት ተበሰረ በዓል በረኸት ድማ ነቲ ፍረዶሞምን ኣካላቶምን ዝኾነ ናፅነት ከስተማቕርቦ በቂዖም እዮም። ድሕሪ ናፅነት ከዓ እቲ ዝነበሮም ትካል ማሕበር ስንኩላን ሓርበኛታት ኩናት ብምስያም ኣብ ማዓስከር ለንደን ቀፀልዎ።
0: ሕጂ ከም ስለ ዝኾነ ኣብዚ ምስ መፃና እቲ ስራሕ መሊስ ሰፊሑ ሓደ እዚ ናይ ከምዚኢታ እዚ ናይ ካሊበር ወዲ እዚ እግሪ ድብለካ እዚ ንሰርሕ ካልእ እዚአን ውልቸር እዚአን ወዲ ውልቸር እዚአን ነዚአን ትፀጋግን ካልእ ከዓ ብፍላይ ኣብዚ ሕጂ እዋን ተሪኢኸያ እቲ እዚ ስራሕና ኣብ ውሽጢ መነባብሮ ናይዚ ስንኩል ኣብዚ ዘሎ እዩ ኣብዚ ውሽጢ ስለ ዝኾነ ድማ እቲ ዝሰርሖ ሕጂ ምዱብ ስራሐይሲ እዚ ከማ ናይ ትብልኒካ ሕጂ ብሰዓት እዚ ትምዱብ ስራሕናስ እዚአ እያ እንታይ ስራሕካ ኢሎም ካሲ እዚ ናይ ባንቦላዮ ወይ እዚ ናይ ክሳይ ኣይትብልኒካ ሎሚ ድመፀ ስራሕ ኢኻ ምስ ፀገም ናይዚ ገዛ ዘሎ ማዕፆ ይባላሾ ማዕፆ ኸድካ ተዕሪ ዓራት ባላሾ ዓራት ርካ ትብል መጎጎ ባላሾ ናይ መጎጎ እግሪ መጎጎ ከድካ ተዕሪ ድኾነ እዩ እቲ ስራሕ ሲ ኩሉ ነዚ ማዓስከር ዘድሊሲ ግድን ክትገብሮ ስለ ዘለካ ናትካ ምህዞ እንዳወሰካ እዚኣስ ከምዚኣ ትኾነ ኢልካ እንዳወስንካ ኣብቲ ስራሕ ሲ ፅቡቕ ማዕቢለ ይብል ኣነ ድሓን እየ ኣብ ሰዓት እዚ ሲ ምናልባት ከምዛ ድበልኩካ ኣብ ገለገለ እንታይ መፀካ ክትገብራ ትኽእል ከለካ ሲ እቲያ ወይ ልዕሊላ ትኾን ወይ ብጉልበት ግን ክትገብራ ደይ ትኽእል ትኾን ሞ ተሕርቀካሳ ወይ እዚኣስ ቀላል ኮላ ንዓ ከምዚኣ ግበርለይ ልካ ከምታ ደልያ ምሻ ይገብረልካ እንት ሰብ ኣብ ከምኣ ትሓርቕ ተደየሎ ግን ኣብዚ ካልእ ኮፍ ኢሎ ክሰርሑ ዝኽእል ግን እዚኣ ትጎድለኒያ ወይ እዚኣ ትፅግመኒያ ድብላ የብለይኒ ብከምዚኣ ክሳብ ሕጂ ሰራካ ኣብዚኣ ከዓኒ ብታዓቕሚ ተፍቀደለይ ትና ስትዕበ ነዚ ሰብ እዚ ሂወቱ ተቃለል ነዚ ሰብ እዚ መነባብሩኡ ተቃለል ብኾነ ስራሕ ከምዚ ኣላ እንዳሒሎምኒ ይፍትና ሽቓቕ ኹን ምግብና ኹን ክለብ ኹን ተንደድልኦም ኣብ ኣተዋላሸዋ ንብረት ዳርጋ ኢደይ ደይ ሓለፍ ኮንሲ ኣለዋ ንፍትነን እየ ኩለ እንተ ንደለዋ ስራሕ ሲ ይፍትነን እየ።
1: ኣባል ቀዳማዊ ዙርያ ሃገራዊ ኣገልግሎት በረኸት ሃይለ ካብ 1991 ናይ ስራሕ ተመክሮ ዘለዎን ምስ በረኸት ብዙሕ ዓመታት ዝሰርሐን መንእሰዩ
2: ብዛዕባ ናይ በረኸት ዝወፅኦ ነገራት የብሉም በርከስ መጀመርታ ዝመፃእ ኩሉ ካብ ዓሰብ ሓንቲ ቆልዓ ፖልዮ ነይራ ክንኡዶ ኢለ ዘይኮንኩስ ኣዝዩ ስርሑስ ብጣዕሚ ይነዶ ኣምፂናያ ሲ ድሓ ንዝያዳ ብእግራ ካሊበር ጌርና ክከነብላ ኢና ኢሉ ተኸቢልዋ ክሳብ ሕጂ ኣብ እምረይ ብንእሽታ ስለ ዝነበረት እያ ሕጂ ተትርእዋ ተኸይድ ትመፅእ ፅቡቅ እግሪ ዘለዋ ገይርዋ ማለት እየ ቀፂለ ድማ እዚኣ ከምዚኣ ዶ ክንገብራ እንድሕሪ ኢልካዮ ሓሳባትካ ከይወሰደ ወይ ሓሳባት ናቱ ከየበለ ግደፍዎ ዶ በዓሉ ይፈልጥ ኣይብልኒ ናይ ኩሉ ሓሳባት ሒዙ እሱ ዝገብሮ ግን ብናብቱ ይበልፅ ናይ ድኾነ ሓሳባት ተቐቢሉ ግን እንዳፈለጦ ከሎ ሓሳባትካ ይቕበል እዩ።
1: ከምዚ ክሰምዕዎ ዝፀናሕኩም ተጋዳላይ በረኸት ነቲ ስንኩል ኣተሓሳሰባ ድኣ እምበር ስንኩል ኣካል የለን ዝብል ኣምር ኣነፂርዎ ይርከብ ሞይኡ ንምዕባይ ብሓደ ጀርማናዊ ናይ ኣስታት ሓደ ዓመትን መንፍቕን ዝወሰዶ ናይ ሰርቲፊኬት ስልጣና ዓብ ለውጢ ዝረኸበሉ እዩ። እዚ ትካል ንሰብ ሰርሑ መሓውርን ናይ ቆርበትን ናይ ብሽክለታታትን ንጥፈታት ዘጠቓለለ ኮይኑ ኣብዚ ሕጂ እዋን ኣብ ትሕቲ ፅላል ሚኒስትሪ ዕዮን ማሕበራዊ ድሕነትን ጨንፈር መናበይ ስንኩላን ኮይኑ ዝነጥፍ ዘሎ ትካል እዩ።
0: ምስ ከምዚኣ ሕጂ ሕጂ እንታይ ኮይና መለዚ ሕጂ ካዘን ስራሕ እዚ ኣብዛ ናይ ካሊበር ወርክሾፕ ወይ ሰብ ሰርሑ መሓውር ንብላ ኣነ ኣለኹ ኣብዛ እንዳስፍት ከምዛ ዝብለካ ተሳይ ብርሃንን የማን ኣብ ተገርሽ ጓንድን ነይሮም ተሳይ ብርሃን ዝሰዊኢና ኣብታ እንዳ ጅግሊስታ ጀማል እሱ ዝበረኸት ረከዱ ብለካ ኣንጎሶም ኣሎ እዚኦም ነይሮም ጀማል ተሰዊኡና ሕጂ በበ እዚኣ ሲ እንዳጎደልና እንዳጎደልና ኢና ከድና ታክስታ ሕጂ ዳርጋ ሲ ኣብታ እንዳ ችግሊስታ ሰለስተ ሰብ ኣለዉ ኣብዛ እንዳ ቅርቦትካ ክልተ ነይሮም ሓደ ኣሎ ኣብዚኣ ከ ኣነ ኣለኹ ክሳብ ሕጂ ብ

0: እዚኣኢና ንሰርሕ ዘለና እቲ ስራሕ
1: ካብኡውን እውን እዘን ኩችነታታት እዘን ብሽከታታት ሕጂ ቀደም ምፅምፅ ብላ ነረን ሕጂ ክመፃና ስለ ዘይከኣላ መብዛሕተን ኩችነት አን ኣይርከብኒ እዘን ብሽከታታት እዘን ቸርኪዮ በቃ ከራ ሰሪዕን ከይተረፈውን ቆርበት እውን ኣብዚ ኢና ንዕር ብምሉኡ እዝናተይ እዝናተይ ሳይ ንባሃልኒ ኢና በብዘጓነፈና ስራሕ ኢና ንሰርሕ ሞያናስ ናብ ድኾነ እዩ ዝገላብጠና ክንበረኸት ሓላፊና ኣብ ሓደ ቦታ ይኮና ዘውር ኣብ ኩሉ ኢና ንሳተፍ ማለት እዩ ንማዓስከር ንዓባ እዚኣ ከምዚኣ ኮይናት እናተበሉካ ሲ ከም ገዛና ዓይነት ሲ ንይ ምልከተንን እዩ ድብል ቃል ኣብወፀና ኒ ኣባና ኩሉ ናትና ምዃኑ ፈሊጥና ኢና ንጓዓዝ በርከስ ካብ ቀዳማይ ዙርያት ሒዝና ካብ መጀመርታት ሒዝናስ ከምኡ ኢና ለሚድና ንዓ እዚኣ ከምዚኣ ከምዚኣ ኣላ እሞ እንታይ ተገበርና ሓይሽ እንዳተባሃልና እንዳተንቀሳቀስና እንዳተሳተፍና እቲ ሽግር ሲ ኣባና ኢና ንገብሮ ጀሲ ብዛዕባ በረኸት ብጣዕሚ እዩ ዝወፀ የብለን ሓንሳ ኣብ ቆርበት ኣቱ ሓንሳ ኣብ ካሊበር ኣቱ ሓንሳ ኣብ ፋጉሮ ኣቱ ሓንሳ ኣብዲ ኣትዎ የብሉን ኣብ ባንቡላ ኣቱ እንታይ ዘይኣትዎ ነገራት ኣብ ፈለኛሞ ኣቱ ኣይክእላን ትብል ቃልሲ የብሉን በረኸት
2: ይሾኽ ብበላሓ ትፍጠር ከም ዝበሃል ተጋዳላይ በረኸት ናይ ምስናዕ ሜላን ጥበብን ዝተዓደለ እዩ ስለ ዝኾነ ብርክት ዝበሉ ነገራት ኣብ ምምሃዝን ምስናዕን ነጢፉን ይነጥፍ ኣሎን
0: እወ ከምዚ ኣብዚ ናይ ሞደፊክ ናይ ገለ መለ ድብለካ ቁርብቲ ዓቕሚ ይሓፅረኒ እምበር ድኾነ እየ ድፍትን ድኾነ እየ ድፍትን ብርኢ ደበልኩዋሲ እዚኣ ስከገብራ ኣለኒ ኢለሲ ብዙሕ ኣይትፅግመንን እዮ ከምኡ ስለ ዝኾነት ሕጂ ኣብ ካልእ እዚ ናይ ጣውላዶ ናይ ሓፂን ዶ ናይ ገለዶ ላ ዓምካ ብዙሕ እንደ ድፍትን ብዝያዳ ግን ኣብዘን ናይ ማካይን ድመፀ ድማኒ ኣይንፈልጠኒ ኢና ነርና ቀደም እዚ ስንኩል እዚሲ ከምዚ ገይሩ ማኪና ክዝውር እዩ ገለ መለ ድብልሲ ኣብ ሓንጎልናስ ኣይነበረን ዳሕራይ ግን ካብ ደገ ድመፀት ሓደ ከምዚ ገይሩ ዝውራ ብኢድ ዝውራ ርአ እዋ ንዑም ስራኹዋ እዚኣ ደኣ እሞ ክትግበር ትኽእል እንድያ ደኣ እዚኣ ደኣ ደቐለሊ ካብታ ናሱ ዝበለፀት ከመ እዚኣ ስ ክትግበር ትኽእል የለ ብየን እየ ዝጅምራ በዛናት ኣነ ቅድም ስከምትገርመካሲ እዚ ቀደም ነፃ ቅረፅ ገለ መለ ክኣትዋ ከለዋሲ ኣፍልጦ ስለ ዘይነበረና ናይ ዘን ኣውቶማቲክ ኖርማል ማኪና ትሚለ ምፅ ኣውቶማቲክ ዶይኮነት ሓወይ ድ ዝውራ ሓወይ ዝውራ እሱ ድብፃሓ ብፅሓኒ ኣብ ድኾነ ክስደኑ እሱ እዩ ነይሩ ብድሕሪኡ ግን ነዛ ድብለካ ሞዲፍ ዝገበርዋ ንዓ ኣርአ እያ ከምከምዚኣነ ዝገበርኳ ማ ኮነት ዝያዳ ፈልፅ ንዓ ምስራ ኩሽዑ ዝያዳ ክገብራ ክእል ኢለ ሞዲፍ ገይረ እታ ማኪና እዚ ፍርስዮና ኣውቶማቲክ እያ ካልእ ግን ዋ ሓንቲ ብእግርያት ዝወር ነራ እዋ እዚያዳ ክገብራ ክእል የ ኢለ ሽዑ ብቐጥታ ኣብዚኣ ኮይነ ኣላሓይመላሓይመላሓይመ ኩላ ገይረ እያ ገይረያ ፍትም ትበልኩዋ ኖርማል ማኪና ኮን ሓንቲ ፀገም ኣይግበርኒ ተደሊና ብሰሜናዊ ባሕር ንወርድ ተደሊና በዚ ባፅዕ ንወርድ ከምኣ ምስ ክበርኩ ሽዑ እዞም ስንጉላን እባ ከምዚ ዳዕ ንድሕር ኮይኑ ዳ ደይነምፅ ኢሎም ደርጋ 20 ገለመለ ንኾና ከምኡ ገይረ ኣሎም ናይ ዞም ኣብ ዘለዉ ብደገ ውን ኣለዉ ገለገለ ድመፁ ውሕዳት ውን ኣለዉ ከምኦም ጌርና ኣላ በዚ ንንቀሳቀስ ድሕሪ 6-7 ዓመት ሲ ኣብቲ መጓዓዝያ ውይፅውዑኒ ሓደ በሎ ክላውዶ ክገብር ምስ ከደስ ዋ እዚኣዳ እንታይ እያ ከመያ ገለ መለ ዋ እዚኣዳ እሞ ለውቲ ሎፍቲ ወርክ ሸብና ኣሎ ሓደ በረኸ ድበሃል እሱ ይሰሪሕ ኢልና ይብልዎ ዋ እሞ ይምፃእ እስከ ኣብየ ለሎ ኣባሽዑ እዚኣ ሰናይት ልጃም ዝነብሩ ክህሉ እዚ መጓዓዝያ ምድሪ እዩ ካብዚኣ ነዛ ማኪና ይሒዘ እያ ከይድ ኩሎም ቶም ናይ ቴክኒክ ዝበሃሉ ናይ ሚኒስትር መጓዓዝያ ኣብኡ መፂኦም ሪኦማ ሕጂ ሳ ወረቕቲ ሒዝሃልና መፅያ ካብ ስዑዲ ንመፅያ ኢላሲ እዚ በዚኣ መዘወር በዚ መትሓዚ ክህልዎ ኣለዎ በዚ ፍርዮ ንክኾን ኣለዎ በዚ ከምዝኾን ኣለዎ ፅሑፍ ኣምፅያና ንሕና ሱ ሓሊፍናያስ ቀደም ኮይድና ኣለና መፅያ ሽዑኡ ሪኣታ ሽዑ እቶም ናይ ቴክኒክ ኩሎም ተኣኪቦም ናይ ብሓቂ ኣድኒቆማ መጀን ከምድና እታ ስራሕ ከዓኒ ድበለፅ ገይረ ዝሰሪሕ እያ በቲ ብጓይና ዝነበረት ሚልካ ከም ጓይና ናይ ፍርዮና ነበረ ኣብ መንጎ ተኸካ ኣብ ዓቐብ ነዳዲ ይበካን ብማንዋል ጥራይ ገይረ ኩላ ሰሪሕ እያ እስከ ርአያ ኢልሃን ሰቂለ ኩሉ ዘዊረያ ኣዛዊረያ ናብ ኩሉ ቢልያ እሞ ፅበቕት እምበር እዚያዳ እሞ እንታይ ደኣ ከምህ ዘይልካሲ ኣብቲ ኤክስፖ ዶይ ተቐርቦ እንታኸንካ ገለ መለት ብለን እዋ ኣታ ንሕና ንከምኡ ኢልና ሓሰብና ንሕና ነታ ግዜያዊ ሽግርና ንምፍታሕ እታ ንኸደላ ፀገምና ንዓ ንምፍታሕ ኢለ ብከምዚኣ ይጀሚረ የን ካብኡ ናይ ምቕራብ ናይ ገለ መለስ ሓሳብ ከማ ናይ ነበረ ናይ ዝኮርክዎን ከማ ኢልያ ሞዳሓን ፅብቕቲ እዚኣ ግን እዚኣስ ብኣፍልጦ ኣብ መሬት ስለ ዝኾነ ኣብ ፅርግያ ስለ ዝኾነ ጓዓዛ ዘን ማካይን ዚአን ብኣፍልጦ መጓዓዝያ ምድሪ ክኸውን ኣለዎ ኢልሃኒ ሓራይ ፅቡቅ ንዓይዳ ዝያዳ ረጎደ ኣፍልጦ ከማ ረክብ ሕራይ ኢለ እያ ብከማምስኦም ተፈላለዩና ድሕሪ ሰንኩማን ፈለዋ ኣበይ ገበርዋ ናይ ሰዓቡንን ብድሕሪኦም ውን ካልኦት መፅኦም ብደገ መፅኦም ኣነ ኢለዮም ማዳ ሃገር ኣብ ድመፅኹም እዋን ብከምዚኣ ብከምዚኣ ስርሕዋ ተስርሕ ተቐቢልኩም ኣለኹም ዶእወ እዚኣ ብቕዕት እንድሕር ኮይና ብከምዚኣ ብከምዚኣ ተሰርሐት ኢልኩም ኣርእኒ ጅብገለገለ ካልኦት ከምኡ ሞዲፋይድ ገበርዋ ንቕላ ርእን እየ ግን ኣይ ብዙሓይ ሰሓባን ከምቲ ናተይሲ ኣይመፅእ ንምንኣድ ነፍሰይ ደይኮነሲ ገሊኦም ሕጂ ስታይ ገብሩ በዚ ፍሬኖ በዚ ከዓ ነዳዲ ግዜኣሲ በዚ ነዳዲ ክቡ ፀንሑ እሞ ድሓርቀ ፍሬኖ በዚ እዚ ሕጂ ክልተ ኢድካሲ ስቸርስ ፈኒኻ ኢካ ትገብሩ እንታ ናተይ ግን ኣብኡ ከላ በዚያ ድሓን ብግብሪ ትዋፍትያ ኣብኡ ከላ በዚኣ ጥራይ ፍሬኖ ነዳዲ ፍሬኖ ነዳዲ ብከምዚኣ ገይረ ሞቕብልቲ እንድሕር ኮይና እዚኣ ድሓን ፅቡቅ ንዓይካ ኣፍልጦ ክኾነለይ ብመንገዲኹም ናባይ ስደድዎም ኢል እዮም ድሕሪ ኣሶማይ ሰዓብዋን ዋላ ብድሕሪ ድመፁ ህማን መፂኦም ንሰባት ብደገ ድመፁ ብገለ ድመፁ ሰሪሐ ኣሎም ሳብ ሕጂ ከዓ ካብ 2005 ዝሰራሕክዎን ዋላንቲ ከምዚኣ ኮይናሃኒ ኢሉ ድመፀ ሰብ የለን ይኸድ ኣለዋ ከማ ኢለን በታ ንገበርናየን ብዙሓት ኣለዋ ዝገዛ ኣለዋ ናብ ደገ ኣለዋ ብሙሉ እንዳ ከምዚአን ገናካንካ ነብሰና ፈትሕና ሕጂ ግዜዊ ፍትሕና ድገበርና ጠቂምና ካብ ገለይ ንፅበ ካብ ገለይ ንፅበ ኩሉ ሰብ ማኪንኡ ልዕል ብኢሉ ይኸይድ ኣሎ ከምዚኢታት ውን ድመሃዝናያ ውን ገለ መለታት ውን ኣሎ ሕጂፍቲ ምፍዞ ድመፀ ንዲሱ ኮሚታሲ ብዙሕ ኢና ንፈታትን ዋላ ዘን ዊልቸር እዚአን ንባዕለን ሕጂ ዝተፈላለየ ዓይነት እየን ፈፂምካ ሓደ ዓይነት ከይመፃን እየን ሕውስውስውስ ድበላን ገሊአን ጎደሎ ገሊአን ገለን ነዚአን ግን ሕጂ ኣብዚኻ ክሳይ ትገብረን ሞዲፋይ ትገብረን ገለ እናንኮልካ ገለ እናገበርካ እንዳሰናዕናዕካ የ ስራሕ ስኮታ ሓደ ዓይነት ስሙስ ኣይኮነን ኣብቲ ፈተናታት ከዓ ድሓን እየ ብዓቕመይሲ ይፈታትን እየ ኣብዚ ናይ ምህዞሲ ይፈታትን እየ ብዓቕመይ ከምቲ ድላ ይኹን እምበሪ ነቲ ግዜ ወፍታሕ ድኸውን ሲ ንፈታትን ኢና ብዝኾነ ከምኡ እናገበርናስ ንኸይድ ኣለና
2: ተጋዳላይ በረኸት በዓል ሓዳር ኮይኑ ኣብ ትርፊ ግዜኡ ኣብ ኩዕሶ መርበብን ኩዕሶ ኢድን እውን ይነጥፍ ነይሩ እዩ

ናትራን ይኹም ኣብ ምክትታል ትርከቡ ኣብ መደብ ናትራን ዝቐርቡ ትሕሶ መደባት ገሊኦም ኣዘነይቲ ገሊኦም ምሃርቲ ገሊኦም ድማ ሓዱሽ ሓበሬታን ሓሳብን ትረኽብሎም እዮም ፍኻኒ ክልብ ገለ ካብቶም ንኣኹም ንምዝናይ ነዳልዎ ትሕሶ መደማያ ንሎም ድማ ሲኒትያቆ ዳሃባ ካብ ማሕበራዊ ሚድያ ተወኪሳ ከስሕቑና ይኽእል እኦም ዝበለቶም ቀሪባትና ኣለዎ።

ንኡስ መደብና ዘዋሪት ካሜራ እያ ተቐሪባ ዘላ። ሎሚ ዘዋሪት ካሜራና ኣብ ቅድድም መኪናን ሞተር ሳይክልን ኣብ ዝቀረበ እዋናት ስም ክልተ ደቂ ኣንስትዮ ክፅዋዕ ሰሚዕና ኣለና። ሲና በረኻትን ቤተልሄም ፍፁምን ማለት እዩ። እዘን ደቂ ኣንስትዮ እዚአን ተመክሮአን ኣብ ቅድድም መኪና ከመይ መስል ብሓባር ክንከታተሉ ኢና። ቅድድም መኪናን ሞተር ሳይክልን ኣብ ኤርትራ ናይ ነዊሕ ዓመታት ታሪክ ኣቁፂሩ ዘሎ ሞ ክሳብ ሕጂ ድማ ፍትው ዘሎ ዓውዲ ስፖርት እዩ። ኣብ ትራክ ድማ ብዙሕ

ንፈልጦም ብዙሕ ስም ገዲፎም ዝሓለፉ ሰብ ሙያ ንፈልጥ ኢና። ናቶም ፍርያት ዝኾነ ድማ ዘን ክልተ ደቂ ኣንስትዮ ኣብዚ ሕጂ እዋን ፅቡቕ ዝኾነ ገስጋስ የመዝግባ ኣለዋ እሞ ብኸመይአን ጀሚረን እንታይ መስል ተሞክረአን ብሓባር ንከታተለን ናብ ዘዋሪት ካሜራ ከስክረኩም እየ።

0: ወግዓዊ ቅድድም መካይን ኣብ ኤርትራ ብ1937 ብኮፓ ደል ጋቨርናቶሬ እዩ ተጀሚሩ። ብድሕሪዚ ን10ታት ዓመታት ድምፂ ሞተር ኣብ ጎደና ኣስመራ ክቃላሕ ጸኒሑ። ኣብዛ ብሉፅ ነቅድድም ታሪክ ዘለዋ ከተማ ትርክታ ልቢ እዚ ህዝቢ ምስ ሕንጻጽ ጎማታት ዝተኣሳሰረ እዩ። ቅድድም መካይን ኣብ ኤርትራ ስፖርት ጥራይ ጸንሐን ክብርን ውርሻን እምበር ካብቲ ኣብ 1938 ዝተጀመረ ናይ ኣስመራ ቸርኪቶ ክሳብቲ ሎሚ ኣብ ቤት ገርግሽ ዝካየድ ብደሆ ዝመልኦ ውድድራት እዚ ዓውዲ እዚ ንነዊሕ እዋን ብደቂ ተባዕትዮ ጥራይ ዝተዓለለ እዩ ነይሩ። ኣብ ዝሓለፈ ቀረባ እዋናት ኣብ ቦታ መቀዳደሚ መኪና ኣስማት ክልተ ደቂ ኣንስትዮ ክፅዋዕ ዝሰምዐ ኣፍቃርን ተዓዘብን እዚ ዓውዲ ስፖርት እዋ ንፉዓት እምበር ክተባብዓ ኣለወን ክስስና ኣለወን ዘይበለ ዳርጋ የለን። ቤተልሔም ፍጹምን ሲና በረኸትን ንፍቕሪ መኪናን ዓውዲ ስፖርት ቅድድም መኪናን ኣብ ንእስነተን ካብ ወለደን ዝወረሰ እዩ። ኣቶ ፍጹም ከምኡውን በረኸት ኣርኣያ ኣብ እዋኖም ካብቶም ውርያት ተቐዳደምቲ መኪና ሃገርናዮም ነይሮም። ኣብ ጋራጅ ንዝገብርዎ ንጥፈታት ጽገና ተሽከርካሪት፣ ኣብ ጽርግያ ዝኽተልዎ ኣገባብ ኣመራርሓ መኪናን፣ ኣብ መወዳደሪ ቦታ ዘንጸባርቕዎ ብቕዓትን እናተዓዘባ ዝዓበያ ሲናን ቤተልሔምን ኣሰሮም ተኸቲለን ኣብዚ እዋን እዚ ዝነኣድ ብቕዓትን ርእሰታ ማንነትን ወኒነን ዓወት ኣቦታተን ክደግማ ኣብ ጻዕሪ ይርከባ።
1: ብጣዕሚ ይህንጠዮ ነይረ ነቲ ኮርሶ ኣቴ ክወዳደር ምስ ተመወዳት ከዓ ማዕረ ማዕሪኦም ክትቀዳደም ፍሉይ ሓጎስ ስማዕኒ ነይሩ።
2: ኣነ ከዓ ካብ ባባ ይፍለኒ ነይረ ኣብ ጎኑ ስለ ዝርዮ ኩሉ እቲ ዝገብሮ ዝነበረ ወላ እቲ ስፒድ ናይ ልቡ እዩ ድረግፃ ነይሩ። ሕጂ ኣብ ነፍሰይ ሰዓት እዩ ኣነ ካብ ብቆልዓይ ምስኡ ስለ ዝኸይድ ወላ ብዚ መንገዲ ባፅዕ ክንከይድ ከለና ገለ በቃ ይክረግፃ ከሎ ሲርዮም ሽ ወይ ኣነስ ከምዚ ገይረ ዝውር ዶኸውን ሓደ መዓልቲ ገለ ይብል ነይረ።
0: መኪና ካብ ንቡር ፍጥነት ንላዕሊ ኣብ እትሕንበበሉ ከየጋጥሙ ዘስግኡ ፍጸሜታት ኣለዉ። ንኣብነት ፍሬኖ ስርሑ ከይቋርጽ፣ መሪሕ ካብ ቁጥጽር ወጻኢ ከይከውን፣ ጎማ እግሪ ከይንሸራትት ገለ ካብኦም ክንጠቀስ ንኽእል። ብዓብኡ ድማ ጀማሪ ዘዋሪ ምስ እትኸውን ክህሉ ዝኽእል ፍርሒ ኣብ ቦቱ እናሃለወ ማለት እዩ። ኣብ እዋን ውድድር ዝህሉ ፍጥነት ካብ ሞተር መቀዳደሚ መኪና ዝወፅእ ሓዳድ ድምፂ ጀሚርካ ክሳብ ኣብ ጽርግያ መቀዳደሚ ዝሕንበብዎ ደረት ፍጥነት ንተዓዛቢ ከም ዝኸማይ የስግእ ይኸውን። ንቤትን ሲናን ግን ኣይግድን።
2: እታ መጀመርታ ዝገበርኩላኮ ፕሬሽር ነይርዎ እዩ ከምዚ ቁርተይ ጸቕጢ ነይርዎ ምክንያቱ ቤነየ ተወዳዲረ ሽዑኡ ኣነ ጣሒ ነይረ ጓል ኣንስተይቲ ቁሩፍ ፍርሒ ነይርኒ። ዳሕራይ ግን ኣብቲ ፊልድ ምስኣተኻ ኣብቲ መወዳደሪ ምስኣተኻ በቃ ኩሉ ይቐንጠጠልካ እዩ ክረግጥ ኣለኒ ጥራሕ ይኽትል በቃ ክርክቦም ኣለኒ ይኽትል እዩ።
1: ኣነ ከዓ ከምቲ ዝበልኩ ኸ ብጣዕሚ ኮርሶ ክገብር ቅድሚኣ ዝነበረት ቅንዛ ዝገበርኳ ንዓሚ ቅድሚ ዓሚ ክገብር ሓሲበ ነይረ። ኣጋጣሚ ኣይጣዕመኒ ናይ መኪና ቴክኒክ ጉዳያት ሲስ ኣስለ ሓንቲ ሚት ሲስ ስለ ዝወሰኸት ኣጋጣሚ ኣይ ሚት ሲሲ ጎደሎ ምፅ መኪና ወይ ሽሕ ሲሲ ኣምፂ መኪና ምስ በሉኒ ናይ 0 ሰዓት ኮይና ከዓ ኣይገዲፈዮ ማለት እዩ። እታብ ድሕሪኣ ዝነበረት ግን ምስቲ ኣይትገብርኒ ካኢሎም ካ ፀኒሖም ብድሕሪኡ ክትገብር ስ ምሉእ ህንጢነት እዩ ነይርኒ። ቅድሚ ኮርሶ ይ ከዓ እትፍርሐ ዘሎ እምበር ኣብቲ ቦታ ናይ መቀዳደሚ ምስኣተኻስ ትርስዖ ኢኻ ከማን ከም ትቀዳደም ዘለካ ከምዚ እንደ እቲ ድሌት ድዩ ዋላ እንታይ እዩ ትርስዖ ኩሉስ ይጠፍእ ኣብ ሓንጎልካስ ብዛዕባ ከመይ ገይረ ማርሽ ቅድም ኣበይ ግንክስቲ ቅድሞ ኣበይ ቀስብል ኣበይ ጎይ ከምኡ ኢኻ ትሓስብ እምበር ብዛዕባ ናይቲ ሰብ ክመስ ድሓኒ ፅቡቅ እያ ነዘሕልፍ እዮ።
0: ንውድድር ዝኣትዋ መካይን ቅድሚ ውድድር ኣብ ዘሎ እዋን ግቡእ ቁፅፅር ተገይሩለን ቴክኒካዊ ብቕዓት ኣብ ዘተኣማምን ደረጃ ምስ ዝህልዋይን ዝሓልፋ ንዕአን ዝዝውሩ

0: መራሕቲ መካይን እውን ሓፈሻዊ ኩነታት ጥዕነኦም ብዝግባእ ተመርሚሩ ንውድድር ድልዋት ምህላዎም ኣቐዲሙ ኣብ ዘሎ መዓልትታት ይረጋገጽ። ንኣብነት ዙረ ደም ኣብ ግቡእ ደረጃ ምህላው፣ ህርመት ልቢ፣ ዓቐን ሽኮር ኣብ ደምን ካልእን ገለ ካብቶም ኣብ እዋኑ ዝግበሩ መርመራታት እዮም።
1: ንዓ ኣብኣይኻ ትፅዕር እምበር ኣብ ነብስኻ ደኣ ዳሕራይኻ እምበር ገሊእኻ ኮ ትመስል ሓቂ ዘረባ ዕረፍቲ ዝበሃል የለን ናይ ብሓቂ እታ መኪና ስቂልካ ኢኻ ትተኸትኻ ገለ ትገብር

0: ታሕቲ ጉድጓድ ተኣትዊ ገለ ንብረት ተምፂኢ ትደሊ ኮለልኻ ክትብል ትውዕል በቃ ኣብቲ መጋግባ ክማኒ ኣይ ስሩዕ ኣይኮነን ነይሩ ኣብ ኩሉ ተቐዳዳማይ ማለት እዩ ኣባና ጥራሕ ከማ ዘይኮነ ኩላትካ ነንሕድሕድካ ትራኸብ እኒኻ ስቲከር ክተለጥፍ ገለ ኩሉ ሰብስ በቃ ኣይበል ዓይሰቲ ትፈርሒ ምስ ትፈርሐ ከዓ የኣበይኪ ወላት መግቢ ፅቡቅ ጌርክሳይ ትምገብኒ ክልተ ኩላሶ ወዲእክ ናብኣይ ክትኸይድ ናፍታ ጋራጂ ክትኸይድ ተመዲስኪ
1: መጀመርታ ሞተረ ፅቡቅ ክዕመር ኣለዎ ክዕመር ማለት ዚ ፊክስ ክኸውን ኣለዎ ጥዕ ገይሩ ክስራሕ ኣለዎ ትሕደስ ኣለዎ ብድሕሪኡ እጋራ ፍሬኖ ጎማ ግድን እዩ ጥዑይ ስኒ ዘለዎ ጎማ በብቲ ስፒድ ትጥወዮ ለማፅ ጎማ እንተሎ ሸተት ተንሸራትት ኣብ ሓደጋ ኢኻ ክትኣቱ ብዓብኡት ማርሜታ ትበሃል ማርሜታ ከዓ ይኽፈት ድምፂ ዝገብረለን ፍሉይ ድገብረን ማለት እዩ እሱ ከዓ ተኸፍቶ ማለት እዩ ኣብቲ ሓደሓደ ሞዲፊካረድ ዝበሃል ኣሎ ምስናዕ ማለት እዩ እሱ ከዓ ኣብ ካርቡሬተር ፍሉይ ሕጂ ጅግለር ተዕብዮ ዝያዳ ምእንቲ ሓይሊ ክትውስኽ ብዙሕ ነገር ኣሎ ኣብኡ ዝቀያየር ወይ ክልተ ፈልፈላ ትበሃል ኣሎ ክልተ ፈልፈላ ጌርካ ትሰርሖ ኣብኡታት ሞዲፊክ ትገብሮ መብዛሕትኦም መካኒካት ከዓ ስለ ዝኾኑስ ኣብኡኢኻ ሞዲፊክ ጌርካ ነተን መካይን ቅርብ ሓይሊ ከም ዝውስኻ ጌርካ ንኮርሶ ድልዋት ጌርካ ትእትውን ማለት እዩ
2: መኪና ኬንዮ መሪሕ ጨቢጥካ ኣብ ፅርግያ ምሽክርካር ዝኸይድ መሰረታዊ ኣፍልጦ ትሓትት ውሽጣውን ደጋውን ክፋል ኣካላታ ከመይ ይሰርሕ ብዝግባእ ምርዳእ ኣየናይ ኣቕሓ ነናይ መዓላ ይውዕል ምፍላጥ ብልሽት ኣብ ዘጋጥም ክትገብሮ እትኽእል ቀዳማይ ረድኤት ምፍላጥ መሰረታውያን ዝበሃሉ ኣቑሑ ኣብ ውሽጢ መኪናኻ ከም ዘለዉ ምርግጋፅን ካልዕን ሲናን ቤትን ነዚ ኣፍልጦ እዚ ክህልወን ዝሓገዘን ብቐረባ ምስ መካይን ዝራኸብ ስራሕ ምህላወን እዩ ኣብ ጋራጅ መለዋወጢ ኣቑሑ ዝውዕለኦ ብቐረባ ኣቑሑ መኪና ኣስማቶም ክላለየኦ ካብ ሌላ ሓሊፈን እውን ብልሽት መኪና በየናይ ኣገባብ ይፅገን ክርዳኣ ሓጊዝውን ኣብ እዋን ኮርሶ ዘጋጥመን ብድሆ ሰጊረን ክወፃ እውን ኣኽኢልውን
1: ንዓይኮ እስካዕ ሕጂ ተን ክልቲኤን ኮርሶ ብሰላሜንታ መኪና ወዲኣለይ እታ ዝሓለፈት ጀማሪት ነይረ ምሽሕ ሲሲ ኣብኣ ናይ ተብተብ ስለ ዝነበረ እታ መኪና ከም ዘኽብለ ክፀናሕኩ እታ ማርሜታ ትበሃል ጥረየ ቀዲደ ያዓቲ ሳ ቆሪፅካ ንተልሕማምሽ ድምፂ ንክትህልዋ ማዕረ ናይ ተንኮርሶ ዘይተቐይርናላ ካልኦል ሓንቲ ገበርናላን ግዜ ሓፂራትና ኣብታ ሓሙስ ስለ ዝነበረት ልክዕ ኮርሶ ምስ ወዳእኩ ግን ጥሪፍትሪፍ ኢላ መኪና ኣብቲ ንዓሸኳ ከለኹ ሕነቕ ሕነቕ ኢልሓኒ ኦሬድ ኮርሶ ወዲአ እየ ተመስገን ጥራይ ኢለ ወዲ እያ ቁሩብተይ ዛ ሕጂ ዝገበርኩላ ኣንሸራት ተኸማን ነይረ ኣብቲ ናይ ሳስፔንሽን ዝበሃል ኣብቲ ናይ እጋር ሙሉእ ብሙሉእ ኣይተበለትን ነረ ኣይተሓተትን ነራ መኪና ሕጂ እሱ እንዳፈለጥኪ ከማንኣተየ ቁርብ ኣብኣ ከዓ ኣንሸራቲታትኒ ቀስ ክብል ነርኒ ኣብታ ላዕሊ ስፒድ ምስ ወሰኽ ኩላ ከዓ ኣንሸራቲታህኒ ግን ናይ ተዳሃልኩን ከዓ ንኩሉ ከዓ ክትቅበሉ ኣለካ ኦሬዲ ኣቲኻዮ ኢኻ ዋላ ሓንቲ ኣብታ መኪና የ ደለኹ ፅቡቅ ነገሩስ ሓፂን እዩ ላሜራ እዩ እተተሃሪምካ ወላ ወላ እውን ክስማዓካ ክእል እንዲ ግን ኣትሊስት ንሪኢ ምስቲ ስራሕ ስለ ኣብተን ናይ መካይን ስለ ዘለና ድ ወላ እንታይ ድሓኒ ነይረ ሓደጋ ከየጋጥመካ ኢካ ትፈርሕ ምክንያቱ ካልኤይቲ ነይረ ብድሕሪት ከዓ ኩሎም ቶም ኣርባዕተስ ብድሕሪዮም ድመፁ ነይሮ ሕጂ ልክዓ ኣብ ኣንጎሎ ከዓ ስለ ዝነበረ ኣብ ኣንጎሎ የርክበካ እዩ ሰብ ከምዚ ኣብ ኣንሸራት ከዓ ሕማቕ ከዓ እቲ ኣንጎሎ ግን ፅቡቅ ነገሩ እቲ ብድሕረይ ድነበረ ከማን ፅቡቅ ተቆፃፂርዋ ቢንያም ማለት እዩ የሪኦ ኣለኹ ብፊተይ ከማን ሙሉእ ነብሳ ሙሉእ እያ ገፃ ተገምጢ ኢላ ንቅድሚት ነበረስ ንድሕሪትያ ተገምጢ ኢላ ሽዑኡ እሱ ከምዚ ከምዚ እንዳበለ ናብቲ ሓደ ሓሊፍኒ ኩሎም ሓሊፎምኒ ሕሊፍዮም ሽዑኡ ከም ብሓድሽ ተበኪሰ ቀዳማይ ማርሻ ገይረ ማለት እዩ ድሓር ተክአያታ ቦታይ ከዓ ሳልሰይ ተኣትያ
0: ኣብታ መጀመርታ ፀወታ ክገብር ከለኹ እኮ ከምዚ ቤት ዝበለቶ እናተይ መኪና 6,00 ስለ ዝነበረት ወላ ቅድሚ እየ ከማን ክገብር ሓሲበ ነረ ዳሕራይ ግን ሲሰዓብያ ስለ ዝኾነት ኣይ ተኣትውን ይኽኢሎምኒ ሓቆም እዮም ካኣቶም ፌደሬሽን መጀመርታ ክትጅምር ከለኻ ኣይትፈልጦን ኢኻ እቲ መንገዲ ስለ ዘይትፈልጦ

0: ዓብ ስፒድ ብዓብ መኪና ሒዝካ ክትመፅእ ከለካ ሓደጋ ከዓኒ ዓብ ኢዩ ዝኸውን። እንድሕር ንእሽተይ መኪና ሒዝካ ተመፂእካ ግን እቲ ስፒድ ናተን ስለ ዝውሕድ እቲ ሓደጋ ከዓ ብኡ መንፅር ከዓ ይውሕድ ማለት እዩ ይጎድል። ሕጂ ከምኡ ኢሎምኒ ክስተይ ገይረ መኪና ናይ ሰብ ሓቲተ ሓደ መሓዛ ይሂብኒ ማርሜታ ቆሪፀ ከዓኒ ኣተይ ማለት እዩ። ብድሕሪኡ ፅቡቅ ፀወታ ነይሩ ከም መጀመርታ ምስ ቴድሮስ ዝበሃል ምስኡ ተሓላሊኽና ፅቡቅ ከይዳ መኪና ኣብ ናይ ሓምሻይ ደረጃ በፂሐ ወዲ እያ ማለት እዩ። ኣብታ ካልአይቲ ፀወታይ ግን እታ መኪና በቃ ሙሉእ ብምሉእ ሰሪሕ ናይና ወዲእና ኢና ኣቲና። ግን እቲ ናይ መዓልቲ ጉዳዩ ናይ ቴክኒክ ጉዳይ ኮይኑ ሓንቲ ጅሮ ከይገበረት ጠጠው ኢላትኒ ብጣዕሚ ከባድ ከባድ እዋን እያ ነራ። ሕማቅ ተሰሚዕኒ ምዃን መጀመርታ ግዜ ብዙሕ ሰብ ከዓ ኣብቲ ሚለ ሰይሲ ኣይትኽእል ዮን ይኽስኺ ዓብ ካቴጎሪ እዩ ክንደይ ናይ 20-30 ዓመት ዘለዎም ብቕዓት ዘለዎም ተቀዳደምቲኦም ምሳይ ናይ ኣቦይ ካቴጎሪ ዝነበረ እዩ ምስኦም ከዓ እትኸለኹስ ክፍቲ ነይ ድሓን ወላዶ ድሕሪኦም ክኸይድ ኢለ እየ ሓሲበ ነይረ። ግን ጠጠው ኢላትኒ መኪና ወላ ብቕዓታ ይረእኽዋን ኣነ ኸማን ብቕዓታ ዘዋውራይሲ ከመይ ከም ዝኾነ ከይፈለጥኩ ተባላሻትኒ ማለት እዩ። ኣብዛ ናይ ሳልሳይቲ ፀወታይ ድማ በቃ ብሙሉእ ብሙሉእ የተዳልዩ ኣተይ ዝኾነ ግስ ጠጠው ክትብለኒ ኣይደልኹን ካብ ኩሉ ክፍትና ኢለ ከዓ ፅቡቅ ከዓ ከይዳትለይ ሰለስተ ጅሮ ቀዳሜይቲ መሪሐ ወኢለ ብቕዓት መኪና ይርእዮ እቲ ጉድለታ ኣበይ ዘሎ ኩሉ ከዓ ሕጂ ፈሊጥ ኣለኹ ኩሉ ኣተዓረሪና ከዓ ኣብ ኔክስት ታይም ከዓ ብፅቡቅ ንመፅእ።
1: መብዛሕትኡ እዋን ኣብ ግዜ ፈተና እዋን ውድድር ዝኾነ ተፈታኒ ወይ ተወዳዳሪ ዝስምዖ ፀቕጢ ክህሉ ንቡር እዩ። ብዝሒ ተዓዛቢ ኣብ ዝህልወሉ ክሳብታ ናይ 0 ሰዓት ኣኺላ ጀምር እትበሃል ዝስምዑካ ኩሎም ስምዒታት ተቆፃፂርካ ንምጀማሪካ ትዳሎ። ኣብ ቅድድም መኪና ዝሳተፋ ዘለዋ ሴና በረኻትን ቤተልሔም ፍፁምን እውን ካብዚ ብዘይፈለ ክሳብ ጀምር ዘስምዕ ባንዴራ ዝወርድ በዚ ስምዒት እዚ ከም ዝሓልፋየን ኣዕሊለናና። ነዚ ተቆፃፂረን ቦታ መወዳደሪ መኪና ብግቡእ ክጥቀማሉ ብሕልፊ ኣብ ኣንጎሎ ምጥዋይ ክገብርኦ ብዛዕባ ዝግበአን ሜላ እናሓሰባ ከዓ ውድድራተን የሰላስላ።
2: ኣብ ኣንጎሎ ሕጂ ኩሎም ከምቲ ኩሉ ኮርሳት ተረ ዝገብሮ ብስፒድ መፅኻ ኣቐዲምካ ፍሬና ሒዝካ ሽዑ ኣዝሒልካ ብማርሻ ትሓንቃ ማለት እዩ። ብፍሬኖ እንድሕር ትጥወለካ መኪና ወይ ተንሻራቲትካ ክትጋጮ ኢኻ ወይ ክትቆፃፀራ ይትኽእልን ኢኻ ማለት እዩ። ክትጥወየካ ዮ ምስቲ ስፒድ ደሎ ሕጂ ነታ መኪና ሚዛን ናይታ መኪና ከዓ ክትወስዳ ኣለካ። እታ መኪና ብክንዲኡ ስፒድ ክትከደለይ ትኽእል ዳ ክትጥወ ትኽእል ዳ ኩለን መካይን ሓደ ይኮናን ኣብቲ እጋረን ፍልልይ ኣለውን። ሕጂ ገሊአን ስፖርት ዝገብርዎሎ እቲ እጋር ኩሉ ንከምኡ ትስራሕ እጂ ንክጥወ ወላ ሓንቲ ቁርብ ወላ ስፒድ ወሲኽካ ክጥወ ትኽእል። ኣንሕና ኣነ ዝገብሮ ዝነበርኩ ግን ኣብ ቅድሚ ኣንጎሎ መብፅሐይ ቅድሚ ቁርብተይ ቁርብ ኣዝሕላ ኣቢለ ብማርሻ ገይራ ቀኒሰ ሽዑብታ ኣንጎሎ ክጥወያ ከለኹ ነዳዲ ተህባ ማለት እዩ ኣክሰለሬት ትገብርቲ እግሪ ንባዕሉ እንዳሽከርከ እዩ ዝኸይድ።
0: ኣነ ከዓ ሓወይ ኣለኒ ኬብሮን በረኸት ዝበሃል እሱ ደው ኢሉ እዩ ኩሉ እቲ ቴክኒካት ዝምህረኒ ኣብ ኣንጎሎ እንታይ ክገብር ኣለኒ ወላ ኮርሳት ኣሎ ድወስድዎ ንሳቶም ሰዲድለይ ሱ ብኡኤ ተጠቂማ ኣቴ እንታይ ይብለኒ ኩሉ ግዜ ፍሬኖን ፍሪስዮንን ኩሉ ግዜ ማርሻን ኣንጎሎ ወዲእካ ኢኻ ትጥወ ክጥወ ከለካ ክትንክፎ ይብልካ ማርሻ ንድሕር ሕጂ ፍሬኖ ንድሕር ተሒዝኪ ቀዳማይ ነገር ምግምጣልኪ እዩ ሸተት ያ ክትብለኪ እታ መኪና በቲ ስፒድ መፂኺ ማርሻ ከዓ እንድሕር ተዓፊንክዮ ኩሉ ግዜ ፈሎላ ማለት እዩ እታ መኪና ሕጂ ፈሎ እንድሕር ተሃለካ በቲ ዘላቶ ስፒድ ተኸይዳላ ማለት እዩ። ስለዚ ኩሉ ግዜ ኣንጎሎ ክትጥወ ከለካ ቅድሚት ኣንጎሎ ምብፃሕኪ እቲ ፍሬኖን ማርሻክን ኩሉ ወዲእኪ ይኺ ትኸዲ ክትጥወ ክትበፅሕ ከላ ፍርቂ ምስ ከድክ ከዓ ሙሉእ ኣክስለሬሽን ትብያ ነዳዲ ትብያ ማለት እዩ። ሽዑታ መኪና ክትጥወ ፀኒሓ ነዳዲ ክትብያ ከለክ ትሰጥም ማለት እዩ። ተረዲኽኒ ከምኡ ኢላ ከዓ ትኸደለይ ነራ። ሓቂ ዘረባ እቲ ኣነ ዝተጠቀም ኩሉ ገፊሕ ጎማ ምፅእ የላ ናይ መኪና ማለት እዩ ስፖርት ሴሚዝሊክ ገይረ ኣተይ ሕጂ ሱ ንኣይንሸራትታኒነታ መኪና ሕቑፍ ኣቢሉ ዩ ድሕዛ ማለት እዩ። ሙሉእ ኣጋራ ከዓኒ ኣሚዛ ተረ ታሕቲ ገይረ ትሒተያ እየ ከምዘይትሸተት ከምዘይትብለኒ ገይረ ማለት እዩ። ፅቡቅ ከዓ ትኸይድ ነራ ኣብ ኣንጎሎታት ሸተት ኣይበለትንን ማለት እዩ።
1: ቅድድም ኮርሶ መኪና ኣብ ሃገርና ናይ ነዊሕ ዓመታት ተመክሮ ዝተጠርየሉ ዓውደ

0: ስፖርት እዩ። ሲናን ቤተልሔምን ብዘይካ ካብ ኣባላት ስድራ ቤተን ካብተን ቅድሚኤን ኣብዚ ዓውዲ ስፖርት ነዊሕ ተመክሮ ዝቐሰማ ፌቨን ክብሮም ከምኡውን ቪቪያን ገብረ መድህን ዝወሰድኦ ሓሳባት ሞራልን ምትብባዕን ድፊኢት ፈጢሩለን እዩ። ኣብ እዋን ውድድር ተወዳደርቲ ጀሚሮም ክሳብ ሰዳልወሎም ዙርያታት ወዲኦም መዛዘሚ ሕንፃፅ ዝረግፁ ተዓዛቢ ብሰላም ንኽዛዝሙ እዩ ዝምነ። ቤተልሔምን ሴናን ድሕርዘን ኣብ ታሪክ ዝዓውዲ ስፖርት ስመን ኣንቢረን ዝሓለፋ ተቐዳደምቲ ዝቐፀላ ናይ ፈለማ ደቂ ኣንስትዮን እዚ ኣብ ዓይኒ ተዓዛቢ ከኣትዋ ገይርዎን እዩ። በዚ ዝመፀ ከዓ ናብ ውድድር ከኣትዋን ከለዋን ምስዛዘማ እውን ካብ ተዓዛቢ ዝመፀን ምትብባዕ ሓይሊ ከም ዝኾነኒን ዝገልፃ ሱታፌኤን ብዘይ ዝኾነ ሓደጋ ብሰላም ብዓወት ንኽዛዝምዎ ከዓ ለበዋ ናይ ኩሉ ኣፍቃሪ ቅድድም መኪና እዩ። ብወገን ፌደሬሽን ዝወሃበን ምኽሪ እውን ካብዚ ብዘይፍለ ኣብ ንሓድሕደን ብቐጻሊ ቅድምን ድሕርን ውድድር ብሞራልን ብንዋትን ወትሩ ብሓባር ኣለዋ። ካብ ህፃንነትን ኣብ ደመን ዝሰረፀ ካብ ኣቦታተን ዝወረሰኦ ፍልጠትን ፍቕርን ቅድድም መኪና ክገልፃን ከለዋ
1: ናይ ባባ ሕጂ ብጣዕሚ ንዓይሲ እሱ እዩ ናብዛ ደረጃ እዚ ኣብፅሕኒ ዘሎ ካብ ብንእሽተይ እሱ መኪና ላሚድ ንዲ ከምዚኣ ግበሪ ከምዚኣ ግበሪ ዋላ ኣብ ፅርግያ ክዝውር ከለኹ ኩሉ ሰብ ፅሉል ኢልኩም ዋሕሰቢ ሽዑኡ እስ ክጥራይ ኣነ ጥዕቲ ኢልክ ሕሰብ ኢልኒ ዝኸይድ ምክንያቱ ምእንቲ ኣብ ሓደጋ ክሕልዎም ምእንቲ ሕጂ ኩሉ ግዜ ሓደራ ይድብለኒ ዝኾነ ሓደጋ ንኸይምፅእ ኣብ ፅርግያ ክሳብ ዘለካ ከዓ ግድን እዩ። ኣብዚ ናይ ኮርሶ ከዓ ሕጂ ከምኡ ክብለኒ ከሎስ ዋ ከመይ ኢለ ደኣ ክዝውር የ ገለብልኒ ረቐስ በለ ከይብለኒ ድሓር ርገፅያ የፈትነኒ ርገፅያ እንታይ እዚ ኮርሶ ከመይ ኢልክ ክትኣቱ ይብለኒ ኣብቲ ናይ ፕሮቫ ቦታ ኣብቲ ናይ ኮርሶ ንገብረሉ ኣብኡ ምሳ ይኸይድ በዝጎነ ይኸውን ከምዚኣ ግበሪ ኣብዚኣ ከምዚኣ ሕነቕያ ኣብዚኣ ሕጂ ተጠወይ ኣብዚኣ ሕጂ ሸተት ክትብለክ እያ ምስ ተዓቕሚ መኪና ስለ ዘይከይድ ከምዚኣ ክትገብርለኪ ሕጂ ኣነ የግፍሕ ነረ ዳሓለፈት ኮርሶይ ወላ ተግፍሕ ነርኪ ኢሉ ሕጂ እውን ቁርብተይ ከማና ኣላትኪ ብቐዳማይ ከማን ከምኡ ብለኒ ነይሩ ኣብታ ግዜ ዝረኸባስ ግድን እቲ ናቱ ሓሳባት እዚ ይነግረኒ እቲ ጌጋታተይ ከዓ ይነግረኒ እዩ እሱ ዩ ከዓ ዘላምደኒ ካብ መጀመርታ ክሳብ መወዳእታ ባዕሊኡ ከዓ እታ መኪና ዘዳልወለይ መካኒክ ካ ኣለዋ ስዮም ዝበሃል
2: እናተይ ኮ ባባ ብሂወት የለን ሕጂ ግን ስጋዕ ዚ ሕጂ ሰዓት ብሓቂ ከም ኣብ ጎነ እዩ ዘሎ እዩ እታ መኪና እሱ ይዳልዩለይ ኩሉ እቲ ቴክኒካት ከዓ እሱ እዩ ዝምህረኒ ነይሩ ጭራ ዘይብላ ኣንበሳ ይድለኒ ነይሩ ኩሉ ግዜ ብዘይናቱ ሳፖርት ብዘይናቱ ክስተይ ከዓ ኣነስ ኣብዚ ኣይ ምስ በፃሕኩ ነይረ ናይ ብሓቂ ስጋዕ ዚ ሕጂ ሰዓት ከዓ ወላ ብመንፈስ ዋላ ስምሰይ ኣሎ ናይ ብሓቂ እየ ድብለኪ ዋላ ኣብቲ ኮርሶ ክኣቱ ከለኹ ሲ ከምዚ ኣብ ነብሰይ ኮይኑ ሱ ዝውር ዘሎ ኮይኑ እዩ ድስማዓኒ ብሓቂ እቲ ኣዘዋውራይ ዋላ እቲ ቴክኒካት ኩሉ ክበቲ ዝብለኒ ዝነበረ ዳይሬክሽን እዩ ዝኸይድ ናይ ብሓቂ እንድዕ ይፍትን ካ ኣለኹ ዋላ ከምዚ ሕጂ ተዝርእኒ ከማንስ ካልእ ነገር በቃ ምስ ተሓጓሰ ነይሩ ንእሽተይ ነገር ዝገብራ እዩ ድሐግሶ ነይሩ ንዕኡ
0: ሲናን ቤተልሔምን ኣብ ቀጻሊ ብርክት ዝበላ ደቂ ኣንስትዮ ተደሚረንአን ተወዳዳሪ ዝኾነ ዝነኣድ ብቕዓት ንኸንፀባርቓ ካብአን ዝሕተት ንኸማልኣ ኣብ ቀጻሊ ስራሕን ፃዕርን ይርከባ። መኪና ብኣይምሮ እትዝወር ተሽከርካሪት እያ። ጉልበት ወዲ ተባዕታይ ተወሲኽዋ ኣይትጎይ፣ ጉልበት ጓል ኣንስተይቲ ደኺምዋ ኣይትዝሕል። ብቕዕቲ ተወዳዳሪት መኪናን ብርእሰ ተኣማንነት ክዕወት ኢልካ ምብጋስን እቶም ኣገደስቲ ረቋሒታት ኣብ ኮርሶ መኪና ምዃኖም ሲናን ቤትን ዝገለጾ እዩ። ክሳብ ሎሚ ኣብ ዘካየደኦ ውድድር ብሞራል ብንዋት ብግዜን ካልእን ደገፍ ንዝገበሩለን ካብ ስድራ ቤተን መቕርበን መሓዙተን ደገፍተን ብዓብኢ ድማ ፌደሬሽን ቅድድም ሞተር መኪና ንኹሎም ኣመስጊነኒን ተፋኒን።

0: ካብ ሎሚ በታ ክጎረሮ መንጣል ዓይኑ ምኳን ካ ክኣፍለጥ
1: እንታይ ኢኻ ትብላ ናበይ ዳ ኣቦሉ
2: ንዕና ድኣ ክነግረክን ኣብ ዝእዝ
3: ትመጠይዛ ምክንያት ጥራሕ ኮይና
2: ኣይኮነ
3: እሞ ሓሳባ ስግርም ነሩ
4: ትትላሉ
5: ቲ ኣኽቲ ትብሊ ለቀስታ ወሬስ ሓቂ እዩ

0: ይሰማዕክንዲ ኸ ደይሰማዕኹ
1: በለ ሕራይ
0: እሞ ሒዱ እንታይ እዩ ዝግበሩ
2: እንዳይ
3: ብዓምሆ ካብዚ ዓድኻ ዝወፅኮ ክሳብ ሕዩ ተመልሱ
4: ናበይ ከምዘበሉሞ እንታይ ፈልጥና ኢና
3: እንታይ ኣብርሃ ናበይ ሞ ይኮ ዲኢኻ ዘይናብ ትጋኒን በረኻ ዝኾነ ሳውን እዮም ከይዶም ዝኾኑ
5: እቲ ቁርሱስ ዝዓመፃ ሓሳብ ልቦ ሰምራ ይጠነሰ
0: ወይ ኣታሽማ እንታይ ገበረትካ ንሱ ብረስ ምድሪ ምህላው እናፅለአናስ ዘርኡ ድማ ኒበሎ
5: ኒበል ዮ
3: ብዛዕባ ዓይኖም እንታይ ተሰማዕ ከይወረ ኣሎ ዓይኖ ዋዓይኖ ዓይኖም እንታ ኮይና ደ ብዛዕባ ዓይኖም እንታይ ተሰማዕ ከይወረ ኣሎ ዓይኖ ዋዓይኖ ዓይኖም እንታ ኮይና ደ እንታ ዓርኩ ናታ እናፀላቕስ ናትካኻ
6: ዋ ዓርኩ ድሓንካ ዲኻ ድቋዶ ፊት ቢልካ ፀኒሕካ ኢኻ
3: ሰር ወረ ዓይኖም ከይፅለል ከይዓብድ ተኸውኢሉ ንበር
6: ሰባይካ ፀልል ዓርኩ ኣነ ሰምዖት ዝህልወኒ ክንኢኻ ዝትረፍ ማዕረኻ ምተቐንዞ
3: ኣእትዋ
6: ኣእትዋ ኣብለካ ኣለኹ ድሓን ዲኻ እንተኾንካ ኢኻ ክንዲ ዝዝርበት ዘለካ እንታ ንገረና ኣሎ እንታይ ተኻ ኹንካ
3: እንታታ ዓይኖ
6: ይህ ዓይኖ ተባዒስኩ
3: ሓዘኒ ዶ
6: እንታ ድተሓዝኮ ሲኢናልካ ሃየ ስከበልኪደና
3: እንታ ብዛዕባ ይ ዝሰማዓካዮ ወረ እንታይ ኣሎ ክትብለኒ ሰብ መፂና ሽርብ ክትብልኒ ሓደ ኮይኑ
6: ይ ዋይ ዘየደቅስ
3: ኣይ ኣነስከምኡ ኮይነ እንደ ሰብ ገይረ ድሄደ
6: ወይ ትንግርቲ ክሰምዖ ዘልሙ
3: እንታይ ሞ ክነብር ኢና
6: ሞንታይ ዳ እዩ ዝግበሩ
3: ንዓባ ተላይልካ ከይድካ ጠይቃ
6: ቁሩብ ከይ ንስኻ ክንታይ ጥርጥር
3: ኣነ ንኣ ሞታ ክጥርጥር እየ ንትርፎም ይሸቐል
6: ካብ ንዓ ምጥያቕሲ ነታ ወይና ምጥያቕ ሓይሽ
3: ወይለይ ወይለይ እንታታ ኮይኑ ዳ ኣለስኪኢለ ኣይ ባዕለይ ማሓተት ኳ ንዴ ንዓ
6: ንሓንድሓን ባዕለይ ካሓታይ ንስኻ ጥራይ ኮክፉ ይትሕሰብ ፀፀብቕ ምናይ ከናበይ ከይድካ
3: እዩ በል ኣነ ከዓ ድሕምቆለ ንበትረይ ካብኡ ገር ፀኒሐ ተሓዝ ኣለዩ
6: ትትድ ናብ ክንቀንታ ዳዓይኖም ትኾኑ ስለ ዝፈልጥ ድብለካ ይብለይ ወላ ተወቕዓካ ንሳይ ዶ ክብል ተወቅዕ ስቅብልና ኣለ
3: ላግደፈና ንዓበል ኪዳ ሞ መፀካ ወላ ዳሕራይ
6: ኣሉን ሓንቲ መፀካ እዩ ኣብዚ ጥራይ ትንሓኒ ከይደ ግዳ ከይደ
3: ኪዳ ቅስለኒ
7: ከዓ ዓዲ ክትከዲ ኢኸ
0: እሂ መን ኢኻ ንዲኻ
7: መን ኢሉኪ
0: እሞ እንታይ ደኣ
7: ኣፍክ ዝሃበከይ ትዛረብ እዩ
0: ኣነስ ክንድፈትየ ከምዲ እግረይ ክሳብ ዝሓብጥ ለይጣን ኩርባን ሰጊረ እንዳመፀኹ ክንዲ
7: ኣኸለ ዘሮ ዓድሊ ኢኸ ኣለኹ ጉዳይ ጣሊሉ ፅጋእ ክሳብ ዝለና ንስ ኽኢሊ ንስ ኣ ክመፅ እዩ
0: እንታይ ክዓይ
7: እንታይ ከም ዝዓይ ቀሲድኪ ክሰምዑ እየ ኺ ሕ ግና ፀሓይ ደም ከይመሰለት ብዓንተዎ ክዓዲ እተው
0: ዓዲ ከኣቱ
7: ተኣትውወ ከፈላ ርሒቑ ዝገሸሉ መዓልቲ እንተሎ ጥቢል ክብዚኣ መፂእ ክሓብርኒ ኣነሳ እውን ኣነ ብሕሙም ከብደይ ዘይሓድር ምዃነይ ብግብሪ ኸርዩ እየ
0: ሓራይበል
7: እንተኸዓ ተኸም ክተስቆንቅን ኣለኺ
0: ወላ ወጃዕ ዘሎ ዕላልካ ዘርጠብጠብ እንዳበለ ከም መዓር ይጣዕሙ
7: ልበይ ክትረኽብኒ ይክል ኢኺ እሞሳ እውን ካብ ውሳነይ ድሕር ዘይብል ሕ ግዳ ንቐሊ ሃረይ ካብቲ ስርናይ ዘይከብዳ ቁሩብ ስርና ይቋፅሩላ
2: ጎይታ
7: ዕበል ክድሪ
0: ኣራ ጎይታ
7: ኢ ክፋን ወኪ
0: ኣራ ብሩህ መዓልቲ ጎይታ
7: ኣራይ ብሩህ መዓልቲ
0: ኣራይ ፅንሓ ንባታ
7: ኣንታ ከዓ ኣንታ ክንብልብልብል ካ ኢላ ሕይ ዝጥዒምዋ ቀምበይበይ በለት

0: Yeah.
1: ዋይ ህድሩ መስገን ከመይ ኢልካ ውዒልካ? መስገን እግዚኣብሔር መስገን።
2: ኣንተ ወይና?
1: እየ
2: ኣንተ ንዓ ክደለየ እንደ ፅንሐ
1: ዋ ንዓይ ደኣ ብድሓንካ
2: ኣንቲ ብድሓኒ ስምዕባ
1: እየ
2: እቲ ዓይኖም እንተሃጋጢሞ ቀኒል
1: ነዚ ዲኻ እንታ ሓድሩ ሒስ ኣይሰማዓካን ማለት ድዩ
2: ጥራ
1: ኦ ኣይ እቲ ዳይር ወደርኣይ ሓዊ ዘርኡ እንድዩ ንመርኣሓት ትለቀም
2: ዳይር ዚ ንዓይኖም ክወስድ
1: ዝገርም እኳል
2: መሓቁዩ ዝሽማይ ክዕለግ
1: ሰሚዑ ድዩ
2: ኣይፋሉ
1: እንታይ ዳ
2: ግና ተራኺቦም ነይሩ ገለ ክትብሎ ሓሲባ ድ ኣብ መንጎ ግን ከይ ነገረቶ ሃንደበት ሽርብ ኢላ ሻቕላ ነዲድ ዩ ሓቲትኒ
1: እስኻ ድሞ ማእሲ ዝጥራይ ከ
2: ካልእ ክንተይ ኣሎ ድ
1: ኣቦኦን ካብ ሰናድኹን ንበይኒ ክንተሪፍክን ሰናድኹን ወሊደን ዘሚደን እናበሉ ሞክተ ነፅጊቦምን ቀኒዮም ኣዴአን ትደፋእ
2: ንመን ከመርዕዋ
1: ማይ ኣንታ ሕድሩ ደለይተ እንዳ መሊኦም ካብ ፀሓይ ብራቅ ክሳብ ፀሓይ ዕራብ መንገዲ ቤተን መንገዲ ማይ ቀይሮም ኣለዉ ዋይ እስኻ ድማ
2: ወይቲ እግርቲ ኣንቲ እንታይ ዝበልዎ ስማዕዳ እዩ
1: ጉድ ኣንታ
2: ኣየ
1: እቲ ሽማይ ተሰሚዑ ሞ ከዓብድ
2: ወይ ንስኺ ምስምዑ ዶ ክተርፈ ኢሉ ዝወረደ ትውረት ባዕለ ይክነግረ እንታይ ዳ ክገብር
1: ዶ
2: ወ
1: ኣዋ ክገብር ንስን ዘቕኒኦ ሞ ፍሪድ እን ትደፋእ
2: ኣይሓብተይ ሓሚሳ ድቕኒ ኣነ ድኣ ትኸውኢሉኒ እንዲኦኒ
1: ዋይ ሕድሩ እየ ወራ ዓድና ገለን ልዕሊ መቓብር ገለን ልሕቲ መቓብር እንዳኣለዉ ተኸውኢልካ ዶ ድሕርካ
2: ወረ ይህቡኻኒ
1: ርከይድዶ
2: ወና ተሸቐለ እየ ገዲፍ እዮ
1: ከይደበ ወይነ ወይነ ዓድኣ እተንተ ከዓ ከዓ መፅና ኣለዋ
2: ርኢኽያ
1: ዋ ብዓይነ ይርእየን ክኣትዋ ማዕደ
2: እቲ ዘርኡ
1: ኣይትሐስቦ ንሱ ሳይሳ ኣይረኣኹን ኣይረኣኹን

0: ምሳና ምቁናይ ኳ ብሰናይ ድሌቶም ደለይቲ ክበዚሖም ኣሎ ንስድራኽ ብግቡእ ከምቲ ሕግን ወግዕን እንዳባ ጓልኩም ሃቡና ኢሎም ክሓቲ እዮም ወዛ ጓል
1: ይመን ይ እወ ወዛ ጓለይ ሰብ ሰማይት እዮም
0: ሓሲብ ኩሎ ክፀንሐን ማለት ኢና እምበር ገናይኸ ወዲ ዘጎ ኣማሮ ወዲ ቐሊት እዩ
1: ፋኑ ኣነሲ ሓቆም እዮም ዘጓለ ነገር ፈለማ ዕጭ ክሕንፈፈልክን ከኣብየክን ክሕንኸክን እኮ ምሙር
0: እወ ዘጓለ እቲ ንዓዲ ምኻድ እኳ ዘይተርፍ እንትኾነ ኣብ ሳልስቲ ዝተዳለወ ኢኸ ከፈላ ኣብ ቤት ክኸብፅሓኪ እዩ እቲዝበልኩ ድማ ሓሰብሉ
1: ካብቲ ጓለ
0: እዘን
1: ቅያ ሂበክ ዘለኩ ክዳን ንዓኺ እየ ሕይት ምሳኪ ዘለዎ ፅሕልቕልቕ መብል እዮ ፅሩይ ተልካ እግርን ታወቱ ሂደፊ ኣለክትዝብከሩ ሓሊፍ ክየ ኒኸ ሕየ ድኣ ምግዑ ወለ ትምከ እዋንኩ ሓሊፍ ክየ ኢኺ ግደፊታወቱ
0: ጓልማንዲክትኮኑ
1: ግደፊ
0: እንታይ ዳ ኮንኪ ኢኺ
1: ግደፊ
0: ተስእዳተስሃያስክትወን ስክግበር እናስ ከዓ
1: ዘዘረኩ ትዛረቡ ፋርሲዕናታ ጀመረባሕራቀላ
0: ዝፈልጥ ከልቤ ደና ልኩምኮን ይኸ ይኹ ዛኹራ መቸም ታወቱ ጓለ ከምኡ ደይ ትበል ስቂልካ ሕጂ ጠምቲ ብን ክትሰቲ ኢና ስቅል
2: ጓልያ መላእከ ዳዓንዲ ክዳ ክንዲዚ ሸቅሎ ሸሎ ብዓንዲ ዳ ኹን ክዳ
3: ኣቤተ ከዓ ምስ ፀንሐኩ እየ
2: ቀስ መበለሲ እቲ ኣቦታትኩ ኮይና እንተኾነ ሓንዲ ሓዲርኩም ከመይ ኣለካ እያ ምበልክኒ ካብኡ ተረፈ ከዓ ክሳይ ከመይ ክትገብሪ ዘለኺ እንተ ከዓ ዳ ናይ ድሓን ደሊኽ እያ
3: ንስኹም እምበር ድሓን ዲኹም እሂዳ መንገዲ ፀኒሕኩም ኣ ድሓን ዲኸ ናይ ድሓንዶ ደሊኸ ያልኩም ትሓት
2: ኣይኳሉ ቅስም መበል እዛ ጓለ ኣነ እውን ንባዕለይ ናበይ ከም ዝኽእደት ክፍልጥ ስለዝደለኹ እየ ክሓትት ደል ናበይ ድያ ከይዳ
3: ንስኹም ሲ እቲ ከዓ ናብ ዘበሎ እሳይ ትፈልጡን ይኹም ኣለ
2: ራሽ ኣነ የፈልጥን እየ እንተኾነ ግን ምስኪነይቲ ነዛ ዓዲ እዞም ዓዲ መንጭቶም በሊዖማ እዮም
3: ዓዲ እስኪ ምንጭት ዋነ ይረኣና ንስኹም ዳኣ ትበዛርግዋ ኣለኹም እምበሪ
2: ዶ
3: ወ
2: በል ድሓን ድሓን ይኹነልክ ድሓን ከምቲ ትብልዮ ዘለኹ ኩነልክ ኣነ ይፈትወክ እንድ ጓልያ መላእከ ዓዲኸ እንታይ ይውረሎስ ቁቁር ነገር ንዘባለ ደፊኦም ሞት ከምዚ ከምዚ ትብልዮ ዘለኺ
3: እምበኣር ከባኹም ትሕባእ ወረስ ኣለዐ በሎ ድሓን ዝግጥዓሙ ክነግረኩም
2: ወ
3: እቲከዓን ዘርኡን ጠፊኦም ቀኒዮም ይውረሉ
2: ሽደብዕሊ
3: ኣይዓደላካ ወረ
2: ኣብዛ ዓቢ ወረዳ እንታይ ኣሎ ናበይ ኣቢሎም ዳ ይበሃልከ
3: ነረ ድየ እዚኦም ግ እንታይ ገድፉልኩም ኣማንቲ ማያበረ ናብቲ ሳውን ገፆም ከይዶም ኮኑ ወ
2: ጅዲ ዋ ሳውን ዳ ከምዚኦም ዝኣመሰለ ግፋፍ ምፋፍ ማእሲሕዝ ኮይኑ እንቲ ከመይ ዝበለ ድ ንሱ
3: ኣቶም ሰብኣይ ንስኹም ገለ ብዛዕባ ሳውን ትፈጥዎ ተኣምር ኣለኩም ማለት እዩ
2: ዋንቲ ቆልዓ ከመይ ከመይ ክተብል እዮ ዘሎ ከምዚ ንፋስ ሕምቢል ተብል እዮ ዘረባ ዘረባ ናብ ዛዕባ ዘርኡ እንተከዓ እንደ ይኮነ ሞንታይ ዳ ናብ ካልእ ናብ ከልእ ተብል እዮ ኣለኽ
3: በዕልኹም
2: እ ስርዓት ባ ግበሪ ኣነ ዝብል ዘለኹ ምናልባት ኣብዚ ዓዲ እንደ ሓመይ ሞ ካቢሎም እምካ ይኮኑ እሞ ኣብቲ ርሑቕ ከይዶም ክዋሰቡ ደልዮም ካ ይኮኑ እየ ዝብል ዘለኹ ዋ
3: ንሕናእሲ ከምሳይ ሓሰብና በዓልኩም ዳ በዛ ኣፍኩም ተዋስብዎ ማለሪ
2: ኣነ ዋሲበ
3: ኣዋሲብኩም ወ
2: ኣነ ዋሲበ
3: ተብሉ ደ ኣለኹም
2: ዋንቲ ቆልዓ እንቲ ክንደይ ዓጀው ዓጀው ትብሉ ኢኺ ብቐደሙ ምሳ ክደ ኣነ ዘዛርበኒ ነርኒ
3: ኣነ ቋ ምሳኹም ተዛሪበ
2: ዋ ኣንቲ ብቐደሙ
3: ብቐደሙ ዳ ተጋጊኹም ተጋጊኹም
2: እንታይ ገጋ ኣለኒ
3: ምሳይ እንታይ ዘዛርብ ነይርኩም ምስ መዛንኩም ዘይትዛረቡ
2: እንቲ ቆልዓ ስለ ስርዓት ግበሪ ስርዓት ግበሪ
3: ዳ ሓንዲ ሓን ተረኸብኩማ ኣ ነታ መሓዘኹም ነታ መካየትኩም ተረኸብኩማ ሲ መፅአት ክኒራሳ እንዳ ክንፅገ በለ
2: ኣንታ ክዘርጣ ዶ
3: ሄዝኩ ዓልዋ እስኪ
2: ኩላ
3: እስኪ
2: ኣንታ ክፍልጣ ዶ
3: ዓልዋፍልጥ ክገብርዎ በየን ዓቅምኹም
2: ክዲ ንሳኸብ ዓንተ ብኡ ዘዛርብ ነገር የብለይና
3: ኪዱ ዳ ኪዱ ኪዱ
2: ሽሉ
3: እንታይ
2: ሰምዕያ ኮኺ
3: ድጎምዋ ድጎምዋ ድጎምዋ
2: ክደግመልኪ
3: እወ
2: ንዓ ክትመስል ዕሊ ጠፊኣህንብላ እሞ በቲ እንተረኸብክያ ስደድለይ ዛጓለት
3: እዚኣትኹን ዓቕምኹም እዚኣትኹን ዓቕምኹም ኣቱም ካብ ምስ ኣንስቲ ኛ ክትብሉ ትውዕሉ ግዳም ሰቁ ዘይትገጥሙ
2: ዒደርተዓልዋ
3: ዋዕልዋ እዩ
2: ኩርትናክያ
3: በራእያ ዋዕልዋ እንኩ ኪዱ ዳ ክድክ
2: ሂተናሂተናሂተና ኣንቲ እዚ ሳውን ዝበሃል ዘሎኮ ንዓኽኮ ቀረባ ቤተሰብኪ እዩ ወይ ድኣ ሓንቲ ፅልልቲ ምሂተና ኾንኩ እምበሪ ፅባሕ ግን ገለ ምስ ኮነ ሓወየ ሓወየ ሓወየ ሒለል ንኸበርካ እንታ ንስኻደ ትጠፍእ ኣየጉብና ክትብሉ ኢኹ

0: መንገዲ ሰላምን ጥዕናን ምግበር ኣለና
1: ኣሜን
0: ከብር
1: ከምኡ በል እስከድ ክስ ስድራ ክሕጉስ ክብሉ እየ
2: ኣንቲ ያሓ ያሓ ያሓ

0: 慢，走走走。走，快点，走，走吧，走，走吧，走吧，走，走吧，走。你不困？走。什么？什么啊？什么？ታየረ በትን ከብለከ ማዓት በትን ከብለከ
1: ታየረ ረ
0: አትፈጠኑ ረ
1: ዋ
0: ማን
1: ዞር ወዲያረ
0: ስማ ስማአኒ ዞር ኡሪ እየን ይረ መጭ ኒዮሪል ካተዛረብ በዛኻራ ገረ ህልል ከብለከ አታ ማናሉ ማናሉ መሳ
1: ጭሩ
0: ማናሉ
1: ጭሉ
0: አቤሉ ዘሳቤሉ አሪ አኳ ካቲ አንከሰ ከከይትስ ተንከስ ይካ ነብ ኾነ ከይትንቀሳቀስ ተንቀሳቀስ ከምጽ ኢለ ካርደከ ከይትንቀሳቀስ ረአይ

0: ሓንሳብ ዶ ትደሊ?
1: ሓንቲ ንተቕበለላ ዝወደ
2: ዝኾነ ንታቦት ፅባሕ ጅሓት ኣዘባ ኣፀሓ ክትስግስ እየ
1: ንታቦት ትሸቐ ብዛዕባ ጥሪትን ቤትን በዕል ያ ዝኽእል
2: ምን በዚ መዓልታት ምስ ምዃኑ ባ ሻቕሊ
1: ንታቦ ከምባይትኹ
2: እንተ ዘቑልዓሲ ዘዋህ ኣበት ክትምስኪ ወዲ ዘቦ እንተሰበረለይ ሕቶትን ይ
1: ታቦቱ ወይ ታቦቱ

0: 13 4 7 ናይ ስራሕ ቴሌፎንናዩ ኣብ መስራሕ ሰዓታትና ክድውልና ክንቀበለኩም ከነንግደኩም ውን ድልዋት ኣለና። ካብ ቀፅሪ ሚኒስትሪ ዜና ምስ ሰኣላይ ተስፋ ኣለም ከም ዘገግሽ ብምዃንና ብዛኹም ፅሪሕና ናይ ዝመፅሰሙ ሰባት ይበለና።
1: Gabamanai. Gabamanai. Gabamanai.

Gabba Manai.

0: ኣብዚ ሓለፈ መደብና ንኣጀማምራ ጋራጃት ህዝባዊ ግንባር ምስ ምምስራት ክፍሊ መጓዓዝያ ጋራጃት ኣብ እግሪ ተኽሉ ንዝዓመ ዝነበረ ንጥፈታት ምስ ምብርካት ክኢላዊ ዓቕምን በብቕሩብ ዝወለል ዝነበረ መሳርሒታትን ዘምፀ ለውጢ ድሕሪ ምዝላቕ ትሕዝቶ ጋራጃት ዓብ ዝላ ብምርኣዩ ኣብ ሜዳ ጥራይ ከይተወሰነ ክሳብ ክልተ ዓበይቲ ጋራጃት ኣብ ሱዳን ከም ዝተኸፍተ እዚ ጋራጃት እዚ ድማ ኣብዘ ዘለዎ ኮይኑ ንእናት ዕማማት የሳልጥ ከም ዝነበረ ርኢና። ሎሚ ድማ ኣብቲ ጋራጃት ንዝሰሰነን ዝተጠድረየን ሜላታት ምስናዐን ምምሃዝን ክንምልከት ኢና። ፍሉይ መለለይታት ቃልሲ ምብልሓትን ምህዞን እዮም። ኣብ ከባቢኻ ካብ ዘለዉ ነገራት ሰኒዕካ ኣብ ረብሓ ምውዓል ኣባላት ጋራጅ ነዚኣ ተሓሳስባ እዚ ብዝለዓለዮም ተጠቒሞምሉ ኩሉ ዘድልዮም መቀያየር ይኹን መሳርሒ ብቐሊሉ ካብ ዕዳጋ ክረኽቡ ዘይሕሰብ ብምንባሩ መቀያየርን ነቲ መቀያየሪ ዝሰርሓ ዝጸርባ ዝዓጽፋ ዘልሕማን ዝጥቕልላን ማሽናት ኣብ ትሕቲ ግራብ ሰሪሖም ምምሃዝ ናይ ዘን ማሽናት ድማ ንኹሉ እቲ ካብ ዕዳጋታት ሱዳን ብዓብዪ ወፃእን ሃልክን ክሽመት ዝግብኦ ዝነበረ ኣድሒኑ ጥራይ ዘይኮነ ስራሓት ብቐሊሉ ኣብ ውሽጢ ሜዳ ከም ዝሳለጥን ኩሉ ጠለባት ብቐረባ ከም ዝምለሽን ተገይሩ።
1: ኩሉ ግዜ ፀገማት እዩ ንለውጢ ዘምፃኣልካ ወይ ክትባልሓት ዘገድደካ ማለት እዩ። ኣብቲ ግዜ እቲ ንዘለና ፀገም ምቅላል በቲ ፃዕቂ ምንቅስቃስ ናይ መካይን ነይሩ ትሰርሕ በቲ ሓደ መዳይ ድማ ነቲ ዘለካ ፀገም ናይ መሳርሒታት መሳርሒ ክትብል ከለካ ሕጂ ሓደ ግዜ ማለት እዩ ንሓደ ሰራሕተኛ ነዊሕ ግዜ ዝወስደሉ እንድሕሪ ኮይኑ መሳርሒ ተሰሪሕካ ግን ሕፅረሉ ካልኣይ እውን ኣብቲ ስራሕ እዚ ፅፈት ይገብረሉ ማለት እዩ። እዚ ሕጂ ብፍላይ ኣብ ዓንበረብ ኣነ ብዙሕ ክዝክሮ ዝኽእል ኣዝዩ ብዙሕ ዝበለ መሳርሒታት ባዕላና ክንሃንፅ ጀሚርና
2: ኣብ ሜዳ ሓደ ከም ልሙድ ኣብ ኩሉ መዳያት እዚ ምስናዕ ኖ ምስናዕ ወይ ሞዲፊኬሽን ዝብልዎ ብዛዕባ እዚ እስ ኮነረ ለማነስኻ እንታይ እዩ ቁሩብ ብዓቕሚ ናይቲ ውድብ ዝግበር ዝነበረ እንታይ ክትም ትክእል
3: ፅቡቅ

0: ዘለሉ ኣብዚ ቋሚ ዝኾነ ቦታታት ኢና ኣብነት መራፊት ዝዓበይቲ ስራሓት ከምዚ ዝብሎ ዘሎ ክሰርሕ ሙችእ ቦታ ማካይና ክነቕምጠል ንኽእል ካብ ደብዳብ ንፋሪት ድሓን ስለ ዝኾነ ቀትርን ለይትን ክሰርሓሉ ትኽእል ቦታ እዩ። ካልኣይ ስዋኪን ካብ ከምኡ ዝዓበየ ጋራጅ ኮይኑ ለይትን ቀትርን ትሰርሓሉ ቦታ እዩ። ኣብ ውሽጢ እዚ ንብሎ ዘለና ሙችእ ቦታ ኮይኑ ክኢላታት ተዋፅኦም ሞዲፊኬሽን ወይ ምድላዊ መሳርሒ ንብሎ ሓደ ኣካል እውን ኣብ ውሽጢ እቲ ጋራጅ በይኑ ተፈለ ቆይሙ ነይሩ። ዓፀፍቲ ናይ ላሜራ ካብ ደገ ብክቡር ተገዚአን ወይ ክንረክበን ስለዘይንክእል ዓፀፍቲ ናይ ላሜራ በረቲ ዘን ሞላ ናይ ሞላ ዲስኮ ንብለን ሳልዳትሪሽ ዘን ዘልሕማ እውን ኣልሓምቲ ካብ ተቓፀለ ናይ ትራንስፎርመ እዚ ወይ ካብ በረኻት ተረክበ ወይ ካብ ፀላእ ተረክበ ጥቕላል እዚ ኤሌትሪክ ንዕኡ ከም ብሓድሽ ጠቕሊልካ ኣብ ኣልሓምቲ ከም ዝውዕላ ተገይሩ እዩ። እዚ ከዓ ካብቲ ነበረና ሽግር ክንገፅ ስለዘይንክእል ንኩሉ ዓቕምታትና ኣብ ነቲ ክኢላ ኣቕሚ ኣብ ስራሕ ከም ድዋፍር ዘግብራ ምግዛታት
1: ጋራጅ ሰዋኪን ብዙሕ ስራሕ ዝሰርሕ ነይሩ። ጋራጅ ሰዋኪን ማካይን ፅግን ብዓብኡ ከም ቀዳማይ ዕላማ እዩ። ጋራጅ ሰዋኪን ግን ኣብኡ ቦጣት ዝሰርሕ ነይሩ። ሓደ ቦጣት ብላሜራ ጥራሕ ዘይኮነስ ቦጣት ብኮንቴነራት ኮንቴነርስ ናብ ቦጥ ላሜራታት እንዳንፀፍካ ወይ እንዳሸፈንካስ ነታ ኮንቴነር ኣብ ቦጥ ተቕይራ ማለት እዩ። እዚ ዓብይ ስራሕ እዩ ተኸይዱ። እዚ ተተፃዒኑ ከዓ ንሜዳ ኣቱ ኣብ መሬት እንዳተቐብረ ከዓ ማዕከናት እዩ ዝኸውን ማለት እዩ። እዚ ኣብ ሰዋኪን ይስራሕ ነይሩ። ካልእ ንመካይን ክኾና ዝኽእላ ንኣብ ቦጥ ዝስቀል ኣብ ማኪና ማለት እዩ ዝቕበር ዓበይቲ ቦጣት ምስራሕ እዚ ዓብ ዕማም ናይ ጋራጅ ሰዋኪን እዩ ነይሩ። ምክንያቱ ዋላ እዚ ናይ ሞዲፊኬሽን ስራሕ ከም መጀመርያ ዘተተናዮ በዓል ኮስታ ዝነበሩሉ ወይ ዝጀመርዎ ስራሕ ኣብኡ ብቲ ጋራጅ ሰዋኪን እዩ። ሞዲፊኬሽን እንታይ ማለት እዩ? ሞዲፊኬሽን ብዙሕ ነገር እዩ። እቲ ቀንዲ ዕላማ ናይ ሞዲፊኬሽን ኣብቲ እዋን ግን መሳርሕታት እዩ። መሳርሕታት ምድላው ማለት እዩ። ኣብ ጋራጅ ሰዋኪን ዘይተሰርሐ ነገር ኣለ ክትብል ኣይትኽእልን ኢኻ። መሳርሕታት ላሜራ ዝዓፅፍ ኣብኡ ስራሕ ነይሩ። ኣብ ኩሉ ተሰሪሑ እዩ ድሓር ሕጂ ኣብምብጋስ ኢና ንጅምር ዘለና። ሕጂ ሰሪሑ ክበሃል ከሎ ክተልሕም ኣለካ፣ መልሓምቲ የድልያ፣ ክትዓፅፍ ኣለካ፣ ዓፀፍቲ የድልያ፣ ክትጠቕልል ኣለካ ላሜራ፣ ጠቕለልቲ የድልያ፣ ክትቆርፆ ኣለካ፣ ተሓፀወን ቆርፅቲ የድልያ። እዚአ ንሕና መሳርሒ ካብ ሜዳ ዝእትነዮ የሎ፣ ካብ ደገ ዝእትነዮ የሎ። ሕጂ እዚ ናይ ሞዲፊኬሽን ኣካል ዝበሃል ግን ንከምዚኦም ዝኣመሰሉ መሳርሕታት ንኸዳሉ እዩ ዝቕረብ ዘሎ ማለት እዩ። ኣብኡ እንዳ ፅርበት ዝበሃል ኣካል ኣሎ። ዘይፈላለ ተኸትብሎ እዩ ባህርያት ዘለዎ እዩ። እቲ ሓደ ፀሪቡ ይቕርብ፣ እቲ ሓደ የልሕም ማለት ስለዝኾነ እቲ ጋራጅ ሰዋኪን ሕጂ እንዳ ፅርበት ኣለዎ፣ ናይ ሞዲፊኬሽን ኣለዎ፣ ናይ መካይን ፅገና ኣለዎ። እቲ ፅገና ብፅገንኡ እውን ከበድቲ ፅገና ዝበሃሉ ከም ክመተሓሕዛ ሰዋኪን እዮም ዝለኣኹ።
2: ነቲ ጠለባት ሓደ ስዕ ክንደይ የማልእ ነይሩ ክግዛእ ዝግብኦ ኸ ኣድሒኑ ዶ ገንዘብ ዓቂቡ ዶ ማለት ነቲ ገንዘባት ዓቂብዎ ዶ ነቲ ፀገማት ናይቲ ውድብ ክፈትሕ ዶ ነይሩ?
1: እዋ ይፈትሕ ነይሩ። መጀመርያ ነገር ከምዝበ መጀመርያ ዝበልናዮ እቲ ክእለት እቲ ውድብ ብጥንቃቐ ሒዝዎ እዩ ነይሩ ማለት እዩ። እዚ ክእለት እዚ ኣብ ስራሕ ምስ ተዋፈረ ከዓ መሳርሒ ግን ብማዕሪኡ ዝተቐረበ ነገር ኣይነበረን። ግን እቲ ክእለት እንኮላይ ክሰርሕ ጥራሕ ዘይኮነ ፈቲኑ ሲ ከስርሕዎ ዘለዎም ነገራት ወይ መሳርሕታት እውን እንኮላይ እናመሃዘ እዩ ከይድ እዩ። ሕጂ ከምዛ ክንገልፃ ዝፅናሕና ሽዑ ንጥቀመሎም ዝነበርና ከም ዝበልናዮም ፕሬሳታት፣ ቆረፅቲ፣ ሳላት ርሺ፣ ካሪካባተርያ ዝበሃሉ መሳርሕታት ኩሎም ኣብኡ ተሰሪሖም ነተን ኣብ ሜዳ ዘለዋ ጋራጃት ካ እዩ ዝስረፍ። ልዕሊ ዓቕሚ ናይቲ ቦታ ዝኾነ ንሜዳ እዩ ዝስረፍ። ሕጂ እዚኦም እንተዘይነብሩ ነይሮም ሲ ተገዚኡ መመፀ መመፀዶ ኣይመፀን እንድዒ እንተዝግዛእ ምናልባት ሕጂ እቲ ገንዘቡ ከመይ ገረ ክገልፆ። ብሓፈሽኡ ግን ነብሲ ወከፍ ኣቕሓ ዋጋ ለቢሳ ተስራሕ ነይራ ኣብቲ ሰነዳት ይህሉ ኸውን። ግን ናይ ሽዑ ገምጋምና

0: እቲ ምብልሓት ኣብ ትሕቲ ዝኾነ ይኹን እዋን እዩ ዝካየድ። ቀትሪ ኣብ ግብራዊ ስራሓት ይውዕሉ፣ ለይቲ ለይቲ ድማ ክኢላታት ተጸርኒፎም መቀያየሪ ይኹን መሳርሒ ንምምላእ ብኸመይ ይሳለጥ ኣብ ዝብል ሓሳብን ክትዕን ምህንዳስን ይሓድሩ። ሓደስቲ ሓሳባት ይምንጩ፣ ኣብ ግብሪ ድማ ይትርጎሞ። እተን ኣብ ሱዳን ዝነበራ ኣጋራጃት ብተዛማዲ ኣብ ትሕቲ ዝሓሸ ወተሃደራዊ ኩነታት ማለት ካብ ደብዳብ ነፈርቲ ነፃ ስለ ዝነበራ ቀሲነን ክሓስባ ብቐትሪ ይኹን ለይቲ ብዘይስክፍታ ክሰርሓ ዝሓሸ ዕድል ነይርዎን። እተን ኣብ ሜዳ ዝነበራ ኣጋራጃት ግን ኣብ ቀጻሊ ዘይቅሱን ሃዋህ እኳ እንተነበራ ካብ ካልእ ዕዳጋ ዝፅበኦ መሳርሕን መቀያየርን ስለ ዘይነበረን ሽግራትን ግድን በዓለን ክፈትሓ ነይርወን። ስለ ዝኾነ ድማ ነፍሲ ወከፍ ጋራጅ በብዓቕማ መሃዝነታ ዳህሲሳ ሓድሽ ነገር ሽግራታ ንምፍታሕ ሰኒዓ ኣብ ስራሕ ትዋፍር ነይራ። ኣብ ውሽጢ ሜዳ ካብ ዝነበራ ጋራጃት ሓንቲ ጋራጅ ዓንበርበብ ካብቲ ኣብ ዕዳጋ ዝሽመት ዘይሰንፍ ምሂዛን ሰኒዓን እያ።
1: ኣብቲ ግዜ እቲ ብዙሕ እዩ ተሰሪሑ። ካብቲ ብዙሕ ዝተሰርሐ ገለገለ ሒዘ ዝመፃኽ ኣሎ ንዕኡ ክርእዮ ክእል ማለት እዩ። ንኣብነት እዚኣ መሳርሒት እዚኣ ኣላ። እዚኣ መፈተኒት እያ። እዚኣ መፈተኒት እዚኣ እዚ ክልተ ዕላማ እዩ ዘለዋ። ሓንቲ መፈተኒት ወይ ባንኮ ጉረባ ናይ ኮማንዶ ባልቦላ ናይ ፍሬኖ ማለት እዩ። ሕጂ እዛ መሳርሒት እዚኣ ስለምንታይ ኢና ክንሰርሓ ተገዲድና እንተዳ ኢልና እዚኣ ንኣብነት እዚኣ እዚ ማኖሜትር እዩ። እዚ ድማ ባንኮ ጎርባ ናይ ሰርቪስ ቴርሶ ማለት እዩ። ክልተ ዓይነታት ትፍትን። እዚኣ ኮማንዶ ባልቦላ ኣሉሚንያ ሕጂ ዓሰርተ ግዜ ክትፈትሓ ከተውርዳ ክትፈትሓ ከተውርዳ ስለ ዝበላሾ ንግዜ ንገዛ ርእሱ ምሕፃር ኢልና ሕጂ እንታይ ገርና ኩሉ ማኖሜትሮ ልክዕ ከምታ ኣብ መኪና ተገጢማ ከምታ ኣብ መኪና ዝተገጥመት በቲ ዓቐን 4 ድያ ትሐ 6 ድያ ትሐ 5 ድኻ ደልያ 8 ድኻ ደልያ እዚ ክትከይድ ከላ ሓንቲ መኪና ምሽ ቱሽ ትብልያ ናቶ ዓይነት ማለት እዩ። ሕጂ ኣብዚኣ ኩላ ወዲእካ ዳሓር ኣብታ መኪና ምግጣም ጥራይ ሓደ ግዜ ሕፅረልካ ካልኣይ ድማ ነቲ 10 ግዜ ክትፈትሖ ተኣስሮ ድማ እዚ የቕልለልካ ማለት እዩ። እዚኣ ድማ ሰርቢስ ስቴርሶ እዚ ስቴርሶ ክዘውር ከለኻስ ንዕኡ ዝሕግዝ ማለት እዩ። እዚኣ ንገዛ ርእሳ ድማ ጎሚንታት ኣሎ ትቕይሮ እንደገና ከማን ተኣብየካ ናብ ሓደ ወገን ክትጥበቦ ከለካ ፈጥፈጥ ትብል ኣጃስቲ ኣይትኸውኒ። ሕጂ ንሕና መገድና ግን እዛ ባንኮ ጉረባ እዚኣ ልክዕ ኣብታ መኪና ተገጢማ ኩሉ የርእየካ እቲ ማኖሜትረታት ኣሎ ብዙ እዚ እቲ ናቱ መሳርሒ ዲኖሞታት ሃይድሮ ግበ ዘተገለ ዘለዎ እዩ። እዚኣ ንገዛ ርእሳ ድማ ኣብዚኣ ምስ ተፈተነት ትኽኢላ ኣብታ መኪና ትገጥማ ማለት እዩ። ስለዚ እዚ ሓደ ካብታ ዝተሰርሐት እያ።
2: እዚኣ መሳርሒ እዚኣ ሕጂ ኣብ ከተማ ትርከብ ኣብ ዕዳጋ ነራ ወይስ በዓልኩም ንምሃስኩም ወይ ትሓስ?
1: ንሕና እዚኣ እኳ ባዕልና ምሂዝናያ ንድዒ እከለ ርእዋ እዩ እሞ እዚኣ ሓሳብ ኣቕሪበ ኣይኮነን። ግን ካብ 10 ግዜ ዘጋጥመና ዝነበረ ፀገም ካብኣ ተመርክሽና እንተደ ኮይኑ እንዳይ ኣነ ብመገዳይ ፈልጣኒ ፈልጣ ኢሉ ከማንስታይ ዝገበረ የለን ብሓሳብና እዩ
2: ምክመይ መፅእ ቲ ሓሳብ ካበይ ትበጊስእንታይ በጊስዎ ሓሳብ ለዚ
1: ክኸውን ይኽእል እዩ ዝብል እምነት ጥራይ ክኸውን ይኽእል እዩ ኢልና በብ መገድና ንኣብነት ሕጂ እቶም መካኒካ ኣለዉ ዘቕርቦ ሓሳባት እቶም ኤሌክትሪክ ኣለዉ ዘቕርቦ ሓሳብ ቲባትላ ሜራቲ ቦዲ ቅራብ ዘቕርቦ ሎ ሓሳብ ክኸውን እዩ ዝብል ዘመበገሲ እንተደይ ኮይኑ
2: ክይ ሽግር ፈትሓትልኩም እዚ
1: ናይ ብሓቂ ዓብ ሽግር ፈትሓትልና ከምታ ቀዲሞ ጠቐስክዎ ኣብዚ ኣውሪድካ ምስዕረኻያ ካብዚኣ ትኽ ኣቢልካ ኣብታ መኪና ጥራይካ ትገጥ ካልእ ድማ እዚኣ ድማ እዛ ፕሬሳ ትበሃል እያ እዚኣ እዚኣ ፕሬሳ እዚኣ
2: እዚኣ እውን ኣብኡ ዝሰናዕኩም
1: ኣብ ኣድ ሰናዕና እያ እዚኣ ፕሬሳ ትበሃል እዚኣ ድማ እታ ናይ መጀመርታ መዕፀፊት ላሜራ ዝስራሕና እያ ኤሌትሪሽ እዚኣ ድማ ካላንድራ ከምታ ቀዲመ ጠቐስኮ ናይ ቦጥ መጠቕለል

ጠርማ ካላንድራ እዚኣ በቲ ሓደ በፃሕ ክሪኣ ክልካ ማለት እዩ። እዚኣ ድማ ቆራፂት እያ፣ ቆራፂት ሓፂን ገዛ ርእሱ ነዚኣ ክስራሕ ከላ ኣነ ከም መዘከርታ እንታይ ኣለኒ ብዙሓት ማርሸዲስ ካብ ደገ መፅአን ነይረን። ሕጂ ሶቡራ ስወንዳ ኣይነበረን እዩ። ሕጂ ብኢድካ ስታይ ክትገብር ኣዝዩ ግዜ ዝወስድ ኣድካሚ ስለ ዝነበረ ነዚኣ ኣብ ሓፃር ግዜ መሪፊ ጌርና ሰሪሕና ዝተጠቐምናላ ማለት እዩ። እዚኣ ድማ ስፔናትርሺ ቴስታታ

0: እዚ ንሪኦ ዘለና መሳርሒታት እዚ ኣብ ሓደ ምቹእን ብዙሕ መጋላበጢ ዝርከቦን ቦታ ተሰሪሑ እንተዝነብር ኣይመዛረበን። እዚ ግን ኣብ ጋራጅ ዓንበርበብ ኣብ ሓደ ጸቢብ ስንጭሮ ኣብ ትሕቲ ዓበይቲ ኣግራብ ጋባን ዓላን ምስ ብዙሕ ገልጣዕታዕን ውሕጅን ንፋስን ፀሓይን ይስራሕ ብምንባሩ ፍሉይ ይገብሮ። ኣባላት ጋራጅ ነቲ ባህሊ ዘምፆ ሽግር እውን ስቂኢሎም ኣይተዓዘብዎን፣ ንዕኡ እውን ብብልሓቶም ስጊሮሞ።
1: ኣብ ደንደስ ሩባ እዩ ነይሩ እቲ ጋራጅ። ሕጂ ኣብ ደንደስ ሩባ ስለ ዝኾነ ዚንጎ ካፕያታ ስለ ዘየብሉ ኣብ ትሕቲ ገረብ እዩ ነይሩ እቲ ጋራጅ። ሕጂ ኣብ ትሕቲ ገረብ ኮንካ ሞተረ ክትፈታሕ ኣይትኽእልኒ ኢኻ፣ ምክንያቱ ትቆፅሊ እናወደቐካ ካልእ ኣካላታ ውን ክትሰርሕ ፀገም እዩ። ሕጂ ንሕና ግን ኣብቲ ፀግዒ ጎቦ ኣንደርግራውንድ እዩ ነርና፣ ሓደ ዓብ ኣንደርግራውንድ። ሕጂ ኩሉ እቲ ሞተረታት ኣብኡ እዩ ዝዳሎ ነይሩ። ሕጂ ብወገና ግን ኣብ መንጎቲ ጋራጅ ፀግዒ ጎቦ ዘሎን ኣብ መንጎቲ ጋራጅ ና ሓንቲ ሩባ ነይራትና ትፈሊ። ሕጂ እዛ ሩባ እዚኣ ብዓረብያ ጌይርካ ሞተረ ተሸኪምካ ወይ ስሒብካ ክትከይዳ ይትኽእል ኒኻ። ኩሉ ግዜ ሩባ ድማ ኣብ ደንደስ ሩባ ስለ ዘለና ድማ ሓንሳእ ደንደስ ፈጥረልካ ሓንሳእ ድማ ሌበል ገብሮ። ሕጂ ንሕና ግን እንታይ ገርና እዚ መገዲ ባቡር ገርና ቡን ተሰሪሕና ኣላ ነታ ሩባ። ሕጂ እዛ መገዲ ባቡር እዚኣ ኣብ ውሽጢ ባራንኮሎ እዚኣ እናሃልካ ርኢኻ እዚኣ እዚኣ ባራንኮ እያ። ሕጂ እዛ ባራንኮ እዚኣ 8 መዐሸጊ ኣሎ እቲ ጋራጅ። እዚኣ ናብ 8 እያ ትዘውር ኣብ 8 እያ ትዘውር። ሕጂ ኣብ 8 እዚ ክትዘውር ከላ ቤት መገዲ ባቡር ገርኣ እቲ ሞተረ ተውርዶ ድሓር ባጎን ኣሎ እዚ ባጎኒ ኣብቲ ባጎኒ ትሰቕሎ በታ ባጎኒ ገይራ ድማ እዚኣ እታ መገዲ ባቡር እዚኣ እታ መጥወይት እያ በታ ድንድል ገይራ ኣብቲ ህድሞ ተእትዎ ማለት እዩ። ኣብቲ ህድሞ ድማ ባራንኮሎ እቲ ባራንኮ በቲ ባራንኮ ውርኢድካ ድማ ትውድኦ ኩሉ ኮታት ሞተረ ተሐድሶ ወይቲ ካምቢ ተሕድሶ ዝኾነ ነገር ማለት እዩ። ካብኡ በዚኣ ጌርካ ድማ ተምፀኦ በዛ ባራንኮ እዚኣ ድማ ትሰቕሎ ነይሩ ማለት እዩ።
0: እዚ ኩሉ ምብልሓትን ምህዞን ውፅኢት ምውሃድ ናይ ኩሉ እቲ ኣብቲ ሞያ ተዋፊሩ ዝነበረ ዓቕሚ እዩ ነይሩ። ገለ ሓሳብ የበግስ፣ ገለ ይስእል፣ ገለ ይፀርብ፣ ተዋሂዱ ድማ ሓደ ውድእ ውፅኢት የርኢ። ኣብዚ ግን ኩሉ ኣባል ዓቕሚ የበርክት እንተነበረ ገለ ግን ብኣተሓሳስባ ይኹን ብኽእለት ጸብለል ዝብሉን ዓበይቲ መምህራንን ኣብቲ ናይ ምምሃዝ ስርሓት ዓብዪ ተራ ዝነበሮም ነይሮም እዮም። ሓደ ካብኦም ስውእ ኮሎኔል ሚካኤል ፍሳሃየ እዩ።
2: እቲ ዓቕምና ኣብ ውሽጢ ሜዳ ከሎ እውን እናዓበየ እናዓበየ እናዓበየ መፅኡ ከም ኣተሓሳስባ ናይ ኮሎኔል ሚካኤል ፍሳሃየ ኩሉ ሻዕ ንቕድሚት ዝጠመተ ኮይኑ እንታይ ክንገብር ንኽእል ንትብልቲ ኩሉ ሻዕ መፍትሒ ክደልየ ኣለሃ ሰውዱ ብመጠን ናይኡ እሱ እውን እዚ ጎማታት ካብ ደገ ሸሚትና ኣዝና ንህሊ ክንገለን ስለነበርና ለጣፊት ጎማ እውን ኣብ ውሽጢ ሜዳ ምስ ናይ ነፋሪት ኩነታት ተዛሚዱ ኸይድ ኣብ ውሽጢ ኮንተይነራት ኣትዩ ድኽፈ ድዕፆ ገለ እንተኮይኑ ሰሓፋ ኣቢልካ ብሓንሳእ ትወስዶ ድብላ ተሓሳስባ እዚ እውን ኣብ ውሽጢ ናይ ደውሃ ተተኺሉ

0: ቲ ከም መቐፀልታ ናት ኣብ ደቂ ኣምሓረ ተተኺሉ ኣሎ ሓደሽቲ ባይቲ ተወሲኮ ውን ኣዕቢና ብዝያዳ ክንሰርሓሉ መበገሲና ግን ካብ ኒው ሒዝና ድመፃና እዩ ዝኩሉ ክብሎ ፀናኹ። ስለዚ እቲ ኣብ ውሽጢ መራፊት ንስዋኪን ዝተካየደ ስራሕ ብቀሊል ኣይኮነን ዝኾነ ክንገብር ተኮይና ናይ ሞዲፊኬሽን ኣብኡ ኢና ንገብሮ ኣብኡ ክንገብሮ ኩሉና ከምዚ ኣንተይ ጠቀስኮ ምችእ ቦታ እዩ ዳሓር በብቁርብ ካኣቲ ናይ መሳርሒታትና ድልዳለ እንዳሓዘ ምስ ከደ ዳርጋ ድሓን ዝኾነ ለውጢ ርኢና ማለት እዩ።
1: ኣብ መራፊት ቅድሚ ኣብ ከም ሓላፊ ኣብኡ ምምዳበይ ማርሸዲስ ነይረን ከባቢ 45 መኻይን ካብ ናይ ማሕበራት እየን መንሶ ብዝኾነ በቲ ኣፀጋግና ኢኻ ትግምግሞ እዘን መኻይን እዚኣተን ኣበር ነይርዎን ኣብ ካሶኒ ሕጂ ኣብ ስዋኪን ሳላረ ኮና ኣብ መራፊት ሳላረ ኮና ሂምቦል ሳላረ ኮና ኣብ መወዳእታ እዘን መኻይን መፅአን ዘለዋ ተባሂሉ ዝግበረሉ ማለት እዩ። ካብኡ ደቂ ነርወይን ደቂ ፓኪስታንን ኣብ ስዋኪን ኮይኖም ንዕአን ክፅግንዎንን ንዕን መደፊ ክገብርዎን ጀሚሮም ግን ወላ ሓንቲ ለውጢ እዮም ፅለንን ሕጂ ድሕሪኡ እዚ ኩላና ኩሎም ማለት ኩላትናቶም ክኢላታት ኣብ ኩሉ ቦታ ዝነበርና ብፍላይ ድማ እዚ ናይ ባትላሜራ ማለት እዩ ንእከብ ተኣኪብና እንታይ ክንገብር ኣለና ኢልና እዚ ብዛዕባ እቲ ስራሕ ንዝርርብ ንገብር ኣብ ሓደ መደምደምታ ንበፅሕ ስራሕ እምበኣረይ እቲ ዝበለፀ ቦታ ወይ ምችእነት ዘሎ ኣብ መራፊት ስለ ዝኾነ ኣብ መራፊት ተመሪፁ ማለት እዩ። ኩሎም ብሙሉአን ብ45 መኻይን ኣብኡ ይእከባ። ሕጂ እዘን 45 መኻይን እቲ ብሙሉ ኣካላት ናይ ካሶኑ ዝነበረ በቲ ንሕና ንኣምነሉ ወይ በቲ ንሕና ክኸውን ንብሎ ቀይርናዮ ማለት እዩ። ሕጂ ምስ ተቀየረ እንታይ ይብሉ ሳቶም ቅድም 5 ስርሑ ድሕሪኡ ገለ 1000 ኪሎ ሜትር ምስ ከዳ ተን ካልኦት ትቕፅሎ ንብሉና ሳቶም ንሕና ግን ንኣምኖ ስለ ዝነበርና እቲ ክንሰርሖ ንኽእል ብሙሉኡ ጀሚርናዮ ማለት እዩ። ምክንያቱ ሰንሰለት ገለ ዝታካረ ዝገብሩ ገለ ዝቆርፁ ገለ ውንታረ ዝገብሩ ገለ ሳላረ ዝገብሩ ኣብ 7 መደብ ንኸፋፍሎ ኣብ ውሽጢ 3 ወርሒ ይውዳእ ማለት እዩ። 3 ወርሒ ከዓ ናይ ተወደን ግን 3 ወርሒ ይውዳእ። ሕጂ ድሕሪ ምውዳእ እሳቶም መፅኦም ነይሮም እቶም ማሕበራት መፅኦም ሪኦሞ ኣቐዲሞም ግን እንታይ ገይሮም ካብተን ዝተወዳኣ ተፈቲነን ኣብ 1500 ኪሎ ሜትር ዋላ ሓንቲ ለውጢ ኣየምፀአን ኦኬ ምባር ኢሎሞ ግን ንሕና ሰቂልና ቐፂልና ሕጂ ኣብ ምስተወዳኣ ዋላታ ናይታ ከምፓኒ ከም ዝብልዎ እሳቶም ምስኦም መፅኦም ዝነብሮ ክገልፅዎ ከለዉ ነቲ ስራሕ ሪኦሞ ምበዕረይ ኣብ ሕማቅ መገዲ ናይ ሳልሲ ዓለም ከምዚ ዓይነት ኣሰራርሓ እየ ዘድሊ ድሕረን ዝመፃ ነይረን ልክዕ ከምቲ ናትና ሲስተም ተሰሪሐን መፅአን ማለት እዩ። ኢልና ሓደ ምስም ዝመፀ ነይሩ እዚስ ምተሸጠ ይብለካ ከምኡ ዝሓስቦ በቲ ውድብ የለን ዋላ ንሕና እውን ንሓስቦ የለን ንሕና ንቲ ስራሕ ጥራይና ስታይ ንገብሮ ብዝኾነ ግን እንታይ ገምጊምና እተን ድሕረን ዝመፃ መኻይን ልክዕ ከምታ ንሕና ዝሰራሕና ሲስተም ገይሮም ሰሪሖማ ማለት እዩ። ሕጂ እዘን መኻይን እዚኣተን ድሕሪ ኸ እንታይ ውፅኢት ኣርእን ንሕልካ እንድሕሪ ካልአን ኣካላትን ዘይተበላሽን ጠጠው ኢለን ክሳብ ሕጂ ንቀሳቀስ ኣለዋ ማለት እዩ። እዚ ኣብ 1987 እዩ ነይሩ ክሳዕ መወዳእታ ውን ነይረን ክሳዕ ነ ዝፈልጠን ማለት እዩ።
0: ንሕና 84 ሓደስቲ ማኪና ከኣትዋ ጀሚርን ድሕሪ ተዓቕምና ሓደስቲ ገዚእኻ ነብስኻ ክኢልካ ብገንዘብካ ቅድሚ ኣይነበረን ከምኡ ስለ ዘይኮነ ከዓ ኩለን ካብ ፀላኢ ዝወረስናየን ማካይን ስለ ዝኾና ዘይተኣደነ ሞዴላትን ዘይተኣደነ ዓይነት ናይ ማኪና እዩ ነይሩኒ። እዚ ምስ ተረአየ እምበኣር ሓደስቲ ናይ ምግዛእ ኣብ ንጀመርናሉ ከም ምርጫ መርሰደስ ተወሲደን ሕጂ ሓደ ስታንዳርድ ዝኾነ ናይ ማኪና ተሓዛ ክንእቱ ድልየትና ዳርጋ ስከዓ ተስዓውን ብከምኡ ከይድና ምክንያቱተን ማኪናት እየን ናይ 20 200 ኩንታል ዝፅዕናና ንብለን ተ 10 ንብለን ከዓ 100 ኩንታል ማለት እዩ። ተ 5 ከዓ ፎር ዊል ድራይቭ እየን ምክንያቱ ንሕፃን ንግንባርን ክኾና ዳሓሰብና የን ማለት እዩ። ብከምዚ ሒዝናዮ ሚኬል ፍሳይ ከይዱ ይዕድግ ተን ማካይና ምስ መፃ ብፍላይ ኣፍተ እንዳሕረወት እዝሊቶ ዝበሃል ኣሎ እዚ ናይ ባለስራ ዝፀውር ምስናትና ኩርኳሕን ዝፈሓ

ፋሕ ስለ ዝኾነ ኣይፀንሕን ነዚ ነንሕድ ተባላለዩ እዚ ይረግፍ ተሓፂን እዚ ንርእሱ ምስ ተባላበልና እዚ ቁኑዕ ኣይኮነን ተባሂሉ ጀርመን ከይዱ የእሚኑ ንዓና ምእማን ከኣብና ነተን ዝተፋሕፋሓ ክስታይ ክወስዱ ካብ ጀርመን ክኢላታት ሰዲዶም ንዕን ሒዞሞን ከይዶም እዚ ሓደ ካብቲ ኣሚኖም ዳሕራይ ብድልዱል ክሰዱልና ዝጀመሩ ካልኣይ እዚ ናይ ካሶነአን ዋላቲ ናይ ቻሰአን እውን ተኣንድሕቆን ረቂቕ ምሳና ዘይከይድ ምስ ሰደዱልና እዚ እውን ተቃውሞ ምስ ኣርኣየ ብዳሕራይቲ ንሕና በዓልና ክንገብሮ ንኽእል ኣብ መራፊት ጌርናዮ በዞም ክኢላታትና

0: እተን ኣብ ሱዳን ዝነበራ ክልተ ዓበይቲ ጋራጃት መራፊትን ስዋኪነን እውን ካብ ጽልዋ ወተሃደራዊ ኩነታት ናጻውን እንተነበራ ንሰን እውን ናይ ባህሊ ሽግር ነይርወን። ብዘይተኣደነ ሓሩንን ካምሲን ዝበሃል ሓመድ ዝደፍን ንፋስን ዝተጸልዋየን ነይረን። እዚ ግን ኣብ ቅድሚቲ ስራሕ ግምት ዝውሃቦ መሰናኽል ኣይነበረን።
1: ክልተ ጋራጅ ኣብ ሱዳን ክንድኩን ከለና ዓበይትን ምችእ ንስራሕ ቦታን ክንብል ከለና ናይ ብሓቂ ነቲ ካልእ ከም ቅቡል ስለ ንወስዶ ጥራዩ መራፊት ኣብ ፍሉይ እዋን ኣብዛ ፊት ንፊት ዘለናይ ኣነ ስኻ እንተይረኣይ ናይ ንፋስ ዶሮና ነይሩ ምሽ ክሰርሕ ሲ ወይ ክትሪኦ ነቲ ቕሓ ኸማ ናይ ትኽእል ኢኸ ኣብቲ ግዜ ትመፀሉሱ ሞተረ ክሰርሕ ኣዝዩ ኣፀጋሚ እዩ ዝኾነ ከፊትካ ተዓፅዎ ኣቕሓ ክሰርሕ ኣፀጋሚ እሱ ጥራይ ዘይኮነ ከዓ ሙቆት ከዓ ከቢድ ሙቆት እዩ ነይርዎ እዚ ሕጂ ከም ቅቡል ስለ ንወስዶ ብዙሕ ዝረአየና ይነበረን ኣብ በዓል ስዋኪ እንተመፂኻ እውን ነቲ ምቹእ ነት ክገልፅ ፀኒሐ እምበር እቲ ሽግርናቱ ሰዓት 10 ሓፂን ዝወደቐት ኣይትንክፋን ኢኻ ልካ ተንዲደካ ዝኾነት ሓፂን ኣይትንክፋን ኢኻ እዚ ኩሉ ከሎ ገለገለ ገበላታት ስለ ዝነበሮ ካብቲ ናይ ሜዳ የሓይሽ ትብሎ እምበር ኣብ ግዜ ሙቆት ኣዝዩ ስከ 52 47 እናወቕዖ ከሎ እዮም ዝሰርሑ ነይሩ ነዚ እውን ተብተብ ከነብሎም ከሎና ስከ 42 ዲግሪ በፂሒ ከሎ ሙቆት እዮም ኣብ ውሽጢኣት እዮም ርብዕ ሰዓት ኣልሒሞም ወፁ ሓደ ቕይሮ ርብዕ ሰዓት ኣልሒሞ ወፅ ምክንያቱ ኣብ ደገ ኮንካ ከማን ዘይተኽኣለስ ኣብ ውሽጢኣት ኢኻ እንታይ ሞ ክግበር ዝኽኣ ድልየና ኣሎ ምክንያቱ ኣብቲ እዋንቲ እንተ ደኣ ነዳዲና ኣብቲ ዲፖ ናይቲ መንግስት ሱዳን ጌርናዮ ብዙሕ ተፃብኦ ከይመፀና ንፈርሕ ነይረኒ ምክንያቱ ስክልቁሖ ክእሉ ዶ ፅባሕ ንጎ ኣባና ብኒዮም ተወዲእና ኸ ብኸመይ ጥቓና ክነቕርወይ ንኽእልን ዝብል ስለ ዝነበረና ዳርጋ ኣብ ሕማቕ ግዜ ኸመን ካብ ስራሕ ሰ ኣቋሪፆም ኣይፈልጡን እዮም
2: እዚ ከዓ ንኣብነት ከም ብሎኮ
0: እዚ ዝተጠቕሰ ካብቲ ብዙሕ ኣዝዩ ውሕድ እዩ እዚ ኩሉ ስራሓትን ምብልሓትን ግን በቶም ክእለታ ጥርዮም ዝተሰለፉ ጥራይ ኣይኮነን ዝዕመም ዝነበረ ክፍሊ መጓዓዝያ ማዕረ ማዕረቲ ዘካየዱ ዝነበረ ጠለባት ናይ ምምላሽ ስራሓት ምስ ዕብትን ዝርጋሕን ናይ ጋራጅ ዓቕሚ ሰብ ምምዕባል እውን ካብቲ ቐንዲ ስራሓት ናይቲ ጨንፈር እዩ ነይሩ ኣብቲ ክፍሊ ጨንፈር ትምህርትን መፅናዕትን ብኽልሲ ሓሳብን ግብርን ዝተሰነየ መባእታዊ ትምህርቲ ይህብ ነይሩ እቲ ሞያዊ ክእለት ግን ኣብ ወፍሪ ግብራዊ ስራሓት እዩ ዝጥረ ዝነበረ ብኸምዚ ድማ ብኣዝዮም ውሕዳት ዝጀመረ ስራሕ ጋራጅ ናብ ብማይት ዝቕፀሩ ሞያውያን ዘፍረየ ኣሃዱ ክምዕብል በቂዑ
1: ከምቲ ዓንተይ ዝበልኮ ኣብዚ ከይተሓፀርና እውን ፊተውራሪ ዝበሃሉ በቲ እዋንቲ እንዳተዋህቡና ኮርሳት እንዳተወስደ መባእታዊ ዝኾነ ፍልጠት ይቆስሙ ኣብቲ ጋራጅ ሓደሽቲ ይኮኑን መፋትሒ ላለዩ ኣጋጣጥማ ኣፈታትሓ ክትልእኾም ከለካ ጥራይ ደይኮነስ ዋላ ሞተሮ እውን እንታይ እንታይ ኣካላት ፀይሩ ኣሎ ወይ ኣካል ናይታ ማኪና እንታይ እንታይ ዝብሉ ሓደ ብሓደ ምሃሩ ናይ ኣውቶ ሜካኒክን ኣውቶ ኤሌክትሪክን መፅሓፍቲ እውን ተዳልዩ በዚ ኮርሳት እንዳተገብረ እቲ ጋራጅ ህፍትም ነይሩ እዞም ሽዑ ተማሃሩ ስጋዕ ሕጂ ብናይ ቴክኒካዊ ፍልጠት ጥራይ ደይኮነ ዓቕሚ

0: ምምሕዳር ናይ ጋራጃት ኮይኖም እውን ኣብ ተሰነ እዩ ዘሎ ከረን ዘሎ ደቂ ኣምሓረ ዘሎ እንተኢልና ዋላ ብዚ ጋራጃስ መራቐኘው ዘሎ እዚኦም ከም ፊተውራዱ ብዘይፍልጠት መፅኦም ሕጂ ግን ስጋ ሓለፍቲ ጋራጅ በፂሖም ዘለዉ እዮም።
1: ኣነ ትፍልጠት ካብ መጀመርያ ኣብ ጋራጅ ስለ ዝተመደብኩ ካብቲ ጋራጅ ቀሲመ ትፍልጠት ማለት እዩ ብግብሪ ማለት እዩ እወ ማለት ኣብቲ መጀመርያ ክልስ ሓሳብ ነይሩ ኣብቲ ንሕና መጀመርያ ጋራጅ ዝኣተናሉ ግን ክልስ ሓሳብ ኣብ ትምህርቲ ነበረን ድሓር ግን ብድሕርና ክልስ ሓሳብ ተጀሚሩ ዋላ እቲ ክልስ ሓሳብ ኣብቲ ግብሪ እንዳሰራሕና ከማ ንሕና ንምሃር ነርና ብድሕርና ዝመፁ ሓደሽቲ ግን ብስርዓት ትምህርቲ ተኸፊቱ መጀመርያ ሓደሽ ክንካ ክትውዛዕ ትምህርቲ ትምሃር ማለት እዩ ክልስ ሓሳብ ብድሕሪኡ መባእታ ምስ ሓስካ ኣብቲ ጋራጅ ተኣቱ ማለት እዩ መባእታዊ ትምህርቲ ሒዝካ ጋራጅ ተወዚዕካ ትሰርሕ ማለት እዩ ንሕና ግን ኣነ ኣብቲ መጀመርያ ዝኣተክሉ ክልስ ሓሳብ ስለ ዘይነበረ ብቐጥተ ምስቲ ስራሕ ኢና ማዕቢሎ ማለት እዩ እዚ በቃ ነቲ ፍልጠት እዚ ሕጂ ሒዘ ዘለኹ ከጥርዮ ዝኽኣለኒ ሓደ ልዑል ድልት ነይሩ ማለት እዩ ብጣዕሚ ክትሰርሕ ናይ ምድላይ ነይሩ ከም ዝኾነ ሰብ ካልኣይ ከዓኒ እቶም ምሳኻ ዘለዉ መሳርሕትኻ ሓለፍትኻ ብፀትካ ኣዝዮም እየ ዝተባብዑኻ እዚኣ ከምዚኣግበረ እዚኣ ከምዚኣግበረ እዚ ከምዝግበርዎ ኣኪቦም እቲ ስራሕ ምስ ወዳእኻ ካብ ሰዓት 4ዕተ ዝሓር ዘሎ መካይን ኣብ ዝወፃሉ እዋን ኣኪቦም ኣቑሑት ይፈትሑ ይፍትሕ ማለት እዩ እቶም ክኢላታት ፈቲሖም ብግብሪ እዚ ከምዚ እዩ እዚ ናብዚ ዝኣቱ እዚኣ ከምዚ ኢላ ትገጥም እዚኣ ምስ ተበላሸወት መኪና ከምትኸውን እናተባሃለ ትምሃር ማለት እዩ ሕጂ እቲ ክእለት ኣነ ኣብዚ እየ ዘጥርዮ ማለት እዩ
2: ቀደም ኣብዚ ከተማታት እኮ ፍልጠት ገንዘብ እያ ኖ ፍልጠት ንዝኾነ ምሳኻ ዝሰርሕ ሰብ ንዕኡ ሰጉ እኳ እታ ነገር ጌርከያ ትፀንሕ ብከምዚ ቃልሲ እቲ ፍልጠት ንሳቶም ኣጥርዮ ሞ ኣነ ከምሰብ መጠንሲ ንዓይ ዝመሃሩኒ ሰባት እንዳሰረቕኩ ኤነት ናቶም ፍልጠት ክሲደ እየ እምበር ንዓስከ እዚ ከምዚ እዩ ዝግበር ዝብለካ ሰብ ቀደም ኣይርከብን እዩ ኣብ ሜዳ ግን ነዚ እውን ቃልሲ ተኸይድዎ እዩ ሞያውያናሲ ተካእቶም ከፍርዩ ከም ዝግባእ ወይ ከም ዘለዎም እውን ተቓሊስና ማለት እዩ እዚ ቃልሲ ተኸይድዎ እዩ ከምኡ ስለ ዝኾነ ሕጂ እዚኦም ከይርብርቡ ብዙሓት ሰባት በዚ ክፉት ልቦና እዚ እናዓበዩ ብዙሓት ፊተወራሪ ብዙሓት ዋላ ብዝተፈላለየ ስንክልና ናብ ካልእ ተዋጋኢ ሰራዊት ክቕፅሉ ዘይከኣሉ ናብኡ ዝምደቡ ሕጂ ዘለዉ 80 ካብ 100 ክኣንሶም እዮም ሕጂ ዘለዉ 80 ካብ 100 ናይቲ ቅፅሪ እቶም ኣብኡ ዝማዕበሉ እዮም ስለዚ እቲ ክእለት እውን እናተወራረሰ እቲ ሓይሊ ናይ ሞያ እናዓበየ እውን ይኸይድ ነይሩ እዩ ማለት እዩ

0: heavy.
1: ኣብዚ ግዜ እዚ ዛሕቲ ኢሉ ዝርአ ዘሎ ተሳትፎ ደቂ ኣንስትዮ ኣብ ሞያ ጋራጅ ኣብቲ ቕሉ ክትቀስ ዝፀንሐ ውዕይን ዝሕሉን ኩነታት ጋራጅ ዕዙዝ እዩ ነይሩ። ደቂ ኣንስትዮ ኣብ ቅድሚ ግንባር ኣብ ደጀንን ሱዳንን ኣብ ኩሉ እቲ ዓውድታት ናይቲ ሞያ ብብቕዓትን ተወፋይነትን ልዑል እጃም እዩ ነይርወን። ኣብ ጉዕዝአን ድማ ብቑዕ ሞያዊ ፍልጠት ደሊበን።
2: ብብዙሓት ደቂ ኣንስትዮ እውን ተርኒ ማሽን ሒዘን ሰርሓ ነይረን፣ ፖምፓ ባንኮሮባ ሒዘን ሰርሓ ነይረን፣ ኤሌክትሪክስታ እውን መኪና ሒዘን ተባላሸዋ ይሰርሓ ነይረን። ኮታ እዚ ኢልካ ክትገልፆ ይትኽእልኒ ኢኻ ብፍላይ ኣብቲ ግዜ እቲ ዝነበረ ናልባሽ ምስ ሕጂ ኮይናን ኣተኣሳሲርና ንገልፆ። ሕጂ ግን ወሊደን ተዳኺበን ገለገለ ዝቋረፆ ኣለዋ፣ ብዙሓት ድማ ዝቐፀሉ ኣለዋ። በቲ ኣብቲ ግዜ እቲ ክትመዝንን ከለካ ግን ቀልዲ ኣበርክቶ ኣይነበረንን።
1: ኣባላት ጋራጅ ኣብ ግንባራት ይሃልዉ ኣብ ደጀን ከምቲ ዝተሰለፉሉ ዕላማ ኣብ መዓልታዊ ንጥፈታቶም ብታሕቲ ዕድልቲ ኩሉ ተጋዳላይ ዝነበረት መስዋእቲ ወይ መውጋእቲ ኣይተፈለየቶምን። ብዘይካቲ ኣብ ደጀን ስናዕ ዝነበረ መቀያየሪ ካልእ ከም ቀንዲ ምንጪ መቀያየሪ ኣቕሑ ኣብ ግዜ ኩናት ዝማርኻ ይኹና ዝነደዳ መካይን ጸላኢ ንዕለቱ ፈታቲሖም ኣብ ጥቕምን ከውዕሉ ይቀዳድሙ ስለ ዝነበሩ ካብ ምንጽልላዊ ሓደጋ ጸላኢ ኣይተፈልዮን።
3: እቲ መድረኽና መድረኽ ኩናት እዩ። ፈንጂ ኣሎ፣ ጸላኢ ኣሎ። እዚ ከማ ንጸላእና ዓና ማለት እዩ ንሕና ንጸላእ ከኣክሎ ኣሎ ከምኡ እዚ ሕጂ ኣብተን ማካይን ዝወርድ ሓደጋታት ንብሎ ዘለና

0: እዚ ብመሰረቱ ኣብታ ዝተሃርመትላ ትውዕል መኪና ነራ ክብል ኣይክእልኒ ኣነ ወገነይ ኣብኣ ትውዕል መኪና ስየላን ድምንታይ እቲ ናይ ፀላኢ ጥመተ ንብረት ዝበሃል መዕናዊ ከም ዕላማ ስለ ዝወስዶ ኣብታ ዝተሃርመታ ንድሕሪ ውዒላ ፅባሕ እውን ክደግማ እዩ ስለ ዝኾነት ናቱ ትኹን ናትና ትኹን ዘይገድስ ጋራጅ ካብታ ዘላታ ኣውፂካያ ናይ ምሕዳር መደብ እዚ ክሳዕ ትሕዝ እዩ ኣይተሓድር ኒ መኪና ሕጂ ብክልቲ ዕላማ ኣለዎ ማኪና ክንገብራ በቲ ሓደ ሸና ክኸውን ይኽእል እዩ ምንጪ መቀያየርና ከዓ እያ ኣብዚኣ ንድሕ ዘይተማዊትካ ከዓ ፅባሕ ንግሆ ተኸደን ማካኒ እውን ኣብ ፀገም ክትወድቕ ትኽእል ማለት እዩ ብፍላይ እዚ ናይ ንፈርቲ ምንቅስቃስ ኣዝዩ ኣብ ጋራጃት ፅዑቕ እንታይ ካትብሎ እዩ ነይርዎ እንታይ ሞ ብለከ ናይ ዓገድ ታሪክ ኣሎ ናይ ኣንበርበብ ታሪክ ናይ ህምቦል ታሪክ ናይ ዛራ ታሪክ ስጋዕ ዝናይ ትማ ናይ ባፅዕ ታሪክ ንድሕ ንፅኢኻ ሲ ክንደይ ቦምባ እዩ ናብ ጋራጃት ተደርብዩ ኢልካ ንድሕሪ ሓሲብካ ሲ እዚ ስቂኢሉ ጥርሑ ዝኸደ ነገር ኣይኮነን ስለዚ ስዋኣት ናይ ጋራጅ ውሕዳት ኣይኮኑ ብዙሓት እዩ
1: ኣብ ግንባራት ልክዕ ብፍላይ ኩነታት ክኾን ከሎ ካብተን ኣብ ጥቓ ግንባራት ዘለዋ ጋራጃት መመሳርዕ ተላዓልካ ትኸይድ ማለት እዩ መፋትሕካ ሒዝካ ልክዕ ምስቲ ግንባር ኢኻ ተኣቱ ዝኾነት እተ ከምቲ ዝበልኩ ዓቕመ ናይተን ማካይና ቁርብ እየን ነይረን እዘን ቁርብ ግን ጠጠው ክተብለንሲ የብልካን ልክዕ ከምቲ ተዋጋእ ሰራዊት ፊት ንፊት እንተተዋግአ ድስዋዕ ልክዕ ኣባል ጋራጅ ከማ ከምኡ ማለት እዩ ደብዳብ እንዳተደርበየካ ነፈርቲ እንዳመፃኻ ብራርያ ብድሕሪኻ እንዳሃረመኻ ነይሮም ብራርያ ጥራይ እሶም ነታ ማኪና ፀጊኖም ነፋሪት ንኸይተሃርማ እቲ ትሰርሖ ደላ ስራሕ ኣብ መንጎ ጠጠው ንኸይትብል እንዳሰርሑ ከሎ ከይረኣይወን እቲ ድፋዕ ንቅድሚት ክስሕብ ከሎ ኣብ መንጎ ብራርያ መፅአን ሃረመልና ነይሮም ዝተሰብኡና ብዙሓት እዮም ንገዛ ርእሱ ኣብቲ ገራጃት ኣብ ደጀን ዝነበረ ኸማን ነፈርቲ ኣዝየን እየን ደሳቅያና ነይረን ብነፈርቲ ዝተሰብኡና ኸማን ኣዝዮም ብዙሓት እዮም ብዙሕ መስዋእት እዩ ዘጓንፍ ነይሩ ኣብ መንጎ ስራሕ ከማን እንዳሰራሕካ ገለገለ ፀገም ናይ ስራሕ የጓንፍ ከምኡ እውን ነይሩ ማለት እዩ መስዋእትስ ብዙሕ ነይሩ
2: ነፍሲ ወከፍ ኣባል ጋራጅ ሕጂ ክትዛረበሉ ቀሊል ዝመስል ኣብ እዋን ቃልሲ ንዘጋጥመቶ ናይ ቴክኒክ ፀገም ሸጊራትኒ ወይ ኣይክእላን የሉ ከቋርፅ ዘይሕሰብ እዩ ነይሩ ዝገበረ ገይሩ መኪና ክንቀሳቐስ ኣለዎ ካብተን ስተል ካብቲ ብዙሕ ዘጋጥም ዝነበረ ንሓንቲ ከም ኣብነት ትጠቅስ
1: ንኣብነት ሓደ እዋን ዝከረኒ በዚ ግንባር በርካ ተሻፍሸ ወራር ማለት እዩ ፀላኢ ብበርካ ንኮላይ መፂና ስለ ዝነበረ ንሕና ሸውዓተ ኣባላት ኮይና ነቲ ጋራጅ ንስዕቦ ማለት እዩ ኣብቲ ዋንቲ ሕጂ ሓንቲ እነትረ ስታንትፎ ኣባላሽ ማለት እዩ ሰርቪስ ሴርሶ ንገብራ ነገር ሲ ኣይነበረናን ጎሚን እዩ ኣሎ ኣብቲ ስቴርሶ ውሽጡ ሃይድሮሊክ እዩ ብጣዕሚ ሓያል እዩ ክትፈትሖ ክብደት ኣሎ ርቕቕ ዝበለ ኢ ከዓኒ ሃዲእኻ ቀሲንካ ገሊ ኢኻ ትፈትሖ ኣብ ሙርሳ ጌይርካ ኣብቲ እዋንቲኣ ግን ሓንቲ ክንገብራ ንኽእል ኣይነበርናን እታ ማኪና ከዓ ጠጠው ክትብል እሳ ጠጠው እተይላ እቲ ግንባር ከይድ ስለ ዘሎ ብዙሕ ነገር ህጉና ደ እንታይ ነግበር ተባሂሉ ብዝኾነ ጎልፎ ነራትኒ ከምዚ ሓፂር ኢዳ ነታ ጎልፎ ቀዲድና ፈቲሕና ማለት እዩ ነተን ጎሚንታት ኣውፂና ብታሕቲ ካብታ ጎልፎ ንታ ስታንትፍ ንጥቕለላ ብዕሪ ተን ጎሚን ንገጥም ከምኡ እንደገበርና ንገጥሞ ማለት እዩ ተተረና ንፈንጥሓ ነጉድል ፈትሊ ተፍስስ ከምኡ እንዳገበርና መቸን ውዒልና ኣኽረት መወዳእታ ፅቡቕ መፅያ ማለት እዩ ክዳና ቀዳዲድና ፅቡቕ መፅያ ኣማሲኣ ምሸት ስለ ዝኾነት ክትከይድ ኣለዋ ዕድር ረኺብና ማለት እዩ ደርጋቶም ኣብኣ ነበርና ኣባላት ጋራጅ መካኒክና ድዩ ኤለትሪሻ ድዮም ፖምፒስታ ኩላ ናብኣ ነርና ማለት እዩ ወዲእናያ ፅቡቕ መፅያ ከይደ ማለት እዩ
3: ሓንቲ ማኪና ተርበርግ ድብሉዋ ተባላሽያትና ሚክኤል ፍሳይ ናይ ኤነትረ ትራንስሚሽን ስለ ዘለና ኢልናዮ ሕጂ ምስዳ ሰዲድልና ግን ከይጠፍኦና ከይትቆርፅዋ ኣብ ካልእ ከይተባላሽዋ ኢሉ ለወባ ዘለዎ ደብዳበ ሰዲድልና ብዝኾነ እታ ተርበርጊ ፍሊት እያ ነዛ ናይ ኤነትረ ንሕና ናትናቱ ዘረባ ኣብ ቦታ ኣትያ ክተገልግል እያ ሞዲፊከር ጌራ ክተገልግል ስለዝኾነት ቆሪፅና ኣብ ኢደ ስራሓት ብሌቓት ኣልሒምና እታ ማኪና ከም ትቀሳቀስ ገይርና እጂ ነገር

0: ናያን ከይዳ ከመይዳ ኮይና ተዓርያ ገለ ኢሉ ጃሳ ሰደትካ ትራስሚሽን ክገለ ኢሎሞ እዚ ሕጂ ሓደ እታ ሓፂን ከይጠፍኦ ኣይትገበርዋ ዝበለኒ በቲ ሓደ ከዓ እታ ማኪና ክትንቀሳቀስ ኢሎም ዘይፅበይዋ ነበሩ ካልኦት ክኢላታት እውን ተንቀሳቂሳ ስጋዕ ፍልፍል ከም ትመላለስ ኣብ መወዳእታ ካ ኣባሮንቱ ራ ፀላ ወሲድዋ ነሩ ድሓር ካ ኣስመራ ፀኒሓትና እታ ማኪናት እያ ኣብ ኦርቢስ ፀኒሓትን
1: ኣብ ገለገለ እዋን ናይ ምዕራብ ኣከባቢሲ ፀላኢ ክዕገት ብዘይክእል ደረጃ ክንቀሳቀስ ከሎ ኣብ ፍሉይፍሉይ እዋናት እነትረታት ተፋሒረን ኣብ መሬት ይቕበራ ከምኡ ዓይነት ታሪክ ናይ ገራጃት ኣሎ ማለት እዩ ናብቲ ከባቢ ዘሎ ሰብ ተራ እውን ክኸውን ይኽእል ግን ብናብካይን ደረጃ ንዛረብ ስለ ዘለና ተፋሒረን ብሰብ ኣብኡ ኣትየን ተደፊነን ቅበራ ዲፍካን ተኸዳ ሓርካ ወፅአን እንደገና ሓፂብካ ሓፃፂብካ ከዓ ተኺደን ክሳብ ከም ዝሎ ማለት እዩ
2: ደኣውራዊት ሳሕሊ ደጀና

ናብራ ናቕፋ እስትራቴጂያዊት መፍገር ገሊል ሕዳይ መእተዊ ናበፍ ዓበት ዕርድታቱ ጽኑ ናይ ጭቁን ዋልታ

0: ክቡራት ተዓዘብቲ ከመይ ውዒልኩም? ፍልይ ዝበለ መደብ ኣብ መደብ ሳይዳ ሒዘልኩም ቀሪበ ዘለኹ። እዚ ከዓ መንእሰያት ደቂ ኣንስትዮ ካብ ኮሌጃት ዝተመረቓን ጌና ትምህርተን ኣብ ምዝዛም ዝርከባን እየን። እዚአን ብድልየተን ኣባላት ሓማደ አ ዝኾና እንታይ ኣበጊስወን? እንታይ ይዕላምአን? ኣባላት ሓማደ አ ኮይነን ከ እንታይ ይዓማ ኣለዋ? ካብ ትምህርቲ ወፅአን ኣብ ስራሕ ዓለም ምስተወደባኸ እንታይ ብድሆታት የጋጥመን? ብከመይ ይፈትሖኦ? ዘጠቃልል ወዘተ ካብ ዕላለን ክንሰምዖ ኢና። ነዘን ደቂ ኣንስትዮ እዚአን ኣብ ክልተ ጉጅለ ከፊልና ኢና ከነቕርበን። ሕጂ ምስታ ቀዳመይቲ ጉጅለ ዕላለይ ርሑስ በዓል 8 መጋቢት መጀመርያ ይቐንየለይ ስለቲ ዕድል ዝሃብክናኒ ዕዱማት መደብ ሳይዳ። መንነትክን እንታይ ተማሂርክን ወይ ኣበይ ኣለኽን እናገለፅክን ክትምልሻለይ። ሕጂ ታ ቀዳመይቲ ሕቶይ እንታይ እያ? ስለምንታይ ይኽን ብድልየትክን ኣባላት ሓማደ ክትኮና ተበጊስክን? እንታይ ይደሪኹክን?
1: መጀመርታ ንያት ንጉሰ ዝበሃል ተማሃሪት ቤት ትምህርቲ ሕጊ 5ይ ዓመት ካብ ኮሌጅ ኦፍ ኣርት ኤንድ ሶሻል ሳይንስ ኣብ ሓማደ ካብ ዝነጥፍ ከዓ 3 ዓመት ገይረ ኣለኹ ማለት እዩ። በታ መጀመርታ ነጥቢ ወይ ሕቶ ስለምንታይ ብወለንተ ኣባላት ሓማደ ክትኮና መሪፅክን እንታይ ደሪኺክን ንዝብል ሕቶ ድማ ፐርሰናል እናተይ ይኸውን ማለት እዩ። ምክንያቱ ኣብቲ ግዜ እቲ ሃይ ስኩል ለበንስ ንውዳኣሉ ዝነበርና ብዙሓት ከማና መንእሰያት ብፀቕጢ ናይ ስድራ ቤትን ክኸውን ይኽእል ወይ ዝኾነ ፀገማት ኣጓኒፍዋን ካብ ትምህርቲ ንምፍፃም ዝእለያሉ ዝነበራ ግዜ ዝነበረሉ እዋን ሳዋ ወሪደን እትናተን ዕላማ ክበፅሖኦ ዝደልያ ዝነበራ ክኩለፋ ከልዋ ነዚታት ተን ኣብ ቅድሚኻ መሓዞትካ ምሳኻ ኮይነን ዝመሃራን ዝስሕቃን ዝነበራ ነዚ ክኩለፋ ከለዋ ክትርኢ ከለካ ሓደ ካብቲ ንድሕሪት ኣጠሚቱ ናብ ቤት ትምህርቲ ሕጊ ኣቲኻ ገለ ብዛዕባ መሰል ናተን ንክጣበቕ የደረኸካ ማለት እዩ። ካልእ እውን ንሱ ጥራይ ምቁራፅ ጥራይ ናይ ትምህርቲ ጥራይ ዘይከውን እውን ካብ ትምህርቲ ኣቋሪፀን ብፀቕጢ ናይ ስድራ ቤተን ኣብ መርዓ ዘይደለይኦ ንሳተን ክኣትዋ ከለዋ ይርዳእካ እዩ ማለት እዩ። ይፊል ዘን ማለት እዩ ከምዚ ምሽ እቲ ዶክተር ድን ክኾና ዝደልያ ነይረን ወይ መሃንድስ ድን ክኾና ደልየን ንሱታት ዕላማታትን ሕልምታትን ተኸሊፈን ኣብ ሓዳር ኣትየን ናይ ገዛ ስራሕ ጥራይ ክገብራ ከምኣ ዝነበርት መንእሰይ ድሕሪ 5 ዓመት ኣብ ስራሕ ናይ መንግስቲ ድዩ ናይ ፕራይቬት ኣትያ ነብሳ ልዒላ ክሰርሕ ከላ ንሳ ከዓ በቲ ሽዑኡ ንእሽተይ ምስቴክ ዘጋጠመ ብስድራ ቤታ ድዩ ወላ ብናታ እውን ዘጋጠመ ክትከስሮ ከላ ኩሉ ነገረት ሕጂ ንዑታት ዕላማታት ኣሎ ደሪክካ እንታይ ፍታሕ ክመፅእ ይኽእል ኣብ ሃማደ ኣቲኻ ቱ ኢምፓወር ዘም ኤንድ ከምዚ መሰልናትን ክጣበቕለን ትኽእል ማለት እዩ። ከምዚታት ኣሎ ኤገን እውን ናትና ሕጊ ብኣዋጅ 58/94 ካብ ዝብሎ ማለት እዩ ጓል ኣንስተይቲ መሰል ወዲ ተባዕታይ ናይ መሬት ተጠቃምነት ኣብ ጤሳ ይኹን ኣብ ናይ ሕርሻ ፋርሚልና ንብሎ ማለት እዩ ክተካይድ መሰል ኣለዋ ማለት እዩ። ግና ካስተመር ሎው ብዝፀንሓሉ ቅድሚ 94 ቅድሚ ኣዋጅ ምውፅኦ ማለት እዩ ብዙሓት ዓድታት ንደቂ ኣንስትዮ መሬት ካብ መሃብ ይኽልክላ ነይረን እየን ማለት እዩ። ኢቨን እዚ ኣዋጅ ምስ ወፀሙ ኣብ ብዙሓት ዓድታት ከም ዓብይ እሹ ኮይኑ የካትዕ ነይሩ። ኢቨን ኣብ ሎው ስኩል ብዛዕባኡ ክንደይ ፔፐራት ዝተሰርሐሎ ፍታሕ ንምምፃእ ማለት እዩ። ሕጂ ኢቨን እቲ ሎው ይድግፈን ንኩሉ ነገር ተጠቃምነት ክንኮስታ ግና ኣትሊስት ኢምፕሊመንት ዝበሃል ነገር ከ ኣሎ ምሽ ኣብ ግብሪ ንኸተውዕሎ ጥራይ ኣብ ሕጊ ጥራይ ኮይኑ ሰፊሩ ዘይኮነ ንዕኡ ኣብ ግብሪ ንክውዕል እንተኮይኑ ኸ ንስኻ እንታይ ክትሕግዘን ኣለካ ከም ጓል ኣንስተይቲ መሬት ከም ወዲ ተባዕታይ ወይ ሲዳ ወይ ክትነብር ወይ ክትሰርሕ ከምኡ ኢንካም ክትእቱ እንተኮይና ንስኻ ኸ ነዚ ናታ መሰል እንዳተሓደገት ከላ ስኢልካ ይትርኢን ኢኻ። ስለዚ ኣብዚ ናይ ሌጋል እሹ እውን ንዓ ሓገዝ ንምሃብ ማለት እዩ። ከምኡ እውን እቲ ናይ መወዳእታ ነጥቢ ዝብሉ ከዓ ከምሃ ተማሂራ ተመሪቃ ኣላ ኣብ ናይ መንግስቲ ስራሕ እውን ትሰርሕ ኣላ ግና ከም ኩሉ ኔቸር ማለት እዩ ተመሪዓ ኣደ ቆልዓ ክትከውን እያ። ኣብ ስራሕ ከላ ነዚታት ናይ በርሽ ክስታይ ምስ ኣጋጠማ ካብ ስራሕ ንክልተ ወርሒ ድዩ ሰለስተ ወርሒ ክትእል ክትኽእል እያ። ሕጂ ካብቶም ዘስርሕዋ ስራሕ ንሳ ትሰርሖ ወይ ተዓሞ ዝነበረት ክደናጎ ምስ ረኣዩ ንዓኣ ኣውፂኦም ካልእ ሰባት ክትክእላ ወይ እቲ ብኣኣ ዝግበር ዝነበረ ሰብ ብሰንኪ ናይ ወሊድ ዝመፅእ ነገር ወይ ንሳቶም ፕሮቫይድ ክገብርሉ ዝኽእሉ ንኣብነት እታ ጓል ኣንስተይቲ ቆልዓ እንዳረኣየት ስራሓ እንዳሰርሐት ከም ዚ ኪንደር ጋርደን ንብሎ መውዓሊ ህፃናት እንድሕር ድኣ ተዝህልዋ ነይሩ እታ ጓል ኣንስተይቲ ማዕረ ማዕሪኡ ቆልዓ እንዳረኣየት ስራሕ ን ክሰርሕ መክኣለት ነይሩ ማለት እዩ። ነዚ ሕጂ ኣፖርቹኒቲ ኣብ ገሊኡ ቦታታት ብዘይምህላው ብዙሓት ደቂ ኣንስትዮ ካብ ስርሐን በቶም ስራሕተን ክወፃ ድዩ ኢቨን ብኣሰብኡተን ወይ ብፀቕጥቶም ናይ ገዛ እውን ግድን ደቀን ክሕልዋ እቲ ሰብኣይ ግን በዓል ሰሪሑ ንኩለን ከና ንኩሉ ነቲ ገዛ ክኸውን ከምፅአ ንስኺ ቆልዑት ክግበሪ ወይ ገዛ ስርሒ ኣብ ገዛ ኮንኪ እቲ ጓል ኣንስተይቲ ክትገብሮ ዘለዋ ስራሕ ስርሒ ክብላ ከሎ እዚ ኩሉ 17 ዓመት 12 ፕላስ 5 ዲግሪ ዝተምሃረትሉ ኩሉ ኮን ትኸይዳ ኣሎ ማለት እዩ። ሕጂ ኣብዚታት ፍታሕ ንምምፃእ ከም ጓል ኣንስተይቲ ገለ ነገር ሶሉሽን ንምምፃእ ገለ ሶሉሽን ንምምፃእ እዩ እቲ ዕላማና።

0: Also sehr toll, nein, war nicht.
1: ራይ ብጣዕሚ ፅቡቅ ብጣዕሚ ፅቡቅ። ኣብዚ እንታይ ደሪኹክን ኣባላት ሃማደ ክትኮና ትብል ቀዳመይት ሕቶ ካልእ ርእቶ ዘለዋ ወይ ክትውስኻ ትደልያ እንተሊኽን
0: መጀመርያ ብልቢ ነመስግን ማና ንመጀመርያ ግዜ ኣብ ኮሌጅ ዝተመረቓን ወይ ኣብ ስራሕ ዓለም ዘለዋን ደቂ ኣንስትዮ እዛ መደብሲ ፎር ዘ ፈርስት ታይም እያ ትግበር ዘላ። ብዙሕ ዕድላት ክትከፍተልና ስለ ትኽእል ይቐኒ ኢልና ማለት እዩ። ኣድያም ሃብ ትብሃል። ኣብ ካልኣይ ደረጃ ቤት ትምህርቲ ጊንዳዕ መምህር ኮይነ ዝሰራሕ ኣለኹ። ኣብ ካስ ከዓ ብፖለቲካዊ ስነ ፍልጠትን ሃገራዊ ዝምድናታትን ተመሪቐ ኣብቲ መጀመርያ ናይ ትምህርቲ ሂወተይ ክዝክረ ከለኹ ሓደ ዝበሰለ ኣረዳእ ስለ ዘለካ ወይ ከዓ ከምዚ ሓደ ውዱእ ሕቶ ሒዝካ ወይ ከምዚ ክትረኽቦ ትደሊ መሰል ስለ ዘሎ ኮይኑ ይኮነን ባት ኣብቲ ናይ ጁኒየር ወይ ከዓ ክሳብ ሃይ ስኩል ዝክረ ከለኹ ካብቲ ብሃማድ እዩ ዝግበር ዝነበረ ኣክቲቪቲ ወርክሾባት ድዩ ወይ ዝተፈላለዩ ኣብ መንጎ ቤት ትምህርትታት ዝግበር ዝነበረ ንጥፈታት ከይተረድአካ ወይ ከይተማሃርካዮ ተስተውዕሎ ነገራት ኣሎ። ቅድሚኻ ኣብ ስራሕ ዓለም ዝተሳተፋ ኣዋል ዝሓልፈኦ ዘለዋ ኩነታት እውን ትሳትፎ ማለት እዩ። ዳሕራይ ግን ኣብቲ ናይ ኮሌጅ ትምህርቲ ምስ ኣተና ብፍላይቲ ዝመሃሮ ዝነበር ዓውድኻ ብፍሉይ ምስ ደቂ ኣንስትዮን መሰላትን ዝተኣሳሰር ምስ ናይ ፖሊስታት ናይ መንግስትታት ዝተኣሳሰር ኣብ ቁጠባ ዘምፀኦ ፅልዋ ዝኣመሰለ ኢንስፓይሪንግ ዝኾኑ ወይ ከዓ ካብ ነፍስኻ ጀሚርካ ንሕብረተሰብ ካብ ስድራኻ መማህርትኻ መሳርሕትኻ ዘሎ ነገራት ክትዕዘቦ ዝገብር ኮርሳት ትወስድ ነይረ። ከም ቀዳሚት ወይ ከዓ ምንጭ ነገር ኢለ ዝሓስባ ግን ኣብ መንጎ ብትግርኛ ትርጉም ክረኽበላ ደ ክረኽበላ እንዳ ሓግዛኒ ፌሚኒዝም ፕላስ ኢኒኳሊቲ ዝብል ክልተ ቓላት ካብቲ ኣብ ከባቢየ ዝነበሩ ሰባትን ብውልቀይ ከዓ ምስ ውሽጠይ ዝሓቶ ዝነበርኩ ሕቶ ከምዚ ቅኑዕ ትመልሲ ይረኽበላኒ ነይረ። ሜይቢ ኣብቲ ዓውዲ ስለ ተምሃርክዎ ክኸውን ይኽእል ብውልቀይ እውን ብዙሕ ካቨር ገይረ እንደ እቲ ፌሚኒዝም ዝብል ቃል ብዛዕባ መሰል ደቂ ኣንስትዮ ወይ ከዓ ከም ሰብ ብምፍጠራ ጥራይ ኣብቲ ኢንተርናሽናል ዝተገበረ ወይ ሃገራዊ ናይ መሰል ዝተገበረ ርክባት ወይ ኮንቨንሽናት ራይት ኦፍ ውመን ኢሉ ከመርእስቲ ይወስድ። ዝበዝሕ ግዜ ሃማድ እየ ወይ ከዓ መሰል ደቂ ኣንስትዮ ዝብል ኣርእስቲ ክለዓል ከሎ ወይ ዝኾነ መደባት ክሕሰብ ከሎ ግን ካብ ደቂ ኣንስትዮ ናይ ደቂ ተባዕትዮ ጥራይ ዘይኮና ክንዛረብ ዋላ ብደቂ ኣንስትዮ ወገን ምስ ወዳት ምውድዳር ወይ ምስ ደቂ ተባዕትዮ ምውድዳር ዝብል ሓሳብ እዩ ፈርስት ኢን ኣወር ማይንድ ዝመፅእ። ሕጂ እሱ ኢት ዋዝ ሮንግ ማለት እዩ። ብጣዕሚ ጌጋ እዩ። ብዝጋጣሙ ዝን ብዙሕ ሰብ ፈልጦ እንዲ ግን ኣብ ዘለናዮ ዕድመ ነዚ ተኸፊት ዘሎ ዕድል ክጥቀማሉ ዝግበአን ብዙሓት ደቂ ኣንስትዮን ከለዋ እቲ ሓሳብ በቲ ጌጋን ነገር ዝተረድኦ ብዙሓት ስለ ዝረክበ ምዘን ትሪኢና ዘለኺ ኣሕዋተይን ዋዓዝተይን ማለት ኢኻ ዝርእሲ ዲስካስ ንገብሮ ከለና መደባት ክነውፅእ ከለና በዚ ርእሲ ዝተሰማሚዕና መጀመርያ ማለት እዩ። ምክንያቱ ፌሚኒዝም ብዛዕባ ምስ ወዳት ምውድዳር ብዛዕባ ጓል ትናታ ጓልን ሴይቲ ዘብላ ካራክተርን እቲ ዝተፈጠረትሉን ዕላሙኡን ከዓ ረሲዑስ ብዛዕባ ምስ ወዲ ተባዕታይ ምውድዳር ኣይኮን ስ እንታይ ደኣ ተልክኒ ከም ሰብ ብምፍጠራሲ እቲ ዝተኸፍተ ዕድላት እቲ ኣብትሳ ዘለዋ ወለዶ ዝተኸፈተላ ዘበለ ኩሉ ዓይነት መንገድታት ንረብሓኣ ለዊጣ ዕውድ ሰብ ኮይና ተሓልፈሉ እዩ ዝምልስ እምበር ብዛዕባ ምውድዳር ምስ ወዲ ተባዕታይ ኣይኮነን። ዳስዋ 8 መጋቢት ሃማድኤ ምስ ሃማድኤ ዝተኣሳሰር ንጥፈታት ክለዓል ከሎ ሮንግሊ ብዙሓት ሰባት ማለት እዩ ኣብ ኮሌጅ ንዝክሮ ኢና ዋላ ምስ ምሁራት ምስ ኣብ ስራሕ ዘለዎ ዓበይቲ ሰባት ክትረኸብ ከለካ እዚያ እዮም ዝምልሱልካ ማለት እዩ። ሕጂ እዚያ ቀዳሚ ደሪኻትኒ ሾ ብዙሓት ምሁራት ደቂ ኣንስትዮ ነይረን ሕጂ ብትምህርቲ ብዛ ሃገር የለዋን ክንረክበን ፕላስ ዝተፈላለዩ ወርክሾባት ኣብ ዝካየደሉ ግዜ ዝዕድላ ዘይንጥቀመሉ ዝብል ሓሳብ መፅኡ ማለት እዩ። ምስ ከድና ድማ ነዚ ሓሳብ ዝድግፍኦ ነይረን ትስኻ ክምለሰልካ ክዕረ ኣለዎ ትብሎ ወይ ከዓ ክትረኽቦ ደሊ ኢንፎርሜሽን ዘየለውን ፀኒሕና እዩ። በዚ መንገዲ እዚ ግን ሽዑ እቲ ኮሌክቲቭ ኤፈርት ወይ ከዓኒ ተኣኪብካ ክትበፅሐሉ ዘለካ መደምደምታ ክህሉ ስለ ዘለዎ ሓደ ንዓኻ ዝውክለካ ኦርጋናይዜሽን ከዓ ክህሉ ኣለዎ። ምክንያቱ ደቂ ኣንስትዮ ልክዕ ከምቲ ካልእ ክፋል ናይቲ ሕብረተሰብ ዝሓትኦ መሰል ስለ ዘሎ እቲ ሕብረተሰብን ማለት እዩ ናይ ቆልዓ መሰል ኣሎ ቻይልድሁድ ራይትስ ንብሎ ናይ መምሃራን ኦርጋናይዜሽን ተመስሪቱ ንመምሃራን ዘድሊ መሰል ክሓቲ ትኽእል ናይ ዶኳትር ክሓቲ ትኽእል ኣብ ዕድመ ዝደፍኡ ሰባት مثل زحت اورجانيزيشن كلخل

0: ዝተፈላለየ ዓይነት መሰል ዝሓቲ ኦርጋናይዜሽን ካብ ሃገርና ኣብ ዝተፈላለየ ክፍሊ ዓለማት ኣለዉ። ልክዕ ከምኡ ሃጓን ሴይቲ ከምቲ ክፋል ሕብረተሰብ ተሓቶ መሰላት ኣለዉ። ሕጂ ብውልቅኻ ተሓቶ ሕቶን ብውልቅኻ ክትፈልጦ ኢልካ ትገብሮ ፃዕርን ብውልቅኻ ክትልውጥ ኢልካ ትገብሮ ፃዕርን ተኣኪብካን ግን በበይን እዩ ኣብቲ ዘለኹ ቦታ ዝኾነ ገባብ ክጥቀም ይኽእል ወይ ከስተውዕል ይኽእል እየ። ተኣኪበ ምስ ከማይ ሓሳብ ዘለዎን ምስ ከማይ ሓደ ዓይነት ሕቶ ዘለዎን ሓደ ዓይነት ፀገም ዝሓልፋ ፀገም እኳ ተዘይብልናዮ ሕቶ ግን ዳሓንዋላ ክፈላለ ክእል እዩ ብዲግሪስ ባት ሴም ዓይነት ክምለስ ዘለዎ ሕቶ ዘለዎ ሰብ ተኣኪቡ እቲ ፕሮብለም ባሕሪ እዩ ዲስካስ ክገብሮ ዘለዎ ሽዑ ኣብቲ ገግዚኡን ምስ ሰናይ ዓይነት ኣክተር ወይ ተዋሳኣይ ተራኺቡ እቲ ነገር ንጥቕሙ ክልውጥ ኣለዎ ይፈላለ ማለት እዩ። ከምዚ ትርእና ዘለካ ከዓ ኣዜን ምሁራት ኣዜን ብሱላት ኣብቲ ነገርቲ ፍልጠት ዘለዎን ፕላስ ንለውጢ ከዓ ዝተበግሳ ሰባት ከዓ ፅኒሕና ንኡ ማለት እዩ። እዚ ኣብዚ ዘለናዮ ቦታ ኮይና እቲ ስራሕና እንዳስራሕና በብቲ ዝጥዕመና መደባት እንዳስራዕና ከዓ ሜይ ቢ ኣብዚ ፅሕተባት ክተሓቲ ትኾኒ ኣሎ መደባት ስኻ ንሰርሖ ማለት እዩ ዝመስል ንኪዩ
1: ይቐኒ የለይ ካልእ ሓሳባት ዘለዋ ኣላ
2: ኦኬ ሽሜ ዊንታና ታረቀ ይበሃል ብዓውዲ ሲቪል ኢንጂነሪንግ ከዓኒ ኣብ 2018 ካብ ኮሌጅ ምህንድስ እናተመሪቐ ኣብዚ እዋን እዚ ከዓ ኣብ ቤት ትምህርቲ ስነይ ኪነት ሓላይ ከም መምህር ኮይና ሃገራዊ ጉባኤ ይፍፅም ኣለኹ ማለት እዩ። ሶ ኣብታ ዝበልክያ ሕቶ ማለት እንድዩ ስለምንታይ ኢኽን ኣብዚ ውዳበ እዚ ዘለኽን ወይ ከዓ ብምንታይ እዩ ደሪኽክን ወለንታውያን ኮንክን ክትነጥፋ ኣብሃ ማድአ ትብል ማለት እዩ ንዓይ እንታይ ደሪኽኒ ክብል እንድሕር ዳኣ ፐርሶናሊ ክምልስ እንድሕር ዳኣ ኮይነ ካብ ሓደ ለበል ናብ ሓደ ለበል ክትመፅእ ከለኻ ወይ ከዓ ካብ ሓደ ደረጃ ናብ ሓደ ደረጃ ክትመፅእ ከለኻ ገለ ነገር ዝገድፈልካ ነገር ኣሎ። ንኣብነት ኣብ ትምህርቲ ነይረ ኣብዚ እዋን እዚ ከዓነ ኣብ ስራሕ ዓለም ኣለኹ ማለት እዩ። ናይ ትምህርቲ ጉዕዞይ ካብ ኤሌመንታሪ ጀሚርካ ሃይ ስኩል ኣብ ሳዋ ኣብ ኮሌጅ ብዓብኡ ኩሉ እቲ ዝነበረ ናይ ትምህርታዊ ጉዕዞ ብዙሕ ነገር እየ ዝርእየሉ ነይረ ማለት እዩ። ንዓይ ኣብ ነብሰይ ስኒ ብዙሕ መሰናኸሊ ሓሊፍካ ኢኻ ብሓደ ደረጃ ትበፅሕ ኣብ ትምህርቲ ከዓ ብጣዕሚ ግድስቲ ስለ ዝነበርኩ መብዛሕትአን መሓዙስተይ ዝነበረ ኣብ ትምህርቲ ጉዱሳት ንፉዓት እየን ነይረን ንሰን ንባዕለን እውን ኣብ ሂወተን ኣብቲ ትምህርታዊ ሂወተን ዝሓልፍኦ ዝነበራ መሰናኽል ነይሩ። ሶ እዚ ሂወት እዚ እዩ ንዓይ ደሪኽኒ ንስኻ ኣብ ትምህርታዊ ጉዕዞካ ዝነበረ ብዙሕ መሰናኽላት ብኸመይ ኣገባብ ክትሓልፎ ትኽእል እንታይ ተገበርካ ኢኻ ኸ ኣብ ሓደ ፅቡቅ ደረጃ ክትበፅሕ ትኽእል ንዝብል ሕቶ እዩ ኣብ ሓንጎሊ ንዓይስ ደሪኽኒ ማለት እዩ ኣባልዚ ኮይኑ ክነጥፍ። ምክንያቱ ንሱ ምስ ሰገርካዮ ምስ ሓለፍካዮ ኣብ ሓደ ደረጃካ ከምዝበልካ ምስ በፅሕካ ነተናብኡ ዘለዋ ኣብቲ ደረጃ ትንዝ ዘለዋ ወይ ከዓ ኣብቲ ለበል ትንዝ ዘለዋስ እንታይ ክትብለን ትኽእል እንታይ ከተማኸረን ትኽእል ስለዚ ተመኮሮካ ኣካፊልካስ ንስኻንከ ከመይ ገይረን ካባኻ ተማሂረን ካባኻ ዝሓሻ ኮይነን ኣብቲ ስኻ ዝበፅሕካዮ ደረጃን ልዕሊኡን ክኾና ይኽእላ። ሶ ኣነ ካብቲ ናተይ ሂወት ዝነበረ ካብቲ ናይ መሓዙተይ ዝነበረ ሂወት ገለ ነገር ክምህር ይኽእል ገለ ነገር ከበርክት ይኽእል ተመክሮ ያካፊለስ ገለ ነገር ክበርክት ይኽእል ኣብ ደቂ ኣንስትዮ መንእሰያት ኢለ የ ተበጊሰ። ሶ ከምዚ ኣዱ ክትገልፆ ፀንሐት ከዓ በይንኻ ኾንካ ተምፅኦ ለውጢ የለን ገለ ውዳበ ክህልወካ ኣሎ ኣፍኮርስ ሕጂ ኣነ በይነ የተበጊሰስ ንክንደይ ዝኣኽላ ደቂ ኣንስትዮ ክትፀሉ ይኽእል ንክንደይ ዝኣኽላ ደቂ ኣንስትዮ ኣነ ተመክሮ ክግባእ ከመሓላልፍ ይኽእል ድሩት ክኾኒ ተን ዝበፅሐንሲ ቁሩበን ክኾና ድኽእላ ኣብ ሓደ ከምዚ ዝኣመሰለ ውዳበ ዘለዎ ጥርንፍነት ዘለዎ እንድሕር ዳ ተሳቲፈ ግን ወይ ከዓ ኣባል እንድሕር ዳ ኮይነ ትናተይ ተመክሮ ናብ ብዙሓት ደቂ ኣንስትዮ ክበፅሕ ይኽእል ክፀሉ ይኽእል። ሶ ንዓይ ፐርሶናሊ እዚኣ ደሪኻትኒ ብኸምኡ ኢኻብ ዘለኹ ማለት እዩ።
1: ራይ የቕኒየለይ ኣብ ተኻልኣይ ትሕቶ ዶ ክንሰግር ሓማደአ ብግዳም ክትሰምዖኦ ከለኽንን ምስኣቶ ክነኦን ከመይ ረኺብ ክነኦ
3: ሰላም ክበይበዕልኩም ሽመይ ፌበን ዩማነ ይበሃል ተምሃራይት 5 ዓመት ቤት ትምህርቲ ሕጊ ኮሌጅ ኦፍ ኣርትስ ኤን ሶሻል ሳይንስስ ማለት እዩ። ሕጂ ኣንሰር ዮር ኮሽን መጀመርታ ሃማድአ ክትብል ከለኻስ ብፍላይ ካብ ጁኒየር ኮለና ሃይ ስኩል ኮለና ሲ ሓንቲ ትመፀና ነገር እንታያ ናይ ዓበይቲ ኣንስቲ ማሕበር ሽፎን ዝገበራ ወላተን መፅአን ኣስተምህሮ ድባና ነበራ ኣብ ትምህርትስ ከምኡ ኮይነ ንስምዕ ዓበይት ንስቲ መፃ ብዛዕባ ከማልአይ ነግራና እንደን 8 መጋቢት መፅእ ብልጫሬን ክባኻ ገለ ንዓይ ከምኡ እዩ ነይሩ ክሳብ ሃይ ስኩል ዝውድእ ክሳብ ሰባ ዝኸይድ ሃማደ ኢለ ሓስብ ከለኹስ ዳት ላይክ ናይ ዓበይት ንስቲ ማሕበር ጥራይ ገይረ ድሓስቦ ነይረ ድሓራይ ግን ኣነ ሕጂ ኣባል ዝማሕበር ላይክ 4 ዓመት ገይረ ኣለኹ ካብ ካልእ ዓመት ጀሚረ ኣለ ስኩል ካብ ደኣቱ ኣብዚ ይሳተፍ ነይረ ምስኣተኻ ኣብቲ ውሽጢ ምስኣተኻ እቲ ማሕበር እንታይ እንታይ ይሰርሕ ክትሪኦ ከለካ ግን ኢትስ ማች ሞር ዳን ካብ ናይ ኣንስቲ ማሕበር ጥራይ ኣይኮነን እቲ ዝሰርሖ ስራሕ እቲ ዘበርክቶኦን ነገራት ንሶሳይቲ ሲ ብጣዕሚ ብዙሕ እዩ ኤግዛምፕል ሲ ዘን ትሕቲ ዕድመ መርዓ ብስድረአን ተፀቒጠን ወላ ሓንቲ መውፅእ ክስእና ከልዋ ናብ ሃማደየን ደጥወያ ሓንቲ ተዓመፀት ጓል መሰላታ ክትረጋገፅ ኣብ ደይ ትክእለሉ ግዜ ክትከውን ከላ ሃማደየን ድጠበቃላ ናይ ምክንሻብ ናይ ዝተፈላለየ ደቂ ኣንስትዮ ፌስ ዝገብሮ ቻለንጅስ ኣብ ሂወተን ሃማደየን ድጠበቃለን ሕጂ ንሕና ሲ ኣብ ትምህርትና ዝኾነ ዝተፈላለየ ሪሰርች ፔፐርስ ገለ ክንፅሓፍ ከለና ብዛዕባ ጓል ኣንስተይቲ ንድሕረይ ሪሌትድ ኮይኑ ናብ ሃማደ ኢና ንመፅእ ምክንያቱ ኣብ ዝተፈላለየ ኬዛት ኢካ ትረክብ ዝተፈላለያ ደቂ ኣንስትዮ ብዙሕ ኣብ ሂወተን ዘጋጠመን ቻለንጅስ ሃማደአ ድሓገዘአን ድተኸላኸላለን ልክዕ ከም ሽል ኮይነን ዚ ንሰነን ኩሉ ነገር ንፀወራለን ነራ ኢን ኣዲሽን ቱ ኦል ዲስ ከዓኒ ድባና ኣስተምርሆታት ወርክሾባት ንገብሮ ኮንፈረንስስ ንገብሮ ንዓኻ ሓንቲ ጓል ኣንስተይትስ እንታይ ክትከውን ኣለዋ ኣነ ሕጂ ካብ ከምቲ ሎው ስኩል ተማሃሪት መጠን ብዛዕባ መሰላተይ ብዛዕባ እንታይ ግቡኣት ኣለኒ ኣብ ትሕቲ ሕጊ ይፈልጥ እየ ፅቡቅ ገይረ ኣነ ክሳብ ዝፈለጥኩ ግን እታ ምሳይ ዘላ ትፈልጥ ማለት ኣይኮነትን ኣነ ትምህርተይ ኮይኑ ትፈሊጥ የ ኣለኹ እተን ምሳይ ዘለዋ ግን ኣይፈልጣን እየን ነዚ ከም ድፈልጣ ድገብሮ ማሕበር ሃማደ እየን ግን ሰብ ሕጂ ንሓንቲ ማሓዛይ ናይ ሃማደ ኣኸይባ ኣሎ ንዕናይ ምሳይ ክላ ሃማደ ድኣ ሞ ትብለካ ንሓንቲ ከምኡ ትብላ ከለካ ዳሓን ኢለስ ጀስ ንሕጂ ሞ ንዕናይ ምሳይ እንደን ኔክስት ታይም ተደይ ፈቲኽዮ ትከብ እንደን ናብቲ ኮንፈረንስ ትመፃ ይሰምዖኦ ሽዑ ያ ዲስ ኢዝ ጉድ ወይ ሪሰርች ፔፐር ተቐርብ ብዛዕባ እንታይ እንታይ ቻለንጅ ዘጋጥም ኣሎ ገለ ኣነ ሕጂ ኣብዛ ሰዓት እዚኣ ንዓይ ተተሓትኒ ቅድሚ ሃማደ መታወይ ትሕቲ ዕድመ መርዓ ገለ ንዓይ እንታይ እዩ እዚ ምክንያቱ ኣነ ብዛዕባ ጓል ኣንስተይትን ወዲ ተባዕታይን ኢሉ ደፈላለዩ ገዛ ክሳብ ዝዕበኹ ንዓይ ብዙሕ ኣይምልከተኒን እዩ ግን ነዚ ኤክስፖር ድበን ደሎ ማሕበር ግን ሃማደ ምስኣተኹ እንታይ ዓይነት ፀገማት ስቲል ኤግዚስት ትገብር ከም ደሎ ብፍላይ ኣብዚ ርሑቓት ቦታታት ናይ ኤርትራ እንታይ ዓይነት ፀገማት ኤግዚስት ትገብር ከም ደሎ ሃማደ ምስኣተኹ የፈሊጠ እዮም ስለዚ እዚ ማሕበር እዚ ብደጊ ኮንካ ክትሪኦ ከለካ ስቲል ክሳብ ገለ ኣሎ ኣተሓሳስባ ኣብ ርእሲ ሰብ ሃማደ ክትብል ከለካ 8 መጋቢት ትሓስብ ኣንስቲ ትሓስብ ግን ኣብቲ ውሽጢ እቲ ማሕበር ምስኣትካ ግን ኢትስ ሶ ዲፍረንት ናይ ዓበይት ኣንስቲ ጥራይስ ኣይኮነን እቲ ድገብሮኦ ስራሓት መብዛሕትን ደቂ ኣንስትዮ እንታይ ከም ድኾን ኣይፈልጣን እየ ሕጂ ሓንቲ ጓል ተዓሚፃ ትፈርሕ ሱቕ ትብል ተኾንኪ ደይከድኪ ናፖሊስ ክኸይዳ ደ ኣለኹን ወላ ተኸይደ ከመመን ክጣበቐለይ ትብለካ ማሃማደ ደይ ትኸዲ ሃማደ ቲ ክትገብራለይ ኣይፈልጦን እየ እቲ ማሕበር እንታይ ከምዝሰርሕ እዚ ብዙሕ ሰብስ ኣይፈልጦን እዩ ስለዚ እቲ on the outside and ምስኣተኻን it's completely different ጠቕላላይ በበይን እዩ ማሕበር ስለዚ ነተን ደቂ ኣንስትዮ ሲ ኣይ ኢንኮሬጅ ደም ቱ ጆይን ኣትን ክፈልጦ ሲ ፅቡቅ ምኾነ ነይሩ
1: ሓራይ ይቕኒልና ሓራይ ኣባላት ሃማደ ብምዃን ኣለ ክንደይ ሓሳባት
0: ንዓይ ኮይቶዝ ሓደ እዩ ነይሩ መስለኒ ንዓይ ምክንያቱ ጁኒር ከለና ብዙሓት ናይ ኣብቲ ዕድመቲ ክፀልዋና ዝኽእላ ምሁራት ኣዋልድ ይመፃ ነይረ ንብል ምክንያቱ ዝበዝሐ ግዜ ክትሓትት ከለካ ከምዚ ክትብሎ ፅንሐት ናይ ኣንስቲ ማሕበር እዩ ከብሎ ዝኽኣለ ሰብ ዝኾነ ነገር ከይረኣየ ይኮነን ከምኡ ዝብል ዘ መይቢ ክንሓስብ ከለና ሳብተን ናይ ቀዳሞት ናይ 10 ዓመታት ድሕሪ 91 ማለት እዩ ክንሓተን ከለና ብዙሕ ኤክስፔሪንስ እየን ዝባና ፅልዋ ምፅአን ክሳብ ኣብ ትሕቲአን ዝስርሓ ደቂ ኣንስትዮ ክሳብ ዘምፃ ናቱ ዋጋ ምኽፋል ነይርዎ ሕጂ ብደገ ኮይና ስለ ንዕዘብ ዝበዝሐ ግዜ ኣብ ከምዚ ከምዚ ዘይገበራ ኣብ ከምዚ ከምዚ ዘይገበራ እንታይ ገይረን ሞ ርኢናየን ገለ ዝብላ ቓላት ኣለዋ ዝበዝሐ ሕጂ ኣነ እንታይ ዝብል ስለምንታይ ሃማድየ ኣትኺል ኣይኮነትን ጓል ትሕተት ስለምንታይ እዚ ኣተኺ ተባሂሉ ሃማን ክትሕተት ነይርዋ ምክንያቱ ናይ ደቂ ኣንስትዮ ማሕበር ኣብ ዘሎ ድሕር ተባሂሉስ ጓል ንሰይቲ ክሳብ ዝኾነት እንታይ ኮይኑ ሞ ዘይምልከታ ኣብኡ ደሎ ብምሉእ ኣብሳት ድዩ ዲስካሽንስ ድዩ ንደቂ ኣንስትዮ ክዳለ ከሎ ዝኾነ መደባት ድዩ እንታይ ኮይኑ ዘይምልከታ ተባሂላ ክትሕተት ዘለዋ እምበር ኣቲኺ ተባሂላ ከማ ናይ ኩነትን ክትሕተት ነይርዋ ግን ብግን

ጥሉ ሽጉንታ እዩ ዝኸውን ዘሎ ድሕሪ ኣብ 30ታት ወይ ኣብ 20ታት ዘለዋ ዕድመ ኣብ ሃማደ እዩ ትሰርሕ ድሕ ተረኺባ ኣዚፍ ሓደ ዲፍረንት ነገር ወይ ከዓ ከምዚ ፍሉይ ነገር ትገብር ዘላ ከምኡ ያ ትሕተት ዋይ ተባሂላ ዝገርም ነገር ወላ ሓንቲ ረብሓ ስለ ዘሎ ኣይኮነን ኩሉ ሰብ ቮለንቲር ኣብ ዘሎ ኣሽንኳይ ካብ ትሰርሓሉ ቦታ እንዳመፀ ኮሌጅ ተምሃራይ ኮይኑ ካብ ኩለን ዘባታት እንዳተኣከበ እዩ ኣክቲቪቲ ዘካይዶ

0: ራ ስለ ዘይረኣናየን ሕጂ ተን ዘይረኣናየን ዘይገብራ ዘይረኣናየን ዝብላ ዘለዋ መን ኢልካ ተሓቲትካስ ብዛዕባ ኣዴታትና ኢና ንዛርብ ዘለና ማለት እዩ። ንሰን ኣብቲ ዝነበረኦ ግዜ ኮይኑ በቲ ዝነበረኦ መድረኽ በቲ ዝነበረኦ ኩነታት እቲ ክገብሮኦ ዝኽእላ ገይረን ኣለዋ። እቲ ዝገርም ነገር ከምዚ ክላዓል ከሎ ክንዕለላ ፅሒና ሕጂ ከማኒ እንታይ ኣርእስትላ ተገርመኒ ብ79 እዚ ኢንተርናሽናል ኮንቨንሽን ኦን ዲስክሪሚኔሽን ኢሊሚኔሽን ኦፍ ኦል ዲስክሪሚኔሽን ኤገንስት ውመን ዝብል ኣሎ። እዚ ኩሉ ዓይነት ሲስተማቲካሊ ድዩ ብፖሊስ ደረጃ ድዩ ብፖለቲካ ድዩ ብሕጊ ድዩ ማለት እዩ ኣንጻር ደቂ ኣንስትዮ ዝግበር ወፅዓ ወይ ዲስክሪሚኔሽን እንታይ ና ንብሎ እዚ መጥቃዕቲ ወይ ቫዮለንስ ንዑ ንምእላይ ተባሂሉስ ብ1979 ኢንተርናሽናል ፎርም ኮይኑ ብዙሕ ዋጋ ይኸፊሉ ብዙሕ ሃገራት ክፍርማ ኮንቪንስ ክገብርዎን ነይርዎን። ምክንያቱ ፖለቲካል ሲስተም ናተን ውስን ነይሩ ሬሊጅን ሕቶ ኣሎ ናይ ሃይማኖት ሕቶውን ምስ ባህል ስለ ዝኣቱ ማለት እዩ። ልክዕ ኣብ ናይ ማርች ኣብ ኣፕሪል መይ ኢንተርናሽናል ፎርም ክትከውን ከላ እዚኣ ሃገራዊ ማሕበር ደቂ ኣንስትዮ ኤርትራ ከዓኒ ፌብርዋሪ 1979 ከዓ ፎርም ኮይና ማለት እዩ ናይ ዋርሒ ሕቶስ እዚኣ ናይ ሃማደ እዩ ትቅድም። ሕጂ ንምንታይ እዚ ርእሲ ዘልዕሎ ሶ ዋር ሃፐን ብድሕሪ እንታይ ተገይሩ ኢልካ ክትሓትት ከለካ ብዙሕ ካብአን ዘይሰማዕናዮ ብዙሕ ዘይኮፍ ኢልና ክንሓተን ዝግባኣና ዘይተወረሰ ነገራት መሊ እዩ ዘሎ። ምክንያቱ ግና ከም ሃገር ከይተቆመ ከሎሲ ኣብ ኢንተርናሽናል ኮንቨንሽንስ እናኸዳ ክሳብ ናፅነት ተይሳን ሓደን ማለት እዩ እዚ ሙሉእ ሃገራዊ ኣኼባታት ክካየድ ከሎ እዚ ኩሉ ሕግታት ክቆም ከሎ ሪፕሬዘንታቲቭ እናኸዳ ይውክላ ነይረ። ሕጂ በቲ ናቱ መድረክ ንሕሰቦሞ ክሳብ ተይሳን ሓደን ኤርትራ ሃገር ከይቆመት ከላ ከምዚ ዓይነት ኦርጋናይዜሽንስ ነይሩ ፕላስ እዚ ዓይነት ፅልዋታት ተኸይዱ ዝብል ገና ዘይተፃሓፈ ዘይተሰምዐ ክንደይ ታሪክ ደቂ ኣንስትዮ ዝለወጠ ስቶሪ እንድሕር ተፈፂሙ ሲ ድሕሪ ናፅነት ከ ዋት ሃፐን ጊልካ ተሓትት ቀዳሚቱ ብእምሮካ ትመፅሕ ሽዑ ድሕሪ ማለት ሽዑ ዝበዝሐ ማለት እዩ ዝበዝሐ ኣብ ናትና ዕድመ ልዕሊና ውን ክሳብ 30ታት ዘሎ ዕድመ ብብዙሓት ኣጋጣሚታት ንረክብ ኢና ዘይገበራ ትብል ቃል ትመፅእ እዚ ክገብራ ነይርዎን እዚ ስለ ዘይገበራ ገለ ትብል እዚ ናይ መን ሕቶ እዩ ዘይገበራ ሲ መናይ ክትገብሮ መናይ ክካብቲ ኣድቫንቴጅ ክትጥቀመሉ። ምክንያቱም ናይ ኮሌጅ ግዜ ዝነበርናሉ ግዜ ሕጂ ብትምህርቲ ካብዚ ሃገር ወፂና ኣለዋ ንዕአን ኮይነንሲ ነተን ኣብ ኮሌጅ ዝነበራ ደቂ ኣንስትዮ ኮይነን ክሳብ ካብ ኮሌጅ ወፃ ኣብቲ ዝነበርናይ ዓድታት ንኣብነት ዓዲ ቀይሕ ኮሌጅ ኣብ ዓዲ ቀይሕ ተላ ካብቲ ኮሌጅ ወፃ ወፅያ ናብ ዘለዋ ደቂ ኣንስትዮ ምፅላው ከምኡ ማይ ነፍሒ ተለዋ ካብቲ ጥቐአን ዘላ ክሳብ ክንዲ ዝተሰሪሑ ሕጂ ሽዑ እንታይ ኢና ነርና ንሕና ተጠቀምቲ ኢና ነርና መስለኒ ተምሃሮ ኮሌጅ ስለ ዝነበርና። ድሕሪ ካብ ኮሌጅ ወፂኢኻ ናይ ስራሕ ዓለም ምስኣተኻ ናትካ ደሲዥን እዩ ናብቲ ማሕበር መፂኻ ናትካ ፅልዋ ተምፅእ ናትካ ኢንፑትስ ክተእቱ ምስ ከማኻ ሕቶ ዘለዎን ደቂ ኣንስትዮ መፂኻ ኣብ ሓደ ማኣዲ ክትመፅ ሲ ናትካ ውሳነ ክኾን ኣሎ ማለት እዩ። ስለዚ ኣብ ኩሉ ቦታ ዘለኸን ደቂ ኣንስትዮ ሲ ሃማድየ ከምዚ እንተዝገብራ ነይረን እኮ ሃማድየ ከምዚ ገይረ ነረ እንተዝኾና ኮ ከምዚ ምኾነ ካ ከምዚ ኮይን ክገብራ ነይርዎን ዝብል ርእቶታት ብምሉስ ናትክ እዩ ናይታ ተዛረብ ዘላ እዩ ማለት እዩ። ሶቲ ኦፊስ ክፉት እዩ ተናዴታት ብጣዕሚ ኩሉ ሻዕ ቅርባትን
1: ሕራይ ተሳታፍነት ክንከተስፍሖኦ ብገለ ብገለ እኳ ትትንክፍኦ ተለኽን ተሳታፍነትክን ከተስፍሖኦ ዝፅምበራኽን እናበርከታ ክኸዳ ጥርናፈ ሓይሊ እዩ ንብል እንተ ዳ ኮይና እንታይ እንታይ ትገብራ እስኪ
2: ኣበይ ውዒልክን ማና ይቐኒልና ነዚ ዕድመ ዝገበርክልናሎ ማዓንቲ ዳርጋት ዝበዝሐ የለና ወየን ሽመይ ሚርያም ዮሴፍ ይበሃል ኣብ ኮሌጅ ሕርሻ ሓመል ማሎ ብሃብቲ መሬትን ኣከባብያዊ ስነ ፍልጠትን ኣብ 215 ወዲአ ኣብ ሃማድ ከዓ ከባቢ 6ሓሙሽተ ዓመት ኮይኑ ሎ ማለት እዩ። ሕጂ ምዘን ኣሕዋተይ ካብ ጅምር ከዓ ውሕድ ዓመታት ይገይር ዘሎ 2-3 ዓመት ገብር ግን ዝበለፀ ስራሕ ከዓ ምስአን ዝነበርኩሉ ግዜ ዝሰራሕክዎ ማለት እዩ። ውዳብኽን ከተዕብያ እንታይ ኢኸን ትገብራ ንትብል ከዓኒ ወይ ንመሳትኹን እንታይ ኢኸን ትብለአን ከም ሓሳብ እዘን ቁፅሪ እዚአን ከምዚ ኣቐዲማ ወይንታ ክትብሎ ፀኒሓ ኣድያሚላቶ በብውልቅካ ትገብሮ ነገር ወላ ሓንቲ ለውጢ ከምፅእ ስለ ዘይክእል እዚ ግሩፕ እዚ ከዓ ኣብ 10-12 ሰባት ተሓፂሩ ዝተርፍ ኮይኑ ከድምዕ ስለ ዘይክእል ከም ሓሳብ ተንሕና ፀለውቲ ኢና ኢልና ንሓስበን ኣብ ትምህርተና ኣድማዒ ነንሕደድካ እንዲካ ትፀላሉ ወይንታ

0: ኣላ እንድሕር ዳ ብወለንታ መፅአ ኣነ ብወለንታይ እንድሕር መፅአ ከምኡነ ናተን ሓሳብ ድለዎን ኣቦ ቤን ቦታታት ካ ኣለዋ ነዚአን ከመይ ጌርና ንረክበን ከመይ ጌርና ንጠራነፍ ከመይ ጌርና ሓደ ድሓ እንድኾነ ውዳበ ንገብሮ ከዓኒ ድሮ ክንደይ ጌርና ኣለና ንዓ ካብ ንሰርሓላ ክልተ ወርሒ ድሕሊፋ ትኸውን ወርሒ ቢ ወርሒ ሶሪ ወርሒ ትኸውን ከዓኒ ኣብ ከምኡ ንርከብ ማለት እዩ እንድሕር ድኣኒ ኣብቲ ጉዳይቲ ከይተጠርነፍካ ሓደ ሓሳብ ከይተዋሃብካ ብሓንሳብ ከይኮንካ ከዓ ዝመፅ ለውጢ የለን ምክንያቱ ኣብ ነናህና ዓውዲ ብፍሉይ ደገድሰና ነገር ኣለዎ ናተይ ሲ ሓደ ምሁር መፅኡ ንድሕር ኣ ብዛዕባ ናተይ ዓውደት ዝተምሃርኩሉ ፊልድ ዛረብ ኣሎ ንበይን የተገድሰኒ ካ ብሙላኣትክን ናይ ዊንታ ንድሕር ኣላ ብምህንድስና ዛረብታ ኣሎ እንተሎ ንበይን ኣተገድሳ ጉዳይ ደቂ ኣንስትዮ ንድሕር ኮይኑ ግን ንብሙላኣትና ኣብ በበይን ፕሮፌሽን ዘለና ንብሙላኣትና ማዕርያ ትብፅሓና ማለት እዩ ሕጂ በቲ ወዲእ በቲ ተመረቕ ኣብዝሃለካ ሃሊኻ እታ ጉዳይ ጓል ኣንስተይቲ ትበሃል ኣብ ድሃለካ ሃሊኻ ትትንክፈካ እያ ስለዚ እሱ ስለዝኾነ ከዓኒ እንደገና እቲ ጥርናፈ ከዓ ኣብ ሓንቲ ምህርቲ ጓል ኣንስተይቲ ዘሎ ሓይሊ ከዓ ብጣዕሚ ኣነ ይኣምነሉ እየ ካብዘን ውሕዳት ምሳይ ዘለዋ ስለዝሪኦ እቲ ሓሳብ ዝመፅእ እቲ ከይደ ናብቲ ናይ ስራሕ ቦታታት ዝገብርኦ እቲ ድርኦ ሪአን ጥራይ በበይና ከለና ከይተጠርንፍና ከምዚ ሪአን የረ ብኣብ ከምዚኣስ ከምዚኣ ተገብረት ኢለን ሓሲበን ዘምፅኦ ብሪልያንት እዩ ክሕለፍ ከዓ ደይክእል እዩ ክገብርኦ ድኽእላ ግን ኦንል ንድሕር ድኣ ከምዚኣ ብቲም ኮንካ ዕብ ድበለ ስራሕ ክሰርሕ እንተኽኢልካ ዳ እምበር በበይንካ ኮንካ ከዓ ኣይትገብሩን ሃማድእ ኩሉ ከዓ ክሽፍነልካ ክፅበ ከዓ ፀገም እዩ ምክንያቱ ኣብ ብዙሕ ነጥፈታት ንድሕር ድኣ ከምዚ ሰቨን ክትብሎ ዝፀንሐት ኣብ ብዙሕ ንጥፈታት ይነጥፋ ኣለዋ ዝከኣለ ንገብር ኣለዋ እቲ ክላዚአን ዘብለን ደሎ ከዓኒ ባዕልኻ ምሽፋኑ ይሓይሽ እብል ኣነ እቲ ባዕልኻ ፀገም ኮይኑ ዝረኣየካ ክንደይ ብሕቶ ናይ ሕጋዊ መሰላት ዝሳቀይ ኣለዋ ብናይ ቁጠባ ኣለዋ ብናይ ትምህርቲ ኣሎ ንባዕሉ ኣብ ትምህርቲ ኣትካ ክንደይ መሰናክላት ኣለዎ ኮታስ ብዙሕ ንሕና ንዕዘቦ ነገር ኣሎ ሕጂ እቲ ማሕበር ጥራይ ካብ ትገድፈሉ እስኻ ፍልይ ኢልካ ናትካ ባዕልካ ዘምፀካዮ ሓሳባት ሬዝ እንዳገበርካ ከመይ ጌርካ ትሰርሕ ግን ከዓ ኣብ ዕላማታት ናይቲ ማሕበር ከዓ ከመይ ጌርካ ትፅምበር ዝብል ሓሳብ ኣለና ሕጂ እንታይ ትብለአን ትብል ሕቶ ሲ ጉዳይ ጓል ኣንስተይቲ ማለት ቅድሚ ዝኾነ ሰብ ባዕላታ ጓል ኣንስተይቲ ትምልሶ እዩ ንማሕበር ኣይግደፍ ንግንባር ኣይግደፍ ንሃማማት ኣይግደፍ ቅድም ባዕልካ ኢካ ትጅምሮ ባዕልካ ትሰርሓሉ ምስቲ ፅላል ኮይኑ ደስራሓካ ዘሎ ማሕበር ግን ምስኡ ተፀጊዕካ ከዓኒ እትስኻ ትገብሮ ኣበርክቶ ትገብር ማለት እዩ ስለዚ ኣነ ንመዛኖ ይሳየ ዝብለን በዛ ኣጋጣሚ እዚኣ ኸማን እተን ኣብ በብብ ውሽጥና ዝፀናሓና ሓሳብ ከምዝተዝህሉ ከምዝተዝህሉ ድብላ ኸማን ኣይ ውሽ ካብ ሎም ዓንቲ ተዝሕወሳና ሞኑ እዛ ግሩፕ እዚኣ ሞር መሓየለት እብለን ስለዚ ፅቡቕቲ ኣጋጣሚ ኣነተን እንደይፈልጣ ኣባላትና ክኾና ሲ መዐደሚት ምኾነትና
1: ሕራይ ሕጂ ሓንቲ ዳርጋ ትተናኽፍኦ እንዲኹን ዘለኽን እንታይ ትነጥፋ ኣለኽን እስከ ኣባላት ማሕበር ብምዃን ምስለኒ እናኸትክ ናብ ኮሌጃት ትገብሮኦ ንጥፈታት ኣሎ እስክሱ ተዛረባሉ እንታይ ትገብራ ንኣብነት ስክ እንታይ ትገብር እስከ
0: ሕጂ ናይ ስራሕ ቦታና በበይን እዩ ትምህርቲ ዘለዋ ኣብ ትምህርቲ ኣለዋ እተ ናብ ስራሕ ዘለና ከዓኒ ትንሰርሓሉ ዘለና ቦታ በበይኑ ስለዝኾነ ኣብቲ ነንኸዶ ቦታ እቲ ዘዘሎ ፀገማት ኢልና ዘዝሓሰብናዮ ገለ ንእሽተይ ኣበርክቶ ክንገብር እቱ ሓሳብ ሕጂ ስኽ እንታይ ትገብሪ ከዓኒ ናይ ስራሕ ቦታ ይሓመልማሎ እዩ ኣብ ወየ ድሰርሕ ኣብቲ ኮሌጅ ኣብቲ ኮሌጅ ሕቶ ናይ ደቂ ኣንስትዮ ዳርጋ ናብ ብዓይነት ብኳሊቲ ተንሕተት እምበር ብቁፅሪ ንሰን እየን ኣውት ናምበር ትገብራ 52% እየ ንሰን 52 ይበዝሓ ማለት እዩ ሕጂ ኣብቲ ክምሃር ኣለዎን ኮሌጅ ክኣትዋ ኣለዎን ብብዝሒ ገለገለ ድበሃል እሱ ዳርጋ ሕቶ ኮይኑ ይስማዓኒን ኢሎም ማዓንቲ ዋላ ኣብ ኩሉ ኮሌጃት ማለት እዩ ትሕቶ እንታይ እዩ እንታይ ዓይነት እየን ከመይ ክኾን ኣለዎን እሰን ከመይ ክሕይል ኣለዎን ማለት እዩ ሕጂ ኣብቲ ኮሌጅ ዝኾነ ንጥፈታት ትገብር ከመይ ጌርካ ንስኻናትካ ዩኒቲ ተዕቢ ኣብ መንጎ ተን ደቂ ኣንስትዮ እንታይ ዓይነት ንጥፈታት ተተጊሩ ዩ ነንሕድሕድካ ሸር ናይ ምግባር መድረክ ክትገብር ትኽእል ከምዚ ዓይነት መደባት ንሰርዕ ማለት እዩ ካብ 8 መጋቢት ውፅእ ኢልካ ኣብ 8 መጋቢት ጥራይ ደይኮነ ካልእ ኣብቲ ቦታ ኣድያም ከማን ክትገልፁ እያ ባዕላ ዓዲ ቀይሕ ኣብ ዓዲ ቀይሕ ሓደላ ሓመልማሎ ኣብ ከረን ከባቢያ ዘላ እቲ ቦታ እተን በተን ኮሌጃት ዘለዋ ተምሃሩ ጥራይ ደይኮነ ካልኦት ናይቲ ከባቢ ደቂ ኣንስትዮ ኣለዋ ናይቲ ገጠራት

0: ሕጂ ኣብቲ ገጠራት ከዓኒ ዘን ከምዚ ሕጂ ንሕና ዘለናዮ ኣብ ደድልየና ደረጃ ክንበፅሕ ደሓን መሰናክላት ንሓልፍ ከማና ይኮና እንትናው ደለዋ ካልእ ዓይነት ባክግራውንድ ዘለወን ካልእ ዓይነት ፀገማት ዘለወን እየን። ነዚአን ከመይ ጌርና ፌስ ንገብር ኢልና ሓሲብና ካልአይቲ ያላትን በዝጋጣሚ ዝውን ኣይመፀትና ንበር ራኢዳ ትበሃል። ከመይ ጌርካ ዘለዎን ፀገማት ከመይ ጌርና ንዐን ክንቀርበን ንኽእል? ከም ኣብቲ ኮሌጅ ዘሎ ሲ ኮም ኮንትሪቢሽን እታ ኮሌጅ ነቲ ኮሚኒቲ ሲ እንታይ ከተበርክተሉ ትኽእል ነተን ደቂ ኣንስትዮ ብዝብል ሓሳብ ሓደ 3-4 ፕሮግራማት ጌርና ማለት እዩ ምስአን። ንሱ ከዓ እንታይ እዩ ሓደ ኣብ ከምኡ ዓይነት ቦታ ድኾነ ዓይነት መደብ ክትሓስብ ከለካ ኮንዘርቫቲቭ እዩ ድኾነ ለውጢ ክትሓስብ ከለካ ነቲ ከተበላሽዎ ከዓ የብልካን ኣት ደ ሴም ታይም ዝኾነ ለውጢ ነናህና ክብርታት ኣለና ብዘው ደዋደቡ ተኸይድ ክናት ኣለዎ ብሰሜናዊ ቀይሕ ባሕሪ ዓፋር በበይነ ብሄራት ነናተን ሪስፔክት ዝገብርኦ ባህልታት ኣለዎን። ስለዚ ነቲ ባህሊ ሽዑን ሽዑ እቲ ውልኪ ስኽ ጓል ኣንስተይቲ ክውፅ ተምሃሪ ክድ ይፈል ክትብል ኣፀጋሚ እዩ። በቲ ንሶም ዝርድኦም በቲ ነቲ ሕብረተሰብ ዝርድኦ መንገዲ ግን ድኾነ ነገር ክትገብር ትኽእል ኢኻ ተኣቱ ጉዳይ ጥዕና ኢልካ ትጅምር እንታይ ክገብራ ክእላ ሳኒቴሽን እሰን ከም ኣዝን ኮንዘርሶሳይቲ ስለዝኾነ ኣብኡ ኣቲኻ እንታይ ዓይነት ገለ ለውጢ ክትገብር ትኽእል ብኸመይ መንገዲ ነቲ ሰን ዘለዎን ፀገማት ነቲ ወኪል ክነግራ ክእላ ግድን ዲ ወዲ ተባዕታይ ወኪል ክትገብር ደለካ ሶዛት ሰን ፍሪሊ ኮይነን ክዛረባሉ ድኽእላ ማለት እዩ። ስለዚ ኣብ ከምዚ ዕሙቅ ኢልና ሕጂ ምስቶም ኣብ ወከልቲ ግንባር ኣብቲ ኮሌጅና ዘለዎ ማለት እዩ ምስ ከምኡውን ምስቲ ናይ ሃማማተ እንዳኸድና ኣብ ከምዚ ዓይነት ፀገማት ክሳብ እዝንዝን ክብለ ክንቅርብ ከፀግመኒ 3-4 ግዜ ግን ናብቲ ቦታ እንዳኸድና ብዙሕ ፀገማት ከማን ክንረክብ ክኢልና ብውልቂ ድረኸብናየን ነይረን ንማሕበር ድሓበርና ኣለን ነይረን ክሳብ ከምዚ ማለት እዩ። ሕጂተን ካልኦት ከዓ ነናተን ክነግራ ክምእንታን ትገብሮ ማለት እዩ።
1: መጀመርያ እንተና ጌርና ከምዚ ክትነግረ ክጥንሐት ካብ ትምህርቲ ዓለም ወጢና ኣብ ስራሕ ዓለም ዝገበርናየን ግዜያት ካብ ዓመት ክሳብ ዝነዋሕክት ናይ ሜሪላ ክሳብ 5-4 ዓመት ኢና ዘለና። ሕጂ መጀመርያ እንታይና ጌርና ካብ ተጠቀምቲ ወጢናስ ናብቲ ፕላነርስ ኢና ንልወጥ ዘለና ምክንያቱቲ ናይ ኮሌጅ ግዜ በቲ ቅድሚና ዝገብርኦ ዝነበራ ንጥፈታት ንጥቀም ኣብ ኮይና ንሳተፍ ኣብ ኮይና ናትና ዲስከሽንስ ንገብር ነርና መፅናዕታዊ ፅሑፍ ነቕርብ ምስ ሃማድአ ዝተደለየ ሓበሬታታት መፂና ንወስድ ጥራይና ነርና። ሕጂ ግን ኣብ ዝተፈላለዩ ቦታ ተመዲብና ከም ዘለና መጠን መጀመርያ ንሕና ፅቡ ጌርና በቲ ነገር ቲ ኳሊፋይድ ክንከውን ዝብል ፕላን ኢና ሒዝና። እንታይ ማለት የ ሕቶ ደቂ ኣንስትዮ ክተልዕል ከለካሲ ብጣዕሚ እዩ ከቢድ ዝገብሮ ከዓ ምስ ባህሊ ናይቲ ሕብረተሰብ ሃይማኖት ምስቲ ልምዲ ሒዝዎ ዝፀንሐ ምስቲ ቁኑዕ ኢሉ ንዓመታት ዝዓበየሉ ነገር ፖለቲክስ በዕሉ ኣሎ ሕጊ ኣሎ ከምቲ ክትጠቕሶ ፀንሐት እቲ ዝወፀ ኢንተርናሽናል ሕጊ ወይ ከዓ ናሽናል ዘይኮነ ካስተመር ኣለዎ ኣሎ ነዚ ብምሉ ኢኻ ትትንክፍ ዘለካ ብዛዕባ ኣብ ከምዚ ዞባ ከይደ ብዛዕባ ናይ ከምዚ ዓይነት ኢሹ ናይ ደቂ ኣንስትዮ ክልዕል እየ ማለት ሲ ትትንክፎ ኣርእስታት ብድሕሪ ብጣዕሚ እዩ ብዙሕ። ሕጂ ነዚ ከምዚ ዓይነት መደባት ክትዕወተሉ ወይ ከዓ ትትደልዮ ዘለካ ነገር ክትወቅዕ ትኾንካ ከዓ ኣቐዲምካ ክትፈልጦ ዘለካ መፅናዕትን ሓበሬታን ኣሎ። ሕጂ ኣር ዊ ኳሊፋይድ ኢልና ንነፍስና መጀመርያ ሓቲትናያ እንታይ ማለት ብኤክስፒሪንስ ብሓበሬታ ብፍልጠት ብኩሉ ማለት እዩ። ሕጂ በቲ ዘለናዮ ርሕቀት ቦታታት በቲ ዝጥዕመና ኣብ ወርሒ ዲና ኣብ እንዳተደዋወልና ንፀዋዋዕ ኣብ ከዓ ዲስካስ ክንገብር ጀሚርና ኣለና ማለት እዩ። መጀመርያ ፐርሶናሊ ሰብ ንነብሱ ከይኮነ ሲ ናይ ካልኦት ኮሽንስ ክምልስ ኣይክእልኒ መጀመርያ ጓል ሴይቲ ምዃንን ዘይምዃን ሲ ብውልቅና ክንምልሶ ዘለና ነገር ስለ ዘሎ ማለት እዩ። ሕጂ ምስተላለና ከዓ በበይና ዓይነት ባክግራውንድ ንባዕለና ከማንሲ በበይና ዓይነት ናይ ትምህርቲ ፊልድ ዝተምሃርና ካብ በበይና ዓይነት ቦታ ዝመፃና በበይና ዓይነት ቦታ ዝዓበና ኢና ኣብ ገሊዮ ሓሳባት ክላዓል ከሎ ከማንሲ በበይኑ ኣይድያ ንበሉ ግዜ ኣሎ። ሕጂ ኣብኡ ክንሰማማዕ መጀመርታ ንሕና ፅጌና ዳጀስቲ ክንገብር ፅቡ ጌርና ምስቲ ማሕበር ክንለለ ኣብ ሃማደይ ዘሕለፍናዮ ግዜ ከዓ ናይ ኩላትና በበይኑ ስለ ዝኾነ ክንላለ ዝብል መደብ ቅድም ወሲድና ምክንያቱ እዚ ተዘይ ጌርና ነቲ ብድሕሪ እዩ ዝመፅእ መደባት ሲ ከም ፋሚሊ ማለት እዩ ከም ግሩፕ ቮለንቲርስ ካ ስለዝኾነ ናት ኤነርጂ ኣለዎ እዚ ንገብር። ሰከንድ ክሳብ ሓደ ፐርማነንት ዝኾነ ለውጢ ዝመፅእ ብስራሕ ደረጃ ማለት እዩ ኣብዚ ዘለናዮ ቦታ ኣበይ ኣለና ቸኪርና ኣብቲ ዘለናዮ ቦታ እቲ ዓይነት ፅልዋ ከምፅእ ክእል ቅድም ሪሰርች ወይ መፅናዕቲ ንግበር ተባሂልና ኣለና። ሕጂ ንኣብነት ኣነ ኣብ ጊንዳ ይሰርሕ ኣለኹ ጨንፈር ሃማደኤ ኣብ ባፅዕ ኣሎ ናይ ዞባ ናይ ንኡ ዞባ እውን ኣሎ። ስለዚ ምስአን መጀመርያ ሊንክ ክገብር ካልኦት ደቂ ኣንስትዮ ውዳ በደለየናብኡ ኣብ ቤት ትምህርትታት ደን ከም ስራሕተኛታት

0: ናብኡ ስራሕ ድን ትምህርቲ ወዲእን ድን ሰብ ሓዳር ድን ዝተፈላለዩ ባክግራውንድ ዘለዎን ሰባት እውን ኣብኣ ተጠርኒፈን ክፀንሓ ስለ ዝኽእላ ትናትካ ዝምድናታት ትዕብዮ ማለት እዩ ኣብቲ ዘለኹ ዞባ እንድሕር ከምዚ ገይረ ከፍ ናብቲ ዘዘለናዮ ቦታ ኮይንና ተባሂልና ማለት እዩ ብድሕሪ እዩ ዝቐፅል ንእግረ መንገድና እውን ክንሕብር ኣብታ ሻውዒ ናይተን ኮሌጃት ኤርትራን ሻውዒት ዘዋሳዋን ዘላ ጨንፈር ናይ ሃማደ ኢና ዘለና ኩሉ ንገብሮ ርክባትና ኩሉ ንገብሮ ኣኼባታትና ኩሉ ንገብሮ ንደልዮ ጠለብ ኣብ ትሕትያ ኢና ንሓትት ኣብ ትሕቲ ሃማደ ማለት እዩ እዚ ክብል ከለኹ ኣብ ሸውዓተን ኮሌጅ ዘለዋ ደቂ ኣንስትዮ ኣብ ትሕቲ እዛ ጨንፈር እዚ ኣለዋ ማለት እዩ ሕጂ ትምህርቲ ወዲና ስለ ዝተመደብና ዘይኮነ ቀንዲ ርክብና ምስ መን እዩ ምስተን ኣብ ኮሌጅ ዘለዋ ደቂ ኣንስትዮ እዩ ሕጂ ኣብአን ከዓ መጀመርያ ቮለንቲርስ ዳሕረካ እቲ ክኸውን ዘለዎ ነገራት ብሰሚናራት ድዩ ብበዓላት መንገድታት እንዳተጠቀምካ ድዩ ብጀሚሮ ነው ኣብ ዝፀናሓ ደቂ ኣንስትዮ ገዲፍናየን ዝወፃና እንዳትግበርና እቲ መደባት ወፂኡ ኣብ ኩለን ኮሌጃት ይቕፅል ኣሎ ናትና ሮል ሕጅታ ይኸውን ኣብቲ ዘለናዮ ቦታ ኮይንና ምስታ ነኒ ሒዝና ወይ ነኒ ቐርባ ወይ ከዓኒ ብቀሊል መንገዲ ጥልዋ ክነምፃላ ወይ ክንቀርባ ንኽእል ኮሌጅ ተመቃቂልና ኣለና ሕጂ ንኣብነት ናተይ ዓዲ ቀይሓላ ጥቡ ጌረታ ኮሌጅ ስለ ዝፈልጣ ኣብኣ ስለ ዝተምሃርኩ ናይ ሃማድ ንጥፈታት ክካየድ ከሎ እውን እንታይ ዓይነት ቻሌንጅስ ብድሆታት ነይርዎን እንታይ ፅቡቅ ጎንታት ነይሮን ስለ ዝፈልጦ ናባይ ተባሂባ ማለት እዩ ከምኡን እናተን ሒዘን ኣለዋ ሕጂ ኣብአን ከምቲ ክትገልጦ ፅንሕት 8 መጋቢት ጥራይ ስለዝኾነ ኣኼባ ምክያድ 8 መጋቢት ስለዝኾነ ንደቂ ኣንስትዮ ዝምልከት ኢሹስ ምልዓል ዘይኮነ ብመደብ ማለት እዩ ሓንቲ ኦፊስ ወይ ጨንፈራኡ ጌርካ ነተን ኣብኡ ዘለዋ ደቂ ኣንስትዮ ኣብ ትምህርተን ንትምህርቲ ዕላማኡ ኮይደን ስለዘለዋ ማለት እዩ ኣብ ካልእ ቦታ ትብሉ ካ በብዕላሙ ዘለዎን ኮሽንስ ምባል ራይትስ ናተን ቸክ ምግባር ፕላስ ኣብ ምንታይ ዲቨሎፕመንት ክእል ኣለዋ እንታይ ዓይነት ቻለንጅስ ይብላ ኣለዋ ኦፐንሊ ምስ መሳትካ ትገብሮ ዲስካሽንን ናብቲ ማሕበር መፅኢካ ትገብሮ ዓይነት ሓበሬታን በበይኑ እዩ በዚ ጋጣሚ እዛ ክንገልጦ ኣይንክእልኒና ክትብል ፀኒሓ ኣሎብ ክትሕልወደል ነገራት ኣብ መንጎና ክንዕልሎ ከለና ንረኽቦ ሓበሬታታት ካብ ዝተፈላለዩ ዞባታት ዝቕመጣ ደቂ ኣንስትዮ ዝመፅእ ኢንፎርሜሽን ስገለ ብጣዕሚ እዩ መሊሱ ነቲ ዘለካ ኤነርጂ ዘብዝሖ ማለት እዩ ምክንያቱ ኣነ ዝረኸብኮ ቻንስ ኣነ ዝረኸብኮ ኣፖርቲኒቲ ከማይ ዕድመ ዘለዋ ጓል ኣንስተይቲ ኣብ ካልእ ዞባ ዛዕበየት ረኪባቶ ማለት ሲ ይኮነን ሕጂ ትረኪብናዮ ዘለና ፖቴንሻልስ ወይ ትረኪብናዮ ዘለና ፀጋታት ምስ ሓበርካዮ ወይ ምስ ኣውፃኻዮ ስለ ዝርከብ ልክ ዓብ ነብሶ ከፍ ዓይነት ኮሌጅ እንታይ ፅቡቅ ጎንታት ኣለዋ እንታይ ከ ቻሌንጅስ ኣለዋ እንዳፅናዕና ንዑ ውሰት ገይርናዮ ማለት እዩ ሕጂ ሜቢ ከምዚ ክትብሎ ዝፀንሐት ቅድሚ ወርሒ ንሰሰሰሙንን ጥዑይ ፕላን ናብ ሃማዴ ከይዱሎ ማለት እዩ ኣፕሩፍ ገይረኖ ኣለዋ ዳሕራይ እውን ትገልፂዮ ትኾኒ ምሳና ኣላ ኣብዚ ኣብዚ ዘለናይ ቦታ ኮይና ከዓ ቸክ ንገብሮ ኣሎና ንዑ ኣብዚ መፅእ ርክብናስ እንታይ ተገይሩ ኢና ክንዛረብ ማለት እዩ ኦኬ
1: ሕራይ የቕኒልና እሱዩ እሞ ብዝጋጣሚ 8 መጋቢት ኣብ መደብ ሳይዳ እንታይ መልእኽቲ ተመሓላልፋ እስኪ እዛ ቀዳመይቲ ጉጅለ ድሕሪኡ ብታ ካልኣይቲ ጉጅለ ክንሰግር
2: ኦኬ እዚኣ ፅቡቅቲ ዕድል እንድያ ንኩላትና ብዘይ ቀል ዓለም ከዓ ነዛ ብወለንታ ትብገስ ዘላ ግሩፕ ብጣዕሚ ዓባይ ዕድል እያ እዚኣ ምክንያቱ ከምዚ ክንብሎ ፀናሕና ጌጋታት ክህሉ ይኽእል እዩ ጌጋታት ከዓ ምንታይ ደሎ እንድሕር ዳ ኢልና ኣብ ድሰርሕ ዘሎ ሰብ እዩ ጌጋታት ደሎ ሓደ ነገር ይንቀሳቀስ ሎ ዘሎ ጌጋ ድፈፅም ደይንቀሳቀስ ተኮይኑ ደይ ሰርሕ ተኮይኑ ኮ ሕማቅ ይኹን ፅቡቅ ኣይክገብርኒ ስለዚ ብደጎ ኮይና ክንዕዘብ ከለና ኣብ ዝኾነ ይኹን ኣብ ማሕበር ደቂ ኣንስትዮ ጥራይ ዘይኮነ ኣብ ዝኾነ ይኹን ውዳበታት ኣብ ዝኾነ ይኹን ማሕበራት ጌጋታት ክንርኢ ንኽእል ኢና እቲ ጌጋታት ግን መዓስ እዩ ዝእረም ወይ ብመን እዩ ዝእረም ድሕር ዳ ኢልና ብኣና እዩ ዝእረም እቲ ክንሪኦ ንደሊ ለውጢ ብነብስና ክንጅምሩ ኣለና ኣነ እንድሕር ዳኣኒ ኣብ ማሕበር ደቂ ኣንስትዮ ክረአ ዝደልኮ ለውጢ እንድሕር ዳ ኣሎ መጀመርታ ኣነ ክልወጥ ኣለኒ እንደገና ከዓ ነቲ ለውጢ ኣሚነ ከዓኒ ክልውጥ ክብገስ ክኽእል ኣለኒ ስለዚ እንታይ ክብል ዝደሊ ኣነ እቲ ክንልውጦ ንደለኒ ነገር መጀመርታ ንፍለጦ ኤንድ ኣበገስቲ ናይቲ ለውጢ ከዓ ንኹን ኩሉ ግዜስ ለውጢ መፅኡ ኢልናስ ደድሕሪ ለውጢ ክንከየድ ደይኮንናስ ባዕልና ለወጥቲ ክንከውን ክንክእል ኣለና ለወጥቲ ክንከውን ክንክእልቲ ኮይና ከዓኒ ክንውደብ ክንክእል ኣለና ክንውደብ ክንክእልቲ ኮይና ከዓኒ ኣፍልጦ ንቕሓትን ክህልወና ኣለዎ ኣፍልጦ ንቕሓትን ክህልወናቲ ኮይኑ ከዓኒ ኣብቲ ቦታ ክንበፅሕ ክንፈልጦ ክንክእል ኣለና ሓደ ነገር ከይፈለጥካዮ ክትፈርዶ ዩ ትኽእልኒ ኢኻ ሕጂ ንኣብነት ማና ንዓኸስ ማና ከምዚ ኢለ ክገልፀክ ትኮይኖስ ቅድም ክፈልጠክ ክኽእል ኣለኒ ሃገራዊ ማሕበር ደቂ ኣንስትዮ ኤርትራ ከምዚ ዩ

0: እንተኮይነ ክኸይድ ኣለኒ ክፈልጦ ክእል ኣለኒ ፅቡቅ ዕለማታቱ ንዑ ክርዕሞ ኣለኒ ትኽቅየር ዘለዎ ነገር ከዓ ክቕይሮ ክኽእል ኣለኒ። ስለዚ መጀመርታ ንብፃሕ ንፍለጥ ዘንሽዑ ንወደብ ዘንሽዑ ንለውጥ ክብል ድድኣነ ማለት እዩ። በዛ ኣጋጣሚ እዚያ
1: የቀኒልና ካልእ ክትውስኻሉ ትደልያ ኣሎ?
2: ሕራይ ሽመይ ሶልያና የማን ይበሃል። ኣብ ኮሌጅ ቢዝነስ ብቢዝነስ ማኔጅመንት ወይ ምሕደራ ዋኒ ወዲአ ሕጂ ድማ ኣብ ቤት ምህርቲ ንግዲ ደንደን ከም መምህር ኮይነ ተወዲበ ዝሰርሕ ኣለኹ ማለት እዩ። ብዓብኡ ብዙሕ ዛዕባታት እንዲ ተላዒሉ ታቐንዲ ኣነ ክሕልፋ ዝደሊ መልእኽቲ ንኸማይ ምዛን ወይ ምንኣስ ኣሕዋተይ ከምኡ ናዴታተይ ኮታ ኩለንተን ደቂ ኣንስትዮ ዛዕበየ እንታይ እንድሕሪና እዚ ዘለናዮ ኩነታት መጀመርታ ካብ ዜሮ ተበጊሲ ይኮነን መፅ እዩ። ቀደም ኣዴታትና ኣሕዋትና ተጋዲለን ንማዕርነተን ተቓሊሰን ተሳታፍነት ገይረን ኣውሒሰን ነዚ ዘለናዮ ደረጃ በፂሕና። ትውሓት ትዕበ ከምቲ ዝለ ተበፂሑ ኣይተበፅሐን ብዘ የገድስ ኣትሊስት ዛ ዘለናያ ቦታ ካብተን ዝሓለፈ ወለዶ ብዝመፀ ቃልሲ ዝተረኽበ እዩ። ስለዚ ንሕና ድማ ከም ተካእት ወለዶ መጠን ነቲ ዘሎ ሕድሪ ተቐቢልና ንሕና ካብ ዓብዩ ናይ ደቂ ኣንስትዮ ጉዳይ ስጋዕ ዝኾነ መወዳእትኡ ንዓና እዩ ዝፀሉ ትረብሓ ከዓ ንዓና እዩ። ስለዚ ኩለን ደቂ ኣንስትዮ ይንኣሳ ዕብያ ብዘየገድስ ብዓቕመን ኣብ ሃማድአ ክውደባ ወላ እንተ ዘይተወደባ ድማ ንኸምአን ኣሕዋተን ብዓቕመን ክሕግዛ ይላብዎን ማለት እዩ። ምክንያቱ ባህሊ ምዕባለ ኩሉ ሰዕ ንቅድሚት ጥራሕ ኣይኮነን ዝኸይድ ባህሊ ንድሕሪቱ ንምለስ እዩ። ንኣብነት ቀደም ትሕቲ ዕድመ መርዓ ምክሻብ ምኩላል ካልእ ድሑር ልምድታት ብክንደይ ቃልስ ተቃልዩ ክነሱ ሕጂ ከዓኒ ኣብ ገለገለ ቦታታት ንድሕሪ ተመይሱ ክቃላቅል ንርኢ። ከምኡ ውን ወላ ኣብ ፖለቲካል ሪፕሬዘንቴሽን ከም ምሕደራ ዝተምሃርኩ መጠን ኣብ ትካላት ዘሎ ናይ ደቂ ኣንስትዮ ተሳታፍነት እንተርኢናዮ ከምቲ ቅዋም ዝሕብሮ ወይ ከዓ ብሓፈሻ ኣብ ናይ ፖለቲካስ ኣትሊስት ደቂ ኣንስትዮ 30% ካብቲ ፓርቲሲፔሽን ክሕዛ ኣለወን እዩ ዝብል ኣብ ግብሪ እንተርኢናዮ ግን ከምቲ ዝድለ ተሳታፍነት የለን ማለት እዩ። እዚ ከዓ ንምንታይ እንድሕሪ ኢልና እቲ ዝፀንሐ ቃልሲ ከምቲ ዝድለ ስለዘይቀፀልናዮ ተመንእስያት ደቂ ኣንስትዮ ተሳታፍነት ስለ ዝውሕድ ዘሎ ሰኣና ፍልጦ ጥራሕ ዘይኮነ ምትብባዕ ስኢነን ወይ ተበግሶ ስለ ዝሰኣና ክኸውን ስለ ዝኽእል ልክዕ ከምዛ ንሕና ሕጂ ውሕድ ኣፍልጦ ሒዝና ክነስና ባህግን ዋኒንን ድፍረትን ሒዝና ብሃማድእ ተደጊፍና ንቃለሳት ዘለና ኩለን ከማና ደቂ ኣንስትዮ ከዓ እንታይ ክእለት ኣለን እንታይ ፍልጠት ኣለን ከይበላ ኩለን ብዓቕመን ኣበርክቶአን ክገብራ ክሓስባ ኣለዎን ማለት እዩ። ምክንያቱ ኩሉ ሳዕ ብብዝሒ ትሪዮ እንታይ እዩ ሃማድእ ተፀንቢረ ወይ ሃማድእ እተው ተበክያስ እንታይ ረብሓ ኣለዎ ትብለካ ዋ ገለይካ ሽዑ ጠጠወይ ካትብ ምክንያቱ እንታይ ረብሓ ኣለዎ ይኮነ ንሓወል ሓንቲ ረብሓ የብልናን ማለት ካብ ሃማድአ ዝኾነ ገንዘባዊ ይኹን ወይ ዓይነታዊ ፍሉይ ረብሓታት ሃልዩ ዘይኮነ ኣነ ተቃሊሰ ንመሰላተይ ተቃሊሰ ተሳታፍነተይ ኣውሒሰ ፅባሕ ንግሆ እንታይ ክረክበ እየ ክሓስብ ዘኒ እንታይ ረብሓ ክረክበ እየ ዘይኮነ ኣነ ሃሊኸ ፅባሕ ንግሆ ከመይ ዝበለፀ ዋሕስ ወይ ዝበለፀ ሂወት ክፈጥረለኒ ነተን ኣሕዋተይ እንታይ ለውጢ ክገብር ክእል ዳኣ እምበር እንታይ ክረክብ እየ ኢለ ክኣቱ የብለይ ማለት። ስለዚ ሕጂ እውን ክሕብር ዝደሊ ረብሓ ስለዝሃለወና ዘይኮነ ብዓብኡ ነቲ ተሳታፍነትና ክነውሕስ ንመፃኢ ንዓና ምቹእ ዝኾነ ባይታ ክንፈጥርቲ ኮይና ኩልና ሕቶና እዩ ሕቶ ደቂ ኣንስትዮ ከዓ ደቂ ኣንስትዮ ክቃለሳልስ ዘለዎ ኩልና ብዘይተኪት ክንሳተፍ ኣለዎ ማለት እዩ።

0: Go and ask your grandfather. Bye-bye.
1: He shot you.
2: Yeah.

Ha ha ha!

ሰላም ኣብርሕቕ ናብ ቀረባን ኮንኩም መደብና መደብ ሸው ሓሳይዳ ተከታተሉ ደለኹም ክቡራት ተኸታተልትና ኣቐዲመ ምውቕ ሰላምታይ ክቐርበልኩም ይፈቱ። ቀፂለ ሎም መዓልቲ ንሪኦ ኣሰራርሓ ምግቢ ከዓ ብሪኮሊ ምስ ድንሽ ናይ ፎርኖ ክኸውን እዩ። ናይ ፎርኖ ወይ ናይ ሓዊ ብሱል ስለ ዝኾነ ብዙሕ ሽግር የብሉን ማለት እዩ። ሓደ ኪሎ ብሪኮሊ

ክልተ ማንካ ጣውላ ሽጉርቲ ጻዕዳ ይጥቀማ ኣለኹ። ሓደ ማንካ ጣውላ ጉዕ በርበረ ከምቲ ኩሉ መዓልቲ ደጋጊምና ንገልጾ ኣብዞም ኣሕምልቲ እዚኦም ብጣዕሚ ብሉፅ ትሕዝቶ እዩ ዘሎ። ጥራይ ኣይነቕለዎም፣ ትሕዝቶኦም ኣይነጉድሎ። ሰለስተ ማንካ ጣውላ ፐርሰሜሎ ክጥቀመ

ሕጂ ብሪኮልን ድንሽን ኣእቲና ሓንቲ ሳብ ችሉ ቀቢልና ውሪድና ኣባዴላ ክንግልብጣ ኢና።

4 እንቃቅሖ ባሽመል ኣዳሊና ኣለና። እንቃቅሖ ክንሰብር ከለና ከምቲ ኩሉ መዓልቲ ንብሎ ርኢና ኢና፣ ምክንያቱ ብልሹ ምእታን ከይህልዎ ኩሉ ግዜ መፅንሒ ኢና ንገብር። እዚ ግን ዘረጋገፅናዮ እንቃቅሖቲ ኮይኑ ከዓ ድሓን ተዘይኮይኑ 10 እንቃቅሖ ሴርና ሓንቲ እንተ ተባላሻ 10 እዩ ክንጓሕፎ ኢና ማለት እዩ። ስለዚ ኩሉ ግዜ ኣብዚኣ እንዳረኣና ብንእሽተይ ነገር ንጥቀም ማለት እዩ። 3 እንቃቅሖ ፅቡቅ ጌርና ክንወቅዖ ኢና።

ኣራይ ሰለስተ እንቃቅሖ ወቂዕ ኣለኹ። ባሽመል ኣዳልዩ ኣለኹ። ስለዚ ፍርቁ እቲ ባሽመል ምስ ኡክ ሓዋውሰ እየ

ነቲ ዝወቕዓኮ ንቃቕሑ ከዓ ከፍቶም ድበለት ኣሰራርሓ ኣሕምልቲ ማለት እያ። ፍልቁ ፈርማጆ ከዓ ፈርማጆ ፍልቁ ድሓር እቲ ፍልቁ ከዓ ብላዕሊ መነስነስ ክንጥቀመሉ ኢና።

ቆርነና ረሲና ኣላ ሓራይ ኣፎርኖና ኣእቲናያ ኣለና ዶ ገለ ፍርቂ ሰዓት ዝኸውን ፀኒሕና ቁሩብ ትትሕሕ ዝመሰበለልና ኣውፂና ንመግቢ ነዳልዎ ማለት እዩ

حراي بس يلات لنا لا حملنا قمت عيلات التحيزة بلا اي حمس بلت قرب او تقنان مقبنا الدلوة مالتيو بركولين دنشن ابكلتيو بلو تحستو عالو دنش مسقرافو سلازخنا ምክንያቱ ካብቲ እቲ ናይ ውሽጢ እቲ ዝበለፀ ብዙሕ ትሕዝቶ ዘለዎ ቅራፉ ስለ ዝኾነ ማለት እዩ ኩሉ ግዜ ደጋጊምና ኢና ንገልፆ እቲ ብሪኮሊ ኻ ካብቶም ዓይነት ኣሕምልቲ ኣዝዩ ዝበለፀ ሓምሊ እዩ ኣብቲ ርእሲ ቪታሚናትን ማዕድናትን ኣንቲ ኦክሲደንት ኣለዎ ኩሉ ፅቡቅ ትሕዝቶ ዝሓዘ እዩ ማለት እዩ እቲ ኣብኡ ኣትዩ ዘሎ ፐርሰሜሎ ሽጉርቲ ፃዕዳ ከዓ ከምቲ ኩሉ መዓልቲ ንገልፆ ኣዝዩ ብሉፅ ዝኾነ ትሕዝቶ እዩ ዘለዎ በቲ ፎርማጆ እንቃቑሑ ከዓ ሃፍቲሙ ኣሎ ማለት እዩ ፎርማጆ ክንኪ ንደሊ ከዓ ክንኪዮ ንኽእል ኢና እንቃቑሖ ብጣዕሚ ፅቡቅ ትሕዝቶ እዩ ዘለዎ ኣብ እንቃቑሖ ቪታሚናትን ማዕድናትን እታ ፃዕዳ እንቃቑሖ ከዓ ብጣዕሚ ፅቡቕቲ ፅሬቲ ፕሮቲን ዝሓዘ እዩ ማለት እዩ ዳርጋ ዘየለ መኣዛታት የለን ኣብ እንቃቑሖ ክንጥቀመሉ ብጣዕሚ ፅቡቕ እዩ ስለዚ በዚ ኩሉ ሃፍቲማ ዝተሰርሐት ብሪኮሊ ምስ ድንሽ ናይ ፎርኖ ኣብዚኣ ወዲእና ኣለና ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ ኣብ ዘለናዮ ሰላም ዝሰኾኖ እነ

ምስል ብርናምጅ ዳራት ቀናት ለለይኩም መተቅብለትና ዜማ ብድግማ ንቅበለትኩም ለይኮ ከም ማግላም በህየ ለበዛ ሓልየትና ትለትፈናተ ኣውካ ድመናሰበት ዒድ ሕርያት ለትሓለ ሓልየቱ ኣዘይ መን እንዳት ለና ሕርያን ኣው ቀድሞ ኣግና ላልብል ጀዋብ ሰበት መፅና እተሓልፈ ሳምን እግል ሓምዶም እፈቴ እብራሂም ምን መዲነት ባፅዕ ምስል ጀማዓቱ ባህለት መጅሙዓቶም ምስል ሕላየት ዓባይ ፈናኒት ዘይነ በሺር ሁባይ ሰማ ዲ መዲነት ባፅዕ መናሰበት ዒድ ለትሓልየት ሕላየት ቀድሞ ግልነ ቤለውና ሕናመይ ረከበይ ትስአኑ ዱልያ መህሌና ሓልየት ዋ እንሻ ላ ዲባ መፅል ለኣኳድ መህየ መሻረከትኩም ወርአይኩም በርናምጅና ንፀበር እብራሂም እንተተሓሰርካ ርአይ ዝሃብከነት በርናምጅና ሄ ግልሓምደካ እፈተ ምስል ኩሎም ጀማዓትካ ወለለ ቀድሞ ግልላ ቤልከና ሕላየተ ፈናኒ ዘይነ በሺር ዱልያ መህሌና እንሻ ላ ትርእዎ ብሕበር እንደገብአኩም ሓይሳን ወሓይሳት መተቕብለትና ለብዕዳ መህየ ርአይኩም መሻረከትኩም እቲ በርናምጅና ንፀበር ዲባ ሕላየት ትግንቂስ

ሰላም ሰላም፣ ከመይ ቀኒኹም? ኣብ ዝተፈላለዩ ኩርናዕቲ ዓለም ብምዃን መደብና መደፊዮርና ንምክትታል ተቐሪብኩም ዘለኹም ፍትዋት ተኸታተልቲ መደፊዮርና ፅቡቅ ዋርከስ ፊዮርና ድማ ሎሚ ንዓና ይበቕዑ ይሐግሱ ብዓብዩ ብዓብዩ ኢኻ ይምህርኦም ዝበለቶም ትሕሳታት ተዋዲዳ ኣብ ሰዓት ኣደብ ኸይዳትና ኣላ ካብኹም ንደልዮ መደብና ጀሚሩ ክሳዕ ዝውድእ ምሳይ ሓቢርኩም ትከታተል እዩ። ባርከስ ከም ትክል ሻዕ ንገብሮ መደብና ብሓንቲ ጥዕንቲ ዜማ ኢና ክንፍልሞ። እዛ ዜማ እዚኣ ከዓ ማይ ዘይጣዓመት ኣዝያ ብልፅትን ሓዳሽን ዜማ ከም ምዃና ከዓኒ ኩላትኩም ፅቡቅ ገይርኩም ክተስተማቕርዋ ተስፋ ገብር። ባርከስ እዛ ዜማ እዚኣ ኣርእስታ ናድራሶ ትብል ኮይና ብቋንቋ ሳሆ ዝተዘየመት እንዳ ቀንዲ ትሕዝቶኣ ከዓኒ ንፍቕሪ ሃገር ንምዕባለ ከምኡ ድማ ንተስፋታት ናይ መፃኢ ትገልፅ ኮይና ብኣባላት ቀያሕቲ ዕንባባ ናይ ዞባ ደቡብ ሃዋመተአ ማለት እዩ ዝቐረበት ስራሓ። ስለዚ ኣዝያ ደስ ትብል መበቀላዊ ስራሕ ከም ምዃና መጠን ፅቡቅ ገይርኩም ክትርእዋን ክትሕገሱና ንተስፋ እንዳገበርኩ ብቐጥታ ናብኣ ክብለኩም ይሰነ።

ካብዛ ጥዕምቲ ዝኾነ ዜማ ተመይሰኩም ኣለኹ ፍትዋት ተኸትተልቲ መደፊዮርና ሞሆመይ ተሰማቕሩ ኣፀኒሕኩም ከምታ ዝበልኩኹም ኣዝያ ብልፅ ስራሕ ምዃና ባዕልኹም ደምዲምኩምኹም ዝኾንኩም መቸም ሕግፀኒ ባርከስ በዝጋጣሚ እዚ ድማኒ ንጉጅለ ቀያሕቲ ዕምባባታት ናይ ዞባ ደቡብካ ነዛ ስራሕ እዚኣ ሰሪሖም ብምብርካቶም ከ ኣዝና ኣዝና ክነመስግኖም ንደሊ ፅቡቅ ባርከስ ካብዚ ብምቕፃልካ ናብቲ ስዒቡ ዝቕፅል ትሕዝቶ የኽብል ካብዚ ቐፂለ ሰሪዐ ዘለዉ ከዓ ንኡስ መደብ ብራቮ ይኸውን ንሎሚ ብራቮ ከዓኒ ጨንፈር ሚኒስተር ትምህርቲ ንኡስ ዞባ ደቡባዊ ምብራቕ ዝርከባ ኣብያተ ትምህርቲ ዝገበርኦ ውድድር ኢና ክንርኢ እዚ ውድድር እዚ ከዓኒ ትምህርታዊ ፍልጠት እዩ ትምህርታዊ ፍልጠት

0: ብለኒ ምክንያት ከዓ ኣብ ኣካዳሚያዊ ትምህርትና ንምሃሮ ወይ ዝምሃርዎ ሕቶታት እንዳልዓሉ ኦም ተወዳዲሮም ማለት እዩ። ስለዚ እቶም ትፈልጥዎ ምስኦም ሓቢርኩም ክትምልሱ ቲፎዝ ክትኮኑ እቶም ዘይትፈልጥዎ ከዓ ሰሚዕኩም ብብኡ ከዓ ክትምሃሩ ተስፋ ንገብር ማለት እዩ። ስለዚ እዚ ናይ ሎሚ ተቐሪቡ ዘሎ ውድድር ከዓኒ 4 ዓይነት ትምህርትታት እንዲነሩ ትሕቶ ዘጠቓልል ንሎሚ ኻኒ ካብኣተን 2 ዓይነት ትምህርቲ ክተወዳዲሮም ከርኢና እዮም ማለት እዩ። ኣብ ዝቕፅል ከዓኒ ትንዝሰረፈ 2 ኣብ ካልኣይ ክፋል ጌርና ከነቕርበና። ስለዚ እዛ ቀዳመይቲ ከይተሓልፈኩም ፅቡቕ ጌርኩም ርኢኹም ንመን ኣይነይቲ ጋንታ ከም ትድግፉ ኮታስቲ ውድድር ከዓ ከመይ ከም ዝኸውን ምስይ ሓቢርኩም ተኸታተልዎ ብቐጥታ ናባ ክብለኩም እየ ደጊመ ሰናይ ምክትታል።
1: ስለዚ ብቐንቲ መደብና ክንኣቱ ኢና። እዞም ንሪኦም ዘለና ናይ መባእታ ኣብያተ ትምህርቲ እያ። እዞም ንሪኦም ዘለና 17 ኣብያተ ትምህርቲ ኣብ 3ቱ ክላስተር ናይ ጎዳይፍ ገጀረት ገዛማንዳ ክኸይድ ዝፀንሐ በብክላስተሩ ውድድር ክግበር ይፀኒሑ ከካብ ክላስተሩ ከዓ ከክልተ ሓሊፎም ካብተን 17 ናብ 6 በፂሖም ኣለው። ስለዚ ሎሚ ከዓ ቀዳማይ ካልኣይ ሳልሳይ ኢልና ንፈልየሉ መዓልቲ እዩ ማለት እዩ። ናይ መወዳእታ ናይ ንኡ ዞባና ኣብዚ ጥራይ እውን ኣይኮነን ክዛዘም ካብዚ ቀዳማይ ኮይኑ ዝሓለፈ እውን ብደረጃ ዞባ ዝግበር ውድድር ክንቅፅል ኢና ማለት እዩ። ስለዚ ብጥንቃቐ መልሲ ዘረባ ፀጥታ ከድልየና እዩ። ስለዚ ተወዳደርትና ኤቨን ኤዘር የማነ ካብ ቤት ትምህርቲ ፍረ ሰላም ታቕዕሉ። ዳግማዊ ቶማስ ካብ ቤት ትምህርቲ ቆሓይቶ ታቕዕሉ። ንክላስተር ወኪል መፅ ዘሎ ክላስተር ገዛ ማንዳ ፍረ ሰላም ከዓ ክላስተር ገጀረ ቢታንያ እሙን ታደሰ ካብ ቤት ትምህርቲ ቀሓውታ ክላስተር ጎዳይፍ ያቤት ቢንያም ኤርምያስ ቤት ትምህርቲ ዓወት ክላስተር ገጀረት ሻሎም ሄኖክ ሰመረ ቤት ትምህርቲ ሰሊና ጣውዕላ ክላስተር ገዛ ማንዳ ኤልሃና ፍሬሱስ ተኬ ቤት ትምህርቲ ደንበ ሰንበል ጣውዕላ ክላስተር ጎዳይፍ። ስለዚ ክልተ ካብ ጎዳይፍ ክልተ ካብ ገጀረት ክልተ ካብ ገዛ ማንዳ እዩ። ስለዚ ንኩልኹም ፅቡቅ ዕድል ንምነየልኩም። እስኪ ድምቕ ዝበለ ጣቅዒት ንግበረሎም ቅድሚ ምእታዎም ማለት እዩ። እዚ ብቐጥታ ናብቲ ውድድርና ክንኣቱ ኢና። ነዚ ሕቶታት ዝመርሐልና ሱፐርቫይዘር ናይ ንኡስ ዞባ ደቡባ ኣምራ መምህር መስፍን ናብ መድረኽ ንዕድም።
2: መጀመርታ ብትግርኛ ክንጅምር ኢና። ክክልተ ሕቶ ይክኸውን ግዜ ሓንቲ ደቂቕ ኢና ክንበኩም። ኣብ ምረፅ ሓንሳብ ይዕድልኩም። ኣብ ጥቐስ ግለፅ ግን ስጋዕታ ግዜ ተኣክል ስጋዕ ካምፓኔላ ትውቃዕ ክትምልሱ ኣለኩም ማለት እዩ። 30 ሰከንድ እያ ተኣስታይ። ስለዚ ብትግርኛ ክንጅምር ኢና። ትግርኛ ካብዚኣ ክክልተ ወረቐት ትወስዲኹም። ኤቨን ኤዘር፣ ዳግማዊ ቢታንያ፣ ያፌት ሻሎም፣ ኤልሃና ካብዚኣ ከክልተ ወረቐት ሕራይ ክንጅምር ኢና። ብኤቨን ኤዘር ክንጅምር ኢና። ኤቨን ኤዘር ቁፅሪ ክንደይ በፂሕካ? ቁፅሪ 9 ሕራይ ኣስተውዕል። ፍቕሪ ሰላም ራህዋ ናይ ምንታይ ስም ንብሎም ጥቐስ እያ? ሙሉእ መልሲ። ዳግማዊ ቁፅሪ 2 ተግባሩ ኣብ ባዕሉ ጠጠው ዝብል ናይ ካልእ ዘየመሓላልፍ ዳሽ ግሲ ይበሃል። ተግባሩ ሙሉእ መልሲ። ቢታንያ ቁፅሪ 7 ቃላት ኣዋሃሂድና ሙሉእ ሓሳባት ንሰርሕ። ሙሉእ ሓሳባት ኣዋሃሂድና ዳሽ ንሰርሕ። ሙሉእ መልሲ። ያፌት
3: ቁፅሪ ክንደይ በፂሕካ
4: ኣሎ?
3: ቁፅሪ 10 ኣጣል ኣብዑር ሸቃሎ ናይ ምንታይ ስም ንብሎም?
4: ናይ ሃባር ስም።
3: ሙሉእ መልሲ።

0: 이래 되죠.
1: أربعة ጫማ ክንደይ ሴንቲሜትር እዩ? ክንደይ ሴንቲሜትር?

ሕራይ ኣይተመለሰትን መልሲ ናብ መን ናብ ገዛ ወይ ናባኻትኩም ስክፈቱ መን ካባኻትኩም ፍትና ሕራይ 2200 ሻሎም ቁፅሪ 6 ወራትን ፒሮን ሕዚ 7 ተደመሮ 6 ኣብ ልዕሊ 10 ክደግመልክ እየ 7 ተደመሮ 6 ኣብ ልዕሊ 10 ተደመሮ 8 ኣብ ልዕሊ 100 ብዕሽር ክትፀሓፍ ከሎ ክንደይ ይኸውን ፀሓፍ እየ ብዕሽር ቀይር እዮ ፀሓፍ በሊ 7 ተደመሮ 6 ኣብ ልዕሊ 10 ተደመሮ 8 ኣብ ልዕሊ 100 እዚ ናብ ዕሽር ቀይር እዮ ክንደይ ይኸውን

0: ኣስተውዕል ሃይለ ዓሚ 35 ኪሎግራም ይምዘን ነይሩ ለዘበን ድማ 3500 ግራም ወሲኹ ሃይለ ክንደይ ኪሎ ይምዘን
1: ክንደይ
0: ሓራይ ሃይለ ዓሚ 35 ኪሎግራም ይምዘን ነይሩ ለዘበን ድማ 3500 ግራም ወሲኹ ሃይለ ክብደቱ ክንደይ ኪሎግራም እዩ ሓንሳ ደያኑ ኣለዉ ግዜ ኣኽለን ግዜኻ ተጠቀመሉ

ሙሉ መልሲ ያፌት ቁጥር 4

ሙሉ መልሲ። ቢታንያ ናምበር ስሪ ኣልማስ ካብ ቤት ትምህርታ ናብ ገዛ ሰዓት 4:20 ተበጊሳ ሰዓት 5 ገዛኣ በፂሓ ክንደይ ግዜ ወሲዱላ? ክንደይ ደቂቕ ወሲዱላ?

ምሎ መርሲ። ዳግማዊ ቁፅሪ ክልተ ሓሙሽተ ዴካ ሜተር ክንደይ ዴሲሜተር እዩ? ሓሙሽተ ዴካ ሜተር ክንደይ ዴሲሜተር እዩ? ሙሉ መልሲ። ኤቨኔዘር ቁፅሪ ሓሙሽተ ሰለስተ ቶን ክንደይ ኩንታል እዩ? ሙሉ መልሲ። ሕራይ ናብ ካልኣይ ሕቶ ቁፅሪ ክንከይድ ኢና። ሕጂ ከዓ ብኤቨንኤዘር ክንጅምር። ቁፅሪ ክንደይ? ቁፅሪ ዓሰርተ። እዚ ሕቶታት ይምረፅ ኣይኮነን። ያርድ እንታይ ዓይነት ስርዓተ መስፈር ወይ መለክዕ እዩ? ሙሉ መልሲ። ዳግማዊ ቁፅሪ ሸውዓተ ካብ 20 ንታሕቲ ክንደይ ኣወንታ ፕራይም ቁፅርታት ኣለው? ካብ 20 ንታሕቲ ክንደይ ኣወንታ ፕራይም ቁፅርታት ኣለው? ካብ 20 ንታሕቲ ክንደይ ኣወንታ ፕራይም ቁፅርታት ኣለው? ተጠንቀቁ ተምሃሮ።

0: 8
1: ሙሉ መልሲ ቢታንያ
0: 8
1: ቁጥር 8 ክልተ እኩባት ማዕረ እኩባት ዮም እንብሎም እንታይ ምዘማሉ ዮም ክልተ እኩባት ማዕረ እኩባት ዮም እንብሎም እንታይ ምዘማሉ ዮም
0: አወላቱም ማዕረም ዝፈሉ
1: ወሶላ
0: ቁጥሮም ማዕረም ዝፈሉ አወላቱም ቁጥሮም
1: ትኽክል ብዝሕን ወይ ማዕረም ዝኾኑ ያፌት ቁጥሪ 11 ካብ ክልተን ንላዕሊ ረቋሕቲ ዘለዎ መሃዝ እንታይ ይበሃሉ ኮምፖዚት ሙሉ መልሲ ሻሎም ቁጥሪ 12 ወረቐት ሕዚ ባዶ ነጥቢ ባዶ ነጥቢ 89 እዚ ቁፅሪ እዚ እንታይ ተባሂሉ ይፅዋዕ ዕሽር ሙሉ መልሲ

0: هاي إلهانا فريش قصر الشعاتة قصاري خبر قاحي أنت بزيحو أنت عينت جزي زي جبو جزي ملو مرسي
1: ድድር ከመይ ክንከታተሎ ፀሒሕና ፍትዋ ተኸታተልቲ መደፊዮርና መቸም ከምቲ ዝበልኩኹም ፅቡቕ ነገራት ርኢኹምሉ ተማሂርኩምዎ ክትከምኑ ተስፋ ገብር ከምቲ ቀድም ኣቢለ ክብለኩም ፀናሕኩ ከዓ ከምዚ ክንሪኦ ፀናሕና እዞም ተምሃሮ እዚኦም ተምሃሮ መባእታ ትምህርቲ ከምምዃኖም መጠን እቲ ዝገበርዎ ግን በቃ ከምዚ ዓበይቲ ኮይኑ ይስምዐካ ነይሩ ኣዝዩ ፅቡቕ ዝኾነ ውድድር ኢና ክንዶ ፀኒሕና ንሎሚ እተን ክልተ ዝበልኩኹም ዓይነታት ትምህርቲ ተወዳዲሮምን ኣለዉ እዚ ከዓ ቀዳማይ ክፋል እዩ ኣብዚ መፅእ ከዓኒ ተን ዝተረፋ ክልተ ዓይነታት ትምህርቲ ኣብ ካልኣይ ክፋል ጌርና ከም ነቐርበልኩም ቃል ኣትበልኩም ማለት እዩ መን ቀዳማይ ወፅኡ ከዓኒ ሓቢርና ክንከታተልና መን ስዕሪ ክኾኑ ዝኽሉ ተወዳዲሮም ከዓኒ ምሳይ ሓቢርኩም ትከታተልዎ ተስፋ ገብር ማለት እዩ ባርከስ ካብ ዝቐፂለ ከ ናብቲ ስዕሪ ትሕዝቲ የኽብለኩም ቅድሚኡ ግን ሓንቲ ሕፅር ዝበለት መሳገሪታላትኒ ኣነ ከ ድሕሪያ ክምለሰኩመ ሰናይ ፃንሓት

ድሕሪ ዛ ሓፃን መስተኻኸሪ ዳግመይ ተራኺብና ኣለና። ፍትዋት ተኸታተልቲ መደፊዮርና ሞ ትሕሶታትና ከመይ ትከታተሉ ኣለኹም? ፅቡቅ መቸም ናይ ዕረፍቲ ግዜኹም ምሳና ሓቢርኩም ተሓጊስኩም ደስ እንዳበለኩም ትሕልፈ ክትህሉ ተስፋ ንገብር። ባርከስ ካብዚ ብምቕፃልካ ነታ መወዳእታት መደብና ንስርዓት ሕዝቶ ድራማ ይቕሪበልኩም ዘለኹ። ንሎሚ ብድራማ ከ ቅድሚ ናብኡ መኸደ ማለት እዩ። ማሓዛኻ መን እዩ? ስኺ ስኺ ስኺ ኖኖ እስኺ እዋ ማሓዛኻ መን እያ? ንስኻ ከ ዓርክኻ መን እዩ? እዋ መቸም ምስ መሓዝትና ዕሩክትና ኣዝና ከም ንፋቶ ኩሉ ዝምስክረሉ ሓቂ እዩ። እዋ ናይ ሎሚ ድራማና ከ ኣርእስታ ማሓዛ ምሁራ እንትብለ ከመይ ገይራ ሓንቲ ንእሽተይ ተምሃሪት ክነሳሲ ምስ ዓበይቲ ምሁራንስ ክትመሓዞ ክኢላ ከመይ ገይራ ትምሕዝነት ክትፈጥሮ ክኢላ ዝብልካ ዋላ ናይ ሕቶ ኮይኑ ዘሎ ነገር እዩ። እታ ድራማ ክንከታተለና እንታይ እዩ ትሕዝቶ እንታይ ክትምህረናኻ ሓቢርና ንሪኢኹም ብቕጥታ ናብኣ ክብለኩም ሰናይ ምክራት።

0: ሰብ ከምዕል
1: ጠቀሚ ድና ንና ኣንተ ከመይ ድና ስውረሰይ
2: ውረሰይ
0: ኣነ ኣሎና ዓርጌ ከመይ ገይራ ደ ሓነ ናቢላት
2: ንመን ሓነ ናቢላቱ ተዛርባ
0: ስጋዕባለ ትጋጮካ ገራትካ
2: ወይ ኣነ ኣሎኒ ነዚኣ ግደ ሰላም እንዲ ዚኣ መን እያ እዚኣ ስ ዚኣ መን እያ
0: መቸም ክሳዕ ባለ ትጋጨ ገራትካ
2: መን ተጋጭ መን ተጋጭ እዩ ባሪማ
0: እምበዳ ክሰዓም እዩ ክፀሊዩ
2: ስ ኢልተኻስኻ መን ተዛሪቡ ክዛርቡ
0: ኣነ ኣሎና ኣንተ ንዓይ ትሕርቕ እንታ ንዓኮ ትሕርቕ ፅባ
3: ጠላዓይትዕረቕ ኣሊተ ኣሊ ኣሊተ ኣጀኹ

0: ነጊሩኪ?
1: እዚ ናይ ጠፈር ክነግረኩም ፀናሕኩ ኣስትሮኖሚ ጆን ዋልተር ዝበሃል ነጊርኒ እዩ።
2: ካልእ እውን ብዛዕባ እውን ብዙሕ ነጊርኒ ዘ
3: ጆን ኦልትራ ስትራ ጆንስኩም
2: ደመሳኸ እዚ ናይ እንስሳታት ገለ ከመይ ነጊርኪ?
1: ኣሀ እዚ ናይ ባህሊ እንስሳታት ኢለ ክነግረኩም ፀናሕኩ ከዓ ቬትሪናሪ ዶክተር ዮሴፍ ዝበሃል እዩ ነገርኒ።
3: ኣባ ዝሓፍተ ንሕና ክን ሓተ ክደልና ዘለና ጎ ብዛዕባ ካሊ እዩ ናይ ወራሒ ናይ ጠፈር ናይ እንስሳ ኮ የበልናክን ነዞም ምውራስ ብኸመይ ተላሊኹ እዮም ንእሽ ኢሎም ከማነናኣኹ ብኸመይ ክተላሊኹ እዮም ንገርናስከ
1: ንሳቶም ኮ ከምቲ ንስኹም ተሓስቦም ኣይኮኑ ተተላሊኹሞም ከይ በቕኡ ተመክሮኦም ፍልጠቶም ክነግርኹም እዮም ተደሊኹም ከዓ ክላልየኩም ክእል
3: ወይ ነገር ኣብዘይ መንጠቢት ክናይ ተእትዋኢትክን
2: ንታስኹም ደበስኻ ወዲ ማዓሲ ክትለልና
1: ናብ ገዛኦም ምኻዳ የለይኩም እሶም ናብ ገዛኹም ክመፁ ክእል እዮም
2: ንገዛና ክሳብ ፅባሕ ንሽቲ ዕድል ምሃቡኒ ኩሎም ሕዚኦም ክመፅ እየ ንሕድግናቸው
3: ንገዛና ክመፁ እዮም ማለት ድዩ ኣጆን ኣልትራድ ኢላ ቶማታ በዓልን ዶክተር
2: ዮሴፍ ዝተባሉ

ዝበሉ ፍትዋት ተኸታተልቲ መደብ ፌርና ፌርና ንሎሚ ኣቀሪባትና ዝነበረ ትሕሶታት እዞም ክንካታተሎም ፃሕና እዮም ነይሮም። እዞም ትሕሶታት እዚኣቶም ዓጊብና ተዘናጊዕና ብዓብኡ ካተማየርና ክንከውን ተስፋ እንዳግበርኩ

ናጽነት ብርሃን እያ። ናጽነት ሰላም እያ። ናጽነት ልምዓት እያ። ናጽነት ርግኣት እያ። ናጽነት መንገዲ እያ። ናጽነት ምዕራፍ ዓወት እያ። ናጽነት ዋጋ ትሓትት፣ ክቡር ዋጋታት ትጠልብ፣ ልዕሊ ዅሉ ብጽንዓት ትውሓስ። ናጽነት ኩሉ እያ። ብዘይ ናጽነት ህላወ ትርጉም የብሉን። ብዘይ ናጽነት ምንባር ባዶ እዩ። መግዛእቲ ዝሓለፈ ህዝቢ ንመቐረት ናጽነት ዝያዳ የስተማቕራ። ሕብረተሰብ ኤርትራ ንናጽነት ልዕሊ እቲ ብቓላት ዝግለጽ ረቂቕ ምስጢር ይገልጻ፣ የስተማቕራ፣ ኣብ ልቡ የስፍራ፣ ይዝክራ። ዝኽርታቱ ናብ ሕሉፍ ምዕራፍ ይመልሶ። ንስለ ናጽነት ዝተኸፍለ ዋጋ የዘኻኽሮ። መድረኻዊ ሓላፍነት የሰክሞ። ሓያል ሕፍርትን ክብርትን ሃገር ክትህልውን ንድሙቕ መጻኢ ይተልም። ከምኡ ክንዲ ዝኾነ ኸኣ ኣብ ዓውደ ዋርሕ ኤርትራ ወርቃዊ ቦታ ትሕዝ።

መርዓባ። እዛ ርእሰ ኩሉ በዓላ ዝኾነት 24 ግንቦት ዓመት መፀ ከዓ ኣብ መላእ ሃገርና ብክብ ዝበለ ወግዕያ ትፅንበል። ብዝለዓለ ጫፍ ትኽበር ነፍሲ ወከፍ ዜጋ ኣብ ዝሃለወ ይሃሉ ንኽብሪ እታ ዕለት ዝግባእ ዋጋ ይኸፍል፣ ብእኡ መጠን ድማ ዕዙዝነታ ይውስኽ። ሓላል ደቃ ሽሻይ መሓፀባ ዛራይት ናይ ሰብ ዝየሩባ ተደላይት መርወይ ዝኣትፅባ ዝኽርና ጽነት ንድሕሪት መሊሱ ትዝታ ይሕደስ፣ ሕድሪ የሰክምን መብጽዓ የፈጽም። ኩሉ እኹል ምድላዋትን ምሽብሻብን ይካየድ። ናይ ሎሚ ዘበን ዝኽሪ መበል 35 ዓመት መዓልትና ጽነት ኤርትራ ጽንዓትና ዋሕስና ብዝብል መሪሕ ቴማ ኣብ ነፍሲ ወከፍ ትካል መንግስቲ ኮማትን ኣባይትን ትምህርትን እውን ትጽምብላላ። ቤት ትምህርቲ ቅድመ ትምህርቲ ኦሪታ ብ7 ግንቦት 2026 ዝኽሪ ናጽነት ብዝተፈላለየ መሰናድኦ ጸንቢላ።

ህፃናት ብመዝሙር ስእልን ምስልን ምስ ሃገሮም ይፋለጡ። ቅድሚ ትምህርቲ ኦሪታ ነዚ ሓሳብ ንምትርጓም ክትሰርሕ ጸኒሓ። ነታ ክብርቲ ዕለት ዘንጸባርቑ ብህፃናት ቀሪቦም፣ መሳጢ ትሕዝቶኦም እውን ልዑል ተቐባልነት ረኺቡ። ህዝቢ ኤርትራ ዝገጠሞ ኩሉ ዓይነት ብድሆታትን ዝኽፍሎ ረዚን ዋጋን ዓወታትን ኣንጸባሪቖም።

I'm not gonna let you go.

ሽመይ ሃፍቶም እስጢፋኖስ ይበሃል። ብጣዕሚ ፅቡቅ ካብ ትፅቢት ወፃኢ በቃ ግርም ይብለካ ዓበይቲ ደገብሮ ነገር እዮም ዝገብሩ ከመሎም ሕዝቦቲ ዝተዋህቦም ፖርሽናት ገለኸማን ብጣዕሚ ይገርመካ ኣዝዩ ደብጣዕሚ መጠን ንላዓለ በካ እዋ ብደቂ ልዓለም ማሲት ድባ ሽምድዶዎ ጥራሕ ከማ ብግቡእ ተረዲእዎም ኣብ ገዛውና ከም ንኣብነት ሕጂ ነረዶም ኢና ትዳዓለፈ ኩሉ ትፍትኖም ተረዶም ይቕበሎ ሰምዖ ይርድዎ ካብ ደቂ ልዓለም ሕጂ ሱ ምዃኑ ከ ብጣዕሚ ተድንቆም ማለት እዩ ብርድኢት እንኮላ እዩ እዋ ካብ መጠን ንላዓሊ ብጣዕሚ ምሻለካ ብዓብዩ ኩሉ ከምዚ ጥዕና ይቦም ከምዚ ኢሎም ክትሪኦም ከለካ እንድዒ ይዋዓቂ ምኳ ብዛዕባ ሃገሮም ብዛዕባ ተረ ነገር ኣይኮነን ኣዝዩ ድድነቕ እምበር ብጣዕሚ ደስ ዝብለካ

0: ኩላትና ብሓንሳብ ኩና ንቶ መፃዕና ካብ ዝኾነ ፀላኢ ሓራ ጌርና ንወንጨፍ ብትምህርቲ ንኹን ዝለዓልና ዘለና ዓቕሚ ናሓሉ ናፅነትና ከይሰማዕና ወረድማ ትሕልና ብተረፍ መረፍ ዝሸጡ ዝፍትኑ ሃገርና ኣለና ኣለና ንበላ ናገርና ንሕና ኢና ተረከብቲ ሕድሪ ሰማዕታትና ኣወና ሕፋሽ።
1: ስመይ ሃብቶም ገብረ ኪዳን ይበሃል። ሎም መዓልቲ ብምክንያት 24 ግንቦት ነዞም ህፃናት ከዓ ብዛዕባ 24 ግንቦት መዓልቲ ናፅነት ከመይ ምዃኑ ሃገሮም ወይ ከዓ ታሪኮም ንክፈልጡ ኢልና ኢና ዝፅምብል እዚ ኣካይድናዮ። በቲ ዝተገብረ ፅምብል ከዓኒ ርኢናዮም ማለትሲ ንሕና ደቅናስ ከምዚ ኣይምስሉናን እዮም። ኣብቲ ገዛ ክንሪኦም ከለና ቆልዑት እዮም ገለ ኢልና ኢና ንሓስቦም፣ ግን ኣብዚ መፂኦም ስረኣኻዮም ኣብቲ ምስተሳተፍካየቲ ናቶም ንጥፈታት ግን ካብቲ ትፅቢኢት ናይ ወፃኢ ኮይኑ ረኪብናዮ። እዚ ደሞ ምክንያቱ እንታይ ይረአየካ ሲ ኣብ ከምዚ ዕድመ ኣብ ከምዚ ደረጃ ከለዉ እንተ ተኸስኪሶም ዓብዮም ኣብ ገዛ ይኹን ኣብ ቤት ትምህርቲ ሲ እቲ ንደልዮስ ክንበፅሑ ንኽእል ኢና። ምክንያቱ ንሕና እዞም ቆልዑ እዚኦም ተረከብቲ ካብ ሕጂ እንተ ተሃኒፆም ብስነ ናይ ስነምግባር ይኹን በቲ ናይ ሃገሮም ዘለዎም ክብሪ ይኹን ወይ ከዓ ርድኢት ሲ የዕብዩ ኣለዉ። ምክንያቱ ኣብዚ ሎም ዝገበርዎ ንጥፈታት ሲ ርኢናዮም ኢና ማለት ቆልዑ ዶይኮንስ በቃ እቲ ኩሉ ነገር ተረዲእዎም እዮም ዝገብርዎ ነይሮም ከም ዝተባሂሎም ዘይኮነስ ብርድእ ትገብርዎም ከም ዝነበርስ ይርዳእካ ተሓጒስናካ ብጣዕሚ። ምክንያቱስ ንሕና ንኣሽ ወለዲ ኢና ንበዓልና ንኣሽ ኢና፣ ግን ኣብ ከምዚ ደረጃ ንሕና ወላዲ ኮንካ ክትሪኦ ከለካ ግን ብጣዕሚ ትሕጎስ።
0: ባንዴራና ኣርባዕተ ዝሕራ ትርጉም ዝዓዘላ ዘይኮነታራ ዝመፀ ብኹር ዋጋ መን ኣፍሎጡለይ ክብራ ሓብሩለይ ባንዴራ

መምህር ትራሓስ ክፍልዝጊ ኣብ ኦሪታ መዋለ ህፃናት ከም መምህርን ኣባል ኮሚተ መምሃራን ኮይነ ይሰርሕ። እዚ መደብ ንመበል 35 መዓልቲ ናፅነትና ነውዕሎ ዘለና ዓመት ዓመት ብክብ ዝበለ ስነ ስርዓት ነዊሕ እዋን ተዳሊና ተምሃሮና ካብ ነዊሕ ግዜ ኮስኩስና ብክብ ዝበለ ስነ ስርዓት ኢና ነዳልዎ። ከም ዝሓለፈ ዓመታት ሎሚ እውን ብድመቕ ዝበለ ስነ ስርዓት ብዓብ ተሳታፍነት

ኣብዒልና ኣሎና ናፅነትና ኩሉ ግዜ ዓመት ዓመት ብከምዚ ኢና ነብዕሎ ተሳትፎ ወለድካ ከምዚ ዝረእኸዮ እዩ ህፃናትን ወለድን ኣዝዮም ሕጉሳት ኮይኖም ውዒሎም እዎ ሕጂ እዞም ቆልዑ ብፍላይ ቶም ዕበይ ዝበሉ ብጣዕሚ እዩ ዝርድኦ መስዋእቲ እንታይ እዩ ተገድሊ እንታይ እዩ ተጋራላይ እንታይ እዩ ኩሉ እቲ መስራሓት ይርድኦም እዩ ንሕና ከ ብተመስጦ ካብ ልብና ብሂግና ኣብቲ ውሽጢ ብዑምቀት ኣቲና ኢና ነዚ መደብ ብፍሱህ መንፈስ ብተወፋይነት ነዳልዎ እቶም ህፃናት እውን ልክዕ ከም እዮም ናፅነት በቃ ናፃ ምኳን ካብ ኩሉ ንሕና ሕጂ ቀደም ኣብቲ ግዜ ቁልዕነትና ኣነ ሕጂ ናይ ደርግር ክበሉ እዩ ከመይ ከም ዝነበርና እሶም ግን ዕድለኛታት ሳላ ኣቦታቶም ዓበይቲ ኣሕዋቶም መስዋእትን ገድልን ነዚ ናፅነት እዚ ብሰላም ትምህርቶም ክመሃሩ ናብ ድሌቶም ክንቀሳቀሱ ከም ዝበቕዑ እሳቶም እውን ሓላፍነት ተሰሚዒዎም ፅባሕ ከም ዓበይቲ ኣሕዋቶምን ኣቦታቶምን ነዚ ናፅነት እዚ ክዕቅብዎ ምዃኑ ንምዕዶም እሶም እውን ይርድኦም እዩ ጠፊ ክዶ ናይ ኤርትራውነት ኣለዎም ኣብ ውሽጦም ኣለዎም ዝርድኦም ማለት ሲ ናይ ናፅነት ነገርስ ኣብ ደምካስ ኣለዎም ኣለዎም ኣብ ደቦም በቃ ርድኣትዮም ብዓይንኸውን ርኢኹ የለኹ ዝመደብ ከመይ ውዒሉ ኣሎ።

0: መምህር ፍሮይን ገብረ ሃዋርያ ትበሃል ዝምህረሉ ቤት ትምህርትካ ቤት ትምህርቲ ኦሪ ተምዋል ህፃናት ብጣዕሚ ፅቡቅ ከማን ካብ ዝሓሰብናዮ ንላዕሊ ብጣዕሚ ተሓጒስና ዋላ ወለዲ ዋላ ደቅና ብዘይቀልዓለም ካብ ዝሓሰብናዮ ንላዕሊ ዋላት ንሕና ዋላ ክነዳለዎ ከለናስ ብፍሱህ መንፈስ ተሓጒስና በቃ ካብ ውሽጥና ተኣሽሚ ጌርና ኒና ኣዳሊናዮ ካብቲ ዝሓሰብናዮ ንላዕሊ ከ ሎም ዓንቲ ውዒልና ብፍላይ ናይዞም ናይ ካልይ ዓመት ኣላቶ ኣብቲ ሃገረይ ትብል ኣላቶም ናይ ኩሉ ናይ 20 ሰነድ እዩ ናይ ገለ ተጋደልቲ ንምንታይ ተሰዊኦም ናይ ትምህርትስ ናይ ሃገርና ትብል ኣብቴሞኦም ኣላቶም ንምንታይ ተሰዊኦም በዓል ናፅነስ እንታይ እዩ ንዕኦም ብመን ዩ ከመፅ እዩ ፅቡቅ ጌርክ ክትምህር እዮም ዋላ ኣብቲ ትምህርቲ ቁርብሲ ኣፍልጦስ ፀኒሕዎም ኣቦሓጎታቶም ኣቦታቶም ዋላቶም ቆልዕሲ እንታይ እዩ ናፅነት ኢሎም ዝሓትቕ ንምንታይ እዮም ተሰዊኦም መስዋእትስ እንታይ ማለት ይብሉ ኸ ከምዚ ሞት ኖርማል መሲሉ እዚ ግን ብደምዲ መፀት ብክቡር ደምዲ መፀት ናፅነት ምዃና ረዛን ምዃና በቃ ሎም ዓንቲስ ኩሉ ስለ ዝፈለጥዎ ሎም ዓንቲ ተደሲቶም በቃ ብዓብኻ ስኻሪ ኸየ ተደሲቶም ከዓ በቃ ብሓጎስ እዮም ኣብዒሎሞ
1: ርና ኣንቱም ዘትማሊ ታሪክ ጎዞ ታሪክ ወትገሊ ታሪክ ኣሎ ታሪክ ምናትነት ታሪክ ምውሓስ ዘላውነት ኣብ ሃጎይ ኣባየ ንጎርና ኩሉ ዝሓለፈ ዘርዚርኩም ሓንቲ ከይተርፍ ኩሉ ትዲ ተሰርሐ ዘይተፃሓፈ ዘርዓቲ ታሪክ ነርኩም ኣብ እዋኑ ዘርዓቲ ቅያኹም ኣብ ዘበን ጥንጥወይ መሲልና ከነሽ ክዓለሉ ፀሓፍና ኩሉም ፀዓበና ነገሉ ፀሓፍና ኩሉም ፀዓበና ነገሉ በሉ ተባበሉ ታርወት ገድሊ ኣነ ኣለኹ ኣብኡ ዝዋዓልኩ ትማሊ ኣሲ ሓሊፉ ኣብቲ መሪር ገድሊ ኣየ ተቐበሉ ስዕነኩም ብዕሊ ኩሉ ሓሊፉ ንብርሃን ናፅነት ንስኻ ፅናዕ ኣነ ብስዋ ኣነ ብጠሚ ንስኻ ብላዕ ንስኻ ስተ ኣነ ብጠሚዕ

0: ሓጎሰና ክብል ደፍ
1: መጀመርታ ንክቡር ፕረዚደንት ኢሳያስ ኣፈወርቂ ንምክልኻል ንኩሎም ሰራዊት ኣብ ደገና ፍጣሽ ደለዉ ንህዝቢ ኤርትራ ንብምሉእ ህዝቢ ኤርትራ ንቤት ትምህርቲ ኦሪታ ርሑስ በዓል ናፅነት ንሉ ስድራ ቤተይ ብምሉእ ስድራ ቤት ኦሪታ መምሃራን ምስ ተምሃሮና ና ርሑስ በዓል ናፅነት
2: ናፅነትና ዋሕስ ልምዓትን ህላውናን እያ ንምምፃኣን ምዕቃባን ክቡር ዋጋያ ሓቲታ ነፍሲ ወከፍ ዜጋ ክድቅስ ክትንስእ ዋጋ ናፅነትን ትርጉም ናፅነትን እናዘከረ ይሰርሕ ብፅንዓት ሃገሩ ከልምዕን ልኡላውነቱ ክዕቅብን መዘኻኸሪ ዘድልዮ ኣይኮነን ምኽንያቱ ፅንዓትና ዋሕስና ስለ ዝኾነ ርሑስ ቅንያት ናፅነት

እንስሳታት ክውለዱ እንከለው ኣዝዩ ዝሕጉሰካ። እንተኾነ ነቶም ኣብ ፅንተት ዝርከቡ እንስሳታት ነፍሲ ወከፍ ሓዳስ ህይወት ተስፋ ሒዛያ ትመጽእ። እዞም ሕጂ ንዕዘቦም እንስሳታት ኣብ ፅንተት ዝርከቡ ኮይኖም ኣብ ከባቢ ወዲ ሰብ እዮም ምንባሮም ጀሚሮም ዘለዉ። ቅሩብ ምስ ዓኸኹ ድማ ናብቲ መበቀሎም ዝኾነ በረኻ ክስደዱ እዮም። ንሕጂ ግን ጉዕዞ ናይ ህይወቶም ንውልቆም ኣይኮኑን ክኸድዎ። ኣብ ጎኖም እዞም ንኽናብይዎም ድልዋት ዝኾኑ ሰባት ኣለዉ። ስለዚ እዞም ኣብ ፅንተት ዝርከቡ ውሉዳት ናብ በረኻ ተመሊሶም ንጀርናይ ወለዶኦም የውሕሱ ዶኾን ይኾኑ?

እዚ ኣብ ዛምቢያ ደቡባዊ ክፋል ናይ ኣፍሪቃ እዩ። ኣብዚ ነቶም ወለዶም ብዝተፈላለየ ምኽንያት ዝሞትዎም ሓራምዝ ብሉፅ ዝኾነ መናበይ ቦታ ኣሎ። ናብዚ ኣብ ቀረባ ግዜ ዝተፀንበረ ንእሽቲ ሓርማዝ ኣሎ። ዋምዋይ ዝተሰመየ ኮይኑ እዞም ናበይቲ ክትሓፅርሎም ዋም ኢሎም እዮም ዝፅውዕዎ። ዋም ካብ ዝውለድ ውሕዳት ኣዋርሒ ምስ ኣቁፀረ እዩ ኣብ ዕቋር ማይ መውፅእ ስኢኑ ዝተረኽበ። ሰዓሰ ሰለይቲ ብምትንሳእ ፅቡቅ ደቂሱ ክኸውን ብምትስፋው ይምግብዎ ኣለው። ንወለዱ እንታይ ከም ዘጋጠሞም ዝፈልጥ ወላ ሓደ የለን። ንዕኡ ምስ ረኽብናዮ ግን ኣዝዩ ፈሪሑን ትሕቲ ሚዛንን እዩ ፀኒሕና። ናብዚ ናይ ሉሳካ ምዕበይ ሓራምዝ ድማ ሒዝናዮ መፂና ይብሉ። ዋም ኣዲኡ ስለ ዘየላ ካብ ናባይኡ ዝኾነ ኣሮኒዩ ፀባ ዝምገብ ዘሎ። ኣብ ነፍሲ ወከፍ 3 ሰዓት ፀባ ይሂቦን ኩነታቱ ይዕዘብን።

ማለት እዩ። ስለዚ ኣጠቓቕምኡ እንተዝኣዝ ይፈሊጦም ክሳቕዩ ይኽእል እዮም ይብል ንጎቶም ብኸመይ ክቋጻጸርዎ ከም ዝኽእሉ ዝፈልጡ እዞም ዕብይ ዝበሉ ሓራም እዚኦም። ዋም ግን ሕጂ ዝጅምር ዘሎ ኣሮን ክገልጽ እንከሎ ንጎቶም ንኽጥቀምሉ ክመሃሩ ክትርእን ከለኻ ልክዕ ከምዚ ንህፃናት ኣጠቓቕማ ማንካን ፋርኬታን ክትምሮምን ከለኻ ኮይኑ ዝስማዓካ ይብል። ናይ ወዲ ሰብ ኢድ ክሳብ 30 ጭዋዳታት ኣለዎ። ናይ ሓርማዝ ንጎት ግን 13,000 ዝኸውን ጭዋዳ እዩ ዘለዎ። ስለዚ ንዝኾነ ነገር ዓትዒቱ ክሕዝ ኣየጸጉሞን እዩ። ነዞም ሓራምዝ ንጎቶም ብዝበለፀ ንኽጥቀምሉ ክምህሩ ንኣሮንን ጉጅልኡን ክሳብ ሓደ ዓመት ክወስደሎም ይኽእል። ከምዚ ንዕዘቦ ዘለና ዋም ነዛ ዝተዋህበቶ ጥጦ ክመልካ ኣይከኣለን ዘሎ። ጌና ይተመኮረና ኣሎ ማለት እዩ። ድሕሪ ሓደ ሰሙን ዋም ቁርብ ጎብ ይዙ ይርከብ፣ ግን ሓደ ኣገዳሲ ዝኾነ ነገር ስኢኑ ኣሎ። ኣዕርኹ እዩ ስኢኑ ዘሎ። እዞም ምስኡ ዝነበሩ ዘኽታማት ሓራምዝ ንዋም ፈልዮም ጉጅለ ከቕሙዮም ተራእዮም። ንጉጅለኦም ድማ ሓላፊት መዘዙላ፣ እዛ 2 ዓመትን ፈረቓን ዕድመ ዘለዋ ኦሊምባ ዝተሰሜትያ መራሒቶም። ንዋም እሳ እንተ ተቐቢላቶ እቶም ካልኦት ንኽቕበልዎ ጸገም የብሎምን። ንሕጂ ግን ኣብ ጥቕኦም ክቕርብዎ ኣይደለዩ። ኣሮን ከም ዝገልጾ ገለ ካብዞም ጉጅለ ፈልዮም ዘለዉ ሓራምዝ ንዋም ክድህልዎዮም ዝረኣዩ ዘለዉ፣ እዚ ድማ ኣዝዩ ከሰክፈኒ ጀሚሩሎ ይብል። ንኣሽቱ ሓራምዝ ካብ ልዕሊኦም ዘለዉ ሓራምዝ እናረኣዮም ዝመሃሩ። ንበይኑ ምስ ዝኸውን ግን እቲ ኣገዳሲ ዝተባህለ ናይ ህይወት ትምህርቲ እዩ ክኸስር። ኣሮን ድማ ንበይኑ ዝተነጸለ ሓርማዝ ኣስጋኢ ከም ዝኾነ ኣጸቢቑ እዩ ዝፈልጥ። ስለዚ ዋም ኣብዝ ሓፀረ እዋን ኣዕሩኽ ክፈጥር ኣለዎ ይብል። ወለዶም ስኢኖም ብምህላዎም ልቦም ተሰይሩ እዩ ዘሎ። ንበይኖም ተነጺሎም ምስ ዝቕጽሉ ድማ ክሳብ ጠቕሊሎም ምብላዕ ዘቋርጹ እዮም ዝኾኑ፣ ብኸምዚ ድማ ይሞቱ። ንሕጂ ግን እዚ ናባይ እዩ ዝኾነ ኣሮን ጥራሕ እዩ ንዋም ብጻዩ። ኣሮን ከም ዝሕብሮ ዝኾነ ንዕኦም ዝሕብሕብ ስለ ዘይብሎም ንሕጂ ኣነ ኸመዲኡ ኮይነ ዓቕመይ ክፍትነ፣ ምኽንያቱ ዋም ልክዕ ከም ውላደየ ዝርዮ ይብል። ኣሮን ምስ ዋም ናይ ብሕቱ ግዜ ይሕልፍ ኣሎ። ልክዕ ከም ጡብ ኣደ ኮይኑ ንኽስምዖ ድማ ሓንቲ ኣጻብዑ ኣብ ኣፍ ዋም ብምእታው ንኽመጽዋ ይፈቕደሉ ኣሎ። ኩሉ ግዜ ዋም ንኣሮን ኣብ ዝረኸቦ ብጉያ ክሓቕፎን ፍቕሩ ከርእዮን እዩ ዝረአ። ዋም ናብ ጫካ ተመሊሱ ህይወቱ ብግቡእ ንኸስተማቕር ትምኒተዩ ይብል ኣሮን። ልክዕ ከም ህፃን ንኣሽቱ ሓራምዝ ድሕሪ 6 ወርሒ ብዘይካ ጸባ ግቡእ መግቢ ይጅምሩ እዮም። እዞም ናበይቲ ነዞም ሓራምዝ ምሸት ኣብ መደቀሲኦም ንኸይጠምዩ ጨናፍር ቆሪፆም ቀሪቦምሎም እዮም ዝሓድሩ፣ ምኽንያቱ ሓራምዝ ብብዝሒ ስለ ዝምገቡ። ዋም ዝፈትዎ መግቢ ናይዛ ገረብ ጨንፈር ስለ ዝኾነ ብብዝሒ ሒዝናሉ ክንከይድ ኢና ይብል ኣሮን። ንኣሽቱ ሓራምዝ ኣብ መዓልቲ ልዕሊ 50 ኪሎ ዝምዘን ጨናፍር ክምገቡ ይኽእሉ። ንሎም ለይቲ እዚ ክኣኽሎም እዩ።
ፀሓይ ምስ ዓረበት ዋምን

እቶም ካልኦት ሓራምዝን ናብ መዕረፊኦም የምርሑ ኣለዉ። ዋም ዝነኣሰ ስለ ዝኾነ ንኸይቆርር ምሸታዊ ናይ ለይቲ ክዳንዮም ዝለብስሉ። ግን ነዚ ንምትግባር ቀሊል ኣይኮነን።

እዚ ክሪስ ፋንተለከም ዝተባህለ ተማራማርን ዶክተርን ብዛዕባ ኣብ መሸጣ ዝቐርቡ መግብን ሳዕቤናቶምን ክሕብረና እዩ። ንሱ ከም ዝሕብሮ ብቐዳምነት ክርዳኣና ዘለዎ ነገር እንተ ደኣ ሃልዩ ክስዐ በዓልና እነምፅኦ እዩ። ብትኪት ወይ ነቲ እንሃርፎ መግቢ ክንገትኦ ብዘይምኽኣልና ጥራሕ እዩ ዝስዕብ። እዚ ኣብ ኣሜሪካ ዝተገብረ መፅናዕቲ ከም ዘነፅሮ ካብ 1960ታት ክሳብ 1975 ቀዋሚ ዝኾነ ናይ ክስዐ ገምጋሚ ዝነበሮ፣ ብድሕሪ 1975 ግን ክስዐ ኣዝዩ ክውስኺ ተራእዩ። እዚ ክንብል እንከለና እዞም ሰባት ነፍሲ ወከፎም ንኽስዐ ብኣግቡ ክበትክዎ ይኽእሉ ነይሮም እዮም፣ ግን ሕልናዊ ግዴቶኦም ከም ዝረስዑ እዩ ዘነፅር። እዚ ድማ ዘይነኣድዩ ካብ 1975 ንድሓር ንመግብና ኣዝዩ ዘወና እውን ክገብሮ ዝኽኣለ ገለ ምኽንያት ከም ዘሎ ግን ንጹር እዩ ይብል ጆን ራፍ ዝተባህለ ን4 ዓመታት ኣብ ናይ መግቢ ትካላት ናይ 7 ሃገራት ዝተሳተፈ ኮይኑ፣ ንሱ ከም ዝገልጾ ትካላት ንዝሰርሖ መግቢ ኣብ ጣዕሚ መልክዕ ዝበለፀ ውፅኢት ንኽህልዎ ብዙሕ ሰዓታት እየን ዘጥፍኣ፣ ንፈተነ ዝኸውን ካብ ፍርያቶም የምፅልና እሞ ዝደረቐ ድዩ ልምሉም ምቁር ወይ ሓኹም ዝብል ኣስተማቒርና ድማ ገምጋምና ንህብ ይብል ፕሮፌሰር ፍራንሲስ። ድማ ብዙሕ ሰብ ዘይርድኦ ሓደ ነገር ኣሎ፣ እቶም ባህርያውያን መግብታት በሊዕና ምስ ጸገምና ኣእምሮና ከምዝ ጸገምና ከመሓላልፈልና ይኽእል እዩ። ምክንያቱ ክንሕይኹም ከለና ጻዕሪ ስለ ዝሓቱን ከበድቲ ስለ ዝኾኑን። እዞም ፎኮስትን ዕሹጋትን መግቢ ክንምገብ ከለና ግን ክንሕይኽን ከለና ኣዝዮም ፎኮስቲ ካብ ምዃኖም ዝተላዕለ ዝበላዕና ኮይኑ ኣይስማዓናን እዩ። ብከምዚ ድማ ልዕሊ ዓቐን ንምገብ ግን ጽጋብ ኣይስማዓናን። በዚ ምኽንያት ድማ ብብዝሒ ካብ ፍርያቶም ንዕድግ ይብል።

መብዛሕትኦም ተዓሽጎም ፀንሕና ምግቢ ኣዝዮም ፎከስት እዮም። ክሪስ ከም ዝሕብሮ እዚ ሕጂ እንዕዘቦ ዘለና ጣዕሞት ደቀይ ኣዝዮም እዮም ዝፈትውዎ። እዚ ፎኪስ ኢልኩም ክትግምትዎ ኣይትኽእሉን ኢኹም፣ ምክንያቱ ሓኹም ስለ ዝብል። ሓንሳብ ምስ ቆርጠምካያ ግን ብድሕሪኡ ብመልሓስካ ክትደራቕማን ቀልጢፋ ክትበንንን ትረአ። እንተኾነ ሓንቲ ግራም ናይዛ ምግቢ ልዕሊ ኣብ ስቡሕ በርገር ዝርከብ ካሎሪ እያ ተጠቓልል። ፎኪስ ስለ ዝኾነ ድማ ብብዝሒ ከም እንምገብ ይገብረካ። ትካላት ምግቢ ነዚ ከምዚ ዝኣመሰለ ኣብ ኣፍካ ዝምክኽ ዓይነት ምግቢ ኣብ ኣፍ ዝበንን ካሎራዊ ጻዕቂ ብምባል ይገልጽዎ። ብብዝሒ ክንምገብ ዝገብረና ዘሎ ግን እቲ ምግቢ ጥራሕ ዘይኮነ ሎጎ ወይ መለለይ ምልክት፣ ክፍሊ መሸጣ፣ ብራንድ ወይ መለለይ፣ ከምኡ ድማ እቲ መዐሸግ ናይቲ ምግቢ እዮም። ፕሮፌሰር ቤር ስሚት ቀጺሉ ምግቢ ንምብላዕ ንብዙሓት ህዋሳት ዘሳትፍ እዩ።

ነቲ መግቢ ንሪኦ ንሽትቶ ብኢድና ንድህስሶ ምልክት ናይቲ መግቢ ከይተረፈ የገድሰና እዩ። ታኒካ ናይ ዝኾነ ሶዳ ክንከፍትን ከለና ክልተ ድምፂ ዝፈጥር እታ ቃዕታን እታ ተርታርን። ናይ ድምፂ ኢንጂነራትን ሰናዕትን ነዚ ድምፂ ብልክዕ ንኸምፁ ብዙሕ እዮም ዝሰርሑ። እዚ ድማ ሶኒክ ብራንዲን ይበሃል። ነቲ ተፍርዮ ፍርያት ብድምፂ ከም ዝልለ ምግባር ማለት እዩ። ብዙሓት ትካላት ነቲ ንፍርያት ብድምፂ ከም ዝልለ ኣብ ዝግበር ስራሕ ክነጥፍ ሓቢሮምን እዮም። ቀንዲ በቲ ድምፂ ዝሰሓቡ ቆልዑት ኮይኖም ነቲ ዝበልዕዎ መግቢ ናብ እዝኖም ብምቕራብ ጣዕጣዕ ወይ ጠራዕራዕ ዝብል ድምፂ ክሰምዑ ኣዝዮም እዮም ዝብህጉ ይብል። ዶክተር ያና ኢና ቀጺላ ኣብ መንጎ መግቢ ዘፍርያ ትካላት ዘየባትኽ ውድድር እዩ ዘሎ። እዚአን በቲ ንሕና እንምገቦ ብዝሐ ዓቐንን መኽሰበን ዝግሕጣ። ስለዚ እዚአን ኣብቲ ከስዐና መግቢ ዝደልየሉ እዋን ግዴትኡ ንክገብር ይደፋፋቕ ማለት እዩ። እዚ ስቶማክ ሼር ይበሃል። እዚ ኣብ መንጎ ቁርሲ፣ ምሳሕ፣ ድራር ዘሎ ነፃ ግዜ ንክንምገብ ይደፋፍእ። ንኮተንሲእካ እዚኣ ንክሰትያ ግዜ ዘይትወስድን ናብ ዝኾነ እውን ሒዝከያ ክትንቀሳቐስ ስለ እትኽእል ቀዳሚት ኢኻ እትወስዳ። ካልአይቲ እዛ ካሎሪ ዘይብላ ግን ብፀዓት ዝሃብ ተመት ትበልዕ። ፍርቂ መዓልቲ ምስ ኮነ ክትጠሚ ትጅምር። እዛ ካብ ኣሕምልቲ ዝተሰርሐት እሞ ጥዕናዊ ትሕዝቶ ከም ዘለዋ ዝዝረበላ ግን ሚኢቲ ሚኢታዊት ባህርያዊ ዘይኮነት ትምገብ። ቅድሚ ሕጂ ኣሕምልቲ ንምርካብ ግቡእ መግቢ ንምገብ ዝነበርና፣ ሕጂ ግን በዝኣሰካ ፍርያት ተኪእናዮ ንርከብ። ነዚኣ ከም ሳሰይቲ ንወስዳ። ገለ ጣዓሞት ንኣካላዊ ንጡፍነት ተባሂሎም ዝስርሑ እዮም። ስለዚ ድሕሪ ምውስዋስ ኣካላት ወይ ጂም እዛ ብብዝሒ ፕሮቲን ግን ውሑድ ሽኮር ዘለዋ ቸኮሌት ንምገብ። ድሕሪ ድራር ድማ እዘን ቆርጠምጠም እንብለን ጨዋማት ናይ ዝተፈላለየ ትካል ፍርያት ቴሌቭዥን እናተዓዘብና ንምገብ። እዚአን ወላ ኣነ ጉድኣተን እናፈለጥኩ ብቐጻሊ እየ ዝምገበን። ክቋርፀን ድማ ኣይከኣልኩን ዘለኹ ትብል ዶክተር ያናይና። ክሪስ ድማ ዓብ ፀገም ናይዞም ከምዚኦም ዝኣመሰሉ ምግቢ ኮይኑ ዘሎ ካብቲ እትምገቦም ናይ መግቢ ሊስታ ንኽትኣልዮም ኣዜኻ ስለ እትሽገር እዩ ይብል። ዶክተር ኣሽሊ ድማ ኣብቲ ዘካየደቶ መፅናዕቲ ብዛዕባ ካብ ልኩዕ ዝሓለፈ መስርሕ ዝተኻየደሉ መግብን ኣብ ወለፍቲ ባእታታት ዘለዎም ተመሳሳልነት ክተብርሃልናያ። እዚ ኣብ ክንዲ ብብዝሒ ካብ ፍሩታ፣ ኣሕምልቲ ወይ ካልኦት ጠቐምቲ ተፈጥሮኣዊ ፍርያት ዝስራሕ ብብዝሒ ካልእ ኣርተፊሻል ባእታታት ብምጥቃም ክስራሕ ኢኻ ትዕዘብ። ኣብ ኣሜሪካ ቾክሌት፣ ጀላቶ፣ ፒትሳ ካብ ተፈጥሮ ዝወፁ መግብታት እዮም። እዚኦም ኣብ ወላፍ ሓይሊ ኣለዎም። ወላ እውን ከተቋርፆም እንተደሊኻ ቀሳቢ ባእታታት ኣለዎም። ወላ እውን ኣብ ዝተናውሒ ግዜ ክቐትሉካ ዝኽእሉ ምዃኖም እንዳፈለጥካ ብቐጻሊ ክትምገቦም ኢኻ ትርአ ትብል። ሎም ነዞም ካብ ልኩዕ ዝሓለፈ መስርሕ ዝካየደሎም መግብታት ከተቋርፆም ትሓስብ ኢኻ። ኣብ መጀመርታ ክትጅምሮም ከለኻ እኳ ሕሱራት ብምዃኖም ኢኻ ትዕድጎም። ኣብ ሚልዮናት ሰባት ሓቅነቱ እዚ እዩ። ኣብ ነፍሲ ወከፍ መዐደጊ ቦታ ድማ ኢና ንረኽቦ። እዚ ክስራሕ ከሎ በቶም ኣብ ዓለምና ካብ ዘለዉ ዝበልሑ ሰባትን ኢንጂነራትን እዩ ቀሳቢ ኮይኑ ንክቐርብ ዝግበር። ብዙሓት ሰባት እዮም ነዚ ክገጥኡ ዝፍትኑ። ገለ ሕማም ተሰኪሞም፣ ገለ ድማ ክስዕ ኣጋጢሞዎም መፍትሒ ንምርካብ ሃንቆ እዮም ዝብሉ። ግን ናይ ኣመጋግቦኦም ፀገም ዘይኮነ ናይቲ ዝምገብዎ መግቢ ምዃኑ እቲ ፀገም ክሕብሮም ይደሊ ብምባል ይፋነውና።

ሰላምታ ናብፃሕኩም ኣብ ውሽጢ ሃገርን ወፃእን ትርከቡ ዝኸበርኩም ተኸታተልትና ከመይ ቀኒኹም ትሕዝቶ መደብ ማእገር ንምቕራብ እንሆ ኣብ ሰዓትና ተዳሊና ንርከብ ኣብዚ ናይ 2 ሰዓት ዝቕፅል ናይ ኣየር ሸፈለና ከም ወትሩ ምሳና ሓቢርኩም ክትፅንሑ ዕድሜና እዩ ዝኸበርኩም ተኸታተልትና ቅንያቱ ወርሓት ግንቦት እዩ ወርሓት ግንቦትን ክመፅእ ድማ ሓደ ካብቲ ርዝነትን ርእሰ ኩለን በዓላትና ዝኾነትን በዓልና ፅነትን እያ ንሕና ድማ ኣዳለውትን ኣቕረብትን መደብ ማእገር ብምኽንያት በዓልና ፅነትና ኣብ ቅድምን ድሕርን ትሕዝቶ መደባትና ንምድማቕ በዓልና ፅነት ካብ ዝዝውተሩ ሓደ ኣልባሳት ማልያ ካምቻ ከምኡ ድማ ሻርባ ናይ ደቂ ተባዕትዮን ናይ ደቂ ኣንስትዮን እዩ ንሕና ድማ ብወገና ኣብ ቅንዲ ጎደና ሓርነት ብምምፃእ ናብ መሸጣ ክዳውንቲ ብምእታው ብዛዕባ እቲ ብድሕሪ ትከታተልዎ ዘለኹም ንምስሊ ባንዴራን ካርታ ኤርትራን ዘንፀባርቕ ዝተፈላለዩ ቅዲ ዝወነነ ሕብራዊ ትርኢት ዘለዎን ባንዴራና ዘርኢ ማልያታት ዝሸጣ ትካላት ናብ ኣንናኸና ብዛዕባ ምድላዋት በዓልና ፅነት እንታይ ከም ዝመስል ሓደ ብሓደ ቃለመጥ ክነካየደለና ደጊመ ንምክታልኩም ብክብሪ ንዓደምኩ ክሳብ ፍፃይ ምድና ምሳና ክትፅንሑ ዕድሜና እዩ

0: ብቅንያት በዓልና ፅነት ንርከብ ዘለና ብምክንያት በዓልና ፅነት ንመ ድማ ከምትካል እንታይ ኹም ትዳለዉ
1: ማልያታት ናይ ቆልዑ ብማልያ ኣሎ ብቱታ ኣሎ ናይ ዓበይቲ እውን ከምኡ ብቱታ ኮምፕሊት ተዳልዩ ኣሎ ማልያ እውን ኣሎ ሻርባ ናይ ወዳት ኣደሬ ብደቂ ኣንስትዮ ተዳለወ ኣሎ እቲ ዝበዝሕ ትሕዝቶና ግን ዝትርእዮ ዘለካ ናይ ማልያታት
0: ሃረይ እዚ ከምዚ ንዕዘቦ ዘለና ብዝተፈላለዩ ምስልን ባንዴራን ዝወቀበ ማልያታት ኢኹም ኣብዚ ዓቂብኩም ዘለኹም ዋላ ሙሉእ ትታ ሻርባ እውን ክንዕዘብ ፀኒሕና ኢና እሞ ኣብ ቅንያት በዓልና ፅና ብዙሒ ካብ ንኣሽቱ ክሳብ ዝዓበዩ ኣቦታት ኣዴታት መንእስያት ከዘውትሮ ንዕዘብ ኢና ማልያታት ማዕሪ ክንደይ ድምቀት ዝፈጥር እዚ ማልያታትና ንክትሪኦ እውን ኣዝዩ ባህታ ዝፈጥር እዩ ሞ ከመይ ትገልፂዮ ስከምና ንትካል
1: ኣነ ብጣዕሚ ደስ ዝብለኒ ስለምንታይ ካብ ዝተፈላለየ ክዳን ዝክደን ሰብ እታ ባንዴራ ፍልይቲ ኮይና ብፍላይ እዞም ደቅና ሕጂ ዘለዉ ተምሃሮ ጉሩብ ኮይኖም ብሓንሳብ ሓደ ዓይነት መሲሎም ክኾኑ ከለዉ ፍቕሪ ኣለዎም ደስ ይብሉካ ሓደ ዓይነት ኮይኑ ክፅምብል ከሎስ ዝያዳ ይድምዕርግ ቅድሚ ሕጂ እኳ ኣብ ካልእ ቦታታት ኢና ንሪኦ ነርና እዚ 4-5 ዓመት ግን ዝያዳ ጎሊሑ ተራእዩ ኣብ ኣስመራ ኣብ ካልእ ሃገራት እውን ይረአዩ ዝያዳ ግን ፅባቐ ገይሩ ወቂቡ እቲ ባንዴራና እውን ፅብቕቲ እንዲያ ብቀደመ ዝያዳ ካ ፀቢቐ
0: ከምዚ ክትገልፂ ፅናሕኪ ካብ ዓመት ናብ ዓመት ዝተፈላለዩ ቅዲ ዓይነትን ዝወቀቡ ማልያታት ናይ ኤርትራ ንዕዘብ ኢና እዚ ናይ ሎሚ ዓመት እውን ፍሉይነት ኣለዎ ድ ምስ ናይ ቅድሚ ሕጂ ዋላ ዝተደጋጋሚ ንሱ እዩ ዝመፅእ ከመይ ዝናኩ
1: ይፍለ እዩ ዲዛይን ሓድሽ ሓድሽ እንዳመፀ ብፍላይ እዛ ተኸዲን ከያ ዘለካ እዚኣ ብዙሕ ሓደሽቲ መፂ ኣሎ እዛ ኣብ መርከብ ንባዕላ ሓዳሽ እያ ገና እንዳወሰኽና ኢና ውን ሓድሽ ሓድሽ እንዳመፀ እዩ ሕጂ እንዳፀበቐ እዩ ዝኸይድ ዘሎ
0: ኣነ ውን ከምዝትብዮ ዘለኺ እዚኣ ማልያ እዚኣ እዚ ከምቺ ዓይነት ምስ ረኣዋሲ ደስ ኢላትኒ ኣብ ከለኹ ንመደበይ ደይትኾነኒ ኢለ ገዚአ እያ ዘለኹ እሞ ስለዚ ኣዝዩ ደስ ብል እዚኣ ውን ስለዝመሰጠትኒ እየ እስካ ሓራይ ኣብ ቅንያት በዓልና ፅነትና ከምዚ ወቂቡ ትካላት ክንሪኦም ከለና ማዕሪ ክንደዩ ኣብ ናፅነትና ክብርን ርዝነትን ዘለና
1: ናፅነት ዓብይ ክብሪ እዩ ንዓና ብጣዕሚ ኣደሊልና ንረግፀሉ ባንዴራና ነርእየሉ ኩሉ እዩ ህውነትና ፍቕርና ሓድነትና መፃኢ ዕላማና ዘርእየና እዩ ሞ ነቲ ውቃበ ውቃበ ፅባቐ ገይርናሉ ኣለና ንብል ዝያዳ ካ ክነፅብቆ ከዓ በዓልቲ ተስፋ እዩ
0: ዓማዊልከ ማልያታት ክገዝኡ ጀሚሮም ዶ ከመይ ደሎ ተሃወ ይመፅኹም ኣለዉ
1: ብጣዕሚ ብፍላይ ተምሃሮ ኢለበንስ ካብ ርሕቲ ሒዞም ማለት እዩ ኣዚዞም ኣለዉ ንሽዑ ክደንዎ ከዓ ንሕና እንዳምፃናሎም ኢና ፅቡቅ እዩ ዘሎ ንኤሬትራውያን ኮይኖም ኣብ ደገ ዝቕመጡ ብብዝሒ እዮም ዝወስድልና ዝያዳ ንህያብ ይኹን ካልእ ክዳን ካብ ምምላእ እሱ እዮም ዝማልኡ ንደቀም ውን ከርእዎም ባንዴራ እንታይነቱ መግለፂ ብብዝሒ እዮም ዝገዝኡ ናብ ደቀም ነቶም ዘይፈልጡ እውን ኣብ ዝተወልዱ ቆልዑ እታ ባንዴራ ንምርኣይ ካብዚ ዓዲጎም እዮም ዝኸዱ ኤርትራውያን ፃዓዱ ከዓ ወስዱልና እዮም ተመሲጦም እዮም ዝወስድዎ እውን ብፍላይ ነዚ ኣኼባታት ዝግበር ኣብ ፅምብል ዝግበር በዓላት ብዙሓት ወሲዶም ኢልና ኣለ እቶም ነዚ ናፅነት ዝሃቡና ሰዋእትና ከዓ ንዘለኣሎም ክዝከሩ እቲ ኣካዳድናካ እንዳፀበቕናዮ ክንከይድ ጌጋታት ተልዩ እንዳተኣራረድና ዝያዳ ከነወቅባ በዓልቲ ትምኒት እየ ፍቕርን ሰላምን ከዓ ንዘለኣለም ይሃበና

ረብ ልባርከ ክሳባ ለሙስተቕበለ ከረኪ እየ ፈክተ ኣውዲን ለ ክሳዋ ፈክ እግል ዲመ ዳይም ዲቡላጅ እግል ሓልፉቱ ሰነት እብ ገዲደ ኣድረስኪኒ ዓለምኪኒ እንዳ ኣብላዕኪ ወኣስተይኩ ምስተቕበለ በነኪ ሙስተቕበል ዕልም ሙስተቕበል እስረት ሳዋ ምንይታለ ካወት ኣመርና ምስል ሰሚረ ሳዋ ፈክ ብዙሕ ድብየቱ ሓምደክ ሳዋ ወእንሻ ላህ እንተለትሓድዩ እግል ኣትመሙቱ እንሻ ላህ

0: ብጀካ ማልያታት ከዓ ኣብ ቆቢዕ ከምዚአን ኣለዋ በቢ ሕብረን ተዳልየን ኣለዋ። ኣሎ ዝተፈላለየ እዚ ናይ ኢድ ከዓ ዚያ ማለት እዩ ዝናይ ኮነ እዚአን ከዓ ኣለዋ ከ እዚ ኣብ መኪና ዝኾነ እየ ሶላሪ ዙረት ይገብር በዛ ዲዛይን እዚኣ ከ ኣላ እዚኣ ባንዴራ እነሰቐሉ ከለዉ እዚ ባንዴራ ኣብዚኣ ትኸውን ማለት እዩ። እዛ ሞባይል ዝልጠፍ ከዓ በቢ ዲዛይን ብዙሕ ተሰሪሑ ባንዴራ ናብ ደይ ተሰርሕቲ ነገር የለን
1: እዚኻ ፅበቕ
0: ፈጥር የሪ ዝወቀብ ይፅበቕ ብጀካ ዝረአኹ ሞ ብኣደረ እውን ከምዘይ ተደልዩ ዘሎ ትሸዓተ ብሄራት እዮም ትውክል ኣብ ናትካኸርአ ከሎ ምስኡ ዝያዳ ፅቡቕ
1: ርሑስ ቅንያት ናፅነት ክኾነልና ንምነ ንምድማቕ በዓል ናፅነት ከምዚ ቀድም ኣቢልና ዝገለፅና ሓደ ማልያታት ሸርባታት ናይ ደቂ ኣንስትዮ ሸርባታት ማለት ብሓፈሻ ናይ ኢድ ፅባቐ ስኢታት ክንሪኦ ፅኒሕና ኢና እሞ ንሕና ውን ደጊምና ርሑስ በዓል ናፅነት ክኾነልክ ኢና ንምነ የቐንዲልና
0: ኣሜን። ንኻትኩም ውን ርሑስ በዓል ናፅነት ይግበረልኩም ኣብ ክበሉ ኣብ ወፃእን ኣብ ውሽጥን ኣብ ሓለዋን ዘለዉ ርሑስ በዓል ናፅነት ይግበረልኩም።

0: ኮሌጅ ምህንድስናን ቴክኖሎጂን ማይ ነፍሒ ብዙሓት ኣብ ዝተፈላለያ ትካላትን ሚኒስትሪታትን ብምዃን ኣብ ልምዓታዊ መደባት ሃገርና እጃሞም ዘበርክቱ ዘለዉ መሃንድሳት ኣብ ኮሌጅ ምህንድስናን ቴክኖሎጂን ዝዕንብቡ ዘለዉ ተምሃሮም ሰበ ስልጣን መንግስትን ዕዱማት ኣጋይሽን ዝተሳተፍዎ መዓልቲ ምህንድስና ዝተሰሚዩ ኣጋጣሚ ወዲቡ ነይሮም። ኮሌጅ ምህንድስናን ቴክኖሎጂን ማይ ነፍሒ ኣብ ዝሓለፈ ዓመት እዩ መዓልቲ ምህንድስና ዝበል ኣጋጣሚ ንመጀመርቲ እዋን ወዲቦም። ካብ ዓመት ናብ ዓመት ተመክሮ እንዳደለበ ኣወዳድብኡ እንዳወርፀፀ ኸኣ ነዚ ንኻልኣይ ግዜኡ ዝካየድ ዘሎ ናይ ሎም ዓመት ኣጋጣሚ ከሰላስል ክኢሎም። እቲ ኣጋጣሚ ድማ መሃንድሳት ሃገርና ኣብ ሓደ መኣዲ ዘዕሰለን ልምዓት ሃገር ማእከል ገይሮም ፍልጠቶም ዘፍስስሉን ብዝተፈላለዩ መሰናድኦታት ዝደመቐን ኮይኑ ከዓ ብውዕውዕ መንፈስ ተኻይዶም
1: ከባቢ 8 ድኾና ንኡሳን ኮሚቴ ኣዋፂና ነዚ ስራሕ እዚ ምስቶም መሻርክትና ብሎም ኣካላት ብቐፃል ርክብ እንዳገበርና ዘድልየና ነገራት ብምቅራብ ከምኡ ውን ቅድሚ 2 ወርሒ ኣቢልና ከዓ ኮል ፎር ኣብስትራክት ኢልና ናብተን ኩለን መሻርክትና ሰዲድና ማለት መፅናዕታዊ ፅሑፋት ከረክባና ሞ ኣብዚ እውን መማየት ኮሚተ ገይርና ነዚ ዕለት እዚ ዝበቅዕ ምስቲ ቴማና ከዓ ድኸይድ ማለት እዩ። ምክንያቱ ናይ ሎም ዓመት ቴማና ተበላሕነት ንሃገራዊ ምዕባለ ከምኡ ውን ንኮማዊ ፀገማት ምህንድስናዊ መፍትሕታት ኢልና ንዲና ቀሪና ዘለና ነዚ ቴማ እዚ ዝበቅዕ ወረቓቕቲ ቅድሚ 2 ወርሒ ኣቢልና ክንእክብ ቀኒና ማለት እዩ። ድሕሪኡ ከዓ ኣብዚ ኮሌጅ መፅኡ ተመሚዩ ተዳልዩ ነዛ መዓልቲ እዚኣ ከም ደርክብ ኮይኑ ማለት እዩ።

0: ኣብቲ መሃዝነት ንሃገራዊ ልምዓት ምህንድስናዊ መፍትሒታት ንከማዊ ብድሆታት ኣብ ትሕቲ ዝብል ቴማ ዝተኻየደ መዓልቲ ምህንድስና ተምሃሮ ጥራይ ዘይኮኑ ብዙሓት ኣብ ስራሕ ዝርከቡ ዓበይቲ መሃንድሳት መጽናዕታዊ ወረቐቶም ዘቕረብሉ ኣጋጣሚ ነይሮም። መሃንድሳት ሃገርና ኣብ ሓደ ቅርዓት ዓሲሎም ፍልጠቶም ኣብ ረብሓ ሕብረተሰቦም ዘውዕልሉ ንክኸውን ድማ ሰፊሕ ምድላዋትን ብዙሕ ጸጋታትን ዝተጓሳጐሰ እዩ ነይሮም።
1: ብቐዳምነት እቲ ክነሪኦ ንደሊ እቲ ተምሃሮና ኣብዚ ኮሌጅ ዝፈርዩ ዘለዉ ሲ ዓቕሚ ከም ዘለዎም ነቶም መሻርክትናን ካልኦት መንግስታውያንን ዘይመንግስታውያን ኣካላትን ክነሪኢ ንደሊ ማለት እዩ። ምክንያቱ ኩሉሻ ኣብዚ ክንምህር ከለና ሲ እቲ ቴዎሬቲካል ወይ ከዓ ግብራዊ ዘይተመልአ ድመስሎ ሰባት ብዙሓት ስለ ዘለዉ እቲ ኮሌጅ ግን ብዓቕሙ እቲ ዝርካቡ ትሕዝቶ ሒዙ እኹላት ወይ ከዓ ብቑዓት ንኮማዊ ፀገማት ክፈትሑ ድኽእሉ መንስያት የፍሪ ከም ዘሎ ክነርኢ ንደሊ ማለት እዩ። እዛ ዓብት ዕላማና ነዚኣ ተሓቁፍ ካልኣይ ከዓ እዘን መሻርክትና ንብለን ዘላ ኣካላት እንተው ሓደ ኣብ ዓመት ወይ ኣብ ክልተ ዓመት ከምዚ ዓይነት ስነስርዓት ፈጢርና ወይ ከዓ ሓሳባት ኣዋዲድና ንፀኒሕ ሞ ይመፁና ይህን ምሂን ንበሃል ምክንያቱ ንሕና ነፍርዮም ተምሃሮ ኣብ መወዳእታ ነቲ ንሃገር ዘድሊ ወይ ከዓ ንሃገር ክትምዕብል ዝሕግዙ ናይ ምህንድስና ተምሃር እዮም። ተምሃሮና ወይ ዘሰደድናሎም ብቑዓት መንእስያት ይኾኑ ኣለዉ ዶ የበርክቱ ኣለዉ ዶ ብኡ መጠን እውን ንሕና ንምህሮ ካሪክለም ብቑዕ ኣሎ ዶ ምክላስ የድልዮ ድዩ ድኾነ ካልእ ካልእ ይህን ምሂን መበሃሊ ባይታ ከዓ ንፈጥር ኣለና ማለት እዩ።
2: እዚ ምርምራዊ ስራሓትና ንደገ ከመይ ገይሩ ይረአ ንምባል እዩ። ምክንያቱ ንሕናስ ሰባት ዘይኮኑ ባዕሎም ደልዮም ክመፁና ንሕና ክንወፅእ ክንክእል ኣለና፣ ንሕናስ ዕድል ክንህቦም ኣለና ንክንረአ። ሕጂ ግድን ዘይኮነ ቦታኦም ከይድካ ከምዚ ዓይነት እንታይ ዝበሃላት ፈጢርካ ኩነታት ፈጢርካ ነቲ ኩሉ ኣብዚ ናይ ኤርትራ ዘለዉ ብኢንጂነሪንግ ተመረቑ ድዮም ብካልእ ተመረቑ ድዮም ኣብዛ ዓብዱ ዝሰርሑ ነቶም ናይ ሓለፍቲ ኣብ ላዕለዎት ትካላት ትምህርቲ ጥራይ ዘይኮነ ኣብ ኩሉ ፅላላት ኣብ ሚኒስትርታት በሎም ኣብ ካልእ በሎም ነቶም ፖሊሲ ሜከርስ ዝበሃሉ ከዓኒ ብዝተኻእለ መጠን ከመይ ገይርካ እንታይ ኢና ንገብር ዘለና እቲ ተልእኾ ኸ ንገብር ዘለና ይ ንገብር ንምውቋዕ
0: ነዚ ዕላማ ሒዞም ዝተበገሱ ሓለፍትን መምህራንን እዚ ኮሌጅ ድማ ውጥናቶም ብዝግባእ ኣፅፊፎም እዮም ነዚ ዝተጠቕሰ ዕላማ ንምትግባር ሰሪሖም። ኣብዚ ዕለት ክካተት ዘለዎ ትሕዝቶታት እንታይ ክመስል ኣለዎም? ብኸመይ ኣገባብ ከ ክካየድ ኣለዎም? ኣወዳድብኡ ኸ ዝብሉን ካልእን ሕቶታት ብዝግባእ ዘትዮም ድሕሪ ምብሳልዮም ከዓ ነዚ ዝተዓዘብናዮ ስራሓት ክዓሞኪ ኢሎም
1: ንግሆ ክንጅምር ከለና እቲ መእተዊ ስነስርዓት ወይ ከዓ መክፈተ ስነስርዓት ኣካይድና ከምኡ ውን ኪኖት ስፒከር ንብሎ ብዛዕባ ሬኖዋብል ኢነርጂ ኣክፍ ኣቢሉ ምስ ትምህርቱ ማለት ዶክተር ጥዑም ዝግኢ ተክለብርሃን ጥዑም ዝግኢ ዝበሃል ማለት እዩ ጽቡቕ ድኾነ

ሕብሬታን መረዳእታን ሂብና ማለት እዩ። ስለዚ እዚኣ ቀዳመይቲ ክፋል ናይታ ፕሮግራምና ክትከውን ከላ ድሕሪኡ ከዓ ኣብቲ ናይ ንግሆ ካብ ሰዓት 1 ስጋ ፋዱስን ፈረቓ ንቐፀለ ከዓ ብተምሃሮና ዝቀረበ ኤግዚቢሽን ማለት እዩ። እዚ እውን ቲዝዓበየ ክፋል ናይ ኢንጂነሪንግ ደይ 2026 ይሽፍን ማለት እዩ። ኩለን ኣብ ኮሌጅ ምህንድስናን ቴክኖሎጂን ዝርከባ ክፍልታት ወይ ከዓ ዲፓርትመንታት መሪፀን ነዚ መዓልቲ እዚ ይበቂዑ ምስታቴማና ይኸይድ ኢለን ዝሓሰብኦ ትሕሶታት ከምዚ ኣብዚ ኣዳራሽ ትርእይዎ ዘለኹም ብኤግዚቢሽን መልክዕ ቀሪቡሎ ማለት እዩ። ስለዚ እዚ ካልኣይ ትሕሶ ንብሎ። ሳልሳይ ትሕሶ ከዓ እዛ ናይ ድሕር ቀትሪ ዝውዓልናያ ካብ ዝተፈላለየ ሚኒስትሪታትን መሻርክትን ዝመፁ ኣካላት ዘቕርብዎ መፅናዕታዊ ፅሑፍ ብመልክዕ ፕሬዘንቴሽን ማለት እዩ ዝቐረበ ሳልሳይ ትሕሶ ናይ መደብና ክኸውን ከሎ ግፍሕ ዝበለ ተሳታፍነት ነይርዎ ክንብል ንኽእል ማለት እዩ።

0: እቲ ኣጋጣሚ ተምሃሮ ምህንድስና ነቲ ኣብ ክፍሊ ብክልሲ ሓሳብ ዝምሃርዎ ብግብሪ ክርእይዎ ዕድል ዝፈጠረ ምንባር እውን ሓደ ብልጫ ናይቲ ኣጋጣሚ ነይሮም። ብዘይካዚ እውን ተምሃሮ ካልኣይ ደረጃ ናይተን ኣብቲ ከባቢ ዝርከባ ኣብያተ ትምህርቲ ነቲ ፍርያት ክዕዘብዎ ምኽኣሎም ከኣ ዝያዳ ዓቢራእን ዓሚቕ ኣፍልጦ ኣብተን ዓውድታት ትምህርቲ ምህንድስና ክህልዎም ዘኽኣለን ካልእ ዝበለፀ ብልጮ እዩ ነይሮም።
1: ንሕና ከም መምሃራ ናብዚ ኮሌጅ ዘለና ከዓኒ እቲ ዘሎ ጌጋታት ክእርምዎ ዘለዎም ገለ ኩሉ ንህቦም ኢና ካብ ደገ መፂኦም እሞ ከዓ ናይ ብሓቂ ኣብቲ ዓውዲ ብተግባር ዝሰርሕሉን ዝረኣይዎን መፂኦም ሓሳባት ከካፍልዎም ከለውን ነቲ ጌጋ ከምዚ ጌርኩም ኣርምዎ ነቲ ፅቡቕ ብከምዚ ቀፅልዎ ክብልዎም ከሎ ፍናን እዩ ዝስምዖ።
2: ናይ 8 ዓይነት ምህንድስና ዓይነት ዝተፈላለዩ ዓይነት ፕሮጀክትታት ንርኢ ኣለና ማለት በዚ ተጀሚርና ሕጂ ብኣግሪካል ወይ ሕርሻዊ ምህንድስና ተጀሚርካ ከም ፅበት ወይ ከዓ መሳጢት ነገርካ እዛ ኣብ ዘላ ፔዳል ኦፕሬት ማሽን ትብልዳላ ማለት ንሳ ሕጂ እታ ማሽን እቲኣ ከም ዝረኣኹ ከምትንሶም ዝገለፅሎ እዩ ማለት እዩ እቲ እኽልን እቲ ሓሰሩን ወይ ከዓ እቲ ቅራፉን ፈፈልያ ተውፅእ ማለት እዩ። ካልኣይ ነገር ጥቕመ ከዓ ማንዋል እያ ዘላ ምስ ናይ ኤነር ፀገም ኣለና ዝበልና ይ ማንዋል ስለዝኾነት ካ ዝኾነ ናይ ሓረስታይ ክጥቀመልና ይኽእል እዩ ማለት እዩ። ካብኡ ቅፅል ኣቢልካ ናብ ናይ ኬሚካል እንተኸድካ ከዓኒ ብዝተፈላለየ ብናይ ቅራፍ ናይ በለስ ገላዕታ ገይሮም ሲ ሓደ ባዮዲግራደብል ዝኾነ ፕላስቲክ ሰሪሖም ኣለዎ ማለት እዩ። ሕጂ ኣብ ሃገርና ዝንሪኦ ዘለና ፕላስቲክ ክጓሓፍ ኣለዎ ክለግስ ኣለዎ እንዳ ድኳናት ኣይ ይኩልኩል ኢናበልና ብዙሕ ንዛረብ ኣለና እዚ ከዓ ንዑ ክፈትሕ ዝኽእል ሽግር ሰርሕዎ ኣለዎ ማለት እዩ። ካብኡ ዝርኢልና ከ ናብቲ ናይ ኮምፒተር እንተኸድና ከዓ ሓንቲ ናይ ዲዘርት ሎካስ ዝበሃል ወይ ከዓ ኣንበጣ ዝበሃል ዓድና ደሸግረና ዘሎ ንዑ ብዛዕብኡ ሓበሬታ ወይ ከዓ ኣነፂራ እንታ ክመፅእ ክእል ክመዘይ ክመፅእ ክእል ፕሪዲክት ወይ ከዓ ክትንበ ትኽእል ኤኣይ ሚያሽን ተማሂዛ ኣላ ማለት እዩ። ካብኡ ቅፅሊልካ ከዓ ሴማፎሮ ዝበሃል ከዓኒ ንኣብነት እንታይ ንገብር ኣለና ኣብ ፅርግያ ክንከይድ ከለና ወላ ማካይን ዘይህልዋ ከለዋ 20-30 ሰከንድ ትፅበ ማለት እዩ ሰብ ፅቕ ንፅበ ማለት እዩ ንዑ ሶልቭ ክትገብራ ትኽእል ወይከዓ ክትፈትሓልና ትኽእል ኤኣይ ካብኡ ተማሂዛ ኣላ ማለት እዩ። በዚያ ካ ክድልካ በታ ናይ ማሪ እንተከድካ ከዓ ሓንቲ ዝተፈላለዩ ንኣብነት ንሕናስ ባሕርና ሃፍታማት ኢና ምሽ ኣብ ባሕርና ከዓ ዓሳታት ኣለና ማለት እዩ። ስለዚ ህዝቢ ብዓሳ ይቕለብ ማለት እዩ። ዓሳ ክሰርሑ ከለካ ግን ብዓት ዓፀምቲ ዘለዎ ኣለዎ ሰብ ናልባት ብካልእ ፀገማት ክኸውን ይኽእል ነቲ ዓፅሚ ከውፅኦ እዩ ሽገር እዩ እዛብ ሰለ ማሽን ሰሪሖማ ዘለዉ ግን ነቲ ዓፅምታት ክተልግስ ትኽእል ኣላ ማለት እዩ። ማሽን ኣብ ዲዛይን ገይሮም ኣብ ቀሪቦም ኣለዉ ማለት ሕዚ ነዚ ኩሉ ንሕን ተዓዚብካ እንታይ ድዕዝበካ ነዚ ኣብ ዘሎ ናይ ኤርትራ ሽግራት ወይከዓ ኣብ ዘሎ ማሕበራዊ ሂወት ወይከዓ ክፍትሓልና ዝኽእል ነገራት እዩ ተማሂዙ ዘሎ ማለት እዩ። እዚ ሕጂ ክንሪኦ ከለና ማለት ሕጂ ኣብ ውልቃ እውን ተመፂና ነዞም ተምሃሮ ኣብ ዘለዉ ዕድል ንህቦም ኣለና ሓደ ምስቶም ናይ ደገ ዝመፁ ዘለዉ ሰባት ኤክስፖዝ ንኽእል ወይከዓ ንክረኣዩ ተመክሮ ንክቐስሙ ትጎዲልዎም ዘሎ ስራሕ ንክፈልጡ ማለት እዩ። ካልኣይ ነገር ከዓኒ ኣብ ሃገራዊ ካብ ናሽናል ለቨል ተሓሊሱ ኒሃዋ እዚ ናይ ኢንጂነሪንግ ትምህርቲ ሲ ማዕርኽ ኒ ተዓውድቲ ሰብ ይሰርሕ ከም ዘሎ ይመሃር ከም ዘሎ ይፈልጥ ከም ዘሎ ንክሳራ ከም ዘይኮነ እቲ መንግስቲ ዝኸፍለና ዘሎካ ይርዳእካ ማለት እዩ። ካብ ኩሉ ዝተፈላለየ ግን ትዕዝብተይ ግን ኣብዚ ዘለዉ ስቴክሆልደራዊት ካብቶም ደገ መፅኦም ዘሎ ተመሲጦም እዮም ክርእዩ ውዒሎም ማለት እዩ። ካብቶም ናይ ዩኤንዲፒ ጀሚርካ ካልኦት ሃገራት ዘይፈልጥዎ ዝነበሩ ኣብዚ ትምህርቲ ከምዚ ዓይነት ኣሎ ዲሎም ተምሳጦም ብዙሕ እዮም ክዛረቡ ውዒሎም ማለት እዩ።

0: ኮሌጅ ምህንድስናን ቴክኖሎጂን ማይ ነፍሒ ኣብዚ እዋን ብዓውድታት ሕርሻዊ ምህንድስና፣ ምህንድስና ስነ ቐመም፣ ሲቪላዊ ምህንድስና፣ ስነ ፍልጠት ኮምፒውተራዊ ምህንድስና፣ ኤሌክትሪካውን ኤሌክትሮኒካውን ምህንድስና፣ ምህንድስና ስነ ባሕሪ፣ ሜካኒካዊ ምህንድስናን ምህንድስና ዓደናን ነቶም ናይ ዲግሪ ፕሮግራም ተምሃሮ ብናይ 5 ዓመት ነቶም ናይ ዲፕሎማ ተምሃሮኣ ድማ ብናይ 3 ዓመት ብቑዕ ክልሲ ሓሳባውን ግብራውን ትምህርቲ ዘቐስም ዘሎ ኮሌጅ እዮም። ኣብዚ ኣጋጣሚ ድማ ተምሃሮ እዘን ኩለን ዓውድታት ትምህርቲ ንዓውደ ትምህርቶም ዝውክል ምርኢት ኤግዚቢሽን ኣቕሪቦም።
1: ጨና ደማ ኣብ ዓድና ብዙሕ ፍርያት ኣለዎ። እንደገና ኣዴታት ናሃኒ ብመፅናዕቲ ይኹም ብዘይመፅናዕቲ ንመድሃኒት ይጥቀማሉ እየን ማለት እዩ። ጨናዳም ሕጂ እዚኻብ ብሳይንቲፊክ ወይ ከዓ ክንገልፆ ንኽእል ኢና ማለት እዩ። ብሳይንቲፊክ ወይ ክንገልፆ ከለና ጨናዳም መድሃኒት ኣለዎ ዶ የብሉን? ተኣንድስ ናይዛ ስራዕና ዕላማ ማለት እዩ ጨናዳም መድሃኒት ኣለዎ ዶ የብሉን ንምፍላጥ ማለት እዩ። ነዚ ናይ ጨናዳም ሊቭስ ቆፅሊ ማለት እዩ ኣንቲና ኣንኬፅናዮ ኤክስትራ ክንገብር ከለና ሕጂ ሰለስተ ዓይነት ሶልቨንት ተጠቂምና ኣሕቀቕቲ ንብሎም ማለት እዩ። እዚ ሕጂ ሚታኖል፣ ኢታኖል፣ ኣሴቶን ዝበሃሉ ሰለስተ ኣልኮልስ ወይ ከዓ ኣሕቀቕቲ ተጠቂምና ማለት እዩ። ኣብ ሰለስተዩ ከዓኒ ኣሊኽናዮ ማለት እዩ። ንሰለስተ መዓልቲ ገለ ድሕሪ ምፅባይ ከዓኒ ምስ ሓቐቐ ሕጂ እዚኦም ባዮኣክቲቭ ኮምፓውንድስ ወይ ከዓ መድሃኒታት ንብሎም ዘለና ኣለዎ ዶም የብለውን ቸክ ክንገብር ማለት እዩ። ቸክ ክንገብር ከለና ሕጂ ክልተ ቴስትስ ተጠቂምና ኳሊታቲቭ ቴስት ወይ ከዓ ኳንታቲቭ ን ኳንቲታቲቭ ቴስት ማለት እዩ። ኳሊታቲቭ ሕጂ ብዝረአ ነገር ንኣብነት ኣብ ሓንቲ ቴስት ቲቡ ኣምፂና ካብ ዝናትና ኤክስትራክት ወይ ከዓ ካብ ዝናትና ዘምፃናዮ ፕሮዳክት ማለት እዩ ሓንቲ ቱቦ ኣምፂና ኣብኣ ንገብራ ማለት እዩ። ዘንሽዑ ኣይሮን ክሎራይድ ዝበሃል ኬሚካል ኣለና። እዚ ኬሚካል እዚ ድሮፕ ባይ ድሮፕ ንውስኸሉ ማለት እዩ። ካብ ቀጠለ ሕብሪ ናብ ብጫ ሕብሪ እንተተቐይሩ ናትና ባዮኣክቲቭ ኮምፓውንድ ኣለውና ማለት እዩ። ንኣብነት ፌኖል ዝበሃል ባዮኣክቲቭ ኮምፓውንድ ፕረሰንስናት ወይ ከዓ ኣሎ ማለት እዩ ኣብቲ ናትና ኤክስትራክት ዘን እዚ ባዮኣክቲቭ ኮምፓውንድ ከም ዘለዎ ኣረጋጊፅና ኣለና። እዚ ሕጂ ኳሊታቲቭ ኢና። ኳንቲታቲቭ ክንብል ከለና ከዓኒ ብኤችፒኤልሲ ኤችፒኤልሲ ዝበሃል መሳርሒት ሰፓሬት ብምግባር ናቱ ዌቭ ሌንግዝ ፈላሊና ኣቐሚጥና ኣለና ማለት እዩ። ዘን ሽዑኡ እዚ ኤክስትራክት ዝገበርናዮ ወይ ከዓ እዚ ዝረኸብናዮ መድሃኒት ንምንታይ ይጠቕመና ክንብል ኮይና ሕጂ ንኣብነት ባክተርያ ክቐትል ይኽእል እዩ። ካንሰር ዘምፅኡ ዋህዮታት ንምቕታል ይጠቕመና እዩ። እንደገና ከዓኒ ባክቴርያ ኣብ ኣካላት ናወደ ኣለዉ ባክቴርያ ከዓኒ ንምቕታል ከዓ ይጠቕመና እዩ ማለት እዩ። እዚኦም ባክቴርያታት ንምቕታል ሕጂ ቸክ ጌርና ወይ ከዓኒ ኣብ ክልተ ፔትሪዲሽ ወይ ከዓኒ ክልተ መሳርሒ መቐመጥ ምፂና ሓደ ኣሞክስሊን ኣምፂና ማለት እዩ። ኣሞክስሊን ሕጂ ከም ንፈልጦ መድሃኒት እዩ። መድሃኒት ስለዝኾነ ኣብ ሓንቲ መሳርሒት ኣሞክስሊን ኣቐሚጥና ኣብ ካልእ ከምዚ መትሓዚ ከዓኒ ካብ ዝናትና ኤክስትራ ዝገበርናዮ ወይከዓ ካብ ዝናትና ዝረኸብናዮ መድሃኒት ኣብኡ ቐሚጥና ማለት እዩ። ዘንሽዑ ባክቴርያ ዝተፈላለዩ ዓይነት ባክቴርያ ምፂና ኣብይ እቲናዮም ባክቴርያ ንብሎም ዘለና እቶም ሓሳዊ ኣብ ኣካላትና ዝርከቡ ማለት እዩ ኣብይ እቲናዮም መሰተናዮም ሕጂ እቲ ኣሞክስሊን ዝቐተሎምን እቲ ናትና ዘምፀናዮ መድሃኒት ዝቐተሎምን እቲ ኢፌክት ናቱ ወይ ከዓኒ ሓደ ዓይነት ለቨል ናይ ምቕታል ተኽእሎታት ኣለዎም ማለት እዩ። ብከምዚ ከዓኒ ባክቴርያ ከም ዝቐትል ኣረጋጊፅና ማለት እዩ።
2: ናና መፅናዕታዊ ፅሑፍ ሕጂ ካብ እሳተ ጎመራ ዝወፀ እምኒ ቮልካኒክ ስኮርያ ኢልና ንፅውዖ ንዕኡ ንፅርግያ ከመይ ከም ንጥቀመሉ እዩ ተሓሳብና ነይሩ ማለት እዩ። ተሓሳብ መበገሲና ሕጂ እዚ እምኒ እዚ ቮልካኒክ ስኮርያ ንብሎ ክሳብ ሕጂ ንወልሓንቲ መዓላይ ንጥቀመሉ ኢና ዘለና። ኣብ ሃገርና ከዓ ከምዚ ብስእል ንሪኦ ዘለና ኣባንዳንቲ ካብ ባፅዕ ጀሚሩ ክሳብ ዓሰብ ብብዝሒ እሳተ ጎመራ ስለ ዘለና እዚ እምኒ እዚ ከዓ ብብዝሒ ኣብኡ ይርከብ ኣሎ ማለት እዩ። ስለዚ ንፅርግያ ከመይ ጌርና ክንጥቀመሉ ከም ንኽእል ኢና ክንሰርሕ ጀሚርና ማለት እዩ። ነዚ ስራሕ ክነበግሶ ከለና መጀመርታ ነዚ እምኒ እዚ እንታይ ዓይነት ባህርያት ኣለ ወይና ፈሊጥና እንታይ ዓይነት ባህርያት ኣሎ መፅናዕታ ጌርና ማለት እዩ። እዚ መፅናዕቲ እዚ ኣብ ኣስፌኮ ኣብ ትካል ኣስፌኮ ከና ኢና መፅናዕቲ ጌርና ናብቲ ካልኣይ ፌዝ ናይ ፕሮጀክትና ወይ ናብቲ ካልኣይ ገጽ ናብ ፕሮጀክትና ምስንኸይድ ከዓ ፕላስቲክ ሞዲፋይድ ቢትመን እዚ ማለት እንታይ ማለት እዩ? ብፕላስቲክ ጌርካስ ንፅርግያ ከመይ ተመሓይሾ ማለት እዩ። ሕጂ ኣብ ዓድና ክስራሕ ከሎ ፅርግያ ኖርማል ፅርግያ እንታይ ኢና ንጥቀም ነርና ጆያ ቢትመን ኣስፋልት ማለት እዩ ካርታመ ንብሎ ካርታመ ኢና ፋይን ኣግሪጌት ከዓ ድኹም ሕፃ ከዓ ንጥቀም ነርና ማለት እዩ። ንሕና ከዓ ኣብ ክንዲ እቲ ጆያ ቮልካኒክ ስኮርያ ክንጥቀም ወሲድና ማለት እዩ። ነዚ ቮልካኒክ ስኮርያ ጌርና መሊስና ከዓ ፕላስቲክ ኣብ ዓድና ብብዙሒ ጓሃፍ ደሎ። ስለዚ ነቲ ፕላስቲክ ንምጉዳል ፕላስቲክ ቮልካኒክ ስኮርያ ኤንድ ቢትመን ተጠቂምና መጀመርታ ነዚ ፕላስቲክ እንታይ ጌርና ኣምኪኽናዮ ኣምቲኸና ምስ መንታይ ሓዊስና ምስ ካርታማ ሓዊስና እዮ ማለት እዩ ሽዑ ምስ ካርታማ ሓዊስና እዚ ቮልካኒክ ስኮሪያ ከዓ መወዳእታ ሓዊስና እዛ ስፔሲመን ትርእዋ ዘለኹም ዲፈረንት ሚክስስ 300ታዊት 400ታዊት 500ታዊት እንዳገበርና ዲፈረንት ሚክስስ ኣዳሊና ኣብ መወዳእታ እዚኣ መፅያ ተቕንዕቲ ማለት እዩ ስለዚ ካብ መወዳእታ እንታይና ክንድንድ ንኽእል ካብዚ እዚ ቮልካኒክ ስኮሪያ ብዙሕ ዘለና ኣብ ዓድና ኣይንጥቀመሉን ኣለና ኣብ ከባቢ ዓሰብ ካብ ባፅዕ ናብ ዓሰብ ከዓ ኮንስትራክሽን ክንገብር ኢና ብሕጂ ማለት እዩ ብዙሕ ፅርግያታት ክንሰርሕ ኢና ስለዚ ካብ ከበሳታት ኣብ ክንዲ እእማን ኣምፂና ንጥቀመሉ እዚ ቮልካኒክ ስኮርያ ኣብኡ ስለ ዘለና ኣብ ልበላና ኣብቲ ከባቢ ዓሰብ ካብ ባፅዕ ጀሚርካ ክሳብ ዓሰብ ብብዝሒ ስለ ዝርከብ እዚ ቮልካኒክ ስኮርያ ክንጥቀመሉ ከንኽእል ደምዲምና ማለት እዩ እቲ ካልኣይ ፌዝናና ከዓ ፕላስቲክ ኣብ ፅርግያ ንምስራሕ ዓብታራ ስለ ዘለዎ ፕላስቲክ እውን ንፅርግያ ምስራሕ ክንጥቀመሉ ከንኽእል ካብዚ መፅናዕታዊ ፅሑፍናና መደምደምታ ሂብና ማለት እዩ ፕላስቲክ ምግባርና ከዓ ቀዳማይ ነገር ኣሜሪካን ስታንዳርድ እናተጠቂምና ኣዋሽቶ ድበሃል ናይ ኣሜሪካ ስታንዳርድ እቲ ቴስትስ ክትገብር ከለካ ፈተናታት ክተካየድ ከለካ ማለት እዩ ፕላስቲክ ምስእተናሉ ስቴቢሊቲ ናቱ ኢንክሪዝ ገይሩ ማለት እዩ ስቴቢሊቲ ናይቲ ፅርግያ ኢንክሪዝ ገይሩ ካልኣይ ተፃዋርነት ወ ዕድመ ኣለዎ ማለት እዩ ስለዚ እቲ ፅርግያ ኣብ ክንዲ ቀልጢፉ ድፋሓር ወይ ድፋሖቅ ፕላስቲክ ሞዲፋይ ምስ ገበርካሉ ንነዊሕ ዕድመ ክፀንሕ ይኽእል እዩ ማለት እዩ ከም ሳልሳይ ከዓ ካብ ካርበን ድወፅእ ካብ መካይን ድወፅእ ካርበን ኣብዞርብ ናይ ምግባር ናይ ምስሓብ ዓቕሚኻ ኣለዎ ማለት እዩ ፕላስቲክ ሕጂ ካብቲ ኣብ ዓለም ጥቐንዲ ኣፀጋሚ ኮይኑ ዘሎ ነገር እዩ ምክንያቱ ክምሽምሽ ስለ ዘይክእል ብባክቴርያ ዲኮምፖስ ክኸውን ስለ ዘይክእል ኣብ ዓለም ብብዝሕ ጓሓፍ ኣለና ማለት እዩ እዚ ከዓ ንላንድ ፖሊሽን ወይ ብከላ ናይ መሬት የስዕበና ኣሎ ስለዚ ነዚ ፕላስቲክ እዚ ኣብ ናይ ፀርግያ መዓላ ተውዒልናያ ግን ኢንቫይሮመንታል ፖሊሽን ወይ ከዓ ብከላ ናይ ከባቢ ነውሕድ ኣለና ማለት እዩ
3: ሕጂ ኩላና ከም ንፈልጦ ዋጋ ናይ ኣስቤዛ ኣብ ዓድና ይቀያየር ማለት እዩ ካብ ዞባ ናብ ዞባ ይኹን ከምኡውን ሲዝናል ቸንጅስ እንድሕረሉ እቲ ዋጋታት እንዳተቀያየረ እዩ ዝኸይድ ሕጂ ስጋብ ሕጂ ዝፀንሐቲ ሲስተም ማለት እዩ ብዓድና ሓረስቶት ይኹኑ ወላ ሸቀጥቲ ይኹኑ ነቲ ዋጋታት ብሓሳቦም እዮም ክግሙት ወድፉትን ነይሮም ማለት እዩ ሕጂ እዛ ናህና ሰርሕና ዘለና ፕሮጀክት ግን ብሓደ ርጉጥ ዝኾነ ወይ ድማ ፕሮባቢሊስቲክ ዝኾነ መገዲ ነቲ ዋጋ ናይቲ ስፔዛ ክትፈልጦ ትፍትን ማለት እዩ ሕጂ እቲ ዳታ ዝወሰድናዮ ናይ ዝሓለፈ 5ሙሽተ ዓመት ኮይኑ ካብ ሚኒስትሪ ሕርሽታ ዝተዋሃበና ዳታ ኮይኑ እንታይ እንታይ ዝሓዘ እዚ ኣስቤዛ ምስ ናቱ ዋግኡ ከምኡውን እቲ ናቱ ዕለት ዝተዋጋ ዝተወሰደሉ ኣለና ማለት እዩ ንሕና ሕጂ ነዚ ዳታ እዚ ኣፅሪና ፊቸር ኢንጂነሪንግ ዝበሃል ኣፕላይ ጌርና ናብ ሰሙናዊ ከም ዝእከብ ጌርና ማለት እዩ ካብዚ ሽዑ ነታ ሞዴል ኤክስጂ ቡስት ዝበሃል ሞዴል ማለት እዩ ትሬን ጌርናያ ትሬን ምስ ገበርና ከዓኒ ከምኡ ጌራ ነቲ ዝቤዛ ዋግኡ ክትግምቶ ትኽእል ማለት እዩ ሶ እዛ ስራሕ እዚኣ ከዓኒ ንመንያ ትጠቅም እንድሕር ኢልና ከዓኒ ቀዳማይ ንሓረስቶት ንምንታይ እንድሕር ኢልና ዝኾነ ናይ ዋጋ እንድሕር ወሲኺ ወይ ዋጋ እንድሕር ጎዲሉ እዛ ሲስተም እዚኣ ኣቐዲማ ትነግሮ ማለት እዩ ምስ ነገሮቶ ከዓኒ ካብኡ ትውሳኒኡ ምስ ይወስድ ማለት እዩ ንኣብነት ኣኽቢሩ ዲ ክሸጦ ነቲ ንብረት ኣበይ ክሸጦ እዩ ኣበይ ናይ ዞባ ኣበይ ናይ ንስ ዞባ ባዕላ ክትነግሮ እዮ ማለት እዩ ካልኣይ ንመን ጠቅምተልና ንሸቀጥ ከዓኒ ክንምንታይ ናይቲ ደሊና ዘለና ስፔዛ ክቐምጡ ኣለዎን ከምኡ ውን ፕላን ንክገብሩ ወይ ድማ ኩሉ ሓሳባት ከውፅኡ በዚኣ ትሕግዞም ማለት እዩ ሳልሳይ ናይ ጋቨርንመንት ኤጀንሲ ወይ ናይ መንግስቲ ንብሎ ማለት እዩ እንታይ ክጥቀሙላ ክእሉ ፖሊሲ ንምውፃእ ወይ ከዓ ሕጊ ንምውፃእ ክጥቀሙላ ክእሉ እንታይ ማለት እዚ ንኣብነት ኣብ ገሊኡ ቦታታት እቲ ዋጋ ማራ ይውስኽ ሞ እቲ ሰብ ክንሰ እዩ ማለት እዩ ሕጂ በዚ መገዲ ሕጊ የወፅኡ እቶም ሰባት ሳልሳይ ከዓኒ ኮንሱመርስ ንሕና ማለት እቶም ገዛእቲ ኣበይ ናይ ግዜ ክንገዝእ ከምደለና ትነግረና ንኣብነት ሽጉርቲ ወይ ኮሚደር እንድሕር ወሲድና ትመት ዘላ ሰሙ እንዶ ተሓስር ወይስ ድሕርያ ዘላ ኢልና ኣብታ ዝሓሸት ግዜ መሪፅና ንገዝእ ማለት እዩ ንሕና እታ ሲስተም ከነርእኩም እንድሕር ኮይና ቀዳማይ እዚኣ ዌብሳይት እያ ብፓይተን ዝተባሃለ ላንጉጃ ተሰሪሓ ማለት እዩ ሕጂ መጀመርያ እቲ ዩዘር እንታይ ዝገብር ተጠቀማይ ማለት እዩ ካብዘይ ናብዚ ዘለዋ ኮሞዲቲስ እታ ደልዋ ዘሎ ክመርፃ እዩ ንኣብነት ሕጂ ባናና ንውሰድ ሞ ካብ ሽዑ ንእስ ዞባ ክንመርፅ ኢና ሕጂ ኣስመራ ስለ ዘለና በስመራ ክገብራ እዩ ካልኣይ ሳልሳይ ሽዑ እታ ሰሙን ማለት እዩ ሕጂ ዊክ 1 ዊክ 2 ዊክ 3 እንዳበለት ስጋ ዊክ 53 ክትበፅሓ እዚ ከዓ እንታይ ማለት እዩ ካብ ሎ ማዓንቲ ዊክ 1 ተልና ትመት ዘላ ሰሙን ማለት እዩ ከምኡ ድሕርያ ዘላ ሰሙን ስጋብ ዓመት ክትግምት ትኽእል እያ ዋጋ ማለት እዩ እዚኣ ሲስተም ንኣብነት ዊክ 7 ወሲድ ኣለኹ ኣብዚኣ ፕሬዲክት ማለት ገምቲ ማለት እዩ ገምቲ ምስ በልኳ እንታይ ትብለኒላ እታ ፎርካስትድ ወይ ከዓ እታ ተገሚታ ዘላ ዋጋ 19 ንኣፋ ትብለኒላ ብትሕትያ ኸ እታ ኣኪረሲ ናይ 99% ኣኪረት እያ ማለት እዩ ሕጂ ወላ 100 ብ100 እኳ ሹር ኣይንኹን ከምኡ ምዃኑ እቲ ዋጋ ግን ሓደ ግምት ትህበና ኣላ ማለት እዩ እቲ ሓረስታይ ድ ተሸቃጣይ ብኡ መሰረት እቲ ናቱ ውሳኔ በዚ ወስዶ ማለት እዩ
4: ኣብዚ ኣቕሪብናዮ ዘለና ከመይ ጌርካ ካብ ጉንድ ባናና ሓርጭ ከተውፅእ ትኽእል ማለት ናብ ዝብላዕ ክትቅይሮ ማለት እዩ ኣብዚ መጀመርታ ሰለስተ ሓሳብ ሒዝና ኢና ተበጊስና መጀመርታ እታ ጉንድ ባናና ዘለላ ባናና ምስ ተውፀት እታ ገረብ ብምልእታ ካብኡ ንድሓር ስራሕ የብላን ተቆሪፃ ትጉንዳይ ይጉሓፍ እዩ። ስለዚ ኣብ ዓለም ኣብ ዓመት ኣስታት 50 ቶን ዝኣክል ከም ጉሓፍ ኮይኑ እዩ ጉንዲ ባናና ዝቐርብ ዘሎ። ስለዚ ቀዳማይን ዕላማና ከመይ ጌርካ ጉሓፍ ዌስት ናትናስ ጉሓፍናትና ናብ ዜሮ ንምምፃእ ማለት እዩ። ወይ ከዓኒ ብምሉእ ክፋል ናይ ባናና ናብ ክብላዕ ዝኽእል ደረጃ ንምቕያር ማለት እዩ። ካልይ ሓሳብና ከዓኒ ከም ባናና ብዙሕ ኒትሬንት ስለ ዘለዎ ከመይ ጌርካ ናብ ሕብረተሰብ ኣውሪድካ ንሕማማት ከም በዓል ዲያቤቲክ ማለት ሽኮርያ ፃጥ ደም ዘለዎ ፀፀር ኩሊትን ዘለዎም ሰባትን ንሕገዝን ምባል እዩ። ሳልሳይ ሓሳብና ድማ ከመይ ጌርካ ሓደ ሓርስታይ ካብ ሓመድ ማይ ኒትሬንትስ ኢቨን ክሳዕ ማሽነሪታት ኣውፅኡ ግን ሓንቲ ዘለላ ባናና ሒዙ እዩ ዝተርፍ። ስለዚ ከመይ ገይሩ እትወትናቱ የካዕበት ንዝብል ሓሳብ ማለት እዩ። ሕጂ መጀመርታ ጉንዲ ባናና ኣምፂና እታ ማእከል ፓርት ማእከለይቲ ወይ ከዓ ማእከለይቲ ክፋል ናይታ ባናና ነውፃ እዚ ሜካኒክ ማንዋሊ ወይ ብኢድና ወይ ከዓ ብማሽን ከነውፅኦ ንኽእል ኢና። መሰውፃ ናያታ ኢነር ፓርት ወይ ከዓ እታ ማእከለይቲ ፓርት እዚ ሃብታም ብትሕዝቶን ሃብታም ብፋይበርን እያ ማለት እዩ። ስለዚ ከሰለስተ ክሳብ 5 ሚሜ ቅጥኒ ዘለዎ ጌርና ብኻራ ይኹን ብዝተፈላለየ ነገር ብምቁራፅ ብድሕሪኡ ባናና ብገዛ ርእሱ ናይ ምፅላም ባህር ኣለዎ ምስ ኦክሲጅን ወይ ከዓ ምስ ኣየር ኮንታክት ምስ ፈጠረ ስለ ዝፅልም ሲትሪክ ኣሲድ ዝበሃል ባእታ ኢና ንእትወሉ ማለት እዩ። እዚ ሲትሪክ ኣሲድ ካብ 0.5 ካብ 0.5 ሚእታዊት ኮንሰንትሬሽን ወይ ሕፍሰት ዘለዎ ኮይኑ ኣብ 1000 ሚሊ ሊትር 3 ክሳብ 5 ግራም ንእትወሉ ማለት እዩ። እዚ ሕጂ ንኸይፅልም ተባሂሉ ዝግበር መሳርሒ እዩ። ብድሕሪኡ ናብ ኦቨን ድራይ ማለት መንቀፂ ኢና ንኸይድ ን8 ሰዓት ወይ ከዓ ን10 ሰዓት ኣብ 60 ክሳዕ 80 ዲግሪ ሰንቲግሬድ ብምእታው ነንቅፆ። ንቕፂ ምስ ወፀ ከምዚ ዓይነት ምስሊ ክሕዚ ብድሕሪኡ ተጣሒኑ ናብ ሓርጭ መልክዕ ይቕየር ማለት እዩ። እዚ ሓርጭ መልክዕ ዘሎ ዝተፈላለየ ነገር ክስራሕ ይኽእል እዩ። ንኣብነት መልክዕ እንጀራ፣ ቅጫ፣ ሽሮ፣ ፓስታ፣ ብሽኮቲ፣ ጁስ፣ ፈሳስን ተስክስራሕ ይከኣል እዩ ማለት እዩ። ሕጂ እዚ ክንብልን ከለና እዚ ሓርጭ ንብሎ ዘለና ብትሕዝቶ ብማዕድን ብዙሕ ክህልዎ ከሎ ዓቐን ሽኮርናቱ ትሕዝቶ ዓቐን ሽኮር እንድሕር መፂኻ ውሑድ እዩ። ስለዚ ናይ ሽኮርያ ዘለዎም ሰባት ውሑድ ካርቦሃይድሬት ወይ ከዓ ውሑድ ዝበለ ሽኮር ክምገቡ ስለ ዘለዎም ካፊኖ ካብ በዓል ፓስታን ጉድል ዝበለ ዓቐን ትሕዝቶ ናይ ሽኮር ስለ ዘለዎ ተመራፂ ይገብሮ ማለት እዩ። ውጪ ግላይሰሚክ ኢንደክስ ማለት ዓቐን ትሕዝቶናቱ ካብ 38 ክሳብ 42 ይበፅዕ። ብመልክዕ ፈሳሲ እንድሕር ኮይኑ ከዓኒ ገና ከይንቐፀን ከሎ እቲ ናቱ ፈሳሲ ኮንተንት ተውፅኦ ማለት ብዙሕ ማይ ኮንተንት ስለ ዘለዎ ከም መልክዕ ፈሳሲ ኮይኑ ነቶም ፀፀር ኩሊት ዘለዎም ሰባትን ወይ እውን ሃይ ብላድ ፕሬሸር ማለት ፀቕጢ ደም ዘለዎም ሰባትን ከ ሓጋዚ ኮይኑ ይርከብ ማለት እዩ። ከም ሳልሳይ ሓሳብና እንታይ እዩ ነይሩ ከመይ ጌርካ እቶትናትካ ተኻዕብት ሓደ ሓረስታይ ካብ ባናና ጥራይ ዘፍሪ በቲ ሓደ መልክዕ ካኒ ናብ ሓርጭ ቀይሩ ንገዛ ርእሱ ንሕብረተሰቡን ክጠቅም ይኽእል።
5: እቲ ፍሉይ ነገር ናይ እዚኣ ዘብሎ ናይዛ ብሪጅ ካብቲ ቅድሚ ሕዚ ዝነበረ ማለት እዩ ሓደ ኣብዚ ሃገር ንመጀመርያ ግዜ ከምዚ ዓይነት ብሪጅ ዲዛይን ዝግበር ዘሎ ማለት እዩ። በዚ ዓቕሚ ናይ ዝሃገርና ማለት እዩ መጀመርያ ኮይኑ ከዓኒ ኣብ ባይታ እውን በቲ ቅድሚ ሕጂ ካብታ ኣሸሊ ትበሃል ዝረኸብናዮ ተመክሮ ዓብ ተመክሮ ስለ ዝኾነ እዚ ኣብ ባይታ ክንሰርሖ ከም ንኽእል ንኩሎም መሃንድሳት ዓብዪ መልእኽቲ እዙ ማለት እዩ። ነቲ ሃገር እውን ክሰርሕ ከም ዝኽእል ዓቕሚ መሃንድሳት ከም ዘለዎ ዘርእየና ዓብ መልእኽቲ የመሓላልፍ ማለት እዩ። እዚ ሕጂ እዚ ብዕብታ ተመፂና እዛ ብሪጅ ኣብዚኣ ዘላ 28 ሜትሮ ኣርኮ ኣለዎ ማለት እዩ። ተደሚረን ከዓ 112 ሜትሮ ይመፅእ ማለት እዩ። ክልተ መካይን ድማ ክልተ ኣንጻር ክሕልፍ ዝኽእል ገይሩ እዩ ተዳልዩ ዘሎ ማለት እዩ። ሕጂ እቲ ኤክስፐሪንስ ኣለና ማለት እዩ። ብዓብዩ ተመክሮ ዘሎ ሓደ ፍሉይነት ዝገብሮ እቲ ቀንዲ ከዓኒ ሶሉሽን በቲ ዘሎ ሶሉሽን ዘምፅእ ምዃኑ ፍታሕ ዘምፅእ ምዃኑ ከዓ ዝዓበየ ነገር ማለት እዩ። ምክንያቱ ኣብዚ እንተ ኣናላይዝ ተገይርና ወይ ድማ ናይዚ እተ እቲ ውህሉል መፅናዕቲ ተገይሩ ዓመታዊ ክልተ መኪና ናይ ቢሻ እተ ድውሰዳ ኮይነን ተደሚሩ ኣብ ብዙሕ ዓመታት ክንደይ ክመፅእ ናይ ዲለይ ወይ ምድንጓይ ኣብ ስራሕ ዘጋጥም ዘሎ ዓይነት ኢኮኖሚ ተመፂኻ ዓብዪ ክሳይ ኣለዎ ረብሓ ኣለዎ ማለት እዩ። ብተወሳኺ ምስ ሱዳን ዘራኽብ እዚ ንመፅእ ማለት እዩ። ኢንተርናሽናል ሮድ ስለ ዝኾነ ብዓብዪ ዝኽኣኒ እቲ ኢምፓክት ወይ ድማ ፅልዋና እዚ ብሃገር ደረጃ ዓብ ዝኾነ ፅልዋ ኣለዎ ማለት እዩ። ብሪጅ እዚ ማለት እዩ ሕጂ እዚ ንባጀት ዝምልከት 4.4 ሚሊዮን ዶላርስ እዩ ተቐሚሩ ዘሎ። ንግዜ ንምስርሑ ዝምልከት ድማ 426 ናይ ስራሕ መዓልታት ገደብ የድልዮ ማለት እዩ።

0: ኣብ ፍርያት ኣብቲ ኣጋጣሚ ጥራይ ዘበቅዕ ከይከውን ዕምሮም ናብ ተጨባጢ ጸገማት ሕብረተሰብ ዝፈትሑ ግብራዊ ስራሓት ዝሰጋገረሉ መድረኽ ምፍጣር ኣገዳሲ እዮም።
1: እቲ ትሪኦ ዘለካ ምህዞን ሰንዓን ክኸውን ይኽእል፣ እቲ ኣብ ወረቐት ቀሪቡ ዘሎ መፅናዕታዊ ፅሑፍ ክኸውን ይኽእል። እዚ ብመፅናዕቲ ደረጃ ምቕራብ ዩናሃና ስራሕ ናይ መን ዕዮ እዩ ተሪፉ ዘሎ ሕጂ ምሳና ተዋሂዶም እቶም ዝምልከቶም ኣካላት ናብ መንግስታዊ ክኾኑ ይኽእሉ ዘይመንግስታዊ ክኾኑ ይኽእሉ ብዛዓበየ ደረጃ ፈርዩ ኣብ ዕዳጋ ባውዒሉ ኣርባሕ ክኸውን እየ ዝፅባአን ሕጂ
0: ሓሲብካ ክትውጥን ሓደ ነገር እዩ። ውጥንካ ተግቢርካ ግብረ መልሲ ክትዕቅን ድማ ዝበለፀዩ ዝበሉ ወደብቲ እዚ ኣጋጣሚ ካብ ተሳትፍቲ ኣዝዩ ፅቡቕ ግብረ መልሲ ከም ዝረኸቡ ይገልፆም። እዚ ድማ ነቲ ሓሊኖሞ ዘለዉ መፃኢ መደቦም ዝያዳ ድርኺት ከም ዝፈጥረሎም ይዛረቦም።
1: ዝሓለፈ ዓመት ኣብቲ ናይ ቀዳማይ ኢንጂነሪንግ ደይ ዝገበርናዮ ኣፅብብ ኣቢልና ዕዱማት ዳኣ ነይሮምና ካብ ደገ እምበር እቲ መብዛሕትኡ ስራሓት ናይ ኮሌጅና እዩ ነይሩ። ሎሚ ዓመት ካብ ደገ ካብ ናይ መንግስቲ ኹን ናይ ዘይመንግስታውያን ትካላት እውን ከም ዝሕወስዎ ተገይሩ እዩ። ኣብ ፖስተር ፕረዘንቴሽን ኹን ኣብ ኢኖቬሽን ኹን ዋላ ኣብቲ ፕረዘንቴሽን ሕጂ ከዓ ብውሕዱ ዋላካ ኢንተርናሽናል ደቂ ካልኦት ሃገር ተዘይበልና ኤርትራውያን ኮይኖም ግን ኣብ ዳያስፖራ ዝነብሩ ዘለዉ ራብዓይ ግንባር ንብሎም ዘለና ንሳቶም ከም ዝሳተፍዎ ንምግባር እቲ ዕላማ ኣብ ዝመፅእ ማለት እዩ። ካብኡ ሓሊፉ ግን ንሕና ኣብዚ ጀሚርና ኣለና ኣፅብብ ኣቢልና ጀሚርናዮ ናብ ሃገር ደረጃ ከነስፍሐ ኢና። ካብኡ ወፂና ከዓ ከምኡ እንዳበልና ምናልባት ናብዚ ዞባና ካብ ዞባና ወፂና ናብ ኣፍሪካ ካብ ኣፍሪካ ወፂና ከዓ ዓለም ለኻዊ ክንገብሮ ይትመደብ።
2: ኣነ መወዳእታ ክብርደሊ ቀዳማይ ነገር ንሕና መምህራንን እቶም ኣብዚ ንሰርሕ ሰራሕተኛታት ናይ ፋይናንስ በሎ ኣድሚኒስትሬሽን በሎ ስቱደንት ኣፌር በሎ ኩላና ዘለና ቶም ተምሃሮና ስለ ዘለው እዩ። ስለዚ ኩላና ከዓ ንተምሃሮና ኢና ዘለና ተምሃሮና ስለ ዘለዉ ንሕና ኣለና። ስለዚ ብቐዳምነት ተምሃሮና ነዚ ተረዲኦም ነዚ መዓልቲ እዚ ተገዲሶም ነዚ ኩሉ ዝረኣኹሞ ትሕቶታት ስለ ዘዳለዉ ብሓቂ ልባዊ ኮነ ምስጋና ይከብፅሃለዎም ደሊ ማለት እዩ። ከምኡውን እዛ መዓልቲ እዚኣ ከምዝበልኩካ ብዙሕ ነገራት ያጠልም ማለት እዩ። ሓንቲ መዓልቲ ትኹን እምበር ንትሕቶ ከም ዝረእኻዮ ናይ ሰሙናት እውን ክኸውን ይኽእል እዩ። ስለዚ ነዚ ንምድላው ካብ እዚ ናይ ማሕበረሰብ ማይነፍ ኮሌጅ ኮንድሌጅ ምህንድስናን ቴክኖሎጂ ማይነፍሒ ብሙሉ ካብ ላዕሊ ስጋብ ታሕቲ ብሕብረት ስለ ዝሰርሓና ናብዚ በፂሕና ዘለና ማለት እዩ። ብዓብኡ ከዓ ላዕሎ ትካላት ትምህርትን ሚኒስትሪ ፋይናንስን ናሽናል ዲቨሎፕመንት ነዚ ክንገብር ብባጀት ይኹን ብሓሳብ ስለ ዝሓገዙና ብጣዕሚ ከመስግኖም ደሊ ማለት እዩ። ከምኡውን ብምልኦም ዳይረክትሊ ኢንዳይረክትሊ ዝተሳተፉ ኣብዚ መዓልቲ እዚ ልባዊ ምስጋናይ ከብፅሃሎም ደሊ።
0: ንሕና እውን ነቲ ኣብቲ ኣጋጣሚ ዝተዓዘብናዮ ደስ ዘብል ንልምዓታዊ ጉዕዞ ሃገርና ማርሻ ቐይሩ ንቕድሚት ዝደፍእ መደብ ኣብ ቀጻሊ ብዝሰፍሐ ትሕዝቶን ኣወዳድባን ዓመት መፀ ክንሪዮ ተስፋ ንገብር።

0: ዝኸበርኩም ተኸታተልትና ደጊምና እንቋዕና ብቅድሚያት ፅብል በዓልና ፅንሕና ኣብ ቃዓና እንዳብልና ትሕዝቶ መደብ ማእገር ከምዚ ኣቐድም ኣቢልና ክንሕብረኩም ፅንሕና ኣብ ቅድምን ድሕርን ትሕዝቶ መደባትና ኣብ ከባቢ ጎደና ሓርነት ዝርከባ ትካላት እናኸድና ኢና ምስ ናይ በዓልና ፅንሕና ድንቀት ዝፈጥሩ ዓይነት ትሕዝቶ ዘለዎም መደባት ነዳሉ ዘለና እሞ ካብዚ ቐፂልና ድማ ናብ ሓንቲ ትካል ኣምሪሕና ኣለና። እዛ ትካል ሕያቂፋቶ ዘላ ትሕዝቶ ድማ ብዛዕባ መፀባበቒ ንብረት ናይ መካየንያ ትሸይጥ ብዛዕባ ናይ ኣብ ዝተፈላለዩ እዋን ከም ዝተኸታተልናዮ ወይ ከም ዝተዓዘብናዮ ድማ ኣብ ናይ መካይን ታክሲ ናይ ውልቂ መካይንን ካልኦትን ዝልጠፍ ስቲከር ናይ ምስሊ ባንዴራ ኤርትራ ዘጉልሕ ካብቶም ዝሰርሑ ትካላት ውን ሓንቲ ኣብዚ መፂና ኣለና እሞ ምዚ ኣብ ጎነይ ዘሎ መንእሰይ ድማ ምስ ሓፂር ዕላል ከነካይድና ደጊምና ኣብ ውሽጢ ሃገርን ወፃእን ዝነብር ህዝቢ ኤርትራ ርሑስ በዓል ናፅነት ክንብል ንፈቱ
1: ሓረስከ ኣብ ናይ ምፅባቅ ናይ መካይን ተልና ኣብ ቅድሚያት በዓልና ፅነት ዝውትር ኣሎ ስቲከር ምልጠፍ ኣሎ ናይ ባንዴራ ኤርትራ ሞ ከመይ ስራሕካ መወከሲኻ ከመይ ኢካ ትገብር ብከመይ ኢካ ጀሚርካ ዮ?
2: እዚ ናይ ናፅነት እኳ ዝበዝሐ ኣብቲ መጀመርታ ወር 5 ክጅምር ከሎ ነዳል ወይና ዝበዝሐ ካ ኣብዘን ታክስታት ዝተፈላለዩ ዓይነት መካይን ይገብሩ ኢና ክንዳሎ ከለና ከዓ ዝኾነ ሳምፕል ተዳሉ ምሽ ንኣብነት ከምዚ ሕጂ ተዳሉ ከምዚ ምስ ዳለካ ሽዑ ቶም ዓማዊል መፂኦም ውሳ ይገብርዎ ማለት
0: እዩ
2: ይወስድዎ ይእዝዙ ከ ካልእ ዲዛይን ናቶም ተደልዮም ከዓ ናቶም
0: ሰርሕብጠለቦም
2: ከዓ ትኸይድ ኢኸ
0: ሕጂ ኣብ ዝሓለፈ እዋናት ብብዝሒ ብፍላይ ኣብ ታክሲ እኒኸ ትዕዘቦ ኣብ ታክሲ ዝተለጠፈ ናይ ስቲከር ወይ ድማ ከምዚ ቴማ ዓይነት ንዕዘብ ኢና እሞ ማዓር ክንደይ ሃልክ ይወስደልካ ማዓር ክንደይ ክፅበቅ ኣለዎ ትብል ኣብ ማኪና
2: ሃልክ እኳ ዳሓንሽ ሃልክ ኣለዎ ድዩ ግን ብዝያዳ ኣብቲ መካይን ክትሪኦ ከለካ ከ ንዓኸ ርፍታ ፈጥረልካ ደስ ዝብለካ ማለት እዩ ማዕር ክንደይ ፀቢቑ ክትሪኦ ከለካ ደስ ዝብለካ
0: ኣብ ቅድነት በዓልና ፅነስ ማዕር ክንደይ ክድምቀ ትፈጥር እዩ ትብል
2: ብጣዕሚ ብጣዕሚ ድምቀ ትፈጥር እዩ
0: ዝበዝሕ እጂ ኣብ ምንታይ ኢኻ ኣተኪርካ ትሰርሕ
2: ድበዝሐ ዚ ሓድሽ ሓሳብ መፅእ ምሽ ሓዋዊስካ ገለ ትሰርሖ ኣብ ልዕ ገለካ ዝበዝሐ ሰብ ጠልብ እዩ ወላ ዞም ዞባታት ዝተፈላለዩ ብብዙሕ እዙዙና እዮም ቤት ፅሕፈት ዘለዋ ናይ ዞባታት ሶም እዙና እዮም
0: ሕጂ ኣብ ቅድሚያት ግንቦት ኢና ዘለና ግንቦት ኢልካ ድማ በዓልና ፅነት ኢካ ትብል ሞ ዓማዊሉ መፁካ ደለዉ ወይ ትእዛዛት ኣብልካ
2: ኣለዉ ብጣዕሚ ሕጂ ክመንክድ ክላግ ገብረለይ ፀኒሕ ሓደ ካስተመር ናቶም ይደዳል ዘሎ
0: ስርሐለ ኢልካ ክንደይ ዓመታት ነዚ ነጢፍካ ኣለካ ዝሙያ
2: ከባቢ 5 ዓመት ገለ ስርሐ ኣለኹ
0: ሕጂ ስኻ ዘፍረካዩ ኣብ ማኪና ክትዕዘቦ ዶ ትሪኦ ዶ
2: ይርአ ኣብ ገለ መካይን ወላ ኣብ ዝተፈላለዩ ክትሪኦ ከለካ ደስ ይብለካ
0: እንታይ ሞ ትብል ንስኻ ከነስኻ
2: ክትሪአን ከለካ ኣብ ሓንቲ ስቴጅ ሰጌረ ከም ዘለኹ ትርዳእ
0: ምክንያት በዓልና ፅነት ሞ በዚ ጋጣሚ እዚ እንታይ ትብል
2: መጀመርታ ርሑስ በዓልና ፅነት ንመላስ ብኤርትራ ቀፂለ ዓማዊልና ንክሎም ከባቢ ባቢልን ዘለዉ ክብርቲ በዓልቲ ቤተይ ምስ ጓለይ ምስድራይ ንኩሎም ርሑስ በዓልና ፅነት
0: ሕጂ ሞ ኣብ ስራሕ ዲካ ተፀሚድካ ዘለካ እዚ ምልጣፍ
2: ኣብ ስራሕ
0: ኣኣ
2: ዘለ
0: ዓልና ፅነት
2: ኮነ ዓልና ፅነት ሓራ ይቀኒሎ

ዓመታዊ ብጨንፈር ሚኒስትር ትምህርቲ ዞባ ደቡብ ተዋሂዱ ዝካየድ መደባት እዩ። ተምሃሮ መባእታ ማእከላይን ካልኣይን ደረጃ ኣብያተ ትምህርቲ ዞባ ደቡብ ይሳተፍዎ። ሃገራዊ ጥምረት ዘሕላገቱ ፈስቲቫል ተምሃሮ ኣብ ወርሓት ግንቦት ኣብ ቅንያት ፅምብል በዓል ናፅነት ብምክያዱ ሓደ ካብቲ ፍሉይ ድምቀት ዝፈጠረ እዩ ነይሩ። ትምህርታዊ ጥቀስ ባህላውን ስፖርታውን ውድድራት ዘጣመረ ቅነ ፌስቲቫል ተምሃሮ ዞባ ደቡብ ሎሚ ዓመት እውን ካብ ዝተፈላለያ ንእሳን ዞባታት ዞባ ደቡብ ወኪሎም ዝመፁ ተምሃሮ ንምስታፍ ኣብ ከተማ መንደፈራ ኣብ ዝተረኽብሉ ብክብ ዝበለ ስነ ስርዓት ተኻይዱ። ኣብያተ ትምህርቲ ኣብ ሕቕፍአን ዝርከቡ ተምሃሮ ዝተፈላለያ ክለባት ብምቓም ዘለዎም ዝምባለን ክእለትን ኣለልዮም ንኽዋስኡ ባይታ የጣጣሐየን። ኣብነት ናይዚ ድማ ቅነ ባህላውን ስፖርታውን ትምህርታዊ ጥቀስ ውድድራት ምክያድ እዩ። ከም ኣካል ትምህርታዊ መደባት ምዃኑ ዝስራሓሉ ተወሳኺ ንጥፈታት ተምሃሮ ኣብ ዝተፈላለየ ኣጋጣሚ ኪኖ ተወዳደርቲ ኮንካ ምቕራብ ውሽጣዊ ድሌታቶም ዘንጸባርቑሉን ስሞምን ስም ሃገሮምን ዘፀውዕሉ ተመክሮ ንኽድልቡ መድረኽ ዝፈጥርን ኣብ ርእሲ ምዃኑ ዓብ ቆላሕታ ተገይሩሉ ዝፀዓረሉ መደባት እዩ። እዚ ብጨንፈር ሚኒስትር ትምህርቲ ዞባ ደቡብ ተወዲቡ ዝተኻየደ ቅነ ፌስቲቫል እውን ነዚ ኣቐዲሙ ዝተጠቕሰ ዘራጉድ ኮይኑ ውፅኢት ተወሳኺ ንጥፈታት ተምሃሮ ንፃዕሪ ኣለይትን ኣሰልጠንትን መምህራን ኣጉሊሑ ዘንጸባርቕ እዩ። ዝሓለፈ ሰሙን ከተማ መንደፈራ ብተምሃሮ መንእስያት ማሚቓ ያቐንያ። ካብቲ ካብ 1 ክሳብ 3 ግንቦት 2026 ዝተኻየደ ንጥፈታት ካብ ምፍላም ክሳብ ምዝዛም ኣብ ዝነበረሉ ሃዋህው ተምሃሮ ምስ ዝተፈላለየ ንጥፈታት ዝደመቐሉ ቕነ ኣብ ርእሲ ምንባሩ ንነፍሲ ወከፍ ዓይነት ውድድር ዝውክል ባህላዊ ክዳውንትን ስፖርታዊ ዕጥቅን ዝለበሱ ተምሃሮ ካብን ናብን ምንቅስቓሳቶም ከካይዱ ከለዉ ትርጉም ቅነ ፌስቲቫል ምስ ድሙቕ ሕብራዊ ትርኢት ሓድነት ተምሃሮ ዝጐልሓሉ ነይሩ።

ስሕበት ዓይኒ ዝማርኽ ድሙቕ ህዝባዊ ሰልፊ ናብ ምምሕዳር ከተማ መንደፈራ ኣብ ዝበጽሕሉ ሓላፊ ምምሕዳርን ፋይናንስን ንእዞባ መንደፈራ ኣቶ ገብረ ገርግሽ ገብረ ድንግል ናይ እንቋዕ ድሓን መጻእኩም ቃል ኣስሚዑ ኣስዒቡ መምህር በላይ ኑር ሑሴን ንዕላማ ትቕነ ዝገልጽ ሓጺር ጸብጸብ ኣቕሪቡ ኣብቲ ናይ መኽፈቲ ዕለት ብተምሃሮ ቀያሕቲ ዕምበባ መዘሙርን ደርፍታቱን ቀሪቡ

ቅነ ባህላዊ ስፖርታውን ትምህርታዊ ጠቀስ ውድድራትን ኣብ ቀዳምን ሰንበትን ኣብ ዝተኻየደ ንጥፈታት ኣጠቓሊልዎ ዝነበረ ዓይነት ውድድራት ኣብ ዓውዲ ስፖርት ኩዕሶ እግሪ፣ ኩዕሶ መርበብ፣ ኩዕሶ ሰክዔት፣ ኣብ ስነ ጥበባዊ ዕዮ፣ ባህላዊ ንጥፈታት፣ ሙዚቃዊ ትልሂት፣ ብሄረ ሳሆ፣ ድራማን ግጥምን ክቐርብን ከሎ ኣብ ፍልጠት ጠቀስ ዓይነት ውድድራት ክትዕ ብቋንቋታት እንግሊዝን ትግርኛን ሓፈሻዊ ፍልጠት ከምኡውን ምህዞን ሰንዓን ውድድር ስእልን ቅብኣን ንኽልቲኡ ፆታ ኣጣሚሩ ብውዕውዕ መንፈስ ተኻይዱ።

0: ካብቲ ናይ ዓሚ ዝያዳ ፍልይነት ዝገብሮ ሓደ ኣብ ተሳተፍ ናይ ደቂ ኣንስትዮ ዝያዳ ክብ ኢሉ ካብ ናይ ዓሚ ማለት እዩ። ኣብቲ ናይ ትሕዝቶ እውን ዝያዳ ፍልይነት ኣለዎ ማለት እዩ። ተምሃሮ ልክ ኣብቲ ናይ ስነ ጥባዊ ስራሓት ዝያዳ ድሂቦም ክሰርሑ ከም ዘለዉ ክንዕዘብ ክኢልና ማለት እዩ። እዚ ከዓ እቲ ንህቦ ዘለና ዓመት ዓመት ስልጠናታት ነዚ ዝካየድ ዘለዉ ውድድራት ሓጋዚ ወይ ከዓ ደፋኣይ ኮይኑ ረኪብና ኣለና ማለት እዩ። ብፍላይ ኣብ ብሄረ ሳሆ እዚ ሕጂ ክንሪኦ ፀናሕና ናይ ሳዕስዒት ናይ ሳሆ ዓመት ዓመት ናይ ምሕያሽ መደባት የምፅእ ኣሎ። ልክ ናይ ዓበይቲ ሃገራዊ መደባት ዝመስል ውድድራት ክንዕዘብ ፀኒሕና ኣለና ማለት እዩ።
1: ዝበለፀ ኣብቲ ባህሊ ኣብቲ ስፖርት ናቲ ቆልዓ ብባህሉ ባህሊ እንተቢዶ ክብረታት ይዕቅብ ኣሎ፣ ባህሊ እንተቢዱ መንነት ይዕቅብ ኣሎ። ስለዚ ባህሊ ንመንነት ንክብሪ ኢና ንረገረ ንግና ስፖርት ኸ ኣካላዊ ናንፅ ኣለና። ስለዚ እቲ መንእሰይ ብኣካልን ብኣእምሮን ክምዕብል ኣለዎ። ስለዚ እዚ ኣካል ናይ ትምህርቲ ማለት እዩ። ናይ ትምህርቲ እዩ ኮካሪኩላ ኣክቲቪቲ ገልገልና ሰርሐ ዘና ክሳ ገለ። ስለዚ እቲ መንእሰይ ብኣካልን ብኣእምሮን ማዕቢሉ ሃገር ንክሃንፅ ሓለፍነት ክኾን ገለ ሰርሐ ዘና ስራሕ ኣካልናት ናት እዩ ማለት እዩ።
2: ሰላም ከመለኹምዎ ኣቱም ተናፍቕቲ ሰላም ደኽብለኩም ደጊመ ደጋጊመ ካብ ርሑቕ የመፅ ኣይበልኩን ደኺመ ባህላዊ መሳርሒ ዳተይ ተሰኪመ ደኽኽ ኢለ ንኽልኩም ኣብዚ ኣየዕመ
3: ናፊቕናካ
2: ኣዲኽ ዝገብረኩ እዩ
3: ሰብይ ደይኮንካል ነዚ ክትሰብር ኣይትኸል
2: ይርዳ ክለዱ ኣብ መለካሲ ዓረትካ ናይ ፍቅሪ ደብዳቤ ዝሓዘ ጥዕፊ ዛጠኒዓ
3: እንተተሓንኩኹሞ ንሱ እንታይ ምዃኑ ከይፈለጠ ነዚ ውሳነ ዝውስእ
2: እምባር ዝኾነ ግርማ ዘለዎ እማ ፍትሕሲ ፅቡቕ ፋለምፅኢካዮ ዝሕዘ ይኮነሲ
4: ኣብ ውድድራት ሙዚቃዊ ድራማ ብመሰረት ኣቐድሙ ዝተኻየደ ናይ መጻሪ ውድድር ንመዛዝም ዝሓለፈ 4 ንኡሳን ዞባታት ዝወከላ ኣብያተ ትምህርቲአን ውድድረን ኣቕሪበን ንምርኢት ዝቐረባ ድራማታት ኣብ ሓቀኛ ዛንታን ኣፈ ታሪኽን ዝተመርኮሳ ኮይነን ክብርታት ኣብ ምዕቃብ ንቕሓት ተምሃሮ ኣብ ምብራኽ ኣብ ታሪኽ ተስፋ፣ ጽንዓት፣ ተወፋይነት፣ ትብዓት፣ ጅግንነት፣ ባህልን እምነታትን ኣተኪረን መልእኽቲ ሓዘል ዘለዎን ምስ ብሉፅ ብቕዓት ኣዋሳስኣ ተዋሕሊለን ቀሪበን ካብ ተዓዘብቲ ኸዓ ንኣዳዊ ሒዝለን
2: ኣልማዝ ገመል ይንኮ ዘዕርፎን ዝረግፍሉን ኣለዎ
3: እወ እታ ኸባይ ካብ ዕድላት ዘመተሰብ እቲ ብኣተሓሳስባይ ዝበኖስኮ ገመል ኣዝ ይበልፅ
2: ኣልማዝ ከይተነገረ ዝፍታሕ ሽግርኩ የለን ንስኺ ብብሉፅነት ክኾነ ብተሳታፍነትኪ ኣንገኮንክ ቤት ትምህርቲ ከምዘይወቀኪ ክኸብኮንክ ከምዘየብለጭለጭኪ ብሓንሳብ የ ኳሃስክን ዓሪፍክን ዘለኺ
3: መምረይ እበልን ሕጂ ክንኩል የለ
2: ኣሎ
3: የለ
2: ኣሎ ኣልማዝ
3: የለ እዚ የለ ኣለይ ዝበለኒ
5: ሎምስ ከዓ እታ ጓላነታጣሕ ሕርዚ ተማሃራ ገርክዮ ዋ እታ ዘማ ኮይደግመ ማሓርኒ
3: ኣታኮ ግደፍቲ ኳ ኣይኮነ
5: ዋ
3: ፈጣርዊ ናይ ፈትወኒ ድሓር ከይትጣዓስ
6: እዚ ኸ እንታይ እዩ እዚ ጸሊም ሕብሪ ብጸላም እዋን ናይ ድንቁርና ትፋት እዩ ዝገልጽ ኣብዚ መጀመርታ ሃሳስ ኣሃደይ ንኽጅምር ከሎ ቀስ ብቐስ እቲ ዝለዓለ ቅርፂ ምቕላጤ ካብ ሃሳስ እንዳደውቀት ኸይዘሎ ጸልማ
7: እቲ ልምምድ ኣብ ቤት ትምህርትና ናይ ካልኣይ ደረጃ ማለት እዩ ካብ ማይምን ኢና ትሬኒንግ ጌርና ነዊሕ ግዜ ኣብ ትሬኒንግ ጌርና እንዘን ኣብቲ ቀዳማይ ጣምራ ወይ ከዓ ኣብቲ ቀዳማይ ምድብ ኣብ ንእዞባ ዓዲ ኋላ ንእዞባ እምኒ ሓይሊ ዝነበረ ውድድር ተወዳዲርና ማለት እዩ ኣብዚ ውድድር እዚ ከዓ

0: ሓሊፍና ማለት እዩ። ናይ ብሓቂ ደኺምና ኢና ነዊሕ ግዜ ናወሲድና ትሬን ክንገብር ነዚ ስራሕ ከዓ ሲ ተሰዊእና ኣለና ዋላ ቀዳመይት ወፅና ቀዳመይት ይግበኣና እዩ።
1: ፌስቲቫል መበል 3ሳ ዓመት ይመፅእ ኣለኹ። ቅድሚ ሕጂ ኣብዚ ተዋስኦ ኢና ንመፀእ ነርና። ኣብዚኣ ንዋስእ ነርና ቅድሚ 3ለስተ ዓመት መፅእ ነረ ጆን ይቕፅሎ ኣለኹ። ኣብዚ መፅእ መጀመርታ ምስ ብዙሕ ሰብ ተፋሪጠ እዚ ተመክሮታት እውን ምስ ሰብ ከመይ ጌርካ ከም ትላለ ወሲደ ብሓፈሻ ከዓኒ ብቕዓት ከመይ ጌርካ ከም ትኽእል መድረኽ ከመይ ጌርካ ከም ትቆታተር ተማሂረ ካብ ቅድሚ ሕጂ ዝነበርኩ ኸዓኒ እቲ ጠባያት ሓደ ዓይነት እንዴ በቃ። ግን ኣብዚ ብዙሕ ትምሃር ናይቸም ካልእ ትርኢ ገለ በቃ ብጣዕሚ ብዙሕ ትምህርቲ ኢኻ ትድልብ። ኣብዚ ሕጂ እዚ ነዚ ሙያ እዚ ዝኾነ ሰብ ክስሕቦን ክምብሎን ከም ዘለዎ ክዛረብ ደሊ።
0: ኣብዚ ክንሳተፍ ብጣዕሚ ልዕሊ መጠን ኢና ንደልዮ። ስለ ንደልዮ ከዓ እንተ ፅዕርካ ኢካ ትበፅሕ ፅዕርና ከዓ በፅሕናዮ ማለት እዩ። ኣብዚ ክንበፅሕ ብጣዕሚ ድሌታት ነርና ሃረርታ ፈለማ ተበግሶ ክንብገስ ከለና ማለት እዩ። ከም ተሓጒስና ብጣዕሚ ኒና ተሓጒስና ናብ ዞባ ምድያብና ማለት እዩ። ኣብዚ ምስ መፃእና ካ ብዙሓት ንእሳን ዘዋታ ምስ መፃ ምስ ረኣናየን መሊስካ ሓጎስካ ይውስኽ እቲ ውድድር ፀቢብ ውድድር ስለ ዝኾነ ከመይ ጌርካ ካብዚ ዕውት ይኸውን ኢልካ ከምዚ ንሕንሕ በቃ ተሪር ውድድር ስለነበረና ነዚ ኢና ከዓ ተወሰዊኢናሉ ማለት
1: እዩ። ብፍላይ መምህረይ መምህርኖ ብጣዕሚ ኣብ ተኣላለዩ ብጣዕሚ ጉዱስ ካብዚ መፅእ ኣብዚ ብጣዕሚ ብዙሓት ተዋሳእትን ብሉጫት ካባይ ላዕሊ ዝበልፁን ረኺበ እዚ ካብቶም ምሳይ ዘለውን ካብቶም ምሳይ ዘለውን ላዕሊ ዝበልፁን ረኺበ ከምዞም ኣብ ላዕሊ ደረጃ በፂሖም ዘለዉ ተዋሳእቲ ከምኦም ክኸውን ይምነ።
2: ሕጂ እቲ ቀንዲ ዕላማናቲ ናይ ሚኒስትር ትምህርቲ ዓመት ዓመት ዝገበሩ ውድድራት ሓደ ጎኒ ጎኒ ምስ ምምሃር ምስትምሃር ዝከይደ ኣካዳሚያዊ ትምህርቶም ሓጋዚ ደፋእይ ኣነቓቓሒ መታ ክኸውን ብቢልካ ከዓ እቲ ታለንት ቲዓቕሚ ናይቶም ተምሃሮ ፈሊጥካ ናብቲ ዝቕፅል መድረኽ ንምስግጋር እዩ ቀንዲ ዕላማና። ሕጂ ንእዞዋመን ቀዳሚት መፅያ ካሊእቲ ንእዞዋ ዘቶም ካሎ እቲ ግራውንድ ናይቶም ተምሃሮ ዘሎም ታለንት ዘሎም ክእለት ኣባይታ ምቕራብ እቲ ቀንዲ ዕላማ ናይ ሚኒስትር ትምህርቲ ከምኡ ካይ ፀኒሕ ማለት እዩ። ዝያዳ ኣብ ሕጂ ዓበይቲ ስነ ጥበብያን ዝፈርዩ ዘለውን ካብዚ ንሪኦ ፀናሕና ውድድራት ዝፈርዩ እዮም። ስለዚ ኣብቲ ተወዳርነት ዳርጋ ኣዝዩ ኣሸጋሪ ዝኾነ ውድድራት ፀኒሕ ብፍላይ ኣብ ናይ ክትዕ ናይ እንግሊሽ ናይ ማእከላይ ደረጃ ካልኣይ ደረጃን ኣዝዩ ንተዓዘብትኹን ንድያኑ ዘሸገረ ከባተ ዘይኮነ ግን ኣዝዩ ተወዳድርነት ንክትፈልዮ ዘፀግም እዩ። ዝኾነ ግን በቲ ዘሎ ናይ ዳነት ዝውሃበና ነጥቢ ክንፈልዮም ክኢልና ዘይኮይና ኣብቲ ተምሃሮ ዘሎ ተወዳድርነት ኣዝዩ ዝዓበየ ካብ ዝሓለፈ ዓመት ማለት
3: እዩ። In the formal way of education, we are students are obligated to learn from 10 up to 20 years.
4: About building those things. And one of the infrastructures that's coming off your money is education.
5: He got dropped off one semester. I am here at this second. I hear a word that say on one.
6: ውድድር ክትዕ ብቋንቋ እንግሊዝ ተምሃሮ ናይ ቋንቋ ክእለቶም ንምብራኽ ሓሳቦም ንምግላጽ ሓፈሻዊ ኣፍልጦም ንምምዕባል ካብ ዝብል ዕላማ ዝነቐለ እዩ። ነቲ ከም መካትዒ ኣርእስቲ ዝቐረበ ሓሳባት ደቂቕ መፅናዕቲ ብምክያድ ካብ ዝተፈላለየ ጽሑፋት መወከሲ ተጠቒሞም ብርእሰ ምትእማን ኣብ መድረኽ ደይቦም ዘቕረብዎ እዩ ነይሩ። ናይ ነፍሲ ወከፍ ንኡሳን ዞባታት ዝወከሉ ተወዳደርቲ ተምሃሮ ካብ ሓድሕድ ዘየበላለጽ ዓቕሞም ዘረኣይሉን ብምንባሩ ንተዓዘብቲ ዝመሰጠን ንብስለት ኣተሓሳስብኦም ዘንጸባርቐን ነይሩ።
7: ተወዳደርቲ ብጣዕሚ ሓያላት ብፍላይ ደቂ ኣምሓሮ ማራ ሓያላት ነይረን ወላ ንሕና ንምዝነጋዕ ተመክሮ ንምርካብ ተጠቂምናሉ ማለት እዩ። እቲ ዝገበርናዮ መስዋእቲ ብዘይ ምግናስ ንኣርባዕተ ወርሒ ትሬኒንግ ንገብር ነርና ንለማመድ ነርና ማለት እዩ። ድሓር ወላ ኣርባዕተ ወርሒ ትሬኒንግ ጌርካስ ዓወታይ ትፅበየናኻ ግጥምካ ከይፈለጥካ ማለት እዩ። ግን ሎማዓንቲ ብምውዕዋትና ፍሉይ ሓጎስ ዝስምዓኒ ማለት እዩ።
8: መጀመርታ ኣነ ካብ ቅድም ድቤት ድሌት ነርኒ ግን ቀንዲ ዕላማይ ከምዚ ናይ ኤርትራስ ከበለ የደሊ ከፀውዕ የደሊ ነረ ቤት ትምህርቲ ሞ መጀመርታ ፀ ብድምሕሪኡ ድማ ሃገረይ ከፀውዕ የደሊ ነረ። ምክንያቱ ድሕር ኣብዚ ኮንፊደንስ ገይረ ተወዳዲረ ኣብ ዝመፅእ ዘሎ ከዓ ነቲ ናተይ መንእሰያት ንከማይ ዝኣመስሉ ኣቢለ ኢኖቬት ገይረሲ ሃገረዮም ከፀውዐ ዝኽእል እዎ ኣንፀባሪቀስ ዝማዕበለት ሃገር ክገብር የደሊ
7: እ ኣብ ሂወት ካብ ጌግኡ ዘይምሃር ወይ ከዓ ዘይልወጥ ሰብ እንዲሰነፍ እ ኣብ ዝረኣናዮ ዓመ ሕጂ ኣነ መፅ ተዓዊትና ነርና ንእዞ ባዓ ድቀይሕ ማለት እዩ። ናይ ሎም ደቂ ኣምሓረ ተኻታዕቲ ሕጂ ማራ ተለዊጠን

0: ኣነ ንባዕለይ ዋላ ካልአይተይ ካልአይተይ ናይ ንዘይ ኣነ ሕጂ ካብ ናይ ዓም ዝነበረኒ ተመክሮ ፍሉይ ተመክሮን ዝበለፀ ምህርቲ ሒዘ መፅ ማለት እዩ። ስለዚ ለውጢ ርኢና ኢና ዋላ እውን ኣብቲ ዳንነት ኣብ ኩሉ ነገር ማለት እዩ ትግራመር ገለ ብምስተውዓሎም ነቶም ድያኑ ከመስግን ንደሊ የጋታት ነይሩ እዩ ምስ ኮኑ ተህዋኽ ገለ እዩ። ስለዚ እቲ መደብ ካብ ናይ ዝሓለፈ ዓመት ሎም ዓመት ከማን ፅቡቅ ነ
1: ቅድሚ ሕጂ እኳ ኣብ ዝሓለፈ ቤት ትምህርተይ ከለኹ ይበሃል ነይረ እንዴ ግን ሽዑስ ድሌትኒ ኣይነበረን ሓቂ ዘርባ ሽዑስ ትምህርቲ ራይ ፎከስ ክገብር ነረ ደልየ ነረ ሕጂ ግን ድሌት ጌረስ ኤክስፔሪንስ ክገብር ለመጀመርታ መፅ ማለት መጀመርታ ዓመተይ ምስ ኢማን ከዓ ተመክሮ ደልየ መፅ ማለት እዩ። ድመፅእ ዘሎ ዓመት ከዓ ካልኦት ንዓይ ዝመስላ ሒዘ ንቤት ትምህርቲ ንሃገር ከፀውዕ ወይ ንዝውስ ዘባ ከፀውዕ ዝያዳ ክተብዐ ማለት እዩ መፅ
2: ብዘይካ እዚ ብቕዓት ተወዳደርቲ ዘጉልሕን ዝፍትሽን ውድድር ሓፈሻዊ ፍልጠት እውን ኣብ ትምህርታዊ መደባት ኣተኪሩ እዩ ንተምሃሮ ምስ ዝመሃሩ ዓይነታት ትምህርቲ ዝሳነ ሕቶታት ቀሪብሎም።
3: ቅድሚ ሕጂ ኣብ መጀመርያ ንከሎ ኣብዚ ዘለኸውን ሕጂ ቀዳሚ ነገር ናትካ ርእሰ ተኣማንነት ተልዕለኻ ምክንያቱ ኣብቲ መጀመርያካ ዝነበረ ኣብዚን ካልኣይ ግዜ ተመክሮ ዲቦ ስለ ዘለኻስ ርእሰ ተኣማንነትካ ይውስኽ እየ ኣብኡ ዘለካ ምድላው ዘለካ ምድላው ዝሓሸ ኸውን ካብቲ ዝነበሮ ማለት እዩ። እንደገና ድማ ኣብ ትምህርትኻ እውን ዝያዳ ኣብተን ኩለን ሳብጀክትሲ ኣብ ኩሉ ዓይነት ትምህርቲ ስለ ትሪዮ ዘለካ ንዓኻ ካልኣይ ግዜ ዲቪዥን ወይ ድግማ ዝኾነካ ንመዳለ ወላ ንሕጂ ንብሕጂ ዘሎ ናይ ማትሪክ ናይ ሃገር ናይ ካልኣይ ደረጃ ናይ ማትሪክ ናብኡ ዝያዳ ንምድላው ይሕግዘካ።
4: እንታይ ተወዳደርት ምፍጣር እዩ ቅዱስ ናብ ተርእናዮ ለውጥታት ይመፅእ ኣሎ ኣብ ሕጂ ተን ንእሳ ዝባሕ ዝብሉ ነበር ኣብ ፀረና በዓል ማይ መን ይመፅ ኣለዎ ተን ዓበይቲ ርክሳይ ዝበል ካዓተካ ይብል ኣለ ተወዳደርቲ ይብለን ኣለዎ ብለን ኣለ ትርፍ ኣሎ ሚዛናዊ ኮይኑ ሕጂ ንኣብነት ዋነጭ ሕጂ ኣብ ተወሰነ ቦታ ኸይ ነይሩ ሕጂ ግን ታልካ ሸር ገይረ ኣለዋ ትክስተይ ትክስተይ ገለ ሕጂስ ሸሞንተ ዋጫ ነረ ዘለናናይ ጌም ተመፂና ገለ ዳርጋ ሓንቲ ጥራሕ ክትወሲዳ በር ሓንቲ ሓንቲ ተንዕዘቦታት ንቕሪኦ ሕጂ እንታይ ማለት እዩ ኩሉስ የብል ኣሎ ተወዳዳርነት ኣማዕቢልና ኣላ ማለት እዩ ተን ዝብሕትኦ ነበራ ንሳተን ዳርጋ ወይ ሓንቲ ወይ ከም ሰባት ማዕር መፅ ኣለዋ ስለንታይ ማለት እዩ ኣብ ኩሉስ ተወዳዳርነት ፈጥረና ማለት መምህራን ከዓ ሓላፍና ኮይ ሰርሐሉ ምክንያቱ መምህር እንተሰሪሑ ኣሰርሕ
3: ኣብዚ ክትሳተፍ ከለካ ውድድ ሕጂ ዝበዝሐ ሰብሲ ይፈርሕ እዩ ወይ ድማ ገሊኦም እውን ዝንዕቁ ኣሎ ኣነ ሕጂ ንኣብነት መፅሓፍቲ ኮይናስ ንመፅሓፍ ኢለ ክወዳደር ገለ ዝብለዎ እዚ ውድድር ግን ነቲ ሽልማት ጥራይ ዘይኮነስ ወላ ነቲ ናትካ ንእዞባ ወኪልካ ኢኻ ተዋደደ ኣለካ ነብስካ ጥራይ ኣይኮነን ሕጂ ፍርሐን ገዲፈን ወላ ፍርሖም ገዲፎም ማለት ዝያዳት ማለት ክፍትንዎ ኩሉስ ይፈርሕ እዩ ሳውን ዓእሞም ንክፍትኑ ዝያዳ ኩለን ተምሃሮ ኣብ መፅናዕቲ ክገብርዎ ዘለዎም ድማ ካብ ዝእከቦም ብሪጋ ኣብ መጀመርያስ እንዳሸፈንዎ ተመፅ ሓይሽ
5: ኣምባሃ ተካሊን ሓደ ሰራት ገሕም ውዱነህ ተካሊን ሓፍተር ገገሕም ሶዲሽሜህ ተካሊን ጋለየኩ ኣፋት ገሕም ዓይደፊል ዓመጋ ከብልኪኒ ተላክ ማሕነም

0: ኣብ ቅነ ፌስቲቫል ተምሃሮ ዝባዶ ሓደ ካብቲ ድምቀት ዝፈጠረ እንተነይሩ ሙዚቃዊ ትርኢት ብሄረሰሆ እዩ። ኣብዚ ምርኢት ካብ ንኡሳን ዞባታት ዓዲ ቀይሕን ሰንዓፍን ዝወከላ የታዊ ጉጅለ ባህሊ ኣብያተ ትምህርቲ ተሳቲፈን ኣብ ሓፈሻዊ ትሕዝቶአን ባህላዊ ወግዕታት ዘተኮረ ሰፊሕ መፅናዕቲ ዝተኻየደሉ ነይሩ። ህዝቢ ኤርትራ ቅድሚ ናፅነት ብገዛእቲ ሓይልታት ዘሕለፎ ስቃይን መከራን ድሕሪ ናፅነት ዘስተማቐሮ ረሃዋን እፎይታን ኣብ ባህላዊ ኣነባብራና ተራን ኣበርክቶን መንእስያት ኣብ ግዜ ቀውዒ ዘካየድዎ ወፍራዊ ዓፂድ ኣብ ግዜ ክራማት ኣዴታት ዘካየድዎ ዕዮ ንሓድነት ህዝቢ ኤርትራን ካልኦትን ዝገልፁ ኣርእስትታት ብመልክዕ መዛሙር ሙዚቃዊ ድራማን ትልሂትን ደርፍን ተሰኒ ቀሪቡ።
1: እቲ ፌስቲቫል ኣዴ ካደኡ እንቋዕ የልና ሓትም ዕንደትያ ነበትያ ሰይትያ ለብትያ ድርትዩ ድርትያ እንኮ ደዲኬ ኩየኮ ደይኬ ኩየኮ እንቋዕ ተደሲደስበሜክ ማንጉም ሲንሃሽኩረ ካድያኬዶ ኢንሻላ ሰረ ዘበን ተጊና

0: ሕዚ ንምስታፍ ንገብሮ ፃዕሪታት ሓያሊ ቀንዲ ኣብ ባይታ ወረድና ኢና ሃሰሰልና ኢና ነምፆ ኣብተን ናይ ዓባይቲ ቀደም እንታይ ነይሩ እንታይ ባህልና ነይሩ ብናተወክልና ኢና ቀንዲ ንሰርሕ ሕጂ ኣ ቀደም ኣቦታትና ኣ ዓዲና እንታይ ይገብር ነይሩ ናይ ጓሶት ይኹን ናይ ካሊእ ናይ ምትቕባል ናይ ኣጋሽድዩ ገሊእ ኩሉ ናይ ባህሊ ዝነበረ ብሓፈሻ ነባይታ ወረድና ኢና እተን ዓባይቲ ታሪክ ዘለዎም ሰባት ሓትትና ኢና ንረኽቦ ዳሓርካ ካብም ዝረኸብና እንዳፅሓፍና እንዳፅሓፍና ናብ ግጥሚ እንዳቐይርና ምስ ዘማ ድዩ ምስ ዘመናዊ እንተሽሙገርናኻ ነቕርቦ ማለት እዩ
1: መምህራን ማዕና ምዒንቲ እትን ኣኸ ሽርሒኒኖ ነንየ እሱን የከዶ ምዒንቲ ነፊሻይኒን ሌል መምሃራን ምዒ መምሃራን ይኒኒ ምዒ ዳይሬክተር ምዕም ይኒኒ እንኮ እሱን ምዒ መረኪኒ ምዒንቲ ኮፍሽኒ ንኩለል ምዒንቲ ሃብታ እትን ሰበታ ሌል እንኮ የሊና ሓቴ አልሓምዱልላህ ምዒንቲ ሃቢኒ

0: ትምህርቲ ምስ ግብሪ ዝተሰኒየሉ ምዞን ሰንዓን እውን ካብቲ ንኣብያተ ትምህርቶም ወኪሎም ዝመፁ ተምሃሮ ማእከላይን ካልኣይን ደረጃ ዝተሳተፍዎ እዩ። ነቲ ኣብ ከባቢኦም ዝረኸቦ ጥራይ ነገራት ኣይጠቀምኒ ዝተባህለ ብጥበባዊ ክእለቶም ኣብ መዓላ ኣውዒሎም ዘቕርቦ ትሕዝቶታት ቀሪቡ ነይሩ።
1: መጀመርታ ቀንጠመንቲ ዝተጓሓፈ ገለ መልታት ጌርና ሰረይና እዮ ልሕ ዚ ዝተጓሓፈ ኩሉስ ትቦ ዝተበላሸወ ገለ መልታት ብናይ ጓሓፍ ኢና ሰሪሕና እዮ ትሕሳእ ከዓ ካብዚ ልቺ ዘይብሉ ቦታ እንድሕር ተኸይድናስ ንጥቀመላ ማለት እዩ ብሶራ ንጥቀመላ ማለት እዩ ብሉቱስን ኤፍኤም ገለ ንሰማዓላ ማለት እዩ ሶራር ከዓ ንጥቀመላ ማለት እዩ።
2: እዛ ሓሳብ እዚኣ ብኸመያ ናበላ ብኸመያ መፅት እንታይ ዝተዓዘብኪ ነገር ስለ ዝነበረ እዩ
1: ቀንዲ እኳ ሓወ እዩ ምሳይ ኮይኑ ዝብልን ማለት እዩ እሱ ሓሳባት ሂበኒ ኣነ ከዓ ሓሳብ ሂቦ ኩሉ ብሓንሳብ ኮይንና ሰሪሕና እዩ ማለት እዩ።
3: ዓመት ዓመት ይፅበ እዚ መደባ እዚ ብፍላይ ኣብዚ ናይ ቅድነት ናፅነት ስለ ዝካየድ ዝያዳ ከዓ ንምስዳይ መዓልቲ ናፅነትና ደባኢ ዝያዳ ሓጋዚ መዋውዒ ኢልና እውን ስለ ንጥቀመሉ ዝርአ ፀናሕና ናይ ሰልፊ ናይ ዕለት ሓደ ኣብ ከተማ ነበረ ሰልፊ ዝያዳ እሱ በዕሉ ማህሪ ማለት እዩ ህዝቢ ብምሉእ ካብ ከተማ መንደፈራ ኣብ ጎደና ውፅኢ ይርእዎ ማለት እዩ ምርኢታት እውን ኣብ ጎደና ነይሩ። ስለዚ ህዝቢ መንደፈራ ዓመት ዓመት ይፅበየ ማለት እዚ ውድድራ እዚ ኣብ ክልል ዞባታት እውን ከምኡ ዓይነት ተመሳሳሊ ዓመት ዓመት እንዳቀያየርና ስለ ንኸይድ ዝያዳ ግን ዘሎ ኣክሰሳት ኣብ መንደፈራ ካልእ ዓመትና ንግብር ኣለና ዓመት ዓመት ግን ኣብ ዝተፈላለዩ ከተማታት እውን ዝካየድ ማለት እዚ ውድድራ እዚ
1: ቀንዲ ከዓ ኤክስፖ ከይድና ነርና ኣብኡ ከዓ ብጣዕሚ ብፅቡቅ ርኢና ብኣቶም ከዓ ተመርኪስና ኣብዚ ከዓ ሳልሰይቲ ኮይኑ ደረጃ ወፅ ኣለኹ ካብኣቶም ከዓ ብዙሕ ተማሂርና ፈለጥናየ ፈሊጥናስ ካብኣቶም ብዙሕ ተማሂርና ማለት እዩ።
0: ውድድራት ስፖርት ብመንፅር ኣገዳስነትን ዝህልዎ ናይ ተወዳዳርነት መንፈስን ልዕል እዩ። ኪኖዚ ብኣካልን ኣእምሮን ኣብ ምህናፅ ዝህልዎ ግደን ናይ ውድድር ርቤትን ተምሳጥን ፈጢሩ ሃገራዊ ፍቕሪ ዘሐይልን እዩ። ኣብዚ መዳይ ንማእከላይን ካልኣይን ደረጃ ኣብያተ ትምህርቲ ዝወከላ ጋንታታት ኣብ ኩዕሶ እግሪ፣ ኩዕሶ መርበብ፣ ኩዕሶ ሰኪዕት ብክልቲኡ ፆታ ኣብ ቤት ትምህርቲ ዓዲ ወግርን ስታድዮም መንደፍራን ንክልተ መዓልቲ ኣከታቲሉ ውድድራት ተኻይዱ።
4: እዚ ወዳድባ እዚ ካብ መባእታ ክሳብ ካልኣይ ደረጃ ኮይኑ ኣብ መባእታ

0: ብዕድመ ደረጃ 10 11 ኣብ ውሽጢ ንኡዘባ ኣብ ውሽጢ ንኡዘባ ብክላስተር ደረጃ ኣብ ነፍሲ ወከፍ ንኡዘባ ቆይሙ ብክላስተር ደረጃ ዝውዳእ እዩ። ካብኡ ከዓ ናይ ማእከላይ ደረጃ ብክሊ ዕድመ 12 13 ብክልቲኡ ፆታ ናይ ኩዕሶ መርበብ ከዓ ብክልቲኡ ፆታ ኣብ ብደረጃ ክላስተር ካብ ቤት ትምህርቲ ጀሚሩ ናብ ክላስተር ካብ ክላስተር ነፍሲ ወከፍ ክላስተር ዝሓለፈ ከዓ ናብቲ ናይ ንኡዘባ መዛዘሚ ይበፅሓ። ካብቲ ናይ ንኡዘባ መዛዘሚ ከዓ ብደረጃ ግንባር ኣብ መንጎ 3 ንኡሳን ዞባታት ኣብ ነፍሲ ወከፍ ዞባ ደቡብ ኣብ 4 ክላስተራት ተመቂሉ ከዓኒ ነፍሲ ወከፈን ውድድራት ብደረጃ ግንባር የካይዳ። ብደረጃ ግንባር ዘካየዳ ከዓኒ እተ ናይ ማእከላይ ደረጃ ናብ ዞባ ይሓልፋ ማለት እዩ። ናይ ክሊ ዕድሜ 12 13 ብክልቲኡ ፆታ ኩዕሶ እግሪ ማለት እዩ።
1: ከመይ ስከ ኣብዚ ኩልና ተፃዊትና ገለ ኩሉ ዓወት ከነምፅን ኢና ነብር ዘለና በቃ እንድዕ ንክንፃወት በቃ ንነፍስና ወላ ፌር ክንዘናጋዓላ ገለ ከምኡ ኢና ቀዳመይ ከዓ ዓወት ነምፃ ኣሰልጣኝና ሰዓረ ካብ ልቢ ነመስግኖ ኣብዚ እሱዩ ኣብዚ ደረጃ እዚ ንክንበፅሕቲ እሱዩ ፅዕረልና።
2: ተወዳደርቲ ጋንታታት ብመሰረት ዝተረኽበ ውፅኢት ንደረጃን ንዋንጫን ተፃዊተን ደገፍ ውደሳ ጣቂዕትን ፊስካን ደገፍቲ ኣብዘ የቋረፀሉ ህሞት ብሓያል ተወዳዳርነትን ናይ ዘይተሰዓርነት መንፈስን ዘንፀባርቐ ሰሓቢ ግጥም ተኻይዱ።
0: ሕጂ ኩሉ ግዜ ልክዒቲ ተሳታፍነት ናይ ተምሃሮ ኣብነት ኣብዚ ናይ ስፖርታውያን ጥራይ ኣብዚ ሕጂ 432 እዮም። እዞም 432 ብማዕረ ናይ ደቂ ኣንስትዮን ደቂ ተባዕትዮን ደቂ ኣንስትዮ 216 ደቂ ተባዕትዮ ከዓ 216 ካብ 10 ንኡሳን ዞባታት ተሳቲፎም ኣለዉ። በብ ዓይነቱ ማለት እቲ ሓንቲ በቲ ትሓልፍ፣ እቲ ሓንቲ ብባስኬት ክትሓልፍ ከላ፣ እቲ ሓንቲ ከዓኒ ብኩዕሶ መርበብ ትሓልፍ፣ እቲ ሓንቲ ብኩዕሶ እግሪ ትሓልፍ ከላ ናይ ደቂ ኣንስትዮ፣ እቲ ሓንቲ ብኩዕሶ እግሪ ናይ ደቂ ተባዕትዮ እንዳሓለፈ ካብ 10 ንኡሳን ዞባታት ኣብዚ ሎም መዓልቲ ዝተካየደ ውድድር ክሳተፋ ክኢለን ማለት እዩ።
3: ቀዳምነ ድሌት እንዲ እ ድሌት ስፖርት ሕጂ ብድሌት ተመፂኻ የ ኩሉ ነገር ክኸውን ንኽእል ማለት እዩ። እጂ ብፍላይ ኣብ ስፖርት ሕጂ ድልየት ዘለዎ እንድሕርዳ ኮይኑ ኣነ ንዓያን ክላበዎ እንደለለ ክፅዕራሉ ነዚ ነገር እዚ ሸለል ክብሎ ከም ዘይብለኒ ማለት እዩ። ኣብ ዝለዕለ ደረጃ የብፅሐን ወላ ትምህርተን ምስ ወዳእ ድዩ ኣብ ትምህርተን ከላ ድዩ ኩሉ ነገር ሓገዝ ስለ ዝገብረለን ነቲ ድልየትን ተጠቒመን እቲ ደለዎን ግዜ ተጠቒመን ካልእ ኩሉ ነገር ማለት እዩ። ወላ ሓደ ሓደ ስድራ ቤትካ ካ ይዛረብካ ንድ ወላ ንድልየተን ክብላ ንዕኡ ኣቢለን በቃ ንኺስን ክፀወታ ከም ዘለዎን ኣብ ዝለዕለ ደረጃ ከብፅሐን ከም ዝኽእል ንን ይላውን ማለት እዩ።
0: ዕባለ መገምገሚ እዩ ድማ ተን ደይነበራ ተን ዘይነበራ ኣብ ውድድር ናብ ውድድር ከም ዝመፃ ይኮን ኣለዋ። ስለዚ እዚ እቲ ምዕባለ ካብ ግዜ ናብ ግዜ እንዳኸደ ይመፅእ ኣሎ ማለት እዩ።
2: ነ ውድድራት ትምህርታዊ ጠቀስ ባህላውን ስፖርታውን ፌስቲቫል ተምሃሮ ዞባ ደቡብ ነቲ ኣብያተ ትምህርቲ ንኡሳን ዞባታት ዞባ ደቡብ ንዓመት መመላእታ ክስርሓሉን ክፅዕርንሓ ዝተፈላለየ ውድድራት ናይ መዛዝም መድረኽ ዝርያሉ ሰንበት 3 ግንቦት ሓለፍቲ ዝተፈላለያ ሚኒስትርታትን ትካላትን ዕዱማት ኣጋይሽን ኣብ ዝተረኽብሉ ዕወታት ጋንታታት ዝተዳልወለን ናይ ገንዘብ ሙሉእ ዕጥቂ ማርያ ኩዕሶን ዋንጫን ካብ ዕዱማት ሓለፍቲ ሽልማትን ተቐቢለን እቲ ን3 መዓልቲ ዝተኻየደ ቅነ ከዓ ብምዕሩግ ኣገባብ መጋረጅኡ ዓፅዩ
4: ሞራል ሞራል ንሓቲ ኸይ እንኳ ዓጎሰኩም
0: ሕጂ ሓደ ውድድር መለክዒ እንታይ እዩ? ሓደ ስፖርት መለክዒ ውድድር እዩ። ውድድር ንኣብነት ኣብዚ ካብ ንኡስ ዞባ ጥራይ ደሪትና ነርና እንተ ንኸውን ሕጂ ናብዚ ዞባ እዚ ክንበፅሕ ኣይንኽእልን። ኣብዚ ከዓ ተወዳደርቲ ክንረክብ የሸግረና ማለት እዩ። ስለዚ ነዚ ካብን ናብን እንዳኸደ ካብ ንኡስ ዞባ ናብ ዞባ ካብ ዞባ ከዓ ብደረጃ ሃገር ምዝህሉ ሓደ ተፃዋታይ ወይ ሓደ ኣትሌት ራእይ ይህልዎ ማለት እዩ። ስለዚ ኩሉ ግዜ ኣብቲ ዘለኻዮ ጥራሕ ክትሓስብ ኣይኽእለካን እንድሕር ደኣ ኣብ ቅድሚት ውድድር ኣለካ ማለት እዩ። ስለዚ ብደረጃ ሃገር ውድድር ክስራዕ ኣብ ነፍሲ ወከፍ 2 ዓመት ሓደ ዓመት ለበዋ ኣለኒ ማለት እዩ።
5: እንኮ ካዶ እንታለ እታ ፌስቲቫል ኣዴት ንስ ተፌታኔሚክ እንኮ እንደመራ ነበመራ እንኮ ንኡሰን እመን እንደ ዞባኮ ተሜቴ ታኔሚክ መንጉመካ ኣሽከሮ ፈራ ኣዳብ የደህኒም ሂሳበታ ታለ ለመማሕሽነ ገዳ እንኪ ምሻክል ሂኒም ንዕኪ ናዳ ውድዕነ ኣማገዳ ማግና ልሚደ እንደመራ ያከዶ ነበመራ ያከዶ መንጉም ኣካሽከሮ ፈራ ታይሌል እግደግዳ ነበ ደረጃ ለታውዖ እመን ገቦኮ እንደትያ ነበትያ

0: ዝኸበርኩም ተኸታተልቲ መደብና ምስ ትሕዝቶ መደብ ማእገሪኹም ዘለኹም ከምዚ ኣብ ቅድምን ድሕርን ትሕዝቶ መደባትና ነቕርበልኩም ዘለና ድማ ሕጂ መፂናያ ዘለና ትካል ድማ ሓቂፋት ዘለና ትሕዝቶ ብዛዕባ ናውቲ ስፖርት ዘጠቓለለ ኮይኑ ኣብዚ ናይ ናውቲ ስፖርት ድማ ሓደ ካብቲ ዝሽየጥ ኣብዚ ንምስሊ ባንዴራና ዘጉልሕ ማልያታት ዝሽየጥ እዩ ሞ ንሕና ድማ ምስ ኣብዚ ትካል ዝፅናሕና መንእሰይ ምስኡ ሓፂር ዕላል ክነካይድና ደጊምና ንምክታልኩም ብኸብሪ ኢና ንዕድም። ቅንያት በዓልና ፅነት ኢና ዘለና
1: ቅንያት በዓልና ፅነት ኢና ዘለና
0: ዓዝ ብቃዓና
1: ኣሜንኣሜን ንክልሃና
0: ኣራይ መቸም በዓልና ፅነት ክመፅእ ከሎ ዓማዊ ዝገዝእዎ ኣሎ ንሱ ድማ ከምዚ ለቢስካየ ዘለካ ወያነ ለቢስ የ ዘለኹ ማልያታት ንምስሊ ናይ ኤርትራ ዘጉልሕ ሞ ኣብ ቅንያት በዓልና ፅነት ከማዕርክ ክንደ ዩ ዝብትሩ እዚ ማልያታት እዚ
1: እዚ ማልያታት እዚ ናይ ቅንያት በዓልና ፅነት ሓቂኻኻ ነቲ በዓል ንምድማቅ ኢሉ ኩሉ ሰብ ካብ ቆልዓ ዓብ ንእሽተይ መንእሰይ ኣዴታት ኩሉ እዩ ዝክደኖ በቃ ደስ ይድብሎ ቲ ሰብ ነቲ በዓል ፅቡቅ ገይሩ እዩ ደስ ሰማቅሮ
0: ሕጂ ብብዙሕ ዓማዊል ከይመፅኹም ዶ ከመይ ካብ ውሽጢ ሃገር ንወፃእ እንዲም ንመፅኹም ትሶም ዝጠልብዎ ኸ ከመይ
1: እዩ ዓማዊል ብብዙሕ መፁ እዮም ካብ ደገ ብዙሕ መፁ ካብ ውሽጢ ዓዲ መፁ ኩሉ ብፍላይ ቆልዑት ብጣዕሚ እዮም ትፈትዎ ነቲ በዓል ዘንፀባርቕ ብዓብዩ ከዓ እዞም 11 ዝግሬድ
0: ከዓ
1: 11 ክፍሊ ከዓ እሳቶም ከዓ ብብዝሒ እንዳወሰዱ ነቲ በዓል የድምቕዎ እዮም።
0: ፅቡቅ ኣብ ቅንያት በዓልና ፅንስ ዝውትር ማልያታት እዩ ከምዚ ጌርናዮ ዘለና ኣዝ ኸ ደማዕርገልና ማዕርክ ንደ ክብርን ርዝነትን ዘለዎ እዚ ንምስሊ ባንዴራና ዘጉልሕ ማልያታት
1: ብጣዕሚ ኣለዎ እቲ ሰብ ነታ መዓልቲ ክትመፅ ከላ ይቀራረብ ክክደኖ ደስ ዝብሎ ክገይርዎ ከተማ ክወፅእ ኩሉ ክዛወር ደስ ስለ ዝብሎ ብጣዕሚ ነቲ በዓል ዘድምቆ
0: እዚኣ ባንዴራና ኣብ ማልያ ክትሪኢ ክላስ ኣዝያ ከምዚ ንፀብራቅ ትገብር እያ ስኻ ከመይ እያ ትስሕበካ
1: እዛ ባንዴራ ሓቂ ካ ብጣዕሚ እዩ ዋላ ኩሉ ነገራት ደስ እያ ትብለካ ኣብ ዝተሰርሐት ማልያ እውን ዝኾነ እቲ ከለራ ብጣዕሚ ሰሓቢ መሳጢ እዩ ኩሉ ነገራ ስለዚ ኣዝያ ተወቅበ እያ ነቲ በዓል ማለት እዩ።
0: ዝበዝሒ ማልያታትና ኣብያ እዋናት ኢና ክነዘውትሮ ዘለና
1: ዝበዝሒ ምስ በዓላት እንዲ
0: ኣብ
1: ሃገራዊ በዓላት ከም ህያብ ጊፍት ንደግ ካብ ዲያስፖራ ዝመፁ ንደግ ንደቆም ንቤተሰቦም ግራ ዝኾነ ነቲ ሰብ ሒዞም ዝኸዱ ደስ ስለ ዝብሎም ኣብ በዓላት ግዜ እዩ ሞር
0: ዝውትርብመልክዕ ህያባት ክዝውትር ኣለዎ ማለት እዩ
1: ብፍላይ ሕጂ እዞም ዲያስፖራ ሕጂ ብመልክዕ ህያብ ብሓንሳብ 3-4 ገለ እንዳገበሩ ንፈተቶም ንደቆም ንጎራብቶም ንኩሉ ከም ህያብ ሒዞሞ ዝኸዱ እዩ ማለት እዩ።
0: እዚ ዲዛይናት ኣብዚ ዝወፅእ በዓል ክንደይ ሰሓብነት ኣለዎ ትብል ዝተፈላለዩ ዲዛይን ዘሎ ዝተፈላለዩ ሕብሪ ዝውንን
1: እዋ ዲዛይን ብጣዕሚ ስሕበካ እዩ ሰበብ ብናቱ እዩ ዲዛይን ዝገብሮ ነቲ ባንዴራ ስለዚ ዝወፀ ዲዛይን እውን ብጣዕሚ መሳጢ እታ ባንዴራ ናይ ባሓቂ ደስ ዝብለካ ስለ ዝኾነት ኣብ ኩሉ ማልያ ናይቲ ሕብሪ ኣብዛ እትኸ ማልያ ናይቲ ሕብሪ ሲ ደሚቓ ናይ ምውፃእ ካራክተር ኣለዋ እሞ ኣዝያ ደስ ዝብለካ
0: ብምክንያት በዓልና ፅነት ምዚ ናይ ባንዴራን ምስልና ተኣሳሲርና ኢና ኣብ ትካላት እናኸነክነዘራርብ ፅኒሕና ንሳ ከንታይ ኣለካ መልእኽቲ ብምክንያት በዓልና ፅነትታይ ናይ ዮሃና ትሕልፎ ነገር ኣሎ
1: ንኩሉ ህዝቢ ኤርትራ ርሑስ በዓልና ፅነት ይገበረሉ እዋ ኩሉ ከዓ ድመቕመቕ ኢልና ከዓ ክነሕልፎ ኢና
0: ና ንሕና ከዓ ደጊምና ርሑስ በዓልና ፅነት ክንብለካ ንፈቱ
1: ኣሜን ሰሜረ ንኩላና ርሑስ በዓል
0: ዝሎ መዓልቲ
1: ዩ ንዩ

እምበኣርከስ ዝኸበርኩም ተኸታተልቲ ትሕዝቶም ብድማ እገር ኣብዚ ተዛዚምሎ ንስለምክታልኩም ኣዝና ክነምስግነኩም ንፈቱ ርሑስ ቅንያት በዓልና ፅነት ክኾነልና እንዳተመነና ምስ ሰኣላይ ሓበን ሃብቶም ብምዃኒ ሓቢረ ፀኒሐ ምስ ዝቕፅሉት ትሕዝቶታት መደባት ኤሪ ቲቪ ንሓድገኩም ብወገና ሰላም መዓልቲ

0: ሰላም ከመይ ከኒኹም ዝኸበርኩም ተኸታተልቲ ናይ ሎሚ መደብ ዶክተራት ኣብ ስቱድዮ ንኣእምሮኣውን ምዕባላኣውን ስንክልና ዝምልከት ትሕዝቶ ኢና ቀሪብናልኩም ዘለና። ኣእምሮኣውን ምዕባላኣውን ስንክልና እንታይ እዩ? ክንደስሶ ክንፍትን ኢና፣ እንታይ ምልክታት ኢና ክንዕዘብ ዘለና? ኣብ ከባቢና ቆልዑ ይኹኑ ዓበይቲ ዚ ሕማም እዚ ዝተጠቑዑ ምስዝኾኑ ወይ እዚ ዓይነት ስንክልና ምስዝህልዎም ብኸመይ ክንፈልጦም ንኽእል? ኣብ ምሳና እንተዳ ኣለዉ ከዓ ኣተኣላለያና ከመይ እዩ ክኸውን ዘለዎ? እንታይ ኢና ክንገብር ዘለና? ኣብ ሕክምና ምስ ከዱ እንታይ ዓይነት ኣልያ እዩ ዝግበረሎም? ክንድህስስ ክንፍትን ኢና። ነዚ ዝምልከት መብርህ ዝህበና ኣቶ ያቆብ ሃይለ ሓኪም ኣእምሮ እዩ። ያቆብ ዕድመና ክቢርካ ብምምፃእካ ኣዘ መስግነካ። በቲ ሳይንሳዊ መግለፂኡ ክንጅምር፣ እንታይ እዩ እዚ ኣእምሮኣውን ምዕባላኣውን ስንክልና ዝበሃል?
1: ሕረ ይቀኒለ ዝተዋሃበኒ ዕድል ይቀኒለ። መጀመርያ ኣእምራዊ ምዕባላዊ ስንክልና ክበሃል ከሎ ሰፊሕ ጠንቂ ወይ መበገሲ ዘለዎ ኮይኑ ኣብ ግዜ ቁልዕነት ካብ ዝክሰቱ ወይ ካብ ዝብገሱ እዩ። ትሕቲ 18 ዓመት ዕድመ እዩ ዝብገስ። ብሓፈሻዊ ሕፅረታት ዓቕሚ ኣእምሮን ንኣብነት እንታይ ማለት ዓቕሚ ኣእምሮ ከም ምምዝዛን፣ ግድላት ምፍታሕ፣ ብመደብ ብምኻድ ረቂቕ ኣተሓሳስባ ምህላው፣ ኣብ ኣካዳምያዊ ዓቕሚ ካብ ተመክሮካ ክትምሃር ናይ ምክኣል ክእለታት ምስ ዝድረቱ ብሰንኪ እዚኣቶም ካብቲ መዓልታዊ ክልመድ ዝኽእል ተግባራት እቲ ሰብ ብናፅነት ኣብ ማሕበራዊ ሓላፍነት ክሽከምን ዕለታዊ ተግባራቱ ክፍፅም ወይ ክዋሳእ ኣብ ምብሃል ብኣካዳሚ ብብቕዓት ኣብ ገዛን ኣብ ኮምን ከማልእ ምስ ዝፅገም እዩ ምስ ኣእምራዊ ምዕባላውን ስንክልና ኣሎ ዝበሃል። ሕጂ እዚ ኣእምራዊ ምዕባላውን ስንክልና ፅላል ናይ ብዙሓት ዝተፈላለዩ ኩነት እዩ። ንኣብነት ናይ ኦቲዝም፣ ዳውን ሲንድሮም፣ ፍራጃይል ኤክስ ሲንድሮም፣ ሰረብራል ፓልሲ ገለ እንዳበሉ ልዕሊ 800 ጠንቅታት ዘለዎ ዓይነት ስንክልና እዩ። ሕጂ እዚ ዓይነታት ዎ ከበግስዎ ዝኽእሉ ንኣእምራዊ ምዕባላውን ስንክልና ሕጂ ኣእምራዊ ምዕባላውን ስንክልና ክንብል ከለና ግን ፅላል ናይዞም ኩሎም እዩ ማለት እዩ። ኩሎም በዚ ክንጠቕሶ ዝፀናሕና ሕፅረታት ይልለ እዩ ማለት እዩ። ሕጂ ምስ ቆልዓ ምስ መዘንኡ ብምንፅፃር ኢና ክንፈልዮ ንኽእል። እዚ ከዓ ኣብ ግምት ባህሊ ድሕረ ባይታ ኣብ ግምት እቲና ኢና። ክልተ ቆልዑት ዋላ ተመሳሰልቲ እኳ እንተኾኑ ኣብ ምዕባሊኦም ግን ሓፈሻዊ ምዕባሊኦም ተመሳሰልቲ እንተኾኑ ኣብ ገለ ፍልል ከም ዘለዎም ሙሉእ ሙሉእ ምምስሳል ከም ዘይብሎም ክንዕዘብ ንኽእል ማለት እዩ። ሕጂ ኣእምራዊ ስንክልና ክንብል ከለና ንብቕዓት ኣእምሮ ክእለት ምምሃር ዝፀሉ ኩነት እዩ። ምዕባላኣዊ ስንክልና ክንብል ከለና ከዓ ብቐንዱ ንኣካላዊ ወይ ተገንዝባዊ ምዕባለ ዝፀሉ ኩነት እዩ ማለት እዩ። እዚ ፍሉይነት ወይ ኩነት ዳ እምበር ሕማም ኣይኮነን። ቅድም ኣቢልካ ሕማም ኢልካ ጀሚርካ ነርካ ሕማም ዘይምኳኑ በዚ ጋጣሚ ምክንያቱ ንሙሉእ ዕምሪ ዝቕፅል ዘይግስግስ ከዓ ዘይውስኽ እቲ ስንክልና ግን እቲ ክልመት ዝኽእል ኣዳብቲ ወይ ልዕበታዊ ክእለታት ንብሎ ግን እሱ ዝግባእ ደገፍተ ደይተገይሩሉ ክብል ይኽእል እዩ። ንድሕሪት ክምለስ ይኽእል እዩ። ምድንጓይ ወይ ምቁራፅ ምዕባለ ዳ እምበር ብመድሃኒት ዝፍወስ ሕማም ከምዘይምኳኑ ከዓ ነፅራ ደሊ ማለት እዩ።
0: ስንክልና ግን ንብሎ
1: ስንክልና ንብሎ ምክንያቱ ጉድለት ናይ ክእለታት ስለ ዝኾነ እቲ ናይ ኣእምራዊ ዓቕምን ናይቲ ዕለታዊ ክንላማመዶ ንኽእል ማሕበራዊ ዝምድናና ናይ ኣካዳምያዊ ክእለትና ምስ ሰብ ናይ ምውሳእ ክእለትና እዚ ስለ ዝድረት እዩ እምበር ነዚ ሕጂ ብመድሃኒት ክፍወስ ዝከኣል ኣይኮን እዚ ብልምምድ ክመሓይዝ ዝኽእል እዩ። እዚ ስለ ዝኾነ እዩ ከዓ በዚ ኣፀዋዋዕ እዚ ካብቲ ሕክምናዊ ኣሰያይማ ወፂኡ እቲ ማሕበራዊ መለክዒታት ተዋሂብዎ መግለፂ ዝወሃቦ ዘሎ ስንክልና ዝብል ትርጉም ማለት እዩ። ስለዚ ስንክልና ንብሎ ዘለና ጉድለት ወይ ሕፅረታት ናይ ክእለት ስለ ዝኾነ እዩ።
0: እንታይ እቲ ምክንያት ናብዚ ዘብፅሖ ሓደ ሰብ
1: ሕጂ ብእቲ ጠንቂ ንፁር ጠንቂ ፍሉጥ ኣይኮነን እዚኣ ክንፈልጣ ዘለና ግን መበገሱ ክኾኑ ዝኽእሉ ምክንያታት ኣለዉ። ሓደ እቲ ጀነቲካዊ ተኽእሎታት ኣሎ። እቲ ጀነቲካዊ እቲ ክሮሞዞም ዝበሃል ንወዲ ሰብ እቲ ፍጥረቱ ንክስንድ ሓበሬታ ዘለዎ ረቂቕ ዝኾነ ንዋት ኣብኡ ዘይንቡርነት ምስ ዘጋጥም ሓደ ከም ጠንቅታት ውሰድ እዩ። ኣብቲ መስርሕ ናይ ዋህዮታትና ከዓኒ ኣብቲ ዕማማቱ ምስ ጌጋታት ምስ ዝፍፀም ከምኡ ከጋጥም ይኽእል እዩ። ዘይንቡር ሽክና ርእሲ እውን ምዕባይን ምንኣሰን እውን ተኽእሎታት ኣለዎ። ሕጂ ኣብ እዋን ምውላድ ዝክሰቱ ከ ኣለዉ። ንኣብነት ረክሲ ከም ሩቤላ፣ ፍንጣጣ ግዜኡ ዘይኣኸለ ህፃን ክውለድ እንከሎ፣ መጉዳእቲ ኣብ ማህፀን እንከሎ እቲ ዕብቱ ዝዛሓተለ ፀገማት መድሓንቲ ናይ መድሓንቲ ፀገማት ኣብ ብፍላይ ከዓኒ ኣብቲ ቀዳማይ ዕብረ ናይ ጥንሲ ሰለስተ ዋርሒ ከዓኒ ሓኪም ዘይኣዘዞም ብዘይ ሓኪም ኣፍልጦ ዝውሰዱ መድሃኒታት መበገሲ ክኾኑ ተኽእሎ ኣለዎም ማለት እዩ።
0: ከመይ ዓይነት መድሃኒታት ንኣብነት?
1: ሕጂ ኣዝዮም ፍሉይ ዝበሉ መድሃኒታት ኣለው እንዲኦም፣ ግን መብዛሕትኦም መድሃኒታት ኣብ ቀዳማይ ደረጃ ጥንሲ ኣይውሰዱን እዮም። ውሑስ ዝበሃል መድሃኒት ዳርጋ የለ ኣብቲ ቀዳማይ እዚ ብምክሪ ናይ ሓካይም ዝግበር ውሱናት መድሃኒታት እቲ ብልጮም ዝዓብተ ኮይኑ ዝውሰደሉ ኣጋጣሚ እዮም ጠቐምቲ ክኾኑ ዝኽእሉ። ብፍላይ እዞም ንቓንዛ ተባሂሎም ዝውሰዱ መድሃኒታት ከም በዓል ብሩፎን ገለ፣ ግን ብዘይ ኣፍልጦ ኣብቲ መጀመርያ ግዜ ጥንሲ ምውሳድ ሓደገኛነት ስለ ዘለዎም እዚኣቶም ከነስተውህለሎም ይግባእ ማለት እዩ። ስለዚ ብዘይ ናይ ሓኪም ምክሪ ዝኾነ መድሃኒት ኣብ መጀመርያ ጥንሲ፣ ካልእ እውን ኣልኮላዊ መስተ ዝኾነ ኣልኮላዊ መስተ ውሑስ ዝበሃል የለን። ኣልኮላዊ መስተ ሓንቲ ጥንስቲ ብትወስተሉ እውን እሱ እውን ተኽእሎ ኣለዎ ኣእምራዊ ምዕባለውን ስንክልና ክድርኽ ማለት እዩ። ካልእ ኣብ ቁልዕነት ዘጋጥሙ ፀገማት ኣለዉ። መጉዳእቲ ርእሲ፣ ተቓላዕነት፣ ንዝተፈላለየ ንጨረር፣ ንዓረር፣ ንምረዛ ዝተቓልዑ እዚኣቶም ንከም ሰራብራላዊ መልመስቲ ዝኣመሰሉ ከቃልዑ ክእሉ እዮም። ካልእ እዚ ማሕበረ ባህላዊ ምሕራም ንብሎ ዘለና ቆልዑት ዝግባእ መነቕቃሕ ንኸይረኽቡ ዘቃልዕ ነገራት ንኣብነት እዚ ሕጂ እናበዝሐ ዝመፅእ ዘሎ ማንዛዊ ዝኾነ ስበላቶም ቆልዑት ሙሉእ መዓልቲ ኣብ ሞባይላትን ኣብ ቴሌቭዥናትን ዝውዕልዎ ዘለዉ ተመሳሳሊ ልክዕ ኦቲዝማዊ ዝመስል ባህርያት ከንፀባርቁ ዕድል ኣሎ ማለት እዩ። ካልእ እቲ ናይ ጥዕናኣእምሮ ፀገማት እውን ምስኡ ምትእስሳር ስለ ዘለዎ እዚ ከነስተውህለሎም ዝግባእ መበገሲ ክኾኑ ዝኽእሉ እዮም ማለት እዩ።
0: ገና ከይተወለደ ድዩ ከምዚ ሒዙ ዝመፅእ ሓደ ህፃን ወይስ ድሕሪ እውን ድሕሪ ምውላድ ፀኒሕካ ምስ ዓበኻ እውን ክመፅእ ዝኽእል ነገር እዩ?
1: ሕጂ እታ መሰረታዊት መበገሲ እንታይ ንምዕባለ ሓንጎል ክፀሉ ዝኽእል ቅድምን ድሕርን ኣብ ግዜ ሕርስን ዘጋጥሙ ዝተፈላለዩ ምክንያታት መበገሱ ክኾኑ ይኽእሉ እዮም። ሕጂ እቶም ጀነቲካዊ ተኽእሎታት ዘለዎም ኣቐዲሞም ክልለዩ ይኽእሉ እዮም። ኣብ ግዜ ጥንሱ ከለዉ እውን ብህልው ዝኾነ ናይ ሕክምናዊ ምዕባለ ናይ ምልላይ ተኽእሉ ኣለዎም። እቶም ካብ ጀነቲካዊ ወፃኢ ብመጉዳእቲ ብረክሲ ብካልእ ዝመፁ ዓይነታት ኣእምራዊ ምዕባለውን ስንክልና ግን ድሕሪ ወሊድ እዮም። ሕጂ እቶም ጀነቲካዊ መበገሲ ዘለዎም ብዙሕ ግዜ እንታይ ባህርያት የንፀባሪቆም ናይ ባህርን ኣብ መልክዕ ሓድግታትን ይጎድፉ እዮም። እዚኦም ከዓ ትሕቲ ክልተ ዓመት ኣብ ዘሎ ግዜ ዝያዳ ክልለ ይኽእሉ እዮም። እቶም ካልእ መበገሲታት ዘለዎም ግን ትምህርቲ ምስኣተው እዩ ዝያዳ ክልለ ዝጅምር። ትምህርቲ ምስኣተው እቲ ኣካዳሚያዊ ዓቕሞም ማሕበራዊ ምውስኦም ክፍተን እንከሎ እዩ ዝያዳ ዘብል። ሕጂ ጥዕና ህፃናትን ኣዴታትን እንተ ደኣ ተዋሒሱ እዩ ጥዑይ ዝኾነ ዘርኢ ከጋጥም ዝኽእል። ሕጂ እንታይ ማለት እዩ ግን ኣዴታትን ጠንቂ ንዝብል ማለት ግን ኣይኮነን። ንኩሉ ዋላ ናይ ኣቦ ጥዕና እውን ወሳኒ ምክንያቱ እቶም ኣብ ውሃዮታት ዘጋጥሙ ዘይንቡርነት ካብ ኣደ ከጋጥም ይኽእል፣ ካብ ኣቦ ከጋጥም ይኽእል። ስለዚ ውሑስ ጥዕና ክረጋገፅ ናይ ኩሉ ሰብ ማለት እዩ ናይ ኣደ ናይ ኣቦ ናይ ዕሸላት ክረጋገፅ እንተኮይኑ ውሑስ ጥዕና ክህል ኣለዋ። ስለዚ እቶም ዘየድልዩ ረክስታት ክፍወሱ ዝኽእሉ ዓፀቦ ተቓላዕነት ንጨረር ገለ ዝኣመሰሉ እቲ ውሑስ ዝኾነ ጥዕና ኣልኮላዊ መስተ ኣወለፍቲ ባእታታት እዚኣቶም ዝኣመሰሉ ሰብ ከወግዶም ዝኽእል እዩ። እቲ ብሓደጋ ከጋጥም ዝኽእል ንመጉዳእቲ ርእሲ ክዕድም ዝኽእል ነገር ሰብ ተኽእሎታቶም ከወግዶም ዝኽእል እዩ። ስለዚ ምልላዮም ከም ዝበልናዩ ጌና ኣብ ማህፀን ከሎ ክልለ ተኽእሎ ኣሎ እቶም ጀኔቲካዊ መበገሲታት ዘለዎም ዳሕራይ ከዓኒ እቶም ካልእ መበገሲ ዘለዎም ግን እቲ ዓቕሚ ናይ ኣእምሮኦምን እቲ መዓልታዊ ክእለቶምን ኣብ ትምህርቲ ክሕወሱ ምስ ጀመሩ እዩ ዝያዳ ጉልሕና ኮነ ዝመፅእ ሽዑ ከዓ ሰብ ከስተክለሉ ዝጀመር ማለት እዩ።
0: ሓደ ሰብ ቀልጢፍካ ከተለለየ ተለኻ ከምዚ ዓይነት ፀገም ከም ዘለዎ ኣእምሮኣውን ምዕባልኣውን ስንክልና ከም ዘለዎ እቲ ተራ ሰብ ክፈልጦ ይኽእል ድዩ? ኣቦ ኣደ ክፈልጦ ይኽእሉ ድዮም ወይስ ብሕክምናዊ መዳይ ወይ ሞያዊ ክትኮን ኣለካ?
1: ሕጂ ተራ ናይ ወለዲ ኣብ ትሕቲ ዝኾነ ይኹን ምክንያት ዝናኣሳ ይኮነ ንሳቶም እዮም መጀመርያ ዘለልይዎ ምዕባለ ናይ ውላዶም። ግን ሓደገኛ ዝኾኑ ምልክታት ወይ ከም ቀይሕ ባንዴራ ዝጥቀሱ በብዕ ደረጃ ዕድመ ፈላሊና ክንሪኦም ኢና። ኣብነት ካብ ዝታ ዝተወለላ ክሳብ ዓመት ዘሎ ቆልዓ ነገራት ከምዚ ጌርካ እናንቀሳቀስካ ዓይኒ ክስዕበካ ዘይክእልቲ ኮይኑ ንድምፂ ግብረ መልሲ ክህብ ዘይክእልቲ ኮይኑ ወዲ ሓሙሽተ ወርሒ ህፃን ብከብዱ ደቂስካ ርእሱ ሓፍ ከብል ዘይክእልቲ ኮይኑ ምስ ስድራ ቤቱን ምስ ካልኦትን ድምፅን ፍሸኽታን ክልግስ ዘይክእልቲ ኮይኑ ከባቢኡ ክድህስስ ካብ ኣለይቱ ክፍለ ዝፅገም ዝኸውን እዚ ሓደ ካብቲ ምልክታት እዩ ማለት እዩ። ኣብቲ ሓደገኛ ምልክታት ከስተብህሉሉ ዝግባእ ኣብቲ ካብ 0 ክሳብ 12 ዋርሒ ክሳብ ዓመት ዘሎ ግዜ እዩ። ዳሕራይ ካብ ሓደ ዓመት ክሳብ 3 ዓመት ምስ ኮነኻ ወዲ 18 ኣዋርሕ ወይ ከዓኒ ዓመትን 6 ወርሕን ማለት እዩ ብእግሩ ክኸይድ ምስ ዘይክእል ውሱናት ቃላት ባባ ማማ ክብል ዘይክእል ዓይኒ ንዓይኒ ክጥምተካ ዘይክእል ኣማዕቢልዎን ዝነበረ ክእለታት እውን ከጥፈአን ምስ ዝጅመር ብሓንሳብ ከዓ እናቀያየረ ጎነፅን ኩቱር ሕግብግብ ምባል ምስ ወለዱ ዘርኢ ካብ ስድራ ቤቱ ክፍላ ኣዝዩ ዝሽገር ምስ ዝኸውን እዚ እውን ኣማቲ ዝኾነ ምልክታት እዩ ማለት እዩ። ድሓር ደቂ 3-5 ዓመት ምስ በፅሑ እውን ውሱን ዘረባ ዝዛረቡ ምስ ቆልዑ ዘይፃወቱ ቀሊል ለውጥታት ዘሸግሮም ኣብ ገዛ ዝግበር ናይ ንብረት ይኹን ናይ ዝኾነ ለውጥታት ናይ ድምፂ ናይ ግሳ ይኹን እዚታት ተደጋጋሚ ምንቅስቃስ ዘዘውትሩ ንኣብነት ገብገብ ዘብሉ ኢዶም ድነጥሩ ምስ ካልእ ሰብን ቆልዑትን ተገዳስነት ዘጉድሉ ምስ ዝኾኑ ወይ ሸለል ዝብልዎ ምስ ዝኾኑ ስምዒቶም ክቋፃፀሩ ምስ ዝፅገሙ እዚ ሓደ ካብቲ ሓደገኛ ምልክታት እዩ። በቂ 5 ዓመት ክሳብ 8 ዓመት ምስ በፅሑ ከዓኒ ክልተ ሓበሬታ ሂብካዮም ንኣብነት ክዳንካ ኣውፃዮ ጫማካ ምለሶ ትብል ነዚኣ ክስዕብዋ ዘይክእሉ ምስ ዝኾኑ ባዕሉ ክክደን ክለብስ ዘይክእል ኩቱር ጎነፅ ዘርኢ ጉሉል ዝኾነ ምስ ቆልዑት ክዋሳእ ዘይክእል ምስ ዝኸውን ኣዝዩ ዝፈርሕ ዝጓነፅ ሓፋር ወይ ከዓ ሕዙን ዝመስል ዘይንጡፍ ወይ ከዓ ዘይንቡር ዝኾነ ምግላል ምስ ዘርእኻ እዚኣቶም ኣዝዮም ሓደገኛታት ምልክት እዮም። ብሓፈሻ ግን ንዝኾነ ክሊ ዕድመ ዘለዎ ቆልዑት ምልክት ክኸውን ዝኽእል እንታይ እዩ? ሓያል ተገዳስነት ናይ ወለዲ እንታይ እዩ ረኺብዎ ዝውላደዩ ዝብል ሕቶ ምስ ዝመፆም ጉልሕ ጉድለታት ናይ ክእለት ምስ ዝህልዎን ከዓ ንድምፅን ንስእልን ዝኣመሰለ ግብረ መልሲ ዘይህቡ ምስ ዝኾኑ ምስ ዓበይቲ ይኹን ምስ ቆልዑ ድኹም ምውሳእ ምስ ዝህልዎም ውሱን ዝኾነ ዓይኒ ንዓይኒ ምጥምማት ዘለዎም ብዙሕ ግዜ እዚኦም ከምዚ ዓይነት ቆልዑት ኣይግደስን እዩ እናተባህሉ ኣደዳ ማህረምትን ጎነፅን ዝኾኑ እውን ኣለዉ። ኮነ ኢሎም ዝሕንጉዱ ዘለዉ ዝመስሎም እውን ኣይሳእኒ ካብ የማናይ ፀጋማይ ጎኒ ከዓኒ እቲ ሓይሊ ዝፈላለ ምስ ዝኸውን ስንፍ ዝበለ ሓደ ጎኒ ምስ ዝኸውን እቲ ትሪ ናይ ጭዋዳታቱ ፍልይ ምስ ዝብል እዚ እውን ሓደ ካብቲ ኣማት ምልክት እዩ። ልምሉም ወይ ትርር ድበለ ኣካላት ከዓ እዚዩ ተወጠረ ድልዳለ ኣካላት ምዕባለ ናይ ምንቅስቃስ ምዝህልዎም ምኻ ምንቅስቃስ ፅልዋ ዝፈጥር ምስዝኸውን እዚኦም ዝኾነ ሰባት ዝተብሂሉ ኣማቲ ሓበሬታ ስለ ዝኾነ ኣእምራዊ ወይ ምዕባላዊ ስንክልና ክህልዎ ስለ ዝኽእል ህፃን ናብ ዝግብኦ ቦታ ንኸነምፅእ ኣማቲ ሓበሬታ እዮም እዚኦም ዝኾነ ሰብ ክፈልጦም ዝግባእ ሓበሬታ እዮም ከዓ
0: ገለገለ ካብዚ ምልክታት ክንሪኦ ዝፀናሕና ከም ንቡር ኮይኑ ድስማዕካ ኣሎ ንኣብነት ምዝሓል ክትጠቕሶ ፀኒሕካ ዝሕል ምባል ቀልጢፍካ ግብረ መልሲ ዘይምሃብ ሕጂ ከምዚ ዓይነት ምልክታት ክትርኢን ከለካ ግድን ድዩ ኣእምራውን ምዕባላውን ስንክልና ኣለዎ ኢልካ ክድምድም እትኽእል ወይስ ናይ ካልእ ምልክታት እውን ክኾን ስለ ዝኽእል የ ሰብ ቀልጢፉ ናብ ከይድ ይኽእል ድዩ?
1: ሕጂ ሓደ ሸለል ክንብሎ ዘይብልና እንታይ እዩ ሓደ ዓይነት ምልክት ስለ ዘረአዩ ኩሎም ነቲ ስንክልና ጥራይ ክንሓመዮ ይብልናን ሸለል ግን ክንብሎ ይብልና እቶም ምልክታት። ምክንያቱ ናብ ዝግባእ ከድና ዝግባእ ምክርን ሓበሬታን ክንረክበሎም ክንክእል ኣለና እምበራይ ዝኾነ ከምዚ ዓይነት ምልክት ናብ ስንክልና ጥራይዩ ኢልና እንተ ደኣ ኣድሂብናሉ ፀገም ክፈጥር ይኽእል እዩ። ካልእ ምስኡ ብሰንክቲ ዘርእይዎ ባህርያት ምስ ቆልዑት ክሕወሱ ምስ ዘይክእሉ ንቡር ተግባራቶም ክገብሩ ምስ ዘይክእሉ እዩ ዝያዳ ጉልሕ ዝኸውን። ስለዚ ጉልሕ ክኸውን ኣለዎ እቲ ነገር። ካልእ እውን ናይ ፀቕጣ ኣእምሮም ከጋጥሞም ይኽእል እዩ። ቅዛነት ካልእ ሕማማት ኣእምሮም ምስኡ ተደሪቡ ከጋጥሞም ስለ ዝኽእል ንዕኡ ጥራይ ሓሚና እሱ ኢቲ ፀገም ክንብል ኣይግባእን እዩ። ግን ኣመት ክንገብር ግን ዝሕብረና ሓበሬታ ስለ ዝኾነ ኣብ ዝግባእ ቦታ ከድና ዝግባእ ምክሪ ሓበሬታ ክንረክበሉ ኣገዳሲ እዩ።
0: ከምዚ ዓይነት ፀገም ዘለዎ ሰብ ወይ ከምዚ ዓይነት ስንክልና ዘለዎ ቆልዓ ኣብ ብገለ መዳይ ዕዉት ወይ ከም ንቡር ወይ ፅቡቕ እንብሎ ማለት እዩ ሽግር የብሉ እንብሎ ነገር ክህልዎ ኣብ ገለ መዳይ ከዓኒ ሽግር ክህልዎ ይኽእል ድዩ ወይስ ኣብቲ ሂወት ብሙሉእ እዩ ዝትንከፍ ከምዚ ዓይነት ፀገም እንተ ኣጋጢሞ?
1: ወሕጂ እዚ ኣእምራዊ ምዕባለ እውን ስንክልና እንተጋጢሙ ሰባት ብቐሊሉ ክርድኡካ ስለ ዘይክእሉ ግዳይ ናይ ዝተፈላለየ ምንዋር ምንኣኣስ ክትከውን ትኽእል ኢኻ። ሕጂ ፅልዋ ኣለዎ ኣብቲ ሂወቱ ማለት እዩ። ዝግባእ ሓልዮት እንተ ደኣ ረኺቡ ግን ዝግባእ ኣስተብህሎ እንተ ደኣ ረኺቡ ግን ከም ዝኾነ ሰብ ኣፍራይ ናይ ምዃን ዕድል ኣለዎ ማለት እዩ። እቲ ፅቡቕ ነገሩ እቲ ዝበዝሐ

0: ኣብዚ ስንክልና እቲ ዝፈኮሰ ደረጃ ዘለዎ እዩ ማለት እዩ ሕጂ ዝፈኮሰ ደረጃ ስለ ዝኾነ ብዙሕ ክንሰናበድ የብልናን ማለት ዝግባእ ደገፍ ጌርና ነቲ ሰብ ሓልዮት እንተ ደኣ ጌርናሉ ለውጢ ከምፅእ ምስ ሰቡ ተፀንቢሩ ሂወቱ ክመርሕ ተኽእሎ ኣለዎ ማለት እዩ።
1: በዳህቲ ባህርያት ኢልካ ጠቂስካይና ኣለካ እዚአን ክንሪአን
0: ፅቡቅ ሕጂ እቲ ኣእምራውን ምዕባላውን ስንክልና ምስ ኣጋጠመ ንስድራ ቤትን ንኣለይትን ኣዝዩ ኣሸጋሪ ዝኸውን እቲ ናይ ምስ ባህሪ ተዛሚዱ ዝመፅእ ፀገማት እዩ። ንኣብነት ጉሉል ባህርያት የርዮም ንኣብነት ኣውያት ምውጫጭ እቲ መቐመጫኻ ምትኩታ ቀልቀልካ ምፅያቅ ባዕልካ ከተምልስ ምቅስቃስ ስርቂ ዝኣመሰለ በዚ ጋጣሚ እውን በቲ ዘለዎም ድኹም ናይ ምግንዛብን ናይ ምስትውዓልን ክእለት ግዳያት ናይ ገበናት ክገብርዎም ውን ሰባት ክእሉ እዮም። ስለዚ ሕርቃንካ ናይ ዘይምቁፅፃር ባህርያት እውን ንርአ እዩ። ኣብ ንብረትን ሰብን ዕንወት ክመፅእ ይኽእል እዩ። ነብሶም ናይ ምጉዳእ ባህርያት እውን ኣለዎም። ቆርበትካ ናይ ምብጥቋል፣ ዓይንኻ ናይ ምውርጓር ባህሪ፣ ርእስኻ ምንጓዕ፣ ኢድካ ምብላዕ ዝኣመሰሉ ባህርያት ኣለው። ምስ ሰብ ዘይምቕራብ ከዓ እቲ ማሕበራዊ ምግላል በይኖም ጥራይ ምኳን ተደጋጋሚ ምርባሽ ሻቁሎት ፍርሒ ዋዒ ዝኣመሰለ ታህዋኽ ዝኣመሰለ ተደጋጋሚ ዝረአ ባህርያት ከዓኒ እዚኣቶም ነቶም ስድራ ቤታት ኣዝዮም በዳህትን ከቢድን ዝገብርዎ ማለት እዩ። ነቶም ኣለይቲ
1: ስለምንታይ እዩ ከምኡ ድኾኑ ሕጂ ከምዚ ዓይነት ባህርያት ስለምንታይ
0: እዮም ሕጂ እዚ ሓደ ክንርድኦ ዘለና እዚኦም ከምዚ ዓይነት ባህርያት ክንርኢ ከለና ጥራይ ክስታይ ከይመስለና ማለት ሕማቅ ጥራይ ማለት ኣይኮነን ነቲ ዘይተማልኣሎም ነገር ወይ ነቲ ብቓሎም ክገልፅዎ ዘይክእሉ 90% ምዝ ስንክልና ዘለዉ ሰባት ናይ ምብህሃል ፀገም ኣለዎም። ናይ ብሓሳብካ ናይ ምግላፅን ብቓላት ክትዛርብ ናይ ዘይምኽኣልን ፀገማት ጉልሕ እዩ ማለት እዩ። ስለዚ ብቓል ክገልፅዎ ስለ ዘይክእሉ ኣምሳያ ናይቲ ስምዒታቶም ዘንፀባርቕዎ ክኾኑ ክእል እዮም። ስለዚ ኣስተብህለለይ ማለት ክኾኑ ክእል እዩ። ብዓብዪ ከ ኣብ ካልኦት ዝተመርኮሰ ሂወት ጠንቂ ዝተፈላለየ ፀገማት ክኸውን ይኽእል እዩ። ሰብ ጥራይ ከኣሌካ ናዕበዚ ናዕበዚ ክብለካ ከማእዝነካ ከሎካ እሱ እውን ጠንቂ ናይቲ የድሊ ባህርያት ክኾኑ ዝኾነ ዘርእይዎ ባህርያት ግን ነቲ ስንክልና ጥራይ ዝገልፅ ስለ ዘይኮነ ዝተፈላለየ ፀገማት ጥዕና ኣእምሮ ከጋጥሞም ይኽእል እዩ። ዑዛነት፣ ነውፂ ኣእምሮ፣ ካልኦት ዝኣመሰሉ ናይ ጥዕና ፀገማት ከጋጥሞም ስለ ዝኽእሉ ሱቕ ዝበለ ቆልዓስ ናይ ኣእምሮ ስንክልና ኣለዎ። ኮፍ ዝበለ ቆልዓስ ከምኡ ጥራይ እዩ ኢልና ክንገልፅ ግቡእ ስለ ዘይኮነ ዋላ ሰብ ሞያ ዋላ ወለዲ ዝያዳ ግንዛበን ፅን ክብልዎም ከም ዘለዎምን ክንገብር ኣለና ማለት እዩ።
1: ስለዚ ሓደ ወለዲ ኣብ ውላዶም ከምዚ ዓይነት ምልክታት ሪኦም ብሕክምና እውን ምናልባት ወሲዶም ኣረጋጊፆም ኣለው ንበል ኣእምሮ እውን ምዕባለኦምን ስንክልና ኣለዎ ገሊ ግዜ ምዕባለ ኣብ ጥራሕ ክኾን ይኽእል እዩ። ከም ዝርዳእ እንደሎ ገሊ ግዜ ከ ኣእምራዊ ጥራሕ ክኸውን ይኽእል እዩ። ከምዚ ፀገም እንተ ኣለዎ ዘይካቲ ኣብ ሕክምና ዝግበረሉ እቲ ዝበዝሕ ግዜ ምስ ስድራ ቤት እውን ስለ ዘሕልፎ እቲ ቆልዓ ወይ እቲ ግዳይ ንብሎ ዘለና እንታይ እዮም ኣብ ኣተኣላለያና ከመይ እዩ ክኸውን ዘለዎ ከመይና ክንሕዞም ዘለና
0: ሕጂ ምናልባሽ እቲ ቅድሚያ እተን ደረጃታት ትንክፍ ዶኾነ ብላ መለሰ መተሓሓዚ ክኾነ ማለት ነሰ ሕጂ ደረጃ ናይ ዝስንክልና እዚ ኣብ ኣርባዕተ እዩ ዝምቀል በቲ ዘለዎ ዝፈጥሮ ብድሆታት ማለት እዩ። ሕጂ እቶም ዝበዝሑ ክሳብ 90%ዊት ካብ 85 ክሳብ 90%ዊ ዝኾኑ ፍኹስ ዝበለ ኣእምራዊ ስንክልና እዩ ዘለዎም። ትሕቲ 5 ዓመት ዕድሚኦም ከዓ ንቡር ምዕባለ እዮም ከርእዩ ዝፀንሑ ድሕሪ ትምህርቲ ከኣቱ ምስ ጀመሩ እዩ እቲ ስንክልና ዝያዳ ጉልሕ እናኾነ ዝመፅእ። እዚኦም ብሞያዊ ስልጠና ነብሶም ክመርሑ ዝኽእሉ እዮም ኣብ መፃኢ ሂወቶም። ብዙሕ ግዜ ግን ካብ ሻድሻይ ክፍሊ ንላዕሊ ትምህርቲ ክቕፅሉ ይፅገሙ ማለት እዩ። እቲ ማእከላይ ደረጃ ንብሎ ዘለና 10%ዊት እዮም ማለት እዩ። ዋላ እኳ እቲ ናይ ማሕበራዊ ግንዛበ ዝጎድሎም እንተኾነ ክዛረቡ ክመሃሩ ይኽእሉ እዮም። ብዙሕ ግዜ ግን ካብ ካልኣይ ደረጃ ትምህርቲ ካልኣይ ክፍሊ ክቕፅሉ ይፅገሙ ማለት እዩ። እቶም ከቢድ ኣለዎም ዝበሃል ድኹም ናይ ክእለት ናይ ምንቅስቃስ ኣለዎም ዘረባ ክድንጉ ይኽእሉ እዮም ወይ ዘይብሎም ውን ክኾኑ ይኽእሉ እዮም። ካልእ ብጥቡቕ ምክትታል መባእታዊ ዝኾነ ናይ ዘረባ ናይ ነብስኻ ምእላይ ክእለታት ከማዕብሉ እቲ ኣዝዩ ዝኸበደ ግን ጉልሕ ፀገማት ስለ ዘለዎም ሙሉእ ሂወቶም ተኣለይቲ ናይቶም ስድራ ቤታት እዮም ማለት እዩ። እዚ ከምዚ ዓይነት ዝተፈላለየ ብድሆ ስለ ዘለዎ ትተኣላለዩ እውን

0: ኣብዊ ምርኳስ ማለት እዩ።
1: ስለዚ ካብ ከም ዝርዳእ እንደሎ ካብ እናማዕበለ እውን ክኸይድ ይኽእል እዩ ማለት ኢሉ
0: እዎ። ሕጂ እቲ ስንክልና እቲ ዘጋጠመ ስንክልና እናወሰኺ ይከይድኒ እዩ። እቲ ክእለታት እቲ ሰብ ብግዜ ከማዕብሎ ዝኽእል ኣዳፕቲቭ ልዕበታዊ ክእለት ንብሎ ዘለና ብግዜ ዝምዕብል ማሕበራዊ እቲ ናይ ምውሳእ ክእለት ከባቢኻ ናይ ምልላይ ክእለት ዝግባእ ምንቕቓሕ እንተ ደኣ ዘይተገይሩሉ እሱ መሊሱ ንድሕሪት ክውሰስ ክእል እዩ። እቲ ነቲ ስንክልና ኣጋጢሙ ዘሎ ግን ከምቲ ካልእ ሕማማት ንኣብነት ናይ ረክሲ ሕማማት እናወሰኸ እናወሰኸ ዝኸይድ ከምኡ ዝውስኽ ኣይኮነን። ኣብ ሓደ እዩ ዘሎ ንዕኡ ግን ዝግባእ ምልምማት እንተደይተገይሩሉ ዝኸበደ ክኸውን ይኽእል እዩ። እንተ ደኣ ዝግባእ ልምምድ ተገይሩሉ ግን ዝሓሸ ውፅኢት ሂወቱ ክመርሕ ዘለዎ ጠውሎ ብበዝሑ ከዓኒ ኣብቲ ፎኪስ ደረጃ እዮም ዝርከቡ ማለት እዩ።
1: ንኣብነት ከምዝጠቀስካዮ ገሊኦም ክሳብ ሻድሻይ ክፍሊ ካብ ሻድሻይ ክፍሊ ንላዕሊ ክስግሙ ኣይኮሉን እዮም ኢልናዮም ዘለና ምናልባት ስለምንታይ እዩ ብትምህርቲ ዝዕቀን ዘሎ እንተ ደኣ በይኑ ነቲ ንዑ ብዝጥዕም መንገዲ ትምህርቲ እንተ ደኣ ጌርካሉ ግን እቲ ኣእምሩስ ኪኖቲ ንብሎ ዘለና ናይ ደረጃ ትምህርቲ ክኸይድ ይኽእል ስለ ዝኾነ ድዩ?
0: እዋ ሕጂ ኣካዳሚ ሓደ ደረጃ በቕዓት ናይ ብልሃ ኣእምሮ ስለ ዝዕቅን እምበር ቶም መዕቀኒ ጥራይ ኣካዳሚ ይኮነን ማሕበራዊ ዝምድና እቲ ከባቢኻ ናይ ምፍላጥ ናይ ምግንዛብ ናይ ምስትውዓል ነገራት ናይ ምምማይ ክእለት ኣብቲ መጀመርያ ዝገለጽናዮም ነዚኦም ኩሎም ኢኻ ሚዛን ትቦም። በዚ ናይ ዚኦም ኩሎም ሚዛን እሞ ከዓኒ ብሓደ ቅርፁ ዝሓለወ ኣገባብ ስርዓት ተሓሊኻ ኢኻ ሚዛን ክውሰድ ዘለዎ። ስለዚ እቲ ኣካዳሚ ግን ሓደ ካብቶም ብዙሓት ረቑሒታት ስለ ዝኾነ ኢና ከም ኣብነት እንተቕሶ ዘለና እምበር ትምህርቲ ዘይተማሃሩ ቆልዑት እውን ኣእምራዊ ስንክልና ኣለዎም ክንብል ኣይንኽእል ኢና። ግን ሓደ ንብቕዓት ኣእምሮ ዝልክዕ ስለ ዝኾነ ኣብ ቤት ትምህርቲ ከዓ ብዙሕ ተግባራት ስለ ዝግበር፣ ምክንያቱ ጥራይ ኣካዳሚ ይኮነን ምስ መዘንኦም ሕወሱ ኣብ ከባቢኦም ይዋስኡ ብዙሕ ነገራት እዮም ዝገብሩ። ስለዚ እቲ ናይ ትምህርቲ መዕቀኒ ሰፊሕ ምዃኑ ከዓ ንዝተብህለሉ ግን ሓደ ካብቶም ንብልሓ ኣእምሮ ዝዕቅኑ ክእለታት ከም ምዃኑ ኢና ብግምት ክንእትዎ ዘለና ማለት እዩ።
1: እዚ ጉዳይ ከም ዝድበልናዮ እናገደደ ኣይከይድኒ እቲ ስንክልና ሓንሳብ ዘጋጠመ እናገደደ ኣይኮነ ዝኸይድ እቲ ኣብኡ ዝገብሮ ኣተዓላለያ ግን ነቲ ሂወት ናይቲ ሰብ ክሓላልኾን ክሃስዮን ይኽእል እዩ። ስለዚ ብሰንኪ እዚ ስንክልና እዚ ኣብ መወዳእትውስ ከምዚ ዝኸውን እቲ ሰብ ኣብ ከምዚ ድበፅሕ ክንብል ኣይንኽእል ኢና ማለት እዩ። ምክንያቱ ካብ ሰብና ሰብ ስለ ድፈላለ እቲ ተላለዩካ ከዓ ስለ ድፈላለ ዲና ንብል ዘለና
0: ብርግፅ ሕጂ እንታይ እዩ ናይ ዝኾነ ሰብ ዕድልን መጻእን ኣብቲ ዝገብሮ ፃዕሪ እዩ ዝውሰን። ናይ ዝኾነ እቲ ብቕዓት ኣለኒ ጥዕና ኣለኒ ዝብልን ካልእን ኣብቲ ዝገብሮ ፃዕርን ወፍርን እዩ ዝምርኮስ ማለት እዩ። ስለዚ እዞም ሰባት እዚኣቶም ከዓ ነቲ ዘለዎም ጉድለታት ናይ ክእለት ስንክልና እዩ ንብሎ ዘለና ነቲ ክእለት ጎዲልዎም ዘሎ ንዕኡ ዝሕይል ወይ ዘጎልብት ዝግባእ ተግባራት ተደኣ ተገይሩ ኣብቲ እቲ ናቶም ደረጃ ክበፅሕዎ ዝኽእሉ ይበፅሑ እዮም። ንዓለምና እውን ለውጡ ደምፁላ ሰባት እኮ መብዛሕቶም ምስ ኦቲዝማዊ ባህርያት ዝነብሩ እዮም። እዞም ንዓለም ቀጥቀጥ ዘብል ኣልበርት ኣንስታይን ንበሎ ማርክ ዙከርበርግ ንበሎ ከዚ ናይ ማይክሮሶፍት ገለ ዘለዉ ሕጂ ኩሎም እዚኦም ኦቲስቲካዊ ባህርያት ዘለዎም እዩ ጉሉል ዝኾነ ማሕበራዊ ምውሳእ ዘለዎም ዓይነት ሰባት እዮም። ግን ተኣምራታዊ ዝኾነ ለውጢ ኣምፂኦም እዮም ኣብ ዓለም። ስለዚ እንታይ እዩ ትዝግባእ ነቲ ሰብ ነቲ ዘለዎ ጉድሎቱ ዝትክእ ስርዓትን ኣገባብን እንተ ተኣታቲና ነቲ ዝግባእ ደረጅኡ ኣብቲ ዝለዕለ ደረጅኡ ክበፅሕ ይኽእል እዩ።
1: ስለዚ ሓደ ሰብ ናብ ሕክምና ብምውሳድ ናይ ሕክምናዊ ሓገዝ ክግበረሉ ኣልያ ክግበረሉ ኣሎ። በቲ ሓደ መዳይ ድማ እቶም ወለዲ እቲ ከባቢኡ እውን እንተ ደኣ ሓጊዝዎ ነዚ ሰብ እዚ ኣድማ ክልተ ነገር ኮይኑ ስማዕና ኣነ እቲ ሓደ ከምዚ ዝበልካዮ ዓበይቲ ነገራት ክበፅሕ እውን ይኽእል እዩ። እቲ ዓቕሙ ኣብኡ ጥራሕ ዝድረታ ኣይኮነ ነታ ንሪኣ ዘለና ጥራሕ ደይኮነ ኣብ ብዙሕ ነገር ክገብር ይኽእል እዩ። ከምዞም ኣብነታት ከተምፅም ፅናሕካ በቲ ሓደ መዳይ ድማ ሂወቱ እውን ፍቁስ ዝበለን ፅቡቅ ንክኸውን ስቅያት ደይብሉን ሽግር ደይብሉን ንክኸውን ከዓ ናይ ወለዲ ተራ ኣዝዩ ኣገዳሲ እዩ። እተ ጉድሳት ወለዲ ኣለዎ እቲ ቆልዓ ዘይተሃሰየ ቆልዓ ክኾን ይኽእል እዩ ንብላ ኣለና። ስለዚ ኣብታሕቶን ክንከይድ ኣገዳስነቱ ዓብ ስለ ዝኾነ ቁርብ ዝቐጠላ ዘለኹ ስለዚ ተኣላልያ ከመይ ይኸውን ዘለዎ ክንብል
0: ሕጂ እንታይ እዩ እቲ ተኣላልያ ኣብ ሰለስተ ደረጃታት ከፊልና ክንሪኦ ኢና። መጀመርያ እቲ መበገሱ ክኾኑ ዝኽእሉ ነገራት ንምውጋ ዝግበር መባእታዊ ዝኾነ ነገራት ኣሎ። ማሕበረ ቁጠባዊ ኩነታት ክመሓየሽ ክኽእል ኣለዎ። ንኣብነት ክጠፍኡ ዝግብኦም ኣብነዚ ዘይምንቕቃሕ ንቆልዑት ኣብዚ ግዜ እዚ ሱቕ ክብሉ ሓደ ቦታ ንክሕዙልካ ተባሂሉ ምስ ሞባይል ምስ ቴሌቭዥን ጥራይ ከባቢኦም ንከይፈልጡ ንከይነቃቁሑ ዝግበር ዘሎ ሓደ ነቲ ምዕባለ ሓንጎሎም ዝድርት ተግባራት እዩ ከምዚ ዓይነት

0: ዝኽእሉ ማለት እዩ። ቅድሚ ግዜኦም ዝውለዱ ቆልዑት ከዓ እዚታት እውን ክውገድ ዝኽእል ነገራት እዩ ብዕቱብ ዝኾነ ሕክምናዊ ምክትታል ማለት እዩ። ካልእ እቲ ሕክምናዊ ምክትታል ስሩዕ ዝኾነ ሕክምና ይከታተላ ብውሕዱ ኣርባዕተ ግዜ ንኣብነት ሓንቲ ጥንስቲ ትምፃእ ዝበሃል ዘሎ ነዚኦም ተኽእሎታት ከበጋግሱ ዝኽእሉ ነገራት ንምእላይ ማለት እዩ። ክታበት ብሰንኪ ረክሲ ዝመፁ ሩቤላ፣ ፍንጣጣ ገለ መሰና ክንጠቕሶም ዝፀናሕና እዚኣቶም ውን እንተ ደኣ ተወጊዶም እቲ ንምዕባለ ሓንጎል ዝድር ተግባራት ተርፊ ማለት እዩ። ስለዚ እዚ መሰጋጠመ ምክሪ ነቶም ወለዲ እንተጋጢሙ ከዓ ምክሪ ምእዘና ጎስጓስ ኣካል ናይቲ ጎስጓስ ዝሕጂ ንገብሮ ዘለና መፅናዕቲ እውን ኣገዳሲ እዩ ማለት እዩ። ስለዚ ቆልዑ ከባቢኦም ክድህስሱ ዕድል ኢና ክንፈጥር ዘለና። ምክንያቱ ቀዳሞት 10 ዓመታት ቆልዑ ዕፅፊ ናይ ዓበይቲ እዮም ሓንጎሎም ዝጥቀምሉ። ስለዚ 60 ሚእታዊት ካብቲ ዝጥቀምሉ መእዛዊ መግብታት ኣብ ቀዳማይ ዓመት ዕድሜኦም ሓንጎልና ይጥቀመሉ። ኣብ 3ይ ዓመት ግን ብ30 ሚእታዊት እናጎደለ መፅእ። ስለዚ መእዛዊ መግቢ ኣገዳስነቱ ከባቢያዊ ምንቕቓሕ ኣገዳስነት ስለ ዘለዎ ክነስተብህለሉ ይግባእ ማለት እዩ። ካልኣይ ደረጃ ኣገባብ ኣተዓላልያን ምክልኻል እንታይ እዩ? ኣቐዲምካ ምልላይ ኣቐዲሙ ክላለዩ ክነለልዮም ክንክእል ኣለና። እዞም ሓደገኛ ምልክታት ዝበልናዮም ዝኾነ ሰብ ኣብ ኣእምሮ ክሕዞም ዘለዎን ምሰለለኸያ ኢንታን ኣድልዎን ከዓ ከነወግድ ክንክእል ኣለና። እዚ ዝሑል እዩ ድስኩል እዩ ኣበይ ከይበፅሕ እዩ ገለ ዝብሉ ባሃሚ እዩ ገለ እንዳተባህለ ብዙሕ ዝዝረቡ ነዚኦም ኢንታን ኣድልዎን ኣወጊድና ሓቋፍነት ወይ ከዓ ምስ ሰቦም ማዕረሰቦም ዝፅንበሩሉ ባይታ መጥጣሕ ኣገዳሲ እዩ ማለት እዩ።
1: ከምኡ ኢልካ ከም ትዕዝብቲ ክኾነ ክእል እዩ ንዑ እነተቆልዓኩም ምባል ኣለዉ ዝገደደ ማለት እዩ። ባዕልኻ ከምኡ ሓሲብካስ ንካልእ ሰብ ምንጋር ጥራሕ ደይኮነ ነተቆልዓ ባዕሉ እውን ከምኡ ምባል ዝያዳ ሃሳይ ክኾነ ክእል
0: ብጣዕሚ ኣዝዩ ሃሳይ እዩ። ኣብነት ጠቅስ ሓደ ኣባል ማሕበርና ንጓሉ ዘጋጠሞ ከምኡ ስታይ ነይሩ ኣብዚ ነዚ ስንክልና ዝፅርንፍ ሃገራዊ ማሕበር ኣእምራዊ ምዕባለው ስንክልና ዝበሃል ኣብ ኤርትራ ኣሎ ነዚታት ፀገም ስለ ዘዝተባሃለ ማለት እዩ። ሕጂ እንታይ ይብልዎ ነታቕላ ኦቲዝም እንኳ ይክስኺ ኢሎም ጠቕሶዋ ሞ ነታቕላ ነቶም ወለዳ መፅ ኣነ ኦቲዝም ደ ትብሎ ሕጂ እንታይ ንምባል እዩ? ገሊኡ ሰብ እውን ንፀርፊ ንገለ ኢሉ ክጥቀመሉ ዝፍትን ኣሎ። እዚ ዘሎን ዝነብርን ዝቕፅል ኩነተ ህላ ወደ እምበር ናይ ዝኾነ ሰብ ዕጫ ወይ ትዕድልቲ ይኮነን። እቶም ሎሚ ጋጢሞዎም ዘሎ እቶም ሎሚ ዘየጋጠሞም ዝመስሎም ፅባሕ ከጋጥሞም ይኽእል እዩ። ምክንያቱ እዚ ተጨባጢ ጠንቂ የብሉን ተጨባጢ ዕድል ወይ ዕጫ እውን የብሉን። ስለዚ ከምኡ ገይሮም ሰባት ከቋሽሽዎም ከለዉ ኣነ እምበኣር ኦቲዝም ኢሎም ኣብ ገዝኦም ብዙሓት ካብዞም ምክልና ብርሃን ፀሓይ ዝተነፍጎም ሰባት እዩ። ምክንያቱ እቶም ወለዶም ፍርሕ ኣለዎም እቶም ቆልዑት እውን ፍርሕ ኣለዎም። ምክንያቱ እቲ ኢንታ ኣሎ እቲ ኣድልዎ ኣሎ ድሕ ወፂኻ ሂታ ኦቲዝም ሂታ ዳውን ሂታ ገለ እናተባህለ ዝጥቀስ ጎደሎ ስሑብ ገለ ዝብሉ ኣነወርቲ ቋንቋታት ስለ ዘለዉ እቶም ወለዲ ደፊሮም ከውፅዎም ኣይክእሉን እዮም። ምክንያቱ እቲ ሕብረተሰብ ከናእሶም ስለ ዝኽእል ከምኡ እውን ቶም ቆልዑት ተወፂኦም ከዓኒ መላገፂ ኣብ ገለገለ ዝረአ እውን ንስንኩላን ከም መስሓቅ መላገፂ ገይርካ ዝግለፅ ኣገላልፃ እውን ንዓያቶም ነቲ ናቶም ንያት ስለ ዘዕርብ ጉቡእ ሓልዩ ጥንቃቐ የድልዮ እዩ። ብፍላይ ኣብ ገለ ስነ ጥበባዊ ንጥፈታት ኮሚታት ተርእዮታት ኣሎ ማለት እዩ። ስለዚ እዚ ኢንታን ኣድልዎን ነቶም ሰባት ከም ሰብ ዝገብር ስለ ዘይኮነ ክሕሰበሉ ዝግባእ ኩሉ ሰብ ክነቕሓሉ ዝግባእ እዩ ማለት እዩ። ካልእ እቲ ነገር መሰጋጠመ እቲ ናይ ስድራ ቤታ ሽግር ከዓ እንታይ ምክሓድ እዩ ዘሎ ብኣጋ ለሊኻ እዩ እቲ ዝያዳ ውፅኢት ዝርከቦ ብኣጋ ዝግበር ምትእትታዊ ውፅኢት ዝርከቦ እቲ ስድራ ቤት ግን ፍቐዱ ኮለል ክብል ዘሕልፎ ግዜ ኣሎ። እታ ምስጢር ኣብዛ ዓለም ተበፂሓደና ሳብ ሕጂ ብምድግጋም ብፍቕርን ቀጻልን ደገፍ ምግባር እያ። ነዚኣ ሕጂ ኣብቲ ምዕቡል ዓለም ዝበሃሉ ከምኣ ንዓ ተቆፂሮም ዝሰርሑ ሰባት ኣለዉ። ከምኣ ስለ ዝሰርሑ ብዙሕ ገንዘብ ይእትዉ ይኽፈሉ ገለ ክኾኑ ይኽእሉ እዮም። ተጨባጢ ውፅኢት ግን የምፁ። ስድራ ቤታት ግን እንታይ ይኹን ኣለዉ ነዚ ናቶም ዕጫ ናቶም መርገም ገይሮም ስለ ዝርድእዎ ናብ ብዙሕ ከልበትበት በዚ ገሊኦም ፀባ ግመል ድስተ ኣሎ ብልዎም ኸዱ፣ በዚ ገለ ሃገር ኣሎ ፍሩታ ዘብልዑ ኣሎ ብልዎም ኸዱ። ሕጂ ዕንክሊል ክብሉ ግዜኦም ዘሕልፍዎ ኣለዉ። ቀዳማይ ምቕባል እዩ። ተቕበላ ምድግጋም እያ ኸዓ ደጋጊምካ ነቲ ዝጎደሎም ክእለት ምድጋፍ እዩ ማለት እዩ። ስለዚ እቲ ወላዲ ነቲ ፀገም መሰጋጠመ ከምዝና

0: ናቱ ዕጫ ገይሩ ስለ ዝርድኦ ወይ ናቱ መርገም ገይሩ ስለ ዝርድኦ ከውፅኦ ኣይደፍርን ኣይቅፅልን ማለት እዩ። እዚ ነቶም ስድራ ቤት ማዕረ ደገፍ ከም ዘድልዮም ካልእ ናይ ተሃድሶን ሞያውን ደገፋት እውን ኣገዳሲ ምዃኑ እቶም ስድራ ቤታት ምኽሪ ኣገዳሲ ምዃኑ ተመስጢር ግን ደጋጊምካ ቀጻሊ ብፍቕሪ እንተ ዳ ርኢኸዮም ነቲ ዝጎደሎም ክእለት ክመሓየሽ ከም ዝኽእል ዓለም ዝረአየ ተሓቂ
1: ፅቡቅ ቴሌፎን እንተ ዳ ኣለና ዕድል ክንሚና ብ12 24 54 ከምኡ 12 24 74 ቴሌፎን ብምድዋል ኣብ ዝልዕልናዮ ዘለና ዛዕባ ሕቶ ይኹን ርእቶ ከተቕርቡ ትኽእሉ ኢኹም ኣብ ኣእምሮኣውን ምዕባልኣውን ስንክልና ማለት እዩ። ያቆብ ወለዲ ክገብሮ ዘይብሎም ነገራት ኣብዚ እንታይ እዩ? ከም ጌጋ ዓበይቲ ጌጋታት ዝበሃል ምናልባት ምዛ ሒዝናያ ፀናሕና ትተኣሳሰር ስለ ዝኾነት ክጠቕሰን ፈቲንካ ካልእ ዓይነት ሕክምና ምንዳይ ዘየለ ነገር ምግባር ኣብ ኣተኣላለያቶም ቆልዑ ክትሕዞም ከለካ ውላድካ እዩ ከምኡ ከም ደጋጥሞ ፈሊጥካ ኣለኻ ስኻ እውን ብፅቡቕ ድሌት እቲ ነገር ክትሕዞ ፈቲንካ ኣለኻ ብሕማቅ ደይኮነ ወይ ከምዚ ክትብሎ ፀናሕካ ደይምቕባል ገለ ዘይኮነ ተቐቢልካዮ ሒዝካዮ ኣለኻ ፅቡቕ ክገብረሉ ኣለኹ እናበልካ ግን ጌጋታት ክትፍፅም ትኽእል ኢኻ ብተኣዳልያ ኣሎ ዶ ክንጥንቀቐሉ ዘለና ነገራት ኣብ መጋግብኦም ኣብ ምንቅስቃሳቶም ኣብ ዘረባኻ ኣብ ገለን ክንገብሮም ዘይብልና ነገራት
0: ፅቡቅ ሕጂ እቲ መሰረታዊ ነገር እታ ቀዳመይታ ምቕባል ክንብል ከለና ቀላል ኣይኮነትን ሓደ ብድሆ መሰጋጠመካ ነቲ ብድሆ ተቐቢልካ ንዑ ዝዳረግ ነገራት ክትገብር ቀሊል ኣይኮነን ግን ትፀገም እንዲሕጋጢሙሎ እዛ ዓይነት ምድንጓይ እንዲሕጋጢሙሎ እንታይ ክገብር ዘለኒ እታ ቀዳመይቲ ድሕሪ እቲ ትገብሮ ተግባራት ግዜ ከም ዝወስድ ምፍላጠ ትዕግዝትኻ ከም ዝፅንቅቕ ፍቕሪ የድልዮም እዩ ብዙሕ ግዜ እንታይ የጋጥም እዩ እቲ ኣድካሚ ስለ ዝኾነ ቅፃል ፃዕሪ ስለ ደድልዮ ብሰንኪኻ እዩ ብሰንኪኺ እንዳተባህሉ እውን ግዳይ ማህረምቲ ግፍዕን ናይ ወለዶም እውን ይኾኑ እዮም እዚ እቲ ወላድታ ይክኸውን ዘለዎ ትዕግስቲ መጀመርያ ተድልዮ ማለት እዩ ዝግባእ ፍቕርን ግዜ እኹል ግዜ መሃብኒ ንኣብነት ንሓደ ምስ ኦቲዝም ዘሎ ሰብ ተጨባጥ ውፅኢት ከተምፃሉ እንትኾንካ 40 ሰዓታት ኣብ ሰሙን ናይ ኣልያ ግዜ የድልየካ እዚ ክትገብር እንትኾንካ ወፊርካ ተምፅኦ ዝነበርካ ቅጫ እውን ክተርፍ እዩ ማለት እዩ እዚ ንክኸውን ኮይኑ ምወሃደ ድሌካ እቲ ዘሎ ስድራ ቤት ብዓቕሙ ከመይ ገይሩ እዩ ዝዋፅኦ
1: ግድን ኣይኮነን ሓደ ሰብ ኩሉ ግዜ ካል እዩ
0: እዋ ኣብ ሓደ ሰብ ክወድቕ የብሉን እሱዩ ሕጂ እቲ ብሓደ ብዙሕ ግዜ ብደቂ ኣንስትዮ ንዲ ድወድቕ ኣብ ኣደ ወድቕ ካብ ኣደ ከዓኒ ሕልፍ ኢሉ ናብ ታጓል ኣንስተይቲ ውላዳ እዩ ዝወድቕ እዚ እዚአን ከዓ ኩሉ ዕድላተን ይበኩር ማለት እዩ እዚ ምትሕብባርካ እታ ቀዳመይቲ ተሓባቢርካ ምእላያ እታ ካልአይቲ ከዓ ማለት እዩ እዚ ዝግባእ ፍቅሪ ጌርካ ዝግባእ ግዜ ሂብካ ዝግባእ ሓልዮት ሂብካ ነዊሕ ግዜ ከም ዝወስድ ፈሊጥካ ምቀላስ እያ ትሓትት ማለት እዩ ሕጂ እቲ ካልእ መፍትሒ ክትረክብ ኢልካ ዕንክሊል ዝበሃል ናብ ዝተፈላለየ ሃገራት ናብ ዝተፈላለየ ክእለት ዘለዎም ናብ ዝተፈላለየ ዝኽየድ እሱ ናይ ዓቕሊ ፅበት ስለ ዝኾነ መጀመርያ ኣብቲ ጥቓኻ ዘሎ ኣገልግሎት ክትጥቀመሉ ኣገዳሲ እዩ ማለት እዩ
1: ፅቡቅ ቴሌፎን ኣላትና ሄሎ
2: ሰላም ከመልኩ
1: ፅቡቅ ሕታ ተቐርብ ትኽእል
2: እያ ካሉ ዝበሃል
1: ኣራይ
2: ጓል ዓመትን ሰለስተ ወርሒን ቆልዓ ኣላትኒ እዚ ክሳብ 7 ወርሒ ትገብር እንበር ኦክሲጂን እያ ነይራ ኦክሲጂን ትወስድ ነራ ሸዓተ ወርሒ ማለት እዩ እዚ ኣብዚ ግዜ እዚ እቲ ኮፋይትብነ ገበና ናይ ምዝራብ ባባማማ የብላን ዛርስከም ኣንድርወይ እድያ ድማ እጂ ምዚ ትብሎ ዘለኹም ክተሓ ዝኽእል ዘዚ ፀገማት
0: ሃራይ ምናልባሽ ካልእ ዘቕርቦ ዘሎ ሕቶ እንታይ እዩ ሓደ ካብቲ መበገሱ ክኸውን ዝኽእል ተኽእሎታት እቲ ቅድሚ ግዜኻ ምውላድ ትሕቲ ሚዛን ምውላድ ንምዕባለ ሓንጎል ተግባራት እውን ክፀሉ ስለ ዝኽእል ሓደ ከም መበገሲ ክጥቀስ ይኽእል እዩ እታ ቆልዓ ተርእዮ ዘላ ባህርያት እውን ከምኡ ዓይነት ድኻማት ተርእላ እዚ ጌና ዓመትን ሰለስተ ወርሕን ስለ ዘላ ከምኡ ዓይነት ደምዳም ዝኾነ መግለፂ ክትህብ ኣይትኽእል ኒኻ ግን ኣብ ጥቁ ንዞ ሕክምና ኣገልግሎት ጥዕና ክውከስ ኣለዎ ቀፃሊ ምክትታል ከዓ ከም ዘድልያ ምክንያቱ ትምድንጓይ ከም ዘሎ የርኢ ኣሎ ግን ደገፍ

0: ከዓ የድልዩ ምንቕቓሕ የድልዩ እጂ እቲ ቀዳማይ ሽግር እንታይ እቲ ስድራ ምስ ወረዶ ነቲ ፀገም ይከብዶ ስለ ዝኾነ ንክቕበሎ ሕልኑ ይዕርብ እዩ ዝገብሮ እውን ጠፎ እዩ ብውሕዱ ብውሕዱ ርእሳ ምሕካፍ ነዛ ቆልዓ ሓጋዚ ነገር እዩ ናይ ምንቕቓሕ ባህርያት ማለት እዩ ካልእ ኣብ ገዛ ኮፍ ስለ ዝበለት ንዓ ሱቅ ክትብለልና ከይቲ ውጭጭ ገለልካ ሞባይል ምሃብ ቴሌቭዥን ምውላዕ ልዕሊ ዓቕን ብዝኾነ ማለት እዩ ግዜ መጥፋእ ከዓኒ ንዓ ኣይሕግዛን እዩ ማለት እዩ እዚታት ከዓ ክውገድ ዘለዎ ተግባራት እዩ እቲ ምድንጓይ ኣመታት የርኢ ኣሎ ግን ምስ ኣብ ቀረቡ ዘለዎ ሓካይም ከዓ ምልዛብ ኣገዳሲ እዩ
1: ካብቲ ተላለያ ከይወፀና ያቆብ እቲ ከምዛ ዝበልካ ጠቂስካ እቲ ሕሉፍ ክንክን ኣሎ ነቲ ቆልዓ ድላዩ ነገር ከተም ክትህቦ ምፍታን ከም ፅቡቅ ድዩ ድውሰድ እዚ ምክንያት እቲ ናይ ምዝራብ ነገር የለን እንታይ ደልዩ እውን ብግምት ኢካ ትኸይድ ትኸውን ኢለ ሓስብ ኩሉ ደዲ ጠለቦ ብናቱ ጥራሕ ምኻድ ይጠቕሞ ድዩ ከመይ እዩ
0: ኣይጠቕሞን እዩ ምክንያቱ እንታይ እዩ ድሌታት ሰው ኢልካ እናመላእኻዮም ተመፂኻ ደረት እናሰኣን እዮም ዝመፁ እዚ እቲ ዝግብኦ ክንክን ንሓልትን እቲ ዝግብኦ ፍቅሪ ስኒት ገለ መሃብ ኣገዳሲ እዩ እተዘይኮይኑ እቲ ፀገም እንታይ ኮን ኸውን ስለ ዘይተረዳእካዮ ኩሉ ከተማልእ ክትከድኖ ክተብልዖ ክተስትዮ ገለ ዝጠፍእ ግዜ ነቲ ቋንቁ ተግባራትን ክትርድኦን እውን ዕድል ስለ ዘይትረክብ ንዕኡ ሓጋዚ ይኮነን ብግባእ ምዕባለ እውን ኣይምፅእን እዩ እዚ እታ ዝበለፀት እተተካኢሉ ኣብ ዓድና ቶም ዝበለፁ ናይ ቆልዑ ሓካይም ክንጀሃረሎም ንኽእል ቆልዑት እዮም ወይ ምክንያቱ ብፍላይ ንስነ ድቦና ቆልዑት ማለት እዩ ዓበይቲ ጌጋ ገለ እንዳበልና ኢና ንኸይድ ምስ ቆልዑት ተሓዊስካዮን ግን ኩሉ ጌጋን ቁኑዕን እንዳተረድኡ ስለ ዝኸዱ ምስ ቆልዑት ናይ ምሕዋስ ዕድል ክንፈጥረሎም እቲ ዝበለፀ እዩ ማለት እዩ
1: ፅቡቅ ምናልባት ሞያ እውን ይሕግዘካ ይኸውን ኣብ ከምዚ ትዳ
0: እዋ እሱ ክሕድና ይኮና እንቲ ሞያዊ ክስታይ ኣቦቱ እዩ ዘሎ ምክንያቱ እሱ ሞያዊ ደገፍ ናይ ግድን ግን ተቀዳማይ እቲ ወላዲ ብጥቁኡ ዘሎ ክገብሮ ዘለዎ ናብ ቆልዑት ምሕዋስ እዩ ካብኡ ሓሊፉን ዝመፅእ ፀገማት ግን ኣብ ጥቃካ ዘሎ ናይ ሕክምና ኣገልግሎት ምጥቃም ኩሉ ነዚ ተኽእሎታት መበገስን መባእታዊ ምክርን ዝለዓለ ደረጃ ሕክምና ናይ ምርካብ ዕድል ስለ ዘሎ ነዚ ከዓ እሞ ብነፃም ብቀዳምነትን ውን ዕድል ስለ ዘለዎም ክጥቀምሉ ኣገዳሲ እዩ
1: ኣብዘን ተሪፈና ና ደለዋ ክልተ ደቃይቕ ምናልባት ብሂላት ኣሎ ብዙሕ ጠቂስካዮን ኣለካ ኣብዚ ክመሃሩ ይክእሉን እዮም ዝተፈላለዩ ኣገባብ ክምዕብሉ ይኽእሉ ዝብላ ንዕንትን ክፋ ኣቢልና መደምደምታ ክትገብረልና
0: ፅቡቅ ሕጂ ከምዚ ዓይነት ስንክልና መሰጋጠመ ብዙሕ ግዜ ክምዕብሉ ይክእሉን እዮም እንታይ ከይገብሩ ዝበሃል ዘረባ ኣሎ ንዖም ብዝምጥን ኣገባብ ስልጠና ዝግባእ ምዕባለ ክምፅኡ ክእሉ እዮም ዝኾነ ሰብ ከዓ ንዑ ዝምጥን ተግባራት ተረኪቡ እዩ ክምዕብል ዝኽእል እምበር ስንክልና ምስ ስንክልና ስለ ዘሎን ዘየለን ኣይኮነን ሕጉሳት ኣይኮኑን ዝብል ዘረባታት እውን ይመፅ ዝግባእ ደገፍ ተረኪቦም ሕጉስ ሂወት ናይ ምምራሕ ድል ኣለዎም ከም ዝኾነ ሰብ ካልእ ጓል ኣንስተይቲ ኣጠንቅን ዝብል ከምኡ ዓይነት ጭብጢ ዘለዎ ነገራት የለን ንኣብነት ኣብ ዳውን ሲንድሮም ዕድመ ጓል ኣንስተይቲ ክውስኽ ንከሎስ እቲ ተኽእሎ ይዓቢ ኣብ ፕራደር ዊሊ ሲንድሮም ዝበሃል ከዓ ከምኡ ናይ ወዲ ተባዕታይ ዕድመ ክውስኽ ከሎስ እቲ ተኽእሎ ይዓቢ ስለዚ ንዝኾነ ፆታ ዝብል ኣይኮነን መርገም እዩ ናይ ውሱናት ዕድል እዩ ዝበሃል ከዓ እዚ ንዝኾነ ሰብ ከጋጥም ዝኽእል እዩ ንገንዘብ ዘለዎ ንተማህረ ንዘይብሉ ንኩሉ ንማዕረ ከጋጥም ዝኽእል እዩ ሕማም እዩ ንዝብል ከዓኒ ሕማም ኣይኮነን ጉድለት ናይ ክእለታት ስለ ዝኾነ ስንክልና እዩ
1: መደምደምታ
0: ካልእ ምናልባሽ ዘለዎም እንዳበልና እውን ንዛረብ ኢና ኦቲዝም ዘለዎም ኣእምራዊ ምዕባለውን ስንክልና ዘለዎም ዋንነት ናይ ውሱናት ወገናት ኣይኮነን ምስ ስንክልና ዘለዎ ክበሃል እዩ ዝምረፅ ምስቶም ሓደ ዓይነት ዝመስሉ ዝበሃል ኣሎ ንስድራ ቤቶም ንወለዶም እዮም ዝመስሉ ፍሉይ መለክዕ የብሎምን ምስቶም ጥዑያት ቆልዑ ምምውድዳር ከዓኒ ከምኡ ዝበሃል ዘረባ ኣሎ ምስ ጥዑያት ቆልዑ ዘይኮነ ሲ ምስቶም ምዕባሊኦም ዝተለለየ ቆልዑ ኢና ክነወዳድሮም ዘለና ምዕባሊኦም ስለዘየለለና ግዳያት ዝብል ከዓኒ ናይ ሓደ ወገን ወይ ናይ ስቃይ ሕላገት ወይ ናይ ወፃዒ ሕላገት ስለዘይኮነ ግዳያት ክበሃሉ ኣይምረፅን ውፁዓት ንዝብል ከዓ ፍትዋት ኣባላት ስድራ ቤት ዳኣ እምበር ንወፅዓ ዝገልፅ ኣይኮነን ከምኡ ውን ንመጉዳእትን ንኽሳራን ዝገልፅ ስለ ዘይኮነ ከም ግዳያት ገርና ክንገልፆም ፅቡቅ ኣይኮነን። ኣብ መደምደምታ እንታይ ና ክንብል ንኽእል? ፍሉይ ኩነት ምዕባለ ዳኣ እምበር ሕማም ዘይምዃኑ ኣሸጋሪ ባህርያቶም ከዓ ኣገባብ መባሃሃሊኦም ስለ ዝኾነ ፅን ክንብሎም ኣገዳሲ እዩ። ዝያዳ ካልእ ሰብ ፀገማት ጥዕና ኣእምሮውን ከጋጥሞም ስለ ዝኽእል ግን ሓልዮታ ይንብቀቀሎም። ኣብ ሓያል ጎኖም ዳኣ እምበር ኣብ ድኻማቶም ከነስተብህል የብልናን። ንዑ ዝምልከት ማሕበር ስለ ዘሎ ብዓድና ከዓ ብማሕበር ደረጃ ክጥርነፉ ፀገማቶም ተጠርኒፎም ክቃለሱሉ ከዓ ዕድል ክንፈጥረሎም ይግባእ።
1: ኣዚና ነመስግነካ ኣቶ ያቆብ ሃይለ ሓኪም ኣእምሮ ዝኸበርኩም ተኸታተልቲ ናይ ሕጂ ትሕዝቶና ኣብዚ ዛዚምና ኣለና። ዝመፅእ ሰሙን ኢና ክንራኽብ። ኣብ ኣእምሮ ኣውን ምዕባለ ኣውን ስንክልና ዘተኮረ መደብ ዶክተራት ኣብ ስትድዮ ይፀኒሑ ተሓቀኒ እዩ።

ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ካብ ዕለት 16 ክሳብ ዕለት 29 ወርሒ 4/2026 ዝነበረ ስታስቲካዊ ፀብጻብ ትራፊካዊ ሓደጋታት ሒዝናልኩም ቀሪብና ኣሎና። ብደረጃ ሃገር ዝነበረ ፀብጻብ ምስ ንጅምር ዝተመዝገበ ቁፅሪ ሓደጋታት 120 እዩ ነይሩ። መጠን ሞት 3፣ ከቢድ መጉዳእቲ 36፣ ፎክስ መጉዳእቲ ድማ 53 ተመዝጊቡሎ። ኣብ ንብረ ዝወረደ ዕንወት ምስ ንዕዘቦ ድማ 495250 ዝግመት ዕንወት ይወሪዱ። ምናልባት ምስቲ ቅድሚ ሕጂ ዝነበረ ስታስቲካዊ ፀብጻብ ኣገናዚብና ምስ ንዕዘቦ ኣብ ዝሓለፈ 2 ሰሙን ዝነበረ ሓደጋታት እቲ ቁፅሪ ብመጠኑ ጉድል ኢሉ፣ ከምኡውን ኣብ ንብረ ዝወረደ ዕንወት ብመጠኑ ጎዲሉ ንዕዘቦ ኣለና። ናብ ዞባታት ምስ ንኸይድ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት 67 እዩ ነይሩ። መጠን ሞት 1፣ ከቢድ መጉዳእቲ 9፣ ፎክስ መጉዳእቲ ድማ 18 ተመዝጊቡሎም። ኣብ ንብረ ዝወረደ ዕንወት ከዓ 74,000 ናቕፋ ተመዝጊቡ ንዕዘቦ ኣለና። ናብ ዞባ ደቡብ ምስ ንሰግር ዝተመዝገበ ቁፅሪ ሓደጋታት 14፣ መጠን ሞት 1፣ ከቢድ መጉዳእቲ 16፣ ፎክስ መጉዳእቲ 13፣ ኣብ ንብረ ዝወረደ ዕንወት ድማ 145,000። ምናልባት እቲ ዘጋጥም ዘሎ ቁፅሪ ሓደጋታት ምስቲ ኣብ ንብረ ዝወር ዘሎ ዕንወት ኣገናዚብና ምስ ንሪኦ እቶም ኣብ ዝዋደቡ ዝተኸስቱ ሓደጋታት ኣዕነውቲ ሓደጋታት ምንባሮም ዘረዳእና ስታስቲካዊ ፀብጻብ እዩ። ናብ ዞባ ዓንሰባ ምስ ንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 17 እዩ። መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 4፣ ፎክስ መጉዳእቲ 3፣ ኣብ ንብረ ዝወረደ ዕንወት ድማ 133,750 ናቕፋ ዝግመት እዩ። እዚ ድማ ኣብ ዞባ ዓንሰባ ዝነበሩ ሓደጋታት እውን ኣዕነውቲ ሓደጋታት ምንባሮም እዚ ኣብ ንብረ ዝወረደ ዕንወት ገለ መረዳእታ ክህበና ክኢል ኣሎ። ናብ ዞባ ጋሽ ባርካ ምስ ንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 17 እዩ ነይሩ። መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 7፣ ፎክስ መጉዳእቲ ድማ 18፣ ኣብ ንብረ ዝወረደ ዕንወት ከዓ 114,100 ናቕፋ ዝግመት ዕንወት ተመዝጊቡ ንዕዘቦ ኣለና። ናብ ዞባ ሰሜናዊ ቀይሕ ባሕሪ ምስ ነብል እውን ዝተመዝገበ ቁፅሪ ሓደጋታት 5፣ መጠን ሞት 1፣ ከቢድ መጉዳእቲ ኣይነበረን፣ ፎክስ መጉዳእቲ 1፣ ኣብ ንብረ ዝወረደ ዕንወት ከዓ 28,400 ናቕፋ ዝግመት ዕንወት እዩ። ምስቲ ቅድሚ ሕጂ ዝመፀና ዝነበረ ፀብጻብ ናይ ዞባ ሰሜናዊ ቀይሕ ባሕሪ ምስ ነወዳድሮ ድማ ኣብ ንብረት ብዙሕ ዕንወት ክወርድ ኢና ንዕዘብ ነርና። ኣብዚ ዝሓለፈ 2 ሰሙን ግን ኣዝዩ ውሑድ ዝኾነ ኣብ ንብረ ዝወረደ ዕንወት ኢና ተዓዚምና። እዚ ድማ ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ዝሓለፈ 2 ሰሙን ዝነበሩ ሓደጋታት ብተዛማዲ ዝሓሹ ሓደጋታት ምንባሮም ዘረዳኣና ሓደ ነጥቢ እዩ። ናብ ዞባ ደቡባዊ ቀይሕ ባሕሪ ምስ ነብል ድማ ዝተመዝገበ ቁፅሪ ሓደጋታትን ሳዕቢናቱን የለን ዝብል ስታስቲካዊ ፀብጻብ ኢና ተቐቢልና ዘለና። ናብ ጠንቅታት ሓደጋ ምስ ነብል ድማ ሕጂ እውን እቶም ብቐፃሊ እንጠቕሶም ጠንቅታት ሓደጋ እቶም ዝዓበዩ ጠንቅታት ሓደጋ ኮይኖም ይቕፅሉ ኣለዉ። ብዘይ ኣገባብ ንድሕሪት ምምላስ 14፣ ኣዝዩ ተፀጊዕካ ምሕላፍ 13፣ ንኣጋር ቀዳምነት ዘይምሃብ 13፣ ሓደገኛ ኣመራርሓ 17፣ ርሕቐትካ ዘይምሕላው 13፣ መስመርካ ዘይመሓዝ ድማ 11 ሓደጋታት ዝኸተሉ ዝዓበዩ ጠንቅታት ዝነበሩ ኣብ ዝሓለፈ 2 ሰሙን እዮም። ብስእላዊ መግለፂ ኣብ ዝሓለፈ ሰሙን ካብ ዝተኸስቱ ሓደጋታት ከም ኣብነት ክንጠቕሶም ንኽእል ሓደጋታት ምስ ንርኢ ድማ እዛ ንዕዘባ ዘለና ሓደጋ ኣብ ከባቢ ሽማ ንጉስ ታሕታይ ብዕለት 23 ወርሒ 4/2026 ዘጋጠመት ሓደጋ እያ። እቲ ጠንቂ ናይዚ ሓደጋ ድማ 2 ሰባት ብሽክለታ ተጎራቢቶም ነቲ ቁልቁለት ይወርድሉ ኣብ ዝነበሩ እዋን፣ እዛ ንዕዘባ ዘለና መኪና ድማ ብመስመራ ነቲ ዓቐብ ኣብ እትድይበሉ ዝነበረት እዋን እዞም ተጎራቢቶም ዝነበሩ ክቆፃፅርዋ ብዘይምኽኣሎም ናብቲ መስመር ናይታ ተሽከርካሪት ወይ ናይዛ መኪና ብምእታው ተጋጮም ዝሰዓበ እዩ። ጠንቂ ናይዚ ሓደጋ ድማ ብሽግለታ ምጉርባት ከምኡ ውን መስመርካ ዘይመሓዚና ክንጠቕሶ ንኽእል ኢና። ኣብ ተጎርባታይ ከቢድ ዕንወት ክወርድን ከሎ ኣብቲ ኣጎራባታይ ድማ ቀሊል መጉዳእቲ ወሪድ ኣሎ። ብንብረት ኣብ ንዕዘቦ እውን ናያስታት 10,000 ናቕፋ ዝግመት ዕንወት ወሪዱ ተዓዚምና። እዚ ድማ ኩሉ ግዜ ብሽግለታ ክንጎራበት ከም ዘይብልና እዚ ዘጋጠመ ሓደጋ ሓደ ኣብነት ናይቲ ከጋጠም ዝኽእል ሳዕቤን እዩ። እዚ ጥራይ ዘይኮነ እውን እዛ ንዕዘባ ዘለና ሓደጋ እውን ብዕለት 7 ወርሒ 4/2026 ኣብ ሰዓት 8 ፍረቓን ናይ ንግሆ ኣብ ከባቢ ማይ ጭሆት ዘጋጠመት ሓደጋ እያ።
ጠንቂ ናይዚ ሓደጋ ድማ ቀዳምነት ዘይምሃብን ስቶፕ ምጥሓስን እዩ። እዚ ንዕዘቦ ዘለና መራሒ ተሽከርካሪ ናብዚ ፅርግያ ኣብ ዝሕወሰሉ ዝነበረ እዋን ነዛ ተሓልፍ ዝነበረ ታክሲ ቀዳምነት ክህባ ነይርዎ። ቀዳምነት ከይሃበ ክሕወስ ኣብ ዝፈተነሉ ድማ እዚ ንዕዘቦ ዘለና ሓደጋ ኣጋጢሙ። ዋላ እኳ መጠን ሞት እንተዘይነበረ ኣብ ንብረት ግን ከቢድ ዕንወት ኣጋጢሙ ንዕዘቦ ኣለና። ስለዚ ኩሉ ግዜ ናብ ፅርግያ ኣብ እንሕወሰሉ እዋን ወይ ድማ ስቶፕ ዝብል ታቤላ ኣብ ዝፅንሓና ጠጠው ኢልና ቀዳምነት ሂብና ተኸታቲልና ናብ ፅርግያ ክንሕወስ ከም ዘለና ድማ ካብዚ ሓደጋ እዚ ክንምሃሮ እንኽእል ነጥቢ እዩ። እዚ ንዕዘቦ ዘለና ሓደጋ እውን ብዕለት 21 ወርሒ 3 2026 ሰዓት 5 ፍርቓን ናይ ንግሆ ኣብ ከባቢ መቓበር ሓርበኛታት ናይ እምባደርሆ ወይ ድማ ኣብ መላገሲ ናብ በዓል ገረሚ ገጽካ ዘጋጠመ ሓደጋ እዩ። ዓይነት ናይቲ ሓደጋ መኪና ምስ እንስሳ እዩ። ንእንስሳ ቀዳምነት ብዘይምሃቡ መራሒ እዛ ተሽከርካሪት ዘጋጠመ ሓደጋ እዩ። ስለዚ ኩሉ ግዜ ኣብ እንጓዓዘሉ እውን እንተ እንስሳታት ኣብቲ ከባቢ ኣለው ነቶም እንስሳታት ቀዳምነት ክንህቦም ግዴታና እዩ። ምክንያቱ እቶም እንስሳታት ማዕረ ሰባት ኮይኖም ንተሽከርከርትና ብግቡእ ክርድእዋ ስለዘይክእሉ ቀዳምነት ሂብናዮም ክንጓዓዝ ድማ ኣገዳሲ ነጥቢ እዩ። ስለዚ ኩሉ ግዜ እንስሳታት ኣብ ከባቢና ኣብ እንዕዘበሉ እዋን ነቶም እንስሳታት ቀዳምነት ሂብና ክንጓዓዝ ድማ በዚ ኣጋጣሚ መልእኽቲና ከነመሓላልፍ ንደሊ። ስለዚ ንቕሓትና ክብምባል ሓደጋታትን ሳዕቤናቶም እንከላኸል። ሰላም።

0: ዓርቢ 17 ሕዳር 2023 ሰዓት 7 ምሸት እዩ። ኩነታት ኣየር ከተማ ዓዲ ቀይሕ ኣዝዩ ጥዑም ስለ ዝነበረ ብዝሒ ዘለዎ ሰብ ኣብ ጎደናታት ንፋስ ክወስድ ይረአ ነበረ። ሓንቲ ጓል 9 ዓመት ቆልዓ እውን ምስ ወላዲታ ኣብ ምውቕ ዕላል ሰጢመን ክንቀሳቐሳ ይረኣያ ነበራ። ምስ ዓቤት ክትኮነላ እትደልዮና ዕለለታ ወላዲታ ድማ ኣብኣ ዘለዋ ተስፋ እናገለፀትላየን ዝጓዓዛ ነይረን። እንታይ ኤሪቴል ብድሕሪአን ገዲፈን ናብዑና ብርገፀን ጉዕዞን ቀጸላም። ኣብ መንጎ ግን እታ ቆልዓ ወላዲታ ገዲፋ ጸርግያ ክትሰግር ብግስ በለት። ናብ ጸሊም ጸርግያ ኣትያ ቁሩብ ስጉምታት ምስ ከደት ግና ብየማና ብፍጥነት እትመጽእ መኪና ተዓዘበት። ንመወዳእታ ግዜ ገጽ ወላዲታን ብርሃን ዓለምን ትርኢ ከም ዘላ ግዲ ትረዲእዋ ሰገጥ ኢላ ጠጠው በለት። ንገለ ካልኢታት ቅዝዝ ኢላ ኣብራኻን ፈጥፈጠሞም ክትቅድማ ብምሕሳብ ስጉማ ብንሃር ቀጸለት። ፈቲና ግን ክኾነላይ ከኣለን። እታ ተሽከርካሪት ብክድር ፍጥነት መፅእ ብምንባራ ኣየላ በወታን።
1: እዚ ወዲ መኪና መሪሑ ካብ ሹቅ ይድብገስ ነይሩ፣ ናይ ሹቅ ፒያሳ ማለት እዩ። ካብኡ ተበጊሱ ንላዕሊ እዩ ዝድይብ ነይሩ። ሕጂ ናብ ናይ ወዲ ሓወቦይ ኣለኒ እዩ ዝብል ንሱ። ናይ ወዲ ሓወቦኡ ሓሚሙ ዝነበረ ናብ እዩ ትርእሱ ኣቃኒዎ ነይሩ ማለት እዩ። ናብ እንዳተበገሰ ከሎ ናህር ነይሩ፣ ክቱር ናህር ነይርዎ። ሕጂ ዋላ ኣብዚ ዝነበረ ተጓዓዛይ ማለት እዩ ኣጋር ተፀጊዑ ሕሊፍዎ ጅናሃር ስለ ዝነበሮ ምስ ኣዲኣ ትሰግር ዝነበረት ቆልዓ ናብዚ ታሕቲ ገፅያ ትሰግር ነራ ካብዚ ፅርግያ ወፃ ማለት እዩ። እጅ ንሳ ናብዚ እንዳሰገረት ከላ እሱ ካ በስሊ መፅ ስለ ዝነበረ ናይ 3 ሜትሮ ካብ ኣዲኣ ፍንትት ኢላ እሱ ካ ናህር ስለ ዝነበሮ መፅኡ ብክቱር ናህር ማለት እዩ ገጭዋ ማለት እዩ። እ ናይ ሞት ሓደጋ ስዒቡላ እቲ ድምፂ ግን ብጣዕሚ ይረባሽ ነሩ፣ ግብ ዝብል ድምፂ እዩ ነይሩ። ሕጂ እታ ቆልዓ ዝወዲቀትላ ዝነበረት ሞታ ኣብዚ ቦታ እዚኣ እያ ነራ። እታ መኪና ካባ ርሒቓ ናይ 50 ሜትሮ እያ ደው ኢላ እ ካብታ ቆልዓ ዝነበረቶ እታ መኪናን ናይ 50 ሜትሮ ጋግ ነይርዎ ማለት እዩ። እ ንሕና ምስ መፅእና እታ ቆልዓ ሆስፒታል እያ ከይዳ ፀኒሓትና። ኣጋጣሚ ትመፅእ ዝነበረት ምስራሓ ትኸይድ ዝነበረት ሆስፒታል ኣምቡላንስ መፅያ ናብ ኣፅዒኖም ንሆስፒታል ወሲዶማ ማለት እዩ። ሆስፒታል ከይደ እታ ቆልዓ ዓሪፋ እያ ፀኒሓትኒ ንዓይ ዓሪፋ ፀኒሓትኒ ጅማሃርምቲ ነይርዋ ተቆልዓ ኣብዚ ሰለፋ ብጣዕሚ በቃ ክስተይ ተቢሉ ነይሩ ተቐዲዱ ነይሩ ሰለፋ ተቐዲዱ ኣብዚ ርእሳ እዚ እውን ምንቃዕቲ ነይርዋ። እዚ መንጋጋ እዚ ተሰይሪ ዓቐቕ እዩ ዝብል ከምዚ ዓቐቕዓቐቕ እዩ ዝብል እጁ ደም ብእዝና ዛር ነይሩ ብርእሳ በዚ ኩሉ ነብሳ ማለት እዩ። ኣብዚ ኣፍ ልባ ከዓ ልሕፃፅ ነይርዋ ከምዚ ሙሉእ ዝወደቐቶ ልሕፃፅ ነይርዋ ስታታ ማለት እዩ። ድሕሪ ወዲና ንዓ ማለት እዩ ኣድራሻ ክወስደላ ኢለ ኣዲያ ነይራ ምስኣ እቲ ኣዲኣ ኣድራሻ ናይ ተቆልዓ ክትበላ ኢለ በቃ ወላ ሓንቲ ክትብለን ይከኣለትን ወላ ትሽም ናይ ተቆልዓ ንክትነግረን ሲ ኣይከኣለትን።
2: ካብዚኣ ብያሳ ትበግሰ ዓዳቂሕ ወ ኣብ ዓዳቂሕ ብያሳ ትበግሰ እንዳክድኩ ተቃኢርተ ለያ እታ ሓደጋ ተጋጢማ ወዳሓቢ ሕሙም ነይሩ እንዳክድኩ እዩ በቃ ድሽምላ ገፀ እንዳክድኩ ተቃኢርተን ምስ በፃሕኩ ምስ ኣዲኣ ብሓንሳብ ንጓዓዝ ነርና። እሶም በዚ ኮይኑ ኣነ ከዓ በዚ ፀቂሒ ኮይነ ንጓዓዝ ነርና። ሽዑ ኣሕሊፈ ምስ በልኩ በቃ ጎያ ኣትያትኒ ካብ ኣዳም ምልቓሲ ጎያ ኣትያትኒ ሸዓ ንዓ ክድሕን ኢለ ናብዝን ናብዝን ከይደ ግን ኣትያትኒ እያ ምስ መፃኹ ኮይኑ ሕጂ ንዓ ከውፅ ኢለ ናብዚ ክኸይድ ኣዲኣ ፀኒሓ ተጠው ክብል ኣትያትኒ እያ በቃ ምንቅስቓስ ኣይነበረኒን ሸዓ መራፂ ኣይነበረኒን

ኣብ ምምራሕ ተሽከርካሪት ኣድህቦ ኣዝዩ ኣገዳሲ እዩ። ኣእምሮኻ ብኻልእ ተሰሪቑ እናሃለወ ተሽከርካሪት ክትመርሕ ብፍጹም ኣይግባአን። እታ ተሽከርካሪት ክትመርሓ ሓላፍነት ወሲድካ ክሳብ ዝሃለኻ ብምሉእ ኣድህቦ ናይ ብሓቂ ክትመርሓ እዩ ዘለካ። ኣድህቦኻ ዘጉድል ነገር ኣጋጢሙካ እንተሃልዩ ምዝዋራ ቋረፅ ወይ እውን ናብ ንቡር ተመሊስካ ከም ዘለኻ ቅድም ኣረጋገጽ። ምኽንያቱ ናትካ ሸለልትነት ንብዙሓት ክልክም ስለ ዝኽእል ተሃዊኸባ ነዚኣ ክርክብባ እናበልካ ኣእምሮኻ ብኻልእ ተሰሪቑ እናሃለወ ብፍጥነት ምምራሕ ከኣ እሞ ንጥፍኣት መንገዲ ምጥጣሕ ማለት እዩ። ብፍጥነት ምምራሕ ምልክት ክእለት ኮይኑ ዝስምዖን እውን ውሕዳት ኣይኮኑን። ናህሪ ብፍጹም ምልክት ክእለት ኣይኮነን ኮይኑ እውን ኣይፈለጥን። ክኢላ መራሒ ተሽከርካሪት ዝበሃል ብምሉእ ኣቓልቦ ዝመርሕ ፍጥነቱ ሓልዩ ብሕጊ

0: ትራፊክ ዝምርሐን ድሕነት ነብሱን ህዝቡን ኣቐዲሙ ብሓላፍነት ዝመርሕ እዩ። ብፍጥነት መሪሑ ክኢላ ኮይኑ ዝስምዖ ሰብ ንነብሱ ዘታልል እዚ ሓላፍነታዊ እዩ። ኣብ ኣዋጅ ቁፅሪ 154 ዝባር 206 ኣዋጅ ትራፊክ ፅርግያ ምስ ፍጥነት ኣተኣሳሲሩ ኣስፊርዎ ዘሎ ዓንቀፃት እንተተወቂስና ዓንቀፅ 30 ንካብ ክሊ ከተማ ወፃኢ ክህሊ ዘለዎ ድረት ፍጥነት ብከምዚ ስዕብ የነፅሮም። ሓደ ዝኾነ መራሒ ተሽከርካሪት ኣብ ዝኾነ ፅርግያ ናይ ገዛ ሞተር መኪና ወይ ሞተር ብሽግለታ ኣብ ሰዓት ካብ 100 ኪሎ ሜትር ንላዕሊ ክመርሓ ይፍቅድን። 2 መራሒ ናይ ንግዲ ተሽከርካሪት ኣብ ሰዓት ካብ 80 ኪሎ ሜትር ንላዕሊ ክመርሓ ይፍቅድን። 3 መራሒ ሕዋስ ሞተር ተሽከርካሪትን ተሰሓቢትን ሕዋስ መኪና ምስ ተሰሓቢታን ሓውሶ ተሰሓቢታን ናይ ሕርሻ መሳርሒ ወይ ዝኾነ ካልእ ናይ ሞተር ተሽከርካሪት ኣብ ሰዓት ካብ 70 ኪሎ ሜትር ንላዕሊ ክመርሕ ኣይፍቀዶን። ከምኡውን ካብ ከተማ ወፃኢ ኣብ ድልድላት ኣብ ሰዓት ካብ 20 ኪሎ ሜትር ኣብ ዓድታት ድማ ኣብ ሰዓት ካብ 35 ኪሎ ሜትር ንላዕሊ ኣይመርሕን። ዓንቀፅ 31 ብግዲኡ መራሒ ተሽከርካሪት ኣብ ውሽጢ ክልል ከተማ ብዛዕባ ክህልዎ ዘለዎ ደረት ፍጥነት ብከምዚ ዝስዕብ ኣስፊርዎ ይርከብ። 1 ዝኾነ መራሒ ናይ ገዛ ሞተር ተሽከርካሪት ወይ ሞተር ብሽክለታ ኣብ ዝኾነ ፅርግያ ኣብ ሰዓት ካብ 60 ኪሎ ሜትር ንላዕሊ ደረት ፍጥነት ክምርሕ ኣይፍቅድን። 2 ዝኾነ መራሒ ናይ ንግዲ ተሽከርካሪት ዝለዓለ ዝፍቀድ ክብደታ ካብ 3500 ኪሎግራም ዘይዛይድ ወይ ናይ ህዝባዊ ኣገልግሎት ተሽከርካሪት ኣብ ሰዓት ካብ 40 ኪሎ ሜትር ንላዕሊ ኣይፍቅድን። 3 ዝኾነ መራሒ ናይ ንግዲ ተሽከርካሪት መጠን ክብደታ ካብ 3500 ንላዕሊ ዝኾነት ሕዋስ ናይ ሞተር ተሽከርካሪትን ተሰሓቢትን ሕዋስ መኪና ምስ ተሰሓቢትን ሓውሲ ተሰሓቢትን ናይ ሕርሻ መሳርሒ ወይ ካልእ ሞተር ተሽከርካሪት ኣብ ሰዓት ካብ 30 ኪሎ ሜትር ንላዕሊ ክመርሕ ኣይፍቀድን። ብዘይካዚ መራሒ ተሽከርካሪት ናብ ከተማ፣ ዓዲ፣ ዕዳጋ፣ ቤት ትምህርቲ ወይ ሆስፒታል፣ ናብ ሰንጠቂት ፅርግያ፣ መሰጋገሪ ኣጋር፣ ኩርናዕ፣ ጸቢብ ድልድል ወይ ናብ ዝለዓለ ጫፍ ናይ ዓቐብ ወይ ናይ ቁልቁለት ክቐርብ እንከሎ ወይ ኣብ ጸቢብ ድልድል፣ ጸቢብ ጥውይዋይ ጽርግያ ኣብ ዝመርሓሉ ግዜ ወይ ተረኣይነቱ ድሩት ኣብ ዝኾነሉ ኣብ ልዕሊ ኣጋርን ካልኦት ተጠቀምቲ ጽርግያን ፍሉይ ሓደጋ ክህሉ ኣብ ዝኽእለሉ ኩነታትን ናይ ተሽከርካሪት ፍጥነት ከም ዝጐድል ይገብር። ነዚ ክግለጽ ጸንሐ ደረት ፍጥነት ትሒዝካ ኣብ እትኸደሉ እዋን ግን ውፅኢቱ ሓደገኛ እዩ። እዚ ኣብ ዓዲ ቀይሕ ዝረኣናዮ ሓደጋ እምበኣር ነዚ ዘጉልሕ ኣብነት እዩ።
1: ጠንቂ ሓደጋ ሕጂ ናህሪ እዩ ናህሪ በቃ ሲ ኩቱር ናህር ነይርዎ። ምክንያቱ ኣብ ከተማ ከምኡ ዓይነት ናህሪ ክትከይድ ኣይፍቀድን እዩ። ክቱር ናህር ነይርዎ። ናይታ ቆልዓ እውን ነይሩ እዩ። ከመይ እንድሕሪ ኢልካኒ ኩሉ ግዜ ንመኪና ስኻ ኢኻ ትሕልዋ ትሕልወካ ኣለዋ እንዲ ኣውቲስታ ሕልወካ ኣለዎ እስኻ ከዓ ትሕልዋ ማለት እዩ። መኪና ትመፅእ እንድሕር ኣላ ኮይና ቀዳምነት ትገብሮ ነገራት ኣሎ። ቀዳምነት ንኣገር ዋላ ዳ ይኹን እምበር እስኻ ከዓ መኪና ትመፅእ እንድሕር ኣላ ኮይና ጎይኻ ክትኣትዋ የብልካን ክሰግራ ክቅድማ እየ ክትብል የብልካን ሳ ናይ ቴክኒክ ክስታይ ስለ ዝኾነት ንሳ ክትቅድመካ ትኽእል እያ ክቅድማ እየ እንዳበልካ እጀዛ ቆልዓ ክቅድማ የላ ሰጊራ ክትከይድ ክትብል እያ ገጫያታ ደላ ማለት እዩ። ስለዚ ኣጋር ሸለልትነት ክገብር የብሉን ኣብ ምንቅስቃሳት ውሲ ተጥንቀቐ ክህልዎ ክኽእል ኣለዎ። ብፍላይ ከዓ ኣብ ፅርግያ ማለት እዩ ድንሽተይ ምስ ምኳና ቅልጣፍ እያ መኪና መፅያ እንታይ ክትገብራ ክትክእል ሓክስታይ ሓሳብ የብላ ንሳ እጂ ክቕልጥፋ ኢላሳ ዋዒ እዩ ክቕልጥፋ ኢላሳ ብተጊላ ስለ ድኸደት እሳ ከዓ መፅያ ገጫያታ ማለት እዩ። ስለዚ ጠንቂ ናይ መኪና ናህር ክንብሎ ከለና ጠንቂ ናይታ ቆልዓ ከዓ ተሃዋኺ
2: ዕሊ ሱሳ ክኸይድ ከዓ ኣብ ክሊ ከተማ ስለዝኾነ ኣይፍቀዶን እዩ። ንዝኾነ ድሕነት ከድሕን ስለዘይኽእል ተሽከርከርቲ ሰብ ዝሰርሖ እዩ ጎማ ክነጥረካ ው ንኽእል ሃንደበት እኳ ፍሬኖዊንካ ኣብካ ክእል እዩ ሃንደበት ምስኣተወካ ሽዑ ናበይካ ክተብል ኣንፈትካ ካ ክስሕት ማለት ናብ ሓደጋ ትቃላዕ ኣለኻ።
0: ውፅኢት ሓደጋ ተጣዒስካ ዘይምለስ ክሳራ እዩ። ህይወት ሰብ ምስ ሓለፈ ንብረት ምስ ዓነወ ጣዕሳ ትርጉም የብሉን። ብሰንኪ ሓደጋ ኣብ ማሕበረ ቁጠባዊ መድያት ሕብረተሰብ ዝወረደ ሃስያ ቀሊል ኣይኮነን። ብዙሓት ስድራ ቤታት ብዘይ ጠዋሪ ይተርፋም። ኣብ ሕልሚ ዝነበሮም እውን ራእዮም ይኽለፍ። ብሚልዮናት ዝግመት ዕንወት ንብረት የጋጥም። ወላውካ ሓደጋ ወዝቢ እንተኾነ ብሸለልትነት ዘጋጥመሞ ከቢድ ሓስያ ዘውርዱ ሓደጋታት ግን ማእልያ ይብሎምን። እዚ ድማ ኣብ ተሽከርካሪት ደይምና ክንመርሕን ከለና ክንስከሞ ዘለና ሓላፍነት ከቢድ ምዃኑ ዘዘኻኽር እዩ። ኣጋር እውን ፅርግያ ኣብ ዝሳገረሉ እዋን ከባቢኡ ተቆፃፂሩ የማነ ፀጋሙ ተዓዚቡ ክሳገር ግዴታ ኣለዎም። ምክንያቱም ዋላ እውን ቀዳምነት ናትካ ኣብ ዝኾነሉ እዋን ኣብ መስርሕ ቴክኒክ መኪና

0: ገም ከጋጥም ትኽእለሎም። ከምኡውን ኣተኩሮ ኣውዲሉ ዘሎ መራሕ ተሽከርካሪት ከጋጥመካ ስለ ዝኽእል ብምስትውዓል ምስጋር ውሕስነት እዩ። ብዘይካዚ ወለዲ ንደቅና ሓደገኛነት ጽርግያን ኣገዳስነት ብጥንቃቐ ምስጋርን ከንረድኦም ይጽናሓለይ ዘይበሃሉ ዕዮ ገዛ ምዃኑ እዚ ሓደጋ ህያው ኣብነት እዩ። ቈልዑት ከጋጥም ዝኽእል ሓደጋታት ዘይክርድኦም ይኽእል እዩ። ብምኽርን ማዕዳን ንቕሓቶም ከነዕቢ ድማ ኣገዳሲ እዩ። እዚ ክንሪኦ ጽንሕና ሓደጋ ኣብነትን መምሃሪን እሞ ህይወትና ክትወሓስ መጻኢና ኽጽብቕ ሃየ ደኣ ኩልና እናተሓላልና ውሕስነት ብዘለዎ መንገዲ ጽርግያና ንጥቐመሉ።
1: ሕጂ ካብዚ ሓደጋ እዚ ብዙሕ ነገር ኢና ክንምሃር ንኽእል። ሓደ ኣካይዳና ክንዕርኽ ከንዘለና ዘቆልዓ እዚኣ ክትሰግር ክትብል እያ ገጭዋ ናይ ሞት ሓደጋ ስዒብዋ ደሎ ማለት እዩ። ሕጂ ኣብ ኣካይዳና ብጣዕሚ ክቱር ጉያ ዝተሓወሶ ኣቓልቦኻ ካእሲኢልካ ብዛዕባኻ እንዳዕለልካ ከለካ ገለገለ ሰብ ኣሎ ሕጂ ክላክ ይሩሉ ዋላ እውን ደይ ሰምዕ ሰብ ኣሎ እንደኸዳ ከለዋ ሲ ኣረጋውያን ኣለው ተምሃሮ ማለት እዩ። እዞም ህፃናት ካ ትሕቲ ዕድመ እዚኦም ሕጂ ኣቓልቦኦም ዳርጋ ኣብቲ ፀወታን ኣብትናይ ዓቤትካ ኣብቲ ዕብት ንስለ ደሎ ዳርጋ ባዕሎም እዮም ቶም መራሕቲ መካይን ዝጎሲዎ ማለት እዩ። ሕጂ ኣነ ክብሎ ዝደሊ ኣጋር ኣብ ፅርግያ ክኸዱ ክንቀሳቀሱ ክኸዱ ኣለዎ ሲ መገዶም ሒዞም ክኸዱ ኣለዎም ሸበድበድካ ዘይ ምባል እጅ እቲ ሓደ መኪና እዳበፀት ታ መኪና ንድሕር በዚ ገጻ ትመፅእ ኣላሲ በዚ ቆሪፁ ክኸይድ ሸበድበድ ይብሉ ትሪኦም ሕጂ ቢብ የብለልካ እዚ ወዲ ሕጂ ከስሕታ ኢለ ብዙሕ ናብዝን ተቓሊሰ እዩ ዝብል እጅ ደው ኢላ ተትኸውን ንሳ ወኢሉ ስደው ኢሉ ነይሩ እንተዝኸውን ኣይሞ ሓደ ግን እንተይ እዩ ግን እዚ እንተታት ንድ ኣብ ሕልፍ ኮንካ እንተ ክትብል ኣይትኽእልን ኢኸ ግን እጂ እዚኦም ኣጋር ብጣዕሚ በቃ ኣብ ፅርግያስ ካብ ኩሉ ክዕሾ ክፃወት የብሎም እዞም ህፃናት ዓበይቲ ኣረጋውያን እውን ከምኡ ብሓፈሻ ንኣረጋውያን ንቆልዑ ጥራሕ ዘይኮነ ዋላት መንእሰይ እውን ኣካይዱኡስ ጥንቆ ክኸውን ክኽእል ኣለዎ።
2: እዋ ሕጂ ሓደጋ ኩሉ ሻዕ ሓደጋ ወዝቢ እንድዩ ግን ወዝቢ ኢልካ ጥራይካ ዘይኮነስ ጥንቃቐን ኣብቲ ትንቀሳቀሰሉ እዋን ኣብ ግምት እቲኻ ክትከይ ዝግብኣካ ሓደ ናህር የድልን እዩ። ፃዕቂ ህዝቢ ዘለዎ ቦታታት መራሕቲ መካይን ተጠንቂቆም ክኸዱሉ ዝኽእሉ መንገዲ ከምዚ ምስ ዝግበር ቲ ድሕነት እንቲ ሓደጋታትን ክግታእ ዝኽእል። ስለዚ ነብሲ ወከፍ ተሽከርካሪ ዝመርሕ ሰብ ኣብ ግዜ ዝንቀሳቀሰሉ እውን ኣድሆን ኣብ ካልእ ከይገበረ ክንቀሳቀስን ክሰርሑን ከም ዘለዎ እቲ ዝያዳ ሓበሬታ ንህቦ ኣጋር ወይን ብመንገዲ ክሕዝ ከም ዘለዎ ናይ መካይን በየን እዩ ፈልጥ እዩ መብዛሕትኡ ሸለልትነት ኣለ መኪና ኣብ ፅርግያ ተኣኪብካ ምኻድ የጋጥም እዩ። ካብ ከምዚ ዓይነት ክምሃሩን ወይ ከምኡ ዓይነት ሓደጋ ከየጋጥመ ከዓ ቀዲምካ ትጥንቀቅ ሓደጋ ምስ ኣጋጠመ ተጋጢሙ ወዲእካ ኢኸ ማለት እዩ። ስለዚ ሓደጋ ቅድሚ ምፍፃሙ ወይ ግበን ቅድሚ ምፍፃሙ ኣቐዲምካ ነብስኻ ገጢኻ ነታትካ ኣካይዳኻ ቅስቃስካን ተዋፅርካ ክትከይድ ከም ዘለካ ጥራይና ሓበሬታ ነመሓላልፍ።
3: ኩቱር ናህሪ ካብ ኣውቲስትታት ዝመፅእ ትራፊክ ኣሎ የለን እንዳበልካ ሸለልትነት ርኢኻ ትራፊክ ንድሕር ኣሎ ቀስክ ንብል ትራፊክ ንድሕር ዘየለ ከዓ ክንጎይ እዚ ኩሉ ሓደጋታት ዝፍፀም ዘሎ ብሰንኪ እዚ ናይ ትራፊክ ሸለልትነት ምርኣይና እዩ። ኩቱር ናህሪ ናብ ሓደጋ እዩ ዘጋልፅ። ኩቱር ናህሪ ምግባር ብጣዕሚ ሓደገኛ እዩ። እዛ መኪና እዚኣ ሰብ እዩ ሰሪሕዋ። ስለዚ ፍረይኖ ኣለኒ ኢልካ ክትጎይ እንስሳ ኣትወካ፣ ሳይክል ተኣትወካ፣ እግረኛ ኣቱ፣ ዓባይ ሰበይት ተኣትወካ፣ ዓበይቲ ሽማግለታት ክኣትወካ ክእሉ። እዚ ኩቱር ናህሪ ግን ሰብ ስለ ዝሰራሕ እዛ መኪና እዚኣ ፍረይን ክትሕዝ ኣይትኽእልን ኢኻ። ኣንሸራቲቱ ናብ ሓደጋ እዩ ዘቃልዓካ። ኣብ መኪናን ኣብ ንብረትን ኣብ ሰብን ተምፀኦ ጉድኣት ከዓ ብጣዕሚ ከቢድ እዩ። ስለዚ ኩሉ መራሒ መኪና ኣብዚ እዋን ዝጓዓዘሉ ዓቕምታቱ ርኡ፣ ደሴት ርኡ፣ ኣብ ዝኾነ ሓደገኛታት መንገዲ ንትራፊክ ከይተፀበና ባዕልና እውን ክንርዳእ ኣለና።
4: ሕጂ ብዝያዳ ኣብ መንእሰያት ኣነ ከተኩር ምልከት መኪና እንተ ኮይኑ ምልከት መኪና ማለት ስፒድ ኣይኮነን ወይ ፍጥነት ኣይኮነን ምልከት መኪና ቀሲ ኢልካ እንተ ከድካ ኩሉ ግዜ ክተድሕን ትኽእል ኢኻ። ክእለት ከዓ ኣብ ጉያ ኣይኮነን ካብ ጉያ ዝመፅእ በጀካ ክሳራ በጀካ ሓደጋ በጀካ ዘይተደለየ ክሳራታት ካልእ የለን ማለት እዩ። ቀሲ ኢልካ እንተኼድካ ግን ሓደጋ ብመጠኑ ዋላ ወዝቢ እኳ እንተኾነ ሓደጋ ክትከላኸሎ ክተድሕኖስ ትኽእል ኢኻ ክተፍክሶ ትኽእል ኢኻ ካብቲ ዘጋጥም ኣዝኻ ስፒድ ንሕር ሃልይካ ግን ዝኾነ ንኣብነት ካብ ዝገረብ ውፅእ ኢሉ ወይ ካብዚ ጎደና እትው ኢሉ ንሕር ኣብዛ ጎደና ኣትዩ ብዘለካ ስፒድ ፍሬኖ እንተ ደኣ ሒዝካ ንዕኡ ክተሃርሞኢኻ ስኻዊ ናይ ምግልባእ ተኽእለሎ ወይ ካልእ እውን ኣብ ካልእ ተሽከርከርቲ እውን ሓደጋ ክተብፅሕ ኢኻ ማለት እዩ።
5: ሕዱስ ዝኾነ ሰብ ተጠንቀቆ ከይድ ኣለዎ ቁልዑትካ ክስተፍግሉ ኣለዎም ዝብል ዋላ ሓንቲ ፍትረፍቶ ክዱ ቀሲሎም ክክዱ ኣለዎም ኣብ ሹቕ ማለት እዩ።

ሰላምታ ናብፃሕኩም ኣብ ዝተፈላለየ ኩርናዓት ዓለም ብምዃን መደባት ሞዛይክ ኣብ ምክትታል እትርከቡ ክብራት ተኸታተልትና ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለየ ትሕዝቶታት መደባት ሞዛይክ ኢና ሒዝናልኩም ቀሪምና ዘለና። ክሳብ ፍፃመ መደብና ምሳና ሓቢርኩም ክትፀንሑ ብኸብሪ እናዓደምና ሰናይ ናይ ዕረፍትን ምዝንጋዕን ግዜ ክኾነልኩም እናተመነና መደብና ከም ወትሩ ብደርፊ ኢና ኸነእፍል ሞ ብሓባር ንከታተል።

ባህላዊ ውርሻ ብወዲ ሰብ ዝተማሃዘ ወይ ዝተሰርሐ ካብ ቀዳሞት ወለዶ ናብ ተካእቲ ትውልድታት ብምምላእን ብዕምቆት ብምስፋሕን ብፀኒሕ እናተወርሰን እናተሰጋግረን ዝመፀ ቀዋሚ ዝረአ ወይ መንፈሳዊ ዘይረአ ኣሰርን ልምድን ቀዳሞት ሕብረተሰባት እዩ። እዚ ምስክር ውህሉል ግብራዊ ተመክሮን ረቂቕ ብልሓትን ፈጠራዊ ክእለትን እዚ ውፅኢት ፍሉይ ፃዕርን ድኻምን ወዲ ሰብ ስለ ዝኾነ ከም መግለፂ መንነትን ታሪክን ናይ ሕብረተሰባትን ሃገርን ተወሲዱ ዓብዪ ኣገዳስነትን ኣቓልቦን ይወሃቦ። ባህላዊ ውርሻ ኣብ ክልተ ሰፋሕትን ዓሙቕትን ምድባት ዝኽፈል እዩ። እቲ ቀዳማይ ዝጭበጥ ማለት ብዓይኒ ዝረአን ብኢድ ዝድህሰስን ክኸውን እንከሎ፣ እቲ ካልኣይ ድማ ዘይጭበጥ ኣብ ኣእምሮ ዝቕረፅ ኣምራት የጠቓልል። ትልሂት እምበኣር ሓደ ካብቶም ረቀቕቲ ባህላዊ ውርሻ እዩ።

0: ህዝብታት ዝፈልዮም ብርቂ ትልሂታት ይውንኑ። ትልሂት መግለፂ መንነትን ክብርን ሕብረተሰባት ክንዲ ዝኾነ ብደረጃ ዓለም 29 መያዝያ ኣህጉራዊ መዓልቲ ትልሂት ኮይኑ ካብ 1982 ኣትሒዙ ዓመታዊ ብኽብ ዝበለ ማዕርግ ይፅምበል። ኣብ ሃገርና ድማ ካብ ዝሓለፈ 7 ዓመታት ክፅምበል ዝፀንሐ ኮይኑ ናይ ሎብ ዘበን ኣብታ ዕለት ኣብ ሲነማ ሮማ ናይ ዘምሴ ድሙቕ ምርኢት ትልሂት ኣጋይሽ ዓዲምና ዘደለነዮ ዕላል ናበኹም ከነብሎ
1: ዕድሜና ኣኽቢርኩም። እዚ ብኣጋጣሚ ኣህጉራዊ መዓልቲ ትልሂት ዝተኸብረ ምርኢት ብዛዕባኡ ክንዘራረብ ብምምፃእኹም ኣዝየ ድመስግነኩም። ኣብ ወርሒ ግንቦት ኣብ ቅንያት በዓል ናፅነትና ብምህላና እውን ርሑስ ቅንያት በዓል ናፅነት ምኳዕና መበል 35 በዓል ናፅነትና ኣብ ቃዓልና ክብለኩም ፈቱ ምስ ኣፍላሒት ቡና ኣኽበረት ኣዝየ ዘመስግነኪ። እዚ ንልዕሎ ዘለና ርእስቲ ብሓፈሻ ብዛዕባ እቲ ኣብዝሓለፈ ሰሙን ዝተኻየደ ኣህጉራዊ መዓልቲ ትልሂት እኳ እንተኾነ ምልስ ኢልና እስከ ትልሂት ኣብ ሕብረተሰባት እንታይ እዩ ዝውክል? እቲ ሞያ ኸ ማዕረ ክንደይ እዩ? ኣብ ሕብረተሰብና ኸ እንታይ ዓይነት ርድኢት ወይ ንቕሓት ኣሎ ክሳብ ሕጂ? ብኣኻ ክንጅምር ኣቶ ካሕሳይ።
2: ከም ዝበልክዮ እቲ ትልሂት ወይ ሳዕስዒት ሓደ እዩ ትርጉሙ። ወዲ ሰብ ኣብ መጀመርያ መድረክ እንከሎ ካብ ዝመሃዞም ጥበባት ሓደ እዩ ዝቁፀር። መረዳድኢ ናይ ዕለታዊ መነባብሮ ኣካሊ ነይሩ ኩሉ ዝደልዮ ነገራት ብምንቅስቃስ እዩ ዝግለፅ። ቋንቋ እውን ከይጀመረ ከምኡ እንዳበለ ግን ምስ ምዕባል ናይ ሕብረተሰባት ከ ኣብዚ ዘለናዮ ደረጃ በፂሑ ምስ ምምዕባል ናይ ባህሊ ናይ ዝተፈላለዩ ሕብረተሰባት ዝተፈላለዩ ትልሂታት ንዑ ክንፀባርቁ ጀሚሮም። ስለዚ ንህና እውን ከምኡ እዩ ህዝቢ ኤርትራ ምስ ኩሉ ዝሓለፎ ናይ መግዛእቲ ናይ ባህሉ ንምድምሳስ መንነቱ ንምብራዝ ዝተገብረ

ፃዕሪ ተፃዊሩ ቅድሚ ሰውራን ኣብ ግዜ ሰውራን ሕጁ እንዳሕሪ ሰውራን ብፍላይ ብዝለዓለ ደረጃ መግለፂ መንነትና ኮይኑ ንክቕፅል እዩ ፃዕሪ ዝግበረሉ ዘሎ እዩ።

0: ደረጃታት ንቕሓት ኣብ ትልሂት ዝርከብ ዘሎ ናይ ኣብዚ ሕጂ እዋን ኣብ ሕብረተሰብና ዳርጋ እንዳ ዓብየ እዩ ዝመፅእ ዘሎ ገና እኳ ዝፅበየና ስራሕ እንተሃለዎ ከም ዝበልክዮ ግን እተን ጉጅለታት ኣዝየን እንዳሰሰና መፅእ ኣለዋ ብመምህር ካሕሳይ ዝወሃብ ትምህርቲ ኣሎ ብጉጅለ ባልሜራስ ስብሪት ብዝተፈላለዩ ጉጅለታት ዝወሃብ ትምህርቲ እውን ንቕሓት እናደለቡ ካብ ግዜ ናብ ግዜ ንመበቀላውነቱ ከይሰሓተ ነቲ ትልሂታትና ኣብ ምቕራብ ዝያዳ እንዳተቐየረ መፅእ ኣሎ ግን ካብ ዘለዎን ላዕሊ ከዓ ንክቕፅል ኣካል ናቱ እዩ ማለት እዩ ዝዓለማዊ ማዕቲ ትልሂት መብዓል ማለት ንዑ እውን ዘዘኻኽር ስለ ዝኾነ ዝሓሸ ኣካይዳ ኣለዎ ክብል ይኽእል ማለት እዩ።
1: ኣብዚ ኣብ ሃገርና ንመበል 8 ዓመት ዝካየድ ዘሎ ኣህጉራዊ ፅምብል መዓልቲ ትልሂት ኣብ ሃገርና ትልሂታት 9 ብሄራትና ኣርባዕቲኡ ኩርናዕ ኣህጉር ኣፍሪቃ ማለት ሰሜን፣ ደቡብ፣ ምብራቕን ምዕራብን ኣፍሪቃ ተፀምቢርዎ ብክብ ዝበለ ስነ ስርዓት እዩ ተፀምቢሉ።
2: ፃዕሪ ሲ ኩሉ ፃዕሪ ዝሓለፈ እንዲ መወዳእታት ምህርቲ ወይ ውፅኢት ዝህብ ፃዕሪ ዝሓለፈ እዩ። ንሕና ብዓብኡ ኣብኡ ከም ዘለና ስራሕና ምኳኑ መጠን ከም ስራሕና እውን እቶም ተላሂትና ናትና እውን ንበዓለ እውን እቶም ዓልቲ ትልሂት ናይቶም ማሕበር ተላሂቲ ወይ ተላሂቲ ዝበሃል ጉጅሌታት ወይ መንእስያት ናቶም ስለ ዝኾኑ ብዓብ እንታይ ሽሙ ወንን እዮም ተዓጢቆምላ ብዓብ ከምዛ መዓልትና ንሰንበተይ ዘይትኸውን ጀዲስ ቀደድ ዝበሃል ምስላ ከም ኣዮም ተዓጢቆምላ ብፅቡቅ ከዓ ኣንፀባሪቆማ። ስለዚ ኩሉ ግዜ ፃዕሪ ኣሎ ቀሊል ኣይኮነን። ዝኾነ ትልሂት ሓደ እቲ ክደርሶ ከለካስ ንበዕሉ ተርእስቲ ሓታካ ድሕሪ ተርእስቲ እቲ ዲዛይናት ድሕሪ እቲ ትሕዝቶ እቲተዘንትዎ ዘለካ ምስቲ ትሕዝቶ ናይ ሙዚቃን ናይ ደርፍን እዩ ናቱ መግለፂ እዩ ናቱ ልክዕ እቲ ዛንታ ከዓ ምስቲ ናይቲ ደርፊ ዘዘንትዎ ዘሎ ምስኡ ስለ ዝኸይድ ካብኡ ከዓ ክወፅ ኣይክእልን እዩ።

0: ትልሂት ኣብ ብዙሕ ስነ ጥበባዊ ዓውድታት ከም ፊልም ናይ መድረኽ ድራማ ካልኦትን ዓብ ግደ ዝፃወት ዓውዲ ስነ ጥበብ እዩ 29 መያዝያ ኣህጉራዊ መዓልቲ ትልሂት ኣብ ሃገርና ክኽበር ካብ ዝጅመር በብእዋኑ ለውጢ ክመፅእ ፀኒሕሎ
1: እቲ ዝገርም ኣዝዮም ብዙሓት መንእሰያት እዮም ሰዓብ ትረኺቡሎ ብሃንቀውታ እዮም ዝፅብዋ ከዓ ነቲ ዓመት ማለት እዩ ዓለማዊ መዓልቲ ትልሂት ክትመፅእ ከል ኣብታ መዓልቲ እያ ትካየድ ብኮሚሽን ባል ስፖርትን ማለት እዩ እቲ ዝገርመኪ ኣዝዮም ብዙሓት መንእሰያት እዮም ናብቲ ትልሂት ዝመፁ ዘለዉ ማለት እዩ ክምሃሩ ዝደልዩ ኣዝዮም ብዙሓት ተምሃሮ ኣለዉ ተምሃሮ እውን ነይሮምና ናይ ካሕሳይ ማለት እዩ ኣዝዩ ለውጢ ነይርዎ ተን ብዙሕነት ናይተን ጉጅለታት ንባዕሉ ኣብ ውድድር እትይወን ስለዚ ካብ ዝሓለፈ ዓመት ጥራይ ዘይኮነስ ካብተን 7 ዓመታት ዝሓለፋ ዝነበራ ኣብዚ ናይ 8ይ ዓመት ኣዝዩ ርኡይ ለውጢ ርኢናሉ ማለት እዩ
2: ኩሉ ግዜ ለውጢ ተምፅእ እንትኾንካ ትምህርቲ ኣገዳሲ እዩ ትምህርቲ የድልየካ እዩ ብዘይ ትምህርቲ ለውጢ ክተምፁ ናይ ትኽእልን ኢኻ ስለዚ ተሓጋጊዝና መንእስያትና ናህና ተመክሮ ባህሊ ናህና ንምስግጋር ንገብሮ ፃዕሪ ኣብዚ ሕጂ ዝተረኣየ መደባት ገለ ድሓን ለውጥታት መፅ እዩ ሓደ ካብኡ እዞም ክልተ ዓበይቲ ማሕበራት ሃገራውያን ማሕበራት እዮም እቲ ሓንቲ ናይ ማሕበር ሃገራውያን ማሕበር ሃገራዊ ፅማን እቲ ሓንቲ ከ ናይ ኣእምራውን ምዕባላውን ስንኩላ ናይ ኤርትራ እዮም እዚኣቶም ክልቲኣቶም ብዝገበርዎ ፃዕሪ ብጣዕሚ ክመስገኑ ግብኦም እዩ ኣብኡ ዘለዉ ደቅና ከዓ ኣብዚ ዓለማዊ መዓልቲ ትልሂት ንክቀርቡ ድርኺት ተገይረሎም ቅሩብ ትምህርቲ ተዋሂብዎም እዩ

መንእሰይ ወልደ ሚካኤል ስእለ ካብ 2016 ኣብ ሃገራዊ ማሕበር ፀማን ኤርትራ ስራሕ ጀሚሩ ኣብዚ እዋን ኣብ ወንበር ሃገራዊ ማሕበር ፀማን ኤርትራ ዘቦ ማእከል ኮይኑ ኣብ ሲኖማ

0: ድማ በቲ ማሕበር ኣብ ዝቐረበ ምርኢት ትልሂት ዓብዪ ደገፍ ዝገበረ እዩ።
1: ህዝብን መንግስትን እንታይ ገብሮሞ ናይ ፅማን እንታይ ገብሮም ዓይ ተደፍኒ ምክንያቱ ብቋንቋ ምልክት ከምሉ ሃገርና ዘርግሕ ዳ ስለ ዝኮና ኩሉ መንግስታ ፈልጥ ወፅን ሕብረተሰብን ፈሊጦም እዮም ዘለኒ ንክዓት ኣምፅኦም ኣለዉ።

0: ሓያል እውን ዝኾነ ምርኢት ኣቕሪቦም ሓቂ ሓሽ ምክንያቱስ ፅሙማ ንበዓሎም ካብቲ ትገርመንስ ድምፀይ ዝሰምዑ ገለይቶም ግን እቲ ውሽጣዊ ስምዒት ናይቲ ቴምቦ ናይቲ ሪትም ሒዞም ክስዕስዑ ከለዉ ሲ ናይ ከምኡ ስንኩላን እውን ኣይመስለካን ምክንያቱስ እቲ ዘገርም ንሕና ሲ ንሰምዕን ንርእንስ ንርአን ኣለና ውን እቲ ዘገርም ግን እቲ ዝያድ ሓይሊ ዝህበካን ሕጅስ ሙዚቃ ንኩሉ ኣድማሳዊ ንኩሉ ጥርንፍ ምኳኑ እቲ ባህሊ እቲ ሳዕስዒት ሲ በዚ ክትርድኦ ትኽእል ኢኻ።
1: እዛ ጉጅለ ባህሊ ትልሂት ማሕበር ፅሙማን ኤርትራ ኣብ ጥቅምቲ 225 ዝቆመት ኮይና 50 ኣባላት ሓቂፋ ትርከብ። ዝተኸፍተሎም ዕድል ድማ ንመጻኢ ዓብ ራእይ ንክህልዎምን ኣበርቲዖም ክሰርሑን ድርዒ ኮይንዎም ኣሎ።
2: ፅሙማን መጀመርታ ግዜ ካ ትኽእሉ ተሓጉሶም ካልመም ስለ ዝኾነ ብጣዕሚ ተሓጉሶም ካብኡት ከመለክቲ ካብኡት ካብኡት ብሉ ካሳይ ካብኡ ክምህሮም ከሎ ክምህሮም ከሎ ተገረመ ምህሮም ነሩ ሽዑ ቀፅሎም ኣብቲ ትልሂት ከቢድ ኮይኑ ተሰምዖም ነሩ ፍርሓት ሽዑ እንዳቀፅሎ እዳቀፅሩ ሕጂ ፅቡቆሎም ዶም ኣለዉ ተህዝቢ ከ ከገሮም ተረፍን እዩ ገረሞ ብጣዕሚ ናይ ፅሙማን ካልማይ ከመይ ገሮም ትዕዝዑ ኣለዉ ብእዚ ድማ ይሰምዑንም ግልም ንቅጥቃት ኣብ ልብሶም ንቅጥቃት ምስ ዝኸዱም ክተስዛቀፅሎም ነሮም መጀመርቲ ከናውቲ ኮለና ብጣዕሚ ሓጎስ ኮይኑ ትሰምዑና ናይ ፅሙማን ኣብዛ ዓመት ዝዕድል ተኸፍትና ናይ ደርፊ ቅድሚ ሕጂ ዕድላት ዋሃብና ነሩ ፅሙማን ክደርፉ ቁስ ዕድል ተዋሃብና ስለ ዘለዎ ካብ ሕጂ ግን ማሕበሩ ፅሙማን ሓይሉ ደፍ ኣለዎ ሓያላት ደረፍቲ ኣምፅኡ ሓያላት መማህራን ኣምፅኡ ክቐፅል መምህሮም ክቐፅሉ ኣለዎ ፅሙማን ተፈለጡ ኣስልዑም ሕብረተሰብካ ቋንቋ ምልክት ክፈለጡ ኣለዎ ቶም ደረፍትካ ብሓሰብ ትሰርኹም ሓሉ ኮይኑ ማሕበረት ብሓሰብ ትደፍብና ኣብ ዓወት ክንበፅሑ ተስፋ ንግብር
1: ኣብ 2006 ብቅዱሳት ወለዲ ዝጀመረ ማሕበር ኣእምሮኣውን ምዕባላኣውን ስንኩላን ኤርትራ ኣብ 2010 ብደረጃ ማሕበር ቆይሙ ነፃ ቀረብ ኣገልግሎት ጥዕናን ምስ ሚኒስትር ዜና ብምትሕባር ዝዳሉ መደብ ሓልዮትን ከምኡውን ነዚ ማሕበር ኣፅሊሉ ዝርከብ ሚኒስትሪ ዕዮን ማሕበራዊ ድሕነትን ሕብረተሰብ ክነቅሕን ኣእምሮኣውን ምዕባላኣውን ስንክልና ዘለዎም ዜጋታትና ድማ ዝሓሸ ዕድላት ንክረኽቡ ኣኽኢልዎም ይርከብ።
3: ኣብቲ ኮማዊ ሰረት ዝበሃል ኮሚቴታት እውን ይነጣጠፍ ኣሎ ብሓፈሻ ከዓ እቲ ህዝቢ ሕጂ ንቕሓት ገይሩ እዩ እዚ ስንክልና እዚ ከዓ ኣብ ዘይኣተዎ ገዛ ስለ ዘየለ እቲ ንቕሓት እንዳላዓለ ከይዳ ንሕና ግን ንቕሓት ጥራይ ዘይኮነ እቲ ህዝብና ናይ ባህር ለውጢ ከምፅእ ስለምንታይ እዚ ስንክልና እዚ ብሰንኪ ድሕረት ብመርገም ብሓጢያት ብዝተፈላለየ መብስቦ እውን ዝኽላኣሉ ነይሩ እዩ ንኣብነሲ ሓንቲ ጓልካስ ምእንቲ መብስቦ ከይትኽላእ ኢልካ ነቲ ውላድ ተሓውኦ ማለት እዩ ስጋዕ ከምዚ ነይሩ እዩ ሕጂ ግን እዚ ተሪፉ ተሰይሩ መንግስትን ህዝብን ብዝገበሮ ኣበርክቶ እዚ ተሰይሩ ኣብ ደገ ወፂኦም ክመሃሩ ንርኢ ኣለና ድሮ ከማን ኩሉ ከም ዝኾኑ ካሕሳይ ገብሪ ሂወት ኣርእና ኣሎ ማለት እዩ ደቅና እንድሕር ዓይናሎም ኣብ ዝኾነ ክሳተፉ ከም ዝኽእሉ ካሕሳይ ገብሪ ሂወት ብግብሪ ኣርእና ኣሎ ማለት እዩ።
4: ኣነ ከ ኣብ ቻይና ኣማሃደረ ትምህርቲ ዝነበርኩሉ ግዜ ሃገራዊ ጉጅለ ባህሊ ስንኩላን ተባሂላ ፅዋዕ ሙሉእ ዓለም ከዳ ዓብዓብዓብ ሽም ዘጥረየት ጉጅለ ኣብ ቻይና ርአ ነረ ሕጂ እዚ ኣብኡ ዘለዎ ስንኩላን ስነ ጥበባውያን ዝተፈላለየ ዓይነት ስንክላና ገሊኦም ዓይነት ስውራን ገሊኦም የማነይቲ ፀጋመይቲ የማናይ ኢድ ፀገማይ ኢድ ገሊኦም ዝተፈላለየ ፀገም ዘለዎም ግን ኩሉ ዓይነት ዓውደታት እዩ ከዓ ዘለዎም ሙዚቃ ኣሎ ቲያትር ኣሎ ሳዕስዒት ኣሎ ደርፊ ኣሎ ነዚ ማሊኣ ሙሉእ ዓለም እያ ትኸይዝ ሕጂ እንታይ እዩ ነቶም ፅሙማት ትጥቀመሉ ዝተፈላለየ ጥበባት ክህሉ ክእል እዩ ሓደ ኣብ መሬት ብዝፍጠር ነዝነዝታ ኣሎ ብእግሮም ነተርመጥ ሰምዕዎ ክእሉ እዮም ካልኣይ ስርዓተ ብርሃን እውን ኣሎ በቲ ስርዓተ ብርሃን ተኸቲሎም ነቶም

ናይ ምስማዕ ፀገም ዘለዎም እቲ ህርመት ኣብኡ ከም ዝኣተዎ ክግበር ይከኣል እዩ። ነቶም ናይ ኣእምሮ ናይ ምዕባላውን ስንኩላን ዝበልናዮም ከዓ በቃ መጀመርያ ክትሪኦ ከለካስ ኣሸጋሪ እዩ ዝመስል፣ ግን ዘይከኣል ነገር የለን። ምክንያቱ እንታይ እዩ? እግዚኣብሔር ኣምላኽ ንባዕሉ ሓደ ነገር ክወትለካ ከሎ ንዑ ዝትካ ሓይሊ ይበካ እዩ። ስለዚ እዞም ሰባት እዚኣቶም ኣብ ውሽጦም ነኒ ዝጎኑ ትክእ ናቶም ፖተንሻል ኣለዎም። ሕጂ ነዚና ንሕና ኣፅኒዕና ክንክስክሶ ምስተን ክልተ ማሕበራት ተረዳዲእና

0: ኣሳሲሩ ዝኸይድ ብምዃኑ ብዓለም ለኸ ዓብ ክብሪ ዝውሃቦ ሞያ እዩ። ያታና ብካልኦት ባዕዳዊ ባህሊ ናይ ሳዕስዒት ከይብረዝን ከይዕብለልን መበቀላውነቱ ዓቂቡ ክነብርን ኣብቲ ሞያ ዝነጥፉ ተላሃይትን ኣቕሊልካ ዘይረአ ኣበርክቶ ኣለዎም። 29 መያዝያ ኣብ ቅንያት ፅምብል ናፅነትና ዝኽበር ብምዃኑ ነቲ ዓባይ ዕለት ንምምዕራግ ኣብ ዝካየድ ምድላዋት ናይ ተላሃይትን ኣለይቶምን ድርብ ፃዕርን ድኻምን ይህልዎ።
1: ኣብዚ መፅእ ዘሎ ግዜ ከዓ ዞባታትና ክሳተፍኦ ድሕሪኡ ናብ ጎረባብትና ሃገራት ናብዚ ክሳተፋ መደብ ትልሂት ትሕዝቶ ትልሂትና ከዓ ናይ ኣፍሪቃ ጥራሕ ዘይኮነ ናይተን ካልኦት ኣህጉራት ትልሂታትን ክነሳትፍ ናይ ኤስያ ናይ ምዕረባውያን ናይ ላቲኖ ናይ ዜን ቀስ እናበልና ኣክን ሓደ መዓልቲ ጥራሕ ድፅምበር ከምተ ናብ ካልኦት ሃገራት ዝግበር ከዓ ናይ ሶሙን ናይ ወረብ ሰለስተ ናይ ሳልስቲ ናይ ሓደ ሶሙን መደባት ክንገብር ተስፋ ንገብር እንዳዓበየ ክኸይድ። ምክንያቱ ዕላማ ዓለማዊ መዓልቲ ትልሂት ቀንዲ ዕላሙኡ ባህላዊ ልውውጥ ትምህርታዊ ልውውጥ ኣብ መንጎ ሕብረተሰባት ሓድነት ፍቕሪ ስኒት ምህናፅ እዩ።
2: ኣብ መወዳእታ ክብለኩም ዝደሊ ግን ኣብ ሕብረተሰብና ኣብ ትልሂት ዘለዎ ኣረዳድኣ ትልሂዝቲ ከም ሓደ ሞያ ምዃኑ ንባዕሉ ብሉፅ ትምህርትን ፃዕርን ዘድልዮ ምዃኑ ክትቦ ትደልዩ መብርሂ እንተሎ
3: እቲ ሕብረተሰብ እውን ከምዚ ክበሃል ዝፀንሐ እቲ ትልሂት ዝያዳ ዕምቀት ኣፍልጦ ይፀንሖ ከም ኖርማል መማዕረጊ ወይ ድማ ሱኢልካ ንሆሆ ንፈንታዝያ ጥራይ እዩ ዝመስሎ ከምኡ ግን ኣይኮነን። መግለፂ መንነት ኤግዛክትሊ መወሰኽቲ ኣብ ደርፊ ተፀጊዕካ ትኸይድ ከምኡ ይኮነን። ርእሱ ዝኸኣለ ዓውዲ እዩ። እዚ ከዓ ብዓንደ ርእሱ ብኮሚሽን ባህልን ስፖርትን ይስራሓሉሎ ይዓብሎ ናይ ትምህርቲ መደባት እውን ኣለዎ ማለት እዩ። ኣብ ቀፃሊ ዓብ ትምህርቲ ክወሃብ መደብ ስለ ዘሎ ብተምሃሮ ይኹን ዋላ ኣባላት ናይተን ዝተፈላለያ ጉጅለታት ብመደብ ተታሒዝሎ እሱ ከዓ ዓብ ለውጠ መቀይሮ ከምፅ እዩ። ኣብ ቀፃሊ ሓቢርና ክንርኢና ማለት እዩ።
1: ምስ ትምህርቲ ብዘይ ፀባእ መንገዲ ኢና ክንገብሮ ዘለና ግን ከዓ ጎኒ ጎኒ ትምህርቲ እዩ። እኳ ደኣ ኣብ ስርዓተ ትምህርቲ ናይ ኤርትራ ኣትዩ ካብ መዋእለ ህፃናት ጀሚሩ ናብ መባእታ፣ ናብ ማእከላይ፣ ናብ ላዕለዋይ ደረጃ፣ ናብ ቲ ሃየር ኤዱኬሽን ናይ ኮሌጃትና ንገረመለናን ክንጅምሮ ዘለና እዩ። ሕጂ ይጅመር ኣለዎ የለን ማለት ኣይኮንኩን። መዋእለ ህፃናት ናይ ተጋደልቲ ናይ ብሄራት ገብሩ እዮም። ግን ብስሩእ ክኸውን ድሕሪኡ ከምዝበልክዎ ደረጃ ብደረጃ ክኸይድ ኩሉ ሰብ ሳዕሳዓይ ደራፋይ ክኸውን ኣይኮነ ዝለ ዘሎ ግን ብመንነቱ ክዓቢ ክኽእል ኣለዎ። ሓደ ኤርትራዊ ህፃን 9 ብሄራት ከም ናቱ መንነት እንድሕር ወሲድዎ ኣብ ምህናፅ ሃገራዊ መንነትና ዓብ ተራእዩ ዘለዎ ሃገራዊ መንነት እንተላይ ብስነ ጥበብ ዝህነፅ

0: ካብተን መሃርቲ ዝኾናት ሕሶታት መደባት ሞዛይክ መደብ ኣሰራርሓ ምግቢና ሒዝናልኩም ቀሪብና ዘለና ዝተፈላለዩ ዓይነት ኣሰራርሓ ምግቢ ብውሑድ ኣስቤዛ ጌርካ ዝተፈላለዩ መኣዛታት ምርካብን ብዙሕ ዓይነታት ምግቢ ምድላውን ይከኣል ከም ዝኾነ ኢና ንመሃር ዘለና። ካብዛ መደብ እዚኣ ድማ ንመሃር ክንህሉ ተስፋ እናገበርኩ ናብቲ ሕሶ መደብ ኣሰራርሓ ምግቢና ክንሰግር ብሓባር ንከታተል።
1: ዘብትና ከመይ ቀኒኹም ናይ ሎም መዓልቲ ንሰርሓ መስተ ናይ ስገም እያ ስገም ሕጂ እዝንእዝን ኢልካ ትንታን ዘድልዮ ኣይኮነን ካብ ቀደም ዝፀንሐ ዝተንተንዎ ወለድና እዩ ትድፀበቐ ሓደ ብጥዕናና ካልኣይ ብርኪ ይኮነና እሱ ስለ ዝኾነ ሕጂ ስዋ ኣዴታትና ብዙሕ ፅዒረን እየ ንሰርሐኦ ብዙሕ ሕጂ ግን ብዘይ ፃዕሪ ፅቡ ጌርና ከምዚ ጌርና ንቐልዎ መጀመርታ ንኣርዮ ድሕሪ ምእራይና ከዓ እጃ ጌርና ንቐልዎ ክንቀልዎ ከለና ኣፀቢቕና ዓይኒ ሕርሮን ኢና እዚኣ ማእዶ እያ በዛ ማእዶ ጌርና ማይ ካፍሊሕና ኣለና ንዕቁ እዚ ዘለየና ክንዲ ዓቐን ክንዲ ዝደለናዩ ኢና ንዕቅኖ ኣብዚኣ ደደቀቕተን ፀለምቲ ንድሕር ኮይነን ፅቡ ጌርና ንኣርየ ድሕሪ ምእራይና ካ ሕጂ ከነብስሎ ኢና ድሕሪ ብብሳልና ሕጂ ኣነ ይደሊ ነ ሽኮር ድበለ መዓር ክትገብረሉ ትኽእል ምስኡ ማለት እዩ ብዘይ መዓርን ብዘይ ሽኮርን እየ ዝበለካ ኣብኡ ከሎ ክትገብሮ ትኽእል እምበር መፍልሒ ሓንቲ ራንቺ ቀሪምና ኣለና ሓንቲ ራንቺ ሓንቲ ኮኳ ሕጂ ኮኳ ይደሊን እየ ዝበለካ ክገድፎ ክእል እዩ ንሕና ቀልጢፍ ፈልሓልና ድሕሪ ሰለስተ መዓልቲ እንዲ ዝፈልሕ ድሕሪ ሰለስተ መዓልቲ ክፈርሓልና ኢና ንፅኢን እዮ ዘለና ሕጂ ኣብዚ ልቕልቕ ኣቢሉ ከእትዎ እየ እቲ ፀለሎኡ ምእንቲ ክኸደልና ልቕልቕ ኣቢሉ ክእትዎ እየ ኣብዚ ማይ ክልሓለኩ ግርር ስጋዕ ድብል ኣፀቢቑ ድበስል ሰለስተ ግዜ ኢኻ ተብስሎ ሰለስተ ግዜ ኢኻ ተብስሎ እቲ ፅቡቅ ጌርካ ከዓ ትቐልዎ ኢድካ ይትፈልን ኢኻ ከይሓርካ መስተ ናይ ስገም እጂ ኮኳ ይደልን እየ ትብል ንድሕር ኮይንካ ትገድፎ ኣራንቺ ግን ስጋብ ሰለስተ ሰሙን ገለ ኢኻ ትሰትዮ ስጋዕ ንውሒድ ይፀንሕ ኣብ ዕትሮ ኢና ንገብሮ ባህልና ዕትሮ ስለ ዝኾነ ዝሕል ስለ ዝብል ስለዘይባላሾ ከዓ ካባ ፕላስቲክ ገለ ኣብ ጎማ ገለ ዘይኮነ ዘ ብጣዕሚ እዩ ድፀበቐ ሕጂ ቅሉ ነብሎ እዚ ከምኡ ገይረ የቐልዮ ሕጂ ድሕሪ ምቕላወይ ንስውን ክቐልዎ ክገብሮ እንዴ ኣብዚ ፅቡቅ ጌርና ሕሲ ኣቢልና ጌርና ትፀለሉኡ

ጥዑም ክኾነልና ምእንቲ ቀም ዘይብል ሕጂ ኣብዚ ማይ ዘፍልሖ ዘለኹ ክቡራት ዓዘብትና ኣብዚ ማይ ዘፍልሖ ዘለኹ እዚ ማይ ጥቕጡቕ ልክዕ ከመይ ሞ ኣብዚ ማይ እትን እውን ከስዕበኒ ሕራይ ካብ 1ሰርተ ግዜ ክስክሕንክር ክምጥቕ ገለ ዝቀለለት እሞ ዝጠዓመት ዝቀለለት ሕጂ ኣብቲ ምሕማስ ግን ጉራጉራይ ትገብሮን ኢኻ ሓንቲ ዓይነት ኢኻ ትገብሮ ሓንቲ ዓይነት ምሕማስ ኣይኮነን እዚ ጥቦ ጌርካ ኢኻ ትቐልዎ ብሑቅ ከይከውን ጥቦ ጌርካ ስጋብ ዝሓርር ኢኻ ትቐልዎ እቲ ምሕራር ሕማቕ ዘይኮነ ስጋባ ፀቢቑ ዝበስል ብሓፂሩ ስጋ ክንሰልጠና ኢለ ሰክቲተየ እዚእውን ከስሑበ እየ ቅልው ኢኻ ተብሎ ውራይ ኢልካ ተሓረርኡ ክኸይድ ኢለ ኣንተርቲርናዮ እንዲና ኣንተርቲር ራቢልናዮ ኢና ሕጂ ንግዜ ምሕፃር ኢለ የሰን መሽረፈት ኢና ከዓ ነውፀ ከነውፀ ከለና ኣብ መሽረፈት ኣብዚ ንድሕር ኮይኑ ረስ ንገብር ኣብ ቢያት ንድሕር ኮይኑ ረስ ንገብር ኣብ ስፈ ኢና ነውፀ ወይ ኣብ ሰፍ ወይ ኣብ ከምዚ ጥቡ ጌርና ክንቐልዎ ጥዑይ ጌርካ ኢኻ ትቐልዎ ሕርር ስጋዕ ዝብል ምሕራስቲ ምብሳል ማለት እየ ምሕራር ዘይኮነስ ምብሳል ሕራይ ክቡራት ተዓዘብትና ዝተፈላለየ ዓይነት ምግቢ ንገብር ኣለና ክትስዕቡና ፅቡቅ ቀንዲ ሕጂ በሊዕኻ ክሰቲ ትደሊ በሊዕኻ ሰቲ

ካብ ሚእቲ ማይ ንድዩ ዝፀበቐ ግን ሓደሓደ ግዜ ከም ዝወሰተ ትደሊ ኣብ መሽረፈት ኢና ንገብሮ ሕራይ በዓል ኩራት ተዓዘብትና ሓፋናት ኣለዎ ታፉ ስጋዕ ዝኸይድ ቁርብ

ቀዳመይቲ ብሲልና ኣብዚ ዘፊፍናዮ ነና እዚኣኻ ካልኣይቲ ካልኣይቲ ካልኣይቲ ካልኣይቲ ከዓ እዚኣኻ ካልኣይቲ ምብሳል

ሳልሰይቲ ኣዝያ ሳልሰይቲ ሕጂ ሳልሰይቲ ምስ በሰለት ኣለካ መሽናኻ ክትንዘቁ ኢና ንዓ ፈጋዕ ስጋዕ ዝብል ኢና ነብስሎ ቀዳማይ ኣፍሊሕናዮ ዋላቲ ዓይነቱ ሕብሩ ዝፀበቐ እዩ ካልኣይ ኣፍሊሕናዮ ሳልሳይ ኣፍሊሕናዮ ሕጂ ኣብ ዕትሮ ምዝሓለ ኢና ኣብ ዕትሮ ክንገብሮ ነታ ዕትሮ ሕጂ ሓርጭ ናይ ስርናይ ወይ ናይ ፊኖ ጌርና ክንእሽጋ ንኽእል ዘራንሺ ክንገድፋ ንኽእል ክንገብራ ንኽእል ግን የፍልሓልካ ስለ ዝኾነ ክትገብረሉ ምረፅ ሕፅብ ባቢልናያ ኣራንሺ ሕጂ

ፍረ ናይ ራንሺ ዕር ስለ ዝብል ከነልጉሶ ንኽእል። ፍረ ናይ ራንሺ ዕርዩ ሲ ጥዑም ኣይኮነን፣ ዕርዕር ዝብሎ ሲ ጥዑም ኣይኮነ። ምስ ቆርበቱ ምስ ቆርበቱ ኢና ጌርናዮ፣ ትሕዝቶቲ ቆርበቱ ስለ ዘሎ ምስ ቆርበቱ ሕጂ ክንቅርቦ ክንብል ከለና ወይ ንምሳሕ ወይ ንድራር እንዲና ንቕርቦ ወይ ንዝደለናዮ። ሕጂ ንሕና ኣራንችን ኮካን ጌርና ክንዕሽጎ ንኽእል ክንዕሽጎ ኢና። ክንቅርቦ ከለና ወይ ንምሳሕ ወይ ንድራር ግን ኣብዚ ከምዚኣ ጌርና ኢና ንቕርባ ናለ። ኣብቲ ዕትሮና ባህልና ናይ ኣዴታትና ኣራንሺ ከዓ ኣራንሺ ኣገዳሲ ስለ ዝኾነ ክንገብረሉ እንዲና። ሕጂ ኮኳ ከ ኣይደልን ዝበላ ክገድፋ ክእል እዩ። ኮኳ ግን የፍልሖ ስለ ዝኾነ ኣብዚ ሽሽ ክብል ከሎ ትሪኦ እንታ ሽሽ የፍልሖ ስለ ዝኾነ ኢና ጌርናሉ ዘለና። ድሕራይ ሽዑ ድሕሪ ሰለስተ መዓልቲ ንመስተ ክንጥቅመሉ ድሕሪ ሰለስተ መዓልቲ። እዚ ሓርጭ ፊኖ ኣብ ቆምጢዐ ሕትን ነብሎ ንፋስ ከምዘይኣትዎ ድሕሪ ሰለስተ መዓልቲ። ሕጂ ኣይቀባዓ ይብልኒ እምበር ሽኮር ወይ መዓር ንድሕሪ ጌርካ ኣሉካ ይትኮስ እዩ፣ ዋላ ትዕትሮ ይትኮስ እዩ። ንሃና ግን ብጀካ ታኩካ ዝትኩስ ኣይገበርናሉ። እምበር ከምዚ ጌርካ ክትሓትሞ ይትኽእልን ኢኻ። መዓርን ሽኮርን ትገብረሉ ትኮንካ ኣይትሓትሞን ኢኻ። ስለዚ ፍንጀር ይትኮስ፣ ሽኮር ብዙሕ ዝትኩሶ። ሕጂ እንታይ ኢልና ኣለና? ንእሽተይ ከምዚ ዕቁብ ገለ ክትከውን ከላ ኣብ ገዛ ዝኾነ ነገር ክልተ ሰለስተ ሰብ ክመፅሓ ከሎ ክትገብሮ ትኽእል። ሕጂ ድሕሪ ሰለስተ መዓልቲ ኢና ንክስተ ድሉ ንገብሮ። ሰለስተ መዓልቲ በቃ ደስ ክብለካ ኣብ ጥርሙስ ክትቅርበ እዩ። ሕጂ ብዋንጫ እንዲና ክንሰተ ዝግባአና። ሕዚ ግዜ ብዋንጫ ድስተ ይኮነ፣ ብጣዕሚ ብርቱዕ ብርቱዕ እዩ፣ ሓይሊ ኣለዎ። ብኬር ክንሰቲ ፅቡቅ በርባላ ብዋንጫ ክሰትዮ ትኽእል ኢኻ። ዓይነቱ ደስ እዩ ዝብለ

ክቡራት ተኸታተልትና ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን። ዝተፈላለዩ ኣብ ሰሙን እዚ ዝተካየዱ ፍፃመታት ናይ ዓለም ሒዛልና ቀሪባ ዘላ ገለ ካብ ትሕዝቶኣ ናይ ምዕባለ ቴክኖሎጂ ዝኾነ ሰብ ሰርሖ ብልሒ ማለት ኤኣይ ተጠቂሞም ብዙሕ ነገራት ክሰርሖ ክኢሎም እዮም። እቲ ፅቡቅ ነገራቱ ክዛይድን ከሎ ኣብዚ ግዜ እዚ ድማ ኣሉታዊ ሸነኻቱ እናዛየደ እዩ ዝመፅእ ዘሎ። ብዝፈጠሮ ምስሊ ኣብ ትሕቲ ቀይዲ ዝኣተወ ደቡብ ኮርያዊ መንእሰይ ኣብ ትሕቲ ቀይዲ ክኣቱን ኣደዳ መቕፃዕትን ክኸውን ክኢል እዩ። ካልአይቲ ዜናና ድማ ኣብ ቻይና ሮቦት ኣቓልቦ ብዙሓት ሰባት ስሒቡ ትብል ክትኸውን እያ። ብሓንቲ ጎማ ትዝወር ብሽክለታ ንነዊሕ እዋን ዝዘወረት ኣሜሪካዊት ኣደ ድማ ኣቓልቦ ብዙሓት ሰባት ስሒባ ዝብለ ትሕዝቶ ናይ ዜና ሞዛይክ ክኾነ እዮም። ክትከታተሉና ብኣኽብሮት ንዕድመኩም።

ኣሜሪካ ወዲ 22 ዓመት ኣትሌት ዛቪየር ዲላርድ ብከምዚ እንዕዘቦ ዘለና ንጥፈት መዝገብ ክብረ ወሰን ጊነስ ንምስባር ፈተነ ኣካይዱ። ዲላርድ ኣብ ውሽጢ 24 ሰዓታት 12412 ፑልኣፕስ ዝዓይነቱ ኣካላዊ ምንቅስቓስ ብምግባር ኣብቲ መዝገብ ክሰፍር ትፅቢት ይግበር። ክሳብ ሕጂ በቲ ንጥፈት ተታሒዙ ዘሎ መዝገብ 12345 ፑልኣፕስ ናይ ሜክሲካዊ ኤንሪክ ዛፓታ ኮይኑ ኣብ ወርሒ ጥሪ ዝተመዝገበ ምዃኑ ይሕበር። ዲላርድ ዋላ እኳ ነቲ ቁፅሪ ብ67 ተሓለፎ ወግዓዊ ንክኸውን ብትካል መዝገብ ክብረ ወሰን ጊነስ ክግምገም ኣለዎ።

ብዝፈጠሮ ምስሊ ኣብ ትሕቲ ቀይዲ ዝኣተወ ደቡብ ኮርያዊ ሓደ ደቡብ ኮርያዊ መንእሰይ ኣብ ጎደና ዝዛወር ሓቀኛ ዝመስል ናይ ትኹላ ምስሊ ብሰብ ዝሰርሖ ብልሒ ኤኣይ ኣብ ማሕበራዊ መራኸቢታት ብምዝርግሑ እዩ ኣብ ትሕቲ ቀይዲ ክኣቱን ገንዘባዊ መቕጻዕትን ተበይኑሉ ዘሎ። ሚልዮናት ሰባት መዓልታዊ ዲጂታላዊ ምስሊ ንምፍጠር ኣርቲፊሻል ኢንተሊጀንስ ሶፍትዌር ይጥቀሙ እዮም። ነቲ ዝፈጠርካይ ምስሊ ፅሕፈት ኣሰኒኻ ኣብ ማሕበራዊ መራኸቢታት ምዝርጋሕ ገበን ክኸውን ኣይክእልን እዩ። እሞ ድኣ እቲ ወዲ 4 ዓመት ስሙ ዘይተጠቕሰ ሰብኣይ ኣብ ማእከላይ ደቡብ ኮርያ ትርከብ ከተማ ዳጅዮን ኣብ ጎደናታት ዝዘውር ክውንነታዊ ምስሊ ናይ ትኹላ ብምፍጣሩ ድዩ ተኸሲሱ? ብ8 ሚያዝያ ማዕከላት ዜና ደቡብ ኮርያ ንውኩጎ ዝተሰመየ ትኹላ ካብ መካነ እንስሳታት ዳጀዮን ከም ዝሃደመ ኣቃሊሐን። ኣብ ከምዚ ኩነታት እዩ እቲ ሰብኣይ ነቲ ብኤኣይ ዝሰርሖ ምስሊ ዘርጊሕዎ። ሰበስልጣን ደቡብ ኮርያ እቲ ናይ ሓሶት ምስሊ ነቲ ናይ ብሓቂ ትኹላ ንምርካብ ኣብ ዝተኻየደ ፈተነ ክሳብ 9 መዓልቲ ከም ዘደናጎዮ ከምኡ ውን እቶም ዝተዋፈሩ ፖሊስን መጥፋእቲ ሓውን ንህዝቢ ክገብርዎ ዝግባእ ናይ ምክልኻል ዕዮኦም ዓብ ምዝንባዕ ከም ዘስዓበን ገሊፆም። ሰበስልጣን ደቡብ ኮርያ ንውክጉ እቲ ትኹላ ኣብ ጎደናታት እታ ከተማ ክዘውር ይኽእል እዩ ዝብል ስክፍታ ስለ ዝነበሮም መባእታ ቤት ትምህርቲ ክዓፅውን ፍሉያት ናይ ህፁፅ ረድኤት ጉጅለታት ብምልኣኽ ድሕነት ናይቲ ከባቢ ህዝቢ ከረጋግፁን እዮም ወሲኖም። ስለዚ እቲ ናይ ሓሶት ምስሊ ድሮ ክሳራ ኣስዒቡ ነይሩ ማለት እዩ። ኣብታ ከተማ ኣብ ምፍታሽ ተፀሚዶም ዝነበሩ ፖሊስ ኣብ መወዳእታ ኒውኩጉ ኣብ ወሰን ከተማ ዳጀዮን ረኺቦሞ። እዚ ግን ካብቲ ክረኽብዎ ዝኽእሉ ዝነበሩ ግዜ ድሒሮም እዮም። እቲ ሰብኣይ ነቲ ምስሊ ዝሰርሖ ብዘይገለ ዕላማ ንመዘናግዒ ከም ዝገበሮ እዩ ተዛሪቡ። በዚ ምክንያት እምበኣር ክሳብ 5 ዓመታት ኣብ ቤት ማእሰርቲ ከሕልፎን $6,700 ክኸፍል ተበይኑሉ ዘሎ።

0: I think some of you know that in the 90s, major beverage brands had a trend of creating crystal clear versions of their products. Coca-Cola released Coca-Cola Clear, and Pepsi dropped Crystal Pepsi. But it seems like this year, a Chinese food blogger named Tai Nan just started a new branch of this trend. He made transparent fried chicken wings.
1: ቻይናዊ ክኢላ ምኽሻን መግቢ ካይናን ብዘይልምዳዊ ዓይነታት ኣሰራርሓ መግቢ ኣብ ማሕበራዊ መራኸቢታት ዝናኸጥርን ብዙሓት ሰዓብቲ ክህልዎን ብምኽኣሉ ኣቓልቦ ብዙሓት ስሒቡ። እዚ ክንዕዘቦ ዝጸናሕና ብሩህ ካብ ጥርሙዝ ዝተሰርሐ ዝመስል ቅርጽ እምበኣር ዝተጠብሰ ደርሆ እዩ። ገለ ሰባት ነቲ መግቢ ክፍትኑ ክደልዩ ከለዉ ብዙሓት ካልኦት ድማ ነዚ ዘይተለምደ ነገር ኣብ ኣፍና ፈጺምና ኣይነእቱን ኢና ክብሉ ተሰሚዖም። ቻይናን መጀመርታ ነቲ ስጋ ደርሆ ናብ ማይ ዝመስል ፈሳሲዩ ቀይርዎ። ብድሕሪ እዚ ስፌሪፊኬሽን ዝበሃል ሜላ ተጠቒሙ ናብዚ ናይ መወዳእታ መልክዑ ከም ዝሕዝ ገበሮ።

ሓንቲ ጎማኣ ብሽክለታ ንነዊሕ እዋን ዝዘወረት ኣሜሪካዊት ብዩኒሳይክል ግራኒ ትፍለጥ ተዋሳኢት ሊንዳ ጃሬት ክሳብ ዝበጽሐቶ ዘላ ዕድመ ነታ ሓንቲ ዝጎማኣ ብሽክለታ ትዝውር ብምህላዋ ብዕድመ ዝዓቤት ንነዊሕ እዋን ዝዘወረታ ተባሂላ ኣብ መዝገብ ጊነስ ሰፊራ። ሱሳን 9 ዝዕድሚያ ሊንዳ ነታ ብሽክለታ ክዝውር ዝጀመረት ጓል 10 ዓመት ከላያ ንፈለማ ግዜ ኣብ ጊነስ ሰፈረ ድማ ጥሪ 223 ኣብ መበል 66 ዓመታ እዩ። ሕጂ ድማ ንኻልኣይ ግዜኣ ኣብ ፍርያት ዘናት ክራከር ብዘርኣየቶ ምርኢት ነቲ መዝገብ ከተማሓይሾ ክኢላ ሊንዳ ሓንቲ ዝጎማኣ ብሽክለታ ክዝውሩ ንዝደልዩ ሰባት ዝህቦም ምኽሪ ብንእሽትኹም ከለኹም ጀምሩ ፈጺምኩም ግን ኣይተቋርጽዋ ትብል።

ኣብ ቻይና ሮቦት ኣቓልቦ ብዙሓት ይስሕብ። ኣብ ሰሙን እዚ ኣብ ሰሜናዊ ምዕራብ ቻይና ኣብ እትርከብ ርእሰ ምምሕዳር ዚንጂያንግ ኡይጉር ኣብ ዝርከብ ቤት ትምህርቲ ንተምሃሮ ንምዝንጋዕ ዝዓለመ መዓልቲ ስፖርት ተኻይዱ ነይሩ። ኣብኡ ድማ ምስቶም ተምሃሮ ዝለሀ ሮቦት ተጸንቢርዎም ነይሩ። እቲ ምርኢት ብጽቡቕ እኳ እንተጀመረ መወዳእትኡስ ኣይግድን። እቲ ሮቦት ብዙሓት ሰባት ከቢቦሞ ምስ ረኣየ ክደናገርን ድሕሪዚ እውን ተዓንቂፉ ብምውዳቕ ነቲ ምርኢት ናብ ዘይተሓሰበ ተርእዮዩ ለዊጥዎ።

እቲ ዩኒትሪ ኣንድሮይድ ዝኾነ ሮቦት ምንቅስቓሳት ክንግፉ ተጠቒሙ ነቶም ተላሃይቲ ኸጥቅዕ ክፍትን ከሎዩ ኣብ ዓይኒ ካሜራ ኣትዩ። እቲ ሮቦት ካብ ቁፅፅር ወፃኢ ዝኾኑ ምንቅስቓሳት ኣብ ዝቕፅለሉ ዝነበረ እዋን ኣብቶም ኣብ ሜዳ ዝነበሩ ሰባት ስክፍታ ከም ዝፈጠረ እዩ ተገሊጹ። እቲ ኩነታት ኣብ ትሕቲ ቁፅፅር ክኣቱ ዝኽኣለ እቲ ሓላፍነት ዝወስደሉ ሰብ ናብ ሜዳ ብምጉያይ ነቲ ሮቦት ተሰኪሙ ሒዝዎ ድሕሪ ምኻዱ እዩ። ብመሰረት ጸብጻባት ዴይሊ ሜል ኣብ ልዕሊ ተምሃሮ ዝኾነ ዝወረደ ምጉዳእቲ ከም ዘየለ ክፍለጥ ተኻኢሉ ኣሎ።

ወርሒ ጉንበት ኣብ ታሪክና ኣዝያ ፍሊትን ክብርትን ዕለት እያ። በዓል ናፅነትና እንፅምብለላ ዕለት እያ። በዛ ኣጋጣሚ ድማ ንመላ ህዝቢ ኤርትራ ኣብ ውሽጥና ወፃን ከምኡ ድማ ንሓይለታት ምክልኻል ኤርትራ እንቋዕ ናብ ቅንያት በዓል ናፅነት ኣብፅሓና ክንብል ንደሊ። በዛ ኣጋጣሚ ድማ እዛ ስዒባ ተቐርብ ትሕዝቶ መደብና ንናፅነት እትገልፅ ወይ ተንፀባርቃ ክትከውን ፅንዓትና ውሕስና ኣብ ትሕቲ ዝበለ ቴማ ዝበዓል ደሎ በዓል ናፅነትና ርሑስ ቅንያት ናይ ናፅነት ግብረልና ናፍታ መደብ ከስግረኩም እየ። ተኸታተሉ።

0: እዚ ሎሚ እነስተማቕሮ ዘለና ንፋስ ናፅነት ህያ ብዙሕ ፃዕሪ እዩ። ንምእማኑ ዘሸግር ብድሆታት ንምስጋር ተጋዳላይ ንነፍሲ ወከፍ ዕድል እናተጠቐመ ናብ ዓወት ቀይርዎ። እዚ ሰላም ሳላ ሰላም ዘይብሉ ኩነታት ብጥበብ ዝተሰግረ እዩ ተረኺቡ እሞ ድማ ምስ ዕርቃን ፅምኢ ጥሜትን ዋሕደ ዕጥቅን እናሰጉመ ኣብዚ ብሩህ እዋን ክበፅሕ ክኢሉ። ብረታዊ ቃልሲ ህዝቢ ኤርትራ ብዙሕ ቅርሲ ዝሓቐፈ እዩ። ምክንያቱ ነቲ ፅንኩር ኩነታት ንምስግጋር ዝሕግዙ ናውቲ ገድሊ ብፈጠራኡ የዳሉ ስለ ዝነበረ ሎሚ ብዛዕባ ሽዳ ጥዮ ነፀላ ዕጥቅን ሚዶን ዘደስስ መደቢና ሒዝናልኩም መፂና ዘለና ምክትታልኩም ብክብሪ ንዕደም።
1: ኣሜዳ ናይ ሽዳ ፋብሪካ ነራ ካብኡ ተሰሪሑ ከዓ ናብ ኩሉ ተጋዳላይ ይዕደል ነይሩ ማለት እዩ። እንጂ እቲ ሽዳ ጌርካ ምንቅስቃስ ናይ ተጋዳላይ ምውጋእሲ ካብ ቅድማ ትሒዙ ዝነበረ እዩ ማለት እየ። ማላ ካብ ግዜ ምጅማር ብረታዊ ቃልሲ እውን መስለኒ ሽዳ እዮም ትገብሩ ነይሮም እቶም ናይ ቀደም ተጋደልቲ። ኣብ መንጎ ገለገለ ዝገብርዎ ጫማ ፍሉይ እንተ ነይሩ እንድዕ ብዝልክዕ ክዘክሮ ይክእልን። ሽዳ ግን ካብቲ ዝተሰለፍናሉ ክርኢ ከሎ ነብሲ 977 ዓመተ ምህረት ናብ ገድሊ ተሰሊፈ ሽዳ ይፀኒሕና። ሽዳ ከዓ ንኩሉ ተጋዳላይ ይዕደል።
0: ነፍሲ ወከፍ ሰብ በብዓይነቱ ጫማ ይዝክደን ብዙሕ ቅያር እኳ ዳ። እዚ ድማ ሰላታ ሓንሳ ብምስተገዝአት ቅያር ትስእን ዝነበረት ሽዳ እዩ። ዝተበትከ ክፋል ምስዝህልዋ ትልገብ ዳ እምበር ሃንደቢልካ ሽዳ ይትርክብን። ኣስራ ክሳብ ዝጠፍእ እናለሓምካዩ ዝነበረት ህይወት ለይቲ ኮነ መዓልቲ ዕረፍቲ ዘለዎ ጉዕዞ ይነበረን። ክሳብ ዕለተ ናፅነት ሽዳ ዕረፍቲ ይረኸበትን። ምክንያቱ መሳሌቲ ናይቲ ናፅነት ክሳብ እትመፅእ ሰለም ዘየበለ ተጋዳላይ ስለ ዝነበረት
1: ኣብቲ ምንቅስቃስ ነዊሕ ናይ ሌትን ናይ ቀትርን ጉዕዞ ብዙሕ ሃለክልኽ ስለ ዘሎ እቲ ሽዳውን ቀልጢፉ እዩ ዳርግ ዕረፍቲ ዘይብሉ ጉዕዞን ምንቅስቃስን ስለ ዝኾነ ማለት እዩ። ምስ ከምኡ እንዳለገብካ እንዳልሓምካ ኢኻ ዝያዳ ነዊሕ ግዜ ከም ዘገልግል ትገብሮ እምበር ምስ ዝነበረ ጉዕዞ ንምንቅስቃስን ኣብ ግዜኡ ዝቕየር ኣብ ግዜኡ ኣሪጎ ምስ ተባህለ ዝመፅእ ሽዳስ ኣይነበረን። ወላታ 6 ወርሒ እውንሲ ክት ብተኽ ገለ ምስ ጀመረት ትልግባ ብድሕሪኡ ከ እንደገና ትብተኽ ትልግባ ድሕኡ ከ እንደገና ትብተኽ ትልግባ ትባታተኽ ነዊሕ ሓንሳ ሓንሳ ብስ ደረጋ ካልእ ጫማ ክሳብ ትመስል እያ ትደራራዕ ነይራ። ካልእ ጫማ ንጥቀም ነርና እንተንኾኑስ ምቲ ኩነታት ትልግዕ ግናይ ገድልልካ ዓይም ተጣዓዓመን እየ ድብል ኣነ ናቲ ግምት ዋላ ኩሉ ተጋዛላይ ምክንያቱስ ምናልባት ብተዛማዲ ብማኪና ትጓዓዝ ኣብ ጉዕዞኻ ከምዚ ናይ ካልኦት ሰራዊት ንሪኦም መካናይዝድ ዝኾነ መንቅስቃስ ናይ መካይን ተዝህልወካስ ኣደ ነገር እዩ ዋላ እቲ ዕፁብ ጫማ ጌርካ ክትከይድ ትኽእል ኢኻ። ከምቲ ነበርና ናይ ገድሊ ህይወት ግን ነዊሕ ግዜ ክትጓዓዝ ፈኪሱ ኢኻ ኣብ እግርኻ ዝኾነ ይኹን ሳይ ከም ድሌትካ ትጎይ ትነጥር እሾኽካ ፅቡቕ ከላኸለልካ እዩ። ሓንቲ ክከላኸል ዘይክእል ካብ ማለት ዓካሪቶኻ ንላዕሊ ዝኾነ ይኹን እሾኽ ዝሕንጥጥ ወይ ካልእ ድዩ ተመን ድዩ ካልእ ድዩ ክትርግፅ ከለካ ክከላኸለልካ ይክእልኒ ይሽዳ ንዕኡ ንመከላኸሊ ተባሂሉ ከዓ ጋምባለ ይግበር ነይሩ።

0: ከም ኩሉ ንብረት ናይ ተጋዳላይ ካብ ፀላኢ ዝተርፍ ጫማታት ነይሩ እዩ። እንትኾነ መስርሕ ዕጥቆም እዮም ዝጥቀምሉ ዝነበሩ፣ ምክንያቱ ካብ ካልእ ስለ ዘይረኽብዎ። እቲ ከይተርፍ ነዚ እውን ከካውኑ ምጩእ ቀፀላ ሂወት ፈፂሙ ኣብኦም ኣይነበረን። እቲ ጫማ ዋጋት ዕጥቂ እዩ፣ ኩሉ ዝረኸቦ ንብረት ኣብ ጥቕሚ ይውዕል።
1: ነዊሕ ጉዕዞን ምንቅስቃስን ፍኹስ ዝበለ እስታይ ዝሓትትን ኣብ ሃሩር ዲ ኣብ ቆላ ዲ ማዕረኽ ከይ ዝኽእል ሽዳ ስለ ዝኾነ ነቲ ጫማስ ኣይምሰኣናን እየ ዝብል ኣነ። ንጫማ ግን ኣይንጥቀመሉ ኢና፣ ንዕጥቂ ኢና ንጥቀመሉ ኢና። እቲ ጫማ ቦት ዓጢቆ ድመፅእ ወታደር ናይ ደርጊ ይኹን ወላ ናይ ሃይለ ስላሴ ዓጢቆ ድመፅእ ዝነበረ ናይ ኢትዮጵያ ሰራዊት ኩሉ ሲ ንሱ ንዕጥቅና ቀዲድና ንዓ ቀዳመይቲ ኣብ ዝኾነ ይኹን ማዓስከር ናይ ፀላእ ንድሕርኣት ኢኻ ነተን ጫማ ኢኻ ትእክባ ተን ጫማ ሃዋን ኣይቲ ከም ዘለዎ ይኩን ካንትወስደን ካራ ሰንጥ ግብር ኣቢልካ ነተን ቆርበት ቁሩፅ ኣቢልካ ትእክበን ከፍ ኣብ ዝበልካሉ እቲ ቋሚ ዝኾነ ቦታኻ ወይ ዕርድኻ ከዓ ዕጥቅታትካ ከም ብሓድሽ ካብኡ ትሰፍን ማለት እዩ።
0: ኣብ ጎንኻ ተኸልኪልከያ ትኸይድ ብራሾማይ ኣብ ፅንኩር እዋነ ካብኡ ዝፅንክር ከይመፅያ ትፅበእ። ከምቲ ኣብ ንቡር ኩነታት ፀሚአ ኢልካ መኽደና ኣይትኸፍቶን። መድሕን ህይወት ክትከውን ወትሩ ኣብ ዝባንከያ ፀሚአ ኢልካ ትስተ እንተትኸውን ሓንቲ ግዜ ምስ ሓስከያ ክትገድፋ ዝከኣል ኣይኮነን። ገመል ፅምእ ማይ ዝፅወውር እንስሳ እንተዳ ኢልናዮ ኤርትራዊ ተጋዳላይ ድማ በዚ ጉዳይ ኣብ ቅድሚ ደቂ ሰባት እዩ ዝስራዕ። ምክንያቱ ኣብቲ እዋን ማይ ብቐሊሉ ዝርከብ ኣይነበረን። ምስ ረሃደን ርስዓትን ዝመፁ ናይ ርእሲ ተሃዋስያን ማይ ስለ ዘይረኽቡ ይስስኑ እሞ ነዚ ድማ በታ በዕሉ ብፈጠራኡ ዘዳለዋ ዝነበረ ሚደዩ ንምጥፍኦም ዝቀለስ
1: ሚዶ በተ ልሙድ ያታወ ባህልና ብዕንጨይቲ ብገሊ እዩ ዝስራሕ። ብዕንጨይቲ ፀሪካ ከምዚ ካልእ ዳሕራይ ኣብ ዕዳጋ ትረኽቡ ከዓ ስልክ ድመስል ጎማ ዘለዎ ገለ ድስራሕ ሚዶ ኣሎ። እቲ ኣታዊ ግን ካብ ውሊዕ ድዩ ካብ ዝኾነ ይኹን ዕንጨይቲ ፀሪብካ እዩ ድስራሕ ነይሩ ኣብ ሜዳ። ሕጂ ከምኡ ጌርካ ኣብ ሜዳ ዕንጨይቲ ፀሪብካ ንዕኡ ፍሒቕካ ገለ መለታትካ ሓደ ተ ማተርያል ልክዕ ንኡ ዝኸውን ነቲ ሚዶ ዝኾን ዕንጨይቲ ክትረክብ ክትፀርብ ግዜ እውን ይብልካን ትዝሓሸ እዚ ናይ ካዝና ካላሽን ዝኣረገ እቲ ስልክ ሎ ሞላ ኣብ ውሽጢ እቲ ካዝና ካላሽን ዘሎ ንዕኡ ኣቕኒዕካ ሰጥ ኣቢልካ ነቲ ስልክታት ቆራሪፅካ ብናይ ሚዶ ቅርፂ ሰሪሕካ ብላዕሊኡ ካ ሽዑ ጎማ ናይ ጀሪካን ድ ናይ ገለ ምክኽካ ታብ ሚዶ ትስራሕ ብስልክ ትስራሕ ነ።

ዋላው ንእሽተይ እውን ካብኣ ካብቲ ቀጢን ስልክታት ናይ ዝርከብ ገለ ከዓ እዛ መስደዲ ጭብ ትበሃል ከም ትስራሕ ነራ ሚዶ ጥራሕ ዘይኮነት መስደዲ ጭብ። ምክንያቱ ኩሉ ግዜ ከም ልብኻ ትሕፀበሉን ከም ልብኻ ትምሸጠሉን ግዜን ኩነታትን ስለ ዘይብል ከዓ ናይ ቁማል ሕቶ ኣሎ ምስ ቁማል ተተሓሒዙ ዝመፅእካ ጭብ ኣሎ። ስለዚ እቲ ጭብ እንድሕሰዲድካያ እቲ ቁማል ይጠፍእ ኣይፈርን ይጠፍእ ማለት ንሱ እንዲቲ ናቱ እንቋ ናቱ ፅፍዮ እንቋቑሖ ናይ ቁማል እኳ እቲ ጭብ ብዚ ወሰን ወሰን ናይ ዝኾነ ይኹን ሰብ ነዊሕ ዘይተመሸጠን ዘበለን ልሕርኢኻ እንተ ጭብ ይትገብር ፀጉሪ ጅንዑኡ ከይተረፈ ቅድሚ ዝደቂቕ መመሸጥ ብቕረባ ተረኸበሉስ ብስልኪ ጌርካ ገለ ብስራሓ መስደዲ ጭብ ማለት ንምሳ ምስተሓፀብካስ ነቲ ጭብ ነቲ ቁማል መግፈፍ ትጥቀመሉ ማለት እዩ።

ሓንቲ ካብተን ካብ ዝባ እንተ ቀዳላይ ዘይፍለያ ቅርስታት ገድሊ ጥውዮኖ ፅላ እያ። ኪፍኪፍታ ዝናብ ዘሰኒዮ ንፋስ ፀሓይ ሓፂር ቀምታ ኩሉ ሳላዘነ ፅላይ ዝፅወር ዝነበረ ለይቲ ክንዲ ኮበርታን ፍርናሽን ኮይና ሓዲራ ቀትር ድማ ጥዩዋይ ጉዕዞ ገድሊ ክትብድህ ተጠዋውያ ኣብ ዝባንካ ትውዕል። ንስለ ዛናፅነት ዝተሰውአ ድማ መግነዙ ከም ተገልግልዮም ኣብቲ ውዕሎ ዝነበሩ ዝገልጹ

ናይ ጥዮ ነፀላ ክዳን ለይቲ እያ መንፀፍ እያ መዕቀሊ እያ መጨረሻ ከዓ መግነዝ ይኸ ዜና ኣርባዕተ ኣገልግሎት እጅታ መዕቀሊ ዝብለካ እንታይ እዩ ከምዚ በዓል ሰሜናዊ ባሕሪ ድዩ ቀፃሊ ማይ ዝሃርም ጨፈፍ ዝብል ንሕር ኮይኑ መዕቀሊ ይብልከን ትሕቲ ገረብ ካ ትዕቀል ኣይትኽእልና ባላ ጌርና በዛ ሓደ ባላ ትተክል በዛ ሓደ ባላ ትተክል ልካ ከምዚ ናይ ቴንዳ እንጨይትኻ ከምዚ ትገብረላ ተማሳቕላ ነታ ነፀላ ኢኻ ትስርካ ነፀላ ሽዑ በቲ ሓደ ኩርናዓ በቲ ሓደ ኩርናዓ ገቲርካ ፅቡቅ ጌርካ ንድሕር ገቲርካ ብእምኒ ኣብ መሬት ከም ትተሓዝ ጌርካ በቃ ኣብኣ ትዕቅል ከም ገዛኻ ማለት እዩ እ ናይ ጥውዮ ነፀላ ኣበርክቶብቲ ግድልካ እዚ መዕቀሊ እኣ መግነዚ እኣ ክዳን ለይቲ እኣ መንፀፍ ናይ ለይቲ እያ

ምሉእ መዓልቲ ተሰኪምከያ ዝውዕልካ ብራሽ ሹማይ ካብ ንዓኻ ንብጻይ ክኽትከውንን ሓሰብካ ኢኻ ትኸይድ። ነፍሲ ወከፍ ጉዕዞ ተጋዳላይ መስዋእቲ ስለ ዝኾነ ጽባሕ ናጥነት ከም እትመጽኡ ዝኣምን ነይሩ እምበር ብዛዕባ ህላውነቱ ኣይዓጦን። ክትገብሮ ዝግባአካ ብምልኣት ምግባር እዩ ነይሩ ዕላምኡ። ስለ ዝኾነ ንስኻ ርወ ኣነ ክጽምእ፣ ንስኻ ትኸደን ኣነ ኸዕርቕ ዝብል ቃላት ክደጋግም ኣይከብዶን። ብዓብኡ ብጻዩን ህዝቡን ኣብ ናጽነት ክበጽሕ እምበር ንሱ ክበጽሕ ስስዐ ኣይነበሮን። እዚ ፍጹም ፍቕሪ ድማ ኣብ ብሩህ መጻኢ ኣብጺሑና ዘለኣለማዊ ክብርን መጐስን ንዕኡ ነቲ መዳርግቲ ዘይርከቦ ገድሊ ሓሊፉ ኣብዚ ዘብጽሐና ተገዳላይ

0: ንኣብነት ክዳን ንድሕር ተረኺቡ ካብ ፀላኢ ወይ ክዳን ብገለ ምክንያት ንድሕር ተረኺቡ ብካልእ መገዲ መጀመርያ መን ይዕሩቕ እዩ ዝበሃል፣ መን ኣኽፊ እዩ ዘሎ እዩ ዝበሃል። ሽዳ ይኹን ክዳን ይኹን መን ኣኽፊ እዩ ኣሎ ንዓይ ዝበሃል ኣይትብልና ነውሪ ኣንጎሶም ኣብዚ ኣለካ እዋ ኣንጎሶም ንድሕሪ ሓሚሙ ኣሎ ኣንጎሶም ኮይ ሓሚሙ ዘሎ ይዕረፍ እንድሕሪ ገለልዩ ኮይኑ እዚኣ ንሱ ዓሪቑ ኣሎ ኢኻ ትበሃል። ብዛዕባ ንብስኻ ካልእ ብፃይካ እዩ ዝዘረብልካ እዩ ከምዚ ስኸይ ንዓይ ንዓኻ ዘይኮነስ ስጋይ ስጋኻ እናበልካ እዩ ዝኽየት ነይሩ። ነዚ ከምኡ ዓይነታት ተሓሳስባ ብስሩዕ ብትካላዊ ኣገባብ ዝኾነ ይኹን ንብረት ናይ ገድሊ ብሓባር ትጥቀመሉ መቕኑንካ ማዕራ እዩ ዝመፀካ ሽዳ ድዩ ክዳንካ ድዩ ካልእ ድዩ ዝኾነ ይኹን ነገር ብካልእ መገዲ ዝተረክበ እንተልዩ ከዓ መን እዩ ዝያደ ዓሪቑ ዘሎ ኢልካ እቲ መራሒ መስርዕ ዘሎ እቲ መራሒ ጋንታ ዘሎ ነተን ዘለዋ ከምዚ ባፅሓ ገብረን ኣከምዚ እዋን ከዓ ፈፂሙ ንብፃዩ ገዲፉ ንዓይ ዝብል ሰብ ኣነብቲ ዝሓለፍኮ ሂወት ኣይሰማዕኩም ብኣንፃሩ እከል ብዛዕባ ናይ ብፃዩ ሽግር እዩ ድዛረብ
1: ኣብታ ጡየኖ ፅላ ተሸፊኑ ዝነበረ ድጉል ፍቕሪ ኣብ ሽዳ ነዊሕ ግዜያት ዝቕጥል ሓልዮት ህዝብኻን ብፀይካን ንምድሓን እትስራሕ ዝነበረት ዕጥቂ ፅምእኻ ኣብ ሞት ከብፀሓካ ናሃቀነ እቲ ልግሳ ብራ ሾማይ ብቑንጭን ትኳንን ዝመልአ ርእስኻ ናፅነቱ ክረክብ ምስ ብፀይካ እቲ መቐላ ዝነበርካ ሚዶን ኩሎም ናይ ፍቕሪ ቅርስታት ገሊ ንዓይን ንኹሉና ደቂ ገለን ዓብ ሓላፍነት ተሰክማ እየን ካልእ ኣይኮነን ንህዝብኻ ብተወፋይነት ምግልጋል እዩ ርሑስ ቅንያት በዓል ናፅነት ንመላእ ህዝቢ ኤርትራ።
0: እዘን ሕጂ ትዛረብለን ዘለኹም እሞ ቅርሲ ንብረት ናይ ተጋዳላይ ዝነበራ ብዝተፈላለየ መልክዕ ተጋዳላይ ሒዝዎ ዝነበረ ብሽዳ ወይ ገለ ድዩ ዝኾነ ነገር ተተረኺቡ ብግቡእ ወፍር ተገይሩሉስ ክዕቀብ ኣብ ሙዚየም ክቕመጥ መመረፅኩ እዚኣ ክብል ዝኽእል

ኩብራት ተዓዘብትና ስዕብ ትሕዝቶ መደብና ብዛዕባ ታቢላ እትበሃል መዋእለ ህፃናት ቤት ትምህርቲ ኢና ሒዝናልኩም ቀሪምና ዘለና። ኣብዛ ቤት ትምህርቲ እዚኣ ብዙሓት ህፃናት ዝመሃሩላ ኮይና እተን ክላሳት ድማ ንባህልን ታሪክን ዝገልፅ ኣስማት ምህላውን እቶም ቆልዑ ነዚ እናርኣዩ ክመሃሩ ከለዉ ድማ ንባህሎምን ታሪኮምን ዝያዳ ክፈልጥዎ ይኽእሉ ማለት እዩ። ከምኡ እውን ፍልይ ዝበለ ድማ ኣብዛ ቤት ትምህርቲ እዚኣ ናይ ዝሕታለ ኣእምሮ ማለት ኦቲዝም ዝኾኑ ወገናትና ዝመሃሩ ኣብታ ቤት ትምህርቲ ከም ዘለዉ ኢና ፈሊጥና። ነዚ ድስስ ሕዝቶ እምበኣር ስዕቡ ክቐርበልናዮ ክትከታተሉ ብኣኽብሮት ንዕድመኩም።

0: ኩሉ ዓብዪ ሕልሚ መጀመርታ ኣለዎ። ሓደ ሓደ ግዜ ድማ እቲ መጀመርታ ንእሽቶ ይመስል። ሓደ ክፍሊ ትምህርቲ ኣብ ሓደ ማዕጾ ዝፀሓፍ ስም ስቕ ኢሉ ኣዝዩ ዝዓበየ ነገር ዝቐርጽ ቀሊል ልምዲ። ኣብ ናይ ሎም መደብና ናብ ሓደ መዋእል ህፃናት ኢና ተጓዒዝና። ትምህርቲ ብዛዕባ ፊደላትን ቁፅርታትን ጥራይ ዘይኮነ ብዛዕባ መንነት፣ ክብርታትን ፍቕርን እቲ ምህር መዋእል ህፃናት ኢና ክንወስደኩም። ንመጀመርታ ግዜ ክትጥምቶ ከለኻ ኩሉ ነገር ፍሉጥ ኮይኑ ይስማዓካ። ድሙቕ ክፍልታት ከምኡ እውን እቲ ሕጉስ ህርመት ናይ ቅድመ ትምህርቲ። ድሕሪ ቁሩብ ግና ፍሉይ ነገር ክተስተብህል ኣይትጽገምን። ነፍሲ ወከፍ ክፍሊ ካብ ታሪኽ ኤርትራ ዝመጸ ስም ተሰኪሙ ይርከብ። ንሓደ ህዝቢ ዝቖርጹ ዛንታታትን ሰባትን ህሞታትን ዘንጸባርቑ ኣስማት። ቀሊል ሓሳብ እዩ ግን ሓያል እዩ። ምኽንያቱ ኣብዚ ትምህርቲ ብዝተኣሳሰር እዩ ዝጅምር። ምስ ባህሊ፣ ምስ መንነት፣ ከምኡ እውን ካብ ክፍሊ ሓሊፉ ዝዓበየ ነገር ዝምህር።
1: ከም ሓሳብ እቲ ቪዥን ናይቲ ቤት ትምህርቲ እቶም ተምሃሮ ነፍርዮም ሲ ኣብ መወዳእታስ ከመይ ዓይነት ክኾኑልና ኢና ንምን ዝብል ሓሳብ እዩ ነይሩ እና ዊ ብሊቭ ከምዚ ወርልድ ክላስ ወይ ከዓ ዓለም ለኻያን ዝኾኑ ዜጋታት ንምፍራይ እዩ ቀንዲ ሓሳብ ማለት እዩ። ምናልባት ስእልታት ገለ ርኢኸዮ ንድሕር ኣላ ክኾንክ ከዓ እቶም ኣብ ዓለም ዘለዉ ህይሱ ወይ ከዓ ፍሉጣ ድበሃሉ ሰባሲ በዓል መን እዮም ከምዚኦም ክኸውን ይከኣል ድዩ ነቶም ቆልኦት መረዳእታታት ምሃብ እዚዩ ተዕላማ ማለት እዩ። ናይ ዓለም ደለዉ ፍሉጣት ጥራሕ ደይኮኑ ከዓ ኣብ ሃገርና ደለዉ እውን ኣለዉ። ናይ እምነት ሸክ ኢብራሂም ስልጣንን ኣቶ ወልድ ኣብ ወልደ ማርያምን ኣለዉ። እዞም ሰባት እዚኣቶም ሲ እቲ ኮንትሪቢሽን ናቶም ከመይ እዩ ኣብ ኤርትራ ኮንትሪቢዩት ዝገብር ሰብካ እንታይ ዓይነት ክብሪ ኣለዎ ነቶም ቆልኦት ብምርዳእ እሳቶምን ከምኣቶም ንክኾኑ ዓብ ነገር ንክሓስቡ ተባሂሉ ዝተዓለመ ነገር እዩ። ስለዚ ቤዚካሊ ምስቲ ራእይ ናይቲ ቤት ትምህርቲ ወርልድ ክላስ ወይ ከዓ ዓለም ለኸበ ዜጋታት ምፍራይ ዝብል ንዑ ንምህራም ተባሂሉ ዝቆመ እዩ።

0: ቆልዑ ብቐሊል ቃላትን መዓልታዊ ምድግጋምን ኣቢሎም ነዚ ኣስማት እዚ ከለልይዎ ይጅምሩ። ንታሪኽ ናብ ፍሉጥ ነገር ይቕይርዎ። እናዓበዩ ምስ ከዱ ሒዞም ክኸዱ ዝኽእሉ ነገር
1: መጀመርታ እቲ ነቲ ቆልዑት ክኾነልና ንደልዮም እቲ ዕላማና መበገሲ እዩ ማለት እዩ። ሕጂ ተርእናይ ወላ እቲ ኣስማት ከዓነ ቀዳምነት ካብ ትሽዓተ ብሄራትና ዝወፀ እዩ ዝተፈላለዩ ማለት እዩ።

0: ላስ ታሪካዊ ቦታታት እውን ኣለው ሕጂ እቲ ዕላማ ኣነ ንኣብነት እንድሕር ሰብሪ ክላሲድና እቶም ቆልዖት ኣብ ዘሎ ሰብሪ ማለት ብቋንቋ ትግረን ቋንቋ ዓረብ ናይ ራሻይዳ ማለት እዩ ዓቕሊ ማለት እዩ እቶም ቆልዑት ከዓ ብዓቕሊ ኩሉ ነገር ንክስገር ሓደ ኣፍልጦ ንክህልዎም እቲ ሽም ከዓ ኩላ ግዜ ፀላዊ ኢና ተርኢናይ ዋላ ሳይኮሎጂካሊ ሕጂ ንዕኦም ፀላዊ ንክኸውን ኢልና ከምኡ ዝተፈላለየ ዘን ዘለዋና 11 ኣስማት ናይተን ክፍልታት ከምኡ እንዳገበረ ይወፅ እዩ
1: ኣብዚ ምምሃር ብዛዕባ ምዝከር ኣይኮነን ብዛዕባ ምድህሳስ እዩ ብዛንታታት ፈጠራን ፀወታን ኣቢሉ ሓሳባት ብቐሊሉ ንምርዳእን ንምርካብ ዝያዳ ባህ ዘብል ይኸውን
2: እዚ እቲ ኣብቲ ዓመታዊ ካላንደር ኣለና እዚ ቤት ትምህርቲ እንታይ ኢልና ኢና ንኣምን ምህሮ ሲ ፋን ክኾን ኣሎ ለርኒ ሃስ ቢ ፋን ስለዚ እዞም ቆልዕት እዚኦም ዳሕራ ናብዚ ክመፁ ኮይኖም ሲ ተሓጒሶም ክመፅ ኣለዎ ኢልና ኢና ንኣምን ንክሕጉስ ከዓ ዝተፈላለየ መለሳታት ዘለዎ ፕሮግራማት ከተዳልወሎም ኣለካ ንኣብነት ናይ ቻሪቲ ፕሮግራም ሓንቲ ካልአለ እዛ ናይ ግብረሰናይ ማለት እዩ ኣብ ሓንቲ ኣብ ሓደ ወርሒ ፎል ትገብር ዝተፈላለየ ግብረሰናያዊ ድኾነ ተግባራት ንፍፅመላ ማለት እዩ
1: ኪኖ ታሪክ ግን እዛ መዋእል ህፃናት ካልእ ኣገዳሲ ክብርታት እያ እትሓቁፍ ነፍሲ ወከፍ ቆልዓ ብናቱ መንገዲ ክዓቢ ዝቐብሎን ዝኸብረሉን ዝደፋፍኣሉን ቦታ እዩ ኣብዚ ሓቋፍነት ሓደ ስጉምቲ ንላዕሊ ይኸይድ እቲ መዋእል ህፃናት ንኣውቲዝም ዘለዎም ህፃናት እውን ይድግፍ ኣብ ትዕግስቲ ምርድዳእን ሓልዮትን ኣብ ዝተሃንፀ ሃዋህ ኣብ ጎኒ መዛንኦም ኮይኖም ከም ዝመሃሩ የረጋግፅ እቲ ኣገባብ እዚ ብኣካዳምያዊ ክእለት ጥራይ ዘይኮነስ ንዕብየት ነፍሲ ወከፍ ህፃን ንምድጋፍ ዘደሊ ርህራሄን ክእለትን ዝዓጠቑ ዘሰልጥኑን ብቑዓትን መምሃራን እዩ ዝምራሕ
0: መጀመርታት ሓሳብ መበገሲ ኣብዚ ነይሮም ወለዲ ከምኡውን ናይ ፍሉይ ዲሌት ማለት ኦቲስቲክ ዘለዎም ወዶም ኣለዎም እጂ ነዚ ምስ ረኣይዎ ከምዚ ሲከኣል ድኢሎም ምስ ተዘራረቡ ምሳና ንሕና እውን ትዝግባአና ፍቓድ ወሲድና ሓቲትና ኣብ ክረምቲ ጀሚሩ እዛ ዝሓለፈት ክረምቲ ጀሚርና እተን መምሃራና ከዓ ካብቶም ማሕበር ንዑ ኣፍልጦ ዘለዎም መፅኦም ከዓ ንመምሃራና ኣብዚ ናይ ክረምቲ ካባይ ጀሚርካ ኩልና ስልጠና ወሲድና ጅተን መምሃራን ስልጡናትን ከምኡን ብዝተፈላለዩ ኣብ ዝተፈላለዩ ቤት ትምህርቲ ንከምኡን ዝበሉ ተምሃሮ ዝምህራ ነበራ መምሃራን ኣለዋና ንሰንካ እዩ ምህሮኦም ኣለዋ ማለት እዩ እጅ እቲ ቻሌንጅ ወይ ከዓ ንብድሆታት ንብሎ ከዓኒ ቁርቦላት ኣብቲ ኣታሓዛ መጀመርታ ዝሓትዎ ነገራት ገለ ነይሩ እዩ ኣብዚ ሕጂ እዋን ግን እቶም ተምሃሮ እውን ኣዝዩ ዘሕጉስ ለውጥታት እዮም ዘምፅኡ ዘለዉ ኣብ መፅሓፍ ኣብ ምዝራብ ኣብ ምሕዋስ ገለገለ እቲ ዘሎ ኢምፕሩቭመንት ዳምፂ እዮም ዝኸዱ ዘለዉ እቶም ተምሃሮና
3: ብመጀመርታ ኣነ ጓል ያላትኒ ጓል ያላትኒ ሕጂ እቲ ኮርሳት ገለ ብናታ እዩ ዝወስዶ ነይረ ብዝያዳ ሽዑ ኣትክኸም ዝኣክል ካ እቲ ማሕበርካ ንዓይ ምስ ፀውዐኒ ናብቲ ቤት ትምህርቲ መሰረት ኣትዩ ካብ ሰረት ከዓ ናብታ ቤላ መፅእ ማለት እዩ ማሲ ድፅሕፉ ኣለውና ድዛረቡ ኣለውና ደንብቡ ኣለውና ኮፍ ክብሉ ዘይክእሉ ዝነበሩ ኮፍ ድብሉ ኣለውና ብጣዕሞቶም ኮፍ ኢሎም መሸግሩ ናይ ማብ ገዛ ክበልዑ ዝብሉና ኣብዚ ኮፍ ኢሎም ይበልዑ ማሲ ብጣዕሚ ለውጥታት ዳ ኣለዎ ብጣዕሚ ይኸማኒ
1: እዞም መምሃራን እዚኦም ምምሃር ሞያ ጥራይ ኣይኮነን ዝኾነ ቆልዓ ድሕሪት ከይተርፍ ንምርግጋፅ ዝያዳ ተወፋይነት ይሓትት
4: መጀመርታ ተምሃሮ ክመፅና ከሎ ወላ ሓንቲ ከይሓዝዮም ዝመፁኻ ከምዚ እቲ ንስኻ ትህቦም ዓይነት ተቐቢሎም ግብረ መልስናቱ ከምዚ ኩሉ ነገር ፈሊጦም ሌተርስ ፈሊጦም ፊደላት ፈሊጦም ቁፅሪ ፈሊጦም ከምዚ ከለርስ ፈሊጦም ገለ ክኸዱ ከለዉ ድዒማራ ዕግበት ስማዓካ ልዕሊ ዓቐል ማለት እዩ ከምዚ ኣትሊስቲ ገለ ነገር ሰኣፍርየ ኣለኹ ትብል እጂ ብሓፈሻ ከዓ ታቢላ መንገዲ ዓወት ንድሕር ክኸውን ኮይኑ ከዓ እቶም ተምሃሮ ከዓ ናይ ወይ ኣብ ኤርትራ ንፉዓት ዝኾኑ ሰባት ወይ ኣብ ኣፍሪቃ ዘይኮነስ ዓለም ለኻውያን ቆልዑት ኣፍሪካ ክትሰድድ ዩ ደስ ትብለካ

0: ሕጂ ኣነ ከም ሰብ ፍቕሪ ክመሃሩ ደስ ይብለኒ። ምክንያቱ ፍቕሪ እንተዳ ኢልካ ብዙሕ ነገር እዩ ኣብ ዝጠቓለል። ኣብቲ ፍቕሪ ምትሕግጋዝ ኣሎ፣ ኣብቲ ፍቕሪ ምክብባር ኣሎ፣ ኣብቲ ፍቕሪ ምትሕልላይ ኣሎ። ብዛዕባ ካልእ ወገን ትሓስብ፣ ሰብካ ብዛዕባካ ይሓስበልካ። እቲ ሰብኣውነት ዝበሃል ነገር ኣብቲ ፍቕሪ ክህነፅ ብጣዕሚ ይኽእል እዩ ማለት እዩ። ሕጂ ኣነ ወላድያ ብዝመፅኡ ክመሃር ዝደለዩ ኣብ ዝዓበየት ነገር ፍቕሪ እያ።
1: ንብዙሓት ወለዲ እዚ ደገፍ እዚ መረጋግፅን ተስፋን ዘምጽኣሎም እዩ። እዚ ከዓ ደቆም ብፅቡቕ ይእለዩ ምህላዎም ክፈልጡ ኣይፀግሞምን።
2: እዚ ቤት ትምህርቲ ኣነ ክሪኦ ከለኹ ናይ ብሓቂ ከምዚ መፅናዕቲ ዝተገበሮ ኣብ ናእሽቱ ህፃናት መፅናዕቲ ዝተገብሮ እዩ ዝመስል። ኩሉ እቲ ካይዳ ብርግፅ ለውጥ እንዳረእካሉ ትኸይድ እዩ። ካብ መጀመርታ ናብዚ ክመፅእ ከለኹ ተስፋ ሒዘ መፅ ብዚ ቤት ትምህርቲ እዚ ኣውሉደይ ብዙሕ ለውጢ ክገብር ይኽእል ኢለ ብርግፅ ካ ከም ዝረእኽዎ ከመይ እዩ እንታይ ንህፃን ዝጠቕሞ እንታይ ከዘይጠቕሞ እንታይ እዩ ንዕቤቱ ፅቡቕ ንዕቤቱ ፅቡቕ ዘይኮነ ገለ ኩሉ ዝምህር ቤት ትምህርቲ እዩ። ንኩሉ ነገር ስነ ስርዓት ተማሂሮም ኣብ ትምህርቶም ለውጢ ኣብ ኣዘራርባ ኩሉ ቆልዓስ ብዙሕ ለውጢ ትርእየሉ ኣብ ደቀይ ጀሚር ኣነ ካብ ዝሪኦ ማለት እዩ እጂ ብርግፅ እቲ ዝተፀበኮ ትፅቢታት ትረኪበ ብዚ ቤት ትምህርቲ እዚ ፍሉይ ነገሩ ከም ዝበልኩም ነቲ ናይ ቆልዓ ኣገዳስ ዘገድሶ ነገር ንዕቤቱ ክጠቕሞ ዝኽእል ነገር ኩሉ ብርግፅ ከምዚ መፅናዕቲ ተወሲድዎ ድልው ንኸም ንዕኡ ዘማልአ ቤት ትምህርቲ እዩ።
1: ኣብዚ ሃዋህው እዚ ትምህርቲ ባህርያዊ ኮይኑ ይስማዓካ። ካብ እተፈላለየ ድሕረ ባይታ ዝመፁ ህፃናት ኣብ ምክብባርን ምርድዳእን ኣብ ዝተሃንፀ ሃዋህ ተኣኪቦም ብክብርታት ዝተኮስኮሱ ኮይኖም ሕያውነትን ሓላፍነትን ምትሕግጋዝን ኣካል መዓልታዊ ሂወቶም እዩ።
3: እቲ ዕላምኡ መጀመርታ ዋላ ካብታ ሽም ቤት ትምህርትና ተጀሚርካ ታቢላ ኢና ትበሃል። ታቢላ ከዓ ብቋንቋ ናይ ኩናማ መንገዲ ማለት እቲ መንገዲ ሕጂ ንደልየ ዘለና ከም ቤት ትምህርቲ ናይ ቤት ትምህርቲ ዓወት ናይ ፍቕሪ ናይ ምስጋና ዘለዎም ናይ ሓገዝቲ ዝኾኑ ተምሃሮ እና ከነውፅ ንደሊ። ሕጂ እቲ ዕላማ ክብገስ ከሎ ንዕልና ኢና ፕላስካን ኣብ ወርሒ ወርሒ ነናቶም ዝኾኑ ኢቨንት ወይ በዕል ኣለዎ ሓንቲ ካብኣተን ከዓ ናይ ቻሪቲ ታይም ንብል ማለት እዩ። ሕጂ እዚ ከዓኒ እቲ ቆልዓ ናይ ምሃብ ባህሪ ንኸጥሪ ናይ ምሕጋዝ ባህሪ ከጥሪ ዝተፀገሙ ሽግር ዘለዎም ሰባት ክኾኑ ክእሉ ዝተፈላለዩ ከዓኒ ንክሕግዙ እዚ ሕጂ ሞር ፕራክቲስ ንገብሮም ስለ ዘለና እዩ ተሓሰብ።
1: እዚ መዋእል ህፃናት እዚ እውን ነፀብራቕ ሽርክነት እዩ። ፃዕሪ ሕብረተሰብ ምስ ደገፍ መንግስቲ ዝራኸበሉ ምትሕብባር እዚ ናይ ሓባር ሓላፍነት ህፃናት ኣብ ርጉእን ድጋፍን ሃዋህ ክንክንን ኣቓልቦን ዕድልን ከም ዝረኽቡ ብምርግጋፅ ዝሓየለ መሰረት ንምፍጣር ይሕግዝ።
3: ከም ዝበልና ሕጂ ዝተፈላለየ ክሕገዝ ዘለዎም ኣካላት ኣለውና። ናይ ኣብረሃባታ ጥራሕ ዘይኮኑ ብዙሕ ኣለውን ኣርፋን ኣሎ ካልእውን ካልእውን ኣሎ። ሕጂ ናይ ኩሉ ኣካል ሕብረተሰብ እዩ ዝኾነ ዘሎ ኣካል ሕብረተሰብ እዩ። ስለዚ ኩላና ጉቡእና ኢና ክንሕግዝ እ ብዓቕሚ ክኾኑ ክእል ብሓሳብ ክኾኑ ክእል ብግብሪ እውን ክኾኑ ክእል ብገንዘብ እውን ክእል ናናስ ጉቡእና እዩ። ሕጂ እንዳተሓባበርካ ንክትከይድ እዚ ከዓኒ ቀዳምነት ካ ኣብዚ ከይመስጎንኮ ክሓልፍ ዘይደሊ ከዓኒ ንእስ ዞባ ደቡባ ምምራቅ ጨንፈር ዘሎ መምህር ኣስካሉ ነቲ ሓሳብና ተረዲያ ዓብ ደገፍያ ከራትና ከምኡ እውን ሱፐርቫይዘርና መምህር ሃብተ ሚካኤል እውን ነቲ ሓሳብ ኣዝዩ ደጊፍዎ። እጂ ብሓፈሻ ናይ ኩሎም ናይ መምሃራን ወለዲ ናይቲ ንእስ ዞባ ዝነበረ እቲ ሓገዝ ተጠርኒፉ ብሓሳባዊ ይኹን ብደገፍ ይኹን ከምኡ እውን ብትንዋታዊ ብወለድን ብመምሃራንን በዚ ቤት ትምህርትን ጽቡቕ ዝኾነ ናይ ሓገዝ ግዜ ነይሩ።

0: ንኣብነት ናብ እንዳ ዓይነ ስውራን ቅድሚ ሕጂ ከድና ኣለና ሕጂ እውን ተደጊሙ ኣሎ ቅድሚኡ እውን ናብ እንዳ ኦርፋን ንኸድናሉ እዋን ኣሎ ሕጂ እቲ ሓሳብ እንታይ እዩ ክልተ ነገር እዩ ነቶም ዓይነ ስውራን እንዲኦም ኦርፋን ድኾኑ እቲ ሕብረተሰብ ሳፖርት ከም ዝገብሮም ኣብ ጎኖም ከም ዘሎ ተስፋ ንምሃብ እዩ ካልኣይ ድማ እቲ ዝዋፃእ ነገር እውን ብውሑድ ዓሚ ይኹን ዋላ ሓገዝ ንምግባር ማለት እዩ እጂ መንግስቲ ኩሉ ነገር ክገብረሎም ይኽእል እዩ ይገብረሎም እዩ ግን እቲ ኣለና ምሳኹም ምባል ግን ተዛዕበየ ነገር እዩ በቲ ሓደ ሳይድ ክትሪኦ ከለካ እቶም ደቅና ከዓ ከምኡ ዓይነት ምሽ ከምዚ እዩ ኤክሰለንት ጥራሕ ኮይኖም ደይኮነ ሂማን ከዓ ክኾኑ ማለት እዮም መወዳእታ ሰብኣውነት ዘለዎ ዝኾኑ ተባሂሉ ዝተገብረ
1: ኣገዳሲ ክፋል ናይዚ ሽርክነት ንጡፍ ተራ ናይ ወለዲ ሽማግለ እዩ ምስ መምሃራን ብቐረባ ብምስራሕ ንራእይ ቤት ትምህርቲ ብምድጋፍ ኣብ መንጎ ገዛን ክፍልን ድልድል ይፍጠር ሓሳባት ብግልፂ ይካፈሉን ነፍሲ ወከፍ ድምፂ ኣብ ዕብየት ህፃናት ኣበርክቶ ይገብርን
2: ሓገዝ ብምብርን ካብቶም ዝረኽብዎ ረብሓ እንታይ እዩ እቲ ንሶም ዘበርከትዎ ሓገዝ ከ ንመን እዩ ዝኸውን ነቲ ዝሃብዎ እንታይ እዩ ዝጠቕሙ እዚን ካልእን ብንፁር ምክንያቱ ከም ህፃናት ጥራሕ ዘይኮነ ከም ኣብቲ ብፅሕና ዘለዉ ዜጋታት ቆፂርካ ኢኻ ተረድኦም ብመገዲ ወለዲ ብመገዲ መምሃራንን እተን ካልኦት ኣብ ዘለዋ ዓለይቲ ወለድን እንዳተጎስጎሰሎም መጀመርያ እኹል ዝኾነ ርዲኢት ከም ዝህልዎም ተገይሩ ብድሕሪኡ ናብ ናይቲ ሓገዝ ክግበረሉ ተደልዩ ዘሎ ቦታ ብምኻድ መፅናዕቲ ተገይሩ እንታይ ዓይነት ሓገዝ ከም ዘድልዮም ድሕሪ ምሕታትና ዘድልዮም ዘሎ ሓገዝ ዝያዳ ኣብ ፅሬት ዘተኮረ ክኸውን ከም ዘለዎ ድሕሪ ምሕባሮም መፂና ናይ ፅሬት ሓገዛት ዝበሃሉ ወይከዓ ናይ ፅሬት ባእታታት ዝበሃሉ እንታይ እንታይ ምዃኖም ካብ ኣፍ ናይቶም ቆልዑ ብዝረኸብናዮ መሰረት እዩ ተኣኪቡ ክእከብ ተገይሩ ዘሎ ንብረት ማለት እዩ

ኣብዚ ናይ ሓባር ምትእምማንን ምትሕብባርን ቦታ ወለዲ ተዓዘብቲ ጥራይ ዘይኮኑስ መሻርክቲ እዮም። ምስ መምሃራን ብምዃን ቆልዑ ብሓቂ ክስስንሉ ዝኽእሉ ድጋፌ ሃዋህ ይሃንፁ። በዚ ናይ ሓድነት መንፈስ እዚዩ ከዓ እቲ ቤት ትምህርቲ ውፅኢታዊ ክኸውን ክኢሉ

ኣብዚ ብስሓቕን ሓጎስን ዝመልኣ ክፍልታት ሓደ ሓያል ነገር ቅርፂ ይሕዛሎ። ስሩ ዝርዳእ፣ ፍልልያት ዝኽብር፣ ንኻልኦት ኣብ ምትሕግጋስ ዝኣምን ወለዶ። እዚ መዋእል ህፃናት ንህፃናት ንቤት ትምህርቲ ጥራይ ዘይኮነስ ንህይወት የዳልዎም ከም ዘለዉ እውን ክንርዳእ ክኢልና ኣሎና።

ክብራት ተዓዘብትና ትሕሶታት መደባት ሞዛይክ ኹም ትከታተሉ ዘለኹም ኣስዕብና ድማ መደወይ ክነሕዝናልኩም ቀሪምና ዘለና ዝተፈላለዩ ኣዘናጋዕቲ ዝኾኑ ትሕሶታት መደወይክ ክነቕርበልኩም ኢና። ኣብዛ መደብ እዚኣ ቅጻሊ ዘበርክተልና ዘሎ ጋዜጠኛ ሚካኤል ሓድጉ ብስመይን ብስም ተዓዘብትን እናመስገንኩ ምስ ኤዲተር ያፌት ተኽለ ብምዃን ዘዋሃዶ ኢና ሕዝናልኩም ቀሪምና ንምሉእ ትሕሶ ናፍታ መደብ ከስግረኩም እየ ተኸታተሉ።

0: Nhảy. Nhảy. Nhảy.
1: Nhảy.
0: Nhảy.
2: Nhảy.

Ay, limón para.

Oh, no.

0: Neto eso.
1: Oh, no.

ክቡራት ተዓዘብትና ናብ ናይ መወዳእታ ትሕዝቶ መደብና ኢና በፂሕና ዘሎና። ተኸታታሊት ፊልም ክብረት እያ ክትከውን መበል 56 ክፋላት ስዒቡ ክቐርበልና እዩ። ብሓባር ንከታተል።

ካብቲ ሎምዲ ክወፅ እንዲ ክ ንወፅ እንዲና ዓቅ ተፅብጦ ዓቅ ተፅብ ንወፅ ኢና

0: እንታይ ትገብር ለኺ
1: ድሓንዲኻ
0: ድሓን ኣይኮንኩን እንታይ ክትገብር ዘለኹ ማማ ምስ ቴድሮስ ይኹም ዝደላለይ ዝነበረኪ ጉዳይ ሲ ኣቶ ኣብሌለ ከይብልኩም ቅድሚ ሕጂ
1: ኣታዘንጉራ ብትኸይ ስምዓኻ ቀስበን ዘርባት ሓዋውሳ
0: ኣለ ቀስ ክብል ናይ መፃኹ ማማ ማዓዝ ቀሰበ ትገብር ለኺ ስኺ ዋ እንታይ እዩ ክትገብር ዘለኺ ምስም ገዛ እዚ ኣይ ዘገም ክተትውና ቅድሚ ሕጂ ክደፊ ለክዶ ዋ እንታይ እዩ ክትገብር ዘለኺ ማማ
1: እንታይ ክገብር ተረኺበን
0: ቴድሮስ ዝበሃል ሰብ ደላላይ ዝበሃል ሰብ ኣይትቕረብ እዮም ምስም ዘለኪ ጉዳይ ጠሪሽክ ብተኺረክ ቅድሚ ሕጂ
1: ኣንተ ቆልዓ ስነስርዓት ደይ ትገብር ቀሲልካ ደይ ትዛረብ
0: ማማ ነገረክ ኣለኹ ኣነ ናይ ላስት ነገረክ ኣለኹ ኣነ ቅድሚ ሕጂ እውን ነገረክ ነይረ ምዞም ሰብ ገዛ ኣብ ፀገም ከይተትውና ኢድክን እግሪክን ኣኪብኪ ኸፈልለክ ነይረ ኣነ ቴድሮስ ዝበሃል ሰብ ኣብ ጥቓኻ ኣይተቕርብ እዮ ጥዑይ ሰብ ኣይኮነን ንበዓልና ኣብ ፀገም ኣለና ምዞም ሰብ ገዛ እዚኦም ኣብ ፀገም ከይተትውና ማማ ነገረክ ኣለኹ ኣነ ካብ ሎም እኒኦ ኣይደግመልክ ነ ካልይ መዓልቲ ምስ ቴድሮስ ተርየኪ ናተ ናትን ጉዳይ ክብተ ክመኸ ንፍለጥ እዮ ማማ ከመይ ቀኒኺ ኣነ ናብ ዘለኸ ቦታ መፅኢ ክበፅሓኪ ንስኽብ ዘለኸ ቦታ ክትህልው እዩ ጉቡጥ ነይሩ ንስኽብ ሰዓት እዚስ መፅሓኪ እዩ

0: ኣብ ቤተ ክርስቲያን ከ ፀሎት ግን ኣብ ኣምላኽ ትዕርጉሉ ግዜ እዩ እምበር ንስኹ ደብዚ ማማ ኣነ ናይ ካልእ ኣይኮንኩ እንዳሓስብ ዘለኹ ማ እቶም ደቀይ እተን ደቀይ ካብኸ ካብ ዝፈትዎ ዓባይኦምስ እንታይ እዮም ክምሃሩ ካብታ መፅሓፍ ቅዱስ ሒዛ መንገዲ ሓቅን መንገዲ ሂወትን ትመርሕ ዝነበረት ዓባይኦምሲ እዚ ነገር ክቕበሉ ከለዉ እዚ ነገር ክሰምዖን ክርዩ ከለዉ ሲ እንታይ ይስምዖም ማማ ካልይ ከዓሲ ካልእ ኩሉ መትረፍ ካልእ ኩሉ መትረፍ ማማ ኣብቲ መንገዲ ቅንዕናን መንገዲ ሓቅን ሂወትን ዝመርሕ ዝሕብር ዘማእክል መፅሓፍ ቅዱስ ብሓሶትኣዊ ክትምሕል ማማ ብሓሶትኣዊ ክትጠቕዒ ዝኣክል ገበን መዓስ ጌርክ ትማማ ዝኣክል ገበን መዓት ጌርኪ ናተይ ዘረባ ዓሽሽ ኢልኪ ናይ ጴጥሮስን ናይ ክብሮምን ዘረባ ምእማን
1: እዚ ከመን ክረኽቦ ርኸብ እየ ኢሉ ዋይ ውርደት
0: ብሓን ማማ ኣነ ብዚ ቦታ ክርእክ ከለኹ ዝስማዕን ዘሎ ነገር በዓል እዩ ድፈልጡ ተረፍ ንስኻ ጠይ ወላዲተይ ኣነ ውሉድ ክኮይነ መንእሰይ ኮይነ ተጋጊብ ከምዚ ቦታ ክርከብ ከማን ዝቕበሎም ዝደልዮ ነገር ኣይኮነ
1: ኣነ ዴኻ ኮይኑ
0: ሕጂ ማማ እዚ ቦታ ምህደስ ቦታ እዩ እስ ክትሃደሱሉ እዚ ምስ ክብረ ዘለና መንገዲ ከዓ ብሓደ መንገዲ ጥራይ ንክንዕር እዩ ንኽእል እዚ ከዓ ክዕረ እንድሕር ኮይኑ ነታ እዚ ኩሉ መከራ እዚ ኩሉ ሽግር እዚ ኩሉ ኣደራዕ ኣብ ዝባና ውሪዱ ዘሎ ምስኪ ነይቲ ክብረት ብልብኺ ነፂህኪ ይቕረ ግበርለይ ምስ ትብልያ ጥራይ እዩ ከምቲ መፅሓፍ ቅዱስ ምሒልክ ብሓሶት ዝመስከርክዮ መፅሓፍ ቅዱስ ናይ ሓቂ ምዃኑ ኣሚንኪ ኣብ መፅሓፍ ቅዱስ ምሒልክ ድሕር ብልብኺ ይቕረ ግበርለልክያ ደይ ማዕረይ ንሳውሪ ይቕረ ምስ ተገብረልክ ኩሉ ጉዳይ ክፍትሓ ዝኽእል ኣደይ ማዕረይ ብልብኺ ይቕረ በለ ይበልያ ኩሉ ዝሓለፈ ሕማቕ ኣብዝ ሓለፈ ይትረፍ
2: ንግስቲ ገብረ መስቀል
3: ቴድሮስ ድርባይ ደስ በልክ ንቁርባንን ስግራንን ዝምልከታ ወላዲት ኣብዚ እቲኸ ወገባኻ ትረክብ ኢኸ

0: ኣሎ ስቲፍዓወ ከመይ ቀኒኻ? ንስኻኸ ድሓ ኒኻ?
1: ድሓኒና ፅቡቅ ኣለና ሲኮ ፅቡቅ ኣለና። ኣንተ ኣኪለካ ደው ኢሉለይ ነይሩ ብጣዕሚ ተሓጒስና ሲራክ ሓወይ ቦቦቦ ናይ ብሓቂ ተሓጒስና በቃ ማማ ሞት ብለይ ትፈለጥ ሓቂ ንግዜ ኣትድፈን እምበሪ እዚ ከም ድመፀ ዳ ፍሉት እንድ ኣትብለካ በቃ ንስኻትኩም ከዓ እንኳ ሓጎሰኩም ናይ ብሓቂ እንኳ ፃማኹም ራኹም ክርተት ኢልኩም ይኹም ክርተት ኢልኩም ይኹም ናይ ብሓቂ ክብረት ካ ልዕሊ ኩሉ ክብረት ትቐስም
2: ካብ ኩሉ እታ ሊብሬቶ ምስ ረኣየኒ ኣነ ኣሚነ ሓደ ሚልዮን ዝኣክል ክብ ከለኹ ስሕሰብ እዮም
0: ኣፋ ስቲፍዓወይ እዚ ከም ድመፅ ዳ ማዓስጠፊኦ እ ትዘጉየካ ነገር ምስቲ ናይ ክብረት ጥዕናን ዝወሰዶ ግዜኒ በር ክብረት ኣብ ኩሉ ተዓዊታ ናይ ገንዘብን ናይ ገዛን ዓወት ዘይኮነሲ ሓቅነት እዩ ተረጋጊፁ ሕጂ ደኣ ኸማን ክብረት ኣቦይ ዳርጋ ዘይሞተ ክትብል ጀሚራ
1: ሓቃ እንዲኦም ሞሲራ ክሓወ ኣቦይ ዓንዶም ዳርጋ ዘይሞት እዮም ስኢልካ ብዓ ኣቦይ ዓንዶም ተለኪሞም ስኻትኩም ላዕሊ እንታሓተኒ ኢልኩም በቲ ንሶም ዘቕርብዎ ወረቐት በቲ ክብረት ስድራ ቤተያ ኢለኻ ክብኒ ምስኻ ክራ ቅርብኒ ዝበለቶ ተሳዒርኩም ተትኾንኸ እዚ ዓብ ዓወት እዩ ሲራ ክሓወይ ዕልኩሉ ክምስጎኑ ዘለዎ መቶም ድሕሪት ኮይኖም ቃሎም ዝሃቡ ኩሉ ፋሚሊ ናይ ብሓቂ ክምስገን ዝግብኦ እዩ እዚ ሓቂ ከዓ ንንግዜ ተኸዊላ ዝፀንሕ መጨረሽታ ብሎክ ምበላ ኣይተርፋን ይርያ እንኳዕ ሓጎሰና እንኳዕ ሓጎሰና ሲራ ክሓወይ
0: ኣሜን ኣሜን ስቲፍዓወይ ሕጂ ንማማ ክድውለላ እየ ሕጂ ኩሉ ነገር ተወዲ እዩ ቅሶኑ ኣብ ምምፃና እዩ
1: በቃ እንኳ ሓጎሰና ሲራ ክሓወይ ሓራይ ቻው ቻው ሩኽ መዓልቲ ቻው
0: ኦኬ ስቲፍዓወይ ቻው ቻው ሩኽ መዓልቲ

0: ዝኾነ ይትበልዮም ድሓካሉ ራድና ና
1: ዓታ ናይ ትሳም እምበር ኣነ ኮ ናት ብሂን ደሎ እምበር ሱ ድኣ ብግብሩ
0: ንሱ ብግብሪ ኣትዎ ደሎ ሕጂ ዶ ምሕሱ ኮይና
1: ኣብዘይ ትፈልጦ ሰ ኢልካ ትምስክር
0: ተምሃሮ ኮነ ዓብይኒ እዩ ምስ
1: ከምዚኣ ዶ ትሕሸካ ሓሲኻ ምምስካር ኣብ ምንታይ እዩ ትካሉ
2: ቤታ ኣነ ሓሲይ ኮንኩ መስኪር ሓቂ ዘለኹ ይመሲል ንበር ዳፈለጥረ ሰብ ሕስ እዩ
1: ሓሲይ ኮንኩን መስኪረ ገለባይ ትበለኒ
2: ሞይ ፈለጥኩም ከተፍሉጥን ነርኩም ንስኹም ኳ ዮም ተፍሉጥናፈልጡ ነርኩም ተፍሉጥና
0: ፈሊጥካ እንዲኻ ምፍላዳ ፈሊጥካ ኳ ክሰምዓኒ ኢኻ ደድለካ መርክ ንደ ግዜ ነገረካ
1: እኒየለካ ሞ ገደልኣት እዩ
2: ሕጂታይ ክትበፅሑና ዲኹም መፅም
1: ክትመሩ እስኻ ስቕ ሞበል ሓንሳብ ኣነ ምስ እየ ዛርብ ዘለኹ
2: ሓንፅናክንለክወጥናለሽ
3: ሕጂ ሕሸካ ኣብ ገደል ምርካብ ሒዝቃ እትዩ ለ ከመይ ቀኒካ
4: ክጣፊ ኢና ሰላም እየ
3: ስራሕ ሓንቲ ኩሉ እንዲኮኑ
4: ይ ናትናስ ጥዑም እዩ ክንደይ ከማና መንእስያት ኣለዉ ፍቕሪ ድባት
3: ተመስገን
4: ምባልመስገን እሞ ክብረት እዚ ዕጂ ናባ ከምፂኢኑ ዘሎ ጉዳይ ንኣኸ ዝበቅዖ እኳ ተዘይኮነ ግን ብገለ ክፋል ወይ ከዓ ብገለ ሸነኹ ቁርብ እንተህደአ ኪኢለ መፅኢ ዘለኹ ክብረት ከም ግብርኺ ኣይረኸብክን ከምቲ ክትኮንዩ ዝግባእኪ ጎማ ኣይኮንክን ከምቲ ዝሓሰብከ የፀናሐክን ግን ካብ ወረደ ትብሎ ነገር ይብልካን ሕጂ ከዓ እንደ ዘለና ሓይሊ ኣኪበ መፅኢ ዘለኹ ከም ድፍረት ኣይትሕስብለይ ግን ለባም ስለ ዝኾን ክትርድእኒ ክብረት እዚ ኣብ ልዕሊ ክዝወረደ እንደ ትረፍ ንዓኺ ትርህፂ ንስድራ ክትሓስቢ ንሕዋት ክትሓስቢ ሰብ ንተረ ሕማቕ ሰብ ከማን ዝግብኦ ኣይኮነን ግን ወሪድ ኣሎ ብቴድሮስ ዝወረደኪ በደል ቀሊል እኳ ተዘይኮነ ካብኡ ዝኸበደ ከዓ ናይ ኣደይ ወላዲተይ ብሓሶት መስኪራ ዝገበረቶ ነገር ድቃስ ለይቲ ይኸሊኒ እዚ ክብለክ መፅእ ዘለኹ ክብረት ካባ ክለቢ መሊኮንኩ ካብ ልቦና ኸ ተማሂረ ካብ ልቦና ኸ ለቢ መስለ ዝኾንክ ሎማ ዓንቲ ኣብቲ ደይ ዘላቶ ተሃድሶ ኣብየ ውዒለ በደይ ገርየ ናባ ክመፅእ ክብረት ሓፍተይ ነደይ በት ዝገበረቶ የቕሪ ክትገብርላ የቕሪ ክትብልላ እየ መፅእኪ
3: ሰሊሓወን ከምቲ ተኽብረና ኣነ እውን ልዕሊ እየ ዝኽብረካ ምክንያቱ እትናትከኦም ነገር ፅቡቅ ጌይረ ስለዝ ናይ ረሃዋ እንታይ እዩ እቲ ፍሉይ ነገሩ ሕና ስድራ ኢና ሄለን ሓፍትና እያ ሕና ከምሰይቲ ሓውና ርኢና ንፈልጥ ኢና ከም ሓፍትና ኢና ርያ ትፈልጥ ኢኻ ንዓይ ብፍላይ ሓፍትያ ንሳሊና ሓፍታ ኩሉ ገዛ ረሃዋ ኣዲያ እያ ከምዚ ፀገም ኣጋጢሙ ክብላ ከሎ ካልእ ትረፍ ክብረት ንምንታይ ቃል ክትቀይር ኣለኸ ኢላ ተተሓተኒ እቲ ሓቂ ንፈለጠቶን እዮም እዚ ኩሉ ከይፈለጠ ግን ኣብ ጎኒ ቴድሮስ ኮይና ማለሲ ተታሊላ ድሓ ንበላ ሞ ክትምስክር ትገድ መፅያ ኣነ ሰንቢደ እየ ምስ ረኣኹዋ ናብ ሓቂ የ ሰንቢደ እየ ረህዋ ድያኸ ኢለ ግን ገይራቶ እዚ ከቢድ ነገር ኣይኮነ እንታይ መሲሊ ካ ብዓብኡ እቲ በዕለይ ዘዕበኽዎ ሓወይ ደምሪ ሂፀ ስድራይ እንድሕሪት ገዲፈ ሓወይ ኢለ ዘዕበኽዎ እናጠለመኒ ንራህዋ ተታለላ ሞ ይገርመካ
4: ከቢድ እዩ እዚ ጉዳይ ኣብ ኣደይ ክኸውን ስለ ዘይነበሮ ኣደይ ነቲ ሕማቕ መዓልቲ

0: ፀገም የለን ስለሕወት ፀገም የለን። ምክንያቱ ነዚ ንምቅላዕ እውን ንስኻ ዝተፃወትካዮ ተራ ቀሊል ኣይኮነን ቀሊል ኣይኮነን። ስለዚ ኣንሱ የ ዝርኢ ንራዊ ከታላ ክእሊ ቴድሮስ ቴድሮስ ትንፈልጦ ኣይኮነን። ቴድሮስ ክልተ ሰብ እዩ። ቴድሮስ ምሳይ ካልእ ምሳኻ ካልእ ምስ ካልእ ካልእ ምስ ድላዩ ክጋማጠል ዝኽእል ሰብ እዩ። ኣነ ከምዚ ይፈልጦ ነ የተሓወይ ኣፍኮርስ ብንእሽትኡ ስለ ዝገደፍክዎ የለልየ እቲ ባህርያት እውን ክብል ኣይክእልን እየ። ግን ዘጋጠመ ከጋጥም ትፅቢተይን ድልየተይን ኣይነበረን። ትፈልጥ ኢኻ ክራይስታብ ትገዛዛእተወ ሂወት ኣቦና ለኪሙ ኩሉ ፍቅሪ ተሳኢኑ ብዓብኢኻ ካብ ገዛና ወፂና ኣምላኽ መስገን ጥዕያት እንዳሓሙ ስለ ዘለዉኒ ብዓብኢኻ በዓል ቤተይ ካብ ጎነይ ስለዘይተፈለየ ምዕቆብ ገዛ ረኪብና ኣለና። እምበር ካብ ገዝእን ወፂአን ኣብ ሆቴላት ከሪመን ንኩሉ ጉዳያትን ክፈትሓ መዓት ገንዘብ ኣውፅአን ዝምለሳውን ብዙሓት ኢና ንፈልጥ። ስለዚ ብኡ መጠንቅኣ ተመስገን ብልኣነ
1: ክብረት ቅድሚ ሕጂ ዝገበርከ ብ ቅድሚ ክፀንሐኪ ዘራኸያኻ ተዓፅድ ሰናይ ዘርእኪ ሰናይ ካ ዓፂድኪ ሕዚ ዘመስግነካ ክብረት ዝኾነ ይኹን ነገር ከምቲ ቅድሚ ሕጂ ሕጁን ኣነብገኒ ከለኹ ነደይ ሕድገት ጌርክ ማለትካ ንይ ሕድገት ጌርክለይ ማለት እዩ
0: ንስኻ ክማ ከይድ ክርሕ ንስኻ ከይደ ክበፅሓየ ክርአየ ክነግረ እያ እቲ ዝበለፀ ካብኡ ተማሂራ ናክትወፅእ ጥራይ እምበር ደስ ዝብለኒ መስለካ ዲኻ ቤት ማእሰርቲ ሓወያ ብቲ ቤት ማእሰር ደስ ዝብል ኣይብለኒ ግን ካብ ወረድ እንታይ ይግበር
1: ክነግረኪ ክብረት ሎ ማዓንቲ ምሳ ምስውዓልኩም ናይቲ ተቐፂዓቶ ዘላ ይሕሰበትን ናይቲ ኣብ ነብሳ ወሪዱ ዘላ ይሕሰባን ናይቲ ኣብ ልዕሊ ክዝወረደ ገበን ኣብ ልዕሊ ክዝወረደ በደል እሱ ዩ ዘሰቀያ ዘሎ እሱ ዩ ድሕስባ ዘሎ ምስ ንብዓት ዓይነያ ገዲፍያ መፅ ኣክባእክን ክብረት ግን ኩሉ ትርድእ ስለ ዝኾንኪ ብጣዕሚ እየ ደመስገነኪ
0: ፀገም የብሉን ሰሊሓዊ
1: እሞ ክብረት ሃፍተይ ኣነ ክኸይድ ሰዓት ቁሩብ ኪሲላ ትምላ
0: ሰነቤት መስሕፍዓል ሸረኩሕ
1: ክኸይድ ፎሊን ከ ኣለና እንዲ ሄርማ ኣለና እቶም ምፅትና ኸይነ ግድ
2: ከይዲ ናይ ብሓቂ ንባዕልካ ኣብ ሽግራት ኢኻ ንዓይካ ኣብ ሽግር
3: ኢኻ
2: እጃ ኣነ ምስ ዘለካ ግበን ካል ግበን ክውስኽል ካይድኒ ገንዘብ ሽ ተቐመጥካ ገንዘብ ኣሎ ኣነ ደ ሓንቲ ወለድ ግደፎ እቶን ገንዘበይ ግን ሃለኒ
3: ኣታ መምሪ ሓወይ ካብዚ ዘለዎ ኩነታት ንቅድም ክወፅእ ካብቲ ዘሕለፍካ ይከፍኒ ንእሽተይ ተፀመመኒ ሽዑ ትግበር ንገብር
2: ሕጃ ኣና ከ ከመኢ ክፅበየካ ዋላ ብዝኾንካ ኳ ክትገብሮ ትኽእል ኢኻ እታ ቴድሮስ
3: ርዳእኒ ግን ትሪኦም ኣለካ ቆልዓ ሰበይቲ ብጎልገል ደርቢ እዮም ስለዚ ንእሽተይ ተፀመመኒ ድሓን ወይ ከዓ ካብቶም ዕርክተይ ድዩ ወይ ከዓ ቤተሰብ ገለካ ክገብረልካ ኢ ዳሓን
2: ርባ ሓሰብ ሕጂ ክፅበ ኣነ ኮ ገዛ ክገዝ ኢለ ይመፅእ

0: ዲና ይኩሉ ፀገመ ርኢኻ ማለት ሲ ቆርብካ ተርዳእ ንባናዩ ኣነ ገዛ ገዚ ኢለ መፅስ መሊስኻ ንዓኻ ክፅብየካ ግዜ ከጥፍ
1: ርዳእኒ እዩ ግን ካብዛ ዘለኹዋ ትኸፍ ኢላ መብሪ ሕጃባ ንእሸይ ተዓገሰኒ ኣነ ዝግበር ገይረ ሓንቲ ዝኸውን ኩሉ ክገብሮ እየ
0: ቴድሮስ ኣነ ነገረካ ኣሎ ገዛ ካ ዕዲ ግዜ ስለዝመፅ ኣብዝሓፀበ ግዜ ገንዘበይ ተደየ መሊስካኒ ኣነ ከሰካ ምኳኑ ይፈልጥ ካንዘረባ ይብለ

0: ካልኣይ ትሕቶ እምነት ምጉዳልን ናይ ሓሶት መሰኻኽል ምቕራብን ገበን ምዃኑ ተኣምነሉ
1: ዶ ነዛ ይብሉ
0: ዝሓተካ ዘለኹ መሊሰ ለይ ተኣምነሉ ዶ
1: ወይ ኣምነሉ እየ
0: ኣረ ተደረሱ ወዲና ኣለና ይቀኒ ኣለና

ትሕዝቶታት መደባት ሞዛይክ ኣብዚ ተዛዚሙሎ ክቡራት ተዓዘብትና ብዘቕረብናልኩም ትሕዝቶታት ድማ ኣጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ምሳኣላይ እሰይ ሽሻይ ብምዃይና ምሳኹም ፀኒሕና። ዝመፅእ ሰሙን ድማ ብዝተፈለየ ትሕዝቶ የ ክኸውን መርኻብና ክሳብ ሽዑ ሰናይ ቅነ ክኾነልና እናተመንኹ ምስተረፉ መደባት ኤሪቲቪ ክገድፈኩም እየ ብሩኽ ቅነ።

0: ዋይ ብድኻ ምኳ ተዋሊእና
1: ኣንጣል ይዕርፍ ሎሚ እኳ ዓብ ኸኣኻ ውጥ ናይ ቀደም ንእሽተይ ዘለካ መስለካ ዘሎ
0: ሰይ ዘይትዕርፍ ወሊድካ ዶ ትዕርፍ ኢኻ
1: ይበኒ ኣንታ ንርታ ጓልካ ድያ
0: ንዓወ እንታ ከምዛ ቆልዓ ዘላ ስከምታ ናይ ቆልዓ ኸላ ዘይሕንቅቓ ዝነበርኩ ከማ ክሕንቅቓ ትብል
1: ሰይቲ ሰብኣይ ክንሳሲ እንታይ ኸትል ዘለካ እንታ
0: ዛዝብለካ እንታ ሕማም ክፍፂማ ሲ ዘይትኽእል ዘንእሽተይ ሰዓል ወላ ትሒዛ ተስኢላ ስንንንንወላላላላላ ትብል ሞ እወይ ዕጃቅኸይ ንረይ ክስዕር ከላ ከዓ ትሰዓላ ካሲኢሉ ዘይብራሃ ቀጭው ዘይብሉ
1: ሙት ሰብኣያስ ንዓ ኣለይ መለይ ክብል ክንፋስ ሓሊፉ ይኸውን እምብል
0: ዋይ ኻ ማስ ወሊድ ዋና ኣይበለለይ እምበር
1: እየ ንስኸ
0: ዋይ ንስክስኽኢልክ ክሕማም በዕሊ ክኢ ክትዕድም እዮ ይብላ
1: ኣንተ ክንደይ ሓስብ ሓደ በዓልቲ ቃል ኪዳን እያ ኣደ ደቁ እያ እንተኾነ ካልእ ስይትረፍቲ ወይ ሓብተይ ንዕናይ ስክ ሕክምና ተመርመሪ ክብላ እንዲ ዝግባእ
0: ኣንታ ትበለማ ድኣ ኣገርያቶ እንድያ ኣገርያቶ ኮያ ስወላላላ ትብል ሞ ንስኻ ዝብልፀፀባ ክሉካ ሽሩ ይብል ብለካ ኣለኹ ኣንታ ትፈልጥ ዲኻ ኣድዩ ተተሓምምሲ ከምኣ ገይሩ ክንዲ መርዓቱ ኣይምተሸገረላ
1: እንታ ዘንደቅሎም እኮ ንሰቁተን ከምሕሱም እየ ትፍትኖ
0: ዋ ፍትኖኦም ጥራይ ዲኸ ወ እንታ ነዚኣ ኳ ሓሚመ ምስ ብለቶ ኮ ዘየምፃ ኣላ ነገር ኮ

0: የለን ይብለካ ኣለኹ ዘዝበለቶኸ እዘላ እዚ ፍርታታት ገለዲ ኢኻ ትብሎ ኣዲቱ ክፀር
1: መማሲ ኢዳ ብኸመይ ነቕሓላላ
0: ዳሃርዳ ጥንዕዋ ተኸታት ኢሉ ትንዕዋ ይብለካ ኣለኹ ንሱ እንከሎ ሰናእና እትብል ንሱ ምስከደኸ ማዓዙቶ ፀዊዖ ጎረባ ብጡ ስጋ ዝርበሽ ይብለካ ሰዓቀ ሙዚቃ ንሃለካ ምፁ ድሓር ነዚኣ ምስተ ዝተውዓለላ እታ ምሕንቃቐ ቶባዕ ገዲፍዋ
1: ወይ ኣታ እሞቲ ዝለመደቶ ደኣ ምስ ኣነ ዳ እንታይ ኮነት
0: ዋ ኣንፈት ቀይራ ናባይለ ወይጣ ኣንኻ ምስኪን ትፈልጠኒ ኢኻ ወላ ሓንቲ ዝነብሰይ ኣይክእለለይን እዩ እዝበለት ንኽጥብ እዝበለት ንኽዘምዕ ደድሕሪ ኣቀይድ ምስ ኣቁንዞ
1: ዘይከምኡ ገንዘብ በቃቅ መከራይ ፅብባ ኮይናትካ ርኢኻ ምጓል ካሕሊ ብፈጢርልካ
0: ከምኡ ድዩ
1: ይኸውን
0: እንታይ ፈሊጠ ኢልካኒ ኢኻ ኣንታ ዝቆር መድመደይ ኮ ርኢኻ ኸ በላዕ ፀዊዕለ ይኸውን

0: እንኳን
1: እንዴ ራስ ክርክት ሳቂ አማይኮ ሁሉ ነገር አይመስሐ ነጽሪ ያስ ቆቃ ገለ ይዘህ ጠቃ ኢላስ
0: ወጥ እንዴ ራሁ ካልዛ አህሎ ኸይ
1: ወብሳ አምደ እንተ ወብሲኒ ዝገርፈን ባህሊት እንዴ
2: ወይ ወርሃን ታድሊ ታገብርና አደ ሐሪ ግዜ ካቆ ካመድሃኒ ስናዕሊ እምነቱ ንሕዊ ቅድም እሞ ብማይ ውሓጢዮ ዳሓኮ ካስቲክ እየ እንዳልክ ድልያ
1: ንቕምኡገባይና
0: ስምዑን እንዶ ከምቲ ዝበለቶ ብሓደ ትወስቶ ሳዕብን ይክትለላ ዶ
2: ኖኖ ሽወያ ይዓን ክልተ ፈፀጋ ኣብ ዘና ፍንጫ ወፃ
0: ኣንታ ኣስማናይ ትላገፅ
2: ኣንታ ሓፍተይ መድሃኒት ብዶዝ ንሕሪ ውሲዳቶ ይዓን እንታይ ትኮን ድልያ ኣለኺ ዝኾነ ልዕሊ ዓቐን ንሕሪ ውሲድካ ጎድናዊ ሳዕብን ኣለዎ
3: ልዕሊ ዓቐን ምብላዕ ኣልካ የፅበልካ ልዕሊ ዓቐን ኣልኮላዊ ምስታይ ኣስኪሩ ንክብርካ ባይታ የውርዶ
0: ወ ልዕሊ ዓቐን ዝራብ የሽክመካን ይፍኩሰካን ልዕሊ ዓቐን ሰቕ ምባልካ ትምሕትን ጉንዴ ስሜካ
1: ሰኣነኻ እንተገፊሕካ ዘለቕለቕ እንዳበለ መኻዲ ኣብካ ኣመና እንተፀቢብካ ድማ ኣፃብዕትካ ጨቢጡ የሳቅየካ ስለዚስ እቲ ቁም ነገር ኣብ ዕቅን ይዘሎ ኢና ንብል ዘለና
4: እዚ ኩሉ ክትብልዎ ፀናሕኩም ነሞ ኢልኩማኒኩም እንተትኮኑ ከመይ ደስ ምበለኒ ነር
2: ያ ሚዛን ሕጂ ይመድሃብ ኦፊስ ኣይዘላ
4: ወፍቲ ኦፊስ ኣብታ ሳሎን ጎቦ ኮይና ኣላ
0: እሞ ማማድሃብኩም ሰተ ክትፈት ማዓታ ንሱ ዘይዛርባ ዋ ኣትፅቡቅ
2: ተማ እጂ ማ ሰተ ቤ ኣለዎ
0: መኸዚን ኣሎ
2: ሰተ
5: ጀማ ሰተ ኩዶ በዛ እዝነይ ዶ ሰተ ድብል ድትሰሚዐ
2: ኣይዋ ክፅዋዕካ እንደ ፀኒሐ
5: ሞንህለኸልኩም ሰተ ኣብ ማእከልኩም ተኸሲተ ኣለኩም ዲ ሃለዋቱ ድሰዓተ ወይ ዝተደናገረ ስሑ ዝሃውተተ
0: ኣዴና ድሃብኳ ኣላ እዛ ኣዶ ኩሉና ተዘይዋሓጥኩ በለድ ብደርዘን ኸኒና
5: ኸኒና ብደርዘን ደኣ ምርዝ እንዳ ኣሉ እንታይ ደኣ ንጉድጓድ ክንድኡ ተሃዊኻትሉ
3: ሓሻካ በይላቶ ግምጥልሽ ርድኢታ በቋራጭ ክየደልያ ብድድ ንእለታ
0: እኖሰተሓወይ በዓል ጥዑምላዛ ንማማ ድሃብ ለዊስካ ለዋቢስካ ናብ ልባሚ ደሳ
5: ማማ ድሃብ ደኣ ኣይትልወዝ ኣይትልወዝ ዓቕሊ ምግባር እዩ ቀሪብ ያ ንሓዋሮ ትፍደስ
0: ዋ ነታሞት

0: ሕቲ ድሓንዲ ኾንኪ
1: እንኪ
0: በለ እዚኣ እዚኣ ርኢ ከለኺ ኣብ ናይ 12 ሰዓታት ፍልልይ ንዓልቲ 2 ሰዓ ውሰድያ ይልክሎት እዩ ፋርማሲስት
1: ወይ ባባ ኣትኪመካ

0: ዋ ከምኡ ዘይበሃል ዛጓለ ኣድኪመካ ትበሃል ይነብኻ
1: ኣድኪመካ ክብለካ እየ እምበር ኣይ ካብ ስራሕካ ብኮድካ ንዓይ ክትብል ፍቅድ ፋርማስ ኮለል ክትብሉ ኢልካ
0: ኣንትሩታ ጓሊ ኣንተፍኩስ እዮ ባፅ ዘረባ ኣድኪመካ ዘይኮነሲ ኣትዒበካ እዩ ዝበሃል
1: ዝብሎ ካልእ ተሓስቦ ካልእ
0: ሽፊን ክበሃል ሳዕሊ
1: እታ ብኸይ ለግበካ ዲ ክፈሪሕካ
0: እንታይ ዳ ሰዓል ተራጋብ ንዲ
1: እሞ ዘይተለግበካ ስናተይ ናይ ጓልካ እንዳኣሎ
0: ንሽዶ ትብላ ባዕልካትክን ዋይ እቲ ከምኡ ኢል ክትዛርበ ከለኸ ክሰኻ ከይበልክሲ ከምዚ ንመዓርለኸ ክትፍንው እያ ክትመስሊ ካብ ኩሉ ቆልዑ ከይትልክም ብላ ቆልዑ ኣበይ ኣሎ እሰይ ወደ
1: ኣሎ እሰይ
0: እሰይ
1: ኣታ እሰይ
0: ንኣስከ ንኣስከ
1: ንኣስከእሰይ
0: እሰይ ወይ እሰይ እሰይ እሰይ እሰይ ኣብ ወደይ ኣዋይ ዋይ እሰይ ወደይ
2: መንጎዶ እንዲ ካለይ
0: ወይ ርስዕ እየ እንዴ ዋ እንታ እሰይ ወደይታይ ዳ ኮንካ ሓንቲ መዓልቲ ዘይምፃኸልካ ስኩሩባ ይትሕልፈኒ እኒኻ
2: ጥሪቅ
1: ዋ እሰይ ነባሓጉይ ፅሊአካ ዘይበሃል
2: መንጎ ዘይንፃለይ
0: እሞ ሕጂሲ ተኮረፊፍካ ለይ ማለት ዲ ኮረፊፍካ ለይ ከምፈርካ ኣቢልካ ተኮረፊፍካ ለይ ኒኻ እዚኣትሃብኩኻኸ
1: ወይ ቆልዓ ይነብስ ክኮረን ፍሽኽ ክብልን ስናይ ቋሕሰም ኳ
0: ዋ ሂናይዳ ቆልዓ ኮ ውሽጢ ሕርክርክ ዝብል ዘይብሉ ንፁሕ ፍጥረት ኳይ
1: ወይ ዘይከውን ኮይኑ እምበሪ ቆልዓ ኮንካ ተትነበር
0: ሂናይዳ ንስኸ ካብ ቁልዕነት ደሪሕ ክለኸ ይኽ ኣይጡጦ ጥራይ እንዲያ ተርፈክ ዘላ ከይደ ከይደ ከይደ ከይደ

0: አንተ ሚዛን በሐደ አብይ ተቆም ዘይክበር ነውር እንዴ ታየራት ክሳስ ቤቲ
1: ወንስማን ታየረዴ
0: ወራ ያፈረት ቃ ታየረዴት ወቆም ዘይክበር ነውር እንዴ ብሑሙም ደጣውት ይላ
1: መስፈን ካብ ግርጅ ትብል ብዛዕባ እንታይ ትዛርከም ዘላ ቀድም ባንገረን
2: ንማማ ዳሃብ ሳዝዘና መዳሃሪ ማሃባቢ ኸያ
1: ዋ ዚአበሞ ንሕጂ ሓንቲ ውሓጢ ኢልያ ኣይፋሉ ኩሉ ብሓንሳ እዩ ዝሕጦ ኢላትኒ
2: ዋ ኣትባማርያ ንኩሉ ብሓሰብ ተውሒድ ከየድ ኣዝገደደ ሳዕብን ከተምፅኢ
3: ኣትበሊ ኣነ ብስማሚ ለንተወስድ ወላ ሓንቲ ይገብረኒ
0: ዋ ዳእታ ገብረት እኳ ለቐልጢፎ ከማን ይሕውየኪ
2: ዋ ኣንታ መስፍን ዘይምከር ባይትምከ
0: ሓኪም ዝኣዝዘላ ዘይኮነ
1: እሞ ሓኪም ክዝዘላ ከለኩ ብደዝ ውሓጢ እዩ ይበላ
2: መድሃኒት መድሃኒት ኮይኑ ክሰርሕ እንድሕር ኮይኑ ኮ ብትኽክል ዓቕል ማለት ዶስ ትኽክል ግዜ ክውሰድ ዘለዎ
0: ዶ ከም ካለዎ ድ
2: ዋ ዝተኣዘዘልካ መድሃኒት ብመሰረተ ሓኪም ዝኣዘዞ ተወሲዱ ክውዳእ ክባእ
3: ኣትዋለ ስምዕስኪ እሞሲ ከኒና ኩ መድሃኒት እኮ ብኩሉ ጉሱም ተብልካየ በር በባሓደ ሸቕ ተብሎ እንትኾንካ ንኣሞኒ ሕማም ከምዓስ ስምፅድስኪ
0: ስጋ ክበሊ ኣነ ከማን ኣብዛ ናይ ድሃብ ትዛረባ ዘላ ኣሰላማ
3: ትሰበማዕወይ ንስኻ ድኣሞ ኣብ ሂወት ተመኪርካ ኩሉ ትፈልጥ ማይ ካሰትካ ከመይ መሰሉካ ሰብኣይ ድኻ ግርዲ
1: ኣንቱ ወልሕና ዝቆሎ ውዕድና
3: ስበል ንስኽ ብቻ ኢለ ክትፅበልኒ ዕንጓላ ፍጮም ዘየፅረየሲ ብቁልዕሊ ዓይነ ካዋ ዘይትብል ነበር ፅኤል ሓፍቲ ቆሎ ውዕዲና ካትብሎ ንወረኪ
1: ወለከ ይብለክወ ፍርሕና ክሎረክሞ ኮይና
0: ዋ ሚዛን ከምኡ ዘይበሃል ነውር እንድዩ ዓባይ ሰበይቲ ክንዲ ዝድፍረት ኣየድልኒ እ
3: ኣቀራኻፈት
0: ከምቲ መገር ጌርክያ ምሽክነይቲ ሕጂ ሓይሽ እንቲ ክጓሉ ኢ

0: እሰይ ወደይ ማንጎ ጥዑም ዶ?
1: ኦ ማማ ናይ ዓለም ጥዑም ጥዑም እዩ።
0: እሞ ጥዕመኒ ባ
1: እምበር ትቅድለኒ
0: ወኣተ ብቻኻ ኣጥዕመኒ እዩ ዳርከኒ ብቻኻ ጥዕመኒ
1: ወይ ማማ ካሕካሕ ኢላ
0: ክድ ግና ፅባሕ ክትርእኒ ኢኻ ናይ ነደኻሳይ ጥዕመክን ክትብለኒ ወር እንታይ ኢለዩ ዝናትካ ንሄሉንዶ ናተይ ባባ ዘምፅእ ኣለዩ ናተይ ክማ ንጥዕ እውይ ናተይ ስኽጥዕምጥዕም ናተይ ብሽሕ ዕፅፍካብናትካ ጥዕም
1: እሞ ጠምጥማ ብል ግዜሰትዩ
0: ዋ ኣነ ኸማ ክዓሻ ደየት እተወድኣኒኸ በብኦር ጌር የሰት እየይ
2: ንዕነይ በሊ
0: ንግስቲ ሕራይ መፃኹ ሰይ ውድ ዳቦይ ገረ መስቀ መፅያ ክመፅእ ዝወዲ ሕራ
2: ዘሎ ዓቐን ግዜ ሰዓታት ንፈላለዮም ዝነግሩና እቲ መድሃኒት ኣብ ውሽጡና ኣት ንክሰርሕ ግዜ ስለ ዘድልዮ እኳ እዩ
3: ኣቲ ግዜ ከምዘድልዮ ኣፈልጦ ኒ መዓስ ጠፍኢኒ
2: ዋ ስክና ትፈልጥዮ ወደይ ከሰኻክረኪ ኢለ ምረት ማማድሃብ ሓኪም ኣብ መዓልቲ ክልተ ግዜ እንድሕር ኣዚዝልኪ ነቲ መድሃኒት ኣብ ናይ 12 ሰዓታት ፍልሊ ትወስድዮ እዩ ዘለኪ ንኣብነት ንጎ ሰዓት 7 ተወሲድኪ ምሸ ድማ ሰዓት 7 ትወስድዮ
4: ዶ ከምዚታት ክኣለዎ ድ እሞ ንመዓልቲ 3ለስተ ግዜ እንተኣዚዝልካ ከመይ ከመይ ጌርካ ትወስዶ
2: ንመዓልቲ 3ስተ ግዜ ተኣዝዝልካ ድማ ኣብ ናይ 8 ሰዓታት ፍልሊ ትወስዶ ንመዓልቲ 4 ግዜ ተኣዝዝልካ ድማ ኣብ ናይ 6 ሰዓታት ፍልሊ ትወስዶ
4: ኣብ መዓስ ኣብ መዓስ ትወስዶ
2: ንኣብነት ንጎ ሰዓት 6 ተወሲድካዮ እቲ ካልኣይ ድማ ፋዱስ ትወስዶ እቲ ሳሳይ ድማ ሰዓት 6 ትወስዶ እቲ ረብዓይ ድማ ፍርቅሬ ትወስዶ ማለት እዩ
3: ኣቲ ጓለይ ሞ ድሓን እቲ ኩሉ ምጉሳብ ትረፈኒ 4 ሻዕ ንመዓልቲ ትወስቶት ኣውህብኒ ከንዲና ኣውህበኒ
2: ኣቲ መመድሃበይ ንዓኹም 4 ግዜ ተኣዝዝልኪ ዋ ስካ ዋይ ኣትማ መድሃብ ስክዳር ሓንዲክ ዘሎ ክረስኒ ኮ ዘይብልኪ ዳሓርካ ሕማም ድንዳን እዩ ብድንቴል ኩሉኸ ርዑ ጠቕሊሉ
3: ዶ ድማ ከዓ ርዑ ጠቕሊሉ ይዕዘር እዩ ይኸየ ዘይወረዶ ሰብ ሂድ እንድም ዝብሉ መሳል
5: ኣሞይ ሓንቲ ዶክበት ሕጂ ትውሕጢ
3: እትክልለይ ደክለኩ ደርሓካ ዘቕድማዓይ
5: ጅ ብከምዚ ያልካ ኣለኹ ገድፈክ ኸይ
3: ዕዝር በሊ ሚካል ባሊደ ይለሃኒ
6: ሕጂ ግርብ ባባ ደው ኢሉ
5: ዋ ገረብርሃን ሓወይ ደው ኢሉ መተክትብል ያኸ
6: እዛ ዝሓኪም ነፂጋ ትኸኒና ብሙሉ ተዘይወሰድኮ ኢላ ተሸግረልና
5: ዋይ ኣታ ስምዑለይ ስምዑለይ ባ መድሃኒት ከም ቆሎ ይቁሓሚ ኣተ ሃርጋፍዶ ትፈልጥኒ ክዳ ከቢላት ገረብርሃን ሓወይ ሓሰ ያርእኻ ንዋላ ሕጂ ሓንቲ ሃል ንብላ ኣለኹ ኣቲ ሓንቲ ሃል
2: ዲኻ ክትገብረ ልዒልካዮ ወይ ንወዲ ወይ ከዓ ወይ ንስተይ ዝኮ

Ой, это же летательный. Сами. Форса. Давай.

0: ንስኻትክን ኣዴታት ዲኽን ክትበሃላ ማዓንጣ ከብኮ እዩ
1: እሞኣንስ እንታይ ዘይገበርኩ ኢኻደገኻ
0: እንታይ ዝገበርኩ ተገልግጥክ ድማ እንታይ ዝገበርኩ ክትብለኒ እቲ ዴታት ዝገብሮስ ኣነ ክነግረክ ተደል
1: ባባ
0: ባወልቦ ዓንጃል ጓ ዓንጃል
1: ባ ዓንጀላይ ትብለና ዓንጀላይ ኮንኩ ዳሕርክ ዓንጀልታይ ምኳኑ ትርጉሙ ትፈልጦ ዲኻ
0: ኣይልዳዕኒ እንታይ ማለት
1: ድሕንተላገፅ ስኻተላገፅ
0: ጠሪጣጠጣ ዓንገለይ ዝበሃል ከምዝናትኪ እቲ እስኪ ብወድኽ እንዳተላገፅክስ ንኣይትላገፅ ክትብልኒ
1: ኣንተ ባባ እዛ ንግስቲ ጎርቤትና ከመተስንዕና ይብጠጠ ክንዳብገር
0: ባህላ ትፈልጥ ንግስቲ ባህላ ትፈልጥ ብለክሎ
1: እሞናዊ ምስኮርትዮ ድሕሪ ክፍታ ቢሉ ሰትይዋ
0: እሞ ከምዘይስተስ

0: ኮንክ ዘይትነግርዮ እዚ ንዓበይቲ ጥራይ ዝተዓዘዘ ኢልክ ተትነግርዮ እዚ ኣንበያ ንመፀን ነይሩ
1: እሞ ድሓን ሕጂ ጥራሕ ድሓን ኩነብን በቀስ ኢለ ነገሮ
0: ንስ በለይ ሕጂ ና ፈቲንዎኒ በዓል ፈቲንዎኒ ሕጂ ንእንታ መምህር ደሊሉ ካብ ተግባር ዝዓቢ መምህር ድለይ ስበለ ብጃለይ ናትካ ዕድል ዓብ ይብለክሎ ክስኪ መሃል ስ ዕድል እንታይ ትፈልጥዮ ተትፈልጥዮ ከማ ኣይተጠቐም ኩሉ
1: እንታ ባባ ካብ ሕጂ ንዓይቲ ቆራቕ ትነቅፍን ስፀሎት ግዳ ዘይትገብር ኣምላኽ ኣቦ ይወዱ ጓለ የሕቁፈኒ ዘይት ኢልካ ዘይትፅሊ
0: ሙሰምዓኒ ዶ
1: ባባእንተይ ዘረብኡኢካ ዝዛርብ ዘለካ ኣምላኽ ሰማዕ ዶይኮነን
0: ኣትሰማዕ ዳ ሰማዓ ወይ ግን ተፀባፃቢ እዩ
1: ከመይ ተፀባፃቢ
0: ከመይ ዶ ኣብ ፀገምካን ሽግርካን ጥራይ ድዩ ዝድለይ እቲ ካልእ እዋን ከ ኣበይ ነርካ ተብለኒኸ እንታይ ይብሎ
1: ባባ ኣምላኽ ዓዳጊ ናብ ሰብ ኣይተወርዶ

0: መፀክሮ በል ሕራይ በቃ ደውለለይ ክመፅእ ገዛ ምስ መፀኹም ሓራጆ
1: ትድሕን ዲኸ
0: ኣትለለ እንታ ክድሕን ው ኣቲ ትወድሩታ እንዲ ንዓወት እዚ ዘላሽሮ ብኩሉ ሰት ይወትብለኒ ፀኒሓ
2: ያመሃውን ያመሃውን እንታይ ሕማቕ ስምዑ እዩ ዘየ ጀማዕ ትርከር
1: ኣነ ወደይ ኣንተ መራሓ ንድ
0: እንድዒ ምስ ሃበይ ኮይና ብቲ ሕክምና ፅበልኩ ኢላትኒ
3: እውይ እሰይ እውይ እሰይ ኦቨርዶ ዝወሲዱ ድኣ ሸጊጉ ክኸውንና
1: ኣ ሸመካይሕሽ ኣርክካሪ ክንስኻ ኣትልሳኸ ቆልዓ ብቐሊሉ ክረኽቦ ብዘይክእል ቦታ ዘይተቐምጦ
4: እዚኣ ኸመን ክረኽባ እዋ ኣነ ምስኪነይቲ ኣንቲ ናይ ምንታይ ትረቦ ኢኸ
0: ናይ ዝዓለ እዩ በጃ ከቢለኩም ታርቶ ካ ጠንቀቕቲ ይኮነትን
4: እዚኣ ጌጋ ህፃን ክቱር ናይ ምፍላጥ ድልት ስለ ዘለዎ ክሳብ ጠቃሚኡን ጎዳእን ዘለልየሉ ዕድመ ዝበፅሕ ብትኩርነት ክትከታተሎን ክትክስክሶን እዩ ዝግባእ
2: ቀላይ ምክሳሕ ፅቡቅ ኣለኺ ናይ ሰዓል ሽረቦ ንድሕር ኮይኑ ዴክስትሪ ምስረፊን እንድዩ ጥዑም ጥዒምዎ ሰትይዎ ኣሎ ማለት እዩ
1: ይክደኖ ጥራይ ከይምረስ
2: ረብልዓለሚን ተግሪ ንርአየሉ ያ ክልቢ ርአየሉ
3: ወይ ኣ ሓደ ግዜ ኣነ ብቆልዓይ ከለኹ ሲ ድያ ዘባል ዝበሃል ናይ ዓባይ ከ ናይ ውሕጠልኩምን
1: ኣታ ንስኻኻ ብቆልዓ ካሪካ ጠንቀም ነርካ ናይ ምንታይ ከሊናካ ክውሒድካ
3: ናይ መደቀሲ
2: ኣላሁ ኣክበር እማ ማሲኡ ከረዊ ከደቂስካ ትኸውን
3: ድቃስ ተበልካ ኸ ኣየ ናይ ድቃስ ሃለዋት ኣጥፍስ በት በቃ ማይ ተረብረቡ ተነብረውን በአን ክነቃ
1: እሞ ንምሸቱ ኸ
3: ንምሸቱ ድኣ ሆስፒታል ኤመርጀንሲ ኣትየ ምስሓኻ ክኸውን ገለ ሃለዋት ኣይፈሊጠ
2: ኣይዋ እሞ ዓባይ ካ እንታይ ረትካ ትኸውን
3: ኣንታ ሰራቕ ድቃስ ድቃሰ ይባር ሰሪዕካ ኒኢላ
1: ዳሓርግኣቲ ሚኩ ሓፍተይ እዛ ጓል ሓባቦ ክሽምጠይ መርቑለይ ጥራየ ኣኺል ዋዕላና ንሓሰባን ብዛዕባ ነብሳ ጥራየ
0: ዘይ ዓጣ ቆልዓፍቲ ንበይኑ ብኛር ኢሉ እዳብኸይ ንሳኸ ብልቱዝ ኮነይቲ ገና ደርፊ ዓዋቢል እያ ትሰምዕ
2: መምክን ገና ንእስነት ዘይፀገበት ትኸውን
4: ከምኡ ዶ ትብሎ ኣነ ከም ዝመስለኒሲ ኣብ ገዛ ይተሰርሐትን
1: ዋ ብነብሳ ዳ እንበር ኣስመረት ከመይ ወረጃ ንውሃለ ንድ
4: እሞ ኣስመረት ወረጃነታን ውሕልነታን ናብ ጓል ኣሰጋጊራት ትብሎ እዩ ዘሎ ትሕቶ
2: እዚኣ እተቐን ድነጥድያ ጀማዕ ትርክር ሰብ ውፅኢት ከባቢ እዩ ዝበሃል
0: እዋ እምነትካ ዲስፕሊንካ ኣካዳድናኻ ኣዘራርባኻ ምስ ሰብ ዘለካ ቀራርባ ኮታ እንታይ ዓይነት ስንምግባር ኣለካ እቲቐንዲ ተሓታቲ ገዛኻ እዩ
1: ሓቂ ክንዲኺ ካብ ናፅናነት ክሳብ ልብ ትሰኩዕ ዝምምለካ ናይ ፈለማ ቤት ትምህርትካኩ ገዛኻ እዩ
2: ካላሚ ክሳሕ መምሃራንካ ከዓ ወለድኻ እዮም
3: ወለዲ መምሃራን ደቆም ተኮይኖም ሕጅስ ለለን ደቂ ክናይ ምንታይ ሳብጀክት መምህሮም እዮም
4: ናይ ስፖርት ናይ ሃክቲ
1: ኣሰይ ወዲ ድሓን ዲኻ
3: ዶክተር ድሓንዲ ዝቆልዓ
5: ወድሓይ ሳላተጓይኹም ዘምፀኹምዎ እምበር ቁርብ ዶንኪኹም ነርኩም ተንትነብሩ ሳዕብየኑ ሓደገኛ ምኾነ ነይሩ
3: እሞ ካብ ምምራዝ ክድሓን ድዩ
5: ወወ ሕጂ ፅቡቅ ኣሎ ድሓር ከዓ ሓፃፂብና ስለ ዘውፀናሉ እምበር በቲ ዝወሰዱ ዓቕን ዘይንቡር ህርመት ልበኣ ኸቲሉ ሕፅረት ምስ ትንፋስ መምፀሉ ነይሩ
3: ተመስገን ተመስገን ኣቦይ እዚኣ ዘርዓኻ ንተመስገን ተመስገን እንተ እሰይ ወዲ እቲ ዘምፃኹልካ ማንጎ ዘይማእኸለካ ነይሩ
6: ማንድ ካብ ናትካ ናዘይጠሚላኒ
3: ዋይ ወደይ ዋይ ወደይ እምበኣራ ተሃራሪፋ ትከያ ሰሚዑ ደለኺ ኣትገባሪት ክያ
5: እሞ ንስ ክዳ በዕሊ ክንዲ ክነውን ይውክ እዮ
3: እንታ ዶክተር እንታይ ልብደ ኣለዋይ እንተ በዓልቲያት እንታይ ትብለን
5: ዝኾነ ይኹን መድሃኒት ቆልዓ ኣብዘይረኽቦን ኣብዘይርክቦን ክቕመጥ እዩ ዘለዎ እንተ ተኻኢሉ ከዓ ብመፍትሒ ክዕፆ ዝኽእል እንተኮይኑ ተመራፂ እዩ
3: እቲ ሰምዕዮ ደለኽን ዶክተር
1: እዎ ሰምዑ ኣሎ ኩሉ ናተይ ጌጋ እዩ ብሓደገኛ መገዲ ዳኣ ኮይኑ እምበር ድሓን ተማሂረሉ ኣለኹ
5: ቆልዓ ምንጋር እዩ ዝደሊ እዚኣ ጌጋ እንዳበልካ ክትረድኦ እንተፈቲንካ ወላ ብድሕሪኻ እውን ክጋገ ይክእልኒ
3: ኣዋይ ሓቅኻ ሓቅኻ ዶክተር ሓቅኻ እንታይ ሞይ
5: በሉ ሕጂ ክትከዱ ትኽእሉ ኢኹም
1: ሕራይ ዶክተር
3: ይቐኒየልና ዶክተር ብደቂኻ ርኸቦ
5: ኣሜን
3: ሰላም
5: ኣይትሕመቕ ሓራይ

ንስኻ ዓቢ ኣ

ሰላም ዝኸበርኩም ተኸታተልቲ መደብ ካብ ፅጋታት ባሕርና ከመይ ቀኒኹም? ናይ ሎሚ መደብና ብዛዕባ ድሕረ ባይታ ትካል መፍረጫው ምፅዋዕ ኮይኑ ከምኡ ውን ድሕሩ ዝተመስረተ ትካል መፍረጫው ሓሊባይን ዝድህስስ መደብ ይክህልወና ሓቢርና ንከታተል።

ዝተበገስናሉ ግዜ ጸጥታ ዝሰፈነሉ ናይ ሰማይ ብርሃን ዝነገሰሉ ኣጋወጋሕታ እዩ ነይሩ። ቅድሚ ፀሓይ ክነኣቱ ኣንጊህና ኢና ተበጊስና ኣንፈት ጉዕዞ

0: ና ካብ ወደባዊት ከተማ ምፅዋዕ ንሸነኽ ሰሜን ኣስታት 43 ኪሎ ሜትር ርሒቓ እትርከብ ትካል መፍረጨው ሓሊባ እዩ። መንገድና ሰላም ዝዓሰሎ ዓድታትን በረሚ ወቒሮ ብየማን ብጸጋምን ገዲፍና ብገረብ ተምርሙሳት ዓጂብና ሕልፍ ሕልፍ ኢሉ እውን ቀላጥ ቦታ ይተሰኣነን ሓሊባይ ክንኣቱ ገለ ኪሎ ሜትር ምስ ተረፈና ሓንሳ ወሪድኩም በፂሕኹምሞ ዘለኹምሞ ቦታ ኣስተማቑሩ ዝብል እንክመስል ዳሕረዋይ ጎማ ነፈሰ። ከባቢና ኣስተማቒርና ጎማና ቐይርና ሓሊባይ ደበኽበልና ሓሊባይ ምስ ኣተና ሓደ ካብቶም ባህርያዊ ትዕድልቲ ዝኾነ ምንጪ ኩሉ ዓይነት መቐረት ኮይኑ ዝነብር ዶብ ዘይብሉ ትሕዝቶ ጸኒሕና። እዚ ብኽልተ ባእታታት ሶድዮምን ክሎሪንን ብምውሃድ ዝፍጠር ማዕድን እዩ ጨው። ንድሕሪት ምልሲ ኢልና ምስ ንርኢ ጨው ካብ ጥንቲ ኣትሒዙ ኣብ መነባብሮ ወዲ ሰብ ንዝተፈላለየ መዓላ ዝውዕል ዝነበረን ዘሎን ኮይኑ ብተዛማዲ ኣብ ሃገርና መልፍዕ ቆርበትን ኣብ መግብን ንጥቀመሉ ትካል መፍረጨው ሳሊና ካብ 1907 ኣትሒዙ ብቐጻሊ ፍርያምነት ሕርሻ ጨው ኣብ ሃገርና ንኽዓቢ እጃሙ ከበርክት ጸኒሕን ኣሎን። ሳሊና ትካል መፍረጨው ኣብ 1907 ብኢጣላውያን ገዛእቲ ካብ ዝምስረት ኣትሒዙ ጨው ዘፍሪ ዝነበረን ዘሎን ትካል እዩ።
1: ቅድሚ እዚ ትካል እዚ ምምስራቱ ግን ህዝቢ ኤርትራ ምስ ጨው ሌላ ነይርዎ እዩ። ምክንያቱ ኣብ ሓስመትን ኣብ ቡሬን ቦርደሊ ኣብኡ ዝፈሪ ጨው ኣብ ሕብረተሰብ ኤርትራ ብግማልን ብካልእ መጓዓዝያን እንዳተኸፋፈለ ህዝቢ ኤርትራ ካብቲ ፀጉ ይጥቀም ነይሩ እዩ። ዋላ ቅድሚ ዞም ጣልያውያን ምምስራቶም ነዚ እዚ ትካል ግን ብ1907 ብስም ሰሽታ ኢታልያና ፐርለሳሊና ኤሪትሪየ ዝብል ስም እዩ ተመስሪቱ ማለት እዩ። ብኢጣልያውያን ዝተመስረተ ኩባንያ መፍረጨው ኤርትራ ብዝብል ስም እዩ ተመስሪቱ። ኣብቲ ዝተመስረተሉ ግዜ ኣቐዲሙ ስለ ዝኾነ ዝጥቀመሉ ዝነበረ መሳርሕታት ኣዝዩ ምዕቡል ኣይነበረን። ሓይሎም ከዓ ብጉልበት እዩ ነይሩ ስራሕ ብጉልበት ብባዴላ ብኣብራዛ ብሰንኬርሎ ብዓረብያ ብከምኡ ጌርካ እዩ ነይሩ ትኩዕዞ ማለት እዩ። 1950ታት ግን እቲ መሳርሒታት ምዕቡል ተኣታት እዩ ሃርቨስተርስ ሎደራት ትሬለራት ትራክተራት ዝኣመሰላ ተኣታት እየን ምዕቡል መሳርሒ ስለ ዝተኣታተወ እቲ እቶት እንዳበርከተ ኸይዱ ማለት እዩ።

0: እዚ ኣብ ከተማ ምፅዋዕ ግራር ተደኪኑ ዝርከብ ትካል ምስ ምስፋሕ ወደባዊት ከተማ ምፅዋዕን ካልኦት ምኽንያትን ካብ ዝርከበሉ ኣከባቢ ንኽግዕዝ ኣብ 204 መደብ ወፂሉ ዝነበራ ግራውቲ ጨው ካብ ምፍራይ ደው ከም ዝበላ ይግለጽ።
1: መፍረጩ ምፅዋዕስ ካብዚ ቦታ ክለቅቕ ኣለዎ። ስለምንታይ ባፅዕ ትሰፍሐ ኣላ? እዚ ቦታ እውን ዞባና ፃዕዳጋ ኮይኑ ከምዘ ናይ በዓል ዱባይ ናይ በዓል ጅቡቲ ገለ ብኣህጉራዊ መልክዕ ፅቡቕ ክርከቦ ክእል እዩ ተባሂሉ ተኣሚኑሉ ኣዋጅ ተኣዊጁ። ሕጂ ካብ 204 ብዙሕ ጨው ኣፍሪና ስለ ዝነበርና ተዘብረኹሞ ሽጡ እምበር ክትጉዕዙ ስለ ዝኾንኩም መፍረ ቋርፁ ተባሂሉ። ኣቐዲሙ ግን ንግድን ኢንዱስትሪን ሽዑ ምስ ንግድን ኢንዱስትሪን ኢና ነርና ምስ ሚኒስትሪ ንግድን ኢንዱስትሪን ምናልባት ሳሊናሲ ምልቃቅ ኣይተርፋን እዩ ዝብል ግምት ገይሮም ኣብ 1997-98 ኣብ ዓለም ጨረታ ዘርጊሖም ማለት እዩ። ጨው ዝፈርየሉ ቦታ ዳሲስኩም ስ ኣረጋግፁሉና ዝብል ጨረታ ዘርጊሖም። ሕጂ ሓደ ማንደርስታም ዝበሃል ናይ እንግሊዝ ትካል ተዓዊቱ ኣብ ትሕቲ ጀደክ መፅናዕት ይካየዱ። እቲ መወከሲ ዝተዋህበ ቦታታት ሓደ ኣብታ ነይሩ ካልኣይ እምበረሚ ሳለሳይ ከዓ ሓሊባ እዩ ማለት እዩ። ንሰለስትዮን ኣፅኒዖመን ኣፅኒዖም ሕጂ ኣብታ ክኸውን ከምዘይክእል እምበረሚ እውን ከምዘይከውን ተዝሓሸ ሓሊባ ኢሎም ሪኮመንድ ገይሮም መፅናዕቶም ወዲኦም ከይዶም ከምኡ ስለ ዝገበሩ ሕጂ ንሕና ግዕዙ ኣለኩም ዝቦታ ክትገድፈ ኣለኩም ዝተባሃለ ዝገደፍና ገዲፍና ዝነበረና ትሕዝቶ ኣዋዲድና መሳርሒታትና ሰራሕኛታት ኣገዲምና ናብ ሓሊባይ ከድና ንሓሊባይ ኣብ 216 እቲ ዝያዳ ሙሉእ ብሙሉእ ንሰርብሎ ዝጀመርና ክሳብ 220 ምቅራባት ተገይሩ ካብኡ ድሕሪኡ ከዓ ፍርያት ቀፂሉ ማለት እዩ።
0: ከም መተካእታ ናይዚ ድማ ኣቐዲሞም ኣብ ዝተፈላለየ ቦታታት መፅናዕቲ ካብ ዝተገብሩ

0: ሎም ናብ ሓሊባይ ንኽግዕዝ ምድላዋት ንኽግበር ተወሲኑ ድሒሩ ኣብ 212 213 ሓንቲ ንእሽተይ ገዛ ብምድኳን ዝተጀመረ ናይ ቅየሳን መፅናዕትታትን መስርሕ ሓሊፉ ምስ ኩባንያ ህንፃ ሳዋ ብምውሃድ ኣብ 216 ስራሕ ተጀሚሩ
1: ዳማይ ስራሕና ዝነበረ እቲ ንድፊ ብጀደክ ዝቐረበስ ኣባይታ ክፍለጥ ስለ ዝነበሮ ቀዳምነት ዝወሰድና ካብቲ ሰብ ዝቐርቦ መፅናሕቲ ማየ ዝርቕ ድያ ይዝርቕን ኢሎም ኣፅኒዖም ከምዘየ ዝርቕ ኣብቲ ዝቐረበ ንድፊ ተገሊፁ ስለ ዝነበረ ንሕና ከዓ ንዑት ባይታ ከመይ ክንገብር ከም ዘለና ሪና ኣብ ነስ ወከፍ እዚ ሙሉ እዚ ሳይት ማለት እዩ ኣብ ነስ ወከፍ ፍርቂ ኪሎ ሜትር ጎዳጉዲ ናይ መዐቀኒ ናይ ማይ ኣብ ክንደይ መፃና ንክንፈልጥ መጀመርያ ክንገብሮ ዝነበረና ጉዳይ ስለ ዝነበረ ኣብ ነስ ወከፍ ፍርቂ ኪሎ ሜትር እንዳኸድና ጉድጓድ ተኳዓይቱ እቲ ማይ ኣብ ክንደይ ከም ዝወፅእ ኣረጋጊፅና ማለት እዩ
0: ጀዴክ ብመሰረት ዘካየዶ መፅናዕቲ ዘውፅኦም ረቑሒታት እቲ ንጨው ዝኸውን ትሕዝቶታት ናይ 1.3 ሜትሮ ርግዲ ዘለዎ መሬት ብታሕቲ ማይ ዘየ ዝረቑን ቀረባ ንባሕርን ንፋስ ንምህርቲ ጨው ዘይሃስን ካብ ባፅዕ ኣዝዩ ትሑት መጠን ጠሊ ኣየርን ክህልዎ ከም ዝግባእ መፅናዕቲ ወዲ እዩ
2: ነዚ ቦታ እዚ ክፍቲ እዩ ንፋስ ፀሓይ ቃልዕ ስለ ዝኾነ ነቲ ጨውና ብመንፅር ከማ ናብቲ ውፅኢቱ ብዙሕ ኢና ረኺብናዮም ናይ ባሓቂ ፅቡቕ መፅናዕቲ ነይሩ ካብ ናይ ባፅዕ ዝነበረ ኣብ ባፅዕ እተን ኣብ ክራማት ኣይትሓስቦን ኢኻ ካብ ወርሒ 9 ካብ ወርሒ 10 ዘሎ ስጋብ ወርሒ 3-4 ኣይትሓስቦን ኢኻ ናይ ጨው ከተፍሪ ካብ ወርሒ 5 ጀሚርካ ክሳብ ወርሒ 9 ደሎ እዩ ፅቡቕ ኩነታት ከምዚ ናይ ባሕሪ ክሎ ሲዝን ገለ ዝበሃል ከምኡ እዩ በቃ ናይ ነይሩ እዚ ግን 12 ወርሒ ተፍሪ ኢኻ ሕጂ እቲ ዝነበረ መፅናዕቲ ናይ ባሓቂ ፅቡቕ እዩ ነይሩ ማለት እዩ
0: ብዝተኸየደ መፅናዕቲ መሰረት ሓሊባይ መፍረጨው ክኸውን ከም ዝኽእል ተረጋጊጹ እንተኾነ ዝተፈላለዩ ብድሆታት ኣብ ቅድሚት ደው በሉ ፈለማ ናብ ዝግራት ንኽተኣትወሉ ትኽእል ብዙሕ መንገዲ ተፈቲኑ እቲ መሬት ውሕጅ ዝሓልፉ ብምንባሩ ድበት መሊኡ ብትሕቲ መሬት ማይ ስለ ዝነበሮ ድልዱል ብዘይምንባሩ እናተነፍሐ ንመካይን ምስቲ ዘለወን ክብደት እናተሸኽላ ንምስርሑ ኣሸጋር ኮነ ድሕሪ ብዙሕ ሓሳባትን ጥበብን ብምፍሳስ ክኢላታት 3 ሜትሮ ብምኩዓት ነቲ መሬት ከም ዘተንፍስ ተገይሩ
2: ምዞም ናይ ህንፃ ሳዋ ኮይና ነተን 7 ግራውቲ ክንሰርሐን ከለና ምሽካል ነይሩ መካይን እቲ ባህሪ ክንመፅእ ከለና መጀመርያ እቲ ሓደ ካብቲ ፀገም ዝነበረና ባህሪ ነይሩ ደይፈለጥናዮ ባህርታት ነይሩ እዚ ንሪኦ ከለና ወላ ሓንቲ ዘይገብር ደይሸኽለካ እዩ ንመስሊ እቲ መሬት ሞ ፅቡቕ ደሎ መሲልና ብዓበይቲ ዜና ሄቪዲቲ ማሽነሪ ዓበይቲ ዳምትራክ ክኣትዋ ከለዋ ይሽከላ ነይረን ብዙሕ ሽግር ኢና ረኺብና ሕጂ ኣብዚኣ እቲ ዓብ ተራ ተፃወተ ከም ኣነ ዝብሎ ነቲ ትካልን ነቲ ሰብ እንዳሃነፀ ክቡር ሚኒስተር ኣቶ ተወልደ ቀላቲ ሚኒስተር ሃብቲ ባሕሪ እቲ ባህሪ ናይ መወዳእታ ተስፋ ቆሪፅና ዝነበረ ብተመክሮ ብዘዕለለና ኣብ ናይ ዓጊግ ዝነበሮ ግዜ ኣብቲ ናይ ቀደም ኣብ ሜዳ ከሎ እዚ ሲ ከምዚ ለምባእ ለምባእ እንዳበለ ኣሸጊርና ምስ በልናዮ ሲ መስተንፈስ ክህልዎ ኣለዎ መስተንፈስ እንድሕር ዘይገበርኩምሉ ከስራሓኩም ኣይክእልን ኢልና ብኤክስካቫተር ጌይራ ንሕጂ ይኩዕታ ኣብ ጎና ማለት እዩ ሳእተወ ነታ መገዲ ንሓልፈላ ኣብ ጎና ከይደ ብኤክስካቫተር ጌይረ ይኩዕት ምስ ከዓትኩ እተን ኣብዚ ዝነበራ ማይ ብታሕቲ ኣክንዲ ዝመፃንስ ብጎን እየን ነቲዐን መፅአን ሕጂ እቲ ማይ ኣብዚ ዘሸግረና ነበረ ናብኡ ነፊሱ መንፈሲ መስተንፈሲ ኢና ጌርና ኣሎ ያ ሕጂ ዓባይ ታራያ ተፃዊቱ ንሕና ወዲእና ኢና ነርና ህንፃ ሳዋ እውን ከምኡ ኣይንሰርሕን ኢና መኻይንና ዓንየ ናብዚ ክንስሕበን ንካልእ ዕላማ ንካልእ ስራሓት ዝፅበአን ደሎ ሲ ኣብዚ ጥራይሲ ዓንየን ይሽከላ እሞ ክጎትዎን ከለዉ መሊሱ እቲ ሰልሚ ስለ ዝኾነ ይሸጉሮም ነይሩ ሕጂ ክንደየን እቲ መስሓቢአን እቲ ናይ ባሊስትራት ናይ ገለግለ ክንደየን ተበላሽየን ሕጂ ምስ ከምዚ ጠጠዋ ኣቢልና ኣለና እዚ ኢሎምና ኣብ መወዳእታ እዚኣ ዓይነት ተኣሽሙ ምስ መፀት ፅቡቕ ትፍታሕ ተረኺባ
0: ነዚ ኩሉ ብድሆታት ሓሊፎም ናብዚ

ደረጃ ዓወት ዘብፅሖም ጥበብ ተበላሕትነትን ሓቦን ተፀዋርነትን ኣብ ናሓድሕዶም እዩ። እዚ ትካል ኣብ ጽዑቕ ናይ ምሕፋዝ ስራሕቲ ይጸኒሕና። ነዚ ንምዕባይን ንምስፋሕን ናይዚ ትካል ዝግበር ዝተፈላለዩ ናይ ቅየሳ ስራሕቲ እዩ። እዚ ትካል ሓደ ካብቲ ዝዓበየ ብልጭኡ ኣብ ነበርቲ ናይዚ ኸባቢ ዝኸፈቶ ናይ ስራሕ ዕድላት እዩ። በዚ መሰረት ነቶም ተቐማጦ እውን ንዝረኸቦ ረብሓን ኣገዳስነት ናይዚ ትካልን ኣዝዩ ዕዙዝ ይገብሮም።

0: ብፍላይ ንኣሹ 34 ዙርዮም ደቁ ቂሮ እውን ኣለውና ሓናፊፅና ኢና ነካይዶም ዘለና እቲ ስራሓት ድሮሶም ሒዞም እዮም ዘለዉ።
1: ይወሃቦም ነዚ ክትገብር ሓያል ጎኒ ናይ ቅየሳ መሬትን መሃንድስን ክኢላ ስነቐመምን ይሓትት።
2: ጸጋታት ባሕርና

0: ደሴታት ባሕሪ ጉርማት ዕድልቲ
1: ደሴታትና መስሕብ በጻሕትና
0: ብቕርፀን ሕብረንን ፍሉያት መዕረፊና ካብ ፀሓያይ ባሕሪ ኣብ ገማግም ባሕሪ ዝተገፍዐ
1: ብዕፅምትን ዝተበላሸዊ ዓሳን ዝተመስርሐ
0: ፈሳሲ ድኹዒ ሳምናን በረኪናን
1: ብምህዞን ሰንዓን ፈጠራውነት ጥበብ
0: ንኹሉ ኣብ ኩሉ ዘገልግል ንብረት
1: ብሓደ ስጉምቲ ሃንደስቲ መሃንድሳት
0: ብሓውሲ ኢንዱስትርያላውያን ብጃልባ ኣየይቲ
1: ምህርቲ ዝሓፍሱ ልምዳውያን ገፈፍቲ
0: ስልጠና እውን ኣሎ ንኹሉ ዘካትት
1: ሰኪዒታት ምስራሕ ሞያታት ምቕሳም
0: ፍልጠት ዓጢቕካ ንኸባቢኻ ምብርካት
1: ብመፅናዕቲ ትሕተማያዊ ውርሻ ሃብቲ ባሕሪ
0: ጥንታውያንን ዘመናውያንን ዝፀሓላ መራኽብ የገንዝብ ንቑታ ባሕሪ
1: ነዝን ካልእን ንምቕሳም ትሕዝቶ ጸጋታት ባሕርና
0: ኣብ ክልተ ሰሙናዊት መደብ ጸጋታት ባሕርና
1: ኣብ ኣገልግሎት ቴሌቭዥን ኤርትራ ተኸታተሉና
0: ጸጋታት ባሕርና
1: ኣብ ኤሪ ቲቪ
0: ጸጋታት ባሕርና

0: ብቕዓት እተፍርየ ጨው ብብዙሕ መለክዕታት እዩ ዝረጋገጽ። ኣብቲ ዝፈረየ ምህርቲ ጨው ዝርከቡ ትሕዝቶ መዓድናት ከም ቀንዲ መዐየሪ ይውሰድ። ንምግቢ ንጥቀመሉ ባእታ ጨው ሶድየም ክሎራይድ ጥራይ እዩ። እዚ ንዕዘቦ ዘለና ኩሉ ፃዕርታት እምባር ነዚ ባእታ ንበይኑ ከም ዝተርፍ ንምግባር እዩ። እንተኾነ እዞም ባእታታት ዝተፈላለየ ባህርያት ዘለዎም ብምዃኖም በብጠባዮም ካብዚ ማይ ከምዝእለዩ ምግባር ዝሓሸ መራፂ እዩ።
1: ጨው ንምፍራይ ብመጀመርያ ደረጃ እንታይ የድልየልና? ሓሙሽተ ነገራት ክማሉ ይኽእሉ ኣለዎም። ቀዳማይ ብርታ ዝበለ ፀሓይ ማለት እዩ፣ ናይ ፀሓይ ፀዓት። ካልኣይ ባሕሪ ክህሉ ኣሎ። ሳልሳይ እቲአን ጋብላታት ተሰርሐን ማይ ዘየትሩዋ ክኸውን ኣለዎን። ሂሚዲቲ ወይ ከዓ ጠሊ መጠን ናይ ተኤር ትሕት ዝበለ ክኸውን ክኽእል ኣለዎ። ብርታ ዝበለ ንፋስ ካህሉ ኣሎ። እዚአን እንዳር ተማልየን ጨው ክፈሪ ይኽእል እዩ ማለት እዩ።
0: ነዚ ካብ ባሕሪ ዝተጨንጉዐ ማይ ናብ ሰለስተ ጋብላታት ምቅያር ድማ ኣካል ናይዚ እዩ። ነቶም መዓድናትን ብዘፍታት ደሮናታት ዝመፁ ርስሓትን ዝሓቆፈ ማይ ባሕሪ ናብዚ ጋብላታት ተበጊሱሎም። ብቐዳምነት ዝኣትዋ መህፈፊ ጋብላ ኮይና ኣብዚ መስርሕ ካልሲየም ካርቦኔት ዝተባህለ ባእታ ይተርፍ። ኣብዚ መስርሕ ብቐጻሊ መጠን ሕፍሰት ናይዚ ኣብ ጋብላ ዝኣተወ ማይ ባሕሪ ይዕቅን። ቀዳሚቲ ጋብላ ናብታ መሕፈሲት ተባሂላ እትፅዋዕ ጋብላ ይሰግር። ኣብዚ እቲ ብጀሶ ዝብል ልምዳዊ ኣፃውዓ ዝፍለጥ ካልሲዮም ሳልፌት ዝግ ዝብለሉ ዓቐን ክሳብ ዝበፅሕ ይጸንሕ።
1: ጨው ወይ ካ ሶድየም ክሎራይድ ንኸተፍሪ እዞም ባእታታት ዘለዉ ክእለዩ ይኽእሉ ኣለዎም። ካብቲ ናይ ባሕሪ ማይ ማለት እዩ ክእለዩ ስለ ዘለዎም ክንኣልዮም ክንክል ኣለና ማለት እዩ። ሕጂ ናይ ባሕሪ ማይ ካብ 3.5 ስጋብ 4 ሚታዊት ይበፅሕ ማለት እዩ። ሕብሰት ናይ ባሕሪ ማይ ካብ 3.5 ስጋብ 4 ሚታዊት ይበፅሕ። ሕጂ እዚ ናይ ባሕሪ ማይ ፓምፕ ጌርካ ገሊልካ ብገለልቲ ማሽን ገለልቲ ኣለዋ ኣብዚ ናህና ነብሲ ወከፈን 2000 ኪቢክ ሜትር ኩቦ ማለት እዩ ኣብ ሰዓት ጭንጉዓ ማለት እዩ። ምስ ተጨንጉዓ እቲ ናይ ባሕሪ ማይ ናበይ ኣቱ ናብ መፈፍ

0: ጨው ወይ ከዓ ኢቫፖሬተር ሕጂ እቲ ጨው ኣብቲ ናይ ጨው መስርሕ መጀመርያ እንታይ ኢና ንገብር? ሰለስተ ደረጃ ኣለና። እቲ መስርሕ ፍራክሽናል ክሪስታላይዜሽን ይበሃል፣ ምምቕቓል ማለት እዩ። እቲኦም ዘየድልዩ ባእታ ንላዕልኻ ሶዲየም ክሎራይድ ምፍራይ ማለት እዩ። ሕጂ ኣብ ሰለስተ ኢና ንመቕሎ፣ መህፈፊ ወይ ከዓ ኢቫፖሬተር ይበሃል ቀዳማይ። ብካልኣይ ደረጃ ንረኽቡ ከዓ መሕፈሲ ወይ ከዓ ኮንሰንትሬተር ይበሃል። ብሰለስተ ደረጃ ነቐምጦ ከዓ መፍረይ ጨው ግራት ወይ ከዓ ጋብላ ወይ ከዓ ክሪስታላይዘር ተባሂሉ ይፅዋዕ ማለት እዩ።
1: ገረብ ምግራብ ንቐላጥ ቦታታት ከባብን ብዓይነቱን መልክዑን ሰሓቢ ይገብሮም። ብዓይንኻ ርኢኻ ከተስተማቕሮ ኣስተማቒርካ ጥቕሚ ገረብ ክትርዳእ ኣይትሽገርን። ብኡ ድማ ኣብ መናፈሻ ንጽባቐ ኣብ ትካላት ገረብ ምግራብ ብብዝሒ ዝረአ፣ ብፍላይ ኣብ መታሕትን ቈላን ሙቐት ዘለዎን ቦታታት ገረብ ብብዝሒ ኣብ ዝሰርሕሉን ስርሖም ወዲኦም ከጽልልሉ ገረብ ይተኽሉ እዮም። ኣብዚ ትካል መፍረጮ ሓሊባይ እውን ገረብ ምትካልን ምክትታልን ኣካል ዕዮም እዩ።
2: እሞ ኣካል ስራሕና ደይ ንገብሮ እዚ ምግራብ ምስ ንጥፈታት ናይ ትጨው ምስኡ ኣካል ስራሕና ጌርና ደይ ንሕዞ ተባሂሉ ሚኒስተር እዩ ደፍርዮ ኣብ መንበሪ ገዙ በዓሉ ፍርዩ በዓሉ ብመኪንኡ ሒዝልና እዩ ድመፅእ። ዳሕራይ እንዳኸድና እውን በዓልና ክንወስድ ጀሚርና። እዚ ትርእይዎ ዘለኹም ኣግራብ ካብኡ እዩ እቲ መሰረቱ። ስለዚ እንዳ ዓበየ ምስ ከደ ሓደ ኣትክልተኛ ሞ ንግበር ነዚ ዝከታተሎ ኩላትና እቲ ምዱብ ስራሕና ስለ ዘለና ክጥዕመና ኣይክእልን እዩ። ስለዚ እሞ ሓደ ኣትክልተኛ ይገበር ተባሂሉ ንዋና ካየደ ስራሕ ሓደ ክቆፅረልና ሓቲትናዮ ቆፂርልና ስውን ፅቡቅ ተቐቢልዎ ሕጂ ብኡ እዩ ድከታተሎ ዘሎ። ሕጂ ኣብዚ ትርእይዎ ዘለኹም ደረጃ ከዓ በፂሑ ኣብ መንጎ ከዓኒ ኣብቲ ዝምልከተና ግዜ ሱ ኣብዝሓተተና ኮስኳስ ንገብር ንሕጉዞ ኢና ኣብቲ ምቅምቃም ኹን ኣብ ገለ

0: መንእሰይ ኣፍራይን መሃዛይን ተባላሕታይን ሃናፅን ከም ምዃኑ መጠን ባይተ ኽረክብ ግድን እዩ። ከዓይን ከበርክትን ወትሩ ረሃፁ ኺሓንስሰ ይዓይ ሽግ ብርሃን ድማ ይውለዕ። በዚ ድማ እዩ መንግስቲ ይጽንሓለይ ከይበለ ባይታ ብምፍጣር ሞያን ፍልጠትን ንምቕሳም ዝለዓለ ባጀት ሰሊዑ ኣምሂሩን ዘምህርን ዘሎም። ብመንጽሩ ድማ ኣብ ዝተዋህቦም ስራሕ ዓብዪ ኣበርክቶ ዝገብሩ ዘለዉ ገለ ማሽናት ሒዞም ገለ እውን ዝተሰብረ ኤስካቫተር ኣብ ምጽጋን ብልሽት ኣብ ምስናዕን ይርከቡ። ኣባላት ትካል መፍረጮ ሓሊባይ ኣብ ቀረብ ጨው ዝገብርዎ ዘለዉ ብዘይ ጸዓድ ሓይሎም ቀሊል ዘይኮነ ኣበርክቶ ይገብሩ ኣለዉ።
1: ኣብቲ ስራሕ ዘሎ ኣበርክቶ ናይ ባሓቂ ንኡዳት እዮም ንኡዳት እዮም ንፉዓት ውፍያት እዮም ዝተባሃልዎ ወይ ኣብ ተመደበሉ ስራሕ ኩሉ ብዓወት እዮም ዝስርሕዎ ንፉዓት ከ ኣብቲ ናይ ዲስፕሊን ኣብቲ ናይ ምእዙዝነት እዚኣ ከምዚኣ ግበርዋ እዚኣ ከምዚኣ ግበርዋ ተልካዮም ወዲኻ ኣለካ ድሕሪ እዩ ተሰሪሓ ክፀንሓካ እምበር ተወንዚፋ ይፀርሕ ኒያታ ስራሕ ከምኡ እንዳበለ ዩ ሕጂ ካብቲ ዝነበረና ንኡስ ኣካይዳ ዝነበረና ድኹም ኣካይዳ ዝነበረና እሳቶም ብምምፃእ ከምዚ ዓይነት ውዳበ ምስ ፈጠርና ውድባት እዮም።
0: እዚ ኩሉ መስርሕ ምስ ሓለፈ በዘን ማሽነርታት በዞም ሓያላት ኣባላት የውህበካ ዘብል ክእለት ቅልጣፈ ይእዳዎም ነዘን ማሽናት ሸኹርተት ከብልዎን ክትርኢን ከለኻ ብምልከቶምን ክእለቶምን ትሕበን። ናውቲ ማሽናት ከም ናውቲ ነብሶም እዮም ዝፈልጥዎን ዝእዝዝዎን። በዚ ኸዓ ድንቂ ክእለት የብለካ።

ኣብ መወዳእታ ጨው ንብዙሕ መዓላታት ከም ዝውዕልን ከም ዝጠቕመናን ትካል መፍረጨው ሓሊባይ ካብ መጀመርታ ክሳብ መወዳእታ ብትስፍዋት መንእሰያት ብሕጉስ መንፈስ ገረብ እናተኸሉ ቦታ ሓሊባይ ናብ ለምለም ንምቕያር እኹል መፍረጨው ንምስሳን ብዘይፀዓድ ሓይሎም ይጓይ ኣለው።

ክቡራት ተኸታተልትና ከመይ ፀኒሕኩም? ሓፈሻዊ ብዛዕባ ትካል መፍረጫዊ ሓሊባይ ዝድስስ መደብ ይቐሪቡና ፀኒሑ ኣብዚ ምፅ መደብ ብካልእ ትሕዝቶ ክሳብ ንራኸብ ተስናይ ንኽለና።

0: ኣነ ምስላይ ሽዑ ግዜ ኣብ ገረብሳት ትበሃል ደሴት ፊት ያ ዘላ ዋርድያ ኣለዋ ክቱር ሓለዋ እዩ ነይሩ ኣብኡ እታ ደሴት እያ ድኮነት ብሰሜን ትመጢእ ሰንቦቅ ናይ ገባር ኣብኣ ዓሺጋ ብኣ ተፈቲሻ ወይ ተራእያ እያ ትሓልፍ ነይራ ንሕና ክምመፅእ ከለና ገሊአን ተፅበያ ምእንቲ ክፍተሻ ገሊአን እውን ተፈቲሻ ንዝወፃ እየን ጠንሒናና
1: ፍሳይ ድመርሓ ነይሩ ነታ ስርሒት ወዲ ተክለ ብርሃን እውን ነይሩ ወዲ ገሪን እውን ነይሮም መራሕቲ ጋንታታት ግን ነታ ስርሒት ፍሳይ ድእዝዛ ነይሩ ኣጋጣሚ መርከብ ካሊብ ፅኒሕና ንዕኡ ዓንዲድና ንመሬት ውን ቢኤም ነይሩ ቢኤም ተኪስና ገለገ ተኪስና ኣርባዕተ ኣፉ ቢኤም ገርና ነርና ደብዲብና ነታ ካሊብ ዓንዲድና ጃልባ ንእሽቶ ፈጣን ነራ ምስ ኣብ ድሕሪ ተኣሲራ ከነምፃ ምስ በልናየ ንፍሳ ሓደጋ ናይ ሰብ ካይነጋጥመና ብሰላም ስለ ዝወፃና ነዚኣ ድሓ ንግደፋ ኢሎም ምስ ተመርከብ እያ ተእሲራ ብድሕሪት ንደየ ሕጂስ በቲክና ገመት ክንወስዳ ተባሂልና ኖ ግደፍዋ ኣብ ካልእ ስርሒት ክንዳርኣትና ሕጂ ካልእ ሓደጋ ከይኣጋጥመና ንውፃ ጥራሕ ይልፍሳ ብኣመሰረት ካ እታ መርከብ ኣባ ተቃቲላ
0: ድሕሪ መጥቃዕቲ ጢዖ ድሕሪ ክልተ መዓልቲ ኣቢሉ መንቀስቃስ ስላያ ፀላእይ ንምክህታል ኣብ ፊት ራሻን ኣልውልን ዝበሃላ ዓድታት ሓንቲ ሓዲርና ነና ንግሆ ሰዓት 10 ከባቢ ይኸውን እታ ንጥባይ ዝነበርና ናይቶም ስላ ሳንቦቅ እያ ፈለጥቲ እያ ናቶም ሶም ዝስልዩላ ሳንቦቅ ከምዘናይ ገባር እያ ሓላፊ ናይቲ ስላያ ኣብ ዓምራ እዩ ዝበሃል

ተወላዲ ናይቲ ከባቢ እዩ ናብቲ ዓዲ ክኣቱ ርኢናዮ ናብቲ ዓዲ እንዳሓለፈት ርኢናዮ ተጋርባ ናብቲ ዓዲ ዓሺጉ ኣትዮም እቲ ዓዲ ኩሉ ግዜ ንሕና ኣብኡ ተሓባበርቲ ኣለውና ዓበይቲ ዓዲ ኣለውና ኩሉ ግዜ ካኢና ንመጥኦም ይቐበሉና የጋብዙና ኩሉ ረክብ ነይሩና ምስኦም እሱ እውን ተወላዲ ናይቲ ከባቢ እዩ ኣቲና ንሕና እውን ደድሕሪኡ ኣቲና ናብታ ናቶም ሰንቦቕ ዓሺግና ኣብኣ ምስ ዓሸግና ሓድሽ ብረት ደይ ተተንከፈ ዓይነት ብጉሮሶ ተሻፈነ ገለ ቀይሕ ልዓት ኩሉ ሓድሽ እዩ ኣርበጂ ብሬን ከላሽንኮፍ ሓደና ከላሽን ሓደን ኣርበጂ ገለ ብሬን ክንሕድ ንከለና ፈሳ ግደፉ ኩሉ ግደፉ ብረት ግደፉ ነታ ሳንዶቅ ከፊትና ወረቐት ጥራሕና ክንወስድ ኢሉና ሽኡ ብጥበብ ናታ ሳንዶቅ ፈንቂቕና ነታ ሳንዶቅ ተፈንቂቃ ነቲኦም ዝነበረ ወረቕቲ ወሲድና ኣብታ ጀልባና ጌርና እታ ጀልባ ጣይ እስጢፋኖስ ሬድዮ ቢኣርሲ ሒዙ በታ ድሕሪ እምኒ ተጠዊ ኣብኡ ክጠንሕ ከም ዘለዉ ተገይሩ ንሕና ድማ በብሓደ ክንወርድ እንከለና ግን እቶም ቀድሚ ሕጂ ተሓባበርትና እቶም ቀድሚ ሕጂ ዓበይቲ ዓዲ ዝጠበዩና ሎሚ ኣይትምጡና ካልእ መዓልቲ ምጡ ሎሚ ኣይነፍቀደልኩምና ኢሎም ምእታው ከሊኦምና ስለምንታይ እንታይ ተረኺቡ ስለምንታይ ከምኡ ትብሉና ከምኡ ኢና ኣብይናዮም ኢና ምምላስ ንሶም እውን ክንኣቱ ኣይደለዩን እወ ስለምንታይ ከምኡ ንብለኩም ንሕና ካባኩም ዝሕባዕ ነገር የለን ሎሚ ኣብ ዓምራቅ ምስ ኣባላቱ ኣብታ መቃበሊትኩም እታ መቐበሊትኩም ናይ ጋሻ ኣብኣ ኣሎ ስለዚ ንሱ ዋላ ወድና ይኹን እምበር ንሕና ንስኹም ኢኹም ንዓኹም ኢና ንቐርብ ንስኹም ትቐርቡና ንስኹም እውን ንሱ ንዓና ኣይኮነን ዝሰርሕ ዘሎ ንስኹም ንዓና ትሰርሕ ዘለኹም ስለዚ ተረድኡና ሎሚ ተመለሱ ንስኹም ንሳቶም እንተ ተራኺብኩም ኣብ መንጎ ድቅናን ኣንስትናን ሓዊ ክወላዕ እዩ ስለዚ ነድሕናትና ነድሕናትኩም ተመለሱ ኢሎም ፍሳ ድማ ንሕና ከም ንፍለጥ ኣይንገብርን ሓዊ እውን ኣይንወልዕን ጥራሕ ንስኹም ናትኩም ጥንቃቄታት ነፍስኩም ሓልው ካባኩም ዝኾነ ነገር ከይወፅእ እምበር ንሕና ከም ንፍለጥ ኣይንገብር ወ ሓዊ ኣይንወልዕን ኢሉ ኣብናዮም ኣቲና በብሓደ ናብ ዕላላ ኣብ ዓምራ ተጠንቢርና ኣብ ዓምራ ኣብ ዓላት ተገዲሙ ይዕልል እዩ ዘሎ ኣከዳድና ናትናን ልክዕ ናይቲ ከባቢ ፎጣ ብልዓሊ ሸሚስ ከሚቻ ማለት እዩ ሸባጥካ ኖርማል ሸባጥ ኣለና ኣነ ንፍስሓ ድማ ኣብቲ ደይፈተሸ ኣብዚ ትሕተ ፎጣ ደይፈተሸ ከባቢ ሓንቲ ሸጎጣ ጠቅና ኣለና እካ ኣብኡ እንዳዓለና እንከለና ኣብቲ ደገ ግን ይሽገሩ ገለ ነገር ደልዮም ከም ዝኾኑ ይዕግርግሩ ነይሮም እቶም ገባር ውፅእ ኢለ እንታይ ኢለዮም ኣነ ኢሎምኒ እቲ ምሳሕ ኣኪሉ ኣሎ ኣብታ ግዜ እዚኣ ምሳሕ ድረስ ኣኩልካ ምሳሕ ብሓደ ኢና ተመስሒና በቢ ዓይነቱ ናይ ጉቡጃ ናይ ሓላፊ ተባሂሉ ዝቀረበ ነይሩ ንዓና እውን ፅቡቅ ይቐርቡልና ነይሮም እዚ ግን ድያዳ ኣበቢ ዓይነቱ ስጋን ወላ ዓሳ ኩሉ ርቡዝ ገለ ኣለዎ ኣብዚ ግዜ እዚኦም እቶም ገባር ገለ ነገር ከም ዘለዩ ኮይኑ ሰሚዕኒ መፅአ እንታይ ትበልኩም እቲ ብፃይኩም ምሳሕ ንሕና ዘና ክናብፅሓሉ ወይ በዕልኹም ተብትሕሉ ይብሉ ንዓይ ወላ ሓንቲ ኣይትገደሰሉ ግደፉ ጥራሕ ኢለ ተመሊሰ ርሳ ከዓ ጉድጉድ ኢሉኒ እንታይ ይብሉ ኣለዉ ይብለኒ ከምዚ ይብሉ ኣለዉ ምስ በልኩ ክራህ ሓንቲ ኣይትገደሰሉ ጥራሕ በሎም ኢሉ ስሓቅ እንዳበለ ኣብዛ ግዜ እዚኣ ነዚ ተዓደበ ይመስለኒ ኣብ ዓምራ እዝን ንዓይ ንፍሳ ነድሪ ሰዓፋ ኣመልከተ ካበይ መፅኦም እዚኦም ደቂ እዚኦም ኣብዚ ዓዲ ኣይፈልጦም ኒ ካበይ ዝመፁ እዮም ኢላሕቲቱ ኣብ ዓምራ ንዓና ይፈልጠና ንኻ ኢልዎ ፍሳ ኣብ ንከሎ እንዳስሓቀ ንስኻ ከ ንዓይ ትፈልጠኒ ኢልዎ እወ ይፈልጣካ ኣብ ዓምራ እንደኻ ኢልዎ ንስኹም ንዓይ ፈሊጥኩምኒ ኣለኹም ኣነ ግን

0: ኣይፈለጥኩኹምን ደቂ ምን እዮም ኢሉ ነቶም ገባር ሕታ ኣቕርበ ኣሎ። እወ ኩላትኩም ንኣሽቱ ደቀናኹም ጭሕሚ ክስታይ ዘለዎም ሽማገለ እዮም ሕና እዮም ዝጥቀሙ ንስኹም ኩላትኩም ደቀናኹም ንሕና ኢና ክንኣላልየኩም። እዚኦም ደቂ እዚኦም እንተዘይህልው እዚ ቆልዓ ሰበይቲ ኣብዛ ዓዲ ኣይመጠንሓካን ሳላ እዚኦም ቆልዑ እዚኦም እዮም ጠኒሖምካ ዘለዉ ቆልዓ ሰበይቲ ናይዚ ዓዲ ሳልኦም ኢና ካብቲም እማይ ዝሕና ዒላ ናይዚ ዓዲ ትፈልጦ ኸ ርሑቕ ምዃኑ ብጅርባን ብኣድግን ገይሮም ካብ ርሑቕ ዒላ እንዳኣመላለሱ ማይ እዞም ደቂ እዚኦም እዮም ቆልዓ ሰበይቲ ብሳንኮኦም ዝፀንሐካ ኢሉ ይረድኡ። ምትውልጦም ድማ ፅቡቅ ኣለኻ ትግራወት እዮም ኢልዎ ከምኡ ደይትብሉኒ ከምኡ ክኸውን ኣለዉ ትግራወት እንተኮይኖም ድማ ደቅና እዮም ኢሉ ናብ ዕላሉ ተመሊሱ። ብድሕሪ እዚ ቁሩብ ከይጠንሐ ንዓና ሓዊሱ ማለት እዩ ንዓና ሰለስተ ካብቶም ገባር እውን መሪጡ ንስኻ ንስኻ ንስኻ ኢሉ በታ ደገ ድሕሪ ገዛ ኣብኡ ፅንሑኒ ክመጠኩም እየ ኣኬባ ኣለና ይብላና ንሕና ድማ ወፂና ኣብኡ ምስቶም ዝበሎም ገባር ኮፍ ኢና። ኣብዚ ግዜ እዚ እዩ ብደገ ፅንሖ ምስ በለ ንደገ ወፂና ኮፍ ኢና ምስኦም ምስ መፂና ገለ ካብ ደረባታ ደረብኡ ዝዝክሮ እንታይ ይብላና ስምዑ ክሓተኩም ሰብ ናብ ኣዲኡ ጠላኢ ይሕልፍ ድዩ ይብላና ኣይሕልፍን እሞ ናብ ኣዲኹም ንስኹም ትማሊ ጠላኢ ሓሊፍኩም ሂብኩማ ትማሊ ኣዲኹም ማለት ድማ ኣብዮት ኣዴኹም ኣዴናን ትማሊ ንስኹም ዘይረአኩሙ ጠላኢ ወንበዴ ንጢዖ በዚ ንስኹም ከይረአኩምን ከይሰምዓኩምን ኣይሓለፈን ክሓልፍ እውን ኣይክእልኒ ስለምንታይ ናብ ኣድና ፀላኢ ንሕልፍ ዳሓለፈ ሓሊፉ ብሕጂ ግን ሰስርሓና ክንፈልጥ ግቡኡና ክንገብር ስለ ዘለና ሕጂ መብርሂ ክኮነኩም ቀድሚ ሕጂ ምናልባሽ ሓበሬታ ኣይነበረኩም ከውን ዝኮነ ምንቅስቃስ ናይ ወንበዴ ኣብዚ ከባቢ ክትርእዩ እንከለኹም ኣብ ገረብሳት ትበሃል ደሴት ዋርድያ ኣለና ትኽኢልኩም ብጃልባ ብጉያ ከይድኩም ነቲ ዋርድያ ትሕብሩ ነቲ ዋርድያ ምስ ሓበርኩም እሱ እውን ሬድዮ ናብ ጢዖ ገይሩ እቲ ኩነታት ናይ ወንበዴ ከንዕወትሉ ንኽእል በዚ መንገዲ እዚ ካልእ ጃልባ ከሸግረኩም ይኽእል በንዲና ክትረኽቡ ኣይትኽእሉን ረበል እውን ከሸግረኩም ይኽእል ሓደ ሰብ ብእግሪ ሰዲድኩም ናብ ራስ ዕንድዳይ ሓደ ሬድዮ ሓደ ምልክት ስለ ዘለና ንዑ ትሕብሩ ንሱ እውን ጢዖ ክሕብር ስለ ዝኽእል ይብላና ብድሕሪኡ ከምዚታት ኢሉ ተመሊሱ ናብታ ዓራቱ። ድሕሪ እዚ ዕላሉ ቀፂሉ ንሕና በብሓደ ምሎቕ ምሎቕ ምሎቕ ኢና ከይድና እታ ብድሕሪ እምኒ ዝነበረት ንእሽተይ ጀልባና ብጣይ እስቴፋኖስ ሬድዮ ርክብ ሒዱ ኣብኣ ስለ ዝነበረ ጀልባና ሒድና ሰተት ኢና ወፂና ሽዑ ኣብ ሃዋክል ዝፅበየና በዓል ወዲ ቐላቲ ኣብ ሃዋክል ፅበዩና ዝነበሩ ፍሳ ነቲ ዶኩሜንትን ኢንፎርሜሽናት ናቶም ዝተወስደ ኩሉ ንወዲ ቐላቲ ሂቡ። ብድሕሪ እዚ ናብ ካሊእ ስርሒታትና ወፊርና ራስ ዕንድዳይ እውን ብድሕሪኣ ንዕና ንባዕለና ዋርድያ ክንኮናላ ጀሚርና ምንቀስቃሳቶም ክንዕደ ብባሕሪ ይኹን ብመሬት መቋጠሪት ቦታ እያ ባዕለና ብለይቲ ክንሓድረላ ጀሚርና ብቀትሪ እውን ክንከታተላ ጀሚርና።
1: ድሕሪ ምሕራር ባፅዕ ዘጋጠመ ንባፅዕ ደሸገረ ነገር እንተነይሩ ግን መራኽብ ካብ ዳህላክ ወፂን ንባፅዕ ምትብታል
2: ዕለት 1ሰርተ ናይ ንግሆ እታ ናይ ስለይ ኣኸዱ ራስሃር ብያ ትመፅእ ወዲ ቕላት ኣለዎ ስውእ ፍስሓ ገርመስቀል ኣሎ ስውእ ዘርጋብር ገብራይ ኣሎ እድሪስ ዓፋ ኣነ

0: እዚ የማነ ወልደ ስላሴ ወዲ ባሌላ ስውእ ኢና ነርና ው እዚ እዚኣ ፍፃሚ እዚኣ እታ መስዋዕቲ ናይ ወዲ ባሌላ ወይ የማነ ወልደ ስላሴ ዘጋጠመህና ማለት እዩ ኣብ ውዒልና ኢና እቲ ኩነታት ካብኡ ቀረባ ይዘሎ ምክትታል እዩ ነይሩ ባሕሪ ብኩሉ ኢካ ትከባተሎ ብማዕበል ትከባተሎ ብጥበብ ትኸዶ ምንቅስቓሱ ኩሉ ኢካ ክትፈልጥ ዘለካ ኣብ መወዳእ እንታይ ይገብረና ግን እታ ጃልባ ሳዕ 6ዱሽ ክትወፅእ ነይርዋ ካብኡ ሳዕ 6ዱሽ ክንብገስ ነርና ኣይተበገስናን ከይድና ርኢና እያ መሬት ሒዛ ፀኒሓ ገዲፍዋ ክኢዱ ኣብ መሬት ኮፍ ኢላ ስለዚ 4ዕተ ሰዓት ክንፅበ ኣለና እዩ እዚ 4ዕተ ሰዓት እዚ ከዓ ክመልእ ኣለዎ ድሕሪ 4 ሰዓት እዩ ዝመልእ ሰዓት 10 ክኸውን ነይሮ ሰዓት 10 ከዓ ክርኣይ ኢላ ኣነ ከይድ ማለት እዩ ክርኣይ ለመስኮትኩ መሊኣ በፅሒዋ እዩ እቲ ባሕሪ በፅሒዋ ደፊእናስ ክነውፃ ንክኢልና ርእያ ውርድ ኢለ ከይድ ከለኹ ሕጂ ኣብቲ ቅድመይ ዘይተከታተልናዮም ዘይተፀበናዮም ወታደራት ፀንሑ ማለት እዩ ኣብዚ ተኩስ ፍጠር ተኩስ ምስ ተፈጥረ ኣነ ብሓደ ቦታ ከይደ በጢ ኢለ እውን ኣነ ተኩሰ ግብረ መልሲ ሂበ ማለት እዩ ካብኡ በታ ዝመፅ ኣኹዋ ተመሊሰ ብቲ ቦታ ምስከትኩ እቶም ናህና ኣብኡ ኣይፀንሑን ምንቅስቃስ ገይሮም ማለት እዩ ሕጂ ዳሓር ወዲ ባሌላ ሽዑ ይድህረም ኦፕሬተር እዩ የማነ ማለት እዩ ኣዋይ ድህረብ ሰዓት 10 ካሰው ምሸት ማለት እዩ
1: ምሸት ምሸት ወፂኡኹም ውወፅን ካብ ዳህላ ባፅዕ ድድብድባ ዘለዋ ህረምዎን ተኸታተልኩም ተኻትብሎ ገበርዎን ተባሂሉ መምርሒ ይወሃበና ድሓር በሉሎም ምሸት ውፁ ብለና ዓበ ኣብዛ ኢንገል ጎበላ ኣብኣ ኮይና ያ መእዘዚቱ ውፁ ብለና ንወፅእ ሰለስተ ጃልባ ኢና ንወፅእ ሓንቲ 14.5 ሓንቲ 106 ሓንቲ ከዓ 75 ሚሜ ንወፅእ ወዲ ገሬ ዝጥርንፈና ነይሩ ተተሓሒና ሰለስቲኤን ጀላቡ ንወፅእ ኣብ ከባቢ ኢንቴርያ ምስ ወፃእና እዚ ኢንቴርያ ኣተኣተገ ናይ ባብ ናይ ዳህላክ መእተዊ ደሴት ኣላ ኢንቴርያ ትበሃል ፅዕድው ኢላ ኣብኡ ከይተበልና ብርከብ ላንዲናኡ ኣንከድ ግር በፂእና ተፀጊዕና ኣይሰማዓና በሉ ንህሮሞ ንህሮሞ ኢልና ተገዲምና ንሃርሞ ክሳብ ቡምባላ ንውድእ ሃሪብና ዋላ ምንዳ ዝኣብዩ ኣይነድት ዋላ ቁልዒ ኣይሓዘ እሳተን ከዓ ኣብ ውሽጢ ኮይነን ሕጂ ነቲ ብኤም ነይርዎ ብኤም ኣለዎ 23 ሚሜ ካ ኣለዎ ኣብ ውሽጢ ኮይነን ሕጂ ከም ዘለዎ ከሎ ፈኒየኖኦ ነዚ ባሕሪ ንኩሉ ቅድድ ይብልዎ ብሙሉ እዩ ኮይዱ እቲ ቡምባታት ንሕና ወዲእና ተበጊስና ገዲፍና ተበጊስና ሃሪምና ና ግን ፅቡቅ ጌርና ሃሪምና እዚ ላንዲኒ 136 135 137 138 እዮም ቶም ዝበሃሉ ቶም ላንዲን ናይ ኢትዮጵያ ዝነበሩ ሕጂ ካብዚኦም ሓደ እዩ ማለት እዩ
2: ሓይሊ ባሕሪ ኤርትራ ከም መቐፀልታ ኣብ ግንባር ዳህላክ ዘካየዶ ዝነበረ ሰራሒታት ብ5-59 ኣብ ከባቢ ናኹራ ኢንትራ ኣብ ዝተባሃለ ቦታ መጥቃዕ ተፈፂሞም
1: ዕለት 5/7 ሓደ መደብ ወፂኡ ብሓይሊ ባሕሪ ደረጃ እቲ ሓይሊ ብምልእታ ከምትወፅእ ተገይሩ ሕጂ እቲ ኣወዳድባ ኣብታ ቀዳመይቲ ጉጅለ ኣብርሃም ትክለ ኣብታ ቀዳመይቲ ጉጅለ ሕጂ ሓንቲ ረሻሽ ዝፀዓነት ዙዕ 23 ክልተ መድፍዕ 75 ሚሜ ዝፀዓና እዚኣ ሰዓት 5 ክወፃ ኣብታ ካልኣይቲ ጉጅለ ከዓ ወዲ ዓገባ ተክለ ደብረፅን ዝሓዛ እሳ ከዓ ክልተ ረሻሽ 14.5 ሓንቲ መድፍዕ 75 ሚሜ ዝሓዘት እታ ሳልሰይቲ ጉጅለ ብኦም ዝሓዘት እያ እዚኣ ከዓ ወዲ ሕሪቲ መእዘዚት እያ ከዓ እዚኣ ተላይ መእዘዚት በዚ ኣወዳድባ እዚ ከባቢ ዳህላክ መጥቃዕቲ ንክግበር እዩ ተወሲኑ ሕጂ ንብገስ ወክለ ሒዙና ቀዳማይቲ ጉጅለ ኣብ ኢንቴርያ ምስ በፃሕና ውሽጢ ዳህላክ ዝፀንሐ መርከብ ክወፅእ ከምዝፅበብ ኢላ እታ ናይ ባብ ናይ ዳህላክ በዚ ኢንቴርያ ኣላ በዚ ከዓ ናይቲ ናይ ዳህላክ ኣሎ ሕጂ ከምዚ ዕሙቕ ኢለ እያ ኣብኣ ይፀኒሑ ሕጂ ካብኣ ክወፅእ ኣለዎ።

0: ድም ኣሎ ካብኣ እንተ ውፅእ ይድድዐን ኣብኣ ከሎ እንተሓትብሎ ተገይርናያ ግን መውፅእ የብሉን ካብኣ ምስ ርእናዮ ንስኻ ርኢና ግን ቀዲምናያ ቀዲምናያ እታ ቦታ ዓፂናያ ኣብኡ ተኽሲ ንጅምር ብደለና ተኽሲ ምስ ጀመር ጠጠው ኣቢልና እዮ ሕጂቲ ዙ 23 ክደት ስለ ዘሎ ውሑድ ጠያይት እዩ ድፅዕን እተን ጠያይቱ ወዲእወን ንሕና ከዓ ተን ዝነበረና ቦምባ ተኩስና ዳርጋ ኣብ ምውዳእ ገፅና በፂሕና እታ ሳልሰይቲ ጃልባ ክልተ ቦምባ ምስ ተኮሰ እዚ ናይ ኤሜሪካ 75 ድ ዓረር ኣለዎ ዓረር መሊእዎም ምትኳሳ ሸሪፎ ነይሩ ሳዕላይ ናይ ሓይሊ ባሕሪ ምስ ኣብርሃም ተክለ እዩ ነይሩ ንድሕር ድኸይድ ኮይኑ ወዲ ያሱ ኣነ ከዓ ከይድ ምስ መጥፋዕ ጅጂ ዳዊት ወልዲ የሱስ ትበሃል እዩ ዘሎ ወዲ ባፅዕ ምሕረት ኣብ ተክለ ከዓኒ ተሓስኳን ሸሪፎ ኣሎ ሳዕላይ ወዲ ነጋ ዝበሃል ስዉእ እሱ ከዓ ብሬን ሕጂ ሸሪፎ ኣብዛ ድሕረ እዩ ዘሎ ኣነ ምስቲ ስኳን ሒዙ ዘሎ ምስ ጠጠው ኢለ እንተካትብሎ ገብ እንዳገበር ከለዎ ዳዊት ሕጂ ይሃርመነ እዛ መርከብ ሓዊ ትሕዝ ሓዊ ምስ ሓዘ እዚ ሳዕላይ ብድሕረ እዩ ዘሎ ወዲያሱ ብለኒ መርከብ ብለኒ መርከብ ዛ እንህለነ ድት ብሎ ከዓነ ትም ወዲያሱ ብለኒ ኣታታ ኮንካ መርከብ ካ ብድሕርና ክለግፀና ደል ርኢ ተበልኩስ ፍርጌት ዘይታ ኣደነ ፍርጌት ብልዕለና ቁሩብ ተሪፎ ክረግፀና ኣመራፂ ኣለ ናብዚ ከተብል ኣይትኽእል ናብዚ ከተብል ኣይትኽእል ወዲ ባፅዕ ኣብቲ መርከብ እቶ ኣብቲ ድነድ ዘሎ ትኽኢልካ ናብኡ ተፀጋዕ እዋ እብለኒ እወ መርከብ ድሕርካ ዘሎ ትሪኢ ኣለካ እዚ ክረግፀና እዩ ሓንቲ ክንገብሮ ስለ ዘይንኽእል ተኺልካ ጥራይ ናብቲ መርከብ ጥራይ ተፀጋዓ ማርሻ ህባ ቢሉ ኣብዛ መርከብ እንዳተፀጋዓ ከሎ ደው በለለ ይብሎ ከዓ መሽሙ ዳዊት ደው በለለ ይብሎ ደው እሱ ከዓ ናይ ካልእ ኣይሓስብኒ ዘሎ ከመይ ገይሩ ቡምባ ኣብ መርከብ ዕልብ እዩ ዝብል ዘሎ ከዓ እሱ ከዓ ናቱ ውራይ እዩ ደው በለለ ደው በለለ ኢሉ እሱ ከዓ ጠውጠው ኢሉ ኢሉ ይዱ ኣብኣ ከሎ ከዓ መሊሽ ደግሞ በል ተፀጋዓ እዩ ናይ ኣጋጣሚ ነገር ሕጂ እቶም ብኣንፃር ዝትኩሱ ዘለዉ ባዕለ ወዲ ዓገባ ጥይት ክቕይሩ ድኦም ካዝዳ ክቕይሩ ድኦም እንታይ ክገብሩ ድኦም ዶ ንሕና ብዛ መርከብ ተፅግዕ ትኽኢልና ብፍንጮም መፂና እዮ ንሶም ከዓ ከምዛ ንዓና ዝፅበይ ዝፀንሑ ኣታ ቤን ፀኒሕኹም በዚ ምስቲ መርከብ እንታኩምኩም ዛ ዘይተኮስኩም ክንቅይር ናይ ኣጋጣሚ ወፂና ኣለና መፀ ኢሉ እቲ መርከብ እሶም ከዓ ጠያይቶም ወዲኦም ፀኒሖም ነታ መርከብ ትክ ገይሩ ጉልባብ ገይሩ ሸፊንዋ ንሕና ተተሓሒዝና ከዓ ንቦታና ተመለሽና
1: እዚ ከምዚ ኢሉ እንከሎ ሓይሊ ባሕሪ ኤርትራ ኣብ ወርሒ ጥቅምቲ 1990 ካብ ናኹራ ዝወፀ ናይ ውግእ መርከብ ፀላ ንምጥቃዕ ብፈጣናት ጀላቡ ሓያል ፀረ መጥቃዕቲ ይፈፂሞም ኣብቲ ምስ ፍርጌት ተባሂሉ ዝፅዋዕ ዓርሞሸሽ መርከብ ውግእ ዝተኸየደ ጥምጥም እቲ ጅግና ጎይታ ባሕሪ ኤርትራ እናተባህለ ዝዝከር ሓላፍ ስለያ ሓይሊ ባሕሪ ኤርትራ ዝነበረ ፍስሓ ገብረ መስቀልን ጅግና ሳሙኤል ምሕረትኣብን ብጅግንነት ተሰዊዮም
2: ዕለት 12 ወርሒ 19 ፀሓይካይ ጠለቐት ከላ ናይ ሰዓት 5 ከባቢ ወፂና እታ መውፃና ሕጂ 3 ሃዋርአን ነረን 275 ሓንቲ ረሽራሽ ሕጂ ብለይቲ እንድሕሪ ኮይኑ ጃልባ ትመፅ ከም ዘላ ይድርኢ እምበሪ እንታይ ፅዒናላ ኣይርእን እዩ ብለይቲ ተኮይኑ ጃልባ ጥራይ ድርኢ ኣብታ ግዜ እቲኣ ግን ቀትሪ ስለነበረ ብክሻፋ ኩሉ እንታይ እቲ ብረትና ክርኦ ስለ ድኽእል
3: መርከብ ወፂኡ ሎ ኣበሃል ብንግሁ በሉ ክይድዎ ኣበሃል ሕጂ ኣነ ብፃይ ፍስሓ ገብረ መስቀል ዘለዎ ኣነ ዘለናዮ በዚ ባፅሒ ከና ክንሃርሞ ንዳሎ ንሕና ኣጋጣሚ ብፃይ ፍስሓ ኣቲ 5 ንበገስ ብለና ብብርሃኑ ሕጂ ንብገስ መርከብ ውን ኣብ ፀንሓና ማለት ፍርጌት ኣብታ ናይ ተኽሲ ቦጣ በፂሖም በለና ዘለዎ ጠያይቱ ነግፈና ብዝኾነ ንሕና እውን ኣብቲ እዋን ተመራፂ የብልናን ቀሪብካ ጥራይ መጥቃዕያታ ተዋፃና ንሱ እውን ናይ ከምዚ ይኽለል ብለና ብቲ ባሓሪ
2: እተን ሰለስተ ምስ ረአየን ቀንዲ ነታ ረሽራሽ ይፅዒቐላ ምክንያቱ ረሽራሽ ንድሕሪ ወጊንዋ ተቃውሞ የብሉን መድፍዕ ከም ድሌቱ ተሽምኦ ክብሎ ይክእልኒ
0: ረሻሽ ነራ ብናይ በዓል ወዲ ሳሚ ብድሕሪት እያ ነራ ንሳ ንሕና 275 ብቕድሚት ኢና ነርና ማደ ማለ እታ ረሻሽ ፈልዮም ነታ ረሻሽ ክኣቱ እንከሎ ከምዚያ ኢላ ሸመቆ 23 ላዕሊ ሓፍ ኣቢሎም እከሎ ይኣትዉ ነይሮም ንተኩሲ ተዳልዮም ነታ ረሻሽ ፈልዮም ሃሪሞማ
3: ሕጂ ኣብኣ ከለና ሓሙሽ ሰባት ነርና ብታ ጃልባ ሕና ዘለናይ ማለት ዘለኹዎ ማለት እዩ ኣብ ናይ ተኽሲ ቦታ ምሳእታ ኣብ ትሕቲ ቁፅሩ ሕና እውን ኣይሓመቕናን ናትስ ነጠያቲና እዮ ላ ማለፅ የበና ከንብለካ እንተ ክንመለሳ ኢ እንተ መለስና ክርጠና እዩ ንሱ መሪህሉ መሬትካ ፅቡቕ ዘለጋጢሙ ወይ ኣብዚ ከምዚ ሞት እናከለና ኣብ ናይ ተኽሲ ቦታ ምስ መፅሓና ሓደ ብፃኢና ካብቶም ነበርኳ ጀልባ ንሓ ነበርናያ ሳሜል ምሕረታ ኣብ ቅሚት ነይሩ ኣብ ተጀልባ ብቲ ቅድሚያ ንዓብ ዝድሕሪት ኩኑ ይዕብት ብሎ ዝብን ሕጅ ሓደ ተሓስብኳ ዝነበረ ወይ ተጀልባ ዝመርሓ ዝነበረ ንዓጥቑ ኹን ብሎ እሱ ናባና ክመፅእ ንሕና ከ ንተብረትና ናይ ምትኳስ ኣብ ናይ ተኽሱ ዝበፅሓና ስለ ዝቐርብና ትመርከብ ተኽሱ ክንጅምረሉ ነዚ ብፃኢናን እንተጀልበናን ብሓንሳብ ይሃርማ ማለት እዩ እቲ ብፃኢና ሰማይ ምሕርታብ ክልተ ኢዙ ዚአን ክልተ ኢሩ ዚአን የረማ ኣዳ ፅቡቅ ዕድል ኣብ ተጀልባ ወጥቀልና ንሱ
0: ረሻሽ ተሃሪማ ደው ኢላ ምክንያቱ ረሻሽ ኣይፈትዋን እዮም ንሶም ረሻሽ እንተሃልያ ርእሰን ስለ ዘእድነና ማለት እዩ ኩሉ ግዜ ንዓ ፈልዮም ረኺቦማ ደው ምስ በለት ወዲ ሳሚ ናብ ፍስሓ ሬድዮ ገይሩ ተኣቢለ ኣለኹ ቁርብተይ ኢልዎ እሞ ነድሕሪት ጋጥካ ክትቕብል ትኽእል ድኻ ኢልዎ እወ ኢልዎ እሞ ናብቲ ዝነበርናዩ ጋጥካ ኣብል ምስ በሎ ተመሊሱ ንሕና ድማ ጉልባብ ደይብና በተን 275 ገጢምናዮም

0: ሕጂ ክልተ መድፍዕ ሒዝና ኢና ናእቲ ዘለና መድፍዕ ስጋዕ ቦምባ ተወቱ 75 ስጋዕ ተውፅእ ድልይ ተኽብለካ ክእል ኩሉ እቲ ብላዕሊ ድ ትኮስ ተኩስልና 23 ነይርዎ 76 ነይርዎ ብኤም ኣለዎ ሮኬት ኣለዎ
1: ኣነ ባዕለይ ካብ ሳንዶቕ ኣውፅአ ንመንሽሙኒ ለገሰ ብኣበልኩ ለገሰ ዝተኳሳ ቦምባ ነቲ ብሪጅ ከባቢ ቃልቃል ደኣበለቶ መጀመርታ ለገሰ እዩ ተኪስዋ በዝሕሪኡ እዚ ዘይበሃል ተኩሲ ብፍጡም ኣብ ምንታይ ከም ዘለካ ዝኮነ ተጋደላ ኣብ ምንታይ ከም ዘሎ ብጃ ከም ትኳስ ይፍለጥኒ እዩ ኣነ ንበዕለይ ብድሕሪኡ እቲ ንበይኑ እዩ ቦምባታት ይትኩስ ነይሩ ለገሰ ኣነ ንበዕለይ ሓደ ኣርበጀ ሒደ ኣብታ ፊት ያልባ ከይደ በዕለይ ሓሸዋታት ኩሉ እናገጣምካ ቦምባ እንዳውፅእካ 11 ቦምባ ዝኸውን ካብ መንኩብካ ከየውረትካ ምትኳስ ዕድነይ እውን ሽዑ ከም ንጠመመ ብዝኮነ እዛ ምሸት እዚኣ ምቅፃል ኣብዩ መርከብ ምቅፃል ስለ ዘዕበየና ኣቲና እንዳመቶሬ ወይ እንዳነዳዲ ክንረክብ ኢና ኢሉ ፍፃ ስለዚ እታ ሜላና ክንጥቀም ይብላና እታ ሜላና ትበሃል ዘላ ሓንቲ ሓዳሽ ቀዲ ኩናት ኣታትናያ ነርና ሓንቲ ሁሪ ኣትያ ትሃርም ትወጢእ ኮላ እታ ሓንቲ እውን ከም ነፈርቲ ደንብያ ትምለስ ከምኣ ክንገብር ተባሂሉ ንሱ ካብታ ዝነበርናያ ጃልባ ናብታ ካልአይቲ ጃልባ ሰጊሩ ንዓ ሒድዋ ከዓ ኣትዩ ኣብ ትሕቲ መርከብ ኣትዩ ቦምባ ናይ 75 ኣብ ሰጋጥ እትዩ ኣጉሪሱ ሰጋጥ ክዓፆ ንክብል ብላዓሊ ተቐልቂለን ቦምባ ተፈንጫሊ ዓይነት ቦምባ ናይ ኣርበጂ ተኩሰንኣሉ
0: እዚ መርከብ እዚ ሲ ኣስታቴ ሜትሮ ይቁመቱ ታናህና ድማ 7 ሜትሮ እያ እንታይ ኮይንና ሕጂ ተፀጊዕናዮ ኩሉ ተዓበይቲ ፅዋር ገዲፉ በርቤጂ ጀሚሩ ሽዑ በርቤጂ ድማ ክልተ ርቤጂ እታ ቀዳመይ ተርቤጂ ምስ ተኮሳ ብታሕቲ እያ ተሃሪማ ናህና ዋላ ድሓር ምስ ወፀት ዝረአነ ማይ የእት እያ ማይ መስእትዎት ፒስቶ ነተኩስ ሞተር እታ ካልአይቲ ኣርቢጂ ኣብታ ናይ ቅድሚት ሃሪምዋ
1: ኣብኣ ተኩሶም እታ ቦምባ ገሊኣ ንባሕሪ እያ ሃሪማ ገሊኣ እውን ነታ ጃልባ ሃሪማ እቶም ኣብዚ መፀወት ኣብኡ ዝነበሩ ኩሎም ብትኪ ጠለሎ መሲሎም ስኮጆታት እውን ኩሎም ተተናኪፎም ነይሮም ኣብ ንዓይ ኣብ ቀድሚት ትኩስ ዝነበርኩ ኣርበጂ ጉልባብ እውን ኣብ ኣርበጂ እንዳገባናሉ እዩ ኣትዩ ነይሩ ብጣይ ናይ ጀልባ ናይ ፍሳ ኣብ ትሕቲ መርከብ ተሃሪማ ኣላ ተኩሲ ኣቋርጥ እዮም ድብሉኒ እቶም ምፅት ኣነ እውን ኣይፈልጥ ኒ ጥራሕ ሓሸዋ ከይረክበኩም ኣስተኻኩሉ ለይ ኣንፈት ሁሪ ጥራሕ ድብል ነይረ ብጃካ ተኩሲ ወልሓንቲ ሽዑ ግዜ ኣይርዳእካ ኒ ክሳብ መከላከሊ ናይ ድምፂ ጦጥ እውን ተዋሂቡና ነይሩ ኣብ ግዜ ተኩሲ ክንጠቀመሉ ናናጠይሩ እንዳኸደ ኣይትግደሰሉ ንኻ ዕድነይ ጣዕሚሙ እዩ ሽዑ ከም ምልክት ናይ ጠማማት ብሆቆካ እንዳጠፍጠፉ ተኩሲ ኣቋርጥ ምልክት እዮም ዝገብሩልካ ከምኡ ገይሮም ምስ ኣወኩ ኣርበጂ ኣብ መንኩባ እዮም ከሎ ናብቲ ናይ በዓል ፍሳ ተሃሪማ ዘላ ጀልባ ዓሽጎምኒ በታ ጀልባ ማለት እዩ
0: እቶም ክልተ ሰብ ድማ ኣብኡ ተወጊእና ማለት እዩ እጂ ወላ ክንከይድ ከለና እታ ጀልባ ማይ ስለ ደእተወት ክትከይድ ኣይከኣለትን ነታ ካልአይቲ ነበረት ፀዊዕናዮ ማለት እዩ እሳይ ተፀጊዓትና
1: ኩላቶም ተተናኪፎም ሸዓ ከም ስጉምቲ ድወሳ እታ ጀልባ እውን ነኩኢላ እንዲኣ ማይ ቀሪባ እያ ኣብ ላዕሊ ከም ፈራ እየ በፂሓ ማይ ባሕሪ ሽዑ ከም ስጉምቲ ድወሰድናያ ትኽኢና ነቲ ብረት መፍትሐን ናብታ ጥዒቲ ጀልባ ምስጋርን ነቶም ውግኣት ኩሎም ኣባላት ናብኣ ምስጋር ኣብኡ ተጠሚድና ሽዑ ኣብዛ ከምዚኣ ክንገብር እንከለና ግዜ ብወገኖም እቶም መርከብ ናይ ፀላኢ እውን እታ ንከውፅዋ ዕድል ስኢኖም ዝደመሩ ኣንከሮም ኣብ መውፃእ እዮም ተጠሚዶም በዚ ምክንያት ድማ ኣብ ቀረባ ርሕቀት እንከለና ንገለ ደቃይቅ ብክልተና ዝኮነ ተኩሲ ደው ኢሉ መርከብ ኣንከር ከውፅ እንከለዉ ንሰምዖም ኣለና እቲ ሰንሰለት ከርከርለዉ ከርከርለዉ ክብል እንከሎ ንሰምዖ ኣለና ንሕና ከዓ እቲ ንብረትና ኣባላትና ንብረታትና ሰግር ኣለና እሞ ዳታ ኣንከሩ ኣውፅኡ ናባና ገጡ ክረቅጣና ኣብል እንከሎ ምፃይ ዓሊ ሽፋ ኣማንኤል ይሽሙ ዓሊ ሽፋ እትሓስብካን እዩ ነይሩ ናይ ተሃርመት ጃልባ ንዓ እታ ጃልባ ግዛፋ ተጥሕላ ኣላ እዚኣ መርከብ እውን ትረቅፃና መፅያ ኣላ ንዓ ግዛፋ ስጋር እንተበናዩ ኣብይና ክሳብ ተጥሕል ምስኣ ክኸይድ እየ እስኹም ክይዱ መስተሓለት ክወርድ እየ ምስኣ ከጥሕል እየ ኢሉና ኣይ ከይድ ነይሩ ኣቕቢጡና እዩ ከይንገድፎ ኣይ ከኣልናን ከይንፀበ ድማ እቲ መርከብ ክረቅጣና ቀሪቡ እዩ ኣብዚ ህሞት እዚ ከባቢ ኣንካላ ቡሬ ዝበሃል እቲ ከባቢ ካብኡ ተኩስና ዝረኣዩ በዓል ወዲ ገሬ ብፍጥነት መጢኦም ብድሕሪት ነቲ ንዓና ክረግፅ ዘልዩ ዘሎ መርከብ ብድሕሪት ብፍጥነት ተኩሱ ገይሮም ወሊዖም ወሊዖም ገዲፉ ንሶም ብድሕሪት ምስ ወልዑ ኩሉ እቲ ኣንፈቱን ኣድህብኡን ኩሉ ናብኦም ግምጥል ኢሉ ንነፍሱ ክከላከል ድዩ ክሃድም ድዩ ኮታ ምስኦም ገጢሙ ንሕና ድማ ሳላ በዓል ወዲ ገሬ ኣብታ ግዜ እቲኣ ድሒና እታ ጃልባ እውን ከጥሕል ዝበልናያ ፋይበር ብምዃኑ ኣየር ስለ ዘለዉ ቀልጢፎ ከጥሕል ኣይክእልን እዩ ከጥሕል እንዳመሰለት ኣይትሓለትን እንዳ ጓታትናያ ባታ ጥሒቲ ሰለይ እንዳበርና ኣንፋትና ንባጢዕ ገርና ኣብዛ ግዜ እዚኣ ኩሎም ትኪ ጠለሎ መሲሎም ተወጋጊኦም ተተናኪፎም ስለ ዝነበሩ ኣነ ክሳብ ጉንበት ሓኪም እዩ ነይሩ ሳንጣ ናይ ሕክምና ኣበየላ ኢለዩ ኣብ እስቲባ ኣላካ ይብለኒ ካብታ እስቲባ ውፅየ ካብ ፍስሓ ጀሚረ ክሕክሞም ጀሚረ ኩሎም ብፅት ኣብታ ግዜ እቲኣ ብፍላይ ዓሺና ኣብቲ ቀድሚ ፈጣን ገመድ ሒዙ ደው ኢሉ ነይሩ በዚ ግንባሩ ደም እንዳፈሰሶ እንከሎ ንዓ ክሓክመካ ትበልኩ ፅራሕ ንኦም ሓክሞም ንፍስሓ ሓክም ንኦም ከይሓከምካ ኣነ ኣይሕከምኒ ኢሉ ኣብኒ

እታ ህይወቱ ትንፋሱ ነይራ ኣብ መወዳእታ ቃሉ ግን ጎረርኡ ስለ ዝተሃርሜ ብፍላይ እተን ዝሃሰያኑ ክልተ ብዙሕ ማህረምትታት እዩ ብብዙሕ እዩ ተረኺቡ ነይሩ ፍሳ ብፍላይ እተን ህይወቱ ሃልፋ ከም ካራ ተመሲለን ድሓረድኦ ክልተ እስኮጆ ነይረ ብየማን ብፀጋም ሓሪደንኦ ተራኺበን ከም ካራ ዓይነት ጎረርኡ ተሓሪዳ ነይረ ሕጂ ድምፂ ኣቋሪጡ ነይሩ መወዳእታ ናይ መወዳእታ ድምፂ ቃል ዝበለና ኣብታ መርከብ ከይወፃና እንከለና ጀልባኩም ካብ ትሕቲ መርከብ ኣውፅዋ ካብ ፀላኢ ውፁ ኢሉና በቃ ብድሕሪ እዚኣ ኣይተዛረበን ኣብ ፍርቂ መንገዲ ፍስሓ ተሰውኡ እዛ ምሸት እዚኣ ሬድዮ ኣብዩ ዝኣምሰየ ወዲ ቐላቲ ምስ ካልኦት ሓካይምን ኣብኡ ጠንሒና ኣብታ ደው ኢሉ ኣብታ ወደብ እዚ ከምን እዩ ኢሉ ኣብታ ርእሲ ንፍስሓ ማለት እዩ እዚ ከማን ምስ መጠካ ተኣላልዮ ተቐበል ጤናዮ ጥሪ ኢሉ ናብታ ጃልባ ወሪዱ ኣብታ ርእሲ ፍስሓ ደው ኢሉ ፍስሓ ሎሚ መራክብ ደርጊ በቦ ጠንመሳ ተሓትካዮንዶ ገዲፍካና ከይትካ ኢሉ ብፃይ ደረጋ ብርጋብዳ ብሻቃ ኣብ ቦታና ገዲፍና ይ ስለዘበና ካልኣዩ እዩ ነይሩ እታ ዕጥቂ ሸጎጥ ናይ ፍስሓ ኣና ጢቃያ ስለ ዝመጠኩ እዛ ዕጥቂ ዋና ኣበይ ኣሎ ፍስሓ ኣበይ ኣሎ ኢሉ ባህንደበት ፍስሓ ኣብ ሕክምና ውሪድና የለና ኢለ እዩ ብጉያ ሕክምና ከይዱ ቀብሪ ናይ ብፃዩ እውን ኣርኪቡ ኣብ ነባልበይ ኣብኣ እዩ ብኩሎም ሓለፍቲ ሃይሊ ባሕሪ ቀብሪ ተገይሩ ኣብኣ እንከሎ እውን ተመሳሳሊ መንሽሙ ብፃይ ሳሙኤል እውን ኣይደንጎዮን ስለ ዝዓረፈ ክልቲኦም በኣዮም ተቐቢሮም

ካብዚ ካብ ሚኒስትሪ ምክልኻል መደብ ቴሌቭዥን ዋልታ ዕዙዙን ዝኸበረን ሰላምታና ተቐበሉ ከመይ ቀኒኹም ዝኸበርኩም ተዓዘብትና ሎሚ እውን ከም ልሙድ መደባትና እናባኹም ንምቕራብ ኣብ መስመር ተረኺብና ኣለና። ምክትታልኩም ብኽብሪ ንዕድም ፈለማ ሰሪዕናዮ ዘለና ትሕዝቶ ኣሃዱ ከም ስድራን ሃገርን ኣብ ትሕቲ ዝብል ኣርእስቲ

0: ኣብዞም ማዓስከራት በበይኖም ዝዓይነቶም ቋንቋታትን ብሄራትን ክገጥሙኻ ዝርጉሕ ካርታ ኤርትራ ይመስሉ። ኣብዚ ሰፊሮም ዘለዉ ደቂ ህዝቢ ኣብ ክቢ መኣዲ ከቢቦም ኸዓ ኸዓን ክብሉ ከም ብኣደን ውሉድን ኣሓትን ኣሕዋትን ዝማሙቐስ ትረአዮም ዕድመን ጾታን እንክትልክዕ ምስሊ ናይ ሰንሰለት ወለዶ ካብ በኹሪ ክሳብ ሕሳስ ልደ የቑሙ ምርድዳኦምን ምትሕግጋዞምን እንክተስተውዕል ኣእላፍ ክነሶም ኣብ ሓደ ኣካል ትረኽቦም ማህፀናደ ጉራሙራ ዝብል ምስላ ኣብዞም ብዙሕን ሓደን ዝኾኑ ናይ ቃልሲ ብጾት ዝሰርሕ ኣይኮነን። ልከ ኩላቶም ፍልልያት ብውህደት እንተተገጣጢሞም ውቁብን ውሁድን ጥምረት ፈጢሮም ናብ ገጅፍ ትርኢትን ሓይልን እዮም ዝቕየሩ። ምስሎምን ሓይሎምን ኣብ ውህደት ናይቲ ብዙሕ ሕብርታት ዝፍጠር ምሉእ ስእሊ እዩ ዘሎ። ንሳቶም ኣብ ኣሃዱ ትእምርቲ ስድራ እዮም፣ ትእምርቲ ሃገር ድማ።
1: ኣነ ኣሃዱ ክገልጻቲ ኮይነ ከምዚ ማእከል ስልጣና ናይ ንቕሓት ማለት እዩ። ከም ተወሳኺ ከዓኒ ርእሳ ዝኻለ ስድራ ቤት ማለት እዩ። ኩሉ ነገር ዘማልአት ፍቕሪ፣ ሓልዮት፣ ናይ ስራሕ መንፈስ ምትሕልላይ፣ ብዓብዩ ከዓ ዲስፕሊን ማለት እዩ።
2: ትሽዓተ ብሄራት ኣለና። ካብዘን ትሽዓተ ብሄራት ተዋፃና ድማ ኣብቲ መስርዕ ፍቕሪ፣ ሓድነት፣ ኒሕ፣ ሓቦ፣ ተወፋይነት፣ ተበጃውነት እዚ ኣሎ። ናይ ነብሰ ከፍት ብሩህ ኣብዚ ዘሎ ሰብ ከይኣዘዝካ እንታይ ክእዘዝ ዝብል ድልው ንመስዋእቲ፣ ድልው ንስራሕ፣ ድልው ንኩሉ ነገራት።
3: እዚም ትሽዓተ ብሄራት ግን ነንሕዶም ኣብ ሓደ ሓቢሮም ሓንቲ ብዓንቲ ክትበልዐን ክሰትን ምስራእኻ ፍቕርን ስኒስን እውን ሕውነት እውን ተጥሪ ኣብዚ ኩሉ ነገራት ኣሎ። ኣብ ኣህዱ ማለት እዩ ኣህዶና ተሳሲ ሓቢርካ ትሰርሕ
4: ደሽ ሰልፍ መድረሰት ትግሊ መድረሰት
5: ንዓይ ሰራዊት ማለት ቤት ትምህርቲ ማለት እዩ። ምስቲ ቅድም ዝነበርክዎ ክነፃፅሮ ከለኹ ዋላ ሓንቲ ፈልጥ ኣይነበርኩን። እዞም ቅድመይ ዝነበሩ ዘፅንሕዋ መገዲ በቲ ንሳቶም ዝሓበሩን ግን ትምህርቲ ወሲደ። ኣነ እውን ነቶም ብድሕረይ ዝመፁ ነዛ መገዲ እዚያ የ ዝሕብሮም።
4: ኣው ምርሕርየ ለመጠው ማለት ሓለፍኩ ኣነብል ኣው ምግራየ ለመጠው ግሎም ኣስእልክዎም።
3: ሕጂ ኣነ ኣሃዱ ገልፆ ተኮይነ ካብ መስርዕ ካብ ጉጅለ ስጋብ መስርዕ ካብ መስርዕ ናብ ሓይሊ ካብ ሓይሊ ከዓ ናብ ቦጠረኒ ካብ ቦጠርና ብርጌ ተጠርነፈ እዩ። ኣብዚ ከዓ ኣዝዩ ደቂቕ ዝኾነ ብጣዕሚ ደቂቕ ዝኾነ ፍቕራዊ ምትሕልላይ ዘለዎ ዓይነት ናይ ፍቕሪ በቃ እቲ ገድልሲ
6: ኣሃዱ ክበሃል ከሎ መሰረት ናይ ኩሉ እዩ። እንታይ እቲ መሰረት ናይ ኩሉ ዝበሃል ውህደት። ኣብኡ ፍቕሪ ኣሎ፣ ኣብኡ ሓድነት ኣሎ፣ ኣብኡ ሰላም ኣሎ፣ ኣብኡ ቕሳነት ኣሎ፣ ኣብኡ ኩሉ ኣብኡ ኮንፊደንስ ኣሎ። ኩሉ ነገር ማለት እዩ ሕጂ ምዘን ኩሎም ኣብ ዘለና ንኣሽቱ ኣለዎ ዓበይቲ ኣለና ኩላና ተሓዋዊስና ክበሃል ከሎ ውህደት ከም ሓደ ኣሃዱ እዩ።
7: ኣሃዱ ንዓይ መሰረተ እያ። ከምዚ ሓደ ገዛ መጀመርያ ማቴርያል ትቕርበሉ ድሕሪኡ ኸዓ ነቲ ገዛ ትዕቁኖ ሞ ፋንዳሴኑ ትኩዕተሉ ፋንዳሴኑ ምስ ኩዓትካሉ ከዓ ሰረት ኢኻ ትስርተሉ እቲ ገዛ ብኣጋ ንኸይፈርስ ገዛ ብከምዚ ንድሕሪ ኣቕይሞ ኣሃዱ ኸ እንታይ ኣንዓኻ እንድሒልካ ኣሃዱ ንዓይ እታ ቀንዲ ስድራ ቤት እያ መሰረተ እያ።
8: ኣሃዱ ንዓይ እንታይ ምዃኑ ክገልፅ እንድሕር ኮይነ መጻኢ ክብል ዝኽእል ብሕፅር ድበለ ኣብ መጻኢ ብዙሕ ነገር ኣሎ። መጻኢ ተሓስብ ተኾንካ ስነቒሕካ ኣለኻ ማለት እዩ። ብሕፅር ዝበለ ኣነ ብኸመይ ኣድ ገልፃ ኩሉ ነገር ስለ ዘለዋ ማለት እዩ።
9: እግ ወታደርና ምንዶ ማራ ሓጊ ኮኖ መኒ መኑ ካንቦ ተገግቴጎ
5: ውትህድርና ብማዕዶ ክትሪኦ ከለኻ ከቢድ እዩ ዝመስል። ኣብዚ ግን ከምቲ ትግምቶ ኣይኮነን። እቶም ኣብ መስርዕ ጋንታ ቦጠሎኒ ይኹን ዋላ ልዕሊኡ እትረኽቦም ሰባት ከም ኣባላት ስድራ ቤትካዮም
10: ንኹሉ ድልው ኮይኑ ንኹሉ ቁርብ ኮይኑ ንኹሉ ንጥፈታት ንኡ ከባራትዕ ዝኽእል ፖለቲካዊ መዳይድ እዩ፣ ወተሃደራዊ መዳይድ እዩ፣ ማሕበራዊ መዳይድ እዩ። ካብ ግዜ ናብ ግዜ እንዳወሃሃደ ብሓንሳብ ዓሲሉ ይርከብ። ኣሃዱ መሰረት ናይ ሓንቲ ሃገር መሰረት ናይ ህዝቢ ትካል ናይ ህዝቢ ትካል ናይ ሃገር ኣነ ከዓኒ ኣገልጋሊ

0: ዘለዎ ቦታን ኩነታትን ዝፅለው ይኮኑን ኩነተ ኣእምሮኦምን ፀዓቶምን ምስ ብድሆታት ቦታን ክሊማን ኣይቀያየርን ኣብዝሃለዉ ይሃለዉ ንኸባቢኦም ምስቲ ዝደልይዎ ዓይነት ህይወት ከም ዝጋጠም ገይሮም ዝሰርሕዎን ዘምእዝዎን ይመስሉ። ኣብ ኣፃምእ ምድረ በዳ፣ ኣብ ቀዝሒ ቁርን ህቦብላን፣ ኣብ ሮርማን ስሙምን ወትሩ ክፍጽምዎ ንዘለዎም ጉዳይ ይሕደረለይ ከይበሉ ሓኾት ክብሉ ይረአዩ። ንማሕበራዊ ህይወቶም ብማሕበራዊ ቀመማት የመቅርዎ። እቲ ኣብ ዝረኸብዎ ከፋት ግዜ ብስፖርትን ምንቅስቓስን ውድድርን ሕቶታትን ደርፍን ተዋስኦን ዕላሉን ዋዛን ኣቢሎም ዝፈጥርዎ ሰሓቕን ወኻዕኻዕን መለሳ ዝፈጥረሎም ቀመማት ህይወት ዕርድታቶም እዩ። ኣብ ሓድሕዶም ውዕውዕ ናይ ሕውነት ሃዋህው ይንጸባረቕ። በቲ ብመንፈስ ደኣ እምበር ብኢድ ክጭበጽ ዘይከኣል ጸጋታት ተፈጥሮ ሓደ ኣካል ንሓደ ዕላማ ይኾኑ።
1: ኩሉ ሰብ ካብ ገዝኡ ክወፅእ ከሎ ከምዚ ዝነበሩ ኣይኮነ ከምዚ ሕጂ ዘለዎ ኣይኮነ ነይሩ ማለት እዩ። ነናትካ ተሓስባ ሒዝካ ኢኻ ትወፅእ። ኣብዚ ክትእከብ ከለኻ ግን ምክንያት መእከቢ ኢኻ ናትካ ወይ ከዓ ምክንያት መቃለሲኻ ወይ መጋደሊ ኢኻ ንድሕር ዳ ሓንቲ ሃገር ኮይና ሓድነት እዩ ናትካ ዕላማ ማለት እዩ። ሕጂ ብዙሕ ነገር ዘይማይቴስቲ ካብቲኻ ገዛ ዝወፅእ ኸይነ ናትካ ባህር ንድሕር ዳ ሃሊካ ኮይኑ ዘይትሰማማዕ ወይ እውን በብርእስኻ ትኸይድ መስለካ ኣብዚኣ ተጠርፍ መካንዓኻ ሓንቲ ሃገር ስለ ዝኾነት ግን ኣብታ ሓንቲ መስመር ኢኻ ትመፅእ።
2: ኣብዚ ካብ ዝመፅእ ነገር ካብዚ ካብ ዝመፅእ ግን ብዙሕ ነገራት ተማሂረ ብዓብዩ ዓቕሊ ብዙሕ ጠባያት እዩ ዘሎ። ሓደሓደ ግዜ ካብ ንዖም ክትሰምዖም ማሲ ኣብቲ ናይቲ ሰብ ጠባይ ካብ ተኣቱ ካብ ንዑ ከተረድኦ ንስኻ ትርድኦ ዝበልፅ ግዜ ከም ዘሎ። ኣብዚ ካብ ዝመፅእ ንጎተሲኢካ ፖለቲካ ይምሃር ኣፅዋር ብዙሕ ዓይነት ኣፅዋራት ፈሊጠ ብዙሕ ዓይነት ጠባይ ተማሂረ ጉዕዞ ማዕረ ወዳት ዝኸይድ ጉዕዞ ክጓዓዝ ክጎይ እየ ስፖርት ክሳተፍ ምግብና ክኣት እየ ኩሉ ነገር ክገብር ከም ዝኽእል ተማሂረ ማለት እዩ።
3: ኣብ ሓይልና ጥዑማት እዮም ፈቃራት እዮም ንጉዕዞ ይኹን ናብ ዝኾነ ቦታ ንክትከይድ ዝኾነ ነገር ኣነ ከም ትዕግስ ማለት ንዕኦም ክገፆም ኣይክእልኒ መግለፂ እውን ክስእለን ሎም እየ ነዚም ሰባት እዚኣቶም ማለት እዩ። ኣብቲ ሓይልና ዘለና ከምውህደት ዘለና ፍቕሪ ይኹን ስኒት ዘለና መግለፂ የብለይን ኣዝያ ከዓ ንዝፈትዎም ዘፍቅሮም
4: ዓብ ስላል ኣርአውኒ ኣድረሰውኒ
5: ንዓይ ሰራዊት ማለት ቤት ትምህርቲ ማለት እዩ። ምስቲ ቅድም ዝነበርክዎ ክነፃፅሮ ከለኹ ዋላ ሓንቲ ፈለጥ ኣይነበርኩን። እዞም ቅድመይ ዝነበሩ ዘፅንሕዋ መገዲ በቲ ንሳቶም ዝሓበሩን ግን ትምህርቲ ወሲደ ኣነ እውን ነቶም ብድሕረይ ዝመፁ ነዛ መገዲ እዚያ የ ዝሕብሮም። ኣብ ውሽጢ እቲ ሰራዊት እንተኣቲና ሓድሕድ ፍቕርን ምትሕልላይን እዩ ዘሎ። ንስኻ ዕርፍ ኣነ ባዕለይ ክሰርሖ የ ዝብሉ ኣባላት እዮም ዘለዎ ብዙ። እዚ ድማ እቶም ቅድሜና ዝነበሩ ዘፅንሐልና እዩ።
6: ጋንታ ማለት ንዓይ ሓይሊ ማለት ቦጥረኒ ማለት ውትድርና ማለት ዝበቃ ፍቕሪ እዩ ናይ
4: ኣብ ሓተ ወላት ኣንሰይት ንሜታ ሕሽማት
5: ቅድሚ

0: ደቂ ኣንስትዮና ክብሪና የን፣ ንሕና ድማ ናታተን ክብሪ ኢና። ደቂ ኣንስትዮና ብቐሊሉ ክትገልጾ ዘይከኣል ግደ እዩ ዘለወን።
1: ምስና እንተ ሸቃዕለት ሸቂ ኢለና ቤት ምልሀይት ወደ ዓፉሽ ምግብና ሸቃሃለ መንገቢ ምስና ቡን ሃለየት መንገቢ ተቃዕባትና ግድመት ናየና ውሕሽመት ናየና ምንታ ሕታ ተባለቱ ሕታ ሰበት ገብአት እታ ሓንቴና ተማም ሓልፋ ኣለያ ሕሽመትናተን ውሕሽመት ናየን ሕታን ሕናቱ ባለቱ ክነጋይሳ ኣለያ ኣዋለድ ኣንሳት እትለተረት ናየን ዓባይ ወዳይ ደ ተባለቱ
2: ነዊሕ ዓመታት ብከምዚ መንገዲ ስለ ዝኸደ ድማ ሃገርን ህዝብን ደይድፈር ዋልታ ኮይኑ ይነብር ኣሎ ማለት እዩ። ስለምንታይ ኣብዚ ትሪእዎን ዘለኹም ብዙሓት ደቂ ኣንስትዮ ኣለዋና። እዘን ደቂ ኣንስትዮ ማዕረ ብፆተን ኮይነን ኣብ ተዕሊም ኹን ኣብ ኣካዳሚ ኹን ኣብ ካልእ ኹን ተሳታፍነትን ኣብ ስፖርታዊ መዳይ ኣብ እግሪ ጉዕዞ ኣብ ዝተፈላለዩ መንገዲ እናተጓዕዛ ማዕረ ምእንቲ ሃገርን ህዝብን ድስየፋ ዘለዋ እዩ።
3: ዳርጋ ዝበዝሑ ኣብ ማዓስከራት ዝካየዱ መደባት ናብ ልዑል ኩለንትናዊ ብቕዓት ሰራዊት ዝቐንዑ ሃገራውነት ዘዕዝዙን ሓድነት ዘትርሩን ተጠቓሊሎም ናብቲ ናይ መወዳእታ ዕላማ ዝወስዱ ክፍልፋላት እዮም። ግዜ እወታ ሓንሳብ ምስ ተሸርበ ብዝኾነ ይኹን ጥበብ ክምለስ ዘይከኣል ዘይጭበጥ ባእታ ኣብዚ ቦታ እዚ ብደቂቕን ብኽብርን ተሸሪፉ ኣብ መዓላ ይከፋፈል። ነፍሲ ወከፍ ሰዓት ቁም ነገር ኣፍርያ ክትሓልፍ ኣለዋ። ነፍሲ ወከፍ ኣባል ዕዮኡ ኸሳልጥ ኣለዎ። ግዜ እናሃለወ ዝውንዘፍ ጉዳይ የለን። ጻዕሪ፣ ድኻም፣ ሓርኮትኮት ምባል ንቡር መስርሕ እዩ ዝውሰድ። እዚ ዅሉ ስለ ሃገር ስለ ኣብ ዘበነ ገበል ዝሃበካ ተቐበል ኣብ ዝበሃለሉ ዝነበረ ግዜ ብትንፋሳሻሓ ደቃ ውፃእ እሳት ዝኾነት ኤርትራ
4: ግዜ ሲ ማዕረ ክንደይ ኣብዚ ቦታ እዚ ኣድላይ ምዃኑ ወላ ሓንቲ ደቂቕ ሲ ብዘይ ዝኸውን ኣይትሓልፍን እያ። ካብታ ንጎስ 16 ሲ ኢልካ ፖለቲካ ተማሂርካ ናብቲኣ ትኸይድ ኣፅዋር ትኸይድ ትጎይ ትመፅእ ዕረፍቲ የለ። ንምንታይ እዚ እቲ ኣቦታተይ ኣሕዋተይ ደፅንሑለይ ሃገር ንኸውሕስ ማለት እዩ።
2: ምእንቲ ዛ ሃገር ምእንቲ ዛ ሓላል መሬት ብዙሓት ብፆትና ዝሓለፍሉ ዘዝመፀ እንዳተተኻኸአ እቲ ንእሽተይ ተዓብ እንዳሓለፈ እቲ ንእሽተይ እንዳመፀ
4: ንሕና ከዓ ኣብዚ ምስ ኣቦታትና ምስ ኣሕዋትና ማዕረ ማዕርኦም ተዕሊም እግሪ ጉዕዞ ዋርድያ ኩሉ እዚ ከዓ ከም መሳቱና ከም ኣሕዋትና ምስ ተማን ቦታትና ኣስሮም ዳሓዝና ከዓ ንሳተፍን ንሰርሕና ኣለና። ምክንያቱ ንሕና ሕድሪ ናይ እቶም ዝሓለፉ 30 ዓመት ተጋዲሎም ናፅነት ዘምፅሉና ናቶም ሕድሪ ተቐቢልና ንሕና ከዓ ከመይ ጌርና ነታ ብፅቲ ዝኾነት ሃገርና ባሕርና ከመይ ጌርና ንሕሉን ንውሕስን ከዓ ኣብ ዝለና ንጋደል ኣለና ማለት እዩ።
5: ኣሃዱ ማዕናዊ ኖያ ኖያ ዲክኒ እንከ ኤልናንል ጋንታ ያኮ መስርዕ ያኮ
0: ብሓደ ንወፍር ብሓደ ንምገብ ብሓደ ንድቅስ ኮታስ ኩሉ ህይወትና ሓደ እዩ። ኣብ ጉዳይ ሃገር ዘለና ኣተሓሳስባ ሓደ እዩ። ሓደስቲ ክመፁና ከለዉ ቀልጢፎም ዝበፃሕናዮ ይበፅሑ፣ ንሕና ዝገበርናዮ ይገብሩ። ነቲ ኣብ ኣሃዱ ዝፀንሖም ሰብ እዮም ዝመስሉ። ምክንያቱ እቲ ስድራ ቤታዊ ህይወት ተሃኒፁ ስለ ዝፀንሖም ናብኡ ንኽኣትዉ ፀገም የብሉን። ብዕድመ ዝድረት ነገር የለን። ወዲ 60ታት ይኹን ወዲ 30ታት ይኹን ወዲ 20ታት ኣብ ሓደ ኣካይዳን እምነትን ኮይና ብማዕረ ኢና ኣብ ዕማምና ንሳተፍ። ብሓፈሻ ኣሃዱ ዓባይ ስድራ ማለት እያ።
5: እንደት የመለያ ነበትያ ነመለት ኣልንኩን ካዓይደኪን ማዕና ሓላታ ክንሄልና
6: ኣሃዱ ንዓይ መእዝን እያ። ምክንያቱ መእዝነይ ሓባይት ወይ ኮምፓሴ ማለት እዩ። እንታይ እዚ ባህል መጀመርያ ክመፁ ክሉ ከዓኒ ናብ ክፍለ 38 ኣብ ወተሃደራዊ መዳይ ይኹን ኣብ ሃገራውነተይ ኣብ ማሕበራዊ ሜዳ ይኹን ከምኡ ኣብ ምሕዳር ሸናክተ ይኹን ኣብ ዲስፕሊን ብዙሕ ኣምር ኣይነበረንን። መጀመርያ ኣብ ወተሃደራዊ መዳይ ኣብ ኣተሓዛ ዓጥቀን ብረተይን ፅፉፉን ጥንቁቑን ክኸውን ዝማሃለትና ኣህዱ እያ። ድሕሪኡ ኣብ ዋሪታት ዘለኒ ትኩርነት ምስተውዓሉ ዝማሃለትን እውን ኣህዱ እያ። ኣብ ሃገራውነት መዳይ ድማ ንድሓ መፂና ልዑል ሃገራዊ ወንን ስምዒትን ንኽህልወኒ ዝኽስኩሰትኒ መንያ ተባሂልካ ኣህዱ እያ። ኣብ ህዝበይን መንግስተይን ልዑል ኣረኣያ ክብርን ከምዝሕ ዝገበረትን እውን ኣህዱ እያ።
7: ካብ 6 ዞባታት ዝመፁ 9 ብሄራት ኣብ ሓንቲ ረሓባ ኣብ ሓንቲ ድስቲ ኣብ ሓንቲ ኣንሶላ ትድቅስ ትተሓላለ ትፋቕር ንስኻ ዕርፍ ኣነ ከብል እዚ ኩሉ ምትሕላይ ፍቕሪ ስራሕ ኩሉ ምሂሮም ንጋንታ

0: ታይ ማለት እዩ ጋንታይ ንዓይ ፍቕሪ እያ በቃ
1: ውትድርና ከም ሓፂን ብዘይዕፀፍ ተሪር ሕጊ ከም ብትኹል መስርመር ዝተኣሳሰር ኣዛዝም ተኣዛዝም ግበርን ኣይትግበርን ብዝዓይነቱ ግዴታ ዝዕመም ሞያ እዩ ኣብዚ ቦታን ኣብዞም ሰባትን ግን ማለት ኣብ ሰራዊት ኤርትራ ክሳብ ግበርን ኣይትግበርን ዘብፅሕ ኩነታት የለን ክንዮ ወተሃደራዊ ትእዛዝ ድርኺት ሕልናን ጥምረት ኣብ ዕላማን ክቕድም እዩ ዝረአ ዓበይቶም ንኣሽቶም ኣዋልዶም ኣውዳቶም ሓለፍቶም ተረኦም ኣብ ሓዲድ ናይቲ ጉዕዞ ክገብርዎ ዘለዎም ኣፀቢቖም ይፈልጡ እዮም ሓላፊ ከም ኣቦ ተኣዛዚ ከም ውሉድ ወይ ንእሽቶ ሓው ብመንፈስ ስድራ ቤት እዮም ዘረዳድኡን ነናቶም እናመልኡ ናብ ምዕራፍ ዘብፅሕዎን
2: ሃገራውነት ንቕሓት ድማ ናይ መንእሰያት ይኹን ናይ ኣውትድርና ኣድላይ እዩ ስለዚ ከመይ ጌርካ ስኻ እሩም ስነ ምግባር ክትሕዝ እሩም ዝኾነ ኣካይዳ ክትኣሊ ድማ እንታይ ቶምሳና ዘለዎ ሓለፍቲ ዓብዪ ተራ
3: ኣለ ኣስከራ ናቡ ከፋሊ ማልክ ሻያ ኣስከራ እከና ኢታንኩ ፌንኩ ኣሰኖ
4: ኣቐዲሙ መሰረት ሒዙ ዝመጽእ ኣብ ዝኾነ መደበር ተዕሊም ስልጠና ወሲዱ ናብ ሓንቲ ኣሃዱ ዝኣቶ ኣባል ኣብ ኣሃዱ ምስ ኣተወ ከዓ ልክዕ ከምቲ ኣብ ዝፀንሖ ምስ ዝተፈላለየ ብሄራትን ቋንቋታትን ምስ ደቂ ኣንስትዮን ደቂ ተባዕትዮን ተወሃሂዱ ንሓደ ዕላማ ኣብ ኩሉ ዕማማት ይሳተፍ ስለዚ ኣሃዱ ማለት ንዓይ ብንእሽቶ ክረአ ከሎ ስድራ ቤት ብዓብን ተጠሚትካዮ ድማ ሃገር ማለት እዩ
3: ላኪን ኣደቦዋየ ይከዳምኖ ንኢሚካ ምልይ ሰሙ ንማልክ ሸያ ኣስከር ታንተዋ ኣይኒያ ኤሳሳና
5: ኣብ ሃዳውነት ክትብል ንድሕር ኮንካ ሓደ ሓላፊኻ ስልክዕ ከም ስድራ ቤትካ ኣቦ ኣደ ምሽ ትብልካ ሓደ መራሒ መስርዕ እንድሕር ኮይና ከዓ ልክዕ ናይ ስድራ ቤት ይርእካ ማለት እዩ
6: ኣነ ኣብ ሓይልታት ምክልኻል ኤርትራ ኣብ ህዝባዊ ሰራዊት ሓርነት ኤርትራ ዓብየ ኣብ ሓይልታት ምክልኻል ኤርትራ ዝቕፅል ዘለኹ እየ ምዞም ትሪኦም ዘለካ ንኣሽቲ ወለዶ ክትንትንዎ ዝፀንሑ ምስኦም ኣብቲ ናቶም ዕድመ ኣብቲ ናቶም ደረጃ ምስኦም እንዳተዋሳእና ንሰርሕ እሳቶም ከዓ ነቲ ንሕና ንሰርሖ ነቲ ንሕና ንፍፅሞ ንክሰርሕዎ ኩሎም ድልዋት እዮም ኣብ ኣሰራርሖም ብጣዕሚ እየ ደመስግኑ
7: እቲ ልዕለ ዘሎ ማለት ኣብ ሓደ ዕድመ ኢካ ትመፅእ ትሕተ የለ ልዕለ የለ ወይ እውን ዝመዘና ኣይኮነን ኩላትካ ኣብ ሓደ መስመር ኢኻ ብፆት ማለት እዩ ወዲኢኻ
8: ብሓፈሻት እዮም ሓለፍቲ ካብቲ ዝለዓለ ስጋዕ ትዘለ ታሕቶም ራሓ ጋንታ ወ መርሓ መስርዕ ክገልፆም እንተኮይነ ኣነ ሓለፍተይ ከም ኣነ ከሚልዮን ክገልፆም እንተኮይነ ኢንቨርስቲ ኢለየ ዝገልፆ ኢንቨርስ ንሓደ ንሚልዮን ኣበየናይ ባህር ነይሩ ኣበየናይ ደረጃ ነይሩ ናብ ከመይ ኣምፂኦ ሞ በዓለይ ትፈልጦ ማለት እዩ ንዓይ ኣነ ሓለፍተይ ዓብዪ ኢንቨርስቲ ኢሎም ገለፅኩ
9: ማለት ናተይ ጠባይ ካብ ገዛ ሒዝ ዝመፀኹ ጠባይ ነይርኒ ኣብዚ መፀኹ ከዓ መራሒ ቦጠሎነይ ድዩ ጋንታይ ድዩ ከምኡ መሓዙተይ ኣብቲ ኣሃዱ ዘጥረኽቦም ድዮም ሰላም ከምዚ ክዲ ከምዚ ኣይትክዲ ሰላም እዚ ዘዋፃኪ እዚ ኣይዋፃኪን እዩ ሰላም ውትድርና ከምዚ እዩ ሰላም ውትድርና ከምዚ ንዓኺሎም ኣብ ሓይልና ኣብ ቦጠለንና ኣብ ኩሉ ይምህሩንን የተባብዑንን
10: መሰረት ዘለዎ እንዳተተኻኽአ ዝነበረ ንሓድሽ ዝመፅእ መሰረት እንዳምሃረ ዝነበረ እንዳነገረ ሓድሽን ነባርን ተዋሂዱ ኣብ ሓደ ዝመፀሉ ዓብ ትካል ዓብ ቤት ትምህርቲ ይኣህዱ ኩሉ ከዓ ሓልይዎን ንኡ እንዳመልአ ንኸይድ ቀፃልነት ክኣህልዎ በዚ መሰረት ኣሃዱ ትካል እዩ ኩሉ ሰብ ከዓ ኣወዓሲሉ ኣብ ሓንቲ ጋብላ እንዳሰተየ ነቲ መስርሕ እቕፅሎን እትክኦን እመሓላልፎን
11: ቀዳምዐ እደደ ኣሃሮ ኮካሃሮ ኳሃሮ
4: መስርዕ ትኹን ጋንታ ወይ ሓይሊ ዝኾነት ኣሃዱ ንዓይ ስድራ ቤተያ መዳቕስትኻ መሳርሕትኻ መፃወትትኻ መቓልስትኻ ኮታ ኣብ ኩሉ ሂወትካ ምሳኻዮም ካብ 6ዱሽተ ዞባታት ኢና መፂና ኣብዚ ኣብ ሓደ ኣካይዳን ዕላማን ምስ ሰመርካ ግን ካብ በበይኑ ከባብን ኣነባብራን ዝመፃና ይንመስልን ሓለፍትና ንጌጋታትና እናኣረሙ ነቲ ፅቡቕና ንኣዱን ኣተባብዑን እዮም ዝኣልዩና ኣብዚ ናይ ብሓቂ ፍቕሪ ኢኻ ትምስርት ኣነ ንዕረፍቲ ናብ ስድራይ ኣብ ዝኸደሉ እዋን ልዕሊ ኩሉ ዝናፍቖም ደቂ ሓደ እዮም ውትህድርና ክትብል ከለኻ ሕማቕ ኮይኑ ክስማዓካ ይኽእል እዩ ኣብዚ ኣባና ግን ውትህድርና ኣዝዩ ጠቓምን ኣብ ሂወትካ ዓብዪ እወታዊ ለውጢ ትገብረሉን እዩ ምክንያቱ ብዙሕ ፅቡቕ ነገር ኢኻ ትመሃረሉ
11: ንኪዲስትል እንኪድ እንቲማል
9: ወዲ 60 ናይ 60 ወዲ 30 ናይ 30 ነናይ ዕድሚኦም ማለት ኣብ ዘለዎ ደረጃ ብሓደ ዕድሚ እምበሪ ነናይ ዕድሚኦም ኣይከዱን እዮም።
12: ብጣዕሚ እዩ ዝልውጠካ ንዓኻ ኣብዚ ከመይ ፀኒሖም ኻ ብዙሕ ነገር ትምሃር ብዙሕ ብዙሕ በቃ ፍቕሪ ምትሕልላይ ትሕግጋዝ ኩሉ በቃ ከም ብፀትና ከም ሕዋትና ልክ ከም ሓንቲ ስድራ ኮይና ብፍቕሪ ኣብ ሓንቲ ሓይሊ ኣብ ሓንቲ መስርዕ ኣብ ሓንቲ ጉጅለ ኮይና ንሳተፍን ንቀየርና።
1: ሃገር ንክበሃል ህዝቢ፣ ህዝቢ ንክበሃል ሰራዊት፣ ኣብ ሰራዊት ኤርትራ ፈፂሞም ተነፃፂሎም ዝስመዩ ኣስማት ኣይኮኑን። ርዝነት ናፅነትን ሓርነትን ብዝተኸፍለ ኩሉ ዓይነት ዋጋ ይመዝንዎ። ስለዚ ድማ ስድራ ቤቶምን ዋኒኖምን ብሕታዊ መደባቶምን ምችእ ናብሮኦምን ንዝባኖም ገይሮም ብተፈጥሮኣዊ ብድሆታትን ሰብ ዝሰርሖ መሰናኽላትን ብምስጋር ነታ ዘፍቅርዎ ሃገሮምን ኣብ ሕቕፉ ኣማሚቑ ዘሰወዶም ህዝቦምን ኩሉ ነገር ክኾኑሉ ቅርባት እዮም።
13: ህዝባዊ ግንባር ካብቲ ኣማፃፁ ካብ ሰረተ እምነቱ ልክዕ ነዚ ብዘሎ ወለዶ ይኹን ዋላ ነዞማዊ ኣያታትና ኣብ ውሊዱ ኣጫጪሑ ኣንቂሑ ከምዚ መደብ ናይ ፈልሲ ማለት እዩ ኣፍሊሱ ዘምፆ እዩ። እዚ ፈልሲ እዚ ከዓኒ ገና እንዳተተኻኸአ ብፍቕሪ ብሓድነት ናይቲ ናይቲ ከይተባሃለ ማለት እዩ ካበየ ኩርናዕ ድመፀ ማለት እዩ ኣዝዩ ጥሙር ኣካይዳን ብጠማር ዲስፕሊንን ንኸይድ ዘለና ኣህዱ ኢና። ዕላማ ኣለዎ ዕላማ ከዓ ጥርናፈ ንድሕራሊ ኢኻ ዕላማ ካ ታሃር ንበሪ ጥርናፈ ተዘይሃሊካ ዋላ ሓንቲ ነገር ትገብር ኣይትኽእልን እያ።
11: ኣይኮነን ዋናታታ ፀላእታ ከብ ይምነይዎ ኣለዉ ንሕና ከዓ ዋርድያ ናይ እዛ ጓነ ዝደልዩ ዓዲ ምዃንና ሕብን ይስምዓና።

ዝኸበርኩም ተዓዘብትና ካብ ዝያስ ዕባቢልና ምውር ራስ ኤርትራዊ ሃገራዊ መንነት ኣብ ትሕቲ ዝብል ኣርእስቲ ዘዳልናዮ መደቢካ ውን ኣብ ሳዋ ምዝርከቡ መንእስያት ተቐማጦ ወፃ ሃገራት ዝተገብረ ዕላል እዩ ክስዕብ ደጊምና ምክታልኩም ብኽብር ንዕድም።

ሳዋ ኢልና ስም ሳዋ እንተልዕልና እቲ ሃገር ንኽትከውን ብመትከላት እቲ ሃገር ተመሪሑ ሃገሩ ንኽትህሉ ደው ዝበለ ጅግና ቅጅል ኢሉ ይረአየካ። ሳዋ ኣብ ታሪኽ እዚ ሃገር ኣደ ጽንዓት፣ ኣደ መትከላት፣ ኣደ እምነት፣ ኣደ ክብርን ክብርታትን እያ። ጸላእቱ ዘረዓደ ዋርሳይ እንተ ኢልና ካብዛ ቁራዕ ሃገራውነት ዝኾነት ሳዋ በሲሉ ዝወፀ ጅግና ንብል ኣሎና ማለት እዩ። ሳዋ ኢልና ማኣዲ ፍልጠት፣ ማኣዲ ብስለት ቆራጽነት፣ ማኣዲ ንቕሓት ጥምረት ስምረት፣ ማኣዲ ፍቕሪ ሕልና ስርዓት ክብሪ፣ ማኣዲ ምምቕቓል ብጻይነት ኣብ ጥሜት ጽምዒ ሕማም ድኻም ኒሕ ጽሮት ሓወይ ሓፍተይ ከኣልነት እዝን ካልእን ብዙሑን እዩ ጸጋታት ሳዋ። በዚ ሰሓቢ መለለይ ዓንድታት ሳዋ ዝተመሰጡ ደቂ ዛቕድስን ሕፍርትን ምድርና ዝኾኑ ዜጋታት እምበኣር ካብ ክቐመጥዎ ዝጸንሑ ርሑቕ ሃገራት ዓለም መጺኦም ሕጂ ኣብ ዙር 38 ሃገራዊ ኣገልግሎት ሳዋ ንምስታፍ እነው ተረኺቦም ኣለዉ።

0: ዕላማ መምፂኹም እንታይ እዩ ኢልና ኣብ ዝተወከስናዮም ከምዚ ክብሉ መሊሶምልና፣ ሃገር ንእትሓቶ ኩሉ ዓይነት ሕቶ ክንምልስ ኢና መጺና። ክንምልስ ኢና ማለት ድማ ደቀይ እንተ ኢላ ኣደይ ክንብላ ኢና መጺና። ሃገር ማለት ድማ ልክዕ ከም ኣደ እንውልዳ ማለት ስለ ዝኾነ ኣብታ ስድራ ኣብታ መኣዲ ኣሕዋት ኣሓቲና ነታ ስድራ ማለት እዩ። ጠለብ እታ ኣደ ሓደ ኾይኑ ይጸኒሕና፣ ደቀይ ተፈቐሩ ሓደ ኩኑ ዝብል እዩ። ንሕና ድማ ናብዚ ዝመጸናሉ ምኽንያት ምስ ኣሕዋት ኣሓት ብፍቕሪ ብሓድነት ሓደ ክንኮነላ ካብ ዝብል ናይ ጻውዒታ መልሲ ክንከውን ንማለት ኢና መጺናያ ዘለና ይብሉ። ዋው! ደቀይ ኣብ ዝበለትሉ ኣብየት ኣደይ ኣለኹ ዝብል ውላድ ተዓዲላ እዛ ሃገር ክንደዩ ክጽብቕ ዕድላ
1: መጽእ እንከለኹ በቃ ሕጂ ስድራይ ናይ ባህሊ እዮም ባልፎቶም ዓጢኦም ናይ ሃገሮም ገለ ክድግፉ ማለት እዮም። ሕጂ ኣነ ንሕዋተይን ወላ ሃብ ንእሸ ጉስጉሱ ማለት እዮም። ኤርትራ ከምዚኣ ምዚ ኣለዋ ፍቕሪ ኣለዋ ከምዚኣ ምስ ኩሎም ፅቡይ ሃትሳነ ኩሉ ብሓንሳ ማኣዲ ይኹን ገለኹን ኣብ ሕጂ ወላ ዝኾነ ወላ ምሳሕ ትበልዕን ክላስ በበይና ትኸውን ሓደ ብራዘርካ ሰዓት ክልተ ተበልዑ ሰዓት ሰለስተ ገለገለ ብሓንሳ ፍቕሪ ገለ የለን። ግን ኣብ ኤርትራ ከምዞ ከምዚ ሎ ከምዞ ከምዚ ኢሎም ንዓና ገስኪሶምና ኣብ ሳዋኻ ልክዕ ምፅእ ተበልኩም ተረኣኹዋ ከምኡ ብሓንሳ ተበልዕ ብሓንሳ ሰቲ እቲ ትበልዖ ነገር ሓደ እቲ ትውዕሎ ነገር ሓደ እቲ ትድቅሰሉ ዓራት ሓደ ኩሉ ሓደ ዝኾነስ ብሙ ትፈሪኻ ይስመር ማለት እዩ።
2: ፀዋ ፅቡቅ ረሂብ እዮ ኣብቲ መጀመርታ ይሕድሰካ እዩ ካብ ስድራኻ ክትፍለኻ ኣለኻ ኣብ ሓድሽ ገዛ ክትቅመጥ ከለኻ እቲ ከባቢኻ ኣበይ ከም ትኸይድ እውን ክጠፋእካ ስለ ዝኽእል ብዓብዪኡ ግን ብፅቡቕ ረኺብ እዮ።
3: ምስድራይ ኣብቲ መጀመርታ ንሶም ኣምፂኦሞ እቲ ሓሳብ ኣነኻ ተዛራሪበ ምስኦም ተረዳዲእና ብዙሕ ምዝራብ ኣይነበሮን ኣነ ሓግዛረብ ናብዚ ምምፃይ ንበዓለ ብዙሕ ኣይትቋም ኩሉ ናብዚ ክመፅኻ ኢሎምኒ ኣነኻ ሺለ ተቐቢለ ዮ መፅ ንዳኸልኣይ ክፍለ ሰራዊት ኣለኹ ወልሓደ ንዓይ ከምዚ ዝዕንቅፍን ነገር ኣይነበረን እምበር እቲ ምስቲ ሰብ ዘይምርዳእ ኣብቲ መጀመርታ ምስቲ ቋንቋ ይኹን ኣብዚ መፅ ሕጂ ቋንቋ ተማሂረ ኣለዎ ተማሂረ ኣብዚኻ ሰብኣይ ኮይኑ ከም ዝወፅእ ይኣምነላ ስለ ዝኾንኩ ይመስግን እንኳ ቦይና ደ ናብዚ ክመፁ ዕድል ሂቦምኒ ሓሳብ እንኳ ኣቕርቡለ ኣነ ንበዓለ ሰሚዐ ንርአ ብዛዕባ ሳዋ ብደገ ይኹን ወላ ኣብዚ እምበር ኩነታት ከመይ ከም ዝኾነ ኣይፈለጥኩ ነይረ ሕጂ ግን ኣብዚ ብኣካል ክሪኦ ከለኹ ብጣዕሚ ዝፈትዎ።
4: መጀመርታ ናብዚ ዓዲ ክመፅእ ከለኹ ብንእሽተይ መፅ ቀደማይ ክፍል ከለኹ ማለት እዩ ሽዑ ኣብዚ ምሃር ነይረ ካብ ቀደማይ ክሳብ ርዓይስ ኣብዚ ተማሂረ ከይደ ሽዑ ከይደ እመላለስ ነይረ ሽዑ ዋላ እውን እንደገና ተመሊሰ ተሽዓይ ክፍሊ ካብ ሻምናይን ተሽዓይን ካብ ዝተማሂረ ሽዑ ከይደ እንደገና ተመሊሰ ሰባ ከዓኒ በቃ ምስቲኦም ምሽ ኣብዚ ምስ ፈፃኸ ስኒ ፅቡቅ ሪሌሽን ገይረ ምሽ ምስቲ ኣብዚ ዘሎ ሰብ ምስተዋ ዘለዉ ተምሃሮ ገለ
5: ናብዚ ምስ ፈፃኹ ሃሩ ነይሩ ብጣዕሚ ሃሩ ምስቲ ናይ ኣሜሪካ ዝለመድክዎ ከዓኒ ከምዚ ብጣዕሚ ክሳይ ነይሩ ብጣዕሚ ከቢድ ነይሩ ግን ድሕሪ ግዜ ትለማመዶ ገለ እቶም ካልኦት ከዓ ምሳኻ ዘለዉ ገለ ክለምድዎ ትርዮም ከምዚ ብኖርማል ይሓልፎ ትርዮም ሽዑ ክሳይ ትገብር ሓቦ ትገብር እዚኦም ከማን ዝኽእልዎ ኣነ ክንታይ ኮይኑ ዘይክእሎ ከምኦም እንዴ ትብል ኣብዚ ሕጂ ግዜ ዳሓኒ ዘሎ እቲ ኩነታት ኣየር መጀመርታ እዩ ሃሩ ነይሩ እምበር ሕጂ ዳሓኒ ዘሎ
0: ኣብ ሃገር ጥምረት ሃገር ሓድነት እቲ ዕግበት ጥርዚ እቲ ርውየት ምሉእ እቲ ውፅኢት ይረአ እቲ ትርኢት ኣመና ጉሉሕ እንታይ እሞ እዩ ነፂሩ ዘይረአ ኣብ ሳዋ እቲ መሓረስ እቲ ትልሚ ትኺሉ ይኸይድ።

0: ሰዓት እዋን ጥራሕዩ እቲ ጓህሪ ተደጒሉ ዝጸንሕ ቁሩብ ቅኒ ኢሉ ግን እቲ ፍኽምታ ናብ ጉሁር ሓዊ ይቕየር። በግበግ ዝብል ሓዊ ሃገራውነት ድማ ካብዚ መዓስከር ሁር ክብል ይርአ። ነዚ ሓዊ ዘጥፍእ ሰርቢ ማይ ድማ ኮቶ የለን።
1: ብዙሕ ሓሲበ ሰባብ ድመፅእ ተኪት ቀዳሚ ነገር ኣብ ሂወትካ ከምዚ ሕግዘካ ጠቕላላ ከምዘየድለይካ ፈይጢ ሓንቲ ነገር ካልኣይ ኸ ከምዚ ምስ ሰብ ምሕዋስ ምስሰብ ባህርያቶም ምፍላጦም ጠባይ ብዙሕ ትኽእል ሰብ ኣሎ ሕጂ ብዙሕ ጠባይ ኣለዎ ሰብ ምሶም ከመርካ ትቀረርብ ከመርካ ምሶም ፅቡቅ ጌርካ ትሳነ እዚኣኸ ከማ ተማሂረ ማለት እዩ
2: ኤክስፔሪንስ እዩ። ብፍላይ ንዓና ስኒ ንሓንቲ ዓመት እያ እዛ ቦታ እዚኣ ከምቲ ካልእ ሰብ ኣብዚ ስኒ ኣይነቐፀኒ ኢና ንሓንቲ ዓመት ኮይኑ ኤክስፔሪንስ እዩ። ኣነ ከም ኤድቨንቸር ዝሓስባ ፅቡቅ ይኹን ሕማቅ ኤድቨንቸር እዩ። ፅቡቅ እተኮይኑ ምሽ ንፅቡቅካ ሕማቅ እተኮይኑ ንመምሃሪኻ ወይ ንዓኻ ምሽ ንመትረሪኻ ወይ መደደሊኻ እዩ። ሶ ንሓንቲ ዓመት ክሳብ ዝኾነት ኣነ ንሳ ኸማ ዘየፀገበት ንክመፅእ ንሓንቲ ዓመት ካብ ኩነት እዛ ቦታ እዚኣስ ንምንታይ ና ሞ ካብ ሙሉእ ሂወትና ሓንቲ ዓመት ንኾኑ ውፍየላስ ወና ሓንቲ ፀግም የብሉ።
3: ኣብቲ መጀመርታ ናብ ኤርትራ ሕማል ክመፅእ ከለኹ ቁሩብ ከቢድኒ ነይሮም ምስቲ ኣነ ዝለመትኮ ክሊማ ናዓዲ እንግሊዝ ይኹን ሽዑ ግና ተላመምትኮ ናብ ሰብ ምስ መፅኹ ቁሩብ ምስቲ ፀሓይ ዝነበረ ኣብቲ መጀመርታ ውሕሸሞንተ ናብዚ ክመፅ ከለኹ ዕለት ሓደ ከቢድኒ ነይሩ እቲ ምንቅስቃስ ብዙሕ ነይሩ ኣብ ብዙሕ ንቃስቃስ ነርና ማእቶት እዚ ፅሬት ኩሉ እቲ ሓገዝ ንገብሩ ዝነበሩ ናብቲ ገዛ ንዓና ዝተዋሃበና ስራሕ ከቢድኒ ነይሩ ከቢድኒ ነይሩ ግን ኣነ ተሳዘይ ምቑራፅ እየ ዘላትኒ ቀፂለ ምስቶም መምሃራ እናሓገዝኒ እቶም ኣባላትይ እናደፍኡኒ እናደገፉኒ መራሒ ምስርሕ ኮይኑ ኣለኹ ሓይሊ
4: እዚ ዓብ ዕድል እዩ ክትረኽቦ ብዙሕ ሰብስ ኣይረኽቦን እዩ ከምዚ ምስ ናቱ ናት ኩሉ ብሄራት ናቱ ክረኽብ እዚ ሓድነት ብጣዕሚ እዩ ዝምስግን ንመንግስቲ ኤርትራ ኣብዚ ሳዋስ ብፍላይ ከማ ካብ ደገ መፅኻ ክትኣነ ሕጂ ካብ ደገ መፅአ ኣብዚ ሳዋ ክህሉ ምህላወይስ ዓብ ዕድል እዩ ንዓይ ዓብ ነገር እዩ
5: ሳዋ ጠቐሚ እዩ። እዚ ኩሉ ሰብ ከማእ ይዛረብዮም ሓቂ ኣይኮነን ኩሉ ሰብ ይሓግዝካ እዩ ሳዋ ጠቐሚ እዩ።
2: ኣነ ሕጂ ናብዚ ሳዋ መምፀአ ክወፅእ ከለኹ ከም ካልእ ሰብ ከም ሓደ ዓብዪ ልቦና ዘለዎ ዲስፕሊን ዘለዎ ሰብ ኮይኑ እየ ክወፅእ ዝደሊ ከምኡ ከዓ እቲ ናተይ ዕላማ ማለት እዩ። ናብ ኣሜሪካ ምስ ተመለስኩ ከዓ እቲዮም ኣብኡ ዘለዉ እቲኦም ሳዋ ከምዚ ሕማቕ እዩ ሳዋ ከምዚዩ ኤርትራ ብሓፈሻ እውን ከምዚ ኣለዎ ገለ ኢሎም ሕማቕ ዝዛረቡ ንዕኦም ክህርሞም ነቲኦም ነቲ ዘረባ ኣሚኖም ከዓ መገዶም ዝቕይሩ ንዕኦም ድማ ከተባብዖም ናብዚ ንክመፁ ናብዚ ተማሂሮም ሰብኡት ኮይኖም ንክምለሱ ከዓ ንዖም የተባብዖም ምህሮም ማለት እዩ።
0: እዞም መንእሰያት እቲ ዝፅበይዎ ብስለትን ንቕሓትን ልዕሊ እዚ ዝተገልፀ እዩ ኢልካ ትእሙተ ነገር እንተሃልዩ ልዕሊ እዚ ምእማት ሕልፍ ዝበለ ኮይኑ ኢኻ ትርዮ። ሓበን ውሽጦም ብዘይ ምድማር ብዘይ ምርባሕ ኣብ ግንባሮም እዩ ዝንበብ።
4: ሕጂ ካብ በዓል እቶም ዕብይ ዝበሉ ብዛዕባ ሳባ ክዕሉ ንከሎ ንሕና መሬትና ንጥቅስ ነርና ኣብ በረኻ ጎልጎል ኣውን ሸይን ኮሚታት እዮም ኢሎምኒ እዛ ሕጂ መፅያ ዘለኹ ሳዋ ግን ምዕበልቲያ ኩሉ ዓራት ኣሎ ሸቃ እውን ኣሎ እቲ ናይ ሳዋ ክሕግዘካ ዝኽእል ኣብ ሳዋኻ ኣብዚ ትተርር እዚኣ ኩሉ ግዜ እያ ትመፅእ ኣብ ዕላል ሳዋ ክልዓል ከሎስ ሳዋ ወሪድካ ትመፅእ ከለካ በቃ ዝኾነ ነገር ኣይትሽገርን ኢኻ ኣይትፅግመካን እዩ እዚ እውንካ ፅቡቅ ዝረኸብ ኩሉ ዝተዓዘብ ኩሉ እዩ።
1: እቲ ስደረና ኣብ ኮይኖም ዝነገርና ሕጂ ኩሉ ቀሪፅ የፅኒ ኣብ ሃንጎለይ በቃ ምስ መፃኹ ከምቲ ዝበሉኒ ኩሉ እዚ ናይ ኣባላት ናይ ተምሃሮ ናይ እዚ ኣካይድና ናይ ሚሊታሪ ንጥፈታት እዚ ንዓሪት ገለገለ ኩሉ ፈይጢ የ ፀኒሐ ሕጂ ብዙሕ ኣይሓደሰን ናዓ በቲ ብዕዕም ዝዕልኒ ማለት
2: እዩ ኩራዕቲ ብኤርትራውነት ብጣዕሚ ሕብንቲ ኣብዚ ከመይ ንዑ ዝወስኮ ነገር ስኒ በቃ
6: ኩሉ እቲ ሓይልታት ምክልኻል ዝበሃል እቲኦም ኩሎም ብሓፈሻ ሚሊታሪ ዝለበሰ ሰብ ብጣዕሚ እዩ ዘኩርዓካ ካብ ኣባላትና ጀሚርካ ክሳብ ላዕለወት ሓለፍትና ዘለዎ እዙ ምሽ የኽርዑኻ ንዕቦም እንዳረእኻ ስኒ በቃ እንደይ ኤርትራስ ማዕርክ ንደይ በቲ መንእሰያት በቲ ምሽ ኩሉ ነገር ኣፍርያ ከምዚ እቶም ዓለምትና ገለ ምሽ ብዙሕ ተፈራይነት ከም ዘለዋ ንዕም ሪኢኻ ዝትሕበ እንትኸርዕ ገለ
3: ኤርትራዊ መንነተይ ፅቡቅ ገይረ ፈይጥ ኣለኹ ኣብዚ መፅአ ብዛዕባ ሃገር ክምሃር ከሎ ፖለቲካ ይኹን ኣብ ትምህርቲ ኣብዚ ዝሓለፈ ሰሙን ሴሚናር ዝነበረት ብዙሕ ተማሂረ ብዛዕባ ቃልሲ ዝነበረ ኣብ ኩሎ ኣብ ናይ ሕክምና ድዩ ወይስ እቲ ጅግናዊ ኤርትራ ካብ ሓምሊ ድስዓወ ተጀሚርካ ስጋብ ትኩሎም ሰማእታት ነዚ ሃገር ዝመቱላ ኩሎም ዝተማሃርክዎ ብጣዕሚ ይስማዓካ ውሽጣ ማለተይ ሳብቲ ደገ ተማሃርክዎ ኣብዚ መፅእ ግን ዝተማሃርክዎ ኤርትራዊ ከምዝኾንኩ ኤርትራዊ ንክኸውን ከዓ ይተባብዓኒ ኣብ ደመይ
0: ቀው ኢልካ እንተ ጥሚትካዮም እቲ ሓበን ካበይ ምንቀሊ እዩ ክሳብ ኣበይ ንምግማጡ ኣይትፅገምን እቲ ፍሽኽታኦም ነቲ ናይ ውሽጢካ ሕቶ ቀዲምዎም መልሲ ይህብ
6: ከም ዝተፀብኮ ኣይኮነትን ካብቲ ብዙሕ ሰብ ብዙሕ እንዲ ዝብለካ ከምዚ ከምቲ ዝበሎ ዘይኮኑስ ከምቲ ካብኡ ምሽ እንይ ፅቡቅ ይፀኒሕኒ
2: ኣብ ናይ ትምህርቲ ንድሕር መፂና እቲ መምሃራን ሓቂ ዝርባ ብጣዕሚ ንፉዓት እዮም ምሩፃት መምሃራን እዮም ዝኾነ ሕጂ ኣነ ዝኾነ ክሓቶም ገለ ከለኹ ኣብ ክላስ ኣብቲ ናቶም ክሳይ ዘይተረዳእኒ ኣብቲ መግለፂ ገለ ዘይተረዳእኒ ነገር ይሓቶም ገለ ንዓይ ፍሉይ ገይሮም ይረድኡኒ ዝኾነ ዘይተረዳእካ ንድሕርሎ ሕተትና ገለ ይብሉኒ
3: ብዙሕ እየ ተማሂረ መፅ ኣብ ኣስመራ ወይ ኣብ ደባርዋ ይኹን ኣብዚ ምምፃይ ብፍላይ እቲ መጀመርታ ከይውድኒ ነይሩ ምስቲ ዝለምድክዎ ዓዲ እንግሊዝ ሕጂ ግን እናተላማምድክዎ ማኣቶት ንኸድኩ ኩሉ ኢሎም ዘለኹ ምስ ፀሓይ ምስቲ ኩነታት ክሊማ ኩሉ እቲ ምስ ሕብረተሰብካ ኩሉ ኢላማምዶ ኣለኹ ፈትዮ ኣለኹ ከዓ ኣብዚ ምስ ሰብካ ምዃን ጥዕሚ ፅቡቅ እዩ ብዙሕ ትመሃሪኻ ካብ ሰብካ
1: ኣባላትና ሕጂ መራሕ ሕጉዝናዮም ዋላ እቲ ናይ ብልገት ኣባላትና ዘሎ ብጣዕሚ ኣብ ዝኾነ ሽግር እንተሃልዩና ከምዚኦም ዘና ነግሮም ዝኾነ ፍታሕ ኣምፅሉና ብኩሉ ተሓወርኒ እዮም ደቂ መስርዕና ኸ ዋላ መስርዕና ጣላ ኩሉ ፍቕሪ ኣለና ሕጂ እዚ ሴም እዚ ምሳና ብሓንሳ ደቂ መስርዕና ኩላት ፍቕሪ ሲ መራ ብዙሕ እዩ ኣብ ውነ ንሕዳ ይትበኣስኒሃ ዝኾነ ሽግር እንተሃልዩካ ተሓጋገዝ ትተሓላሎ ኣብ ዝኾነ ስራሕ ገለኻ ንጥፈታት ብሓንሳ ተካይድዎ ማለት እዩ
5: ኣሃኒዮም ኩሎም ይሃግዝኒ እዮም ካብ መጀመርያ ኩሎም መጀመርያ ኩሎም ይሃግዝኒ ነይሮ ካብ ኣባል ካብ ወዲ መስረተይ ካብ ክዳን ኣፈልጦነ ከመይ ሃፅብ እሶም ይሃግዝኒ ነይሮም ኩሎም ይሃግዝኒ እዮም
4: ሕጂ ሓንቲ ላዮ ኣታ የስየስ ትበሃል እሳ ክስምዐኩም ኣታ የስየስ ኣታ የስየስ ኣታ የስየስ ኣለና ሞራል ኣለና ሓቦ ኣለና ስኒት ኣለና ፍቕሪ ኣለና ኣባል ኣታ የስየስ የስ በሉኒ ከይትሕሙኒ ኣታ የስየስ
0: ላህጃ መልሓሶም ፍሉይ ጽባቐ እዩ ጽባቐኦም ግን መዓስ ንስምዒት ዝንጥራሕ ጽን ኢልካ ንኽትሰምዖም ዝቕስብ መንፈስ ሃገራውነት እውን እዩ ካብ ውሽጦም ክንጸባርቕ ዝረአ ኣብ ከረጺት ማፀን እታ መዓስከር ድማ ከም ቅሙጥ ውህሉል ሃብቲ ንወለዶታት ኮይኑ ኣብ ታሪኻ ይምዝገብ ኤርትራ ወርቃ ደቃ ስለ ዝኾኑ
1: ኣብዚ ዲስፕሊን ተጌርካ ጠባይ ተጌርካ ወላሕታይ ብፅቡቅ ካ ትሓልፈ ፅቡቅ ጥዑም ሂወት ሕልፍ ፍቕሪ ምስ ደቂ መስርዕኻ ምስ ደቂ ሃንገርካ በቃ ሽዑ ተቢ ማለት እዩ ሕጂ ሃገደረባ ሳዋ ከምቲ ሰብ ዝብሎ ኣይኮነን ዲስፕሊን ትሚልካ ተኸይድካ ዋላ ሓንቲ ፍቕሪ ጥራሕ እዩ
2: ንስድራይ ነደይ ነቦይ ማለት እዩ ብጣዕሚ የመስግኖም ስለ ናብዚ ንክመፅእ ስለ ዘተባብዑኒ ስለ ብከምዚ ኣተዕባብዮ ገይሮም ስጋዕ ኣብዚ ዘለኽዎ ስጋዕ ዘብፅሑኒ

0: ብጣዕሚ እየ ዘመስግኖ።
1: ሃንዩ ይሃግዝ ካ እዩ ሰብኣይ ክኾን ድሃር ኣደይ ተመሊስ ኣሜሪካ ተመሊሰ እዚ ክሃግዝን እዩ ብስራሕ ትምህርቲ ኩሉ ክሃግዝን እዩ ሰብኣይ ክኾነ ሄ ድሃር ወደ
0: ንሓንቲ ዓመት እያ ምፁ ምስ ወፃኹም ከዓ ከምዚ ክጭነቕ ዘይኮነስ ጀስት ኢንጆይ ኣዝ ማች ኣስ ፖስብል

ናይ ሎሚ ትሕሶታት መደብ ዋልታ ኣብዚ ተዛዚሙሎ ዝኸበርኩም ተዓዘብትና ኣብ ዝመፅእ ደሎ መደባትና ብካልእ ትሕሶ ኢና ንራኸብ ክሳብ ሽዑ ድሓንቀኒዩ ሰላም።

ሰላም ሰላም ብዝተፈላለዩ ቦታታት ብምዃን ንምእካል ሰዓታትና ክፅበይ ፀናሕኩም ክቡራትን ክቡራንን ተኸታተልቲ ህርመት ከመይ ቀኒኹም ሎሚ እውን ንዓኹም ተኸታተልቲ መደብና ንምዝናይ ዝተፈላለየ ትሕዝቶታት ዘለዎም ደርፍታት ሓደ ድሕሪ ሓደ ኣከታቲልና ናባኹም ንምቕራብ ተዳሊና ኣለና። ንስኻትኩም ውን ነቶም ቀሪብናዮም ዘለና ደርፍታት በብዘለኹም ወገን ምሳና ሓቢርኩም ክትከታተልዎ ብኽብሪ ኢና ንዕድም። ንሎሚ ትሕዝቶታት መደብ ህርመት ኣብዘን ዘለዋና ሰዓታት ሃገራውያን ደርፍታት እየን ክኾና። ምክንያቱ እዚ እንኽብሮ ወይ ድማ እዚ እንሸባሸበሉ ዘለና እዋን ኣብ ወርሒ ጉንበት ዓብዪ በዓል በዓል ናፅነት ሃገርና ንምኽባር መበል 35 ዓመት ዝኽሪ ኣብ ምፅምባል ንርከብ ኣለና። ስለዚ ድማ ኣብዘን ዘለዋና ሰዓታት ሃገራውያን ደርፍታትና ናባኹም ከነቐርብ ኢና ምሳና ሓቢርኩም ክትከታተሉና ብኽብሪ እየ ዝዕድም። ከም መኽፈቲ ቀሪብያ ዘለኹ ደርፊ ንሎሚ ክቡራት ተኸታተልትና ናይ ድምፃዊ ጀማል ሮሞዳን ካብ ደርፍታቱ ኣብ 20 ዓመት በዓል ናፅነት ሃገርና ዝደረፋ ገዛና እትብል ክትከውን እያ። ገለ ካብ ትሕዝቶ ግጥማን ተዳሪኢና ድማ ከምዚ ቅጫ ዓተር ብላዕሊ ፈትወኪ ከም ጫሊዑ ስርናይ ኣመነ ሃርፈኪ ገዛና ፍትውቲ ናይ ቀደም ናይ ጥንቲ ወኒ ትቕስቅሲ እትብል ኩልና ከም ንዝክሮ ከምቲ ዝበልክዎ ብዙሕ ግጥሚ ዘለዋ ተፈታዊት ዝኾነት ደርፊ ናይ 20 ዓመት በዓል ናፅነት ሃገርና ንምፅምባል ዝተደርፈት ደርፊ እያ ክትከውን። ናይ ሎሚ ትሕዝቶ መደብ ህርመት ብኣህዲልና ክንፍልም ኢና።

ዝተኸታተልኩም ኣደርፊ ክቡራት ተኸታተልቲ ብምክንያት መበል 35 ዓመት ፅንብል ናፅነት ሃገርና ሃገራዊ ደርፍታትና ንምጅማር ኢልና ዝቀረብናዮ ደርፊ ኢኹም ተኸታቲልኩም። ካብዚ ብምቕፃል እውን ቀርብናዮ ዘለና ደርፊ ናብ ድምፃዊ ኦሬን ሳልሕ ክንሰግር ኢና። ንሎሚ ካብ ናይ ኦሬን መሪፅናያ ዘለና ሃገራዊት ደርፊ ጓል ሃገረይ እትብል ክትከውን እያ። ዓርኮብ ቆማይ ናይ ጋሽ ባርካ፣ ፃሕዲ ልደት እምባሶይራ፣ ፉል መረኮ ናይ ኣንሰባ፣ ሙሉ ዓለም ኣናድየ ከማኸ ኣበይ ክርከባ፣ ብርሃን ፀሓይ ፍሽኽታ፣ ጓል ሃገረይ ማዕርኣፋ እትብል ድምፃዊ ኦሬን ኣብ ቃል ምሕተት ወይ ድማ ኣብ ዕላል ሃገራዊ ደርፍታቱ እንተ ደኣ ዘኪርና ብዝሓለፈ እዋን ኣብ ትሕዝቶ መደብ ህርመት ምስ ድምፃዊ ኦሬን ሳልሕ ዕሊልናዮ ዝነበርና ጓል ሃገረይ እትብል ደርፉ ሓንቲ ካብተን ተዘከርቲ እሞ ድማ ነታ ሓርበኛ ብዙሕ ነገር ዘበርከተት ኣደ ጓል ኣንስተይቲ ብሓፈሻ ንዓ ንምግላፅ ግጥሚ ፅሒፈ ከምኡውን ብዜማ ሰሪሐ ኣዋሂደ ካብ ምስራሕ ኣይርብርብኒየ ኢልና ነይሩ። እዛ ጓል ሃገረይ እትብል ደርፊ ክቡራት ተኸታተልቲ ምክንያት ብምግባር ብሃገራውያን ደርፍታትና ማለት እዩ ብምክንያት ፅንብልና ፅነት ሃገርና ኣብ ካልኣይ መስርዕ ቀሪብና ኣሉና።

ዝተዓዘብኩም ደርፊ ክቡራት ተኸታተልቲ ኣብ መበል 34 ዓመት በዓል ናፅነት ሃገርና ብዓብዱ ዓሊ ናይ ዓፋር ደርፊ ክንከታተል ፀኒሕና። ካብዚ ብምቕፃል እውን ቀሪብና ዘለና ደርፊ ናብኹም ክቐርብ ናብ ድምፃዊ ግድም ድምፃዊ ፍፁም ዮሃንስ ክንሰግር ኢና። ካብ ናይ ፍፁም መሪፅና ዘለና ደርፉ ኣብ 224 ደጊሙ ዝደረፋ ደርፊ ኣብ ምምፃእ ናፅነት ኣብቲ እዋን ማለት እዩ ዝደረፋ ተዘካሪት ደርፉ መርሓባ ይለኪ 91 እትብል ንናፅነትና እተንፀባረቕ ደርፊ ደሪፉ ነይሩ። ንሕጂ ግን እታ ሽዑ ዝደረፋ ደርፊ ደይኮነት እዛ ሕጂ ኣሐዲሱ ናብ ህዝቢ ዘቕረባ ደርፊ ኢና ቀሪብናልኩም ዘለና። እንተኾነ ግን ሙሉእ ስራሕታ ደርፊ ኣ ገለ ካብ ግጥማ እንተዳርኢና መርሓባ ይለኪ 91 መፂኸለይ ዓዲ ሓበን እተዊ ለክ ንገዛይ ሽሻ ሒዝክለይ ጥዑም ዘመን ናፅነት እትብል እዛ ጥዑም ሽሻይን ካልእን ዝብል ትሕዝቶ ዘለዋ ግጥሚ ምስ ምውሃድ ስርሓ ናብ ድምፃዊ ፍፁም ዮሃንስ ቀሪብና ኣለና ክንከታተላ።

ኣብ 2 ዓመት በዓል ናፅነት ሃገርና ካብ ዝተደርፋ ደርፊ ካብዚ ብምቕፃል ቀሪብናልኩም ኣለና። ክቡራትን ክቡራንን ተኸታተልትና ብክልተ ድምፃውያን ሃገርና ዝተደርፈት ያ ክትከውን ብድምፃዊት ዳናይት ዮሃንስ ከምኡውን ሳሌም ጎይቶኦም ኩልና ዘኪርና ኣለና። ድግም ድግም እትብል ሃገራዊት ደርፊ ኢና ቀሪብናልኩም ዘለና። ክቡራት ተኸታተልቲ ገለ ካብ ሙሉእ ትሕዝቶ ግጥማ እንተዳርኢና ንሃገር ንባንዴራየ ጓልዛ ምድሪ ጓል ታሪክ እንደ ሎሚ እውን ዳግማይ ድምፂ ሓይልና ተሰሚዑሎ ብምኸተና እከይ ዘማቲ ሞይ ዓሚኹሉ ሓደ ድምፅና ውሉድ ወላዲ ሰብ ስጡም መስመር ባናሎ ኣብ ቅድሚት ክንእከብ ኢና ዝገሸ ክመፅእ እዚ ሓቃፊትና እዛ ዓደኩሉና ፀንበለሊላ እትብል ንምሉእ ትሕዝቶኣ ናብ ብታ ደርፊ ክንሰግር ኢና። ክቡራት ተኸታተልቲ ሕጂ እውን ምስ ትሕዝቶ መደብርመት ክትሓብሩ ብክብሪ ዓድመኩም።

ክቡራትን ክቡራንን ተኸታተልትና ኩልና ፈሊጥናዮ ከም ዘለና ናይ ሎሚ ዓመት በዓል ናፅነት ሃገርና ብድምቀት ኣብ ምኽባር ኣብ ምሽብሻብ ንርከብ ኣለና። ሰናይ ቅንያት ናፅነት ክኾነልና እንዳተመነኹ እዚ ናይ ሎሚ ዓመት በዓል ናፅነትና ድማ ፅንዓትና ዋሕስና ትሕቲ ዝብል ቴማ ኢና ንኽብሮ ዘለና። ካብዚ ብምቕፃል ቀሪበን ዘለኹ ደርፊ ከላልየኩም። ሓንቲ መዝሙር ውድብና እትብል ኣብ 32 ዓመት በዓል ናፅነት ሃገርና ዝተደርፈት ኣብ ዞባ ዓንሰባ ክትከውን ከላ ካብኣ ቀፂላ እውን ኣብ ኢዮቤሊ ባሕቲ መስከረም ኣብ 2011 ዝተደርፈት ናይ ገዲም ድምፃዊ ነፍሲሄር በረኸት መንግስቲ ኣብ ብትሕቲ ገዛና እትብል ደርፉ ቀሪበ ኣለኹ። ተኸታቲለን ድሕር ምቕራበን ደጊመ ክምለሰኩም።

ልምልም ሓፍተይ ካብ በረኻ ካኣቶ ንቤተይ ምስ ዋ ኸበይ ዓወተይ

ደጊምናት መሊስና ኣለና ኣፍቀርቲ ትሕዝቶ መደብር መት ካብዚ ብምቕፃል እውን ቀሪብየን ዘለኹ ደርፊ ከላልየኩም ሓንቲ ኣብ ብመበል 14 ዓመት በዓል ናፅነት ሃገርና ዝተደርፈት ብክልተ ድምፃውያን ሃገርና ክትከውን ከላ ሓንቲ ብመስፍን ተስፋ ገርግሽ ከምኡውን ሮምዴት ዓለም ዝተደርፈት ብርሃንዛ ቤትና እትብል ብርሃንዛ ቤትና ብርሃንዛ ህንፃ ጅግና ዝተሓቆፈ ኣብ ከርሳ ሓይልዛ ህንፃ ጅግና ዝተቐብረ ኣብ ከርሳ እትብል ክትከውን ከላ ካብኣ ቀፂላ እውን ክልተ ድምፃውያን ሃገርና ሓቢሮም ዝደረፍዋ እየ ቀሪበ ዘለኹ ብድምፃዊ ሜሮን እስቲፋኖስ ምስ ሮቤል ገብረ ገርገሽ ኣብ መዛዘሚ ፌስቲቫል ናይ 2025 ዝደረፍዋ ንኤረና ንኤረና ንገዛና ንሪምና ንገዛና ዘይንሳን እሞ መን ኣለና እትብል ገለ ካብ ትሕዝቶ ያ ንክልቲአን ኣከታቲለ ድሕር ምቕራበይ ደጊመ ክምለሰኩም ክቡራትን ክቡራንን ተኸታተልትና

ደጊምናት መሊስና ኣለና። ክቡራትን ክቡራንን ተኸታተልትና ካብዚ ብምቕፃል እውን ናብ ድምፃዊ ቶማስ ኣልኣዛር ክንሰግር ኢና። ናይ ቶማስ ቀሪብና ዘለና ደርፊ ኣብ ወርቃዊ ኢዮቤል ባሕቲ መስከረም ኣብ 2011 ዝደረፋ ሃገረይ እትብል ሃገራዊ ደርፊ ኢና ቀሪብናልኩም ዘለና። ገለ ካብ ትሕዝቶ ግጥማ እንተዳርኢና ንፀገም ፀገም እዩ እንተይልካዮ ኢኻ ትፀገም፣ ኣብ ሂወት ፈተና ኣሎ ክዕወተሉ የበል። ዝሓሰብካዮ ሎሚ ተዘይሰለጠ ዕድልካ ኣይድፈኒ እዩ ግዜዩ ተመጠጠ እትብል ክትከውን እያ። ካብኣ ተኸቲላ እትቐረብ ደርፊ እውን ኣብ መበል 34 ዓመት በዓል ናፅነት ሃገርና ኣብ ዞባ ደቡብ ዝተደርፈት ሬም ተወልደ ምስ ኣብርሃም ሙልጌታ ፅንዓትካ እዩ እትብል ኣብ 2025 ማለት እዩ። ንዓኣ እውን ቀሪብና ኣለና ድሕሪ ናይ ቶማስ ደርፊ ሕጂ እውን ምስ ትሕዝቶ መደብር መትይኹን ምከታልኩም።

ክቡራትን ክቡራንን ተኸታተልቲ መደብ ህርመት፣ ኣብዘን ዝፀናሐና ግዜ እዚ ዝተኸታተልኩሞ ካብቲ ብዙሕ ሃገራዊ ደርፍታት ናባኹም ኣቕሪብና ፀኒሕና ኣዛናይ ፀኒሐ ክኸውን ተስፋና ሙሉእ እዩ። ንሕጂ ትሕዝቶና ኣብዚ ከዛዝም ኢና። ኣብ ዝመፅእ ሰሙን ኣብ ልክዕ ሰዓት ብዝተፈለየ ትሕዝቶ እዩ ክኸውን እምርኻብና። ንኹሉ ህዝቢ ኤርትራ ሰናይ ቅንያትና ፅነት ክኾነልና ንምነ

0: ክረምድ ወዲዩ ኣስረጨጨቅ ወዲዩ ድዮ ምድር ዋቆ ራጫካ ወይንላ ሓከም ልሓካም መፅእ ከማ ንግል ከርት ቀያቦ ፊስ በራ ኣሹ በራ ከላ ሰዓለት ዝሓለት
1: ናፍሓካና ሃሽም መለ ሓቲ ሓጀት በሰለ ክቡት ምንከልዩ መርባት በስ እግል ትስከብድ ይበ እበለገበት ግ ወክሱሰም መርባት ናይ በስ ያ ከሊ ብንሻ ይትረቃ ፃፍሊ ጊስ ዓለይከ ኣላ መርባተ ወለቱ ሕኔት ላቃስንከ ንዲ ብዓድ ሰክቦ ፋዛ ኣላ ወብቴሌፎን ዮ ምጃራ ወድሓነ ሌት ወኮት መየት ወኮ ዓለት ልብል ኣላ ወሰልማ ሓብል ካርእየ
0: ኣይ ወላ ወለት ትብለከ ለወለት መስኪነት የት ኸ ወለት ሓምቀ ዘብጠት ዶ ንግተብለ ሳግተላ ወለት ያ
1: ያ ባ ንክተብለለይ በዳርከ በዳርካት ያ መዓልም ክኣረውከ ምንገቢ ሓላለብካ ንለወለት በድራተ ከእፍልበ ክእረዲ ይበ
0: በስ መለይ እለ ሰልማ እዚ ኢለ ወዴት እንደ ወዴት እለ ወለት ግረዘ ክም ሰሊድ ዘበጠ ግልቲ ደበ ትትፈዳህ ኣለግለ በስ ንክተበለባታማ
1: ሰልማ ላትሑድ ወዴ የለ ላኪን ለሪሻይ ትብል ለሪሻይ ትብል ዓለይካ ኣለ ወለት ኣላ ካለምዕል እግለ ወለቱ ክም ሰርኤት ክም ሰከ ይወዳያ ምንገቢ እንደማ ፀከክመምት ይወዳያ ምንገቢ እለ ወለት በስ እትዓርቀ ባሃል
0: ያሬት ያሬት ያሬት ምንኩን ትእከ ንመለ እዘ ካለ እቡየ ወቡየ ክምኤል እነመፃው ወገላ ቃድየ ትዕረ ወለመን ስልቡ ከረምድ ግሊ ደዋት ግለስላከ ወለ ወለት መስኪነቲት መርባታ እንደ ይጥቀስን
1: ያሬ ሳልማ ለእቲ ከም መርባታ ይሰክብ ሳልማ መለ ምዕልተከ ብላይ ብላይ የጥቀይር ግ ለወለት ፀባብ ለ ጠፍእቲ ሽግለለ ግ ለወለት ራክባታ ምንገብር ብል እገርም ግትላፅያ
0: ትብላፍሓካናወት
1: ናፍሓካናወት
2: በለ ርአ ክመል ዘራፅ ከም በዓል ሰነት ወርትና ዕያደት ግንንሰኣርበኒ ኣነ ገረድም ይወድኩም ግብእ ተበርደኒ ኣለቡ ወለቱ የ ኣና ሰልማ ወለት ኣድም
3: ሰልማ ኣያት ገይስለኩም ይገብለ
2: መርሓባ ሓ እስካ ኣትክሜል ገይስለኩ
3: ዓትክሜል ዓትክሜል ምብኩም ስለ ግን ገይሶምለ
2: ተረት ወለቸ ግን እትፈደእ ገይስለኩ
3: ዝብላ ኢዳ ሓንኪ ገቢ ንወስክ ተረት ወለቸ እትፈደለኩ ትብሊ ጀሪማ ትከራይ ተሓዘለኪ ኢሉ ትብለኪ ይገቢ ወገበይ ይኮን እሰልፍ ኣወ ዓፍያታ ወለትነኒደ ዋሓረ ላቀድት ብራሓ ብዓድ ቃኑን ንርያ
2: ሓሎ ዓድ ወቃኑን ምሎ ገብእቱ ኣነ ብለካለይኮም መርባት ወለቸ ብለ ደ ግልፅ ፈዳያቱ ውእለ ደሃለ ወለቸ ዛበጣት እባ እንደ ሰበርኩሃ ብለካለይኩ እበ ግልእሻ ውጣቱ ወደም ወለቸ ቤረክ ይበደግ ተኣምር
3: ሰልማ ህጊ ኣዳም ስሚ ኮት ገብእ ክነ እንት ትብለኩም ገቢ ወር ነፈርሕያዊ የትረከባ ደላ ዳ እበዘይ ሒድ ወበዳ ዓላ ሓረ በኣስ ዓላ ወሃላ ወንውሽ በድይር ዛብጥ ወለዛባጥ ኢደ ብደሀ ሓሊ ይኮኒ ወላቀዲ ኣርንወሽ ፃብጣ ኣለየኮ ወሓቅና እላበደና ኣለቡ ገበይ እባና ንረክቡብና
2: ኩሉ ርእሱ ገበይ በዕዳክ ለትባሃል እዩ ተትሓዘኒ እደይ ብደይ እብለ እደይ ግእትዋዶም ስለምቱ ኣነ ኩ ርእሱ ይሓድጎም ብልለኩ በስ
3: ሳልማ ይፋልክ ግያ ስምዒ ብለክለኮ ግያ ስምዒ ኣወል ለወለትና ርኢና ወሓረ እንትብለለኪ ኢልትባሃል ንኣዳም በድይር ግዓዛምኑ ኢተዓየቢ ወይተዓይቢና ወክመል ኮፍን ኣፍባ በሊዙ ትክብለክ
2: እበልሱ እበልሱ ከም ኣዳም ሰኒት ዋ ሒሳስ ሒሱሸ ወለቸ ግ ረማፅ ለይኮልበኒ ሕና ውቶም ሰባእስ ለና ውእሊ ተረት ወለቸ እስ ክይትፈደየኮ እለ ቤሮምሉብሎ ስምዕ የብሎም ኣና
3: ሸጣን ዓውዚ ወምንሸር ኣሑ ብለክ ሰምዒ ለኪ ቤት ናተ ቤትክ ይተላያኒ ወለቀድት እክ ባፅሓት ይኮን ምንክወከይን ኣዳምባ እግልና ሕደጋ ምለክለበደስ
2: ሓሎ ዘምናፅ
3: ብለክለሓሎለና
2: ወለቸ ግብእት እንተክና ይትገብእ
4: ኣብ ሕሴን
5: መሴን
4: ኣሰይርስተው
5: ኣስኒኪ ኣስኒኪ
4: ለቀድየን ልግላዳ ይሳምዓልኩም እኮፈታ ወነት ኣብ ሕሴን ዓድ ተዓረው
5: ማሻላ ወተባረከላ ማሻላ ዓበስ ያዕኒ ተዓረው ዓድ ተዓረው ሕሴን ክሊቶም ውጅሃም ገበው ወምን ፍንጌር ለትትረከብ ኣለቡ ቤለው ያዕኒ ዋ ተዓሪናሆም
4: ከእኮፈ ተዓረቦ ብሕሴን ብድየት ተመት
5: ወላሂ ሕሴን ድየት ግለ ሓዘያ ለደም ግልስከብ ዋጅብቱ ኣሚነ ሌክ ማሚ ላኪን ላዓድ ለግብዋ ማሻላ ወትባረካላ ትወጀው ውሕና ድየት ይምበልዕ ኣባትና ባህላ ይኮኑ ኣብ ዕቦታትና ኣበለው ኣሚነ ሌኪ ወለዋላ ሄ ኣምዕሉ ተመትከምዎተ ወቃኑን ዋጅቡ ናሳላ ወድየት ሄ ሳምሓናኩምታ ኣበለዎ ዋዓተ ዓረ ማሻላ
4: ብሕገሎ በሎ ኢ መርባት ወይ ድየት ግብኦ ኣብ ሕሴን እሊ ሰብ ናጥል ወቀሺምቱ ሓኩም እና መርባት እድሞ ኣብ ሕሴ በስር ድት ግሉን ሰዓለት
5: ጀላ ጀላልከምወለጀ እንቲ እታያት ነብሪ ምሕሴ እታያት ደንየት ነብሪ እስከግል ንኣምር ሓረ እንቲ ኣነ ምነ ድየት

0: ክማእበውና ዋብዕ ቦታትና ወዲወላዓለው እቡኣት ዓሪናሆም ወእሳኒናሆም ሰሚዒና ኣለኪ ወላዓድለ ዋድያም ዓለው ሀ ማሻላ ወተባረካላ ሰነው ምስሎም ቃብረው ምስሎም ሓዝነው ወላ ትገቢእ ወደው ምንልወከየን ማሃለ ወላ ቃትል ሀ እቲ ሓንተ ቃኑን ሃላ ሰሚዒና ኣለኪ ምን እለ ወከየን ለትገብእ ኣለቡኒ ህቶም ሄ ማሻላ ወተባረካላ ትወጀኸው ወስሜ ሰነ ተትረፎ ምን ልወከየ ማለ
1: ብጃና ኢሉ ግባእ ወድያ ይሓኮ ሳምሓ ብሕሴን ጀራይም ኣተላለ ሌጣ ኣደማ ወለት ዓዲ
0: ማርሓባ ዓለይኩም ሰላም ማርሓባ ክመኤል ማርሓባ ይበሃል ፈጠል
2: ሰላመት ለይኩም
0: ማሻላ ርሕብ ይበል
2: ልሓምዱላ ልሓምዱላ ሃም ሕሰይን ሰኒ ነብርመ
1: አልሓምዱሊላ ሰኒየትኩም ርኤና ንቱም ከፈለዩ
0: ሃክሜል ምትመስሎ
2: አልሓምዱላ ሰኒ ለይና ሃመለይ ሓዳር ለቀዴት ይበጋ ይስዓልካ እብሰላም ሰክበትማ
0: ማሻላ ዓበላ ዓበላ መለይ ብዕረው ብዓፈለየጣ ትከለሰት ክሜል
2: እስታህል ስታህልስታህልትሓዘይ ምንድዮታ ለ ትረከብ ልቡ ሰናይ ወጅኸው ወተዓረው ለነፈር ቃትል ላኪን ኣርውሓድ ናስ እሰበትላ ቃኑን ቅሳሱ ግልልእሉ ዋጅቡቱ ንክሎት ዓድ ላኪን በስ መል ትዓረብ ሓይሶ ሰናይ
0: ትዓረብሰናይ
2: ትዓረብ ያ ረቢ እንሻላ ኣለ ቀድያትና ቀድያ ሰልማማ ረቢ ብሰላም ኣስክበዕ
0: ክመል እንቱም ወሰልማ ያዕኒ ምትበሃልኩም ምጀሬትትኩም ምትብል ሀለይከ
2: ሓዳር ኣነ ግል ኣስእለ ከመፀኩ ሓያት ወላትና ወንሱራት ብእሳያ
0: ኣላ ኣክበር
2: ወሓያት ግል መንሱራ ካይ ዝብጣ ዛብጣታ ወሻንቃታ ወመንሱራ ዶበኸት ወሽብየ ትእዘ ወኣና ዲብ ሳልማን ደግስኮ ለወለት ግል ርአያ ወዕያደት ግል ይስባ ውግል እዳውያ ምን ኢበየላ በስ ሳልማ ገበይ ከለተኒ ገበይ ከለተኒ ወኣነ ብደየይ ወደየኮም ንገቢ ወተረቸይ ፈደየኮም ንገቢ እንደትበ በስ ተደፋርስ ኣለ
0: ስብሓን ኣላ ቃድ ርግያ ይኮን ል ህግያ ይኮን ዋላ ጀኒት መበስ ያዕኒ ያ ረቢ ረቢ ድብ ኼር ልህዶ ዩ ክመኢል ወእላ ወላትኩም ሳምዓኒ ለየከ በስ እዳያ ሳላጣ ጅምልት ይኮን ኩሉ ርእሱ ኢላ ካሚእ ምሽክላታ ተኖሱ ኣበ ግል ትትኣደብ ሃላ ግልታ ግል ትትኣደብ ሃላ
2: ግልታ
0: ወርእሻይ ማፃ ገለ
2: ርእሻይ ማፅ ኣላ ርእሻይ ምን መፅእ እለ ምሽካት ወይ መፅየተና ወሳልማ ሀ ሰለሰምር ሳልማታ ኣነ ርኤከ በስ ቤተ እንደመፀኮ ከመከልብ ዳገነተኒ ፍገር ቤለተኒ ባብዘበት ይቸ መትከባቸ ቤት ብለከል
0: ቀድም ድሓንቱ እንታ ወል ሰልፍ ድሓንላ ወለት ትግባእ እሊ ብዕት ኩሉ ምህም ይኮን ክምኢል ምህም ይኮን ወንታ ኣፈቅ ኣድም ያሳልካ
2: ኣድም ረከብኩ ውግዲ ሰልፍ ለትገቢእ ከብክውታ እዚ ኣነ ከበርካ ሰምዓኮ ከመፀኮ እዚ ኣነ ውንተ ምን ደ ማስላካ ላዓድ ንይግሶም ወለት ገብእ ኒደ ለወለት ዕያደ ኒጊስባ ወነዛውያ ወነሳርያ ወለት ገበይ ሓረት ገብእ ግድም
0: በስ ህቱት ይባህ ቱቱ ሰነህ ለየከሊ ዋጅብናቱ ዋጅብናቱ በስ ወግ ኒደዮቱ ኣደ እንተ በስ ምትወደ እየ መስላካ ከየን ድካን ፅንሓኒ ዋነግል ዓረይካቱ ወንሻላ ለእምር ግል ስኔት
2: መርሓባ ላኪን ሓዳር ይትእድግ የግሽፈ
0: የድጋካ የድጋካ ማለይትደበ ብጣርካ ትገይ ሰለማ
2: ይሰተይሰተልክሽክከላስ
0: ግል ዓረካቱ ድካን ጥንሓኒ
2: ድካን
0: ጥንሓኒ ድካን ጥንሓኒ ላኢላሃ ኢላ ላ ሓመድ ረሱሉላ ያ ረቢ ኖስከልየከለ ጀኒት በስ ድዩ ኸይር ህደዩ

እዚ ኣገልግሎት ቴሌቭዥን ኤርትራ እዩ ዝኸበርኩም ተኸታተልትና ከመይ ተምስዩ ሰዓት 9:00 ኣኺሉ ንሎሚ ሰንበት 10 ጉንበት ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ኣለና ንምክትታልኩም ብኽብሪ ዝዕድም ኤፍረም ግዴ ብቐንዲ ኣርእስተ ዜና ከዓ እፍልም ኣብ ንዞባ መንደፈራ ኣበርክቶ ምምሕዳራት ከባቢ ኣብ ሃገራዊ መደባት ተመጊሱ ኣብ ንዞባ መንሱራ ኣግራብን እንስሳ ዘገዳምን ንምስሳን ዝውሰድ ዘሎ ስጉምቲ እወታዊ ውፅኢት ይርከበሎ

ብዞባ ማእከል ልዕሊ 480 ብሉፃት ተምሃሮ ሻምናይ ክፍሊ ሽልማት ፊት ተውራሪ ተዓሊሎም። ኢራን ኣብ ልዕሊአን መጥቃዕቲ ከም ዘካየደት ሕቡራት ኢማራት ዓረብን ኩዌትን ከሲሰን። መንግስቲ ኒጀር ፍራንስ 24 እትርከበን 9 ማዕከናት ዜና ፈረንሳ ኣጊዱ። ኩናት ዩክሬን ብሰላም ዝዓርፈሉ ግዜ ነዊሕ ከም ዘይከውን ፕሬዚደንት ቭላድሚር ፑቲን ኣሚቶ። ኣብ ከተማ መንደፈራ ዝርከባ 4 ምምሕዳራት ከባቢ ኣብ ምዕዋት ሃገራዊ መደባት ብሓፈሻ ኣብ ምድባቕ በዓላት ድማ ብፍላይ ልዑል ኣበርክቶ ከም ዝገብራ ኣመሓዳሪ ንዞባ መንደፈፈራ ኣቶ ህዝቅያስ ውህበት ገሊፆም። ምምሕዳራት ከባቢ ዓዲ ባሪ፣ ዓዲ ወግሪ፣ ዓዲ ሓረን፣ ሓድሽ ዓድን ኣብ ምድማቕ በዓል ናፅነትና ብቐንዱ ድማ ኣብቲ ካብ 15 ግንቦት ጀሚሩ ኣብ ጎደናታት ዝካየድ መደባት ኣብነታዊ ኣበርክቶ ከም ዘለዎን ብምጥቃስ ጽልወአን ናብ መላእቲ ዞባ ከም ሰፍሐ ሓቢሮም። ኣመሓደርቲ ምስ ነበርትን ዘለዎን ዝምድናን ምርድዳእን ዝጠቐሰ ኣቶ ህዝቅያስ መበል 35 ዓመት ናፅነት ብምዕሩግ ኣገባብ ንምፅምባል ምምሕዳር ንዞባ መንደፈራ መደባት ፈሊሙ ከም ዘሎ ኣነፂሮም። ኣመሓደርቲ ናይተን ምምሕዳራት ከባቢ ብወገነን በዓል ናፅነት ንምድማቕ ህዝቢ ውዳቤታቱ ብምሕያል ንዝገብሮ ዘሎ ኣስተዋፅኦ ብምጓስ ድሮ እቲ ናይ በዓል ናፅነት ሃዋሁ እናመቐ ይመፅእ ከም ዘሎ ገሊፀን። መበል 35 ዓመት በዓል ናፅነትና ፅንዓትና ዋሕስና ብዝብል ቴማ ንምፅምባል ብደረጃ ሃገር ካብ ደረጃ ዓድታት ዝጅምር ሰፊሕ ምድላዋት ይግበር ከም ዘሎ ዝፍለጥ እዩ። መወከሲ ሆስፒታል ዞባ ደቡብ ንምምዕባልን ዝህቦ ኣገልግሎት ንምምሕያሽን ብዝተገብረ ወፍሪ ኣብ ዓቕሚ ሰብን ዘመናዊ መሳርሕን ርኡይ ምዕባለ ከም ተመዝገበ ተገሊፆም። ወኪል ኤሪና ሸዊት ገብረ ዘዳልወቶ ጸብጻብ ይስዕብ።

0: ሕብረተሰብ ምርግጋጽ ካብ ቀንዲ ሸቶታት ዘለዓ ምዕባላ ሓንቲ ሃገር እዩ። ኣብዚ መዳይ ኣብ ሃገርና ተበፂሑ ዘሎ ደረጃ ዝምስገንን ዝተባብዖን ኮይኑ ምናስ ትካላት ጥዕናን ምውዳድ ንዑ ዘድሊ ብቑዕን ዘመናዊ ናውትን ዓቕሚ ሰብን ድማ በብእዋኑ እናተማለአ ይመጽእ ኣሎ። ኣብ መወከሶ ሆስፒታል ዘዋደቡ መንደፈራ እምበኣር ኣብዘን ዝሓለፋ ዳሕርወት 10 ዓመታት ናይ ናፅነት ምዝ ዝተኣሳሰር ዓበይቲ ንጥፈታት ተተግቢሮም ኣለዉ።
1: ዘመናዊ ትሕቲ ኣርፂ ዘማልአ ዘባዊ መወከሲ ሆስፒታል መንደፈራ ኣብዝ ሓለፋ ዳሕረወት 10 ዓመታት ናፅነት ብዓም ሰብን መሳርሒታትን ርኡይ ምዕባለ ከም ዘመዝገበ ሜዲካል ዳይረክተር ናይቲ ሆስፒታል ገሊጹ። ኣብ ጥዕና ሕብረተሰብ ተዓቃኒ ምምሕያሽ ምምፃእ ብዕቱብ ካብ ዝስራሐሉ ሸቶታት ከም ዝኾነ ዝሓበረ ዶክተር ሰዓረ ተስፉ ኣብ ትሕቲ ኣርፂ ብዝተገብረ ወፍሪ ምትካል ኦክስጅን እተፍር ማሽን ምውዳድ ፀሓያዊ ፀዓትን መተካእታ ጀነሬተርን ከምኡውን መዓልታዊ 400 ሊትሮ ክሎሪን እተፍር ማሽንን ዘመናዊ መወገን ሕክምናዊ ጓሓፍን ከም ዘጠቓልል ኣነፂሩ።
2: ዕላማታትን ቀዳምነታትን ሚኒስትሪ ጥዕና ንምምላእ ብሓደ ወገን ብካልኣይ ወገን ድማ ውድብ ሕብራት ሃገራት ዘውፅኦ ሸቶታት ዘለዓሊ ምዕባለ ሸቶ ቁፅሪ 3 ንምርግጋፅ ተዓቃኒ ዝኾነ መምሕያሻት ኣርኢ እዩ። እዚ ሸቶ ቁፅሪ 3 ንጥዕና ከም መሰረታዊ መሰል ዝርኢን ከምኡ ውን ዝኾነ ዜጋ ካብቲ ብሰንኪ ርሕቐት ቦታ ይኹን ሕፅረት ገንዘብ ካብቲ ኣገዳሲ ዝኾነ ሕክምና ከይተርፍን ዝዓለመ እዩ። ብሓፈሻ ነቲ ተበፃሕነት ኣብ ምዕባይ ከምኡውን ሰብ ሰርሖን ባህርያውን ሓደጋ ክፃወር ዝኽእል ጥዕናዊ መዋቕር ኣብ ምፍጣር ዝዓለመ ዝተፈላለዩ መምሕያሻት ኣርኢ እዩ። ከም ኣብነት ሕጂ ኣብ ትሕቲ ቅርፂ እንተርኢና ቀዳማይ ኣብነትና ናይ ምትካል ኦክስጅን ዘፍሪ ማሽን እዩ። ኦክስጅን ሓደ ሆስፒታል ኦክስጅን ዘፍሪ ማሽን ክህልዎ ኣዝዩ ኣገዳሲ እዩ፣ ዓብይ ነገር እዩ። ምክንያቱ ኣብ ዝኾነ ግዜን ሰዓትን ኦክስጅን ንተሓከምቱ ብውሑስ መገዲ ክቐርብ ይኽእል ኣሎ ማለት እዩ። እቲ ናይ ፀዓት ብውሑስ መገዲ ክቐርብ ተኸኢሉ እዚ ምዃኑ ድማ ኣብቲ ብቕዓት ንህቦ ኣገልግሎት ኣብቲ ኣሳልጦ ንህቦ ኣገልግሎት ርኡይ ዝኾነ ለውጢ ምፅእ ኣሎ። ብዓብኡ ከዓ እቲ ሰብ ሰርሖን ባህርያውን ሓደጋ ክፃወር ዝኽእል ጥዕናዊ መዋቕር ኣብ ምፍጣር ዓብይ ኣበርክቶ ገይሩ ክንብል ንኽእል ኢና።
1: ቁፅሪ ክኢላዊ ዓቕሚ ሰብ ብመጠንን ዓይነትን ክብ ከም ዝበለ ብምሕባር ኣብዚ እዋን ብቑዓት ክኢላታት ውሽጣዊ ሕማማት መፅባሕቲ ሕክምና ዓይኒ ማህፀንን ፊስቱላን ከምኡውን ክኢላታት ሕክምና ህፃናት ተመዲቦም ብምህላዎም ነፀርታን ፍወሳን ሕማማት ከም ዝዓበየ ኣብርሂቡ። ኣብቲ ሆስፒታል ኣብ ሓፈሻዊ መፅባሕቲ ሕክምና ህፃናትና ፅላታትን ሕክምና ዓይንን ስንን ውሽጣዊ ሕማማት ሕማም ኣእምሮን ሕዱራት ሕማማትን ዝተማልአ ኣገልግሎት ኣብ ሕክምና ጎረሮ ኣፍንጫን እዝንን ከምኡውን ሕክምና ቀፀሎን ዓፅምን ከዓ ውሱን ኣገልግሎት ከም ዝውሃብ ኣረዲኡ።
2: ኩሉ ዓይነት ኣገልግሎት ሓፈሻዊ መፅባሕቲ ሕክምና ህፃናት ከምኡውን ናፅላታት ሕክምና ማህፀንን ሕርስን ሕክምና ዓይኒ ከምኡ ውን ሕክምና ውሽጣዊ ሕማማትን ብተወሳኺ እውን ሕክምና ስኒ ስነ ኣእምሮን ካልኦት ሕዱራት ሕማማትን ኣገልግሎት ክህብ ከሎ ኣብ ሕክምና ኣፍንጫ ጎረሮ እዝኒ ቃፀሎ ከምኡ ውን ዓፅም ድማ ውሱን ኣገልግሎት ይህብ።
1: እቲ መወከሲ ሆስፒታል ኣብ ሕክምና ጥራይ ከይተሓፅረ ማእከል ስልጠና ብምዃን ኣብ ቤት ትምህርቲ ተሓጋገዝቲ ነርስን ወታደራዊ ሆስፒታላትን ክልተ ሓሳባዊ ትምህርቲ ንዝቐሰሙ ተሓጋገዝቲ ነርስ ግብራዊ ትምህርቲ ከምዝህብ ሓቢሩ።
2: ሆስፒታልና ማእኸል ሕክምና ጥራይ ዘይኮነ ማእኸል ስልጠና እውን እዩ። ኣብ ቤት ትምህርቲ ተሓጋገዝቲ ነርስ መንደፈራ ከምኡውን ኣብ ወታደራዊ ሆስፒታላት ክልሰ ሓሳባዊ ስልጠና ንዝወሰዱ ተሓጋገዝቲ ነርሳት ግብራዊ ትምህርቲ ይቕስም። ብተወሳኺ እውን ካብ ዝተፈላለዩ ትካላት ጥዕና ዝመፁ ሓፈሻውያን ሓኻይም ትምህርቲ ህፁፅ መጥባሕቲ ወሊድን ከምኡውን ፅንዑ ክንክን ህፃናትን ይህብ። ብዘይካዚ ግን ካብቲ ብፍሉይ ዝልለየሉ ማእከል ፍወሳን ተሃድሶን ፊስቱላ ምዃን እዩ። እዚ ሚኒስትሪ ጥዕና ኣብ 2007 ዓ ም ጥዕና ደቂ ኣንስትዮ ንምድንፋዕ ብዝወሰዶ ተበግሶ ዝተመስረተ ኮይኑ ክሳዕ ሎሚ ንልዕሊ 1400 ደቂ ኣንስትዮ ፈዊሱን ዳግም ናብ ሕብረተሰብን ክፅንበራን ዘኽኣለ እዩ። ዋላ እኳ ብድሆታት እንተሃለውና ራእይና ግን ንፁር እዩ። ሆስፒታልና ማእኸል ብቕዓትን ማእኸል ምርምርን ክኸውን ኢና ንደልዮ። ነዚ ዝኸውን እውን መባእታዊ ዝኾነ ስራሕ ተሰሪሕ እዩ ክንብል ንኽእል ኢና። ኣብ ናይ መባእታዊ ዝኾነ ቴክኒካዊ ሓገዛት ነዘን ኣብ ከባቢና ዘለዋ ኣብ ውሽጢ ዞባ ዘለዋ ትካላት ጥዕና ቴክኒካዊ ሓገዝ ንገብር ኢና። ከም ናይ ፅኑዕ ክንክንን ክትትልን ህፃናት ኣብ ምስፋሕ ኣገልግሎት መጥባሕቲ ኣብ ምሃብ ስልጠናታት ኣብ ምሃብ ቴክኒካዊ ዝኾነ ሓገዝ ንገብር ኢና። እዚ ግን መባእታዊ ስለ ዝኾነ ዝያዳ ክሰፍሕን ዝያዳ ክሕይልን ስለ ዘሎ ነቲ ናይ ማእኸል ምርምርን ከምኡ ውን ብቕዓትን ናይ ምግባር ረአይና ንዑ ሒዝና ኢና ንጓዓዝ ዘለና።
1: ምውሳኽ ቁፅሪ ሕዱራት ሕማማትን ባህላዊ ፈወሳታትን ካብ ቀንዲ ብድሆታቶም ምዃኑ ዝጠቐሰ ዶክተር ሰዓረ ሰብ ስርሑን ባህርያውን ሓደጋታት ክፃወር ዝኽእል ጥዕና መዋቕር ንምህናፅ ይስራሕ ከም ዘሎ ኣረጋጊፁ።
0: እዚ ብኩሉ መዳይ ጠለባት ህዝቢ ኣብ መዳይ ጥዕና ንምምላእ ተዓሚሙ ዘሎ ስራሕን ተዳልዩ ዘሎ ንዋትን ዓም ሰብን ኣብ ድሕነት ዜጋታት ዝፈጥሮ ርፍታ ቀሊል ከም ዘይኮነ ርእሰ ግሉፅ እዩ። ፅንዓትና ዋሕስና ካብ ኣገልግሎ ዜና ዘባደቡ ሸዊት ገብረ ብርሃኒ ካብ መወከሲ ሆስፒታል ዘባደቡ መንደፈራ ርሑስ ቅንያትና ፅነት

0: ኣብ ንኡ ዞባ መንሱራ ኣግራብን እንስሳ ዘገዳምን ንምዕቃብን ንምስሳንን ዝውሰድ ዘሎ ስጉምትታት እወታዊ ውፅኢት ይርከቡ ከም ዘሎ ተሓቢሮም ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ ዓንዳይ ገብረ ዝጋብሄር ንኤሪ ናብ ዝሃቦ ሓበሬታ ብርሰት ኣግራብን እንስሳ ዘገዳምን ዝቆፃፀሩ 41 ኣባላት ኣብ 5 ምምሕዳራት ከባቢ ነቑጣታት ብምቓም ብውህደት ሳላ ዝሰርሑ ዘለዉ መበቆላውያን ኣግራብን እንስሳታት ዘገዳምን ናብ ንቡር ይምለሱ ከም ዘለዉ ገሊፆም ምስ ናይ ስራሕ መሻርክቲ ብምውሃድ ንቕሓት ሕብረተሰብ ንምዕባይ ዝተኻየደ ኣስተምሮታትን ጎስጓሳትን እውን እወታዊ ፅልዋ ፈጢሩ ከም ዘሎ ብምጥቃስ ኣግራብ ናይ ምትካል ልምዲ ብሰፊሑ ክልመዳት ተሓሳሲቦም ኣብ መሓዳሪ ምምሕዳር ከባቢ ማንታይ ኣቶ ሕዱግ ኣደም ብወገኑ ህዝቢ ተርእዮ ብርሰት ኣግራብ ንምግታእ ብንቕሓት ይዋሳእ እኳ እንተሎ ገለ ምምሕዳራት ከባቢ ብዘይ ሓላፍነታውያን ሰባት ዝረአ ምቁራፅ ንምግታእ ኣራም ስጉምቲ ክውሰድ ኣዘኻኺሮም ኣብ ዞባ ማእከል ንብሉፃት ተምሃሮ ሻምናይ ክፍሊ ሽልማት ፊት ተውራሪ ተዓዲሎም ነቲ ትማለ ቀዳም 9 ጉንቦት ዝተኻየደ ስነ ስርዓት ዝተኸታተለ ጋዜጠኛ ዳንኤል ወልዱ ዘዳልዎ ፀብፀባሎ ኣርሴማ ኣስመሮም ከተቕርቦ እያ
1: ኣብ ዞባ ማእከል ኣብ ሃገራዊ መርመራ ሻምናይ ክፍሊ ዓመተ ትምህርቲ 224 225 ብሉፅ ውፅኢት ንዘመዝገቡ 481 ተምሃሮ ሽልማት ፊተውራሪ ተዓዲሎም ትማሊ 9 ጉንቦት ኣብ ዝተካየደ ስነስርዓት ንሽልማት ዝበቕዑ 900ታዊትን ልዕሊኡን ዘምፅኡ ክኾኑ ከለዉ እተን 55ታዊት ደቂ ኣንስትዮ የን ኣብቲ ኣጋጣሚ ንተሸለምቲ መዳልያን ወረቐት ምስክርን 99ታዊት ንዘመዝገቡ 6 ሃበርም ተምሃሮ ዋንጫ ከምኡውን ንብሉፃት ኣብያተ ትምህርቲ ገንዘባዊ ሽልማት ተዓዲሎም ሓላፊ ጨንፈር ሃማተ ኣቶ ሳምሶም ክፍለ ማሕበር መንስያት ተምሃሮ ኣብ ትምህርቲ ዘለዎም ተገዳስነት ንክበርኽ ምስ ኩሎም መሻርክቲ ብፍላይ ድማ ምስ ሚኒስትሪ ትምህርቲ እናተወሃደ ዝተፈላለየ ናይ ምትብባዕ መደባት ከካየድ ምፅንሑ ብምሕባር ናይ ሎም ዓመት ቁፅሪ ተሸለምቲ ካብ ናይ ዝሓለፈ ዓመት ብ50ታዊት ዕቤት ከም ዘርኣየ ኣብርህዮም ሓላፊ ጨንፈር ትምህርቲ መምህር በላይ ሃብ ተጋብር ብወገኑ ዕላማቲ ናይ ምሽላብ መደብ ነቶም ብሉፃት ብምትብባዕ ኣብቶም ካልኦት ቅዱስ ቅንኢ ንምሕዳር ከም ዝኾነ ብምግላፅ ተራ ወለዲ ኣብ ምትብባዕ ደቆም ክዓዝዝ ኣዘኻኺሩ
0: ኣብ መትከል ኣቤት ጎኒ ጎኒ ኣካደምያዊ ትምህርቲ ዝካየድ ንጥፈታት ባህሊ ስፖርትን ጥዕናን ከምኡውን ምህዞን ሰንዓት ብቑዓት ተምሃሮ ንምፍራይ ደራኺ ተራ ስለ ዘሎ ብዝሓየለ ክድፋኣሉ መዘኻኸሪ ቀሪቦም ርእሲ መምህር ቤት ትምህርቲ መባእታን ማእከላይን ደረጃ ስውእ ኢብራሂም ዓፋ መምህር መሓመድ እድሪስ ኣብ ዝሃቦ ኣመብርሂ ዓመታዊ ዝካየድ ቅነ ኣብያተ ትምህርቲ ብቕዓትን ተወዳዳርነትን ተምሃሮ ንምፍታሽ ከምኡውን ባህልን ክብርታትን ሕብረተሰብ ንምስራፅ ኣበርክቶ ከም ዘሎ ኣረዲኦም ኣብ ምምሕዳር ከባቢ መትከል ኣቤት እትርከብ ቤት ትምህርቲ መባእታን ማእከላይን ደረጃ ስውእ ኢብራሂም ዓፋ ካብ ቅድመ ትምህርቲ ክሳብ ማእከላይ ደረጃ ዝምሃሩ 45ታዊት ደቂ ኣንስትዮ ዝርከብኦም ልዕሊ 1100 ተምሃሮ ኣለውዋ ክቡራትን ክቡራንን ስዕብ ዜናታት ሃገራት ወፃኢ ንምክትታልኩም ከዓ ደጊመ ብኽብሪ ዕድመኩም ኢራን ሎሚ 10 ጉንቦት ኣብ ልዕሊ መጥቃዕቲ ሚሳይላትን ድሮዳናትን ከም ዘካየደት ሕቡራት ኢማራት ዓረብን ኩዌትን ከሲሰን ዝበዝሐ ካብቲ መጥቃዕትታት ዕላምኡ ከይወቕዐ ከም ዝበርዓነ ዝገለጻተን ሃገራት እቲ ስጉምቲ ተፈጢሩን ዘሎ ኩነታት መሊሱ ዘጋድድ ምዃኑ ሓቢረን ይኹን እምበር መንግስቲ ኢራን ነቲ ክብልትኣትን ሃገራት ዝወፀ መግለፂ ኣሉታዊ ምላሽ ሂብሉ ኣሎም እዚ ከምዚ ኢሉ እንከሎ ኣሜሪካን ኣብ ዞባ ማእከላይ ምብራቕ ዝርከባ መሻርክታን ኣብ ልዕሊ ሃገሩ ወተሃድራዊ ተፃብኦ የካይዳ ምህላዋን ዝወቐሰ ሓለዋ ሰውራ ኢራን ክመፁ ንዝኽእል ስግኣት ንምምካት ቅሩብ ከም ዘሎ ደጊሙ ኣረጋጊፆም ብኻልእ ወገን ኣሜሪካ ኣብ ኩናት ክትዕወት ስለ ዘይከኣለት ኣብ ልዕሊ ሃገሩ ቁጠባዊ ኩናት ትእውጅ ከም ዘላ መንግስቲ ኢራን ወቒሶም ኣሜሪካ ካብን ናብን ወደባት ኢራን ንዝንቀሳቐሳ መራክብ ብምዕጋት ኣብ ልዕልቲ ሃገር ቁጠባዊ ፀቕጢ ትገብር ከም ዘላ ዝፍለጥ እዮም ምዚ ኣብ ዝተኣሳሰር እስራኤል ሎም 10 ጉንቦት ኣብ ደቡባዊ ሊባኖስ ብዘካየደቶ ተወሳኺ መጥቃዕቲ ኣስታት 40 ሰባት ከም ተቐትሉ ተቓሊሖም ትማሊ 9 ጉንቦት ብዘካየደቶ ተመሳሳሊ መጥቃዕቲ ልዕሊ 20 ሰባት ከም ተቐትሉ ዝጠቕሱ ፀብፀባት እቲ ወተሃድራዊ ስጉምትታት ንተበግሶ ሰላም ዝዕቅፍ ክኸውን ከም ዝኽእል እዩ ዝእመት እስራኤልን ሊባኖስን ዝመፅ ሰሙን ናብ ኣሜሪካ ናይ ሳልሳይ ዙርያ ዝርርብ ከካይዳ መደብ ኣሎም መንግስቲ ኒጀር ፍራንስ 24 እትርከበን 9 ማዕከናት ዜና ፈረንሳ ኣብ ሃገሩ ከይነጥፋ ኣጊዶም እተን ትካላት ንልኡላውነት ሃገሩ ኣብ ሓደጋ ዘእቱ ካብ ሓቂ ዝረሓቐ ሓበሬታ ክዝርግሓ ከም ዝፀንሓ ብምኽሳስ እዩ ነቲ ስጉምቲ ወሲዶም ንጥፈታት ናይተን ማዕከናት ዜና ንፀጥታውን ቁጠባውን ፖለቲካውን ገስጋስ ሃገሩ ከቆናፅም ምፅንሕ እዩ እቲ መንግስቲ ወቂሱ ዘሎም መንግስቲ ኒጀር ኣብ ልዕሊ ማዕከናት ዜና ምዕራብ ናይ ምእጋዝ ስጉምቲ ክወስድ እዚ ናይ ፈለማ ከም ዘይኮነ ፀብፃባት የረድኦም ኒጀር ጥራይ ዘይኮነት ጎረባብቲ ሃገራት ማልን ቡርኪና ፋሶን እውን ተመሳሳሊ ስጉምቲ ክወስዳ ፀኒሐን የን ማዕከናት ዜና ምዕራብ ንረብሓታት ዝውክለአን ሃገራት ጥራይ ዘገልግል ፖሊሲ ከም ዝኽተላየን ዝውቀሳ ኩናት ዩክሬን ብሰላም ዝዓርፈሉ ግዜ ነዊሕ ከም ዘይከውን ፕሬዚደንት ሩስያ ቭላድሚር ፑቲን ኣሚቶም ፕሬዚደንት ፑቲን ትማል 9 ጉንቦት ንማዕከናት ዜና ሃገሩ ብዝሃቦ መግለፂ እቲ ብድፊኢት ሃገራት ምዕራብ ዝተወልዐ ኩናት ናብ ናይ መወዳእታ ምዕራፉ ገጹ የምርሕ ከም ዘሎ ኣረጋጊፆም ከም ኣካል እቲ ናይ ሰላም ኣንፈት ፕሬዚደንት ፑቲን

እቲ ምስ ፕረዚደንት ዩክሬን ቮሎዲሚር ዘለንስኪ ኣብ ሳልሰይቲ ሃገር ተራኺቡ ክዘራረብ ቁሩብ ምዃኑ ኣረጋጊጹሎም። እቲ ርክብ ናይ መወዳእታ ናይ ሰላም ስምምዕ ዝኽተመሉ ከም ዝኸውን ድማ ፕረዚደንት ፑቲን ዘሎ እምነት ገሊጾም። ፕረዚደንት ዘለንስኪ እውን ንዘተ ሰላም ቁሩብ ምዃኑ ብመገዲ ስሎቫኪያ ኣብ ሰደዶ መልእኽቲ ሓቢሩሎም። ኩናት ዩክሬን ወተሃደራውን ፖለቲካውን ረብሓታት ሃገራት ምዕራብ ንምውሓስ ከም እተወልዐ ዝገለጸ ፕረዚደንት ፑቲን ንዩክሬን ካብ ምዕናው ሓሊፉ ነቲ ዝድሊ ዕላማ ከም ዘይወቕዐ ኣረዲኦም። ሩስያን ዩክሬንን ካብ ትማሊ 9 ክሳብ ፅባሕ 11 ግንቦት ዝጸንሕ ግዜያዊ ምቁራፅ ተኽሲ ክገብራን ነፍሲ ወከፈን 21,000 እስራት ኩናት ክለዋወጣን ተሰማሚዐን ምህላውን ዝፍለጥ እዩ። ኣብ መንጎ ፓኪስታንን ኣፍጋኒስታንን ዝተወልዐ ወተሃደራዊ ግጭት ዝኸፈ ኣንፈት ክሕዝ ክዝኽእል ይግለጽ ኣሎም። ዝተሓበረ ሎም 10 ግንቦት ኣብ ፓኪስታን ብዝተኻየደ መጥቃዕቲ ብውሕዱ 15 ኣባላት ፖሊስ ከም ተቐትሉን 10ታት ካልኦት ከም ዝቐሰሉን ድሕሪ ምቅሉሕ እዮም። እቲ መጥቃዕቲ ካብ ኣፍጋኒስታን ሰሊኾም ብዛኣተዉ ሽበራውያን ከም ተፈጸመ ዝኸሰሰት ፓኪስታን ሕነ ናይ ምፍዳይ ስጉምቲ ከም እትወስዳ ጠንቂቓላ። በዚ ድማ ዝሃድእ ክመስል ጸንሐ ወተሃድራዊ ምትፍናን ክልቲኣተን ሃገራት መሊሱ ክኸርር ከም ዝኽእል ናይ ቀረባ ተዓዘብቲ እምቶም። ካብ ፈለማ ናይዚ ዓመት እዚ ኣብ መንጎ ፓኪስታንን ኣፍጋኒስታንን ክካየድ ብዝጸንሐ ምልውዋጥ መጥቃዕትታት ካብ ክልቲኡ ወገን ልዕሊ 600 ሰባት ከም ተቐትሉ ጸብጸባት ይረዱ። ዜናታት ንምዛሙ ኣርስተ ዜና ክደግመልኩም። ኣብ ንዞባ መንደፈራ ኣበርክቶ ምምሕዳራት ከባቢ ኣብ ሃገራዊ መደባት ተመጊሱ። ኣብ ንዞባ መንሱራ ኣግራብን እንስሳ ዘገዳምን ንምስሳን ዝውሰድ ዘሎ ስጉምቲ እወታዊ ውፅኢት ይርከበሎ። ኣብ ዞባ ማእከል ልዕሊ 480 ብሉፃት ተምሃሮ ሻምናይ ክፍሊ ሽልማት ፊት ተውራሪ ተዓዲሎም። ኢራን ኣብ ልዕልየን መጥቃዕቲ ከም ዘካየደት ሕቡራት ኢማራት ዓረብን ኩዌትን ከሲሰን። መንግስቲ ኒጀር ፍራንስ 24 እትርከበን 9 ማዕከናት ዜና ፈረንሳ ኣጊዶም። ኩናት ዩክሬን ብሰላም ዝዓርፈሉ ግዜ ነዊሕ ከም ዘይኮን ፕረዚደንት ቭላድሚር ፑቲን ኣሚቶም። ክቡራትን ክቡራንን ሰዓት ዝተዳለወ ዜናታትና ኣብዚ ተዛዚሙሎ ምስተረፉ መደባትና ንሓድጎኩም። ብወገነይ ሰናይ ምሸት።

0: ራብዓይ ተወዳዳሪ ኤፍሬም ገብረ ኢየሱስ። ሓራይ ተወዳደርትና እንኳዕ ድሓን መጻኹም። ቢንያም ብርሃነ ብኣኸይ ክጅምር ቀዳማይ ተወዳዳሪ ኢኻ ዘለኻ። መጀመርታ ምስ ነብስኻን ብዛዕባ ስራሕካ ወይ ድማ ትዘለኻዮ ክፍሊ ሓፈሻዊ መብርህ ክትበና።
1: ሃራይ እንኳዕ ድሓን ፀናሕኩም። ሽመይ ቢንያም ብርሃነ ይበሃል። ካብ ሃገራዊ ትካል ሕርሻዊ ምርምር ማለት እዩ። ነጥፈሉ ስራሕ ከዓኒ ኣብ ምርምር ኣሕምልትን ፍረታትን ኮይነ ይሰርሕ ማለት እዩ።
0: ካበይ ቦታ ማለት እዩ?
1: ካብ ሓልሓለ።
0: ካብ ሓልሓለ። ሃራይ ፅቡቅ። እዚኣ ክትብለና ድፀናሕካ ክፍልኹም ወይ ድማ እዚኣ ጨንፈር ሓፈሻዊ ኣብዚ ሚኒስትሪ ሕርሻ እንታይ ዓይነት ዕማማት እዩ ደለዋ ወይ ከመይ ይመስል ትስኻትኩም ትሰርሕዎ ስራሕ ማለት እዩ?
1: መጀመርያ ኣብ ኣሕምልትን ፍረታትን ዘተኮረ ምርምራዊ ንጥፈታት ነካይድ። ካብኡ ምሩፅ ዘርኢ ከዓ ናብ ኤክስቴንሽን ንዝርግሕ ማለት እዩ። ናይ ኣሕምልትን ፍረታትን
0: ሓራይ ፅቡቅ። እሞ ናብ ሕቶካ ክንቅፅል ኢና ተዳሊካ ዲኻ? ፅቡቅ። ቀዳመይቲ ሕቶካ ምረፅ እያ ክትከውን። ስለዚ ሓንቲ ዕድል እያ ክትህልወካ። ኣስተውዒልካ መልስ። ብ19 ሓምለ 1955 ብንጉስ ሃይለስላሴ ካብ ዝተፀውዑ 10 ኣባላት ባይቶ ካብ ሰልፊ ዲሞክራሲ ኤርትራ ዘይነበሩ ፈሊኻ ኣውፅእ። ሀ መልኣከ ሰላም ዲሜጥሮስ ገብረ ማርያም፣ ለ መሓመድ ብርሃኑ፣ ሐ ኢብራሂም ሱልጣን፣ መ ሸክ መሓመድ ዑመር ኣኪቶ።
1: ሀ መልኣከ ሰላም ዲሜጥሮስ ገብረ ማርያም።
0: ሙሉእ መልሲ ረኺብካ ኣለኻ ቢንያም። ሕቶኻ ብ19 ሓምለ 1955 ብንጉስ ሃይለስላሴ ካብ ዝተፀውዑ 10 ኣባላት ባይቶ ካብ ሰልፊ ዲሞክራሲ ኤርትራ ዘይነበሩ ፈሊኻ ኣውፅእ እያ ትብል ነይራ። ሀ መልኣከ ሰላም ዲሜጥሮስ ገብረ ማርያም፣ ለ መሓመድ ብርሃኑ፣ ሐ ኢብራሂም ሱልጣን፣ መ ሸክ መሓመድ ዑመር ኣኪቶ እየን ነይረ እንተን ምረፅ። ስለዚ እታ መልሲ መልኣከ ሰላም ዲሜጥሮስ ገብረ ማርያም እያ። ብሓፈሻ ኣብቲ ባይቶ ዝተፀውዑ 10 ወከልቲኦም ነይሮም። ንሳቶም ድማ ቃዲ ዓሊ ዑመር፣ ደጊያት በርሀ ኣስበሮም፣ ቃዲ ሙሳ ዑምራ፣ መልኣከ ሰላም ዲሜጥሮስ ገብረ ማርያም፣ ሸክ ኢብራሂም ሱልጣን፣ ሸክ እድሪስ መሓመድ ኣድም፣ ሸክ መሓመድ ዑመር ኣኪቶ፣ ባሻይ ብእምነት ተሰማ፣ ሰይድ ስዒድ ስፋፍን ኣቶ መሓመድ ብርሃኑን እዮም ነይሮም። ካብዚኣቶም ድማ ብዘይካ ዲሜጥሮስ ገብረ ማርያምን ብእምነትን ካልኦት ብምልኦም እቶም ዝተረፉ ኣባላት ሰልፊ ዲሞክራሲ ኤርትራ ነይሮም ማለት እዩ። ብሓፈሻ መልኣከ ሰላም ዲሜጥሮስ ገብረ ማርያም ድማ ካብ ማሕበር ኣንድነት እዩ ነይሩ ማለት እዩ። ስለዚ ሙሉእ መልሲ ረኺብካ ኣለኻ ቢንያም። ካብ ሓጎሰካ ሓራይ። ካልእቲ ተወዳደሪትና ሳባ፣ ከመይ መፂኺ?
2: ፅቡቅ።
0: ከመይ ይጅመር ኣሎ መደብ?
2: ድሓነ።
0: ሓራይ ሓፈሻዊ ብዛዕባ ነፍስኽን ብዛዕባ ዝመፃኽሉ ክፍልን ከተላሊና።
2: ኣራይ። ሽመይ ሳባ ገብሪ ህይወት ይበሃል። ኣብ ሚኒስትሪ ሕርሻ ኸ ኣብ ጨንፈር ምምዕባል ኣቕም ሰብ ይሰርሕ።
0: ካበይ ቦታ ማለት እዩ?
2: ቪላጆ።
0: ኣብ ቪላጆ እዮም መፂእ። ሓራይ ፅቡቅ። ምድላዋት ከመይ ዘሎ ነዚ ውድድር?
2: ፅቡቅ።
0: ፅቡቅ ተዳሊ ክዲኽ መፂኺ? ሓራይ እምበር ናብ ቀዳመይቲ ሕቶኺ ክንሰግር ኢና። ከምቲ ዝሓለፈ ቀዳመይቲ ሕቶ ናትኩን ምርጫ ክትከውን፣ ስለዚ ሓንቲ ዕድል ያደላትከ ኣስተውዕላ ቢል ክመልስ ኢኸ። ንኣንሶ ማቴንሶ ፌደራላዊ ቅዋም ክነድፍ ናብ ኤርትራ ዝለኣኾ ዋና ፀሓፊ ውድብ ሕብራት ሃገራት ናይቲ እዋን መን ነይሩ? ሀ ቡጥሩስ ቡጥሩስ ጋሊ፣ ለ ባንኪሙን፣ ሐ ኡታንት፣ መ ትሪጊቭሊ።
2: ሐ ኡታንት።
0: ኣይ ረኸብክያን። እታ ሕቶ ንኣንሶ ማቴንሶ ፌደራላዊ ቅዋም ክነድፍ ናብ ኤርትራ ዝለኣኾ ዋና ፀሓፊ ውድብ ሕብራት ሃገራት ናይቲ እዋን መን ነይሩ እያ ትብል ነይራ። መልሲ ድማ መ ትሪጊቭሊ እያ ትኸውን ማለት እዩ። ስለዛ ይረኽብክያን ኣለኺ። ናብ ሳልሳይ ተወዳዳሪ ክንሰግር ኢና። ኬብሮን መሓሪ፣ ከመይ ይጅምር ኣሎ ውድድር? ኬብሮን
3: ድሓኒ።
0: ሓራይ ፅቡቅ። መጀመርታ ምስ ሽምካን ድመፀኻሉ ብራንችን ከተላልየና።
3: ስመይ ኬብሮን መሓሪ ይበሃል። ካብ ክፍሊ ምምሕዳርን ፋይናንስን ጨንፈር ምምሕዳር ኣቕም ሰብ መፅእ ኣለኹ። ካብ ገጀረት ማለት እዩ።
0: ኦኬ። ካብዚኻ መፂኻ ማለት እዩ። እንታይ እዩ ዕማምኩም ጨንፈር ምምሕዳርን ፋይናንስን?
3: ክፍሊ ምምሕዳርን ፋይናንስን ጨንፈር ምምሕዳር ኣቕም ሰብ እንዲና ምምሕዳር ኣቕም ሰብ ከምቲ ኩሉና ንፈልጦ ማለት እዩ። ኩሉ ትካላት ዘሎ ሰብ ካብ እቲ መጀመርያ ካብ ምደባ ወይ መቁፃራት ሒዝካ ክሳብ ኣብቲ ናይ ኣብ ስራሕ ግዜ ዘሎ እቲ ኩሉ ንዑኡ ዝምልከት ስራሕ ንሰርሕ ማለት እዩ። ካብ ምዳቡ ጀሚርካ ክሳብ ምውዳእ።
0: ሓራይ ፅቡቅ። ኬብሮን ናብ ቀዳሜ ትሕቶኻ ክንሰግር ኢና ተዳሊኻ ይሃምሽ ኣራይ ናትካ ውን ምረፂያ ክትከውን ቀዳሜ ትሕቶኻ ሓንቲ ዕድል ያደላትካ ኣስተውዕላ ቢልካ መልስ ማሕበር መንእሰይ ፌደራሊስት ኤርትራውያን ወይ ድማ ማመፈኤ ማዓስ ቆይማ ሓሙሽተ መስከረም 1954 15 መስከረም 1952 7 ታሕሳስ 1952 1 ሰነ 1955
3: ሸዓተ ታሕሳስ 1952
0: ኣየ ረኸብካ ያና ኣለኻ ሕቶኻ ማሕበር መንእሰይ ፌደራሊስት ኤርትራውያን ማዓስ ቆይማ እያ ትብል ነይራ ሓሙሽተ መስከረም 1954 15 መስከረም 1952 7 ታሕሳስ 1952 ድማ 1 ሰነ 1955 እያ ነይራ መልሲ ሓሙሽተ መስከረም 1954 እያ ትኸውን ማለት እዩ ዕላማታት ናይዚ ማሕበር ዝቆመሉ ድማ ሓደ ብዛዕባ ናይ ስራሕ ዕድላት ክኽፈተሎም ወይ ድማ ዝለዓለ ናይ ስራሕ ዕድላት ንክረኽቡ እዩ ነይሩ ካልኣይ ብዛዕባ ቃልሲ ይዘራረቡ ወይ ድማ ዕላማታት የውፅኡ ነይሮም ማለት እዩ ከምኡ ድማ ኣብ መነባብሮ ወዘተ ዘተኮረ ዕላማታት ነይርዋ እዛ ማሕበር ማለት እዩ ኤፍሬም ከመይ መፂኻ
4: ፅቡቅ ምናመስክር
0: ከመይ ኣሎ ክሳብ ሕጂ ተወዳደርቲ ከመይ ረኺብካ ዮም
4: ድሓና ኣሉ እዝጋ ብጅስ
0: ፅቡቅ ሃራይ ብሓፈሻዊ መብርሃ ሃበና በል ብዛዕባ ስራሕካ ወይ ዘለኻዮ ጨንፈር
4: ኣራይ ስመይ ኤፍሬም ገብሬ ዝበሃል ካብዚ ማእከላዊ ፅፈት ገጅረ እየ ካብ ምሕደራ ዓምሰብ ማለት እዩ
0: ብሓንሳብ ይኹም ማለት እዩ ምስ ከባ ሃራይ ፅቡቅ ተዳሊኻ ድኻሞ ናብ ሕቶና ንሰግር ባይቶ ኤርትራ ኣብ 1952 ኣብ ዝቆመሉ ካብቲ 68 ወናብር ዲሞክራስያዊ ሰልፊ ኤርትራ ዝረኸቦ ብዝሒ ክንደይ ነይሩ 32 2 15 19 ተሕቶ ከብረሃልካ ባይቶ ኤርትራ ኣብ 1952 ክቐውም ከሎ 68 ወናብር እዩ ነይርዎ ስለዚ ካብዘን 68 ወናብር ንዲሞክራስያዊ ሰልፊ ኤርትራ ዝረኸቦ ብዝሒ ክንደይ ነይሩ እያ ትብል ኣየ ረኸብካ ያና ኣለካ ሕቶኻ ባይቶ ኤርትራ ኣብ 1952 ኣብ ዝቆመሉ ካብቲ 68 ወናብር ንዲሞክራስያዊ ሰልፊ ኤርትራ ዝረኸቦ ብዝሒ ክንደይ ነይሩ እያ ነይራ 32 2 15 ድማ 19 እያ ነራ ስለዚ እታ መልሲ 19 እያ ትኸውን ናብ ቀዳማይ ተወዳዳራይ ክንምለስ ኢና ቢንያም ብርሃነ ንኻልኢት ሕቶኻ ተዳሊኻ ድኻ ኣራይ ሓፈሻዊ ባይቶ ሕቡራት ሃገራት ኣብ ታሕሳስ 1950 ኤርትራ ምስ ኢትዮጵያ ብፌደሬሽን ክትቁረን ዘሕለፎ ውሳነ ዓንቀፅ ብይን ክንደይ እዩ
1: ዓንቀፅ 182 ብይን 53
0: ፈትን ዕድል ኣለካ
1: ዓንቀፅ 182
0: ታሕቶ ደግመልከየ ሓፈሻዊ ባይቶ ሕቡራት ሃገራት ኣብ ታሕሳስ 1950 ኤርትራ ምስ ኢትዮጵያ ብፌደሬሽን ክትቁረን ዘሕለፎ ውሳነ ዓንቀፅ ብይን ክንደይ እዩ
1: 182
0: ኣየ ረኸብካ ያና ኣለኻ ቢንያም ሓፈሻዊ ባይቶ ሕቡራት ሃገራት ኣብ ታሕሳስ 1950 ኤርትራ ምስ ኢትዮጵያ ብፌደሬሽን ክትቁረን ዘሕለፎ ውሳነ ዓንቀፅ ብይን ክንደይ እዩ መልሲ ዓንቀፅ 390 ኣርቲክል 5 እያ ትኸውን ነይራ እዚ ድማ ብክልተ ታሕሳስ 1950 ከም ዝተወሰነ ይፍለጥ ማለት እዩ ስለዚ ኣየ ረኸብካ እንታ መልሲ ሰባ ናባ ክተመሊስና ኣለና ከመይ ኣለ ውድድር ናብ ካልእ ትሕቶ ክንሰግር ኢና ድሕሪ ምዝዛም ካልኣይ ኩናት ዓለም ንመጻኢ ዕድል ኤርትራ ትርከበን ግዛኣት ኢጣልያ ዝነበራ ሃገራት ሓላፍነት ተቐቢለን ዝነበራ ክንደይ እየን ስመየን
2: ኣርባዕተ
0: ኣራይ ስመየን
2: ፍራንስ ብሪጣንያ

0: ሕብራት መንግስታት ኣሜሪካ
1: ሓንቲ ተሪፋ ትክላ ኣጃኸ
0: ኢጣልያ
1: ሙሉእ ነጥቢ ኢሎም ክለዉ ድያኑ ድሕሪ ምዝዛም ካልኣይ ኩናት ዓለም ንመጻኢ ዕድል ኤርትራ ትርከበ

0: አንተ ስለ ዝረከብኪ ዲያኑ ሙሉ ነጥብ ይሂቦም ኸለው ናብሳልሳይ ተወዳዳሪ ኬብሮን ማሐረኽን ሰግሪና ካልይቲ ሕቶ ኸያኽትከውን ኬብሮን ከመይ ኣሎ ምድላዋትካ
1: ፅቡቅ
0: ኣራይክን ቅፅሊና ውጥን ውሳነ በቪን ስፎርዛ 1949 ኣብ ጉዳይ ኤርትራ ዕላሙኡ እንታይ ነይሩ
1: ንኤርትራ ጎዛዚኻ ነቲ ምዕራባዊ ቆላ ናብ ሱዳን ንምሕዋስ ዝዝተረፈ ክፋል ናይ ኤርትራ ድማ ምስ ኢትዮጵያ ንምሕዋስ
0: ሙሉእ መልሲ ረኺብካ ኣለኻ ኬብሮን ሕራይ ሙሉእ መልሲ ውጥን ውሳነ በቪን ስፎርዛ 1949 ኣብ ጉዳይ ኤርትራ ዕላሙኡ እንታይ እዩ ነይሩ ምምቃል ምዕራባዊ መታሕቲ ኤርትራ ንሱዳን ደቡባዊ ክፋል ድማ ንኢትዮጵያ እዚ ኣብ መንጎ ጥልያንን ብሪጣንያን ዝተኣትዎ ስምምዕ ኮይኑ ንኤርትራ ንምምቕቓል ዝዓለመ ከም ዝነበረ ድማ መዛግብቲ ታሪክ ይሕብሩ ማለት እዩ ኤፍሬም ገብረ የሱስ ውድድር ከመይ ኣሎ
2: ፅቡቅ
0: ሓራይ እዛ ጨንፈርኩም ክትነግሩን ዝፀናሕኹም ናይ ምምዕባል ዓቅሚ ሰብ ማለት እዩ ኣብ ትሕቲ ሚኒስትር ሕርሻ ምህላዋ ትቐንዲ ዕላማታታ እንታይ እዩ
2: ጨንፈር ምሕዳር ዓቅሚ ሰብ ኣብ ትሕቲ ምሕዳር ፋይናንስ ንትርፍ ማለት እዩ እጂ እቲ ናቱ ንጥፈታት ብሓፈሻ ኣብቲ ናይ ዓቅሚ ሰብ እዩ ዘተኩር ዓቅሚ ሰብ ከዓ ካብ ምደባ ጀሚሩ ንዑ ዘድሊ ኣገልግሎታት ከዓ እህብ ከም ኣባል ዘድለየ ኣገልግሎት ንድሕር ኮይኑ ናብቲ ጨንፈር ይመፅእ ዘድለየ ኣገልግሎት ከዓ እህብ ካልእውንስ ካብቲ ናይ ኣባላት ምምዳብ እቲ ዝመፅእ ኣባሲ ብሞዩ ኣብቲ ከድማዓሉ ዝክእል ቦታ ከዓ ክምድብ ከዓ ናቱ ስራሕ ይክቦን ማለት እዩ
0: ስለዚ ንኣባላት እዩ ዘገልግል ማለት እዩ ቀንዲ ዕላሙስ
2: ዋሃብ ደገፍ ማለት እዩ
0: ዋሃብ ደገፍ እዩ ኣራይ ፅቡቅ ሞ ናብ ካልእ ትሕቶ ካ ንሰግር ኢና ከመይ ኣሎ ምድላዋትካ
2: ምድላዋት ፅቡቅ
0: ኣራይ ኣብ ፈለማ እዋን ፌደሬሽን ቀዳማይ መራሒ መንግስቲ ኤርትራ ኮይኑ ብባይቶ ዝተመርፀ መን እዩ
2: ተድላ ባይሩ
0: ሙሉእ መልሲ ረኺብካ ኣለኻ ኤፍሬም ኣብ ፈለማ እዋን ፌደሬሽን ቀዳማይ መራሒ መንግስቲ ኤርትራ ኮይኑ ብባይቶ ዝተመርፀ ተድላ ባይሩ እዩ እዚ ድማ ሃይለስላሴ ዝረቕሖ ወይ ድማ ዝመረፆ ዘይኮነስ ብባይቶ ዝተመርፀ ኮይኑ ኣብ 1955 ሃይለስላሴ ናብ ኣዲስ ኣበባ ፀዊዑ ስልጣኑ ብኣስፋ ወልደ ሚካኤል ከም ዝተክኦ ወይ ድማ ንኣስፋ ወልደ ሚካኤል ከም ዘረከቦ ይፍለጥ ማለት እዩ ስለዚ ሙሉእ መልሲ ረኺብካ ኣለኻ ኤፍሬም

0: ቢንያም ናባ ኸይና ክንምለስ ቅድሚ ናብዛ ሳልሰይቲ ሕቶካ ምስ ጋርና ግን ገለ ብዛዕባ እዚ ሚኒስትርኹም ወይ ድማ ብዛዕባ ሚኒስትር ሕርሻ ሕቶታት ተሓተትካ ከመይ ይመስለካ?
1: ኣርሒ ፅቡቅ
0: ኣነሲ ሓንቲ እንታይ ኣላ ተተሓሳስበኒ ነገር መብዛሕትኡ እዚ ሕብረተሰብና ማለት እዩ ብጥረ ስጋ ብምብላዕ ወይ ድማ ብግቡእ ዘይፈልሐ ፀባ ብምስታይ ኣብ ሕማማት ይወድቕ እዩ ሓቂ እዚ ሕጂ ምስ ሚኒስትር ሕርሻ ከመይ እንታይ ዓይነት ኣስተምህሮ ትህብሉ ወይ ብኸመይ መንገዲ ኢኹም ትቋፃፀርዎ?
1: ሕጂ ክፍሊ ሕጋጋትን ቁፅፅርን ዝበሃሉ ኣለዉ ብዝያዳ ከለዉ እዚ ከባቢ እሶም ክምልስዎ ይግባእ ነይሩ ግን ሓፈሻዊ ክፍሊ ሕጋጋትን ቁፅፅርን ኩሉ ሻዕ ኣብ ማሕረዲ ስጋ ኣብ ፅባ ክዕደል ከሎ ቸክ ክገብር እዩ ማለት እዩ ናይ ሕማም ይኹን ቅምሶ ወሲዱ ነቲ ጥዕና ናይቲ ውፅኢት ስጋን ፀባን ይምርምሮ ማለት እዩ ሽዑ እንድሕር ሓሊፍ ተቐባልነት ኣለዎ ናብ ዕዳጋ ይቐርብ ማለት እዩ ብኸመይ ቁፅፅር።
0: ስለዚ ኩለን ትካላት በቲ ክፍሊ ቁፅፅር እየን ዝሓልፋ ማለት እዩ። ራይ ፅቡቅ ሞ ናብ ሳልሰይቲ ሕቶ ክንሰግር ኢና። ንጉስ ነገስት ሃይለ ስላሰ መረብ ሰጊሮም ናብ ኣስመራ ምብፃሕ ዝፈፀምሉ ወርሕን ዓመተ ምህረትን ጥቐስ።

0: محمد عمر أكيتو
1: أي كانون سكف فتني أدل عليك فتني جزي أخذت أعمله

0: ጆሆሳባ
1: መሓመድ ዓሊ ረደይ
0: ቆረብስካ ኣመሓይሻ ሙሉእ መልሲ ረኺብ ክላፈ ሳባ ኣባይቶ ሕብራት ሃገራት መቕሊ ኤርትራ ዝሓተተ ኣብቲ እዋን ዋና ፀሓፊ ኣራቢጣ ኣልእስላምያ ምዕራባዊ ቆላ ዝነበሩ መን እዮም እያ ትብል ነይራ ዓሊ ረድኣያታ መልሲ ስለዚ ረኺብከ ኣለኺ

0: ቅልል ዝበልካዮ ማለት እዩ ሓደ ካብቲ መሰላት እዩ እዚ ካልኣይ ዝበዝሐ ናይ ስራሕ ቦታታት ብኤርትራውያን ክትሓዝ ዝብል ጠለብ ነይርዎም ምምሕያሽ ቦታ ስራሕ ወዘተ ነዚታት የጠቓልል ነይሩ ማለት እዩ ስለዚ ሰለስተ ነጥቢ ረኺብካ ኣለኻ ኤፍሬም ቢንያም ናባኻ ተመሊስና ኣለና ራብዒትን ናይ መወዳእታን ሕቶ ከያ ክትከውን ቅድሚ ምውዳእኻ ውድድር ከመይ ፀኒሑ
1: ብጣዕሚ ፅቡቅ ድኻኒ
0: ትፅቢትካ ከመይ እዩ ዘለዎ ኣብዚ ውድድር
1: ፍልጠት ንቐስም
0: ፍልጠት ንቐስም ብዓብዩ ስዩ ተዓዊትና ኸ ይንፀልእን ምሽ ኣራይ ፅቡቅ ራብዒቲ ሕቶኻ ኣብቲ ካብ 1890 ክሳብ 1909 ዝዝርጋሕ ብቐዳማይ ገጽ ኢጣልያዊ ሰፈራ ዝፍለጥ እዋን ካብ 1894 ክሳብ 1895 ኣብ ዝነበረ እዋን ጥራይ ክንደይ ዝኣክል ስፍሓት መሬት ናይ መንግስቲ ምዃኑ ተኣዊጁ ነይሩ 300,000 ዝኸውን ሕራይ ሙሉእ መልሲ ረኺብካ ኣለኻ ቢንያም ኣብቲ ኣብ 1890 ክሳብ 1909 ዝዝርጋሕ ብቐዳማይ ገጽ ኢጣልያዊ ሰፈራ ዝፍለጥ እዋን ካብ 1894 ክሳብ 1895 ኣብ ዝነበረ እዋን ጥራይ ክንደይ ዝኣክል ስፍሓት መሬት ናይ መንግስቲ ምዃኑ ተኣዊጁ ነይሩ እያ ትብል ነራ ተሕቶ ናይ 66 ዓድታት ብድምር 300,000 ሄክታር ዝኸውን መሬት ናይ መንግስቲ ምዃኑ ተኣዊጁ ነይሩ ስለዚ ስፍሓት መሬት ስለዝተሓተትካ እታሳኻ ረኺብካ ኣለኻ ሙሉእ መልሲ ኮይኑልካ ኣሎ ማለት እዩ ሰባ ናባ ኺና ክንምለስ ራብዒቲ ሕቶ ኸያ ክትከውን ቅድሚ ራብዒቲ ሕቶኺ ግን ሓንቲ ናይ ሕርሻ ሕቶ ክሓተኪ ኣብዚ ሚኒስትሪ ሕርሻ ብዛዕባ ምቁፅፃር ሕማማት ከም ትነጥፉ ወይ ድማ ከም ትሰርሑ ኣቐዲመ ሰሚዐ ነይረ ንእንስሳታት ኣብ ዝወሃብ ናይ ሕክምና ኣገልግሎት ኣብ ትሕቲ ሚኒስትሪ ሕርሻ ድዩ ብኸመይ እዩ ዝተሓዝ ወይ ድማ ብኸመይ እዩ ዝካየድ
2: ሕጂ ብሓፈሻ ኣብዚ ማእኸላዊ ቤት ፅሕፈት እንተደኣ ኮይኑ ክሊኒካት ኣለዋ ካብ ክሊኒካት እቲ ዝተረእየ ሕማማት ናብ ላቦራቶሪ ኣብ ቪላጆ ዘሎ ሃገራዊ ላቦራቶሪ ጥዕና እንስሳን ብቕልና ኣሎ ንፃረ ናይቲ ሕማም እቲ ሳምፕላት ናብኡ ይስደድ ተሰሪሑ ከዓ ነቲ ዝምልከቶ ኣካል መልሲ ምስ ተዋህበ ከዓ እንታይ ዓይነት ስጉምታት ክውሰድ ኣለዎ ከዓ ይሕበሮ ማለት እዩ
0: ሕጂ እዚ ኣብ ሓፈሻ ወይ ኣብ ከብቲ ወይ ኣብ ጥሪት እዩ
2: ኣብ ናይ እንስሳ እንድ ክዛረብ ፀኒሕ ኣብ ናይ ኣትክልቲ ከዓ ዝበዝሐ ወይ ብክፍሊ ሕርሻዊ ኤክስቴንሽን ወይ ብክፍሊ ሕጋጋትን ኣቆፅፅርን ብዝለኣኽ እዩ ዝስራሕ ገለገለ ሓረስቶት ከዓ ዳይረክትሊ ሒዞሞ ናብቲ ላቦራቶሪ ይመፁ ዓይነት ሕማም ተሓቢሮም ከዓ መድሃኒት ይወሃቦም ወይ እንታይ ክገብርለዎም ከዓ ይንገሮም ማለት እዩ
0: ኦኬ ፅቡቅ ድሙ ወይ ከልቢ ተሓሚሞም ናኸነምፅኦም ንኽእል ኢና ፍቀደና ድዩ
2: ፍቀደኪ
0: በ ፅቡቅ ሒዝናዮም ክንመፅእ ማለት እዩ ሕራይ ናብ ራብዒቲ ሕቶኺ ክንሰግር ኢና ጨንፈር ሕርሻ ህዝባዊ ሓይልታት ሓርነት ኤርትራ ምስ ተመስረተ ፈለማ ናይ ሕርሻ መፅናዕቲ ካብ ዘካየደሎም ቦታታት ክልተ ጥቐስ
2: ጎላጉል ሳሕል ኣልጌን
0: ፅቡቅ
2: ከባቢ ማርሳ ተኽላይ
0: ፅቡቅ
2: መልዒት ይበሃል
0: መልዒት ወሰኺ ተሃሊክ ዳ ወሰኽልና ኣይንፀልእን ኢና
2: የብለይ
0: ሓራይ ሙሉእ መልሲ ረኺብ ክላኺ ሰባ ጨንፈር ሕርሻ ህዝባዊ ሓይልታት ሓርነት ኤርትራ ምስ ተመስረተ ፈለማ ናይ ሕርሻ መፅናዕቲ ካብ ዘካየደሎም ቦታታት ክልተ ጥቐስ እያ ነራ ተሕቶ እቶም ሓደስቲ ናብ ጨንፈር ሕርሻ እተመደቡ ተጋደልቲ ፈለማ ኣብ ጎላጉል ሳሕል ከባቢታት ኣልጌን ኣስራይ መልዒት ወይ ድማ መርሳ ተኽላይ በሪጠ ወድጋን እዮም መፅናዕቲ ኣካይዶም ማለት እዩ ስለዚ ረኺብከ ያለ ክታ መልሲ ኬብሮን መሓሪ ናብ ናይ መወዳእታ ሕቶኻ ቀሪብና ኣለና ቅድሚኡ ግን ሓንቲ ሕቶ ክሓተካ የ ኣብዚ ቅሩብ ግዜ ንርቃሕ ገለ ትብል ቃል ብዙሕ ግዜ ክትደጋገም ሰሚዐ ነይረ ብዛዕባ ገለ መብርህ ዶ ክትበና
3: ንርቃሕ ንኡስ ርቡሕ ቃፅዖ ሕርሻ እንድዩ ዝዝርዘር ኣብ ከበሳ ኣብ ሰለስተ እብረ ዝካየድ እዩ ኣብቲ ሓውሲ ደረቕ ቦታታት ድማ ንክልተ ግዜ ብዓመት ዝካየድ እዩ ማለት እዩ እዚ ኣብ 1000 ርቢዒት ሜትሮ ዝካየድ ንጥፈታት ማሕረስ ኮይኑ ብምሩፃት ኣዝርእቲ ብምጥቃም ብመስመር ብምዝራእ እቲ ኩሉ ናቱ ኣሰራርሓ ኣለዎ ናይቲ ሳይንሳዊ ኣተዓባብያ ናይቲ ተኽሊ ኣብኡ ኤክሰርሳይዝ ጌርካ ኣብኡ ተጠቒምካ ዝለዓለ ውፅኢት ንምግባር ዝስራሐሉ ዘሎ እስትራቴጂ
0: ኣብ ንእሽተይ መሬቲ ብዙሕ ምህርቲ ምሕፋስ ማለት እዩ ትዕላሙ ከም ድ
3: እወ ንስ
0: ራይ ፅቡቅ ሞ ናብ ራብዒ ትሕቶካ ክንሰግር እስትራቴጂታት ልምዓት ሚኒስትር ሕርሻ ንውሑስን ማእዛውን መግቢ ንኩሉ ኣብ ኩሉ ክንደይኦም ጥቐሶም
3: ሰለስተ እስትራቴጂ ኣለዉ ሓደ ካብኡ እዚ ናይ ንርቃሕ ክንብሎ ፀናሕና ንእስሉ ብሕቃፅ ሕርሻ
0: ፅቡቅ
3: ካልእ እስትራቴጂ ንኡስን ማእከላይን ማእከሎትን ንግዳውያን ሓረስቶት ዝብል እስትራቴጂ ኣሎ ካልእ ድማ ሚያብ ኣሎ ንኡስን ንኡስ መደብ ንኡስ ስድራ ቤታዊ መደብ ሕርሻ ዝብል ሰለስተ እስትራቴጂታት ማለት እዩ
0: ሙሉእ መልሲ ረኺብካ ኣለካ ኬብሮን እስትራቴጂታት ልምዓት ሚኒስትር ሕርሻ ንውሑስን ማእዛውን መግቢ ንኩሉ ኣብ ኩሉ ክንደዮም ጥቐሶም እያ ነራ ትሕቶ ሰለስተዮም ሓደ ንኡስን ርቡሕን ቃፅዖ ሕርሻ ንርቃሕ ካልኣይ ንኡስን ውሁድ ስድራ ቤታዊ መደብ ሕርሻ ሳልሳይ ድማ እስትራቴጂ ንኡስን ማእከሎትን ንግዳውያን ሓረስቶት እዮም ዝበሃሉ ስለዚ ሰለስተዮም ረኺብካ እዮም ኣለኻ ኤፍሬም ናይ መወዳእታ ተወዳዳሪና ምስ ናይ መወዳእታ ሕቶ ኢኻ ክትከውን ከመይ ኣሎ እዚ ምውድዳር
4: ፅቡቅ ኣሎ ተወዳዳርነት ኣለዎ
0: ፅቡቅ ኣስተማቂርካ ኣለካ ምሽ ሃራይ ናብ ራብዒ ትሕቶካ ክንሰግር ኢና ኣብ ሳልሳይ ገጽ ኢጣልያዊ ሰፈራታት ንኣተሓሕዛ ኮንሰንሽን ኣመልኪቱ ብ7ተ ለካቲት 926 ዝወፀ ንጉሳዊ ኣዋጅ እዩ በዛ ኣዋጅ እዚ መሬት ኤርትራ ብኸመይ ኣብ መንጎ ኤርትራውያንን ኢጣልያውያንን ተኸፋፊሉ
4: እቲ እቲ ምብራቃውን ምዕረባውን ናብ ኢጣልያውያን ኣረስቶት ማለት እዩ እቲ ናይ ዝተረፈ እቲ ናይ ንከበሳ ዝ8 50 ትሕቲ ፅሕፈባት ዝርከብን 3 50 ንሕፅባት ዝርከብ ከዓ ንኤርትራውያን ዝብል ተዋሂቡ ነይሩ
0: ሙሉእ መልሲ ረኺብካ ኣለኻ ኤፍሬም ሕቶኻ ኣብ ሳልሳይ ገጽ ኢጣልያዊ ሰፈራታት ንኣተሓሕዛ ኮንሰንሽን ኣመልኪቱ ብ7ተ ለካቲት 926 ዝወፀ ንጉሳዊ ኣዋጅ እዩ በዛ ኣዋጅ እዚ መሬት ኤርትራ ብኸመይ ኣብ መንጎ ኤርትራውያንን ኢጣልያውያንን ተኸፋፊሉ እያ ነራ ትሕቶ በዛ ኣዋጅ እዚ ዝውሃብ ኮንሰንሽን ምብራቃውን ምዕራባውን ጎላጎል ንኢጣልያውያን ሓረስቶት ዝሓዝእ ኮይኑ ብወገን ምዕራብ ካብ ፅፍሒ ባሕሪ ልዕሊ 850 ሜትር ብወገን ምብራቅ ከዓ ካብ ፅፍሒ ባሕሪ ልዕሊ 350 ሜትር ብራኸ ንኤርትራውያን ሓረስቶት ከም ዝግደፍ ዝገብር እዩ ስለዚ ሙሉእ መልሲ ረኺብካ ኣለኻ ክቡራት ተኸታተልትና ንሎሚ ሒዝናዮ ዝነበርና መደብ እዚ ክትከታተልዎ ዝፀናሕኹም እዩ ዝመስል ኣብ ዝመፅእ ብካልእ ትሕዝቶ ክሳብ ንራኸብ ብሩህ ቅንአ

ብረታዊ ቃልሲ ህዝቢ ኤርትራ ልዑል ንቕሓትን ሓያል ውዳብን እንተዘይህልዎ ነይሩ ኢልካ ክትግምቶ ምስ እትፍትን ምናልባት እቲ ቓልሲ ኣብ ውሽጢ 30 ዓመት ክውዳእ ኣይምኽኣለን ልዕሊኡን ዕፅፍን ግዜ እውን መወሰደ ይኸውን። ተራ ንቕሓትን ውዳብን ቀሊል ከም ዘይነበረ ይትረፍዶ ኣብቲ ኽስተት ዝነበረ ዝኾነ ሰብ ዝግምቶ መስክረየለይ ዘየድልዮ ጉዳይ እዩ። እዚ ኩሉ ድማ ኣብቲ ውድብ ምስ መፁ ዝተምሃርዎን ዝተመከርዎን ነገር እዩ ነይሩ። እቶም ካብ ዝተፈላለየ ቦታ መጺኦም ዝተፈላለየ ልምድን ባህልን ነንበይኑ ኣነባብራን ኣመለኻኽታን ዝውንኑ ዝነበሩ ናብቲ ቓልሲ ምስ ተጸንበሩ ኣብ ሓንቲ ቁራዕ በሲሎም ዝነበሮም ድሕሪ ባይታ ረሲዖም ኣብ ሓደ ቕኒት ክመፁ ኽኢሎም ንሳ ኸኣ ቓልሲ ኣንጻር መግዛእት እያ።

0: ተጋደልቲ ሓደ ዓይነት ንቕሓትን ሞራልን መታን ክህልዎም ኩሎም መድያዊ ጐስጓስ ይወሃብ ነበረ። እቲ ዝውሃብ ዝነበረ ንቕሓት ዘዕቢ ጐስጓሳዊ ሓበሬታ ብኸም ኣኼባታት፣ ሰሚናራት ከምኡ እውን ሰብራዊ ደርፍታት ድማ ናብ እዝኒ ተጋደላይ ክበጽሕ ይኽእል ነበረ።
1: እንታይ ይዝክር መስለካ? ከምዚ ዋዛ ገለ እያ ኮይና ትቐርብ ግን ብክልቲኡ ጓይላ ፀዋታ ነይረን ደቂ ኣንስትዮ ክበሮ ፀዋታ ፀዋታ እጂ ጠጠው ብልዎ ታሒዚ ጓይላ ወዱ ጓይላ ግዳ ይንበልዎ ብል ኣሓር ርሕቕ ኢለም መሊሰን

0: ፀወታ
1: ሽዑ ጀሚሩ ንባዕሉ ጀሚሩ ጀሚሩ ጀሚሩ ጀሚሩ ምስቲ ህርመት ናተን ከይዱ ከይዱ ከይዱ ስዒርዎ ኣብ ማእኸለን ኣትዩ ሳዕሲዑ እጂ ሙዚቃ ሲ ኩሉ ሰብ ዝደል እዩ ዳርጋ ምስ መትንታት ዝተኣሳሰረ ምናልባት ናይ ስነ ኣእምሮ ሊቃውንቲ ከመይ ክትንትንዎ ክእሉ ናቶም መገዲ ህልዎም ኸውን ግን በቲ ህወትና ንሪኦ ሙዚቃ እዝዩ ተንካፊ ንስምዒታትካ ዘንቀሳቕስ
2: ሓይሊ ናይ ደርፊ ኣብ ገድሊ ዝለዓለ ተራሂ ነይርዎ ማዕረቲ ቦምባን ጥይትን ማዕሪ እዩ እየ ዝብሉ ኣነ ምክንያቱ እዚ ክንዲ መግለፂ ሂብካ ወይ ሰሚናር ሂብካ ተብሎ ሓንቲ ደርፊ ደሪፍካ በቃ ይውደብ ይነቅሕ ሰብ ኮነ ገባር ይኹን ወላ ተጋደላ ይኹን ወላ ሓዲሽ ሰብ መፅኡ በቲ ደርፊ ኢኻ ትልውጦ ትኽእል ካብ መግለፂ ክንዲ ዝተራዩ ነይሩዎ እየ ዝብላኒ ወገን።

0: ኣብ ሜዳ ብዝተፈላለዩ ቋንቋ ዝፈርዩ ዝነበሩ ደርፍታት ገሊኦም ንማሕበራዊ ሸነኻት ህይወት ናፍቖት ምፍልላይ ዝድህስሱ ክኾኑ ከለዉ፣ እቶም ዝበዝሑ ግን ጅግንነት፣ ተጻዋርነት፣ ቆራጽነት፣ ዓቕሊ ምጽማም ዘይምብርካኽ ተጋደላይ ኣጉሊሖም ዘንጸባርቑ ምንባሮም ናይ ትማሊ ተዘክሮ እዩ። ቅድሚ ኩናት ንሰራዊት ሓንጎሎም ብምሕዳስ ኣዛንዮም ናብ ኩናት የፋንዉ፣ ድሕሪ ውንነት ውዕሎ የዘንትዉ። ብሓፈሻ ግን ኩሎም እዞም ንጠቕሶም ዘለና ደርፍታት ንመድረኽን ኩነታትን ዘዘኻኽሩ እዮም።
1: ኣብ ሓባራዊ ኣጠማምታ ኣተሓሕዛን ህዝባዊ ሰራዊት ክገልፆ እንትኮንካ ግን ጅግና ዘይሰዓር ዘይምብርከኽ ንጸላእቱ ኣላሻ ኣቢሉ ሓደ መዓልቲ ክዕወት ዝኽእል ምዃኑ ኩሎም እዮም ማለት እቶም ዝበዝሑ ርእስታት ብከምኡ ኣተሓሕዛ ተሓዙ ነይሮም እዮም። ይከኣሎ እንተኢልከያሲ ይከኣሎ ኩሉ ነገር እዩ ኩሉ ነገር እዩ ይከኣሎ። ስለዚ እንታይ እዩ ነቲ ናይ ሓባር ስራሕ ነቲ ናይ ሓባር ዕዮ እዩ

0: ኣብ ሜዳ ዝፈሪ ዝነበሩ ደርፍታት ንተጋዳላይ ዳርጋ ሂይወት እዮም ነይሮም ክብሃል ይከኣል። እዞም ደርፍታት ቅድሚ ድምፂ ሓፋሽ ምጅማራ ንምዝርግሖም ኣጸጋሚ ነይሩ። ብመልክዕ ዑደት ወይ ድማ ብሬድዮ ርክብ ናብቲ ተደልዩ ዘሎ ዕላማ ከም ዝበጽሑ ይግበር ድማ ነይሩ።
1: ኣብ ገለገለ እዋናት ብሬድዮ ዘናይ ርክብ ሬድዮ ብአን ገይሮም ሙዚቃ ስምዑ ነይሮም፣ ደርፍታት ስምዑ፣ ናይ በዓል ትኽእል ገለ ደርፊ ሓደሓደ ክራር ዝጀመሩ ሽዑ ማለት እዩ ይስማዕ ነይሩ። ንምንታይ ይኸምኡ ዝግበር? ሕጂ መብፅሒ ማለስ እቲ ደርፊስ በየን ኢኻ ተብፅሖ እያ ታሕቱ። ዳዓር ግን ዓብዪ ፍታሕ ገይሩ ህዝባዊ ግንባር ምስ ምዝላቕ እዩ ንድምፂ ሓፋሽ ተኺልዋ ዕለት ሓደ ወርሓ ሓደ 1979 ማዓሚደ ነርና ዘከረነቲ እዋናት እቲ ካብዚ ንዳሓር ሕጂ ዝርከቦም ደርፍታት ብማዕበል ክመፁ ጀሚሮም ማለት እዩ። እዚ ዓብዪ መጎስጎስ መሳርሒ ነይሩ። ስለዚ ብፍላይ እዚ ናይ ድምፂ ሓፋሽ ምስ መፀ ዓብዪ ናይ መጎስጎስ መሳርሒ ነይሩ። ዓብዪ ፍናን ይህቦ ነይሮም ሰራዊት፣ ህዝባዊ ሰራዊት ነቲ ዝሰርሖ ምስሉ ይግለፀሉ። ስነ ጥበብ ከኣኹም እዩ ስነ ጥበብ ሲ ምስልካ ምግላፅ እንዩ እጂ ነቲ ዝሰርሖ ተገሊፁ ብስነ ጥበብ ክመፀ ከሎ፣ ብደርፊ ክመፀ ከሎ፣ ብድራማ ክመፀ ከሎ መሊሱ ዝያዳ የድንቆ ይጉስጎሰሉ፣ ስምዒቱ ሞራሉ የልዕለሉ፣ ቁርብነቱ ንመስዋዕት መሊሱ ይበርኸሉ።
0: ነፍሲ ወከፍ ደርፊ ኣብ ዝኽሪ ተጋዳላይ ረዚን ዝኽሪ ከም ዘለዋ ርዱእ ኮይኑ ክመፅእ ንዝኽእል ኩነታት እውን ይእምት።
1: እዚ ብዙሕ ደርፍታት ነይሩ። ንኣብነት ሓየቲ ሓርበኛ ትብል ደርፊ ንባሮንቱ ዝኸተቱ ንባሮንቱ ምጥቃዕ 1985 ዝኸዱ ሰባት ሓየቲ ሓርበኛ ትብል ደርፊ ክሰምዑ ከለዉ ፍሉይ ተዘክሮ ከምፀሎም ይኽእል። ሳሊና እንተኢሉ ወዲ ትኹል ሳሊና ሳሊና ዝነበረ ሰብ ፍሉይ ተዘክሮ ከምፀሉ ይኽእል። ሰላሊዓ እንተኢሉ እኳ

0: ክሳድ ዓዲ ሽሩም ምድምሳስ እዝናዶውን ምፍራስ ግንባርና ኣፋን ዝነበረ ከምፃልካ ክእል ይከኣሎ ከምኡ በቢ መድረኹ ኣውገተይ እንተኢሎ ትኹል ናይ ኣውገት መጥቃዕቲ 1984 ዝተደምሰሰ እዚ ናይ ደርጊ ዝሃክረካ ኣብኡ ዝውዕለ ክመፅ ይኽእል። ስለዚ እቲ ደርፍታት በቢ መድረኹ እዩ ዝኸይድ፣ መድረኽ ይፀልዎ እዩ። ነቲ መድረኽ ነቲ ኣብቲ መድረኽ ዝተፈፀመ ጅግንነታትን ዓወታትን ከዓ ይገልፆ፣ መሊሱ ከዓ ንሱ ምስ ተገልፀ ከዓ ንካልእ ስራሕ ንክሰርሕቲ ሰራዊት ከዓኒ ስንቂ ይኮኖ። ስለዚ ብዙሓት ደርፍታት እዮም ንንመድረኹ ዝውክሉ መልኦም እዩ።
1: ንሕና ኣርኢና ናብ ኩነታት እንድሕረሎ መጀመርያ ተርእዮም ኢኻ። ንምንታይ እዚ ሕጂ ንተቢዑን ፀኒዑን ተበራቢሩን ክፀንሕ እቲ ሰራዊት ከምኡ ቲ መደብ ኩሉ ዑደት ንገብር እጂ። ንኣብነት ኣነ ኣብ ቀሕ ጥምባበ ከለኹ ጀሚረ ናብ ሰራዊት ዝኸይድ ሓደሓደ እዋን ትምህርትና ቋሪፅና ማዕረ ወርሒ ዝኸውን ንሙሉእ ሰራዊት ክነርኢ ዑደት ገርና። ሕጂ ሰራዊት በቲ ሓደ ወገን እቲ ንእስነትና ክስታ ይገብሮ እዚኦም ኣብ ዝበረኻ ማለት እሶም ከባና ቅርዑ ብዩ ንሕና ከዓ ቤት ምሰራ ተምሃሮ ከለና እቲ ንእስነትና ናይ ብሓቂ ክስታ ይገብሮም ይስሕቦም። ሕጂ ንኣብነት ኣነ ሕጂ ክደርፍ ከለኹ ሓደ እዋን እዚኣ ሳብ ብሽክሊትካ እቲኻ ክንወስዳ ንድፋዕ ይብሉ ነይሮም እቶም ተጋደልቲ። ሕጂ እዚ እቲ ንእስነት ርእዮም እዮም ናይ ብሓቂ ተመሲጦም እዮም ከምኡ ዝዛረቡ ነይሮም እቶም ተጋደልቲ። ሽዑ ጎስጊስና ኣርኢና ድሕሪኡ ዝፍፀም ኩነታት ዓወትን ገለን ድሕሪኡ ትሰምዑ መሊስካ ከዓ ነቲ ዓወት ዝተረኽበ ከዓ ንዑ ከዓ ትደርፈሉ።

0: ደርፍታት ገድሊ ሞራልን ወንን ተጋዳላይ ኣብ ጥርዚ ከብፅሑን ከለዉ፣ በንጻር እውን ሕልና ጸላኢ ናይ ተስፋ ምቑራጽን ውድቀት ሞራልን የኸትልሉ ነይሮም እዮም። ዋላ እውን ብቐጥታ ዝሕድሮ ኣሉታዊ ጽልዋታት ቀሊል እንተመሰለ፣ ንቕሓትን ወንን ተጋዳላይ ዝኣክል ምልኣት እንተረኺቡ ግን ኣብ ልዕሊ ጸላኢ ክወርድ ዝኽእል ዕንወትን ክሳራን መዳርግቲ ኣልቦ እዩ።
1: ሓደ ሓደ እዋንሲ ነቲ ጉጅሌታት ባህሊ ይደልዩና በቃ ንምንታይ እዩ ስለሰዓርናዮም በቲ ደርፊ ገይርና ስለሰዓርናዮም ሓደ እዋን ዝክረብ ድሕር መስመር ከርዲኖምና እዮም በቃ በዛ ኢትኩም ኣምፅዎም እዮም ተባሂሎም ክኣስሩና ደልዮም ሽዑ ተኸርዲኑ እቲ ዝክራ እቶም ፍርቆም ኣባላትና ከቲቶም ፍርቅና ከዓ ምስትቑሑት ተሪፍና ንምንታይ እዚ ማዕረኽ ንደይ ስዒርዎም ኣሎ እቲ ትደርፊ ናይ ኣብ ገድሊ ዝካየድ ዝነበረ
2: ዳሃሊ እዩ ነይሩ ደርፍታትና ዳሃሊ እዩ ንትንፃር ዘሎ ሲ እንታይ ግን ይሕግዞ ነይሩ ኣብ ንዓንተ እዩ ዝብልናዮ ናዶ እንድሕር ደምሲስካዮ እሞ ይከኣሎ ኢልካ እንተደሪፍካ ሲ ክልቲኡ ተገይሩ ዘሎ ደርፊ ንበይና ኣይኮነትን ከይዳ ዘላ ስለዚ ነቲ ንባዕሉ እቲ ስራሕ ናይ ህዝባዊ ግንባር እንዳሓየለ እቲ መጥቃዕትታት እንዳሓየለ ሓራ ቦታታት እንዳስፋሕ ካብ ትኸደሉ እዋናት እቲ ናይ ጸላኢ ስምብራት መሊሱ ከዓ ብስነ ጥበብ እንድሕሪ ክሰምዖ ይበሃል።

0: ደርፍታት ገድሊ ዓቕሚ ተጋዳላይ ኣብ ምጉልባት ዝነበሮ ኣበርክቶ ቐሊል ከም ዘይነበረ ውፅኢት ጽልኡ ናብ ሜዳ ብዝውሕት ዝነበረ መንእሰይ ዝግለጽ እዩ።
1: ድምፂ ሓፋሽ ምስ መፀት ዋላ ብትሕቲ ጸላእ ተሸጒጡ ዘሎ እውን ድሃይ ደቆ ክሰምዕ ዜና ክሰምዕ ይኸፍታ ብቐንዱ እቲ ድሃይ እዩ ዘድልዮ ምስቲ ድሃይ ተሓዊሱ ከዓ ደርፊ እውን ይመፆ እቲ ደርፊ ከዓ ንሓደ

መድረኽ ንሓደ ዝተፈፀመ ነገር ዝገልፅ ይኸውን ዘንደጋጊምና ንብለን ዘለና ማለት እዩ። ሕጂ ኩሉ ተደማሚሩ ብጥብቂ ይከታተሎ ከም ዝነበረ እቲ ህዝቢ ዓብዪ ፅልዋ ይፈጥረሎ ከም ዝነበረ ኣብዚ ገምጋም ኣለና። ኣብ ደርፍታት ዝነበሮ ፅልዋ ልዑል ከም ዝነበረ ባህሪኡ ከዓ እንታይ እዩ ደርፊ ከዓኒ ዋላ እዚ ናይ ባህሊ ጉጅለታት ክንቀሳቀስ ከሎ ከዓኒ ኣዝዩ ፀላዊ እዩ። ሓደ ናይ ክፍለ ሰራዊት ኣዛዚ ዝበላ ቃል እዩ ብዙሕ ይለያ ቅድሚ ሕጂ ከምኡ ኢኻ ትዝክር ካብ ናይ ሰለስተ ሰዓት ሰሚናር ሓንቲ ጉጅለ ባህሊ ሓንቲ ደርፊ ናይ ሓንቲ ጉጅለ ባህሊ እቲ ጉስጉሶ ይሕይል ዝብል መግለፂ ሂቡ ነይሩ ኣስተብሂሉሉ እዩ እቲ ፅልዋ እቲ ኣብ ሰራዊቱ ዝፈጥሮ ናይ ሰራዊት ኣዛዚ ኣብ ህዝቢ እንተኸይድካ ካ ልክዕኹም እዩ። ኣነ ዝክረኒ ኣብነት 1988 ናዶው ምስተደምሰሰ ሱዳን ምስ ሓንቲ ጉጅለ ባህሊ ከይድ ዕድር ረኺበ ነይረ ኬና ነርና ክንጉስጉስ ማለት እዩ ከነርኢ መደባት ተፃዒኖም እዮም መኪና ዝኸዱ ካብታ ምርኢት ኣብኡ ብቃ ወኖምን ገለ እንታይ ምስኮነ ክኸድ የኢሎም ኣይፋኖኦም ከማምስ ድሮም ገሊ እዮም ብመኪና ተፃዒኖም ሽዑለይቲ ዝኸዱ ምሳሕል ሕጂዚ እቲ ሓይሊ ናይቲ ደርፍታት ሓይሊ ናይ ድራማ ናይ ስነ ጥበብ ባሕርሻ ኣዝዩ ፀላዊ ነይሩ ብህዝቢ

0: ኩናት ኩናት ምዃኑ ኣይትርፎን እዩ። ዘውርዶ ሃሰያ ቀሊል ከም ዘይኮነ ዝኾነ ሰብ ኣይስሕቶን እዩ። ኣካልካ የጉድል፣ ብዓብዪ ድማ እታ ዘይትድገም ህይወትካ ትኸፍለሉ ዓውዲ እዩ። ተጋዳላይ ምእንቲ ሓፋሽ ህይወቱ ክብጅዋ ድሉብ ምንባሩ፣ ልዕሊ ዝኾነ ሰብኣውነት ዝለበሰ ምንባሩ ህያው መረጋገጺ እዩ። ብጻዩ ቐቢሩ ኩናት ምዛዘመ ግን ጨጨጓሩ ንውሽጡ ገይሩ ገጹ ኣብርህዩ ናብ ጓይላ ዘምርሕ ነይሩ።
1: ተጋዳላይ ይስዋእ ይውጋእ ኩናት እዩ። ኩናት ጥዑም ኣይኮነን ግን ንዕኦም ደሊና ቃዚና ሓዚና እቲ ብድሕሪኡ ዝመፅእ ዘሎ ዕዮ ክስራሕ ኣይኮነን ክንዕወት ኣይኮንናን ከምኡቶ ንገብር ነርና ኣይምተኣወትና። ስለዚ ጓይላ ይግበር፣ ምዝንጋዕ ይግበር፣ ኩሉ ሰብ ይዋሳእ፣ ወላት ተዋስኦ ዘይገብር ኩሉ ተሳቲፉ ጓይላን ደርፍን ጌርካ ነቲ ዝነበረ ኩነታት ንክትርስዖ ረሲእካ መሊስካ ንዝያዳ ዓወት ፍናንን ንክገብር ተባሂሉ ኣብ ፈቐድኡ ኣብ ክፍልታት ይኹን ኣብ ሓይልታት ይኹን ጓይላ ነይሩ በብዓቕምኻ ወላ ጀሪካን ጌርካ ወላ ብሓይልታት ኣብ ትሕቲ ገረብ ጓይላ ይተኽሉ።
2: ስዋእካ ከሎ እቲ ብፃይካ ዝስማዕካ ስምዒት ኣሎ። ምሳኻ እዩ ዝበልዕ ሰቲ ነይሩ ተን ዝርካበን፣ ምሳኻ እዩ ዝጠሚ ነይሩ፣ ምሳኻ እዩ ዝኽሉ ይጎይ ነይሩ። ነፀላ ኣውዲዕካ ክትቀብሮ ከለኻ ዝስማዕካ ስምዒት ናይ ሓቂ እቲ ሰብ ኣውሸነኹ የለን ማለት ኣይኮነን። ግን ከዓ ሓደ ዓብዪ ዕማም ከዓ ኣለካ። ፀላእ ክፅረግ ኣለ፣ ናፅነት ክትመፅእ ኣለዋ። እዚኣ ከዓ መስዋእቲ እያ ትመፅእ። መስዋእቲ እንድሕሪ ክትመፅእ ኮይና እንድሕሪ ብዘዘጋጠመ መስዋእቲ ቃዚንካ እንድሕሪ ርእስኻ ክተድንን ኮይንካ ክትቅፅላ ኣይኮንካ እንታጉዕዙ ይትቕፅላን እያ። ስለዚ ነዚኣ ክትሰብራ ክትገጥ ኣለካ። ነዚኣ ክትሰብራ እንድሕሪ ኮይንካ ከምዘየጋጠ ስኻ እውን ንድሕሪኡ ምስዓብ ንባዕሉ ተቐሪብካሉ ዘለካ ሓላል ጉዳይ ምዃኑ ኮይንካ ፍትናንካ ከተልዕል ክትክእል ኣለካ።

0: ከምቲ ክልተ ርእሲ ካብ ሓደ ርእሲ ይበልጥ ዝበሃል ደርፍታት ሜዳ ናይ ሓባር ስራሓት እዮም። ኣብ ቃል ህይወት ሰዂዖም ኣብ ዜማ መቕረት ወሲኾም ውሽጣዊ ስምዒት ብዝትንክፍ ኣገባብ ተዋሂዶም ይቐርቡ ነይሮም። ውሕልነት ጽባቐኦም ድማ ኣብቲ ናይ ሓባር ስራሕ ጐሊሑ ይረአ ነይሩ።
1: ደርፍታት ኣብ ሜዳ ናይ ሓባር ስራሕ ተሓጋጊዝካ ንኣብነት ኣነ እንድሕር ዜማ ዓቕሚ ኣለኒ ዜማ የውፅእ እቶም ሙዚቀኛታት የተዓራርዩለ ባዕሎም ኣማዓራርዮም ትቐርብ ግጥሚ ከዓ ባዕለ ይፍትን ካልእ ቋንቋ ምሳይ ዘሎ ንዕኡ የርእዮ እዚ ናይ ሓባር ስራሕ እዩ ከመይ ኢልስለ ከምዚ

ሰላም ሰላም፣ ከመይ ቀኒኹም? ኣብ ዝተፈላለዩ ኩናት ዓለም ብምዃን መደብና መደብ ፊዮርና ንምክትታል ተቐሪብኩም ዘለኹም ፍትዋት ተኸታተልቲ መደብ ፊዮርና ፅቡቅ ባርከስ ፊዮርና ድማ ሎሚ ንዓና ይበቕዑ ይሐግሱ ብዓብዩ ብዓብዩ ኢኻ ይምህርኦም ዝበለቶም ትሕሳታት ተወሊዳ ኣብ ሰዓታ ደብኺላትና ኣላ ካብኹም ንደልዮ መደብና ጀሚሩ ክሳዕ ዝውድእ ምሳይ ሓቢርኩም ትከታተል እዩ። ባርከስ ከም ትኽእሉ ሻዕ ንገብሮ መደብና ብሓንቲ ጥዕምቲ ዜማ ኢና ክንፍልሞ። እዛ ዜማ እዚኣ ከዓ ማይ ዘይጣዓመት ኣዝያ ብልፅትን ሓዳሽን ዜማ ከም ምዃና ከዓኒ ኩላትኩም ፅቡቕ ገይርኩም ክተስተማቕርዋ ተስፋ ይገብር። እምበርከ እዛ ዜማ እዚኣ ኣርእስታ እናድራሶ ትብል ኮይና ብቋንቋ ሳሆ ዝተዘየመት እንድያ። ቀንዲ ትሕዝቶኣ ከዓኒ ንፍቕሪ ሃገር ንምዕባለ ከምኡ ድማ ንተስፋታት ናይ መፃኢ ትገልፅ ኮይና ብኣባላት ቀያሕቲ ዕንባባ ናይ ዞባ ደቡብ ሃዋመተአ ማለት እዩ ዝቐረበት ስራሐ። ስለዚ ኣዝያ ደስ ትብል መበቀላዊ ስራሕ ከም ምዃና መጠን ፅቡቕ ገይርኩም ክትርእዋን ክትሕጎስናን ተስፋ እንዳገበርኩ ብቐጥታ ናብኣ ክብለኩም እየ። ሰናይ ምክትታል

0: ካብዛ ጥዕምቲ ዝኾነ ዜማ ተመይሰኩም ኣለኹ ፍትዋት ተኸትተልቲ መረፊዮርና ሞሆመይ ተሰማሩ ኣፀኒሕኩም ከምታ ዝበልኩኹም ኣዝያ ብልፅ ስራሕ ምዃና ባዕልኹም ደምዲምኩምኹም ዝኾንኩም መቸም ህግፀኒየ ባርከስ በዝጋጣሚ እዚ ድማኒ ንጉጅለ ቀያሕቲ ዕምባባታት ናይ ዞባ ደቡብካ ነዛ ስራሕ እዚኣ ሰሪሖም ብምብርካቶም ከዓ ኣዝና ኣዝና ክነመስግኖም ንደሊ ፅቡቅ ባርከስ ካብዚ ብምቕፃልካ ናብቲ ስዒቡ ዝቕፅል ትሕዝቶ የኽብል ካብዚ ቐፂለ ሰሪዐ ዘለዉ ከዓ ንኡስ መደብ ብራቮ ይኸውን ንሎሚ ብራቮ ከዓኒ ጨንፈር ሚኒስተር ትምህርቲ ንኡስ ዞባ ደቡባዊ ምብራቕ ዝርከባ ኣብያተ ትምህርቲ ዝገበርኦ ውድድር ኢና ክንርኢ እዚ ውድድር እዚ ከዓኒ ትምህርታዊ ፍልጠት እዩ ትምህርታዊ ፍልጠት ዘብለኒ ምክንያት ከዓ ኣብ ኣካዳሚያዊ ትምህርትና ንምሃሮ ወይ ዝምሃርዎ ሕቶታት እንዳልዓሉ እዮም ተወዳዲሮም ማለት እዩ ስለዚ እቶም ትፈልጦ ትምልሱ ቲፎዝ ክትኮኑ እቶም ዘይትፈልጥዎ ከዓ ሰሚዕኩም ብብኡ ከዓ ክትምሃሩ ተስፋ ንገብር ማለት እዩ ስለዚ እዚ ናይ ሎሚ ተቐሪቡ ዘሎ ውድድር ከዓኒ ኣርባዕተ ዓይነት ትምህርትታት እንዲነሩ ትሕቶ ዘጠቓልል ንሎሚ ኸዓኒ ካብኣተን ክልተ ዓይነት ትምህርቲ ተወዳዲሮም ከርእና እዮም ማለት እዩ ኣብ ዝቕፅል ከዓኒ ትንዝሰረፋ ክልተ ኣብ ካልኣይ ክፋል ጌርና ከነቕርበኒና ስለዚ እዛ ቀዳመይቲ ከይተሓልፈኩም ፅቡቕ ጌርኩም ርኢኹም ንመን ኣይነይቲ ጋንታ ከም ትድግፉ ኮታስቲ ውድድር ከዓ ከመይ ከም ዝኸውን ምስይ ሓቢርኩም ተኸታተልዎ ብቐጥታ ናባ ክብለኩም እየ ደጊመ ሰናይ ምክትታል
1: ስለዚ ብቐጥታ ናብቲ መደብና ክንኣቱ ኢና እዞም ንሪኦም ዘለና ናይ መባእታ ኣብያተ ትምህርቲ እያ እዞም ንሪኦም ዘለና 17 ኣብያተ ትምህርቲ ኣብ ሰለስትኡ ክላስተር ናይ ጎዳይፍ ገጀረት ገዛማንዳ ክኸይድ ዝፀንሐ በብክላስተሩ ውድድር ክግበር ይፀኒሑ ከካብ ክላስተሩ ከዓ ከክልተ ሓሊፎም ካብተን 17 ናብ 6 በፂሖም ኣለው ስለዚ ሎሚ ከዓ ቀዳም ናይ ካልኣይ ሳልሳይ ኢልና ንፈልየሉ መዓልቲ እዩ ማለት እዩ ናይ መወዳእታ ናይ ንኡስ ዞባና ኣብዚ ጥራይ እውን ኣይኮነን ክዛዘም ካብዚ ቀዳም ኣይኮይኑ ዝሓለፈ እውን ብደረጃ ዞባ ዝግበር ውድድር ክንቅፅል ኢና ማለት እዩ ስለዚ ብጥንቃቐ መልሲ ዘረባ ፀጥታ ከድልየና እዩ ስለዚ ተወዳደርትና ኤቨን ኤዘር የማነ ካብ ቤት ትምህርቲ ፍረሰላም ታቁዕሉ ዳግማዊ ቶማስ ካብ ቤት ትምህርቲ ቆሓይቶ ታቁዕሉ ንክላስተር ወኪል መፅ ዘሎ ክላስተር ገዛ ማንዳ ፍረሰላም ከዓ ክላስተር ገጀረ ቢታንያ እሙን ታደሰ ካብ ቤት ትምህርቲ ቀሓውታ ክላስተር ጎዳይፍ ያቤት ቢንያም ኤርምያስ ቤት ትምህርቲ ዓወት ክላስተር ገጀረት ሻሎም ሄኖክ ሰመረ ቤት ትምህርቲ ሰሊና ጣውዕዳ ክላስተር ገዛ ማንዳ ኤልሃና ፍሬሱስ ተኬ ቤት ትምህርቲ ደንበ ሰንበል ጣውዕዳ ክላስተር ጎዳይፍ ስለዚ ክልተ ካብ ጎዳይፍ ክልተ ካብ ገጀረት ክልተ ካብ ገዛ ማንዳ እዩ ስለዚ ንኩልኹም ፅቡቅ ዕድል ንምነየልኩም እስኪ ድምቕ ዝበለ ጣቕዒት ንበርሎም ቅድሚ ምእታዎም ማለት እዩ ነዚ ብቐጥታ ናብቲ ውድድርና ክንኣቱ ኢና ነዚ ሕቶታት ዝመርሐልና ሱፐርቫይዘር ናይ ንኡስ ዞባ ደቡባዊ ምብራቕ መምህር መስፍን ናብ መድረኽ ንዕድም
2: መጀመርታ ብትግርኛ ክንጅምር ኢና ከክልተ ሕቶ ይክኸውን ግዜ ሓንቲ ደቂቕ ኢና ክንበኩም ኣብ ምረፅ ሓንሳብ ይዕድልኩም ኣብ ጥቐስ ግለፅ ግን ስጋዕታ ግዜ ተኣክል ስጋዕ ካምፓኔላ ትውቃዕ ክትምልሱ ኣለኩም ማለት እዩ 30 ሰከንድያ ተኣስታይ ስለዚ ብትግርኛ ክንጅምር ኢና ትግርኛ ካብዚኣ ከክልተ ወረቐት ትወስዱ ኢኹም ኤቨን ኤዘር ዳግማዊ ቢታንያ ያፌት ሻሎም ኤልሃና ካብዚኣ ከክልተ ወረቐት ሕራይ ክንጅምር ኢና ብኤቨን ኤዘር ክንጅምር ኢና ኤቨዘር ቁፅሪ ክንደ በፂሒካ ቁፅሪ 9 ሕራይ ኣስተውዕል ፍቕሪ ሰላም ራህዋ ናይ ምንታይ ስም ንብሎም ጥቐስ እያ ሙሉእ መልሲ ዳግማዊ ቁፅሪ 2 ተግባሩ ኣብ ባዕሉ ጠጠው ዝብል ናይ ካልእ ዘይመሓላልፍ ዳሽ ግሲ ይበሃል ተግባሩ ሙሉ መልሲ ቢታንያ ቁጥር ሸውዓተ ቃላት ኣዋሃሂድና ሙሉ ሓሳባት ንሰርሕ ሙሉ ሓሳባት ኣዋሃሂድና ዳሽ ንሰርሕ ሙሉ መልሲ ያፌት
3: ያፌት ቁጥሮ እንደ በፂሕካ ኣሎ
4: ቁጥር ዓሰርተ
3: ቁፅሪ ዓሰርተ ኣጣል ኣብዑር ሸቃሎ ናይ ምንታይ ስም ንብሎም
4: ናይ ሃባር ስም
3: ሙሉ መልሲ ሻሎም
4: ቁፅሪ ባዕተ
3: ቁፅሪ ኣርባዕተ ኣስተውዕሊ ሕንቅል ሕንቅሊተይ ኣቦይ ኣደይ ዝሃቡኒ ወንበር
2: ወዲቓ ዘይትስበር ሙሉ መልሲ ኤልሃና ቁፅሪ ሽዱሽተ ኣብ ቋንቋ ትግርኛ ሰሚዒኻ መፅሓፍ እንታይ ንብሎ ግዜኺ ተፀበይ መልሲ ኣብ ቋንቋ ትግርኛ ሰሚዒና መፅሓፍ እንታይ ንብሎ ሓንሳብ ግዜ ኣኽለን ሙሉ መልሲ ሕራይ ካልኣይ ሕቶ ክንከይድ ኢና ኤልሃና ካልይቲ ወረቐት ክቁፅሪ እንደ ቁፅሪ 8 ፅሒፉ ኣብ ሰታሪት ሰታሪት ተሰሚሩላ ኣሎ ኣእትዩ ንዓርኩ ልኢኹላ ትርጉም ዝተሰመረሉ ቓል ዳሽ እዩ ክደግመልክ ፅሒፉ ኣብ ሰታሪት ሰታሪት ተሰሚሩላ ኣሎ ኣእትዩ ንዓርኩ ልኢኹላ ትርጉም ዝተሰመረሉ ቓል ዳሽ እዩ መልሲ
4: ደብደብ
2: እንታይ ይበሃል

0: Miren, dice.
1: أربعة أما خندي سنتيمتر كندي سنتيمتر

ሕራይ ኣይተመለሰትን መልሲ ናብ መን ናብ ገዛ ወይ ናባኻትኩም ስክፈቱ መን ካባኻትኩም ፍትና ሕራይ ሽዕን 200 ሻሎም ቁፅሪ 6 ወረቀትን ፒሮን ሕዚ 7 ተደመሮ 6 ኣብ ልዕሊ 10 ክደግመልክ እየ 7 ተደመሮ 6 ኣብ ልዕሊ 10 ተደመሮ 8 ኣብ ልዕሊ 100 ብዕሽር ክፀሓፍ ከሎ ክንደይ ይኸውን ፀሓፍ እየ ብዕሽር ቀይር እዮ ፀሓፍ በሊ 7 ተደመሮ 6 ኣብ ልዕሊ 10 ተደመሮ 8 ኣብ ልዕሊ 100 እዚ ናብ ዕሽር ቀይር እዮ ክንደይ ይኸውን

ሙሉ መልሲ ያፌት ቁጥር 4 አስተውል ኃይለ عمي 35 ኪሎ ግራም ይመዘን ነይሩ ለዘበን ድማ 3500 ግራም ወሲሁ ኃይለ ክንደይ ኪሎ ይመዘን ክንደይ حراي هاي لعامي 35

0: ግራም ይምዘን ነይሩ። ለዘበን ድማ 3500 ግራም ወሲኹ። ሃይለ ክብደቱ ክንደይ ኪሎ ግራም እዩ?
1: 7 ኪሎ
0: ሓንሳ ደያኑ ኣለዉ። ግዜ ኣኽለን ግዜኻ ተጠቀመሉ።

ሙሉ መልሲ ቢታንያ ናምበር 3 ኣልማስ ካብ ቤት ትምህርታ ናብ ገዛ ሰዓት 4:20 ተበጊሳ ሰዓት 5 ገዛኣ በፂሓ ክንደይ ግዜ ወሲዱላ? ክንደይ ደቂቕ ወሲዱላ?

ምሎ መርሲ። ዳግማዊ ቁፅሪ 2 ሓሙሽተ ዴካ ሜተር ክንደይ ዴሲሜተር እዩ? ሓሙሽተ ዴካ ሜተር ክንደይ ዴሲሜተር እዩ? ሙሉ መልሲ። ኤቨኔዘር ቁፅሪ 5 3 ቶን ክንደይ ኩንታል እዩ? ሙሉ መልሲ። ሕራይ ናብ ካልኣይ ሕቶ ቁፅሪ ክንከይድ ኢና። ሕጂ ከዓ ብኤቨንኤዘር ክንጅምር። ቁፅሪ ክንደይ? ቁፅሪ 10 እዚ ሕቶታት ይምረፅ ኣይኮነን። ያርድ እንታይ ዓይነት ስርዓተ መስፈር ወይ መለክዕ እዩ? ሙሉ መልሲ። ዳግማዊ ቁፅሪ 7 ካብ 20 ንታሕቲ ክንደይ ኣወንታ ፕራይም ቁፅርታት ኣለው? ካብ 20 ንታሕቲ ክንደይ ኣወንታ ፕራይም ቁፅርታት ኣለው? ካብ 20 ንታሕቲ ክንደይ ኣወንታ ፕራይም ቁፅርታት ኣለው? ተጠንቀቁ ተምሃሮ።

0: Chamonte.
1: Mulo merci. Bir tane.
0: Chamonte.
1: Kultur Chamonte. ክልተ እኩባት ማዕረ እኩባት እዮም እንብሎም እንታይ ምስ ዘማሉ እዮም? ክልተ እኩባት ማዕረ እኩባት እዮም እንብሎም እንታይ ምስ ዘማሉ እዮም? ትኽክል። ብዝሕን ወይ ማዕረም ዝኾኑ ያፌት ቁፅሪ 11 ካብ ክልተን ንላዕሊ ረቋሕቲ ዘለዎ መሃዝ እንታይ ይበሃሉ? ኮምፖዚት። ሙሉ መልሲ ሻሎም። ቁፅሪ 12 ወረቐት ሕዚ ባዶ ነጥቢ ባዶ ነጥቢ 89 እዚ ቁፅሪ እዚ እንታይ ተባሂሉ ይፅዋዕ? ዕሽር። ሙሉ መልሲ ኣራይ። ኤልሃና ፍሬስ ቁፅሪ 9 ቆፃሪ ካብ ረቋሒ እንተበዚሑ እንታይ ዓይነት ጉዚ እዩ? ዘይግቡእ ጉዚ። ሙሉ መልሲ

ክንከታተሎ ፀሒሕና ፍትዋት ተኸታተልቲ መደፊዮርና መቸም ከምቲ ዝበልኩኹም ፅቡቕ ነገራት ርኢኹምሉ ተማሂርኩምዎ ክትከምኑ ተስፋ ገብር ከምቲ ቀድም ኣቢለ ክብለኩም ፅናሕኩ ከዓ ከምዚ ክንሪኦ ፀናሕና እዞም ተምሃሮ እዚኦም ተምሃሮ መባእታ ትምህርቲ ከም ምዃኖም መጠን እቲ ዝገበርዎ ግን በቃ ከምዚ ዓበይቲ ኮይኑ ይስምዐካ ነይሩ ኣዝዩ ፅቡቕ ዝኾነ ውድድር ኢና ከምዶ ፀኒሕና ንሎሚ እተን ክልተ ዝበልኩኹም ዓይነታት ትምህርቲ ተወዳዲሮምን ኣለዉ እዚ ከዓ ቀዳማይ ክፋል እዩ ኣብዚ መፅእ ከዓኒ ተን ዝተረፋ ክልተ ዓይነታት ትምህርቲ ኣብ ካልኣይ ክፋል ጌርና ከም ነቕርበልኩም ቃልኣትበልኩም ማለት እዩ መን ቀዳማይ ወፅኡ ከዓኒ ሓቢርና ክንከታተልና መን ስዕሪ ክኾኑ ዝኽእሉ ተወዳዲሮም ከዓኒ ምሳይ ሓቢርኩም ትከታተልዎ ተስፋ ገብር ማለት እዩ ባርከስ ካብ ዝቐፂለ ከ ናብቲ ስዕብ ትሕዝቲ እየ ክብለኩም ቅድሚኡ ግን ሓንቲ ሕፅር ዝበለት መሳገሪት ኣላትኒ ኣነ ከ ድሕሪያ ክምለሰኩም እየ ሰናይ ፃንሓት

ድሕሪ ዝሓፃን መስተጋገሪ ዳግመይ ተራኺብና ኣለና። ፍትዋት ተኸታተልቲ መደፊዮርና ሞ ትሕሶታትና ከመይ ትከታተሉ ኣለኹም? ፅቡቅ መቸም ናይ ዕረፍቲ ግዜኹም ምሳና ሓቢርኩም ተሓጊስኩም ደስ እንዳበለኩም ትሕልፈ ክትህሉ ተስፋ ንገብር። ባርከስ ካብዚ ብምቕፃልካ ነታ መወዳእታት መደብና ንስርዓት ሕዝቶ ድራማ ይቅሪበልኩም ዘለኹ። ንሎሚ ብድራማ ከ ቅድሚ ናብኡ መኸደ ማለት እዩ። ማሓዛኻ መን እዩ? ስኽስኽስኺ ኖኖ እስኺ እዎ ማሓዛኸ መን እያ? ንስኻ ከ ዓርክኻ መን እዩ? እወ መቸም ምስ መሓስና ኣዕሩኽትና ኣዝና ከም ንፋቶ ኩሉ ዝምስክረሉ ሓቂ እወ። ናይ ሎሚ ድራማና ከ ኣርእስታ ማሓዛ ምሁራን ትብል እያ። ከመይ ገይራ ሓንቲ ንእሽተይ ተምሃሪት ክነሳሲ ምስ ዓበይቲ ምሁራንስ ክትመሓዞ ክኢላ ከመይ ገይራ ትምሕዝነት ክትፈጥሮ ክኢላ ዝብልካ ዋላ ናይ ሕቶ ኮይኑ ዘሎ ነገር እዩ። እታ ድራማ ክንከታተለና እንታይ እዩ ትሕዝታ እንታይ ክትምህረናኻ ሓቢርና ንሪኦ ክኸውን ብቕጥታ ናብኣ ክብለኩም እየ። ሰናይ ምክፍራል

0: ነጊሩኪ?
1: እዚ ናይ ጠፈር ክነግረኩም ፀናሕኩ ኣስትሮኖሚ ጆን ዋልተር ዝበሃል ነጊርኒ እዩ።
2: ካልእ እውን ብዛዕባ ብዙሕ ነጊርኒ ዘሎ
3: ጆን ኦልትራ ስትራ
2: ጆንስኩም ደመሳኸ እዚ ናይ እንስሳታት ገለ ከመይ ነጊርኪ?
1: ኣሀ እዚ ናይ ባህሊ እንስሳታት ኢለ ክነግረኩም ፀናሕኩ ከዓ ቬትሪናሪ ዶክተር ዮሴፍ ዝበሃል እዩ ነገርኒ።
3: ኣባዛሓፍተ ንሕና ክንሓተ ክደልና ዘለና ኮ ብዛዕባ ካሊ እዩ ናይ ወራሒ ናይ ጠፈር ናይ እንስሳ ኮ የበልናክን ነዞም ምውራስ ብኸመይ ተላሊኹ እዮም ንእሽ ኢሎም ከማነናቁ ብኸመይ ክተላሊኹ እዮም ንገርናስከ
1: ንሳቶም ኮ ከምቲ ንስኹም ተሓስቦም ኣይኮኑ ተተላሊኹሞም ከይበቕኡ ተመክሮኦም ፍልጠቶም ክነግርኹም እዮም ተደሊኹም ከዓ ክላልየኩም ክእል
3: ሞይ ነገር ኣብዘይ መንጠቢት ክናይ ተእትዋኢትክን
2: ንታስኩም ደበስኻ ወዲ ማዓሲ ክትለልና ማዓሲ ምፅ
1: ናብ ገዛኦም ምኻዳ የለይኮኑ እሶም ናብ ገዛኹም ክመፅ ክእሉ እዮም
2: ንገዛና ክሳብ ፅባሕ ንሽቲ ዕድል ምሃቡኒ ኩሎም ሕዚኦም ክመፅ እየ ንሕጅግናቸው ግል
3: ንገዛና ክመፁ እዮም ማለት ድዩ ጆን ኣልትራ ድዕላ ቶማ ተባዓልን ዶክተር
2: ዮሴፍ ተዝተባሉ

ቤሎ ፍትዋት ተኸታተልቲ መደብ ፌርና ፌርናን ሎሚ ኣቐሪባ ትና ዝነበረ ትሕሶታት እዞም ክንከታተሎም ፃሕና እዮም ነይሮም። እዞም ትሕሶታት እዚኣቶም ዓጊብና ተዘናጊዕና ብዓብኡ ካተማየርና ክንከውን ተስፋ እንዳግበርኩ ምርኻብና ኣብ ዝቕፅል ሰሙን ብዝተፈለየ ትሕዝቶ ኣብ ልክዕ ሰዓት ይኸውን። ክሳብ ሽዑ ግን ሰሰናይ ንኽልና እንዳበልኩ ቻ

ናጽነት ብርሃን እያ። ናጽነት ሰላም እያ። ናጽነት ልምዓት እያ። ናጽነት ርግኣት እያ። ናጽነት መንገዲ እያ። ናጽነት ምዕራፍ ዓወት እያ። ናጽነት ዋጋ ትሓትት፣ ክቡር ዋጋታት ትጠልብ፣ ልዕሊ ዅሉ ብጽንዓት ትውሓስ። ናጽነት ኩሉ እያ። ብዘይ ናጽነት ህላወ ትርጉም የብሉን። ብዘይ ናጽነት ምንባር ባዶ እዩ። መግዛእቲ ዝሓለፈ ህዝቢ ንመቕረት ናጽነት ዝያዳ የስተማቕራ። ሕብረተሰብ ኤርትራ ንናጽነት ልዕሊ እቲ ብቓላት ዝግለጽ ረቂቕ ምስጢር ይገልጻ፣ የስተማቕራ፣ ኣብ ልቡ የስፍራ፣ ይዝክራ። ዝኽርታቱ ናብ ሕሉፍ ምዕራፍ ይመልሶ። ንስለ ናጽነት ዝተኸፍለ ዋጋ የዘኻኽሮ። መድረኻዊ ሓላፍነት የሰክሞ። ሓያል ሕፍርትን ክብርትን ሃገር ክትህልውን ንድሙቕ መጻኢ ይተልም። ከምኡ ክንዲ ዝኾነ ኸዓ ኣብ ዓውደ ዋርሕ ኤርትራ ወርቃዊ ቦታ ትሕዝ።

0: እዛ ርእሰ ኩሉ በዓላ ዝኾነት 24 ግንቦት ዓመት መፀ ከዓ ኣብ መላእ ሃገርና ብክብ ዝበለ ወግዕያ ትፅምበል። ብዝለዓለ ጫፍ ትኽበር ነፍሲ ወከፍ ዜጋ ኣብ ዝሃለወ ይሃሉ ንኽብሪ እታ ዕለት ዝግባእ ዋጋ ይኸፍል። ብእኡ መጠን ድማ ዕዙዝነታ ይውስኽ።
1: ሓላል ደካ ሽሻይ መሓፀባ ዛራይት ናይ ሰብ ዝየሩባ ተደላይት መርወይ ፅፋ
0: ዝኽሪ ናጽነት ንድሕሪት መሊሱ ትዝታ ይሕድስ፣ ሕድሪ የሰክምን መብጽዓ የፈጽም። ኩሉ እኹል ምድላዋትን ምሽብሻብን ይካየድ። ናይ ሎሚ ዘበን ዝኽሪ መበል 35 ዓመት መዓልቲ ናጽነት ኤርትራ ጽንዓትና ዋሕስና ብዝብል መሪሕ ቴማ ኣብ ነፍሲ ወከፍ ትካል መንግስቲ ኮማትን ኣባይትን ትምህርትን እውን ትጽምብላላ። ቤት ትምህርቲ ቅድመ ትምህርቲ ኦሪታ ብ7 ግንቦት 2026 ዝኽሪ ናጽነት ብዝተፈላለየ መሰናድኦ ጸንቢላ።

ህፃናት ብመዝሙር ስእልን ምስልን ምስ ሃገሮም ይፋለጡ። ቅድሚ ትምህርቲ ኦሪታ ነዚ ሓሳብ ንምትርጓም ክትሰርሕ ጸኒሓ። ነታ ክብርቲ ዕለት ዘንጸባርቑ ብህፃናት ቀሪቦም መሳጢ ትሕዝቶኦም ውን ልዑል ተቐባልነት ረኺቡ። ህዝቢ ኤርትራ ዝገጠሞ ኩሉ ዓይነት ብድሆታትን ዝኽፍሎ ረዚን ዋጋን ዓወታትን ኣንጸባሪቖም።

0: Hazırla. Hazırla.
1: ናይ ሃፍቶም እስጢፋኖስ ይበሃል። ብጣዕሚ ፅቡቅ ካብ ትፅቢት ወፃኢ በቃ ግርም ይብለካ ዓበይቲ ደገብሮ ነገር እዮም ዝገብሩ ከመይ ኢሎም ሕዝቦቲ ዝተዋህቦም ፖርሽናት ገለኸማን ብጣዕሚ ይገርመካ ኣዝዩ ደድ ብጣዕሚ ካብ መጠን ንላዓለ በካ እዋ ብደይከላዓለም ማሲት ዝበሃልዎ ይሽምድድዎ ጥራሕ ከማን ኣይኮኑ ብግቡእ ተረዲእዎም ኣብ ገዛውናነ ከም ንኣብነት ሕጂ ነረዶም ኢና ትዳሓለፈ ኩሉ ትፍትኖም ተረዶምቱ ይቕበሎ ሰምዖ ይርድዎ ካብ ደይከላዓለም ሕጂ ሱ ምዃኑ ካ ብጣዕሚ ተድንቆም ማለት እዩ ብርድኢት እንኮላ እዩ እዋ ካብ መጠን ንላዓሊ ብጣዕሚ ምሻለካ ብዓብዩ ኩሉ ከምዚ ጥዕና ይቦም ከምዚ ኢሎም ክትሪኦም ከለካ እንድዒ ይዋዓቂ ምኳ ብዛዕባ ሃገሮም ብዛዕባ ተረ ነገር ኣይኮነን ኣዝዩ ድድነቕ እምበር ብጣዕሚ ደስ ይብለካ

0: أنا قبض خنات لأي حارة جيرنا نوان كاف بتمرتي نيقون ذلعنا ذلنا عامينا حلونا ظنتنا كي سمعنا ورد ما تحلنا بترف مرف ذي شاتوز فتنوها قرنا ألنا ألنا نبلانا قرنا نحن عينا تركبت حدري سماتنا عورنا حقش
1: ስመይ ሃብቶም ገብረ ኪዳን ይበሃል። ሎም መዓልቲ ብምክንያት 24 ግንቦት ነዞም ህፃናት ከዓ ብዛዕባ 24 ግንቦት መዓልትና ፅነት ከመይ ምዃኑ ሃገሮም ወይ ከዓ ታሪኮም ንክፈልጡ ኢልና ኢና ዝፅምብል እዚ ኣካይድናዮ። በቲ ዝተገብረ ፅምብል ከዓኒ ርኢናዮም ማለትሲ ንሕና ደቅናስ ከምዛ ይመስሉናን እዮም። ኣብቲ ገዛ ክንሪኦም ከለና ቆልዑት እዮም ገለ ኢልና ኢና ንሓስቦም፣ ግን ኣብዚ መፂኦም ምስ ረእኻዮም ኣብቲ ዝተሳተፉ ካየቲ ናቶም ንጥፈታት ግን ካብቲ ትፅቢት ናብ ወፃኢ ኮይኑ ረኺብናዮ። እዚ ደሞ ምክንያቱ እንታይ ይረአየካ ሲ ኣብ ከምዚ ዕድመ ኣብ ከምዚ ደረጃ ከለዉ እንተ ተኸስኪሶም ዓብዮም ኣብ ገዛ ይኹን ኣብ ቤት ትምህርቲ ሲ እቲ ንደልዮስ ክንበፅሑ ንኽእል ኢና። ምክንያቱ ንሕና እዞም ቆልዑ እዚኦም ተረከብቲ ካብ ሕጂ እንተ ተሃኒፆም ብስነ ናይ ስነምግባር ይኹን በቲ ናይ ሃገሮም ዘለዎም ክብሪ ይኹን ወይ ከዓ ርዲእ ሲ የዕብዩ ኣለዉ። ምክንያቱ ኣብዚ ሎም ዝገበርዎ ንጥፈታት ሲ ርኢናዮም ኢና። ማለት ቆልዑ ዶይኮንስ በቃ እቲ ኩሉ ነገር ተረዲእዎም እዮም ዝገብርዎ ነይሮም። ከምዚ ተባሂሎሞ ዘይኮነስ ብርድእ ትገብርዎም ከም ዝነበርስ ይርዳእካ ተሓጒስናኻ ብጣዕሚ። ምክንያቱስ ንሕና ንኣሽቲ ወለዲ ኢና ንበዓልና ንኣሽቲ ኢና፣ ግን ኣብ ከምዚ ደረጃ ንሕና ወላዲ ኮንካ ክትሪኦ ከለካ ግን ብጣዕሚ ትሕጎስ።
0: ባንዴራና ኣርባዕተ ዝሕራ ትርጉም ዝዓዘላ ዘይኮነት ታራ ዝመፀት ብኹር ዋጋ መን ኣፍሎጡለይ ክብራ ሓብሩለይ ባንዴራ ያ ባንዴራይ ሕላገስ ልበይ

0: اسكير دي من كل غسنتين.
1: መምህርት ረሓስክ ፍልዝጊ ኣብ ኦሪታ መዋለ ህፃናት ከም መምህርን ኣባል ኮሚቴ መምሃራን ኮይነ ይሰርሕ። ኦኬ፣ እዚ መደብ ንመበል 35 መዓልቲ ናፅነትና ነውዕሎ ዘለና ዓመት ዓመት ብክብ ዝበለ ስነ ስርዓት ነዊሕ እዋን ተዳሊና ተምሃሮና ካብ ነዊሕ ግዜ ኮስኩስና ብክብ ዝበለ ስነ ስርዓት ኢና ነዳልዎ። ከም ዝሓለፈ ዓመታት ሎሚ እውን ብድምቕ ዝበለ ስነ ስርዓት ብዓብ ተሳታፍነት ኣብዒልና ኣለና። ናፅነትና ኩሉ ግዜ ዓመት ዓመት ብከምዚ ኢና ነብዕሎ። ተሳትፎ ወለድካ ከምዚ ዝረኣኸ እዩ። ህፃናትን ወለድን ኣዝዮም ሕጉሳት ኮይኖም ውዒሎም እዎ። ሕጂ እዞም ቆልዑ ብፍላይ ቶም ዕብይ ዝበሉ ብጣዕሚ እዩ ዝርድኦ መስዋእቲ እንታይ እዩ፣ ተገድሊ እንታይ እዩ፣ ተጋራላይ እንታይ እዩ፣ ኩሉ እቲ መስራሓት ይርድኦም እዩ። ንሕና ከ ብተመስጦ ካብ ልብና ብሂግና ኣብቲ ውሽጢ ብዑምቀት ኣቲና ኢና ነዚ መደብ ብፍሱህ መንፈስ ብተወፋይነት ነዳልዎ። እቶም ህፃናት ውን ልክዕ ከም እዮም ናፅነት ሲ በቃ ናፃ ምኳን ካብ ኩሉ ንሕና ሕጂ ቀደም ኣብቲ ግዜ ቁልዕነትን ኣነ ሕጂ ናይ ደርግር ክበሉ እየ ከመይ ከም ዝነበርና። እሶም ግን ዕድለኛታት ሳላ ኣቦታቶም ዓበይቲ ኣሕዋቶም መስዋእትን ገድልን ነዚ ናፅነት እዚ ብሰላም ትምህርቶም ክመሃሩ ናብ ድሌቶም ክንቀሳቀሱ ከም ዝበቕዑ እሳቶም እውን ሓላፍነት ተሰሚዕዎም ፅባሕ ከም ዓበይቲ ኣሕዋቶምን ኣቦታቶምን ነዚ ናፅነት እዚ ክዕቅብዎ ምኳኑ ንምዕዶም እሶም እውን ይርድኦም እዩ። ጠፊ ክዶ ናይ ኤርትራውነት ኣለዎም ኣብ ውሽጦም ኣለዎም ዝርድኦም ማለት ሲ ናይ ናፅነት ነገርስ ኣብ ደምካስ ኣለዎም ኣለዎም ኣብ ደቦም በቃ ርድኣት እዮም ብዓይንክ እውን ሪኢኽ የለኽ ዝመደብ ከመይ ውዒሉ ኣሎ።

0: ፍሮይን ገብረ ሃዋርያ ትበሃል ዝምህረሉ ቤት ትምህርትካ ቤት ትምህርቲ ኦሪተ መዋል ህፃናት ብጣዕሚ ፅቡቅ ከማን ካብ ዝሓሰብናዮ ንላዕሊ ብጣዕሚ ተሓጒስና ዋላ ወለዲ ዋላ ደቅና ብዘይቀልዓለም ካብ ዝሓሰብናዮ ንላዕሊ ዋላት ንሕና ዋላ ክነዳልዎ ከለናስ ብፍሱህ መንፈስ ተሓጒስና በቃ ካብ ውሽጥና ተኣሽሚ ጌርና ኒና ኣዳሊናዮ ካብቲ ዝሓሰብናዮ ንላዕሊ ከ ሎም ዓንቲ ውዒልና ብፍላይ ናይዞም ናይ ካልይ ዓመት ኣላቶ ኣብቲ ሃገረይ ትብል ኣላቶም ናይ ኩሉ ናይ 20 ሰነድ እዩ ናይ ገለ ተጋደልቲ ንምንታይ ተሰውኦም ናይ ትምህርትስ ናይ ሃገርና ትብል ኣብቴሞኦም ኣላቶም ንምንታይ ተሰውኦም በዓል ናፅነስ እንታይ እዩ ንዕኦም ብመን ዩ ከመፅ እዩ ፅቡቅ ጌርክ ኢ ክትምህር እዮም ዋላ ኣብቲ ትምህርቲ ቁርብሲ ኣፍልጦስ ፀኒሕዎም ኣቦሓጎታቶም ኣቦታቶም ዋላቶም ቆልዑ እንታይ እዩ ናፅነት ኢሎም ዝሓጥቕ ንምንታይ እዮም ተሰውኦም መስዋእትስ እንታይ ማለት ይብሉ ኸ ከምዚ ሞት ኖርማል መሲሉ እዚ ግን ብደምዲ መፀት ብክቡር ደምዲ መፀት ናፅነት ምዃና ረዛን ምዃና በቃ ሎም ዓንቲስ ኩሉ ስለዝፈለጥዎ ሎም ዓንቲ ካ ተደሲቶም በቃ ብዓብኻ ስኻሪኺ ኸ ተደሲቶም ከዓ በ ብሓጎስ እዮም ኣብዒሎሞ
1: ርና ኣንቱም ዘትማሊ ታሪክ ጎዞ ታሪክ ህወት ገሊ ታሪክ ኣሎ ታሪክ ናትነት ታሪክ ምውሓስ ዝለውነት ኣብሓጎይ ኣባይ ንጎርና ኩሉ ዝሓለፈ ዘርዚርኩም ሓንቲ ከይተርፍ ኩሉ ትድ ተሰርሐ ዘይተተሓፈ ዘርዓቲ ታሪክ ነርኩም ኣብእዋኑ ዘርዓቲ ቅየኹም ኣብ ዘበን ጥንጥዋይ መሲልና ከነሽ ክዓለሉ ፀሓፍና ኩሉ ሰዓበና ነገሉ ፀሓፍና ኩሉ ሰዓበና ነገሉ በሉ ተቀበሉ ታርክወት ገድሊ ኣነ ኣለኹ ኣኩ ዝዋዓልኩ ትማሊ ኣሲ ሓሊፉ ኣትመሪ ገድሊ ኣየ ተቀበሉ ክዕነኩም ብዕሊ ኩሉ ሓሊፉ ንብርሃን ናፅነት ንስኻ ፅናሕ ኣነ ብስዋ ኣነ ብጥሚ ንስኻ ብላዕ ንስኻ ስተ ኣነ ብጥሚ

Bye-bye.

እንስሳታት ክውለዱ እንከለዉ ኣዝዩ ዝሕጉሰካ። እንተኾነ ነቶም ኣብ ፅንተት ዝርከቡ እንስሳታት ነፍሲ ወከፍ ሓዳስ ህይወት ተስፋ ሒዛያ ትመጽእ። እዞም ሕጂ ንዕዘቦም እንስሳታት ኣብ ፅንተት ዝርከቡ ኮይኖም ኣብ ከባቢ ወዲ ሰብ እዮም ምንባሮም ጀሚሮም ዘለዉ። ቅሩብ ምስ ዓኸኹ ድማ ናብቲ መበቀሎም ዝኾነ በረኻ ክስደዱ እዮም። ንሕጂ ግን ጉዕዞ ናይ ህይወቶም ንውልቆም ኣይኮኑን ክኸድዎ። ኣብ ጎኖም እዞም ንኽናብይዎም ድልዋት ዝኾኑ ሰባት ኣለዉ። ስለዚ እዞም ኣብ ፅንተት ዝርከቡ ውሉዳት ናብ በረኻ ተመሊሶም ንጀርናይ ወለዶኦም የውሕሱ ድኾን ይኾኑ?

እዚ ኣብ ዛምቢያ ደቡባዊ ክፋል ናይ ኣፍሪቃ እዩ። ኣብዚ ነቶም ወለዶም ብዝተፈላለየ ምክንያት ዝሞትዎም ሓራምዝ ብሉፅ ዝኾነ መናበይ ቦታ ኣሎ። ናብዚ ኣብ ቀረባ ግዜ ዝተፀንበረ ንእሽቲ ሓርማዝ ኣሎ። ዋም ዋይ ዝተሰመየ ኮይኑ እዞም ናበይቲ ክትሓፅርሎም ዋም ኢሎም እዮም ዝፅውዕዎ። ዋም ካብ ዝውለድ ውሕዳት ኣዋርሒ ምስ ኣቁፀረ እዩ ኣብ ዕቋር ማይ መውፅእ ስኢኑ ዝተረኽበ። ሰዓት ሰለስተ ለይቲ ብምትንሳእ ፅቡቅ ደቂሱ ክኸውን ብምትስፋው ይምግብዎ ኣለዉ። ንወለዱ እንታይ ከም ዘጋጠሞም ዝፈልጥ ወላ ሓደ የለን። ንዕኡ ምስ ረኸብናዮ ግን ኣዝዩ ፈሪሑን ትሕቲ ሚዛንን እዩ ፀኒሕና። ናብዚ ናይ ሉሳካ ምዕበይ ሓራምዝ ድማ ሒዝናዮ መፂና ይብሉ። ዋም ኣዲኡ ስለ ዘየላ ካብ ናባይኡ ዝኾነ ኣሮኒዩ ፀባ ዝምገብ ዘሎ። ኣብ ነፍሲ ወከፍ ሰለስተ ሰዓት ፀባ ይሂቦን ኩነታቱ ይዕዝ።

ዘብን ዋም ሓደ መዓልቲ ናብቲ መበቆሉ ዝኾነ በረኻ ንኽምለስ ድማዩ እቲ ተስፋ። እዚ ነዚ ንእሽተይ ሓርማዝ ዓብ ጉዕዞ ናይ ህይወት እዩ። ኣብዚ ዝሓለፈ 50 ዓመታት ኣፍሪቃ ልዕሊ 600ታዊት ካብ ሓራምዛ ከሲረ እያ። እዚ ድማ ብሰንኪ ብዝሒ ዘይሕጋዊ ሃድን እዩ። እቲ ኣብ ዓለም ዝዓበየ ናይ መሬት እንስሳ ኣብዚ ሕጂ እዋን ኣብ ምጽናት ይርከብ። ስለዚ ነፍሲ ወከፍ ውላድ ሓርማዝ ኣገዳሲ እዩ። ዋም ናብዚ ጫካ ክምለስ እንተደኣ ኮይኑ ንመናበይ ቦታ ንኽልተ ዓመት ክጸንሕ ኣለዎ። ተመሳሳሊ ዛንታ ዘለዎም 6 ኣብዚ መናበይ ዘለዎ ሓራምዝ ድማ ልክዕ ከም ናቱ። ካብ ኩሎም ዋም እዩ እቲ ዝነኣሰ። እንታይ ክበልዕ ኣለዎ? ብኸመይ ነብሱ ይከላኸል? ቀንዲ ድማ ብኸመይ ኣዕሩኽ ይፈጥር ክፈልጥ ኣለዎ። እዚ ንእሽተይ ሓርማዝ ግብድ ዝበለ ትምህርቲ እዩ ክወስድ።

ነፍሲ ወከፍ ንኮ ዋምን እቶም ካልኦት ንኣሽቱ ሓራምዝን ትምህርቲ ክቐስሙ ናብ ሸኻዮም ዝኸዱ። እቲ መጀመርታ ዝወስድዎ ትምህርቲ ብኸመይ ንጎቶም ክጥቀምሉ ከም ዘለዎም እዩ። ምክንያቱ ንጎት ልክዕ ከም ኢድ እዩ ዘገልግል። በዚኦም ድማ ማይ ዝሰትዩ። ስለዚ ኣጠቃቅምኡ እንተዝኣዝ ይፈሊጦም ክሳቀዩ ይኽእል እዮም ይብል ናባይኦም ኣሮን። ንጎቶም ብኸመይ ክቋፃፀርዎ ከም ዝኽእሉ ዝፈልጡ እዞም ዕብይ ዝበሉ ሓራም እዚኦም። ዋም ግን ሕጂ ዝጅምር ዘሎ ኣሮን ክገልጽ እንከሎ ንጎቶም ንኽጥቀምሉ ክምሃሩ ክትርእን ከለኻ ልክዕ ከምዚ ንህፃናት ኣጠቃቅማ ማንካን ፋርኬታን ክትምህሮም እንከለኻ ኮይኑ እዩ ዝስማዓካ ይብል። ናይ ወዲ ሰብ ኢድ ክሳብ 30 ጭዋዳታት ኣለዎ። ናይ ሓርማዝ ንጎት ግን 13,000 ዝኸውን ጭዋዳ እዩ ዘለዎ። ስለዚ ንዝኾነ ነገር ዓትዒቱ ክሕዝ ኣየፀጉሞን እዩ። ነዞም ሓራምዝ ንጎቶም ብዝበለፀ ንኽጥቀምሉ ክምህሩ ንኣሮንን ጉጅሉኡን ክሳብ ሓደ ዓስደሎም ይኽእል። ከምዚ ንዕዘቦ ዘለና ዋም ነዛ ዝተዋሃበቶ ጥጦ ክመልካ ኣይከኣለን ዘሎ። ጌና ኣይተመኮረን ኣሎ ማለት እዩ። ድሕሪ ሓደ ሰሙን ዋም ቁርብ ጎቢዙ ይርከብ። ግን ሓደ ኣገዳሲ ዝኾነ ነገር ስኢኑ ኣሎ። ኣዕርኹ እዩ ስኢኑ ዘሎ። እዞም ምስኡ ዝነበሩ ዘኽታማት ሓራምዝ ንዋም ፈልዮም ጉጅለ ከቕሙዮም ተራእዮም። ንጉጅለኦም ድማ ሓላፊት መዘዙላ። እዛ 2 ዓመትን ፈረቓን ዕድመ ዘለዋ ኦሊምባ ዝተሰሜትያ መራሒቶም። ንዋም እሳ እንተ ተቐቢላቶ እቶም ካልኦት ንኽቕበልዎ ጸገም የብሎምን። ንሕጂ ግን ኣብ ጥቆኦም ክቕርብዎ ኣይደለዩን። ኣሮን ከም ዝገልጾ ገለ ካብዞም ጉጅለ ፈልዮም ዘለዉ ሓራምዝ ንዋም ክድህልዎዮም ዝረኣዩ ዘለዉ። እዚ ድማ ኣዝዩ ከሰክፈኒ ጀሚሩሎ ይብል። ንኣሽቱ ሓራምዝ ካብ ልዕሊኦም ዘለዉ ሓራምዝ እናረኣዮም ዝመሃሩ። ንበይኑ ምስ ዝኸውን ግን እቲ ኣገዳሲ ዝተባህለ ናይ ህይወት ትምህርቲ እዩ ክኸስር።

ድማ ንበይኑ ዝተነፀለ ሓርማዝ ኣስጋእ ከም ዝኾነ ኣፀቢቕ እዩ ዝፈልጥ። ስለዚ ዋም ኣብዝሓፀረ እዋን ኣዕሩኽ ክፈጥር ኣለዎ ይብል። ወለዶም ስኢኖም ብምህላዎም ልቦም ተሰሪ እዩ ዘሎ። ንበይኖም ተነፂሎም ምስ ዝቕፅሉ ድማ ክሳብ ጠቕሊሎም ምብላዕ ዘቋርፁ እዮም ዝኾኑ። ብኸምዚ ድማ ይሞቱ። ንሕጂ ግን እዚ ናባይ እዩ ዝኾነ ኣሮን ጥራሕ እዩ ንዋን ብፃ እዩ። ኣሮን ከም ዝሕብሮ ዝኾነ ንዕኦም ዝሕብሕብ ስለ ዘይብሎም ንሕጂ ኣነ ኸመዲኡ ኮይነ ዓቕመይ ክፍትን እየ፣ ምኽንያቱ ዋም ልክዕ ከም ውላደየ ዝርዮ ይብል። ኣሮን ምስ ዋም ናይ ብሕቱ ግዜ ይሕልፍ ኣሎ። ልክዕ ከም ጡብ ኣደ ኮይኑ ንኽስምዖ ድማ ሓንቲ ኣፃብዑ ኣብ ኣፍ ዋም ብምእታው ንኽመፅዋ ይፈቕደሉ ኣሎ። ኩሉ ግዜ ዋም ንኣሮን ኣብ ዝረኸቦ ብጉያ ክሓቕፎን ፍቕሩ ከርእዮን እዩ ዝረአ። ዋም ናብ ጫካ ተመሊሱ ሂወቱ ብግቡእ ንኸስተማቕር ትምኒተዩ ይብል ኣሮን። ልክዕ ከም ህፃን ንኣሽቱ ሓራምዝ ድሕሪ 6 ወርሒ ብዘይካ ጸባ ግቡእ መግቢ ይጅምሩ እዮም። እዞም ናበይቲ ነዞም ሓራምዝ ምሸት ኣብ መደቀሲኦም ንኸይጠምዩ ጨናፍር ቆሪፆም ቀሪቦምሎም እዮም ዝሓድሩ፣ ምኽንያቱ ሓራምዝ ብብዝሒ ስለ ዝምገቡ። ዋም ዝፈትዎ መግቢ ናይዛ ገረብ ጨንፈር ስለ ዝኾነ ብብዝሒ ሒዝናሉ ክንከይድ ኢና ይብል ኣሮን። ንኣሽቱ ሓራምዝ ኣብ መዓልቲ ልዕሊ 50 ኪሎ ዝምዘን ጨናፍር ክምገቡ ይኽእሉ። ንሎሚ ለይቲ እዚ ክኣኽሎም እዩ። ፀሓይ ምስ ዓረበት ዋምን እቶም ካልኦት ሓራምዝን ናብ መዕረፊኦም የምርሑ ኣለዉ። ዋም ዝነኣሰ ስለ ዝኾነ ንኸይቆርር ምሸታዊ ናይ ለይቲ ክዳንዮም ዝለብስሉ። ግን ነዚ ንምትግባር ቀሊል ኣይኮነን።

እዚ ክሪስ ፋንተለ ከም ዝተባህለ ተማራማርን ዶክተርን ብዛዕባ ኣብ መሸጣ ዝቐርቡ መግብን ሳዕቤናቶምን ክሕብረና እዩ። ንሱ ከም ዝሕብሮ ብቐዳምነት ክርዳኣና ዘለዎ ነገር እንተ ደኣ ሃልዩ ክስዐ በዓልና እነምፀ እዩ። ብትህኪት ወይ ነቲ ንሃርፎ መግቢ ክንገትኦ ብዘይምኽኣልና ጥራሕ እዩ ዝስዕብ። እዚ ኣብ ኣሜሪካ ዝተገብረ መፅናዕቲ ከም ዘነፅሮ ካብ 1960ታት ክሳብ 1975 ቀዋሚ ዝኾነ ናይ ክስዐ ገምጋሚ ዝነበሮ፣ ብድሕሪ 1975 ግን ክስዐ ኣዝዩ ክውስኺ ተራእዩ። እዚ ክንብል እንከለና እዞም ሰባት ነፍሲ ወከፎም ንኽስዐ ብኣግቡ ክበትክዎ ይኽእሉ ነይሮም እዮም፣ ግን ሕልናዊ ግዴቶኦም ከም ዝረስዑ እዩ ዘነፅር። እዚ ድማ ዘይነኣድዩ ካብ 1975 ንድሓር ንመግብና ኣዝዩ ዘወና እውን ክገብሮ ዝኽኣለ ገለ ምኽንያት ከም ዘሎ ግን ንጹር እዩ ይብል ጆን ራፍ። ዝተባህለ ን4 ዓመታት ኣብ ናይ መግቢ ትካላት ናይ 7 ሃገራት ዝተሳተፈ ኮይኑ ንሱ ከም ዝገልጾ ትካላት ንዝሰርሖ መግቢ ኣብ ጣዕሚ፣ መልክዕ ዝበለፀ ውፅኢት ንኽህልዎ ብዙሕ ሰዓታት እየን ዘጥፍኣ ንፈተ

እነ ዝኸውን ካብ ፍርያቶም የምፅልና እሞ ዝደረቐ ዲሉምሉም ምቁር ወይ ሓኹም ዝብል ኣስተማቒርና ድማ ገምጋምና ንህብ ይብል ፕሮፌሰር ፍራንሲስ ድማ ብዙሕ ሰብ ዘይርድኦ ሓደ ነገር ኣሎ እቶም ባህርያውያን ምግብታት በሊዕና ምስ ፀገምና ኣእምሮና ከምዝ ፀገምና ከመሓላልፈልና ይኽእል እዩ ምክንያቱ ክንሕዮኹም ከለና ፃዕሪ ስለ ዝሓቱን ከበድቲ ስለ ዝኾኑን እዞም ፎኮስትን ዕሹጋትን መግቢ ክንምገብ ከለና ግን ክንሕይኽን ከለና ኣዝዮም ፎኮስቲ ካብ ምዃኖም ዝተላዕለ ዝበላዕና ኮይኑ ኣይስማዓናን እዩ ብከምዚ ድማ ልዕሊ ዓቐን ንምገብ ግን ፅጋብ ኣይስማዓናን በዚ ምክንያት ድማ ብብዝሒ ካብ ፍርያቶም ንዕድግ ይብል

መብዛሕትኦም ተዓሽጎም ጸንሕና መግቢ ኣዝዮም ፎከስቲ እዮም። ክሪስ ከም ዝሕብሮ እዚ ሕጂ እንዕዘቦ ዘለና ጣዓሞት ደቀይ ኣዝዮም እዮም ዝፈትውዎ። እዚ ፎኪስ ኢልኩም ክትግምትዎ ኣይትኽእሉን ኢኹም፣ ምክንያቱ ሓኹም ስለ ዝብል። ሓንሳብ ምስ ቆርጠምካያ ግን ብድሕሪኡ ብመልሓስካ ክትደራቕማን ቀልጢፋ ክትበንንን ትረአ። እንተኾነ ሓንቲ ግራም ናይዛ ምግቢ ልዕሊ ኣብ ስቡሕ በርገር ዝርከብ ካሎሪ እያ ተጠቓልል። ፎኪስ ስለ ዝኾነ ድማ ብብዝሒ ከም እንምገብ ይገብረካ። ትካላት ምግቢ ነዚ ከምዚ ዝኣመሰለ ኣብ ኣፍካ ዝመክኽ ዓይነት ምግቢ ኣብ ኣፍ ዝበንን ካሎራዊ ጻዕቂ ብምባል ይገልጽዎ። ብብዝሒ ክንምገብ ዝገብረና ዘሎ ግን እቲ ምግቢ ጥራሕ ዘይኮነ ሎጎ ወይ መለለይ ምልክት፣ ክፍሊ መሸጣ፣ ብራንድ ወይ መለለይ፣ ከምኡ ድማ እቲ መዐሸግ ናይቲ ምግቢ እዮም። ፕሮፌሰር ቤር ስሚት ቀጺሉ ምግቢ ንምብላዕ ንብዙሓት ህዋሳት ዘሳትፍ እዩ። ነቲ ምግቢ ንሪኦ፣ ንሽትቶ፣ ብኢድና ንድህስሶ ምልክት ናይቲ ምግቢ ከይተረፈ የገድሰና እዩ። ታኒካ ናይ ዝኾነ ሶዳ ክንከፍትን ከለና ክልተ ድምፂ እዩ ዝፈጥር፣ እታ ቃዕታን እታ ተርታርን። ናይ ድምፂ ኢንጂነራትን ሰናዕትን ነዚ ድምፂ ብልክዕ ንኸምፁ ብዙሕ እዮም ዝሰርሑ። እዚ ድማ ሶኒክ ብራንዲን ይበሃል። ነቲ ተፍርዮ ፍርያት ብድምፂ ከም ዝልለ ምግባር ማለት እዩ። ብዙሓት ትካላት ነቲ ንፍርያት ብድምፂ ከም ዝልለ ኣብ ዝግበር ስራሕ ክነጥፍ ሓቢሮምን እዮም። ቀንዲ በቲ ድምፂ ዝሰሓቡ ቆልዑት ኮይኖም ነቲ ዝበልዕዎ ምግቢ ናብ እዝኖም ብምቕራብ ወይ ጠራዕራዕ ዝብል ድምፂ ክሰምዑ ኣዝዮም እዮም ዝብህጉ ይብል። ዶክተር ያናይና ቀጺላ ኣብ መንጎ ምግቢ ዘፍርያ ትካላት ዘየባተኽ ውድድር እዩ ዘሎ። እዚአን በቲ ንሕና እንምገቦ ብዝሒ ዓቕንን መኽሰበን ዝግሕጣ። ስለዚ እዚአን ኣብቲ ከስዐና ምግቢ ዝደልየሉ እዋን ግዴትኡ ንክገብር ይደፋፋእ ማለት እዩ። እዚ ስቶማክ ሼር ይበሃል። እዚ ኣብ መንጎ ቁርሲ፣ ምሳሕ፣ ድራር ዘሎ ነፃ ግዜ ንክንምገብ ይደፋፍእ። ንኮ ተንሲእካ እዚኣ ንክሰትያ ግዜ ዘይትወስድን ናብ ዝኾነ እውን ሒዝከያ ክትንቀሳቐስ ስለ እትኽእል ቀዳሚት ኢኻ እትወስዳ። ካልአይቲ እዛ ካሎሪ ዘይብላ ግን ብፀዓት ዝሃብ ተመት ትበልዕ። ፍርቂ መዓልቲ ምስ ኮነ ክትጠሚ ትጅምር። እዛ ካብ ኣሕምልቲ ዝተሰርሐት እሞ ጥዕናዊ ትሕዝቶ ከም ዘለዋ ዝዝረበላ ግን ሚኢቲ ሚኢታዊት ባህርያዊ ዘይኮነት ትምገብ። ቅድሚ ሕጂ ኣሕምልቲ ንምርካብ ግቡእ ምግቢ ንምገብ ዝነበርና፣ ሕጂ ግን በዝኣሰካ ፍርያት ተኪእንያ ንርከብ። ነዚኣ ከም ሳሰይቲ ንወስዳ። ገለ ጣዓሞት ንኣካላዊ ንጡፍነት ተባሂሎም ዝስርሑ እዮም። ስለዚ ድሕሪ ምውስዋስ ኣካላት ወይ ጂም እዛ ብብዙሕ ፕሮቲን ግን ውሑድ ሽኮር ዘለዋ ቸኮሌት ንምገብ። ድሕሪ ድራር ድማ እዘን ቆርጠምጠም እንብለን ጨዋማት ናይ ዝተፈላለየ ትካል ፍርያት ቴሌቭዥን እናተዓዘብና ንምገብ። እዚአን ወላ ኣነ ጉድኣተን እናፈለጥኩ ብቐጻሊ እየ ዝምገበን። ክቋርፀን ድማ ኣይከኣልኩን ዘለኹ ትብል ዶክተር ያናይና። ክሪስ ድማ ዓብ ፀገም ናይዞም ከምዚኦም ዝኣመሰሉ ምግቢ ኮይኑ ዘሎ ካብቲ እትምገቦም ናይ ምግቢ ሊስታ ንኽትኣልዮም ኣዜኻ ስለ እትሽገር እዩ ይብል። ዶክተር ኣሽሊ ድማ ኣብቲ ዘካየደቶ መፅናዕቲ ብዛዕባ ካብ ልኩዕ ዝሓለፈ መስርሕ ዝተኻየደሉ ምግብን ኣብ ወለፍቲ ባእታታት ዘለዎም ተመሳሳልነት ከተብርሃልናያ። እዚ ኣብ ክንዲ ብብዝሒ ካብ ፍሩታ፣ ኣሕምልቲ ወይ ካልኦት ጠቐምቲ ተፈጥሮኣዊ ፍርያት ዝስራሕ ብብዝሒ ካልእ ኣርተፊሻል ባእታታት ብምጥቃም ክስራሕ ኢኻ ትዕዘብ። ኣብ ኣሜሪካ ቾኮሌት፣ ጀላቶ፣ ፒትሳ ካብ ተፈጥሮ ዝወፁ ምግብታት እዮም። እዚኦም ኣብ ወላፍ ሓይሊ ኣለዎም። ወላ እውን ከተቋርፆም እንተደሊኻ ቀሳቢ ባእታታት ኣለዎም። ወላ እውን ኣብ ዝተናውሒ ግዜ ክቐትሉካ ዝኽእሉ ምዃኖም እንዳፈለጥካ ብቐጻሊ ክትምገቦም ኢኻ ትርአ ትብል። ሎም ነዞም ካብ ልኩዕ ዝሓለፈ መስርሕ ዝካየደሎም ምግብታት ከተቋርፆም ትሓስብ ኢኻ።
ኣብ መጀመርታ ክትጅምሮም ከለኻ እኳ ሕሱራት ብምዃኖም ኢኻ ትዕድጎም። ኣብ ሚልዮናት ሰባት ሓቅነቱ እዚ እዩ። ኣብ ነፍሲ ወከፍ መዐደጊ ቦታ ድማ ኢና ንረኽቦ። እዚ ክስራሕ ከሎ በቶም ኣብ ዓለምና ካብ ዘለዉ ዝበልሑ ሰባትን ኢንጂነራትን እዩ ቀሳቢ ኮይኑ ንክቐርብ ዝግበር። ብዙሓት ሰባት እዮም ነዚ ክገጥኡ ዝፍትኑ። ገለ ሕማም ተሰኪሞም፣ ገለ ድማ ክስዐ ኣጋጢሞዎም መፍትሒ ንምርካብ ሃንቆ እዮም ዝብሉ። ግን ናይ ኣመጋግቦኦም ፀገም ዘይኮነ ናይቲ ዝምገብዎ መግቢ ምዃኑ እቲ ፀገም ክሕብሮም ይደሊ ብምባል ይፋነውና።

ሰላምታና ብፃሕኩም ኣብ ውሽጢ ሃገርን ወፃእን ትርከቡ ዝኸበርኩም ተኸታተልትና ከመይ ቀኒኹም ትሕዝቶ መደብ ማእገር ንምቕራብ እ ኣብ ሰዓትና ተዳሊና ንርከብ ኣብዚ ናይ 2 ሰዓት ዝቕፅል ናይ ኣየር ሸፈለና ከም ወትሩ ምሳና ሓቢርኩም ክትፅንሑ ዕድሜና እዩ። ዝኸበርኩም ተኸታተልትና ቅንያቱ ወርሓት ግንቦት እዩ። ወርሓት ግንቦትን ክመፅ ድማ ሓደ ካብቲ ርዝነትን ርእሰ ኩለን በዓላትና ዝኾነትን በዓልና ፅነት እያ ንሕና ድማ ኣዳለውትን ኣቕረብትን መደብ ማእገር ብምክንያት በዓልና ፅነትና ኣብ ቅድምን ድሕርን ትሕዝቶ መደባትና ንምድማቕ በዓልና ፅነት ካብ ዝዝውተሩ ሓደ ኣልባሳት ማልያ ካምቻ ከምኡ ድማ ሻርባ ናይ ደቂ ተባዕትዮን ናይ ደቂ ኣንስትዮን እዩ። ንሕና ድማ ብወገና ኣብ ቀንዲ ጎደና ሓርነት ብምምፃእ ናብ መሸጣ ክዳውንቲ ብምእታው ብዛዕባ እቲ ብድሕሪ ትከታተልዎ ዘለኹም ንምስሊ ባንዴራን ካርታ ኤርትራን ዘንፀባርቕ ዝተፈላለዩ ቅዲ ዝወነነ ሕብራዊ ትርኢት ዘለዎን ባንዴራና ዘርኢ ማልያታት ዝሸጣ ትካላት ናብኣን እናኸድና ብዛዕባ ምድላዋት በዓልና ፅነት እንታይ ከም ዝመስል ሓደ ብሓደ ቃለመጠ ክነካየደ ኣለና። ደጊመ ንምክታልኩም ብክብሪ ንዓደምኩ ክሳብ ፍፃይም ድና ምሳና ክትፅንሑ ዕድሜና እዩ።

0: ስገብሄር መስገን ከመይ ኣለካ?
1: እንኳዕና ብቅንያት በዓልና ፅነት ናብቃዓና
0: ስገብሄር መስገን ወ ኣሜን።
1: ብቅንያት በዓልና ፅነት ንርከብ ዘለና ብምክንያት በዓልና ፅነት ንምድማ እስከ ከምትካል እንታይ ኢኹም ትዳለዉ?
0: ማልያታት ናይ ቆልዑ ብማልያ ኣሎ ብቱታ ኣሎ ናይ ዓበይቲ እውን ከምኡ ብቱታ ኮምፕሊት ተዳልዩ ኣሎ ማልያ እውን ኣሎ ሻርባ ናይ ኣወዳት ኣደሬ ብደቂ ኣንስትዮ ተዳለወ ኣሎ እቲ ዝበዝሕ ትሕዝቶና ግን እዚ ትሪእዮ ዘለካ ናይ ማልያታት እዩ።
1: ሃረይ እዚ ከምዚ ንዕዘቦ ዘለና ብዝተፈላለዩ ምስልን ባንዴራን ዝወቀበ ማልያታት ኢኹም ኣብዚ ዓቂብኩም ዘለኹም ዋላ ሙሉእትታ ሻርባ እውን ክንዕዘብ ፀኒሕና ኢና እሞ ኣብ ቅንያት በዓልና ፅና ብዙሒ ካብ ንኣሽቱ ክሳብ ዝዓበዩ ኣቦታት ኣዴታት መንእስያት ከዘውትሮ ንዕዘብ ኢና ማልያታት ማዕረ ክንደይ ድምቀት ዝፈጥር እዚ ማልያታትና ንክትሪኦ እውን ኣዝዩ ባህታ ዝፈጥር እዩ ሞ ከመይ ትገልፂዮስ ከምወና ንትካል?
0: ኣነ ብጣዕሚ ደስ ዝብለኒ ስለምንታይ ካብ ዝተፈላለየ ክዳን ዝክደን ሰብ እታ ባንዴራ ፍልይቲ ኮይና ብፍላይ እዞም ደቅና ሕጂ ዘለዉ ተምሃሮ ጉሩብ ኮይኖም ብሓንሳብ ሓደ ዓይነት መሲሎም ክኾኑ ከለዉ ፍቕሪ ኣለዎም ደስ ይብሉካ ሓደ ዓይነት ኮይኑ ክፅምብል ከሎስ ዝያዳ ዩ ድምዕርግ። ቅድሚ ሕጂ እኳ ኣብ ካልእ ቦታታት ኢና ንሪኦ ነርና እዚ 4-5 ዓመት ግን ዝያዳ ጎሊሑ ተራእዩ ኣብ ኣስመራ ኣብ ካልእ ሃገራት እውን ይረአዩ ዝያዳ ግን ፅባቐ ገይሩ ወቂቡ እቲ ባንዴራና እውን ፅብቕቲ እንዲያ ብቐደማ ዝያዳ ካ ፀቢቓ
1: ከምዚ ክትገልፂ ፅናሕኪ ካብ ዓመት ናብ ዓመት ዝተፈላለዩ ቅዲ ዓይነትን ዝወቀቡ ማልያታት ናይ ኤርትራ ንዕዘብ ኢና። እዚ ናይ ሎሚ ዓመት እውን ፍሉይነት ኣለዎ ድ ምስ ናይ ቅድሚ ሕጂ ዋላ ዝተደጋጋሚ ንሱ እዩ ዝመፅእ ከመይ ዝናኩ
0: ይፍለ እዩ ዲዛይን ሓድሽ ሓድሽ እንዳመፀ ብፍላይ እዛ ተኸዲን ከያ ዘለካ እዚኣ ብዙሕ ሓደሽቲ መፂ ኣሎ እዛያ መርከብ ንባዕላ ሓዳሽ ገና እንዳወሰኽና ኢና ውን ሓድሽ ሓድሽ እንዳመፀ እዩ እንዳፀበቀ እዩ ዝኸይድ ዘሎ።
1: ኣነ ውን ከምዝትብዮ ዘለኺ እዚኣ ማልያ እዚኣ እዚ ከምቺ ዓይነት ምስ ረኣዋሲ ደስ ኢላትኒ ኣብ ከለኹ ንመደበ ደ ትኾነኒ ኢለ ገዚአ እያ ዘለኹ ሞ ስለዚ ኣዝዩ ደስ ብል እዚኣ ው ስለዚ መሰጠትኒ እየ እስካ ሓራይ ኣብ ቅንያት በዓልና ፅነትና ከምዚ ወቂቡ ትካላት ክንሪኦም ከለና ማዕርክ ንደዩ ኣብ

0: ናፅነትና ክብርን ርዝነትን ዘለና
1: ናፅነት ዓብይ ክብሪ እዩ ንዓና ብጣዕሚ ኣደሊልና ንረግፀሉ ባንዴራና ንርእየሉ ኩሉ እዩ ህውነትና ፍቕርና ሓድነትና መፃኢ ዕላማና ዘርእየልና እዩ ሞ ነቲ ውቃበ ውቃበ ፅባቐ ገይርናሉ ኣለና ንብል ዝያደ ከዓ ክነፅብቆ ከዓ በዓልቲ ተስፋ እዩ
0: ዓማዊልከ ማልያታት ክገዝኡ ጀሚሮም ዶ ከመይ ደሎ ተሃዋሁ ይመፅኹም ኣለዉ
1: ብጣዕሚ ብፍላይ ተምሃሮ ኢለበንስ ካብ ቅድሚ ወርሒ ትሒዞም ማለት እዩ ኣዚዞም ኣለዉ ንሽዑ ክደንዎ ከዓ ንሕና እንዳምፃናሎም ኢና ፅቡቅ እዩ ዘሎ ንኤሬትራውያን ኮይኖም ኣብ ደገ ዝቕመጡ ብብዝሒ እዮም ዝወስድልና ዝያዳ ንህያብ ይኹን ካልእ ክዳን ካብ ምምላእ እሱ እዮም ዝማልኡ ንደቀም ውን ከርእዎም ባንዴራ እንታይነቱ መግለፂ ብብዝሒ እዮም ዝገዝኡ ናብ ደቀም ነቶም ዘይፈልጡ እውን ኣብ ዝተወልዱ ቆልዑ እታ ባንዴራ ንምርኣይ ካብ ዝዓዲጎም እዮም ዝኸዱ ኤርትራውያን ፃዓዱ ከዓ ወስዱልና እዮም ተመሲጦም እዮም ዝወስድዎ እውን ብፍላይ ነዚ ኣኼባታት ዝግበር ኣብ ፅምብል ዝግበር በዓላት ብዙሓት ወሲዶም ድማ ኣለ እቶም ነዚ ናፅነት ዝሃቡና ሰዋእትና ከዓ ንዘለኣሎም ክዝከሩ እቲ ኣካዳድና ከዓ እንዳፀበቕናዮ ክንከይድ ጌጋታት ተልዩ እንዳተኣራረብና ዝያዳ ከነወቅባ በዓልቲ ትምኒት እየ ፍቕርን ሰላምን ከዓ ንዘለኣለም ይሃበና።

0: ብደካ ማልያታት ከዓ ኣብ ቆቢዕ ከምዚአን ኣሎ በብ ሕብረን ተዳልየን ኣሎ። ኣሎ ዝተፈላለየ እዚ ናይ ኢድ ከዓ ዚያ ማለት እዩ ዝናይት ኮነ እዚአን ከዓ ኣለዋ። እዚ ኣብ መኪና ዝኾነ እየ ሶላሪ ዙረት ይገብር። እዛ ዲዛይን እዚኣ ከ ኣላ እዚኣ ባንዴራ እነሰቀሉ ከለዉ እዚ ባንዴራ ኣብዚኣ ትኸውን ማለት እዩ። እዛ ኣብ ሞባይል ዝልጠፍ ከዓ በብ ዲዛይን ብዙሕ ተሰሪሑ ባንዴራ ናብ ደይ ተሰርሕቲ ነገር የለን።
1: እዚኻ ፅቡቅ
0: ፈጥር የሪ ዝወቀብ ይፅበቕ ብጀካ ዝረአኹሞ ብኣደረ እውን ከምዚ ተደልዩ ዘሎ ትሽዓተ ብሄራት እዮም ትውክል ኣብ ናትካ ክርእየካ ከምዚ ክርአን ከሎ ምስ ዝያዳ ፅቡቅ
1: ርሑስ ቅንያት ናፅነት ክኾነልና ንምነ ንምድማቕ በዓል ናፅነት ከምዛ ቅድማ ኣቢልና ዝገለፅነ ሓደ ማልያታት ሻርባታት ናይ ደቂ ኣንስትዮ ሻርባታት ማለት ብሓፈሻ ናይ ኢድ ፅባቐ ስኢታት ክንሪኦ ፅኒሕና ኢና እሞ ንሕና ውን ደጊምና ርሑስ በዓል ናፅነት ክኾነል ቅና ንምነ የቐኒልና
0: ኣሜን። ንሃትኩምን ርሑስ በዓል ናፅነት ይበረልኩም ኣብ ክበሉ ኣብ ወፃእን ኣብ ውሽጥን ኣብ ሓለዋን ዘለዉ ርሑስ በዓል ናፅነት ይበረልኩም።
1: ርሑስ በዓል ናፅነት።

0: ሓሙስ 7 ግንቦት 226 ኮሌጅ ምህንድስናን ቴክኖሎጂን ማይ ነፍሒ ብዙሓት ኣብ ዝተፈላለያ ትካላትን ሚኒስትሪታትን ብምዃን ልምዓታዊ መደባት ሃገርና እጃሞም ዘበርክቱ ዘለዉ መሃንድሳት ኣብ ኮሌጅ ምህንድስናን ቴክኖሎጂን ዝዕምብቡ ዘለዉ ተምሃሮም ሰበስልጣን መንግስትን ዕዱማት ኣጋይሽን ዝተሳተፍዎ መዓልቲ ምህንድስና ዝተሰሚየ ኣጋጣሚ ወዲቡ ነይሮም። ኮሌጅ ምህንድስናን ቴክኖሎጂን ማይ ነፍሒ ኣብ ዝሓለፈ ዓመት እዩ መዓልቲ ምህንድስና ዝበል ኣጋጣሚ ንመጀመርታ እዋን ወዲቦም። ካብ ዓመት ናብ ዓመት ተመክሮ እንዳደለበ ኣወዳድብኡ እንዳወርፀፀ ኸኣ ነዚ ንኻልኣይ ግዜኡ ዝካየድ ዘሎ ናይ ሎም ዓመት ኣጋጣሚ ከሰላስል ክኢሎም። እቲ ኣጋጣሚ ድማ መሃንድሳት ሃገርና ኣብ ሓደ መኣዲ ዘዕሰለን ልምዓት ሃገር ማእከል ገይሮም ፍልጠቶም ዘፍስስሉን ብዝተፈላለዩ መሰናድኦታት ዝደመቐን ኮይኑ ከዓ ብውዕውዕ መንፈስ ተኻይዶም
1: ከባቢ 8 ድኹና ንኡሳን ኮሚተ ኣዋፂና ነዚ ስራሕ እዚ ምስቶም ክትናብሎም ኣካላት ብቐፃል ርክብ እንዳገበርና ዘድልየና ነገራት ብምቅራብ ከምኡ ውን ቅድሚ 2 ወርሒ ኣቢልና ከዓ ኮል ፎር ኣብስትራክት ኢልና ናብተን ኩለን መሻርክትና ሰዲድና ማለት መፅናዕታዊ ፅሑፋት ከረክባና ሞ ኣብዚ እውን መማየት ኮሚተ ገይርና ነዚ ዕለት እዚ ዝበቅዕ ምስቲ ቴማና ከዓ ድኸይድ ማለት እዩ። ምክንያቱ ናይ ሎም ዓመት ቴማና ተበላሕነት ንሃገራዊ ምዕባለ ከምኡ ውን ንኮማዊ ፀገማት ምህንድስናዊ መፍትሕታት ኢልና ንዲና ቀሪብና ዘለና ነዚ ቴማ እዚ ዝበቅዕ ወረቃቅቲ ቅድሚ 2 ወርሒ ኣቢልና ክንእክብ ቀኒና ማለት እዩ። ድሕሪኡ ከዓ ኣብዚ ኮሌጅ መፅኡ ተመሚዩ ተዳልዩ ነዛ መዓልቲ እዚኣ ከም ደርክብ ኮይኑ ማለት እዩ።

0: ኣብቲ መሃዝነት ንሃገራዊ ልምዓት ምህንድስናዊ መፍትሒታት ንኮማዊ ብድሆታት ኣብ ትሕቲ ዝብል ቴማ ዝተኻየደ መዓልቲ ምህንድስና ተምሃሮ ጥራይ ዘይኮኑ ብዙሓት ኣብ ስራሕ ዝርከቡ ዓበይቲ መሃንድሳት መጽናዕታዊ ወረቐቶም ዘቕረብሉ ኣጋጣሚ ነይሮም። መሃንድሳት ሃገርና ኣብ ሓደ ቅርዓት ዓሲሎም ፍልጠቶም ኣብ ረብሓ ሕብረተሰቦም ዘውዕልሉ ንክኸውን ድማ ሰፊሕ ምድላዋትን ብዙሕ ጸጋታትን ዝተጓሳጐሰ እዩ ነይሮም።
1: ብቐዳምነት እቲ ክነሪኦ ንደሊ እቲ ተምሃሮና ኣብዚ ኮሌጅ እዚ ዝፈርዩ ዘለዉ ሲ ዓቕሚ ከም ዘለዎም ነቶም መሻርክትናን ካልኦት መንግስታውያንን ዘይመንግስታውያን ኣካላትን ክነርኢ ንደሊ ማለት እዩ። ምክንያቱ ኩሉሻ ኣብዚ ክንምህር ከለና ሲ እቲ ቴዎሬቲካል ወይ ከዓ ግብራዊ ዘይተመልአ ድመስሎ ሰባት ብዙሓት ስለ ዘለዉ እቲ ኮሌጅ ግን ብዓቕሙ እቲ ዝርካቡ ትሕዝቶ ሒዙ እኹላት ወይ ከዓ ብቑዓት ንኮማዊ ፀገማት ክፈትሑ ዝኽእሉ መንስያት የፍሪ ከም ዘሎ ክነርኢ ንደሊ ማለት እዩ። እታዚ ዓብየት ዕላማና ነዚኣ ተሓቁፍ። ካልኣይ ከዓ እዘን መሻርክትና ንብለን ዘለ ኣካላት እንተው ሓደ ኣብ ዓመት ወይ ኣብ ክልተ ዓመት ከምዚ ዓይነት ስነስርዓት ፈጢርና ወይ ከዓ ሓሳባት ኣዋዲድና ንፀኒሕ ሞ ይመፁና ይህን ምሂን ንበሃል ምክንያቱ ንሕና ነፍርዮም ተምሃሮ ኣብ መወዳእታ ነቲ ንሃገር ዘድልዩ ወይ ንሃገር ክትምዕብል ዝሕግዙ ናይ ምህንድስና ተምሃር እዮም። ተምሃሮና ወይ ዝሰደድናሎም ብቑዓት መንእስያት ይኾኑ ኣለዉ ዶ የበርክቱ ኣለዉ ዶ ብኡ መጠን እውን ንሕና ንምህሮ ካሪክለም ብቑዕ ኣሎ ዶ ምክላስ የድልዮ ድዩ ድኾነ ካልእ ካልእ ይህን ምሂን መበሃሊ ባይታ ከዓ ንፈጥር ኣለና ማለት እዩ።
2: እዚ ምርምራዊ ስራሓትና ንደገ ከመይ ገይሩ ይረአየ ንምባል ምክንያቱ ንሕናስ ሰባት ዘይኮኑ ባዕሎም ደልዮም ክመፁና ንሕና ክንወፅእ ክንክእል ኣለና ንሕናስ ዕድል ክንህቦም ኣለና ንክንረአ ሕጂ ግድን ዘይኮነ ቦታኦም ከይድካ ከምዚ ዓይነት እንታይ ዝበሃላት ፈጢርካ ኩነታት ፈጢርካ ነቲ ኩሉ ኣብዚ ናይ ኤርትራ ዘለዉ ብኢንጂነሪንግ ተመረቑ ድዮም ብካልእ ተመረቑ ድዮም ኣብዛ ዓብዱ ዝሰርሑ ነቶም ናይ ሓለፍቲ ኣብ ላዕሎት ትካላት ትምህርቲ ጥራይ ዘይኮነ ኣብ ኩሉ ፅላላት ኣብ ሚኒስትርታት በሎም ኣብ ካልእ በሎም ነቶም ፖሊሲ ሜከር ዝበሃሉ ከዓኒ ብዝተኻእለ መጠን ከመይ ገይርካ እንታይ ኢና ንገብር ዘለና እቲ ተልእኾ ኸ ንገብር ዘለና ንገብር ንምውቋዕ
0: ነዚ ዕላማ ሒዞም ዝተበገሱ ሓለፍትን መምህራንን እዚ ኮሌጅ ድማ ውጥናቶም ብዝግባእ ኣፅፊፎም እዮም ነዚ ዝተጠቕሰ ዕላማ ንምትግባር ሰሪሖም። ኣብዚ ዕለት ክካተት ዘለዎ ትሕዝቶታት እንታይ ክመስል ኣለዎም? ብኸማይ ኣገባብከ ክካየድ ኣለዎም? ኣወዳድብኡ ኸ ዝብሉን ካልእን ሕቶታት ብዝግባእ ዘትዮም ድሕሪ መብሳልዮም ከዓ ነዚ ዝተዓዘብናዮ ስራሓት ክዓሞ ክኢሎም
1: ንግሆ ክንጅምር ከለና እቲ መእተዊ ስነስርዓት ወይ ከዓ መክፈተ ስነስርዓት ኣካይድና ከምኡውን ኪኖት ስፒከር ንብሎ

ብዛዕባ ሬኖዋብል ኢነርጂ ኣክፍ ሓቢሉ ምስ ትምህርቱ ማለት ዶክተር ጥዑም ዝግኢ ተክለ ብርሃን ጥዑም ዝግኢ ዝበሃል ማለት እዩ ፅቡቕ ድኾነ ሓበሬታን መረዳእታን ሂብና ማለት እዩ። ስለዚ እዚኣ ቀዳመይቲ ክፋል ናይታ ፕሮግራምና ክትከውን ከላ ድሕሪኡ ከዓ ኣብቲ ናይ ንግሆ ካብ ሰዓት 10 ስጋብ ፋዱስን ፈረቓን ንቐፀለ ከዓ ብተምሃሮና ዝቀረበ ኤግዚቢሽን ማለት እዩ። እዚ እውን እቲ ዝዓበየ ክፋል ናይ ኢንጂነሪንግ ደይ 2026 ይሽፍን ማለት እዩ። ኩለን ኣብ ኮሌጅ ምህንድስናን ቴክኖሎጂን ዝርከባ ክፍልታት ወይ ከዓ ዲፓርትመንታት መሪፀን ነዚ መዓልቲ እዚ ይበቂዑ ምስታ ቴማና ይኸይድ ኢሉ እንዳሓሰብዎ ትሕሶታት ከምዚ ኣብዚ ኣዳራሽ ትርእይዎ ዘለኹም ብኤግዚቢሽን መልክዕ ቀሪብሎ ማለት እዩ። ስለዚ እዚ ካልኣይ ትሕሶ ንብሎ። ሳልሳይ ትሕሶ ከዓ እዛ ናይ ድሕር ቀትሪ ዝውዓልናያ ካብ ዝተፈላለየ ሚኒስትሪታትን መሻርክትን ዝመፁ ኣካላት ዘቕርብዎ መፅናዕታዊ ፅሑፍ ብመልክዕ ፕሬዘንቴሽን ማለት እዩ ዝቀረበ ሳልሳይ ትሕሶ ናይ መደብና ክኸውን ከሎ ግፍሕ ዝበለ ተሳታፍነት ነይርዎ ክንብል ንኽእል ማለት እዩ።

0: እቲ ኣጋጣሚ ተምሃሮ ምህንድስና ነቲ ኣብ ክፍሊ ብክልሲ ሓሳብ ዝምሃርዎ ብግብሪ ክርእይዎ ዕድል ዝፈጠረ ምንባር እውን ሓደ ብልጫ ናይቲ ኣጋጣሚ ነይሮም። ብዘይካዚ እውን ተምሃሮ ካልኣይ ደረጃ ናይተን ኣብቲ ከባቢ ዝርከባ ኣብያተ ትምህርቲ ነቲ ፍርያት ክዕዘብዎ ምኽኣሎም ከኣ ዝያዳ ዓቢራእን ዓሚቕ ኣፍልጦ ኣብተን ዓውድታት ትምህርቲ ምህንድስና ክህልዎም ዘኽኣለን ካልእ ዝበለፀ ብልጫው እዩ ነይሮም።
1: ንሕና ከም መምሃራን ኣብዚ ኮሌጅ ዘለና ከዓኒ እቲ ዘሎ ጌጋታት ክእርምዎ ዘለዎም ገለ ኩሉ ንህቦም ኢና ካብ ደገ መፂኦም እሞ ከዓ ናይ ብሓቂ ኣብቲ ዓውዲ ብተግባር ዝሰርሕሉን ዝረኣይዎን መፂኦም ሓሳባት ከካፍልዎም ከለዉን ነቲ ጌጋ ከምዚ ጌርኩም ኣርምዎ ነቲ ፅቡቕ ብከምዚ ቐፅልዎ ክብልዎም ከሎ ፍናን እዩ ዝስምዖም።
2: እታ ናይ 8 ዓይነት ምህንድስና ዓይነት ዝተፈላለዩ ዓይነት ፕሮጀክትታት ንርኢ ኣለና ማለት በዚ ተጀሚርና ሕጂ ብኣግሪካልቸ ወይ ሕርሻዊ ምህንድስና ተጀሚርካ ከም ፅበት ወይ ከዓ መሳጢት ነገርካ እዛ ኣብ ዘላ ፔዳል ኦፕሬት ማሽን ትብል ዳላ ማለት ንሳ ሕጂ እታ ማሽን እቲኣ ከም ዝረኣኹ ከምቲ ንሰም ዝገለፅሎ እዩ ማለት እዩ እቲ እኽልን እቲ ሓሰሩን ወይ ከዓ እቲ ቅራፉን ፈፈለያ ተውፅእ ማለት እዩ። ካልኣይ ነገር ጥቕሚ ከዓ ማንዋል ዘላ ምስ ናይ ኤነር ፀገም ኣለና ዝበልና ማንዋል ስለዝኾነትካ ዝኾነ ናይ ሓረስታይ ክጥቀመልና ይኽእል እዩ ማለት እዩ። ካብ ቅፅል ኣቢልካ ናብ ናይ ኬሚካል እንተኸድካ ከዓኒ ብዝተፈላለየ ብናይ ቅራፍ ናይ በለስ ገላዕታ ገይሮም ሲ ሓደ ባዮዲግራደብል ዝኾነ ፕላስቲክ ሰሪሖም ኣለዎ ማለት እዩ። ሕጂ ኣብ ሃገርና ዝርኦ ዘለና ፕላስቲክ ክጓሓፍ ኣለዎ ክለግስ ኣለዎ እንዳ ድኳናት ይኩልኩል ኢናበልና ብዙሕ ንዛረብ ኣለና እዚ ከዓ ንዑ ክፈትሕ ዝኽእል ሽግር ሰርሕዎ ኣለዎ ማለት እዩ። ካብኡ ስግር ኢልና ከዓ ናብቲ ናይ ኮምፒተር እንተኸድና ከዓ ሓንቲ ናይ ዲዘርት ሎካስ ዝበሃል ወይ ከዓ እዚ ኣንበጣ ዝበሃል ኣብ ዓድና ደሸግረና ዘሎ ንዑ ብዛዕብኡ ሓበሬታ ወይ ከዓ ኣነፂራ እንታ ክመፅ ኽእል ክመዘይ ክመፅ ኽእል ፕሪዲክት ወይ ከዓ ክትንበ ትኽእል ኤኣይ ሚያሽን ተማሂዛ ኣላ ማለት እዩ። ካብኡ ቅፅል ኢልካ ከዓ ሴማፎሮ ዝበሃል ከዓኒ ንኣብነት እንታይ ንገብር ኣለና ኣብ ፅርግያ ክንከየድ ከለና ሲ ወላ ማካይን ዘይህልዋ ከለዋ 20-30 ሰከንድ ትፅበ ማለት እዩ ሰብ ፅቕ ንፅበ ማለት እዩ ንዕኡ ሶልቭ ክትገብራ ትኽእል ወይ ከዓ ክትፈትሓልና ትኽእል ኤኣይ ካብኡ ተማሂዛ ኣላ ማለት እዩ። በዚኣ ካ ክድ ኢልካ በታ ናይ ማሪ እንተኸድካ ከዓ ሓንቲ ዝተፈላለዩ ንኣብነት ንሕናስ ባሕርና ሃፍታማት ኢና ምሽ ኣብ ባሕርና ከዓ ዓሳታት ኣለና ማለት እዩ። ስለዚ ህዝቢ ብዓሳ ይቕለብ ማለት እዩ። ዓሳ ክሰርሑ ከለካ ግን ብዓታ ዓፀምቲ ዘለዎ ኣሎ ሰብ ምናልባት ብሰንኪ ግዜ ክኸውን ኽእል ብካልእ ፀገማት ክኸውን ኽእል ነቲ ዓፅሚ ከውፅኦ ይሽገር እዩ። እዛ ብሰለ ማሽን ሰሪሖማ ዘለዉ ግን ነቲ ዓፅምታት ክተልግስ ትኽእል ኣላ ማለት እዩ። ማሽን ኣብ ዲዛይን ገይሮም ኣብካ ቀሪቦም ኣለዉ ማለት ሕዚ ነዚ ኩሉ ንሕን ተዓዚብካ እንታይ ድዕዝበካ ነዚ ኣብ ዘሎ ናይ ኤርትራ ሽግራት ወይከዓ ኣብ ዘሎ ማሕበራዊ ሂወት ወይከዓ ክፍትሓልና ዝኽእል ነገራት እዩ ተማሂዙ ዘሎ ማለት እዩ። እዚ ሕጂ ክንሪኦ ከለና ማለት ሕጂ ኣብ ውልቃ እውን ተመፂና ነዞም ተምሃሮ ኣብ ዘለዉ ዕድል ንህቦም ኣለና ሓደ ምስቶም ናይ ደገ ዝመፁ ዘለዉ ሰባት ኤክስፖዝ ንኽእል ወይከዓ ንኽረኣዩ ተመክሮ ንኽቐስሙ ትገዲልዎም ዘሎ ስራሕ ንኽፈልጡ ማለት ካልኣይ ነገር ከዓኒ ኣብ ሃገራዊ ካብ ናሽናል ሌቨል ተሓሊሱ ንሃዮ እዚ ናይ ኢንጂነሪንግ ትምህርቲ ሲ ማዕርኽ ንተዓውድቲ ሰብ ይሰርሕ ከም ዘሎ ይመሃር ከም ዘሎ ይፈልጥ ከም ዘሎ ንኽሳራ ከም ዘይኮነ እቲ መንግስቲ ዝኸፍለልና ዘሎካ ይርዳእካ ማለት እዩ። ካብ ኩሉ ዝተፈላለየ ግን ትዕዝብተይ ግን ኣብዚ ዘለዉ ስቴክ ሆልደራዊት ካብቶም ደገ መፅኦም ዘሎ ተመሲጦም እዮም ክርእዩ ውዒሎም ማለት እዩ። ካብቶም ናይ ዩኤንዲፒ ጀሚርካ ካልኦት ሃገራት ዘይፈልጥዎ ዝነበሩ ኣብዚ ትምህርቲ ከምዚ ዓይነት ኣሎ ድኢሎም ተምሳጦም ብዙሕ እዮም ክዛረቡ ውዒሎም ማለት እዩ።

0: ኮሌጅ ምህንድስናን ቴክኖሎጂን ማይነፍሒ ኣብዚ እዋን ብዓውድታት ሕርሻዊ ምህንድስና፣ ምህንድስና ስነ ቐመም፣ ሲቪላዊ ምህንድስና፣ ስነ ፍልጠት ኮምፒውተራዊ ምህንድስና፣ ኤሌክትሪካውን ኤሌክትሮኒካውን ምህንድስና፣ ምህንድስና ስነ ባሕሪ፣ ሜካኒካዊ ምህንድስናን ምህንድስና ዓደናን ነቶም ናይ ዲግሪ ፕሮግራም ተምሃሮ ብናይ 5 ዓመት ነቶም ናይ ዲፕሎማ ተምሃሮኣ ድማ ብናይ 3 ዓመት ብቑዕ ክልሲ ሓሳባውን ግብራውን ትምህርቲ ዘቐስም ዘሎ ኮሌጅ እዮም። ኣብዚ ኣጋጣሚ ድማ ተምሃሮ እዘን ኩለን ዓውድታት ትምህርቲ ንዓውደ ትምህርቶም ዝውክል ምርኢት ኤግዚቢሽን ኣቕሪቦም።
1: ጨና ደማ ኣብ ዓድና ብዙሕ ፍርያት ኣለዎ። እንደገና ኣዴታትና ሃኒ ብመፅናዕቲ ይኹም ብዘይመፅናዕቲ ንመድሃኒት ይጥቀማሉ እየን ማለት እዩ። ጨናዳም ሕጂ እዚ ከዓ ብሳይንቲፊክ ወይ ከዓ ክንገልፆ ንኽእል ኢና ማለት እዩ። ብሳይንቲፊክ ወይ ክንገልፆ ከለና ጨናዳም መድሃኒት ኣለዎ ዶ የብሉን? ከዓንድስ ናይዛ ስራሕና ዕላማ ማለት እዩ ጨናዳም መድሃኒት ኣለዎ ዶ የብሉን ንምፍላጥ ማለት እዩ። ነዚ ናይ ጨናዳም ሊቭስ ቆፅሊ ማለት እዩ ኣንቲና ኣንቂፅናዮ ኤክስትራክት ክንገብር ከለና ሕጂ ሰለስተ ዓይነት ሶልቨንት ተጠቂምና ኣሕቀቕቲ ንብሎም ማለት እዩ። እዚ ሕጂ ሚታኖል፣ ኢታኖል፣ ኣሴቶን ዝበሃሉ ሰለስተ ኣልኮልስ ወይ ከዓ ኣሕቀቕቲ ተጠቂምና ማለት እዩ። ኣብ ሰለስተ እዩ ከዓኒ ኣሊኽናዮ ማለት እዩ። ንሰለስተ መዓልቲ ገለ ድሕሪ ምፅባይ ከዓኒ ምስ ሓቐቐ ሕጂ እዚኦም ባዮኣክቲቭ ኮምፓውንድስ ወይ ከዓ መድሃኒታት ንብሎም ዘለና ኣለዎ ዶም የብለውን ቸክ ክንገብር ማለት እዩ። ቸክ ክንገብር ከለና ሕጂ ክልተ ቴስትስ ተጠቂምና ኳሊታቲቭ ቴስት ወይ ከዓ ኳንታቲቭ ኤን ኳንቲታቲቭ ቴስት ማለት እዩ። ኳሊታቲቭ ሕጂ ብዝረአ ነገር ንኣብነት ኣብ ሓንቲ ቴስት ቲቲቭ ኣንፂና ካብ ዝናትና ኤክስትራክት ወይ ከዓ ካብ ዝናትና ዘምፃናዮ ፕሮዳክት ማለት እዩ ሓንቲ ቱቦ ኣንፂና ኣብኣ ንገብራ ማለት እዩ። ዘንሽዑ ኣይሮን ክሎራይድ ዝበሃል ኬሚካል ኣለና። እዚ ኬሚካል እዚ ድሮፕ ባይ ድሮፕ ንውስኸሉ ማለት እዩ። ካብ ቀጠለ ሕብሪ ናብ ብጫ ሕብሪ እንተተቐይሩ ናትና ባዮኣክቲቭ ኮምፓውንድ ኣለውና ማለት እዩ። ንኣብነት ፌኖል ዝበሃል ባዮኣክቲቭ ኮምፓውንድ ፕረሰንስ ናት ወይ ከዓ ኣሎ ማለት እዩ ኣብቲ ናትና ኤክስትራክት ዘን እዚ ባዮኣክቲቭ ኮምፓውንድ ከም ዘለዎ ኣረጋጊፅና ኣለና። እዚ ሕጂ ኳሊታቲቭ ኢና። ኳንቲታቲቭ ክንብል ከለና ከዓኒ ብኤችፒኤልሲ ኤችፒኤልሲ ዝበሃል መሳርሒት ሰፓሬት ብምግባር ናቱ ዌቭ ሌንግዝ ፈላሊና ኣቐሚጥና ኣለና ማለት እዩ። ዘንሽዑኡ እዚ ኤክስትራክት ዝገበርናዮ ወይ ከዓ እዚ ዝረኸብናዮ መድሃኒት ንምንታይ ይጠቕመና ክንብል ኮይና ሕጂ ንኣብነት ባክተርያ ክቐትል ይኽእል እዩ። ካንሰር ዘምፅኡ ዋህዮታት ንምቕታል ይጠቕመና እዩ። እንደገና ከዓኒ ባክቴሪያ ኣብ ኣካላትና ዘለዉ ባክቴሪያ ከዓኒ ንምቕታል ከዓ ይጠቕመና እዩ ማለት እዩ። እዚኦም ባክቴሪያታት ንምቕታል ሕጂ ቸክ ጌርና ወይ ከዓኒ ኣብ ክልተ ፔትሪዲሽ ወይ ከዓኒ ክልተ መሳርሒ መቐመጥ ምፅና ሓደ ኣሞክስሊን ኣምፅና ማለት እዩ። ኣሞክስሊን ሕጂ ከም ንፈልጦ መድሃኒት እዩ። መድሃኒት ስለዝኾነ ኣብ ሓንቲ መሳርሒት ኣሞክስሊን ኣቐሚጥና ኣብ ካልእ ከምዚ መትሓዚ ከዓኒ ካብ ዝናትና ኤክስትራ ዝገበርና ወይከዓ ካብ ዝናትና ዝረኸብናዮ መድሃኒት ኣብኡ ቐሚጥና ማለት እዩ። ዘንሽዑ ባክቴሪያ ዝተፈላለዩ ዓይነት ባክቴሪያ ምፅና ኣብኡ የቲናዮም። ባክቴሪያ ንብሎም ዘለና ቶም ሓሳዊ ኣብ ኣካላትና ዝርከቡ ማለት እዩ። ኣብኡ የቲናዮም መሰተናዮም ሕጂ እቲ ኣሞክስሊን ዝቐተሎምን እቲ ናትና ዘምፀናዮ መድሃኒት ዝቐተሎምን እቲ ኢፌክት ናቱ ወይ ከዓኒ ሓደ ዓይነት ለቨል ናይ ምቕታል ተኽእሎታት ኣለዎም ማለት እዩ። ብከምዚ ከዓኒ ባክቴሪያ ከም ዝቐትል ኣረጋጊፅና ማለት እዩ።
2: ናና መፅናዕታዊ ፅሑፍ ሕጂ ካብ እሳተ ጎመራ ዝወፀ እምኒ ቮልካኒክ ስኮር ኢና ንፅውዖ። ንዑ ንፅርግያ ከመይ ከም ንጥቀመሉ እዩ ተሓሳብና ነይሩ ማለት እዩ። ተሓሳብ መበገሲና ሕጂ እዚ እምኒ እዚ ቮልካኒክ ስኮር እያ ንብሎ ክሳብ ሕጂ ንወልሓንቲ መዓላይ ንጥቀመሉ ኢና ዘለና። ኣብ ሃገርና ከዓ ከምዚ ብስእል ንሪኦ ዘለና ኣባንዳንቲ ካብ ባፅዕ ጀሚሩ ክሳብ ዓሰብ ብብዝሒ እሳተ ጎመራ ስለ ዘለና እዚ እምኒ እዚ ከዓ ብብዝሒ ኣብኡ ይርከብ ኣሎ ማለት እዩ። ስለዚ ንፅርግያ ከመይ ጌርና ክንጥቀመሉ ከም ንኽእል ኢና ክንሰርሕ ጀሚርና ማለት እዩ። ነዚ ስራሕ ክነበግሶ ከለና መጀመርታ ነዚ እምኒ እዚ እንታይ ዓይነት ባህርያት ኣለ ወይና ፈሊጥና እንታይ ዓይነት ባህርያት ኣሎ መፅናዕታ ጌርና ማለት እዩ። እዚ መፅናዕቲ እዚ ኣብ ኣስፌኮ ኣብ ትካል ኣስፌኮ ከና ኢና መፅናዕቲ ጌርና ናብቲ ካልኣይ ፌዝ ናይ ፕሮጀክትና ወይ ናብቲ ካልኣይ ገፅ ናብ ፕሮጀክትና ምስ ንኸይድ ከዓ ፕላስቲክ ሞዲፋይድ ቢትመን እዚ ማለት እንታይ ማለት እዩ? ብፕላስቲክ ጌርካስ ንፅርግያ ከመይ ተመሓይሾ ማለት እዩ። ሕጂ ኣብ ዓድና ክስራሕ ከሎ ፅርግያ ኖርማል ፅርግያ እንታይ ኢና ንጥቀም ነርና ጆያ ቢትመን ኣስፋልት ማለት እዩ ካርታመ ንብሎ ካርታመ ኢና ፋይን ኣግሪጌት ከዓ ድኹም ሕፃ ከዓ ንጥቀም ነርና ማለት እዩ። ንሕና ከዓ ኣብ ክንዲ እቲ ጆያ ቮልካኒክ ስኮርያ ክንጥቀም ወሲድና ማለት እዩ። ነዚ ቮልካኒክ ስኮርያ ጌርና መሊስና ከዓ ፕላስቲክ ኣብ ዓድና ብብዙሒ ጓሃብ ደሎ። ስለዚ ነቲ ፕላስቲክ ንምጉዳል ፕላስቲክ ቮልካኒክ ስኮርያ ኤንድ ቢትመን ተጠቂምና መጀመርታ ነዚ ፕላስቲክ እንታይ ጌርና ኣምኪኽናዮ ኣምቲኸና ምስ መንታይ ሓዊስና ምስ ካርታማ ሓዊስና እያ ማለት እዩ ሽዑ ምስ ካርታማ ሓዊስና እዚ ቮልካኒክስ ኮረ ከዓ መወዳእታ ሓዊስና እዛ ስፔሲመን ትርእዋ ዘለኹም ዲፈረንት ሚክስስ 300ታዊት 400ታዊት 500ታዊት እንዳገበርና ዲፈረንት ሚክስስ ኣዳሊና ኣብ መወዳእታ እዚኣ መፅያ ተቕንዕቲ ማለት እዩ ስለዚ ካብ መወዳእታ እንታይና ክንልምድ ንኽእል ካብዚ እዚ ቮልካኒክስ ኮርያ ብዙሕ ዘለና ኣብ ዓድና ኣይንጥቀመሉን ኣለና ኣብ ከባቢ ዓሰብ ካብ ባፅዕ ናብ ዓሰብ ከዓ ኮንስትራክሽን ክንገብር ኢና ብሕጂ ማለት እዩ ብዙሕ ፅርግያታት ክንሰርሕ ኢና ስለዚ ካብ ከበሳታት ኣብ ክንዲ ንእማን ኣምፂና ንጥቀመሉ እዚ ቮልካኒክስ ኮርያ ኣብኡ ስለ ዘለና ኣብ ልበላና ኣብቲ ከባቢ ዓሰብ ካብ ባፅዕ

0: ካብዚ መፅናዕታዊ ፅሕፍናና መደምደም ተሂብና ማለት እዩ። ሕጂ ፕላስቲክ ምግባርና ከዓ ቀዳማይ ነገር ኣሜሪካን ስታንዳርድ ና ተጠቂምና ኣዋሽቶ ድበሃል ናይ ኣሜሪካ ስታንዳርድ እቲ ቴስትስ ክትገብር ከለካ ፈተናታት ክተካየድ ከለካ ማለት እዩ ፕላስቲክ ምስእተናሉ ስቴቢሊቲ ናቱ ኢንክሪዝ ገይሩ ማለት እዩ ስቴቢሊቲ ናይቲ ፅርግያ ኢንክሪዝ ገይሩ ካልኣይ ተፃዋርነት ዕድመ ኣለዎ ማለት እዩ። ስለዚ እቲ ፅርግያ ኣብ ክንዲ ቀልጢፉ ድፋሓር ወይ ድፋሖ ፕላስቲክ ሞዲፋይድ ምስ ገበርካሉ ንነዊሕ ዕድመ ክፀንሕ ይኽእል እዩ ማለት እዩ። ከም ሳልሳይ ከዓ ካብ ካርበን ድወፅእ ካብ መካይን ድወፅእ ካርበን ኣብዞርብ ናይ ምግባር ናይ ምስሓብ ዓቕሚኻ ኣለዎ ማለት እዩ። ፕላስቲክ ሕጂ ካብቲ ኣብ ዓለም ጥቐንዲ ኣፀጋሚ ኮይኑ ዘሎ ነገር እዩ። ምክንያቱ ክምሽምሽ ስለ ዘይክእል ብባክቴሪያ ዲኮምፖስ ክኸውን ስለ ዘይክእል ኣብ ዓለም ብብዙሕ ጓሓፍ ኣለና ማለት እዩ። እዚ ከዓ ንላንድ ፖሊሽን ወይ ብከላ ናይ መሬት የስዕበና ኣሎ። ስለዚ ነዚ ፕላስቲክ እዚ ኣብ ናይ ፀግያ መዓላ ተውዒልናያ ግን ኢንቫይሮመንታል ፖሊሽን ወይ ከዓ ብከላ ናይ ከባቢ ነውሕድ ኣለና ማለት እዩ።
1: ሕጂ ኩላና ከም ንፈልጦ ዋጋ ናይ ኣስቤዛ ኣብ ዓድና ይቀያየር እዩ ማለት እዩ። ካብ ዞባ ናብ ዞባ ይኹን ከምኡውን ሲዝናል ቸንጅስ እንድሕር ኣሎ እቲ ዋጋታት እንዳተቀያየረ እዩ ዝኸይድ። ሕጂ ስጋብ ሕጂ ዝፀንሐቲ ሲስተም ማለት እዩ ብዓድና ሓረስቶት ይኹኑ ወላ ሸቀጥቲ ይኹኑ ነቲ ዋጋታት ብሓሳቦም እዮም ክግሙት ወዲፉት ነሮም ማለት እዩ። ሕጂ ዛናና ሰሪሕና ዘለና ፕሮጀክት ግን ብሓደ ርጉት ዝኾነ ወይ ድማ ፕሮባቢሊስቲክ ዝኾነ መገዲ ነቲ ዋጋ ናይቲ ስፔዛ ክትፈልጦ ትፍትን ማለት እዩ። ሕጂ እቲ ዳታ ዝወሰድናዮ ናይ ዝሓለፈ 5 ዓመት ኮይኑ ካብ ሚኒስትሪ ሕርሻ ዝተዋሃበና ዳታ ኮይኑ እንታይ እንታይ ዝሓዘ እዚ ኣስቤዛ ምስ ናቱ ዋግኡ ከምኡውን እቲ ናቱ ዕለት ዝተዋጋ ዝተወሰደሉ ኣለና ማለት እዩ። ንሕና ሕጂ ነዚ ዳታ እዚ ኣፅሪና ፊቸር ኢንጂነሪንግ ዝበሃል ኣፕላይ ጌርና ናብ ሰሙናዊ ከም ዝእከብ ጌርና ማለት እዩ። ካብዚ ሽዑ ነታ ሞዴል ኤክስጂቡስ ዝበሃል ሞዴል ማለት እዩ ትሬን ጌርና ትሬን ምስ ገበርና ከዓኒ ከምኡ ጌራ ነቲ ዝቤዛ ዋግኡ ክትግምቶ ትኽእል ማለት እዩ። እዛ ስራሕ እዚኣ ከዓኒ ንመንያ ትጠቅም እንድሕር ኢልና ከዓኒ ቀዳማይ ንሓረስቶት ንምንታይ እንድሕር ኢልና ዝኾነ ናይ ዋጋ እንድሕር ወሲኺ ወይ ዋጋ እንድሕር ጎዲሉ እዛ ሲስተም እዚኣ ኣቐዲማ ትነግሮ ማለት እዩ። ምስ ነገሮቶ ከዓኒ ካብኡ ትውሳኒኡ ንሱ ይወስድ ማለት እዩ። ንኣብነት ኣኽቢሩ ዲ ክሸጦ ነቲ ንብረት ኣበይ ክሸጦ እዩ ኣበይ ናይ ዞባ ኣበይ ናይ ንኡስ ዞባ ባዕላ ክትነግሮ እዩ ማለት እዩ። ካልኣይ ንመን ጠቅምተ ኢልና ንሸቀጥ ከዓኒ ክንምንታይ ናይቲ ደሊና ዘለና ስፔዛ ክቐምጡ ኣለዎን ከምኡውን ፕላን ንክገብሩ ወይ ድማ ኩሉ ሓሳባት ከውፅኡ በዚኣ ትሕግዞም ማለት እዩ። ሳልሳይ ናይ ጋቨርንመንት ኤጀንሲ ወይ ናይ መንግስቲ ንብሎ ማለት እዩ እንታይ ክጥቀሙሉ ኣኽእሉ ፖሊሲ ንምውፃእ ወይ ከዓ ሕጊ ንምውፃእ ክጥቀሙሉ ኣኽእሉ እንታይ ማለት እዩ እዚ ንኣብነት ኣብ ገሊኡ ቦታታት እቲ ዋጋ ማራ ይውስኽ እሞ እቲ ሰብ ክህሰይ ማለት እዩ። ሕጂ በዚ መገዲ ሕጊ የውፅ እቶም ሰባት። ሳልሳይ ከዓኒ ኮንሱመርስ ንሕና ማለት እቶም ገዛእቲ ኣበይ ናይ ግዜ ክንገዝ ከምደለና ትነግረና። ንኣብነት ሽጉርቲ ወይ ኮሚደር እንድሕር ወሲድና ትመት ዘላ ሰሙ እንዶ ተሓስብ ወይስ ድሕርያ ዘላ ኢልና ኣብታ ዝሓሸት ግዜ መሪፅና ንገዝእ ማለት እዩ ንሕና። ሶ እታ ሲስተም ከነርእየኩም እንድሕር ኮይና ቀዳማይ እዚኣ ዌብሳይት እያ ብፓይተን ዝተባሃለ ላንጉጃ ተሰሪሓ ማለት እዩ። ሕጂ መጀመርያ እቲ ዩዘር እንታይ ዝገብር ተጠቃማይ ማለት እዩ ካብዘ ናብዚ ዘለዋ ኮሞዲቲስ እታ ደሊዋ ዘሎ ክመርፃ እዩ። ንኣብነት ሕጂ ባናና ንውሰድ ሞ ካብ ሽዑ ንእስ ዞባ ክንመርፅ ኢና ሕጂ ኣስመራ ስለ ዘለና በስመራ ክገብራ እዩ። ካልኣይ ሳልሳይ ሽዑ እታ ሰሙን ማለት እዩ ሕጂ ዊክ 1 ዊክ 2 ዊክ 3 እንዳበለት ስጋ ዊክ 53 ክትበፅሐ እዚ ከዓ እንታይ ማለት እዩ ካብ ሎም ዓንቲ ዊክ 1 ተልና ትመት ዘላ ሰሙን ማለት እዩ ከምኡ ድሕርያ ዘላ ሰሙን ስጋብ ዓመት ክትግምት ትኽእል ያ ዋጋ ማለት እዩ እዚኣ ሲስተም። ንኣብነት ዊክ 7 ወሲድ ኣለኹ ኣብዚኣ ፕሬዲክት ማለት ገምቲ ማለት እዩ ገምቲ ምስ በልኳ እንታይ ትብለንላ እታ ፎርካስትድ ወይ ከዓ እታ ተገሚታ ዘላ ዋጋ 19 ንኣፋ ትብለንላ ብትሕትያ ካሊእ እታ ኣኪረሲ ናይ 99% ኣኪረት እያ ማለት እዩ። ሕጂ ወላ 100% እኳ ሹር ኣይንኹን ከምኡ ምዃኑ ሓደ ግምት ትህበናላ ማለት እዩ። እጂ ተሓረስታይ ድ ተሸቃጣይ ብኡ መሰረት እቲ ናቱ ውሳኔ በዚ ወስ
2: ኣብዚ ኣቕሪብናዮ ዘለና ከመይ ጌርካ ካብ ጉንድ ባናና ሓርጭ ከተውፅእ ትኽእል ማለት ናብ ዝብላዕ ክትቅይሮ ማለት እዩ። ኣብዚ መጀመርታ ሰለስተ ሓሳብ ሒዝና ኢና ተበጊስና። መጀመርታ እታ ጉንድባናና ምስ ተውፀት እታ ገረብ ብምልእታ ካብኡ ንድሕር ስራሕ የብላን ተቆሪፃ ትጉንዳይ ይጉሓፍ እዩ። ስለዚ ኣብ ዓለም ኣብ ዓመት ኣስታት 50 ቶን ዝኣክል ከም ጉሓፍ ኮይኑ እዩ ጉንድባናና ዝቐርብ ዘሎ። ስለዚ ቀዳማይን ዕላማና ከመይ ጌርካ ጉሓፍ ዌስት ናትናስ ጉሓፍ ናትና ናብ ዜሮ ንምምፃእ ማለት እዩ ወይ ከዓኒ ብምሉእ ክፋል ናይ ባናና ናብ ክብላዕ ዝኽእል ደረጃ ንምቕያር ማለት እዩ። ካልኣይ ሓሳብና ከዓኒ ከም ባናና ብዙሕ ኒትሬንት ስለ ዘለዎ ከመይ ጌርካ ናብ ሕብረተሰብ ኣውሪድካ ንሕማማት ከም በዓል ዲያቤቲክ ማለት ሽኮርያ ፃፀ ደም ዘለዎ ፀፀር ኩሊትን ዘለዎም ሰባትን ንሕገዝን ምባል እዩ። ሳልሳይ ሓሳብና ድማ ከመይ ጌርካ ሓደ ሓረስታይ ካብ ሓመድ ማይ ኒትሬንትስ ኢቨን ክሳዕ ማሽነሪታት ኣውፅኢ

0: ግን ሓንቲ ዘለላ ባናና ሒዙ እዩ ዝተርፍ። ስለዚ ከመይ ገይሩ እትወትናቱ የኻዕበት ንዝብል ሓሳብ ማለት እዩ። ሕጂ መጀመርታ ጉንዲ ባናና ኣምፂና እታ ማእከለይቲ ወይ ከዓ ማእከለይቲ ክፋል ናይታ ባናና ነውፃ። እዚ ሜካኒክ ማንዋሊ ወይ ብኢድና ወይ ከዓ ብማሽን ከነውፅኦ ንኽእል ኢና። መሰውፃናያታ ኢነር ፓርት ወይ ከዓ እታ ማእከለይቲ ፓርት እዚኣ ሃብታም ብትሕዝቶን ሃብታም ብፋይበርን እያ ማለት እዩ። ስለዚ ከሰለስተ ክሳብ 5 ሚሜ ቅጥሚ ዘለዎ ጌርና ብኻራ ይኹን ብዝተፈላለየ ነገር ብምቁራፅ ብድሕሪኡ ባናና ብገዛ ርእሱ ናይ ምፅላም ባህር ኣለዎ። ምስ ኦክሲጅን ወይ ከዓ ምስ ኣየር ኮንታክት ምስ ፈጠረ ስለ ዝፅልም ሲትሪክ ኣሲድ ብሃል ባእታ ኢና ንእትወሉ ማለት እዩ። እዚ ሲትሪክ ኣሲድ ካብ 0.5 ካብ 0.5 ሚእታዊት ኮንሰንትሬሽን ወይ ሕፍሰት ዘለዎ ኮይኑ ኣብ 1000 ሚሊ ሊትር 3 ክሳብ 5 ግራም ንእትወሉ ማለት እዩ። እዚ ሕጂ ንኸይፅልም ተባሂሉ ዝግበር መሳርሒ እዩ። ብድሕሪኡ ናብ ኦቨን ድራይ ማለት መንቀፂ ኢና ንኸይድ ን8 ሰዓት ወይ ከዓ ን10 ሰዓት ኣብ 60 ክሳዕ 80 ዲግሪ ሰንቲግሬድ ብምእታው ነንቅፆ። ንቕፁ ምስ ወፀ ከምዚ ዓይነት ምስሊ ክሕዝ ብድሕሪኡ ተጣሒኑ ናብ ሓርጭ መልክዕ ይቕየር ማለት እዩ። እዚ ሓርጭ መልክዕ ዘሎ ዝተፈላለየ ነገር ክስራሕ ይኽእል እዩ። ንኣብነት መልክዕ እንጀራ፣ ቅጫ፣ ሽሮ፣ ፓስታ፣ ብሽኮቲ፣ ጁስ፣ ፈሳስን ተስክስራሕ ይከኣል እዩ ማለት እዩ። ሕጂ እዚ ክንብል ከለና እዚ ሓርጭ ንብሎ ዘለና ብትሕዝቶ ብማዕድን ብዙሕ ክህልዎ ከሎ ዓቐን ሽኮር ናቱ ትሕዝቶ ዓቐን ሽኮር ንድሕር መፂኻ ውሑድ እዩ። ስለዚ ናይ ሽኮርያ ዘለዎም ሰባት ውሑድ ካርቦሃይድሬት ወይ ከዓ ውሑድ ዝበለ ሽኮር ክምገቡ ስለ ዘለዎም ካብ ፊኖ ካብ በዓል ፓስታን ጉድል ዝበለ ዓቐን ትሕዝቶ ናይ ሽኮር ስለ ዘለዎ ተመራፂ ይገብሮ ማለት እዩ። ውጪ ግላይሰሚክ ኢንደክስ ማለት ዓቐን ትሕዝቶ ናቱ ካብ 38 ክሳብ 42 ይበፅዕ። ብመልክዕ ፈሳሲ እንድሕር ኮይኑ ከዓኒ ገና ከይንቐፀን ከሎ እቲ ናቱ ፈሳሲ ኮንተንት ተውፅኦ ማለት ብዙሕ ማይ ኮንተንት ስለ ዘለዎ ከም መልክዕ ፈሳሲ ኮይኑ ነቶም ፀፀር ኩሊት ዘለዎም ሰባትን ወይ እውን ሃይ ብላድ ፕሬሸር ማለት ጥቕጢ ደምኒ ዘለዎም ሰባትን ካ ሓጋዚ ኮይኑ ይርከብ ማለት እዩ። ከም ሳልሳይ ሓሳብና እንታይ እዩ ነይሩ፣ ከመይ ጌርካ እቶትናትካ ተኻዕብት። ሓደ ሓረስታይ ካብ ባናና ጥራይ ዘፍሪ በቲ ሓደ መልክዕ ካኒ ናብ ሓርጭ ቀይሩ ንገዛ ርእሱ ንሕብረተሰቡን ክጠቅም ይኽእል።
1: እቲ ፍሉይ ነገር ናይ እዚኣ ዘብሎ ናይዛ ብሪጅ ካብቲ ቅድሚ ሕጂ ዝነበረ ማለት እዩ ሓደ ኣብዚ ሃገር ንመጀመርያ ግዜ ከምዚ ዓይነት ብሪጅ ዲዛይን ዝግበር ዘሎ ማለት እዩ። በዚ ዓቕሚ ናይ ዝሃገርና ማለት እዩ መጀመርያ ኮይኑ ከዓኒ ኣብ ባይታ እውን በቲ ቅድሚ ሕጂ ካብታ ኣሸሊ ትበሃል ዝረኸብናዮ ተመክሮ ዓብ ተመክሮ ስለ ዝኾነ እዚ ከዓ ኣብ ባይታ ክንሰርሖ ከም ንኽእል ንኩሎም መሃንድሳት ዓብዪ መልእኽቲ እዙ ማለት እዩ። ነቲ ሃገር እውን ክሰርሕ ከም ዝኽእል ዓቕሚ መሃንድሳት ከም ዘለዎ ዘርእየና ዓብ መልእኽቲ የመሓላልፍ ማለት እዩ። ሕጂ እዚ ብዕብታ ተመፂና እዛ ብሪጅ ኣብዚኣ ዘላ 28 ሜትሮ ኣርኮ ኣለዎ ማለት እዩ። ተደሚረን ከዓ 112 ሜትሮ ይመፅእ ማለት እዩ። ክልተ መካይን ድማ ክልተ ኣንጻር ክሕልፍ ዝኽእል ገይሩ ተዳልዩ ዘሎ ማለት እዩ። ሕጂ እቲ ኤክስፐሪንስ ኣለና ማለት እዩ። እዚ ብዓብዩ ተመክሮ ዘሎ ሓደ ፍሉይነት ዝገብሮ እቲ ቀንዲ ከዓኒ ሶሉሽን ነቲ ዘሎ ሶሉሽን ዘምፅእ ምዃኑ ፍታሕ ዘምፅእ ምዃኑ ከዓ ዝዓበየ ነገር ማለት ምክንያቱ ኣብዚ እንተ ኣናላይዝ ተገይርና ወይ ድማ ናይዚ እንተ እቲ ውህሉል መፅናዕቲ ተገይሩ ዓመታዊ ክልተ መኪና ናይ ቢሻ እንተ ድውሰዳ ኮይነን ተደሚሩ ኣብ ብዙሕ ዓመታት ክንደይ ክመፅእ ናይ ዲለይ ወይ ብድንጓይ ኣብ ስራሕ ዘጋጥም ዘሎ ብዓይነት ኢኮኖሚ ተመፂኻ ዓብይ ሰ ኣለዎ ረብሓ ኣለዎ ማለት እዩ። ብተወሳኺ ምስ ሱዳን ዘራኽብ እዚ ንመፅእ ማለት እዩ። ኢንተርናሽናል ሮድ ስለ ዝኾነ እዚ ብዓብዩ ዝኸኣኒ እቲ ኢምፓክት ወይ ድማ ፅልዋና እዚ ብሃገር ደረጃ ዓብ ዝኾነ ፅልዋ ኣለዎ ማለት እዩ። እዚ ብሪጅ እዚ ማለት እዩ እወ ሕጂ እዚ ንባጀት ዝምልከት 4.4 ሚሊዮን ዶላርስ እዩ ተቐሚሩ ዘሎ። ንግዜ ንምስርሑ ዝምልከት ድማ 426 ናይ ስራሕ መዓልታት ገደብ የድልዮ ማለት እዩ።

0: ኮይኑ ግን እዞም ኣብቲ ምርኢት ኤግዚቢሽን ቀሪቦም ዘለዉ ብርክት ዝበሉ ምህንድስናዊ ፍርያት ኣብቲ ኣጋጣሚ ጥራይ ዘብቅዕ ከይከውን ዕምሮም ናብ ተጨባጢ ጸገማት ሕብረተሰብ ዝፈትሑ ግብራዊ ስራሓት ዝሰጋገረሉ መድረኽ ምፍጣር ኣገዳሲ እዮም።
1: እቲ ትሪኦ ዘለካ ምህዞን ሰንዓን ክኸውን ይኽእል፣ እቲ ኣብ ወረቐት ቀሪቡ ዘሎ መፅናዕታዊ ፅሑፍ ክኸውን ይኽእል። እዚ ብመፅናዕቲ ደረጃ ምቕራብ ዩንሕና ስራሕ ናይ መን ዕዮ እዩ ተሪፉ ዘሎ ሕጂ ምሳና ተወሃሂዶም እቶም ዝምልከቶም ኣካላት ናብ መንግስታዊ ክኾኑ ይኽእሉ ዘይመንግስታዊ ክኾኑ ይኽእሉ ብዝዓበየ ደረጃ ፈርዩ ኣብ ዕዳጋ ባውዒሉ ኣርባሕ ክኸውን እየ ዝፅባአን ሕጂ
0: ሓሲብካ ክትውጥን ሓደ ነገር እዩ። ውጥንካ ተግቢርካ ግብረ መልሲ ክትዕቀን ድማ ዝበለፀዩ ዝበሉ ወደብቲ እዚ ኣጋጣሚ ካብ ተሳትፍቲ ኣዝዩ ፅቡቕ ግብረ መልሲ ከም ዝረኸቡ ይገልፆም። እዚ ድማ ነቲ ሓሊኖሞ ዘለዉ መፃኢ መደቦም ዝያዳ ድርኺት ከም ዝፈጥረሎም ይዛረቦም።
1: ዝሓለፈ ዓመት ኣብቲ ናይ ቀዳማይ ኢንጂነሪንግ ደይ ዝገበርናዮ ኣፅብብ ኣቢልና ዕዱማት ዳኣ ነይሮምና ካብ ደገ እምበር እቲ መብዛሕትኡ ትስራሓት ናይ ኮሌጅና እዩ ነይሩ። ሎሚ ዓመት ካብ ደገ ካብ ናይ መንግስቲ ኹን ናይ ዘይመንግስታውያን ትካላት እውን ከም ዝሕወስዎ ተገይሩ እዩ። ኣብ ፖስተር ፕረዘንቴሽን ኹን ኣብ ኢኖቨሽን ኹን ዋላ ኣብቲ ፕረዘንቴሽን ሕጂ ከዓ ብውሕዱ ዋላካ ኢንተርናሽናል ደቂ ካልኦት ሃገር ተዘይበልና ኤርትራውያን ኮይኖም ግን ኣብ ዳያስፖራ ዝነብሩ ዘለዉ ራብዓይ ግንባር ንብሎም ዘለና ንሳቶም ከም ዝሳተፍዎ ንምግባር እዩ ትዕላማን ኣብ ዝመፅእ ማለት እዩ። ካብኡ ሓሊፉ ግን ንሕና ኣብዚ ጀሚርና ኣለና ኣፅብብ ኣቢልና ጀሚርናዮ ናብ ሃገር ደረጃ ከነስፍሐ ኢና። ካብኡ ወፂና ከዓ ከምኡ እንዳበልና ምናልባት ናብዚ ዞባና ካብ ዞባና ወፂና ናብ ኣፍሪካ ካብ ኣፍሪካ ወፂና ከዓ ዓለም ለኻዊ ክንገብሮ እዩ ትመደል።
2: ኣነ መወዳእታ ክብርደሊ ቀዳማይ ነገር ንሕና መምህራንን እቶም ኣብዚ ንሰርሕ ሰራሕተኛታት ናይ ፋይናንስ በሎ ኣድሚኒስትሬሽን በሎ ስቱደንት ኣፌር በሎ ኩላና ዘለና ከም ተምሃሮና ስለ ዘለዉ እዩ። ስለዚ ኩላና ከዓ ንተምሃሮና ኢና ዘለና ተምሃሮና ስለ ዘለዉ ንሕና ኣለና። ስለዚ ብቐዳምነት ተምሃሮና ነዚ ተረዲኦም ነዚ መዓልቲ እዚ ተገዲሶም ነዚ ኩሉ ዝረኣኹሞ ትሕቶታት ስለ ዘዳለዉ ብሓቂ ልባም ኮነ ምስጋናይ ከብፅሓለዎም ደሊ ማለት እዩ። ከምኡውን እዛ መዓልቲ እዚኣ ከም ዝበልኩካ ብዙሕ ነገራት ያጠልም ማለት እዩ። ሓንቲ መዓልቲ ትኹን እምበር ንትሕዝቶ ከም ዝረእኻዮ ናይ ሰሙናት እውን ክኸውን ይኽእል እዩ። ስለዚ ነዚ ንምድላው ካብ እዚ ናይ ማሕበረሰብ ኮንድሌጅ ምህንድስናን ቴክኖሎጂ ማይነፍሒ ብሙሉ ካብ ላዕሊ ስጋብ ታሕቲ ብሕብረት ስለ ዝሰርሓና ኣብዚ በፂሕና ዘለና ማለት እዩ። ብዓብዩ ከዓ ላዕለዎት ትካላት ትምህርትን ሚኒስትሪ ፋይናንስን ናሽናል ዲቨሎፕመንት ነዚ ክንገብር ብባጀት ይኹን ብሓሳብ ስለ ዝሓገዙና ብጣዕሚ ከመስግኖም ደሊ ማለት እዩ። ከምኡውን ብምልኦም ዳይሬክትሊ ኢንዳይሬክትሊ ዝተሳተፉ ኣብዚ መዓልቲ እዚ ልባዊ ምስጋናይ ከብፅሃሎም ደሊ።
0: ንሕና እውን ነቲ ኣብቲ ኣጋጣሚ ዝተዓዘብናዮ ደስ ዘብል ንልምዓታዊ ጉዕዞ ሃገርና ማርሻ ቐይሩ ንቕድሚት ዝደፍእ መደብ ኣብ ቀጻሊ ብዝሰፍሐ ትሕዝቶን ኣወዳድባን ዓመት መፀ ክንሪኦ ተስፋ ንገብር።

0: ዝኸበርኩም ተኸታተልትና ደጊምና እንቋዕና ብቅድምያት ፅንብል በዓልና ፅንሕና ኣብ ቃዓና እንዳብልና ትሕዝቶ መደብ ማእገር ከምዚ ኣቐድም ኣቢልና ክንሕብረኩም ፅንሕና ኣብ ቅድምን ድሕርን ትሕዝቶ መደባትና ኣብ ከባቢ ጎደና ሓርነት ዝርከባ ትካላት እናኸድና ኢና ምስ ናይ በዓልና ፅንሕና ድምቀት ዝፈጥሩ ዓይነት ትሕዝቶ ዘለዎም መደባት ነዳል ዘለና እሞ ካብዚ ቐፂልና ድማ ናብ ሓንቲ ትካል ኣምሪሕና ኣለና። እዛ ትካል ሕያቂፋቶ ዘላ ትሕዝቶ ድማ ብዛዕባ መፀባበቒ ንብረት ናይ መካየንያ ትሸይጥ ብዛዕባ ናይ ኣብ ዝተፈላለዩ እዋን ከም ዝተኸታተልናዮ ወይ ከም ዝተዓዘብናዮ ድማ ኣብ ናይ መካይን ታክሲ ናይ ውልቂ መካይንን ካልኦትን ዝልጠፍ ስቲከር ናይ ምስሊ ባንዴራ ኤርትራ ዘጉልሕ ካብቶም ዝሰርሑ ትካላት እውን ሓንቲ ኣብዚ መፂና ኣለና እሞ ምዚ ኣብ ጎነይ ዘሎ መንእሰይ ድማ ምስ ሓፂር ዕላል ከነካይድና ደጊምና ኣብ ውሽጢ ሃገርን ወፃእን ዝነብር ህዝቢ ኤርትራ ርሑስ በዓል ናፅነት ክንብል ንፈርቱ
1: ኤርትራናውልቅንላዕሊ
2: ናቶም ይደዳል ሎ
0: ስርሐለይልካ ክንደይ ዓመታት ነዚ ነጢፍካ ኣለካ
2: ዝሙያ ከባቢ 5 ዓመት ገለ ስርሐ ኣለኹ
0: ሕጂ ስኻ ዘፍረኻዩ ኣብ ማኪና ክትዕዘቦ ዶ ትሪዮ ዶ
2: ዎ ይርአየ ኣብ ገለ መካይን ወላ ኣብ ዝተፈላለዩ ክትሪኦ ከለካ ደስ ይብለካ
0: እንታይ ሞ ትብል ንስኻ
2: ከነስኻ ክትሪኦ ከለካ ሲ ኣብ ሓንቲ ስተጅ ሰጊረ ከም ዘለኹ ትርዳእ ስኻ
0: ምክንያት በዓል ናፅነት ሞ ብዝጋጣሚ እዚ እንታይ ትብል
2: መጀመርታ ርሑስ በዓል ናፅነት ንመላስ ብኤርትራ ቀፂለ ዓማዊልና ንክሎም ከባቢ ባቢልን ዘለዉ ክብርቲ በዓልቲ ቤተይ ምስ ጓለይ ምስድራይ ንኩሎም ርሑስ በዓል ናፅነት
0: ሕጂ ኣብ ስራሕ ኢካ ተፀሚድካ ዘለካ እዚ ምልጣፍ
2: ኣብ ስራሕ
0: ኣለኹ
2: ኢሽተ ዩ ዘለኹ ቀኒልናርሑስ በዓል ናፅነት ኣራይ ቀኒሎ

ዓመታዊ ብጨንፈር ሚኒስትር ትምህርቲ ዞባ ደቡብ ተዋሂዱ ዝካየድ መደባት እዩ። ተምሃሮ መባእታ ማእከላይን ካልኣይን ደረጃ ኣብያተ ትምህርቲ ዞባ ደቡብ ይሳተፍዎ። ሃገራዊ ጥምረት ዘሕላገቱ ፌስቲቫል ተምሃሮ ኣብ ወርሓት ግንቦት ኣብ ቅንያት ፅምብል በዓል ናፅነት ብምክያዱ ሓደ ካብቲ ፍሉይ ድምቀት ዝፈጠረ እዩ ነይሩ። ትምህርታዊ ጥቀስ ባህላውን ስፖርታውን ውድድራት ዘጣመረ ቅነ ፌስቲቫል ተምሃሮ ዞባ ደቡብ ሎሚ ዓመት እውን ካብ ዝተፈላለያ ንእሳን ዞባታት ዞባ ደቡብ ወኪሎም ዝመፁ ተምሃሮ ንምስታፍ ኣብ ከተማ መንደፈራ ኣብ ዝተረኽብሉ ብክብ ዝበለ ስነ ስርዓት ተኻይዱ። ኣብያተ ትምህርቲ ኣብ ሕቕፍአን ዝርከቡ ተምሃሮ ዝተፈላለያ ክለባት ብምቓም ዘለዎም ዝምባልን ክእለትን ኣለልዮም ንኽዋስኡ ባይታ የጣጣሐየን። ኣብነት ናይዚ ድማ ቅነ ባህላውን ስፖርታውን ትምህርታዊ ጥቀስ ውድድራት ምክያድ እዩ። ከም ኣካል ትምህርታዊ መደባት ምዃኑ ዝስራሓሉ ተወሳኺ ንጥፈታት ተምሃሮ ኣብ ዝተፈላለየ ኣጋጣሚ ኪኖ ተወዳደርቲ ኮንካ ምቕራብ ውሽጣዊ ድሌታቶም ዘንጸባርቑሉን ስሞምን ስም ሃገሮምን ዘፀውዕሉ ተመክሮ ንኽድልቡ መድረኽ ዝፈጥርን ኣብ ርእሲ ምዃኑ ዓብ ቆላሕታ ተገይሩሉ ዝፀዓረሉ መደባት እዩ። እዚ ብጨንፈር ሚኒስትር ትምህርቲ ዞባ ደቡብ ተወዲቡ ዝተኻየደ ቅነ ፌስቲቫል እውን ነዚ ኣቐዲሙ ዝተጠቕሰ ዘራጉድ ኮይኑ ውፅኢት ተወሰኺ ንጥፈታት ተምሃሮ ንፃዕሪ ኣለይትን ኣሰልጠንትን መምህራን ኣጉሊሑ ዘንጸባርቕ እዩ። ዝሓለፈ ሰሙን ከተማ መንደፈራ ብተምሃሮ መንእስያት ማሚቑ ያቐንያ። ካብቲ ካብ 1 ክሳብ 3 ግንቦት 2026 ዝተኻየደ ንጥፈታት ካብ ምፍላም ክሳብ ምዝዛም ኣብ ዝነበረሉ ሃዋህው ተምሃሮ ምስ ዝተፈላለየ ንጥፈታት ዝደመቐሉ ቕነ ኣብ ርእሲ ምንባሩ ንነፍሲ ወከፍ ዓይነት ውድድር ዝውክል ባህላዊ ክዳውንትን ስፖርታዊ ዕጥቅን ዝለበሱ ተምሃሮ ካብን ናብን ምንቅስቓሳቶም ከካይዱ ከለዉ ትርጉም ቅነ ፌስቲቫል ምስ ድሙቕ ሕብራዊ ትርኢት ሓድነት ተምሃሮ ዝጐልሓሉ ነይሩ።

ስሕበት ዓይኒ ዝማርኽ ድሙቕ ህዝባዊ ሰልፊ ናብ ምምሕዳር ከተማ መንደፈራ ኣብ ዝበጽሕሉ ሓላፊ ምምሕዳርን ፋይናንስን ዞባ መንደፈራ ኣቶ ገብረ ገርግሽ ገብረ ድንግል ናይ እንቋዕ ድሓን መጻእኩም ቃል ኣስሚዑ ኣስዒቡ መምህር በላይ ኑር ሑሴን ንዕላማ ትቕነ ዝገልጽ ሓጺር ጸብጸብ ኣቕሪቡ ኣብቲ ናይ መኽፈቲ ዕለት ብተምሃሮ ቀያሕቲ ዕምበባ መዘሙርን ደርፍታቱን ቀሪቡ

ቅነ ባህላዊ ስፖርታውን ትምህርታዊ ጠቀስ ውድድራትን ኣብ ቀዳምን ሰንበትን ኣብ ዝተኻየደ ንጥፈታት ኣጠቓሊልዎ ዝነበረ ዓይነት ውድድራት ኣብ ዓውዲ ስፖርት ኩዕሶ እግሪ፣ ኩዕሶ መርበብ፣ ኩዕሶ ሰክዔት፣ ኣብ ስነ ጥበባዊ ዕዮ፣ ባህላዊ ንጥፈታት ሙዚቃዊ ትልሂት፣ ብሄረ ሳሆ፣ ድራማን ግጥምን ክቐርብ እንከሎ ኣብ ፍልጠት ጠቀስ ዓይነት ውድድራት ክትዕ ብቋንቋታት እንግሊዝን ትግርኛን ሓፈሻዊ ፍልጠት ከምኡውን ምህዞን ሰንዓን ውድድር ስእልን ቅብኣን ንኽልቲኡ ፆታ ኣጣሚሩ ብውዕውዕ መንፈስ ተኻይዱ።

0: ዓብዪ ዝያዳ ፍልይነት ዝገብሮ ሓደ ኣብ ተሳተፍ ናይ ደቂ ኣንስትዮ ዝያዳ ክብ ኢሉ ካብ ዓይ ማለት እዩ ኣብቲ ናይ ትሕዝቶ እውን ዝያዳ ፍልይነት ኣለዎ ማለት እዩ ተምሃሮ ልክ ኣብቲ ናይ ስነ ጥባዊ ስራሓት ዝያዳ ድሂቦም ክስርሑ ከም ዘለዉ ክንዕዘብ ክኢልና ማለት እዩ እዚ ከዓ እቲ ንህቦ ዘለና ዓመት ዓመት ስልጠናታት ነዚ ዝካየድ ዘለዉ ውድድራት ሓጋዝ ወይ ከዓ ደፋኣይ ኮይኑ ረኪብና ኣለና ማለት እዩ ብፍላይ ኣብ ብሄረ ሳሆ እዚ ሕጂ ክንሪኦ ፀናሕና ናይ ሳዕስዒት ናይ ሳሆ ዓመት ዓመት ናይ ምሕያሽ መደባት የምፅእ ኣሎ ልክ ናይ ዓበይቲ ሃገራዊ መደባት ዝመስል ውድድራት ክንዕዘብ ፀኒሕና ኣለና ማለት እዩ
1: ዝበለፀ ኣብቲ ባህሊ ኣብቲ ስፖርት ናቲ ቆልዓ ብባህሉ ባህሊ እንተቢድ ክብረታት ይዕቅብ ኣሎ ባህሊ እንተቢድ መንነት ይዕቅብ ኣሎ ስለዚ ባህሊ ንመንነት ንክብሪ ኢና ንበገለ ንግና ስፖርት ኸ ኣካላዊ ናንፅ ኣለና ስለዚ እቲ መንእሰይ ብኣካልን ብኣእምሮን ክምዕብል ኣለዎ ስለዚ እዚ ኣካል ናይ ትምህርቲ ማለት እዩ ናይ ትምህርቲ እዩ ኮካሪክል ኣክቲቪቲ ገልገልና ሰርሐ ዘለና ክሳ ገለ ስለዚ እቲ መንእሰይ ብኣካልን ብኣእምሮን ማዕቢሉ ሃገር ንክሃንፅ ሓለፍንታ ክኾን ገለ ሰርሐ ዘለና ስራሕ ኣካል ናት እዩ ማለት እዩ
2: ሰላም ከመለኹምዎ ኣቱም ተናፍቕቲ ሰላም ደኽብለኩም ደጊመ ደጋጊመ ካብ ርሑቕ የመፅ ኣይበልኩን ደኺመ ባህላዊ መሳርሒ ዳተይ ተሰኪመ ደኽኺለ ንኽልኩም ኣብዚ ኣየዒመ
3: ናፊቕናካ
2: ኣዲኽ ዝገብረቶ እዩ
3: ሰማይ ደይኮንካ ነስ ክሰውራይ ትኸእለ
2: ይርዳ ክረዱ ኣብ መለካ ሲዓረትካ ነ ፍቅሪ ደብዳቤ ዝሓዘ ፅሑፍ ዛ ጠኒዓ
3: እንተተሓዝኩኹምሞ ንሱ እንታይ ምዃኑ ከይፈለጠ ነዚ ውሳነ ዝውስእ
2: እ ዝኾነ ግማ ዘለዎ እማ ፍትሕሲ ፅቡቕ ፋለምፅኢካዮ ፍትሕ ዘይኮነሲ
4: ኣብ ውድድራት ሙዚቃዊ ድራማ ብመሰረት ኣቐድሙ ዝተኻየደ ናይ መጻረዪ ውድድር ንመዛዝም ዝሓለፈ 4 ንኡሳን ዞባታት ዝወከላ ኣብያተ ትምህርቲአን ውድድረን ኣቕሪበን ንምርኢት ዝቐረባ ድራማታት ኣብ ሓቀኛ ዛንታን ኣፈ ታሪኽን ዝተመርኮሳ ኮይነን ክብርታት ኣብ ምዕቃብ ንቕሓት ተምሃሩ ኣብ ምብራኽ ኣብ ታሪኽ ተስፋ ጽንዓት ተወፋይነት ትብዓት ጅግንነት ባህልን እምነታትን ኣተኪረን መልእኽቲ ሓዘል ዘለዎን ምስ ብሉፅ ብቕዓት ኣዋሳስኣ ተዋሕሊለን ቀሪበን ካብ ተዓዘብቲ ኸዓ ንኣዳዊ ሒዝለን
2: ኣልማዝ ገመል ይንኮ ዘዕርፎን ዝረግፍሉን ኣለዎ
3: እወ እታ ኸባይ ካብ ዕድላት ዘመተሰብ እቲ ብኣተሓሳስባይ ዝበኖስኮ ገመል ኣዝ ይበልፅ
2: ኣልማዝ ከይተነገረ ዝፍታሕ ሽግርኩ የለን ንስኺ ብብሉፅነት ክኾነ ብተሳታፍነትኪ ኣንገርኮንክ ቤት ትምህርቲ ከምዘይወቀኪ ክኸብኮንክ ከምዘየብለጭለጭኪ ብሃንሳብ የኳስክን ዓሪክን ዘለኺ
3: መምረይ እበልን ሕጂ ምብል የለ
2: ኣሎ ኣሎ ኣልማዝ
5: እቲ ልምምድ ኣብ ቤት ትምህርትና ናይ ካልኣይ ደረጃ ማለት እዩ ካብ ማይምን ኢና ትሬኒንግ ጌርና ነዊሕ ግዜ ኣብ ትሬኒንግ ጌርና እንዘን ኣብቲ ቀዳማይ ጣምራ ወይ ከዓ ኣብቲ ቀዳማይ ምድብ ኣብ ንእዞባ ዓዲ ኋላ ንዞባ እምኒ ሓይሊ ዝነበረ ውድድር ተወዳዲርና ማለት እዩ ኣብዚ ውድድር እዚ ከዓ ዕዉታት ኮይና ናብ ዞባ ናብ መንደፈር ሓሊፍና ማለት እዩ ናይ ብሓቂ ደኺምና ኢና ነዊሕ ግዜ ኢና ወሲድና ትሬን ክንገብር ነዚ ስራሕ ከዓ ሲ ተሰዊኡና ኣለኢና ዋላ ቀዳሚት ወፅና ቀዳሚት ይግባኣና እዩ
6: ፌስቲቫል መበል ሳርሲ ዓመተ ይመፅ ኣለኹ ቅድሚ ሕጂ ኣብዚ ተዋስኦ ኢና ንመፀ ነርና ኣብዚኣ ንዋስእ ነርና ቅድሚ ሰለስተ ዓመት መፅ ነረ እውን የቕፅሎ ኣለኹ ኣብዚ መፅ መጀመርታ ምስ ብዙሕ ሰብ ተፋሊጠ እዚ ተመክሮታት እውን ምስ ሰብ ከመይ ጌርካ ከምትላለ ወሲደ ብሓፈሻ ከዓኒ ብቕዓት ከመይ ጌርካ ከምትኽእል መድረኽ ከመይ ጌርካ ከምትቆፃፀር ተማሂረ ካብ ቅድሚ ሕጂ ዝነበርኩ ኸዓኒ እቲ ጠባያት ሓደ ዓይነት እንዴ በቃ ግን ኣብዚ ብዙሕ ትምሃር ናይቸም ካልእ ትርኢ ገለ በቃ ብጣዕሚ ብዙሕ ትምህርቲ ኢኻ ትድልባ ኣብዚ ሕጂ እዚ ነዚ ሞያ እዚ ዝኾነ ሰብ

0: ዘሕልቦን ክምብሎን ከም ዘለዎ ክዛርብ ደሊ
1: ኣብዚ ክንሳተፍ ብጣዕሚ ልዕሊ መጠን ኢና ንደልዮ ስለ ንደልዮ ከዓ እንተ ፅዕርካ ክትበፅሕ ፅዕርና ከዓ በፅሕናዮ ማለት እዩ ኣብዚ ክንበፅሕ ብጣዕሚ ድሌታት ነርና እዩ ሃረርታ ፈለማ ተበግሶ ክምገስ ከለና ማለት እዩ ከም ተሓጒስና ብጣዕሚ ኒና ተሓጒስና ናብ ዞባ ምድያብና ማለት እዩ ኣብዚ ምስ መፃእና ካ ብዙሓት ንእሳን ዘዋታት ምስ መፃ ምስ ረኣናየን መሊስካ ሓጎስካ ይውስኽ እቲ ውድድር ፀቢብ ውድድር ስለ ዝኾነ ከመይ ጌርካ ካብዚ ዕውት ይኸውን ኢልካ ከምዚ ንሕንሕ በቃ ተሪር ውድድር ስለነበረና ነዚ ኢና ከዓ ተወሰዊ ኢናሉ ማለት እዩ
0: ብፍላይ መምህረይ መምህርኖ ብጣዕሚ ኣብ ተኣላለዩ ብጣዕሚ ጉዱስ ካብዚ መፅ ኣብዚ ብጣዕሚ ብዙሓት ተዋሳእትን ብሉጫት ካባይን ላዕሊ ዝበልፁን ረኺበ እዚ ካብቶም ምሳይ ዘለውን ካብቶም ምሳይ ዘለውን ላዕሊ ዝበልፁውን ረኺበ ከምዞም ኣብ ላዕሊ ደረጃ በፂሖም ዘለዉ ተዋሳእቲ ከምኦም ክኸውን ይምነ
2: ሕጂ እቲ ቀንዲ ዕላማናቲ ናይ ሚኒስትር ትምህርቲ ዓመት ዓመት ዝገበሩ ውድድራት ሓደ ጎኒ ጎኒ ምስ ምምሃር ምስትምሃር ዝከይደ ኣካዳሚያዊ ትምህርቶም ሓጋዚ ደፋእ ኣነቓቕሒ መታ ክኸውን ብቢልካ ከ እቲ ታለንት ቲዓቕሚ ናይቶም ተምሃሮ ፈሊጥካ ናብቲ ዝቕፅል መድረኽ ንምስግጋር እዩ ቀንዲ ዕላማና ሕጂ ንእዞባመን ቀዳሚት መፅያ ካቲ ንእዞባ ዘቶም ክሃሎ እቲ ግራውንድ ናይቶም ተምሃሮ ዘሎም ታለንት ዘሎም ክእለት ኣብ ባይታ ምቕራብ እቲ ቀንዲ ዕላማ ናይ ሚኒስትር ትምህርቲ ከምኡ ክካይድ ፀኒሕ ማለት እዩ ዝያዳ ኣብዘን ሕጂ ዓበይቲ ስነጥበብያን ዝፈርዩ ዘለውን ካብዚ ንሪኦ ፀናሕና ውድድራት ዝፈርዩ እዮም ስለዚ ኣብቲ ተወዳርነት ደርጋ ኣዝዩ ኣሸጋሪ ዝኾነ ውድድራት ፅሪሕ ብፍላይ ኣብ ናይ ክትዕ ናይ እንግሊሽ ናይ ማእከላይ ደረጃ ካልኣይ ደረጃን ኣዝዩ ንተዓዘብቲ ኹን ንድያኑ ዘሸገረ ከባት ዘይኮነ ግን ኣዝዩ ተወዳድርነት ንክትፈልዮ ዘፀግም እዩ ዝኾነ ግን በቲ ዘሎ ናይ ዳነት ዝውሃበና ነጥቢ ክንፈልዮም ክኢልና ዘይኮይና ኣብቲ ተምሃሮ ዘሎ ተወዳድርነት ኣዝዩ ዝዓበየ ካብ ዝሓለፈ ዓመት ማለት
3: እዩ But we all know that in the formal way of education we are students are obligated to learn from 10 up to 20 years
4: about building those sticks and one of the infrastructures that's coming of your money is education
5: he got dropped off one semester I am here at this second I hear a word that say and one
6: ውድድር ክትዕ ብቋንቋ እንግሊዝ ተምሃሮ ናይ ቋንቋ ክእለቶም ንምብራኽ ሓሳቦም ንምግላጽ ሓፈሻዊ ኣፍልጦም ንምምዕባል ካብ ዝብል ዕላማ ዝነቐለ እዩ ነቲ ከም መካትዒ ኣርእስቲ ዝቐረበ ሓሳባት ደቂቕ መፅናዕቲ ብምክያድ ካብ ዝተፈላለየ ፅሑፋት መወከሲ ተጠቒሞም ብርእሰ ምትእማን ኣብ መድረኽ ደይቦም ዘቕረብዎ እዩ ነይሩ ናይ ነፍሲ ወከፍ ንኡሳን ዞባታት ዝወከሉ ተወዳደርቲ ተምሃሮ ካብ ሓድሕድ ዘየበላለፅ ዓቕሞም ዘረኣዩሉን ብምንባሩ ንተዓዘብቲ ዝመሰጠን ንብስለት ኣተሓሳስብኦም ዘንፀባርቐን ነይሩ
7: ተወዳደርቲ ብጣዕሚ ሓያላት ብፍላይ ደቂ ኣምሓሮ ማረ ሓያላት ነይረን ወላ ንሕና ንምዝነጋዕ ተመክሮ ንብርካ ተጠቂምናሉ ማለት እዩ እቲ ዝገበርናዮ መስዋእቲ ብዘይ ምግናንስ ንኣርባዕተ ወርሒ ትሬኒንግ ንገብር ነርና ንለማመድ ነርና ማለት እዩ ድሓር ወላ ኣርባዕተ ወርሒ ትሬኒንግ ጌርካስ ዓወታይ ትፅበይናኻ ግጥምካ ከይፈለጥካ ማለት እዩ ግን ሎማዓንቲ ብምውዕዋትና ፍሉይ ሓጎስ ዝስማዓኒ ማለት እዩ
8: መጀመርታ ኣነ ካብ ቅድም ድቤት ንድሌት ነርኒ ድሌት ነርኒ ግን ቀንዲ ዕላማ ከምዚ ናይ ኤርትራስ ከበለ ከፀውዐ የደል ነረ ቤት ትምህርቲ ሞ መጀመርታ ከፀውዐ ብድሕሪኡ ድማ ሃገረይ ከፀውዐ የደል ነረ ምክንያቱ ድሕር ኣብዚ ኮንፊደንስ ገይረ ተወዳዲረ ኣብ ዝመፅእ ዘሎ ከዓ ነቲ ናተይ መንእሰያት ንከማይ ዝኣመስሉ ኣቢለ ኢኖቬት ገይረሲ ሃገረዮም ከፀውዐ ዝኽእል እዎ ኣንፀባሪቀስ ዝማዕበለት ሃገር ክገብረ የደል ዩ
7: እጂ ኣብ ሂወት ካብ ጌግኡ ዘይምሃር ወይ ከዓ ዘይልወጥ ሰብ እንዲሰነፍ እ ኣብ ዝረአናዮ ዓም ሕጂ ኣነ መፅ ተዓዊትና ነርና ንእዞባ ዓድቀይሕ ማለት እዩ ናይ ሎም ደቂ ኣምሃር ተኻታዕቲ ሕጂ ማራ ተለዊጠን ዋላ ኣነ ንባዕለ ዋላ ካልአተይ ናይ ንዘ ኣነ ሕጂ ካብ ናይ ዓም ዝነበረኒ ተመክሮ ፍሉይ ተመክሮን ዝበለፀ ምህርቲ ሒዘ መፅ ማለት እዩ ስለዚ ለውጢ ርኢና ኢና ዋላ እውን ኣብቲ ዳንነት ኣብ ኩሉ ነገር ማለት እዩ ትግራመር ገለ ብምስተውዓሎም ነቶም ድያኑ ከመስግን ደሊ ጌጋታት ነይሩ እዩ ምስ ኮኑ ተህዋኽ ገለ እዩ ስለዚ እቲ መደብ ካብ ናይ ዝሓለፈ ዓመት ሎም ዓመት ከማ ፅቡቅ ነ
8: ቅድሚ ሕጂ ኳ ኣብ ዝሓለፈ ቤት ትምህርተይ ከለኹ ይበሃል ነይረ እንዴ ግን ሽዑስ ድሌት ኣይነበረን ሓቂ ዘርባ ሽዑስ ትምህርቲ ራይ ፎከስ ክገብር ደልየ ነረ ሕጂ ግን ድሌት ጌረስ ኤክስፔሪንስ ክገብር ለመጀመርታ መፅ ማለት እዩ መጀመርታ ዓመተይ ምስ ኢማን ከዓ ተመክሮ ደልየ መፅ ማለት እዩ ድመፅእ ዘሎ ዓመት ከዓ ካልኦት ንዓይ ዝመስላ ሒዘ ንቤት ትምህርቲ ንሃገር ከፀውዒ ንዝኡስ ዘባ ከፀውዕ ዝያዳ ክተብዐ ማለት እዩ መፅ
6: ብዘይካ እዚ ብቕዓት ተወዳደርቲ ዘጉልሕን ዝፍትሽን ውድድር ሓፈሻዊ ፍልጠት እውን

0: ኣብ ትምህርታዊ መደባት ኣተኪሩ እዩ ንተምሃሮ ምስ ዝመሃሩ ዓይነታት ትምህርቲ ዝሳነ ሕቶታት ቀሪብሎም።
1: ቅድሚ ሕጂ ኣብ መጀመርያ እንከሎ ኣብዚ ዘለኸውን ሕጂ ቀዳሚ ነገር ናትካ ርእሰ ተኣማንነት ተልዕልኻ። ምክንያቱ ኣብቲ መጀመርያ ካ ዝነበረ ኣብዝን ካልኣይ ግዜ ተመክሮ ዲቦ ስለ ዘለኻስ ርእሰ ተኣማንነትካ ይውስኽ እዩ። ኣብኡ ዘለካ ምድላው ዝሓሸኸውን ካብቲ ዝነበሮ ማለት እዩ። እንደገና ድማ ኣብ ትምህርትኻ እውን ዝያዳ ኣብተን ኩለን ሳብጀክትሲ ኣብ ኩሉ ዓይነት ትምህርቲ ስለ ትሪዮ ዘለካ ንዓኻ ካልኣይ ግዜ ዲቪዥን ወይ ድግማ ይኾነካ ንመዳለ ወላ ንሕጂ ንብሕጂ ዘሎ ናይ ማትሪክ ናይ ሃገር ናይ ካልኣይ ደረጃ ናይ ማትሪክ ናብኡ ዝያዳ ንምድላው ይሕግዘካ።
2: እንታይ ተወዳደረት ንምፍጣር እዩ ቅዱስ ሕጂ ናብ ተርእናዮ ለውጥታት ይመፅእ ኣሎ ኣብ ሕጂ ተን ንእሳ ዝባሕ ዝብሉ በዓል ፀረና በዓል ማይ መን መፅ ኣለዋ ይመፅ ኣለዋ ተን ዓበይቲ ክርስታይ ዝበልካ ኣፋተተንካ ይብል ኣለ ተወዳደርቲ ይብል ኣለ ይብለን ኣለ ትርፍ ኣለ ሚዛናዊ ኮይኑ ሕጂ ንኣብነት ዋነጭ ሕጂ ኣብ ተወሰነ ቦታ ኸይኑ ነይሩ ሕጂ ግን ታርካ ሸር ገይረ ኣለዋ ክስታይ እቲ ክስታይ ገለ ሕጂስ ሸሞንተ ዋጫ ነረ ዘለናናይ ጌም ተመፅና ገለ ዳርጋ ሓንቲ ጥራሕ ክትወሲዳ እምበር ሓንቲ ሓንቲ እየን ተንዕዘባታት ንቕሪኦ ሕጂ እንታይ ማለት እዩ ኩሉስ የብላ ኣሎ ተወዳዳርነት ኣማዕቢልና ኣላ ማለት እዩ ተን ዝብሕትኦ ነበራ ንሳተን ዳርጋ ወይ ሓንቲ ወይ ከምሰባታት ማዕር መፅ ኣለዋ ስለንታይ ማለት እዩ ኣብ ኩሉስ ተወዳዳርነት ፈጥረን ማለት መምህራን ከዓ ሓለፍና ኮይኖ ሰርሕሉ ምክንያቱ መምህር እንተሰሪሑ ኣሰርሕ
1: ኣብዚ ክትሳተፍ ከለካ ውድድር ሕጂ ዝበዝሐ ሰብሲ ይፈርሕ እዩ ወይ ድማ ገሊኦም እውን ዝንዕቆ ኣሎ ኣነ ሕጂ ንኣብነት መፅሓፍ ትኾናስ ንመፅሓፍ ኢለ ክወዳደር ገለ ዝብሎ እዚ ውድድር ግን ነቲ ሽልማት ጥራይ ዘይኮነስ ወላ ነቲ ናትካ ንእዞባ ናትካ ንእዞባ ወኪል ከዓ ካ ተዋደደ ኣለ ነብስካ ጥራይ ኣይኮነ ሕጂ ፍርሐን ገዲፈን ወላ ፍርሖም ገዲፎም ማለት ዝያዳት ማለት ክፍትንዎ ኩሉስ ይፈርሕ እዩ ሳውን ዓቕሞም ንክፍትኑ ዝያዳ ኩለን ተምሃሮ ኣብ መፅናዕቲ ክገብርዎ ዘለዎም ድማ ካብ ዝከቦም ብሪጋ ኣብ መጀመርያስ እንዳሸፈንዎ ተመፅ ሓይሽ
3: ተከሊን ዓበሰራ ትገሕም ውዱነህ ተከሊን ሓፍተር ገገሕም ሶዲሽሜህ ተከሊን ጋለይኩ ኣፋ ትገሕም ዓይደፍልዓመካከ

0: ኣብ ቅነ ፈስቲቫል ተምሃሮ ዞባ ደቡብ ሓደ ካብቲ ድምቀት ዝፈጠረ እንተነይሩ ሙዚቃዊ ትልሂት ብሄረሰሖ እዩ። ኣብዚ ምርኢት ካብ ንኡሳን ዞባታት ዓዲ ቀይሕን ሰንዓፍን ዝወከላ የታዊ ጉጅለ ባህሊ ኣብያተ ትምህርቲ ተሳቲፈን ኣብ ሓፈሻዊ ትሕዝቶአን ባህላዊ ወግዕታት ዘተኮረ ሰፊሕ መጽናዕቲ ዝተኻየደሉን ነይሩ። ህዝቢ ኤርትራ ቅድሚ ናጽነት ብገዛእቲ ሓይልታት ዘሕለፎ ስቓይን መከራን ድሕሪ ናጽነት ዘስተማቐሮ ረሃዋን እፎይታን ኣብ ባህላዊ ኣነባብራና ተራን ኣበርክቶን መንእስያት ኣብ ግዜ ቀውዒ ዘካየድዎ ወፍራዊ ዓጺድ ኣብ ግዜ ክራማት ኣዴታት ዘካየድዎ ዕዮ ንሓድነት ህዝቢ ኤርትራን ካልኦትን ዝገልጹ ኣርእስትታት ብመልክዕ መዛሙር ሙዚቃዊ ድራማን ትልሂትን ደርፍን ተሰኒ ቐሪቡ።
1: እተ ፌስቲቫል ኣዴ ካድኡ እንቋዕ የልና ሓቴም ዕንደትያ ነበትያ ሰይትያ ለብትያ ድርትዩ ድርትያ እንኮ ድሪኬ ኩየኮ ደይኬ ኩየኮ እንቋዕ ተደሲትቤክ ማንጉም ምስኑ ሃሽኩረ ካድያኬዶ ኢንሻላ ሰረ ዘበን ተጊና ዕንደትየ ነኬ ነበትየ ኬ ሰይትያ ለብትኬ እንኮ ተጊና ነኬ ክቴ ኒፍኬ ኒፍ ገረይኖ የለ ደረጀለ

0: እዚ ንምስታፍ ንገብሮ ፃዕሪታት ሓያሊ ቀንዲ ኣብ ባይታ ወሪድና ኢና ሃሰሲልና ኢና ነምፆ ኣብተን ናይ ዓባይቲ ቀደም እንታይ ነይሩ እንታይ ባህልና ነይሩ ብና ተወክልና ኢና ቀንዲ ንሰርሕ ሕጂ ኣብ ቀደም ኣቦታትና ኣብ ዓዲና እንታይ ይገብር ነይሩ ናይ ጓሶት ይኹን ናይ ካሊእ ናይ ምትቕባል ናይ ኣጋሽሪ ገሊእ ኩሉ ናይ ባህሊ ዝነበረ ብሓፈሻ ነባይታ ወረድና ኢና እተን ዓባይቲ ታሪክ ዘለዎም ሰባት ሓትትና ኢና ንረኽቦ ዳሓርካ ካብም ዝረኸብና እንዳፅሓፍና እንዳፅሓፍና ናብ ግጥሚ እንዳቀይርና ምስ ዘማ ድዩ ምስ ዘመናዊ እንተሽሙ ገርናኻ ነቕርቦ ማለት እዩ
1: መምሃራን ማዕና ምዒንቲ እተን ኣኸሃ ሽርሒኒኖ ነንየ እሱን ያከዶ ምዒንቲ ነፊሻይኒን ሌል መምሃራን ምዒ መምሃራን ይኒኒ ምዒ ዳይሬክተር ምዕም ይኒኒ እንኮ እሱን ምዒ መረኪኒ ምዒንቲ ኮፍሽኒ ንኩለል ምዒንቲ ሃብታ እቴን ሰበታ ሌል እንኮ የሊና ሓቴ አልሓምዱልላህ ምዒንቲ ሃቢኒ

0: ትምህርቲ ምስ ግብሪ ዝተሰኒየሉ ምዞን ስንዓን እውን ካብቲ ንኣብያተ ትምህርቶም ወኪሎም ዝመፁ ተምሃሮ ማእከላይን ካልኣይን ደረጃ ዝተሳተፍዎ እዩ። ነቲ ኣብ ከባቢኦም ዝረኸቦ ጥረ ነገራት ኣይጠቀምኒ ዝተባህለ ብጥበባዊ ክእለቶም ኣብ መዓላ ኣውዒሎም ዘቕርቦ ትሕዝቶታት ቀሪቡ ነይሩ።
1: መጀመርታ ቀንጠመንቲ ዝተጓሓፈ ገለ መልታት ጌርና ሰረይና እዩ ልሕ ዚ ዝተጓሓፈ ኩሉስ ትቦ ዝተበላሸወ ገለ መልታት ብናይ ጓሓፍ ኢና ሰሪሕና እዩ ትሕሳ ኸ ካብዚ ልቺ ዘይብሉ ቦታ እንድሕር ተኸይድናስ ንጥቀመላ ማለት እዩ ብሶራ ንጥቀመላ ማለት እዩ ብሉቱስን ኤፍኤም ገለ ንሰማዓላ ማለት እዩ ሶራር ከዓ ንጥቀመላ ማለት እዩ።
2: እዛ ሓሳብ እዚኣ ብኸመያ ንኸይላ ብኸመያ ንፅት እንታይ ዝተዓዘብኪ ነገር ስለ ዝነበረ እዩ?
1: ቀንዲ እኳ ሓወ እዩ ምሳይ ኮይኑ ዝብል ማለት እዩ እሱ ሓሳባት ሂበኒ ኣነ ከዓ ሓሳብ ሂቦ ኩሉ ብሓንሳብ ኮይንና ሰሪሕና እዩ ማለት እዩ።
3: ዓመት ዓመት ይፅበየ ዚ መደባ እዚ ብፍላይ ኣብዚ ናይ ቅድነት ነፅነት ስለዝካየድ ዝያዳ ከዓ ንምስዳይ ማለት ነፅነትና ደባኢ ዝያዳ ሓጋዚ መዋዕውዒ ኢልና እውን ስለ ንጥቀመሉ ዝረአ ፀናሕና ናይ ሰልፊ ናይ ዕለት ሓደ ኣብ ከተማ ነበረ ሰልፊ ዝያዳ እሱ በዕሉ ማህሪ ማለት እዩ ህዝቢ ብምሉእ ካብ ከተማ መንደፈራ ኣብ ጎደና ውፅኢ ይርእዎ ማለት እዩ ምርኢታት እውን ኣብ ጎደና ነይሩ። ስለዚ ህዝቢ መንደፈራ ዓመት ዓመት ይፅበየ ማለት እዚ ውድድራ እዚ ኣብ ክልል ዞባታት እውን ከምኡ ዓይነት ተመሳሳሊ ዓመት ዓመት እንዳቀያየርና ስለ ንኸይድ ዝያዳ ግን ምስ ዘሎ ኣክሰሳት ኣብ መንደፈራ ካልእ ዓመትና ንግብር ኣለና ዓመት ዓመት ግን ኣብ ዝተፈላለዩ ከተማታት እውን ዝካየድ ማለት እዚ ውድድራ እዚ
1: ቀንዲ ከዓ ኤክስፖ ከይድና ነርና ኣብኡ ከዓ ብጣዕሚ ብፅቡቅ ርኢና ብኣቶም ከዓ ተመርኪስና ኣብዚ ከዓ ሳልሰይቲ ኮይኑ ደረጃ ወፂ ኣለኹ ካብኣቶም ከዓ ብዙሕ ተማሂርና ፈለጥናየ ፈሊጥናስ ካብኣቶም ብዙሕ ተማሂርና ማለት እዩ።
0: ውድድራት ስፖርት ብመንፅር ኣገዳስነትን ዝህልዎ ናይ ተወዳዳርነት መንፈስን ልዕል እዩ። ኪኖዚ ብኣካልን ኣእምሮን ኣብ ምህናፅ ዝህልዎ ግደን ናይ ውድድር ርውትን ተምሳጥን ፈጢሩ ሃገራዊ ፍቕሪ ዘሐይልን እዩ። ኣብዚ መዳይ ንማእከላይን ካልኣይን ደረጃ ኣብያተ ትምህርቲ ዝወከላ ጋንታታት ኣብ ኩዕሶ እግሪ፣ ኩዕሶ መርበብ፣ ኩዕሶ ሰኪዕት ብክልቲኡ ፆታ ኣብ ቤት ትምህርቲ ዓዲ ወግርን ስታድዮም መንደፍራን ንክልተ መዓልቲ ኣከታቲሉ ውድድራት ተኻይዱ።
4: እዚ ወዳድባ እዚ ካብ መባእታ ክሳብ ካልኣይ ደረጃ ኮይኑ ኣብ መባእታ ብዕድመ ደረጃ 11 ኣብ ውሽጢ ንእዞባ ብክላስተር ደረጃ ኣብ ነፍሲ ወከፍ ንእዞባ ቆይሙ ብክላስተር ደረጃ ዝውዳእ እዩ። ካብኡ ከዓ ናይ ማእከላይ ደረጃ ብክሊ ዕድመ 12 13 ብክልቲኡ ፆታ ናይ ኩዕሶ መርበብ ከዓ ብክልቲኡ ፆታ ኣብ ብደረጃ ክላስተር ካብ ቤት ትምህርቲ ጀሚሩ ናብ ክላስተር ካብ ክላስተር ነፍሲ ወከፍ ክላስተር ዝሓለፈ ከዓ ናብቲ ናይ ንኡዘባ መዛዘሚ ይበፅሓ ካብቲ ናይ ንኡዘባ መዛዘሚ ከዓ ብደረጃ ግንባር ኣብ መንጎ 3 ንኡሳን ዞባታት ኣብ ነፍሲ ወከፍ ዞባ ደቡብ ኣብ 4 ክላስተራት ተመቂሉ ከዓኒ ነፍሲ ወከፈን ውድድራት ብደረጃ ግንባር የካየዳ ብደረጃ ግንባር ዘካየዳ ከዓኒ እተ ናይ ማእከላይ ደረጃ ናብ ዞባ ይሓልፋ ማለት እዩ ናይ ክሊ ዕድመ 12 13 ብክልቲኡ ፆታ ኩዕሶ እግሪ ማለት እዩ።
5: ከመይስካ ኣብዚ ኩልና ተፃዊትና ገለ ኩሉ ዓወት ከነምፅን ኢና ነብል ዘለና በቃ ንድዕ ንክንፃወት በ ንነፍስና ዋላ ፌር ክንዘናግዓላ ገለ ከምኡ ኢና ቀዳመካ

0: ዓወትና ምፅዓ ኣሰልጣኝና ሰዓረ ካብ ልብነ መስግኑ ኣብዚ እስኡ ኣብዚ ደረጃ እዚ ንክንበፅሕቲ እስኡ ፅዕርልና
1: ተወዳደርቲ ጋንታታት ብመሰረት ዝተረኽበ ውፅኢት ንደረጃን ንዋንጫን ተፃዊተን ደገፍ ውደሳ ጠቒዕትን ፊስካን ደገፍቲ ኣብዘየቋረፀሉ ህሞት ብሓያል ተወዳዳርነትን ናይ ዘይተሰዓርነት መንፈስን ዘንፀባርቐ ሰሓቢ ግጥም ተኻይዱ
2: ሕጂ ኩሉ ግዜ ልክዒቲ ተሳታፍነት ናይ ተምሃሮ ንኣብነት ኣብዚ ናይ ስፖርታውያን ጥራይ ኣብዚ ሕጂ 432 እዮም እዞም 432 ብማዕረ ናይ ደቂ ኣንስትዮን ደቂ ተባዕትዮን ደቂ ኣንስትዮ 216 ደቂ ተባዕትዮ ከዓ 216 ካብ 10 ንኡሳን ዞባታት ተሳቲፎም ኣለዉ በብ ዓይነቱ ማለት እዩ ተሓንቲ በቲ ትሓልፍ ተሓንቲ ብባስኬት ክትሓልፍ ከላ ተሓንቲ ከዓ ብኩዕሶ መርበብ ትሓልፍ ተሓንቲ ብኩዕሶ እግሪ ክትሓልፍ ከላ ናይ ደቂ ኣንስትዮ ተሓንቲ ብኩዕሶ እግሪ ናይ ደቂ ተባዕትዮ እንዳሓለፋ ካብ 10 ንኡሳን ዞባታት ኣብዚ ሎም መዓልቲ ዝተካየደ ውድድር ክሳተፋ ክኢለን ማለት እዩ
3: ቀዳምነ ድሌት እንዲ ድሌት ስፖርት ሕጂ ብድሌት ተመፂኻ የ ኩሉ ነገር ክኸውን ንኽእል ማለት እዩ እጂ ብፍላይ ኣብ ስፖርት ሕጂ ድልየት ዘለዎ እንድሕርዳ ኮይኑ ኣነ ንዓያን ክላበዎ እንደለለ ክፅዕራሉ ነዚ ነገር እዚ ሸለል ክብሎ ከም ዘይብለኒ ማለት እዩ ኣብዚ ላዕለ ደረጃ የብፅሐን ዋላ ትምህርተን ምስ ወዳእ ድዩ ኣብ ትምህርተን ከላ ድዩ ኩሉ ነገር ሓገዝ ስለ ዝገብረለን ነቲ ድልየትን ተጠቒመን እቲ ደለዎን ግዜ ተጠቒመን ካልእ ኩሉ ነገር ማለት እዩ ወላ ሓደ ሓደ ስድራ ቤትካ ካ ይዛረብካ እንድ ወላ ንድልየተን ክብላ ንዕኡ ኣቢለን በቃ ንኺስን ክፀወታ ከም ዘለዎን ኣብዚ ላዕለ ደረጃ ከብፅሐን ከም ዝኽእል
2: ዕባለ መገምገሚኡ ድማ ተን ደይነበራ ተን ዘይነበራ ኣብ ውድድር ናብ ውድድር ከም ዝመፃ ይኮን ኣለዋ ስለዚ እዚ እቲ ምዕባለ ካብ ግዜ ናብ ግዜ እንዳኸደ ይመፅእ ኣሎ ማለት እዩ
1: ነ ውድድራት ትምህርታዊ ጠቀስ ባህላውን ስፖርታውን ፌስቲቫል ተምሃሮ ዞባ ደቡብ ነቲ ኣብያተ ትምህርቲ ንኡሳን ዞባታት ዞባ ደቡብ ንዓመት መመላእታ ክስርሓሉን ክፅዕራሉን ንፅንሓ ዝተፈላለየ ውድድራት ናይ መዛዝን መድረኽ ዝርያሉ ሰንበት 3 ግንቦት ሓለፍቲ ዝተፈላለያ ሚኒስትርታትን ትካላትን ዕዱማት ኣጋይሽን ኣብ ዝተረኽብሉ ዕወታት ጋንታታት ዝተዳለወለን ናይ ገንዘብ ሙሉእ ዕጥቂ ማርያ ኩዕሶን ዋንጫን ካብ ዕዱማት ሓለፍቲ ሽልማትን ተቐቢለን እቲ ን3 መዓልቲ ዝተኻየደ ቅነ ከዓ ብምዕሩግ ኣገባብ መጋረጂኡ ዓፅዩ
4: ሞራል ሞራል ሓደኸይ እንኳ ዓጎተኩም
2: ሕጂ ሓደ ውድድር መለክዒ እንታይ እዩ ሓደ ስፖርት መለክዒ ውድድር እዩ ውድድር ንኣብነት ኣብዚ ካብ ንኡስ ዞባ ጥራይ ደሪትና ነርና እንተንኸውን ሕጂ ናብዚ ዞባ እዚ ክንበፅሕ ኣይንኽእልን ኣብዚ ከዓ ተወዳደርቲ ክንረክብ የሸግረና ማለት እዩ ስለዚ ነዚ ካብን ናብ እንዳኸደ ካብ ንኡስ ዞባ ናብ ዞባ ካብ ዞባ ከዓ ብደረጃ ሃገር ምዝህሉ ሓደ ተፃዋታይ ወይ ሓደ ኣትሌት ራእይ ይህልዎ ማለት እዩ ስለዚ ኩሉ ግዜ ኣብቲ ዘለካዮ ጥራሕ ክትሓስብ ኣይክእለካን እንድሕር ደኣ ኣብ ቅድሚት ውድድር ኣለካ ማለት እዩ ስለዚ ብደረጃ ሃገር ውድድር ክስራዕ ኣብ ነፍሲ ወከፍ 2 ዓመት ድ ሓደ ዓመት ለበዋ ኣለኒ ማለት እዩ
4: እንኮ ካዶ እንታለ እታ ፌስቲቫል ኣዴት ኣንስትዮ ተፌ ታነሚክ እንኮ ዕንደመራ ነበመራ እንኮ ንኡሰን እመን ዕንደ ዞባኩ ተሜቴ ታነሚከ መንጉመካ ኣሽከሮ ፈራ ኣዳብ የደህኒም ሂሳበታ ታለ ለመማሕሽነ ገዳ እንኪ ሙሻክል ሂኒ ምዕኪ ናዳው ድዕኔ ኣማገዳ ማጊና ልሚደ ዕንደመራ ያከዶ ነበመር ያከዶ መንጉም ኣካሽከሮ ፈራ እንታይ ሌል እግደግዳ ነበ ደረጃ ለ ታውዖ እመን ጋቦኮ ዕንደትያ ነበትያ ሓቦኖ ሌል ንፈንዶማነት
5: ሓድነታዊ ፍቕሪ ሃገራውነት ፍቕሪ ንምስራፅ ንገብሮ ዘለና ፃዕርታት ቀሊላ ኣይኮነን ካብ ሰንዓፈ ካብ ማይምነ ካብ ዓረዛ ካብ ዝተፈላለየ ካብ ዘዋደቡ ተኣኪቦም ኣብዚ ናይ 3 መዓልቲ ውድድራት ክገብሩ ከለዉ ሓደ ክንዮቲ ውድድራት ዝፈጥሮ ኣብ መንጎኦም ሕድሕዳዊ ፍቕሪ ሌላ ተመክሮ እዚ ፈሊጦም ኣጥርዮም ክኸዱ ስለ ዘለዉ ንቐፃሊ ኣብቲ ንገብሮ መደባት ይኹን ኣብቶም ናይ ተምሃሮ ውድድራት ኣዝዩ ሓጋ ዝደፋ እዩ ማለት እዩ ስለዚ ብመንፅር ናይ ውድድራት ዘይኮና ንሪኦ ብመንፅር ናይቲ ሓድነታዊ ፍቕሪ ናይ ሰባ ውድድራት ክንርኢ ፀኒሕና ማለት እዩ ዘይፈልጡ ሕብረተሰብ ዚ ከተማ ዘሎ ነቲ ናይ ሰባ ውድድር ክንሪኦ ከሎ ብልዕሊ ዝኾነ እዩ ዝዕዘቦ ዘሎ ማለት እዩ ስለዚ እቲ ዕላማ ውን መንፈስ ብከምዚ ኢና ንዕቅኖ ነቲ ሚኒስትር ትምህርቲ ማለት እዩ
6: ብዝበለፀ ክንሕዩ ና እቲ መደባትና ምክንያቱ ተወስታይ ዝስራሕ እንታይ ገለ ተቐንዲ ስራሕ ኣብ ቤት ትምህርቲ ይስራሕ እዚ መዛዘሚ እዩ ተቐንዲ ግን ኣብ ቤት ትምህርትታት ግን ክንሕይል ተወስታይ መደባትና ቤት ትምህርትና ሕይልናት ክንሰርሐልና ምክንያቱ ተዓወታይ ተዓውን ዘገድስ ክለባት እነዚኣተን እተን ክለባት ተምሃራይ ኣብ ነፍሰ ከፍ ክለብ ናት ክለብ ኣብልግሊ ዝንባለ ዘለለየሉ ፈጢርካ መስራሒ ተኸስተ

0: ዝኸበርኩም ተኸታተልቲ መደብና ምስ ትሕዝቶ መደብ ማእገሪኹም ዘለኹም ከምዚ ኣብ ቅድምን ድሕርን ትሕዝቶ መደባትና ነቕርበልኩም ዘለና ድማ ሕጂ መፂናያ ዘለና ትካል ድማ ሓቂፋት ዘለና ትሕዝቶ ብዛዕባ ናውቲ ስፖርት ዘጠቓለለ ኮይኑ ኣብዚ ናይ ናውቲ ስፖርት ድማ ሓደ ካብቲ ዝሽየጥ ኣብዚ ንምስሊ ባንዴራና ዘጉልሕ ማልያታት ዝሽየጥ እዩሞ ንሕና ድማ ምስ ኣብዚ ትካል ዝፅናሕና መንእሰይ ምስኡ ሓፂር ዕላል ክነካይድና ደጊምና ንምክታልኩም ብኸብሪ ኢና ንዕድም። ቅንያት በዓልና ፅነት ኢና ዘለና
1: ቅንያት በዓልና ፅነት ኢና ዘለና
0: ቋዓ ብዝብቃዓና
1: ኣሜን ኣሜን ንክላሃና
0: ኣራይ መቸም በዓልና ፅነት ክመፅእ ከሎ ዓማዊ ዝገዝእዎ ኣሎ ንሱ ድማ ከምዚ ለቢስካየ ዘለካ ወይ ኣነ ለቢስየ ዘለኹ ማልያታት ንምስሊ ናይ ኤርትራ ዘጉሊሕ እሞ ኣብ ቅንያት በዓልና ፅነት ከ ማዕርክ ንደ ዝብትሩ እዚ ማልያታት እዚ
1: እዚ ማልያታት እዚ ናይ ቅንያት በዓልና ፅነት ሓቂኻኻ ነቲ በዓል ንምድማቅ ኢሉ ኩሉ ሰብ ካብ ቆልዓ ዓብይ ንእሽተይ መንእሰይ ኣዴታት ኩሉ እዩ ዝክደኖ በቃ ደስ እዩ ድብሎ ትሰብ ነቲ በዓል ጥቡቅ ገይሩ እዩ ደስ ሰማቅሮ
0: ሕጂ ብብዙሕ ዓማዊል ከይመፅኹም ዶ ከመይ ካብ ውሽጢ ሃገር ንወፃእ እንዲም ንመፅኹም ትሶም ዝጠልብዎ ኸ ከመይ
1: እዩ ዓማዊል ብብዙሕ መፁ እዮም ካብ ደገ ብዙሕ መፁ ካብ ውሽጢ ዓዲ መፁ ኩሉ ብፍላይ ቆልዑት ብጣዕሚ እዮም ዝፈትዎ ነቲ በዓል ዘንፀባርቕ ብዓብዩ ከዓ እዞም 11 ዝግሬድ
0: ከዓ
1: 11 ክፍሊ ከዓ እሳቶም ከዓ ብብዝሒ እንዳወሰዱ ነቲ በዓል የድምቕዎ እዮም።
0: ፅቡቅ ኣብ ቅንያት በዓልና ፅንስ ዝውትር ማልያታት እዩ ከምዚ ጌርናዮ ዘለና ኣዝ ኸ ደማዕርገና ማዕርክ ንደ ክብርን ርዝመትን ዘለዎ እዚ ንምስሊ ባንዴራና ዘጉልሕ ማልያታት
1: ብጣዕሚ ኣለዎ እቲ ሰብ ነታ መዓልቲ ክትመፅእ ከላ ይቀራረብ ክክደኖ ደስ ብሎ ክገርዎ ከተማ ክወፅእ ኩሉ ክዛወር ደስ ስለ ዝብሎ ብጣዕሚ ነቲ በዓል ዘድምቆ
0: እዚኣ ባንዴራና ኣብ ማልያ ክትሪኢ ከላስ ኣዝያ ከምዚ ንፀብራቕ ትገብር እያ ስኻ ከመይ እያ ትስሕበካ
1: እዛ ባንዴራ ሓቂ ካኢኻ ብጣዕሚ እዩ ዋላ ኩሉ ነገራት ደስ እያ ትብለካ ኣብ ዝተሰርሐት ማልያ እውን ዝኾነ እቲ ከለራ ብጣዕሚ ሰሓቢ መሳጢ እዩ ኩሉ ነገራ ስለዚ ኣዝያ ተወቅበ እያ ነቲ በዓል ማለት እዩ።
0: ዝበዝሐ ማልያታትና ኣብያ እዋናት ኢና ክነዘውትሮ ዘለና
1: ዝበዝሐ ምስ በዓላት እንዲ
0: ኣብ
1: ሃገራዊ በዓላት ከም ህያብ ጊፍት ንደግ ካብ ዲያስፖራ ዝመፁ ንደግ ንደቆም ንቤተሰቦም ግራ ዝኾነ ነቲ ሰብ ሒዞም ዝኸዱ ደስ ስለ ዝብሎም ኣብ በዓላት ግዜ እዩ ሞር
0: ዝውትርብመልክዕ ህያባት ክዝውትርስ ኣለዎ ማለት እዩ
1: እዋ ብፍላይ ሕጂ እዞም ዲያስፖራ ሕጂ ብመልክዕ ህያብ ብሓንሳብ 3-4 ገለ እንዳገበሩ ንፈተቶም ንደቆም ንጎራብቶም ንኩሉ ከም ህያብ ሒዞሞ ዝኸዱ እዩ ማለት እዩ።
0: እዚ ዲዛይናት ኣብዚ ዝወፅእ ማዕርክ ንደይ ሰሓብነት ኣለዎ ትብል ዝተፈላለዩ ዲዛይን ዘለዎ ዝተፈላለዩ ሕብሪ ዝውንን
1: እዋ ዲዛይን ብጣዕሚ ስሕበካ እዩ

0: ሰበብ ናቱ እዩ ዲዛይን ዝገብሮ ነቲ ባንዴራ። ስለዚ ዝወፀ ዲዛይን እውን ብጣዕሚ መሳጢ እታ ባንዴራ ናይ ባሓቂ ደስ ዝብለካ ስለ ዝኾነት ኣብ ኩሉ ማልያ ናይቲ ሕብሪ ኣብዛ እትኸ ማልያ ናይቲ ሕብሪ ደሚቓ ናይ ምውፃእ ካራክተር ኣለዋ እሞ ኣዝያ ደስ ዝብለካ
1: ብምክንያት በዓል ናፅነት ምዚ ናይ ባንዴራ ምስሊ ናተኣሳሲርና ኢና ኣብ ትካላት እናኸና ክንዘራርብ ፅኒሕና ንሳ ከንቲ ኣለካ መልእኽቲ ብምክንያት በዓል ናፅነትታይ ናይ ዮሃና ክትሕልፎ ነገር ኣሎ
0: ንኩሉ ህዝቢ ኤርትራ ርሑስ በዓል ናፅነት ይገበረሉ እዋ ኩሉ ከዓ ድመቕመቕ ኢልና ከዓ ክነሕልፎ ኢና
1: ሓደግና
0: ርሑስ በዓል ናፅነት ክንብለካ ንፈቱ ኣሜን ሰሜረ ንኩላና ርሑስ በዓል ርሑስ በዓል ዝገይር

እምበኣርከስ ዝኸበርኩም ተኸታተልቲ ትሕዝቶም ብድማ እገር ኣብዚ ተዛዚምሎ ንስለምክታልኩም ኣዝና ክነምስግነኩም ንፈቱ ርሑስ ቅንያት በዓልና ፅነት ክኾነልና እንዳተመነና ምስ ሰኣላይ ሓበን ሃብቶም ብምዃኑ ሓቢረ ፀኒሐ ምስ ዝቕፅሉት ትሕዝቶታት መደባት ኤሪ ቲቪ ንሓድገኩም ብወገና ሰላም መዓልቲ

0: ሰላም ከመይ ከኒኹም ዝኸበርኩም ተኸታተልቲ ናይ ሎሚ መደብ ዶክተራት ኣብ ስቱድዮ ንኣእምሮኣውን ምዕባላኣውን ስንክልና ዝምልከት ሕዝቶ ኢና ቀሪብናልኩም ዘለና። ኣእምሮኣውን ምዕባላኣውን ስንክልና እንታይ እዩ? ክንደስሶ ክንፍትን ኢና፣ እንታይ ምልክታት ኢና ክንዕዘብ ዘለና? ኣብ ከባቢና ቆልዑ ይኹኑ ዓበይቲ ዚ ሕማም እዚ ዝተጠቕዑ ምስዝኾኑ ወይ እዚ ዓይነት ስንክልና ምስዝህልዎም ብኸመይ ክንፈልጦም ንኽእል? ኣብ ምሳና እንተ ዳኣለዉ ከዓ ኣተኣላለያና ከመይ እዩ ክኸውን ዘለዎ? እንታይ ኢና ክንገብር ዘለና? ኣብ ሕክምና ምስ ከዱ እንታይ ዓይነት ኣልያ እዩ ዝግበረሎም? ክንድህስስ ክንፍትን ኢና። ነዚ ዝምልከት መብርሂ ዝህበና ኣቶ ያቆብ ሃይለ ሓኪም ኣእምሮ እዩ። ያቆብ ዕድመና ክቢርካ ብምምፃእካ ኣዘ መስግነካ። በቲ ሳይንሳዊ መግለፂኡ ክንጅምር፣ እንታይ እዩ እዚ ኣእምሮኣውን ምዕባላኣውን ስንክልና ዝበሃል?
1: ሕረ ይቀኒለ ዝተዋሃበኒ ዕድል ይቀኒለ መጀመርያ ኣእምሮኣውን ምዕባላኣውን ስንክልና ክበሃል ከሎ ሰፊሕ ጠንቂ ወይ መበገሲ ዘለዎ ኮይኑ ኣብ ግዜ ቁልዕነት ካብ ዝክሰቱ ወይ ካብ ዝብገሱ እዩ። ትሕቲ 18 ዓመት ዕድመ እዩ ዝብገስ። ብሓፈሻዊ ሕፅረታት ዓቕማ ኣእምሮን ንኣብነት እንታይ ማለት ዓቕማ ኣእምሮ ከም ምዝዛን፣ ግድላት ምፍታሕ፣ ብመደብ ብምኻድ ረቂቃ ተሓሳስባ ምህላው፣ ኣብ ኣካዳሚያዊ ዓቕሚ ካብ ተመክሮካ ክትምሃር ናይ ምክኣል ክእለታት ምስ ዝድረቱ ብሰንኪ እዚኣቶም ካብቲ መዓልታዊ ክልመድ ዝኽእል ተግባራት እቲ ሰብ ብናፅነት ኣብ ማሕበራዊ ሓላፍነት ክሽከምን ዕለታዊ ተግባራቱ ክፍፅም ወይ ክዋሳእ ኣብ ምብሃል ብኣካዳሚ ብብቕዓት ኣብ ገዛ ናብ ኮምን ከማልእ ምስ ዝፅገም እዩ ምስ ኣእምራዊ ምዕባላኣውን ስንክልና ኣሎ ዝበሃል። ሕጂ እዚ ኣእምራዊ ምዕባላውን ስንክልና ፅላል ናይ ብዙሓት ዝተፈላለዩ ኩነት እዩ። ንኣብነት ናይ ኦቲዝም፣ ዳውን ሲንድሮም፣ ፍራጃይል ኤክስ ሲንድሮም፣ ሰረብራል ፓልሲ ገለ እንዳበሉ ልዕሊ 800 ጠንቅታት ዘለዎ ዓይነት ስንክልና እዩ። ሕጂ እዚ ዓይነታት ዎ ተበግስዎ ዝኽእሉ ንኣእምራዊ ምዕባላውን ስንክልና ሕጂ ኣእምራዊ ምዕባላውን ስንክልና ክንብል ከለና ግን

0: ፅላል ናይ ዞን ኩሎም እዩ ማለት እዩ። ኩሎም ክንጠቕሶ ዝፀናሕና ሕፅረታት ይልለ እዩ ማለት እዩ። ሕጂ ምስ ቆልዓ ምስ መዘንኡ ብምንፅፃር ኢና ክንፈልዮ ንኽእል። እዚ ከዓ ኣብ ግምት ባህሊ ድሕረ ባይታ ኣብ ግምት እቲና ኢና። ክልተ ቆልዑት ዋላ ተመሳሰልቲ እኳ እንተኾኑ ኣብ ምዕባሊኦም ግን ሓፈሻዊ ምዕባሊኦም ተመሳሰል እንተኾኑ ኣብ ገለ ፍልልይ ከም ዘለዎም ሙሉእ ሙሉእ ምምስሳል ከም ዘይብሎም ክንዕዘብ ንኽእል ማለት እዩ። ሕጂ ኣእምራዊ ስንክልና ክንብል ከለና ንብቕዓተ ኣእምሮ ክእለት ምምሃር ዝፀሉ ኩነት እዩ። ምዕባላዊ ስንክልና ክንብል ከለና ከዓ ብቐንዱ ንኣካላዊ ወይ ተገንዝባዊ ምዕባለ ዝፀሉ ኩነት እዩ ማለት እዩ። እዚ ፍሉይነት ወይ ኩነት ዳኣ እምበር ሕማም ኣይኮነን። ቅድማ ኣቢልካ ሕማም ሚልካ ጀሚርካ ነርካ ሕማም ዘይምኳኑ በዚ ጋጣሚ ምክንያቱ ንሙሉእ ዕምሪ ዝቕፅል ዘይግስግስ ከዓ ዘይውስኽ እቲ ስንክልና ግን እቲ ክልመት ዝኽእል እቲ ኣዳብቲ ወይ ልዕበታዊ ክእለታት ንብሎ ግን እሱ ዝግባእ ደገፍተ ደይተገይሩሉ ክብል ይኽእል እዩ። ንድሕሪት ክምለስ ይኽእል እዩ። ምድንጓይ ወይ ምቁራፅ ምዕባል ዳ እምበር ብመድሃኒት ዝፍወስ ሕማም ከም ዘይምኳኑ ከዓ ክነፅር ደሊ ማለት እዩ።
1: ስንክልና ግን ንብሎ
0: ስንክልና ንብሎ ምክንያቱ ጉድለት ናይ ክእለታት ስለ ዝኾነ እቲ ናይ ኣእምራዊ ዓቕምን ናይቲ ዕለታዊ ክንላማሞዶ ንኽእል ማሕበራዊ ዝምድናና ናይ ኣካዳሚያዊ ክእለትና ምስ ሰብ ናይ ምውሳእ ክእለትና እዚ ስለ ዝድረት እዩ እምበር ነዚ ሕጂ ብመድሃኒት ክፍወስ ዝከኣል ኣይኮን እዚ ብልምምድ ክመሓይዝ ዝኽእል እዩ። እዚ ስለ ዝኾነ እዩ ከዓ በዚ ኣፀዋውዓ እዚ ካብቲ ሕክምናዊ ኣሰያይማ ወፂኡ እቲ ማሕበራዊ መለክዒታት ተዋሂብዎ መግለፂ ዝወሃቦ ዘሎ ስንክልና ዝብል ትርጉም ማለት እዩ። ስለዚ ስንክልና ንብሎ ዘለና ጉድለት ወይ ሕፅረታት ናይ ክእለት ስለ ዝኾነ
1: እንታይ እቲ ምክንያት ናብዚ ዘብፅሖ ሓደ ሰብ
0: ሕጂ ብእቲ ጠንቂ ንፁር ጠንቂ ፍሉጥ ኣይኮነን እዚኣ ክንፈልጥ ዘለና ግን መበገሱ ክኾኑ ዝኽእሉ ምክንያታት ኣለዉ። ሓደ እቲ ጀነቲካዊ ተኽእሎታት ኣሎ። እቲ ጀነቲካዊ እቲ ክሮሞዞም ዝበሃል ንወዲ ሰብ እቲ ፍጥረቱ ንክስንድ ሓበሬታ ዘለዎ ረቂቕ ዝኾነ ንዋት ኣብኡ ዘይንቡርነት ምስ ዘጋጥም ሓደ ከም ጠንቅታት ውሰድ እዩ። ኣብቲ መስርሕ ናይ ዋህዮታትና ከዓኒ ኣብቲ ዕማማቱ ምስ ጌጋታት ምስ ዝፍፀም ከምኡ ከጋጥም ይኽእል እዩ። ዘይንቡር ሽክና ርእሲ እውን ምዕባይን ምንእሰን እውን ተኽእሎታት ኣለዎ። ሕጂ ኣብ እዋን ምውላድ ዝክሰቱ ከ ኣለዉ። ንኣብነት ረክሲ ከም ሩቤላ፣ ፍንጣጣ ግዜኡ ዘይኣኸለ ህፃን ክውለድ እንከሎ መጉዳእቲ ኣብ ማህፀን እንከሎ እቲ ዕቤቱ ዝዛሕተለ ፀገማት መድሓንቲ ናይ መድሓንቲ ፀገማት ኣብ ብፍላይ ከዓኒ ኣብቲ ቀዳማይ ዕብረ ናይ ጥንሲ ሰለስተ ዋርሒ ከዓኒ ሓኪም ዘይኣዘዞም ብዘይ ሓኪም ኣፍልጦ ዝውሰዱ መድሃኒታት ጠንቂ መበገሲ ክኾኑ ተኽእሎ ኣለዎም ማለት እዩ። ሕጂ ኣዝዮም ፍሉይ ዝበሉ መድሃኒታት ኣለዉ እንዲኦም ግን መብዛሕትኦም መድሃኒታት ኣብ ቀዳማይ ደረጃ ጥንሲ ኣይውሰዱን እዮም። ውሑስ ዝበሃል መድሃኒት ዳርጋ የለ ኣብቲ ቀዳማይ እዚ ብምክሪ ናይ ሓካይም ዝግበር ውሱናት መድሃኒታት እቲ ብልጭኦም ዝዓብተ ኮይኑ ዝውሰደሉ ኣጋጣሚ እዮም ጠቐምቲ ክኾኑ ዝኽእሉ። ብፍላይ እዞም ንቓንዛ ተባሂሎም ዝውሰዱ መድሃኒታት ከም በዓል ብሩፎን ገለ ግን ብዘይ ኣፍልጦ ኣብቲ መጀመርያ ግዜ ጥንሲ ምውሳድ ሓደገኛነት ስለ ዘለዎም እዚኣቶም ከነስተብህለሎም ይግባእ ማለት እዩ። ስለዚ ብዘይ ናይ ሓኪም ምክሪ ዝኾነ መድሃኒት ኣብ መጀመርያ ጥንሲ፣ ካልእ እውን ኣልኮላዊ መስተ ዝኾነ ኣልኮላዊ መስተ ውሑስ ዝበሃል የለን። ኣልኮላዊ መስተ ሓንቲ ጥንስቲ ብትወስተሉ እውን እሱ እውን ተኽእሎ ኣለዎ ኣእምራዊ ምዕባለውን መበገሱ ክኾኑ ይኽእሉ እዮም። ሕጂ እቶም ጀነቲካዊ ተኽእሎታት ዘለዎም ኣቐዲሞም ክልለዩ ይኽእሉ እዮም። ኣብ ግዜ ጥንሱ ከለዉ እውን ብህልው ዝኾነ ናይ ሕክምናዊ ምዕባለ ናይ ምልላይ ተኽእሉ ኣለዎም። እቶም ካብ ጀነቲካዊ ወፃኢ ብመጉዳእቲ ብረክሲ ብካልእ ዝመፁ ዓይነታት ኣእምራዊ ምዕባለውን ስንክልና ግን ድሕሪ ወሊድ እዮም። ሕጂ እቶም ጀነቲካዊ መበገሲ ዘለዎም ብዙሕ ግዜ እንታይ ባህርያት የንፀባሪቆም ናይ ባህርን ኣብ መልክዕ ሓድግታትን ይጎድፉ እዮም። እዚኦም ከዓ ትሕቲ ክልተ ዓመት ኣብ ዘሎ ግዜ ዝያዳ ክልለ ይኽእሉ እዮም። እቶም ካልእ መበገሲታት ዘለዎም ግን ትምህርቲ ምስኣተው እዩ ዝያዳ ክልለ ዝጅምር። ትምህርቲ ምስኣተው እቲ ኣካዳሚያዊ ዓቕሞም ማሕበራዊ ምውስኦም ክፍተን እንከሎ እዩ ዝያዳ ዘብል። ሕጂ ጥዕና ህፃናትን ኣዴታትን እንተ ደኣ ተዋሒሱ እዩ ጥዑይ ዝኾነ ዘርኢ ከጋጥም ዝኽእል። ሕጂ እንታይ ማለት እዩ ግን ኣዴታትን ጠንቂ ንዝብል ማለት ግን ኣይኮነን። ንኩሉ ዋላ ናይ ኣቦ ጥዕና እውን ወሳኒ እዩ። ምክንያቱ እቶም ኣብ

0: ህይወታት ዘጋጥሙ ዘይንቡርነት ካብ ኣደ ከጋጥም ክእል ካብ ኣቦ ከጋጥም ክእል። ስለዚ ውሑስ ጥዕና ክረጋገፅ ናይ ኩሉ ሰብ ማለት እዩ ናይ ኣደ ናይ ኣቦ ናይ ዕሸላት ክረጋገፅ እንተኮይኑ ውሑስ ጥዕና ክህል ኣለዋ። ስለዚ እቶም ዘየድልዩ ረክስታት ክፍወሱ ዝኽእሉ ዓፀቦ ተቃላዕነት ንጨረር ገለ ዝኣመሰሉ እቲ ውሑስ ዝኾነ ጥዕና ኣልኮላዊ መስተ ኣወለፍቲ ባእታታት እዚኣቶም ዝኣመሰሉ ሰብ ከወግዶም ዝኽእል እዩ። እቲ ብሓደጋ ከጋጥም ዝኽእል ንመጉዳእቲ ርእሲ ክዕድም ዝኽእል ነገር ሰብ ተኽእሎታቶም ከወግዶም ዝኽእል እዩ። ስለዚ ምልላዮም ከም ዝበልናዮ እዩ ገና ኣብ ማህፀን ከሎ ክልለ ተኽእሎ ኣሎ እቶም ጀኔቲካዊ መበገሲታት ዘለዎም ዳሕራይ ከኣኒ እቶም ካልእ መበገሲ ዘለዎም ግን እቲ ዓቕሚ ናይ ኣእምሮኦምን እቲ መዓልታዊ ክእለቶምን ኣብ ትምህርቲ ክሕወሱ ምስ ጀመሩ እዩ ዝያዳ ጉልሕ እናኾነ ዝመፅእ ሽዑ ከዓ ሰብ ከስተክለሉ ዝጀመር ማለት እዩ።
1: ሓደ ሰብ ቀልጢፍካ ከተለልየ ተኸሊኻ ከምዚ ዓይነት ፀገም ከም ዘለዎ ኣእምሮኣውን ምዕባልኣውን ስንክልና ከም ዘለዎ እቲ ተራ ሰብ ክፈልጦ ይኽእል ዩ? ኣቦ ኣደ ክፈልጦ ይኽእሉ ድዮም ወይስ ብሕክምና ወመዳይ ወይ ሞያዊ ክትኮን ኣለካ?
0: ሕጂ ተራ ናይ ወለዲ ኣብ ትሕቲ ዝኾነ ይኹን ምክንያት ዝናኣሳ ኣይኮነ ንሳቶም እዮም መጀመርያ ዘለልይዎ ምዕባለ ናይ ውላዶም። ግን ሓደገኛ ዝኾኑ ምልክታት ወይ ከም ቀይሕ ባንዴራ ዝጥቀሱ በብዕ ደረጃ ዕድመ ፈላሊና ክንሪኦም ኢና። ኣብነት ካብ ዝታ ዝተወለላ ክሳብ ዓመት ዘሎ ቆልዓ ነገራት ከምዚ ጌርካ እናንቀሳቀስካ ዓይኒ ክስዕበካ ዘይክእል ተኮይኑ ንድምፂ ግብረ መልሲ ክህብ ዘይክእል ተኮይኑ ወዲ 5 ወርሒ ህፃን ብከብዱ ደቂስካ ርእሱ ሓፍ ከብል ዘይክእል ተኮይኑ ምስ ስድራ ቤቱን ምስ ካልኦትን ድምፅን ፍሸኽታን ክልግስ ዘይክእል ተኮይኑ ከባቢኡ ክድህስስ ካብ ኣለይቱ ክፍለ ዝፅገም ዝኸውን እዚ ሓደ ካብቲ ምልክታት እዩ ማለት እዩ። ኣብቲ ሓደገኛ ምልክታት ከስተብህሉሉ ዝግባእ ኣብቲ ካብ 0 ክሳብ 12 ዋርሒ ክሳብ ዓመት ዘሎ ግዜ እዩ። ዳሕራይ ካብ ሓደ ዓመት ክሳብ 3 ዓመት ምስ ኮነ ከዓ ወዲ 18 ኣዋርሕ ወይ ከዓኒ ዓመትን 6 ወርሕን ማለት እዩ ብእግሩ ክኸይድ ምስ ዘይክእል ውሱናት ቃላት ባባ ማማ ክብል ዘይክእል ዓይኒ ንዓይኒ ክጥምተካ ዘይክእል ኣማዕቢልዎን ዝነበረ ክእለታት እውን ከጥፍአን ምስ ዝጅመር ብሓንሳብ ከዓ እናቀያየረ ጎነፅን ኩቱር ሕግብግብ ምባል ምስ ወለዱ ዘርኢ ካብ ስድራ ቤቱ ክፍለ ኣዝዩ ዝሽገር ምስ ዝኸውን እዚ እውን ኣማቲ ዝኾነ ምልክታት እዩ ማለት እዩ። ድሓር ደቂ 3-5 ዓመት ምስ በፅሑ እውን ውሱን ዘረባ ዝዛረቡ ምስ ቆልዑ ዘይፃወቱ ቀሊል ለውጥታት ዘሸግሮም ኣብ ገዛ ዝግበር ናይ ንብረት ይኹን ናይ ዝኾነ ለውጥታት ናይ ድምፂ ናይ ግሳ ይኹን እዚታት ምስ ተደጋጋሚ ምንቅስቃስ ዘዘውትሩ ንኣብነት ገብገብ ዘብሉ ኢዶም ድነጥሩ ምስ ካልእ ሰብን ቆልዑትን ተገዳስነት ዘጉድሉ ምስ ዝኾኑ ወይ ሸለል ዝብልዎ ምስ ዝኾኑ ስምዒቶም ክቋፃፀሩ ምስ ዝፅገሙ እዚ ሓደ ካብቲ ሓደገኛ ምልክታት እዩ። በቂ 5 ዓመት ክሳብ 8 ዓመት ምስ በፅሑ ከዓኒ ክልተ ሓበሬታ ሂብካዮም ንኣብነት ክዳንካ ኣውፃዮ ጫማ ካ ምለሶ ትብል ነዚኣ ክስዕብዋ ዘይክእሉ ምስ ዝኾኑ ባዕሉ ክክደን ክለብስ ዘይክእል ኩቱር ጎነፅ ዘርኢ ጉሉል ዝኾነ ምስ ቆልዑት ክዋሳእ ዘይክእል ምስ ዝኸውን ኣዝዩ ዝፈርሕ ዝጓነፅ ሓፋር ወይ ከዓ ሕዙን ዝመስል ዘይንጡፍ ወይ ከዓ ዘይንቡር ዝኾነ ምግላል ምስ ዘርኢካ እዚኣቶም ኣዝዮም ሓደገኛታት ምልክት እዮም። ብሓፈሻ ግን ንዝኾነ ክልዕ ዕድመ ዘለዎ ቆልዑት ምልክት ክኸውን ዝኽእል እንታይ እዩ? ሓያል ተገዳስነት ናይ ወለዲ እንታይ እዩ ረኺብዎ ዝውላደይ ዝብል ሕቶ ምስ ዝመፆም ጉልሕ ጉድለታት ናይ ክእለት ምስ ዝህልዎን ከዓ ንድምፅን ንስእልን ዝኣመሰለ ግብረ መልሲ ዘይህቡ ምስ ዝኾኑ ምስ ዓበይቲ ይኹን ምስ ቆልዑ ድኹም ምውሳእ ምስ ዝህልዎም ውሱን ዝኾነ ዓይኒ ንዓይኒ ምጥምማት ዘለዎም ብዙሕ ግዜ እዚኦም ከምዚ ዓይነት ቆልዑት ኣይግደስን እዩ እናተባህሉ ኣደዳ ማህረምትን ጎነፅን ዝኾኑ እውን ኣለው። ኮነ ኢሎም ዝሕንጉዱ ዘለዉ ዝመስሎም እውን ኣይሳኣኒ ካብ የማናይ ፀጋማይ ጎኒ ከኣኒ እቲ ሓይሊ ዝፈላለ ምስ ዝኸውን ስንፍ ዝበለ ሓደ ጎኒ ምስ ዝኸውን እቲ ትሪ ናይ ጭዋዳታቱ ፍልይ ምስ ዝብል እዚ እውን ሓደ ካብ ተኣማት ምልክት እዩ። ልምሉም ወይ ትርር ድበለ ኣካላት ከዓ እዚዩ ተወጠረ ድልዳለ ኣካላት ምዕባለ ናይ ምንቅስቃስ ምስ ዝህልዎም ምኳ ምንቅስቃስ ፅልዋ ዝፈጥር ምስ ዝኸውን እዚኦም ዝኾነ ሰባት ዝተብሂሉ ኣማቲ ሓበሬታ ስለ ዝኾነ ኣእምራዊ ወይ ምዕባላዊ ስንክልና ክህልዎ ስለ ዝኽእል ህፃን ናብ ዝግብኦ ቦታ ንኸነምፅእ ኣማቲ ሓበሬታ እዮም እዚኦም ዝኾነ ሰብ ክፈልጦም ዝግባእ ሓበሬታ እዮም ከዓ
1: ገለገለ ካብዚ ምልክታት ክንሪኦ ዝፀናሕና ከም ንቡር ኮይኑ ዝስማዓካ ኣሎ ንኣብነት ምዝሓል ክትጠቕሶ ፀኒሕካ ዝሕል ምባል ቀልጢፍካ ግብረ መልሲ ዘይምሃብ ሕጂ ከምዚ

0: ዓይነት ምልክታት ክትርኢን ከለኻ ግድን ድዩ ኣእምሮኣውን ምዕባላውን ስንክልና ኣለዎ ኢልካ ክድምድም እትኽእል ወይስ ናይ ካልእ ምልክታት እውን ክኾን ስለ ዝኽእል የ ሰብ ቀጢፉ ናብ ከይድ ይኽእል ድዩ?
1: እዋ ሕጂ ሓደ ሸለል ክንብሎ ዘይብልና እንታይ እዩ ሓደ ዓይነት ምልክት ስለ ዘረአዩ ኩሎም ነቲ ስንክልና ጥራይ ክንሓመዮ የብልናን ሸለል ግን ክንብሎ የብልና እቶም ምልክታት። ምክንያቱ ናብ ዝግባእ ከድና ዝግባእ ምክርን ሓበሬታን ክንረክበሎም ክንክእል ኣለና። እምበራይ ዝኾነ ከምዚ ዓይነት ምልክት ናብ ስንክልና ጥራይዩ ኢልና እንተ ደኣ ኣድሂብናሉ ፀገም ክፈጥር ይኽእል እዩ። ካልእ ምስኡ ብሰንኪቲ ዘርእይዎ ባህርያት ምስ ቆልዑት ክሕወሱ ምስ ዘይክእሉ ንቡር ተግባራቶም ክገብሩ ምስ ዘይክእሉ እዩ ዝያዳ ጉልሕ ዝኸውን። ስለዚ ጉልሕ ክኸውን ኣለዎ እቲ ነገር። ካልእ እውን ናይ ፀቕጣ ኣእምሮውን ከጋጥሞም ይኽእል እዩ። ቅዛነት ካልእ ሕማማት ኣእምሮም ምስኡ ተደሪቡ ከጋጥሞም ስለ ዝኽእል ንዕኡ ጥራይ ሓሚና እሱ ኢቲ ፀገም ክንብል ኣይግባእን እዩ። ግን ኣመት ክንገብር ግን ዝሕብረና ሓበሬታ ስለ ዝኾነ ኣብ ዝግባእ ቦታ ከድና ዝግባእ ምክሪ ሓበሬታ ክንረክበሉ ኣገዳሲ እዩ።
0: ከምዚ ዓይነት ፀገም ዘለዎ ሰብ ወይ ከምዚ ዓይነት ስንክልና ዘለዎ ቆልዓ ኣብ ብገለ መዳይ ዕውት ወይ ከም ንቡር ወይ ፅቡቅ እንብሎ ማለት እዩ ሽግር የብሉ እንብሎ ነገር ክህልዎ ኣብ ገለ መዳይ ከዓኒ ሽግር ክህልዎ ይኽእል ድዩ ወይስ ኣብቲ ሂወት ብሙሉእ እዩ ዝትንከፍ ከምዚ ዓይነት ፀገም እንተ ኣጋጢሞ?
1: ውሕጂ እዚ ኣእምራዊ ምዕባለውን ስንክልና እንተጋጢሙ ሰባት ብቐሊሉ ክርድኡካ ስለ ዘይክእሉ ግዳይ ናይ ዝተፈላለየ ምንዋር ምንኣኣስ ክትከውን ትኽእል ኢኻ። ሕጂ ፅልዋ ኣለዎ ኣብቲ ሂወቱ ማለት እዩ። ዝግባእ ሓልዮት እንተ ደኣ ረኪቡ ግን ዝግባእ ኣስተብህሎ እንተ ደኣ ረኪቡ ግን ከምዝኾነ ሰብ ኣፍራይ ናይ ምዃን ዕድል ኣለዎ ማለት እዩ። እቲ ፅቡቅ ነገሩ እቲ ዝበዝሐ ካብዚ ስንክልና እቲ ዝፈኮሰ ደረጃ ዘለዎ እዩ ማለት እዩ። ሕጂ ዝፈኮሰ ደረጃ ስለ ዝኾነ ብዙሕ ክንሰናበድ የብልናን። ማለት ዝግባእ ደገፍ ጌርና ነቲ ሰብ ሓልዮት እንተ ደኣ ጌርናሉ ለውጢ ከምፅእ ምስ ሰቡ ተፀንቢሩ ሂወቱ ክመርሕ ተኽእሎ ኣለዎ ማለት እዩ።
0: በዳህቲ ባህርያት ኢልካ ጠቂስካይና ኣለካ እዚአን ክንሪአን
1: ፅቡቅ ሕጂ እቲ ኣእምራውን ምዕባላውን ስንክልና ምስ ኣጋጠመ ንስድራ ቤትን ንኣለይትን ኣዝዩ ኣሸጋሪ ዝኸውን እቲ ናይ ምስ ባህሪ ተዛሚዱ ዝመፅእ ፀገማት እዩ። ንኣብነት ጉሉል ባህርያት የርዮም ንኣብነት ኣውያት ምውጫጭ እቲ መቐመጫኻ ምትኩታ ቀልቀልካ ምፅያቅ ባዕልካ ከተምልስ ምቅስቃስ ስርቂ ዝኣመሰለ በዚ ጋጣሚ እውን በቲ ዘለዎም ድኹም ናይ ምግንዛብን ናይ ምስትውዓልን ክእለት ግዳያት ናይ ገበናት ክገብርዎም እውን ሰባት ይኽእሉ እዮም። ስለዚ ሕርቃንካ ናይ ዘይምቁፅፃር ባህርያት እውን ንርአ እዩ። ኣብ ንብረትን ሰብን ዕንወት ክመፅእ ይኽእል እዩ። ነብሶም ናይ ምጉዳእ ባህርያት እውን ኣለዎም። ቆርበትካ ናይ ምብጥቋል፣ ዓይንኻ ናይ ምጉርጓር ባህሪ፣ ርእስኻ ምንጓዕ፣ ኢድካ ምብላዕ ዝኣመሰሉ ባህርያት ኣለው። ምስ ሰብ ዘይምቕራብ ከዓ እቲ ማሕበራዊ ምግላል በይኖም ጥራይ ምኳን ተደጋጋሚ ምርባ ሻቁሎት ፍርሒ ዋዒ ዝኣመሰለ ታህዋኽ ዝኣመሰለ ተደጋጋሚ ዝረአ ባህርያት ከዓኒ እዚኣቶም ነቶም ስድራ ቤታት ኣዝዮም በዳህትን ከቢድን ዝገብርዎ ማለት እዩ። ነቶም ኣለይቲ
0: ስለምንታይ እዩ ከምኡ ድኾኑ ሕጂ ከምዚ ዓይነት ባህርያት ስለምንታይ
1: እዋ ሕጂ እዚ ሓደ ክንርድኦ ዘለና እዚኦም ከምዚ ዓይነት ባህርያት ክንርኢ ከለና ጥራይ ክስታይ ከይመስለና ማለት ሕማቅ ጥራይ ማለት ኣይኮነን ነቲ ዘይተማልኣሎም ነገር ወይ ነቲ ብቓሎም ክገልፅዎ ዘይክእሉ 90% ምዝ ስንክልና ዘለዉ ሰባት ናይ ምብህሃል ፀገም ኣለዎም። ናይ ብሓሳብካ ናይ ምግላፅን ብቓላት ክትዛርብ ናይ ዘይምኽኣልን ፀገማት ጉልሕ እዩ ማለት እዩ። ስለዚ ብቓል ክገልፅዎ ስለ ዘይክእሉ ኣምሳያ ናይቲ ስምዒታቶም ዘንፀባርቕዎ ክኾኑ ይኽእሉ እዮም። ስለዚ ኣስተብህለለይ ማለት ክኾኑ ይኽእል እዩ። ብዓብዪ ከዓ ብካልኦት ዝተመርኮሰ ሂወት ጠንቂ ዝተፈላለየ ፀገማት ክኸውን ይኽእል እዩ። ሰብ ጥራይ ካኣሌካ ናዕበዚ ናዕበዚ ክብለካ ከማእዝነካ ከሎካ እሱ እውን ጠንቂ ናይቲ ድሊ ባህርያት ክኾኑ ዝኾነ ዘርእይዎ ባህርያት ግን ነቲ ስንክልና ጥራይ ዝገልፅ ስለ ዘይኮነ ዝተፈላለየ ፀገማት ጥዕና ኣእምሮ ከጋጥሞም ይኽእል እዩ። ቅዛነት፣ ነውፂ ኣእምሮ፣ ካልኦት ዝኣመሰሉ ናይ ጥዕና ፀገማት ከጋጥሞም ስለ ዝኽእሉ ሱቕ ዝበለ ቆልዓስ ናይ ኣእምሮ ስንክልና ኣለዎ ኮፍ ዝበለ ቆልዓስ ከምኡ ጥራይ እዩ ኢልና ክንገልፅ ግቡእ ስለ ዘይኮነ ዋላ ሰብ ሞያ ዋላ ወለዲ ዝያዳ ግንዛበን ፅን ክብልዎም ከም ዘለዎምን